ፅጉማት ወገናትና ምሕጋዝ ሓደ ካብቲ ጉቡእን ዜጋዊ ሓላፍነትና ኮይኑ ክንሕፍም ዝግባአና እዩ። ኣብዛ ስዕባ ተቐርብ ትሕዝቶ መደብና እምበር ንዕሊ 30 ዓመታት ኣብ ቤት ትምህርቲ ዓይነት ስውራን ነዞም ዓይነት ስውራን ኣብ ምእላይን ምሕብሓብን ዝነጥፋ ዝነበረ ኣዴታት ናይ ሽልማት ስነስርዓት ተካይዱ ነይሩ። እዘን ኣዴታት እዚአን ድማ ልክዕ ከም ውሉዳተን ገይረን ብምእላይንን ብምሕብሓብን ዝተበርከተለን ሽልማት እዩ ነይሩ። ነዚ ዝድስስ ትሕዝቶ እምበር ኣብዛ ስዕባ ተቐርብ ትሕዝቶና ክቐርብ እዩ። ምክትታልኩም ብክብሪ ንዕድም።

ዓይነ ስውራን ካብ ናይ ተፀባይነት መንፈስ ወፂኦም ምስ ሕብረተሰብ ተላልዮም ግቡእ ትምህርታዊ ዕድላት ረኺቦም ኣብ ደረጃ ብምብፃሕ ንሕብረተሰብን ሃገርን ኣብ ምግልጋል ክበቕዑ ክኢሎም እዮም። እዚ ድማ ሳላቐፃሊ ፃዕርን ጓስጓስን ህዝብን መንግስትን ዝነበረ ድሑራት ኣተሓሳስባ ዓይነ ስውራን ዜጋታት ኬንያ ዕፁብ ውሻጠ ንዘላ ዓለም ንኽላለዩ ዘኽኣለ ንቕሓት ክብፃሕ ስለ ዝተኻለ እዩ። ቤት ትምህርቲ ዓይነ ስውራን ኣብ ረህባታ እምበኣር ነዘን ንልዕሊ 4 ዓመታት ዝበዝሐ ዕድመ ህወተን ዝወፈዐሎም ዝሓብሓቦኦምን ኣሌቶምን መምሃራኖምን ኣዴታት ናይ ምስጋናን መተባብዕን ምስክርነት ወረቐት ናይ ምሸላ መደብ ኣካይዱ ነይሩ። ንገለ ካብተን ኣዴታት ተመክሮአን ክካፍላና ኣጋይሽ ሞዛይክ ናይ ሎሚ ሰንበት ዓዲምና ኢና ኣሎና። ሰናይ ምክትታል።

0: ወይዘሮ ኣስመረት ጸጋይ ካብ ገድልያት ሒዛ ክሳብ ዝእዋን ኣብ ሕትመት ብሬል ዓብ ኣብርክቶ እትገብር ዘላ ውፊቲ ዓደ ዓይነ ስውራን እያ። ንኣመሰራርታ ናይ ብሬል ትምህርቲ ኣብ ሜዳ ክትገልጽ ንከላ
1: 85 እዩ ብሬል ኣብ ሜዳ ዝጀሚር ሱ ከዓ ነቶም ኣብቲ ኩናት ሰንኪሎም ዓዊሮም ብቓል ጥራይ ዝወስድዎ ነበሩ ኣካዳሚ ስሩዕ ካይድ ስለነበረ ኣካዳሚ እጂ እሳቶም ብቓል እዮም ዝመሃሩ ነይሮም። ዓይኒ ዝርኢ ከዓ ከምቲ ንቡር ዳሓር ግን ሓላፊ ናይቲ ስንኩላን ዝነበረ ኣዝ ናይና ኣብ ሂወትና ምሉእ ደ ንርስዖ እጂ ስውእ እዩ መምህር ገብረ ብርሃን ንበሃል ብጣዕሚ ኣብ ልዕሊ ስንክልና ዝነበሮ ሓልዮት ኣቦናዩ ኣዴናዩ ኩሉ እዩ በቃ ኣነ ገሊፀ ክመናይ ውድእኒ ከምኡ ስለ ዝኾነ ኣብቲ ከዳሚ ኹን ናብ ዝኾነ መዳይ ሓደ ስንኩልሲ ነብሲ ክኢሉ ከይድ ከም ዘለዎ ነንሕና ንዲና ንተኣላለ ሓደ ስንኩልሲ በቲ ስንክልና ካ ትፈላለ ስለ ዝኾንካ እሱ ግን ተኣዝዩ ብሉፅነት ናት ነበረ ብልዕሊ ስንኩላን ኣዝዩ በቃ ንሓደ ስንኩልሲ ነብሲ ክኢሉ ከይድ ከም ደሊ ሕጅቡኡ ግን እሱ ፍልጦ ስለነበረ ምስ መምህርካ ኣብ ምንባሩ ቅድሚ ምስላፉ ንዓነ ስውራን ትምህርቲ መታን ንክተኣታቶ ፃዕርታት ኣካይዱ ስጋዕ ሱዳን ከይዱ ሽዒት ትወሰኑ ሰባት እዮም ተማሂሮም እቶም ሓለፍቶምን ደረጃውን ትምህርቲ ዝነበሮም ነቲ ኮርስ ወሲዶ ሞ ካብኡ ድሕሪ ቲ ኮርስ ምውሳዱ ነቲ ትምህርቲ ክጅመር ምስ ኮነ ግን ተዓቕምሶውን ካብ ውሕድ መታን ከዓ ኣብኡ ንክንኣቱ እውን ሓያለ ሰባት ዝሓሂቦም ማለት እዩ ስጋብ 11 ነይሩ ብዙሕና እቶም ኣዳለውቲ ነቲ ብሬል ሕትመት ነካይዶ ነበርና ማለት እዩ ጅሕሉ ሓሊፉስ ትዕይ እቶም ዓይነ ስውራን እኳ ስጋዕ 65 ኮኑ ነይሮም እንዲኦም ገለ ግን ምሁራት ዝወፅኦም ካብ መብዛሕትኦም ግን ነቲ ምሁራት ኮይኖም ነቲ መፅሓፍ ተመሊሶም ከምብቦ ስለዘይክእሉ ኩሉ ነቲ ብሬል ተማሂርዎት ዓይነ ስውር ድሕሪኡ ግን እቲ ደረጃ ትምህርቲ ዘለዎ ካብ ማይ ምነታ ጥፊእ ትሒዝካ ስጋ ሸዋይ ክፍሊ ስሩዕ ነይሩ እቲ ልዕሊኡ ደሎ ግን ከም ታይፒን ድዩ ሙዚቃ ድዩ ተፈላለየ ኮምፒተር ገለመለ ንክምሃሩ ወካብ ላብሬሪ ከይዶም ከዓ ከምብቡ ፅሑፋት ካብ ደገ ዝኣክልኣትዎም ላብሬሪ ነይሩ ኣብቲ ላብሬሪ ኣትዮም ደፅምዕሉ ደዝባ ደንብብሉን ካልእን ከዓ ኣብል ነይሩ ንሕና እውን ባዕልና ነቲ ናይ ኣካዳሚ ጥራይ ደይኮናስ ዝኾነ ፅሑፍ ኣብ ሜዳ ሕትመት ዝግበን ስነ

0: ጫፋት ዝወፅ ዝነበረ ኣዳሊናስ ኣብታ ላብሬሪ ከዓ ንሕና ንቐምፅ ኣብኣ መፅ ሓደ ዓይነት ወር ከዓ ኣንቢቡ ተቢሉ ይኸይድ ማለት እዩ። ዋላ ካልእቲ ትረፍ ካብቲ ገርመኒ ዋላ ብሂወተይ ሕጂ ተግበርናዮ ዘለና ጋዜጣ ሲ ነይረን ድ ሜዳ ሻዕ መፅያ ካብ እንዳ ዜና ስጥቀና እዮም ነይሮም ሻዕ መፅያ ንጎስ ኣታካሓቲምና ከዓ ሓደ 7-8 ካብታ ላብሬሪ ንቐምፅ ሽዒ ዝኮነ ዓይነት ስውር መፂስ ዜናስ ኣክንዲ ብሬድዮ ጥራይ ከም ህዝቡ ከዓ ጋዜጣ ንቢቡ ዝውዕለሉ ደረጃ ተበፂሑ ነይሩ።
1: ድሕሪ ናፅነት ኣብ ሜዳ ዝጀመረ ናይ ብሬል ሕትመት ስራሕ ምስ ኩሉ ንብረቱን ክሳብ ሽዑ ዝፈረዩ መፅሓፍቱን ሒዝዩ ናብ ኣስመራ ግዒዙ። ኣብቲ ቦታ ዝተመደበ ኣባላት ድማ ነቲ ዝፀንሐ ናይ መግዛእታዊ ስርዓት ካሪክለም ትምህርቲ ተቐይሩ ሓደስቲ መፅሓፍቲ ክሕተም ስለ ዝነበሮ ናብ ፅዑቕ ናይ ምድላው ስራሕን ተፀሚደን። እዘን ኣዴታት ንነዊሕ ዓመታት መብረ ከይደለያ ክሳብዚ እዋን ካብ ቀዳማይ ክሳብ 12 ክፍሊ ንዓይነ ስውራን ዘድሊ መፅሓፍቲ ኣብ ምሕታም ይርከባ።
0: ንዓና ፀቂ ስራሕ ኩሉ ግዜ ኣለና ግን መሳርሒ ዚ ኮምፒተር ኣለካ እቲ ታይፕን ክሳይ ትኮነኒ ኢኻ እቲ መሳርሒ መሳለጥያ ሕፀረት የብልና ንሓቂ ተሓፊቲ ናይ ጉልበት ሰብ ዘለይ ኮይኑ እሱ ስለ ደሎ ዋላ ወረቐት ኹን ገለ ኹን ብሬል ኣዝዩ ከቢድ እዩ ክትረኽቦ ክቡር እውን ኩሉ ካብ ደገ ዩ ድመፅ ናቶም ፋሲሊቲ ሰዋል ሓንቲ የላን ካብ ኤርትራ ዝፈሪ ካብ ደገ ከምኡ ስለ ዝኮነ ግን በዓል ስኮይ ገለታት ከዓ ዓብተር ኣለዎ ናብ ልዕልና እቲ ፋሲሊቲ ዝኣክል ቀዲመን እየን ከም ንዝሰድኦ ዋላ እዚ ኮምፒተር ኣብ ዝመፅን እውን ሓፂር ሓፂር ኮር ሰባናየ ህቡና እዮም ካብ ዝተበጊስና ንሕና ኣነ ክነግረክን ምስ ካልኣይተይ ስጋብ ሕጅብቲ ስራሕ ዚ ኣቲና ዋላ እቲ ግዜ ምዕራቡ ከማን ብለካ ብጣዕሚ ፍቕሪ ኣለና ምስኩ
1: ኣብ ቤት ትምህርቲ ኣብርሃ ባህታ ዝፈረዩ ዓይነ ስውራን ካብታ ፈለማ ካብ ወለዶም ተፈልዮም ሓዳስ ሂወት ዝጅምሩላ ብዙሕ ነሕ ዝሓትት መሰናኽላትዮም ዝሓልፉ ህላውነት መምህራኖምን ኣሌቶምን ድማ እቲ ቀላሲ ናይቲ ዝኸድዎ ዕውት መንገዲ ምዃኑ ወትሩ ይምስክሩ። መምህራን ምስ ሞግዚት ናይ ተምሃሮን ኣሌቶምን ብሓባር ንፀገማቶም እናተመያየጣ ስድራ ቤታዊ ዝኾነ ምሕብሓብ ከም ዝገብረሎም ይገልፃ።
2: ምረኦ መሰበልኩት 83 ተኺለ ብዙ ቤት ትምህርቲ ኣት ኣብቲ ሽዑ ግዜ እዚ ቤት ትምህርቲ ኣይፈልጦን እየ ነራኒ ዓይነ ስውራን ቤት ትምህርቲ ከም ዝነበረ ከማ ኣይፈልጥን እየ ነረ ግን እቱ ምስ በልና ቁርስ ክፍ ኢልና ገብሪ ሂወት ዝበሃል ዳይረክተር ነይሩ እዚ ዋላ ሓንቲ ፀገም የብሉን ኣጅኹን ኢሉና ምስ ካልይቴ ኣብዛኣት ሓርኣቲና ምስኣተና እቶም ዝነበሩ መምህራን ኣተባቢዖምና ምስኣተና ማለሲ ዋላ ሓንቲ ዕንቅፋት ኣይነበረና ኣብ ክልተ ቐነ እቲ ብሬላ ፅኒዕና ተገዳስለስነ ዝነበረ ክንእርምን ክንምህርን ጀሚርና ፍቕሪ ናይ ዓይነ ስውር እንዳሓደረካ ካልእ ንፈልጥኒ ኣነ ካልእ ክላስ ኣት የፈልጥኒ ካልእ ምሄረ የፈልጥኒ ንመጀመሪ ግዜ ዓይነ ስውር እየ ምሄረ እንዳሓደረካ እንዳሓደረካ እዩ ዋላ ምስ ትስንክሎኦን ንኦም ሲ ሂወትካ ምስኦም እንዳኸደ እዩ ዝኸይድ ብዙሕ ዓይነት ስንክልና እዩ ድመፀካ ኣእዳቦም ነብሶም ተጨባቢጡ ካብ ገዛ ተዓፂኦም ሰብ ከይሪኦም ዝዓፀውዎም ክሳብ ቋንቋ ናይ ኣዲኦም ዘይፈልጡ ከማን ድመፁና ነይሮም ኣብዚ መፂኦም ግን ሕጂ ተሓዋወሰ ብሄራት እዮም ዝመፁ ቢልንሳ ሁናይ ብምሉእ ናይ ተሓወሰ ቅድሚ ኣብ ደርጊ ግዜ እኳ ዋላ ኣምሓሩ ብብዝሕ ነይሮምና እዮም 8 ዓመት እየ ምሄረ ብግዜ ደርጊ ብብዝሕ ነይሮምና ድሕርና ፅነት ከዓ ናይ ሙሉእ ኤርትራ እዚኣ ጥራሕ ስለ ዝኾነ ዝተሓዋወሰ ብሄራት መፁ ናይ ቋንቋ ፍልል ኣሎ እቲ ቋንቋ ግን ንኣሽቱ ስለ ዝኾኑ ብሓንሳብ ኢሎምድዎ ስለምንታይ ኣይንፈላለዮምን ኢና ብሓንሳብ ክትሓወሱ ንብሎም ቀልጢፎም ቋንቋ የፅንዑ ንኣሽትኦም ብጣዕሚ ምስ ስንክልኖኦም ክኣትዉ ከለዉ ኣዝኦም ዳርጋ ወርሒ ክልተ ወርሒ እንዳበኸዩ ዝሮኦም እንዳደለዩ ዝኣትዉ ተምሃሮ ኣለዉ እንዳተባባዕናዮም እንዳቀባጠረና ኣሎም እንዳተባባ ኣዝኦም ብሉፃት ተምሃሮ ዝኾኑ ኣለዉ ብሉፃት ብዲግሪ ዝተመረቑ ይኾኑ ገሊኦም ከዓ ኣእዳዎም ጨርሹ ክድስ ዝተይክእል እዚ ኢዳዎም ፈፂሙ ክሰርሕ ዘይክእል ተምሃሮ በዚኦም ብዙሕ እዮም ዝመፁካ ካብ ዝተፈላለየ ስድራ ቤቶም ገሊኦም ስንኩል ወሊድና ኢሎም ስለዚ ሽገሩ ዝዓፅብዎም ተምሃሮ ይመፁና ገሊኦም ከዓ ኣዝዮም በላሕቲ ይመፁ ዝተፈላለየ ስንክልና ዘለዎም በጀካ ዓይኒ ናይ እዝኒ ፀገም ዘለዎም ይመፁ ቀሪብና ተወቲፍና

ንምህሮም ንሓደ ዓይነ ስውር ብሬል ክትምህረቱ ኮንካ በብሓደ ኢካ ትምህሮ ከም ክላስ ብሓደ ይኮንካ ንትምህር ሓደስ እንተወ ሓደ ርብዒ ሰዓት ስራደ ክትወስደሉ ኣለካ ስለዚ ብብዝሒ ብክላስ ክትምህር ኣይትኽእልን ኢኻ እጂ በብሓደ ስለ ትምህሮም ኢዶም ከመይ ይደስስ ኣእምሮኦም ከመይ ኣሎ እንታይ ዓይነት ስድራ ቤት ነይሮሞም እቲ መምህር ብዙሕ ዘፅንዕ ከምዚታት እናመፅ ነዚታት እንዳተዓራርኻ ጥራሕ ብሬል ምምሃር ዓይነ ስውር ኮይኑ ጥራሕ ዘይኮነ ኩሉ ነገር ኢኻ ትምህር ኣብ ቤት ትምህርቲ ዓይነ ስውር

0: ኣብ መወዳእታ ኣብታ ሞሳ ናይቲ ንልዕሊ ፍርቂ ዓመት ህወተን መስዋእቲ ዝኸፈላሉ ሞይአን ክብሪ ንምሃብ ዝተመደበት ዕለት ዝፈጠረትለን ስምዒት ከካፍላና ብምውካሲና ዕላልና ዛዚምናዮ
1: ብጣዕሚ ካብ ወረዶም ንላዕልዮም ንርኢና ኣብ ዳህል ዝውሃልዮም መፂኦም ኣብዚ ሰላምቲኦምን ካልእን ካልእ እዩ ሕጂ ብፍሉይነት ኣብ ልዕሊና ንሕና ካኣኹም ኢና ነፍቅሮም ከም ዝግበልኩ ክመፁ ክለቡ ፅቡቅ ኢና ንቀባበል ፍሉይነት እዚ ናይ ትማልግ ናይ ተፀበና ዮም ንሕና ገሪመና ከማ ሸዒሃ ንደበቲ ከዓ ሸዒተ ነጊርና ብጣዕሚ በቸም ንዚዕዚ ቀሊል ክሳይ ጌርና ይርአናዮም ኣዝዮም ክብሪሃቦም ኢና ኢልና ግን ክብሪሃቦም እቲ ከምዚ ዓይነት ኣክብረቶም ዝገለፀልና ሰብስባዕኹም እዩ ንድሕር ዝኾነ ነገር ክሳይ ኮይኑካስ ዋላ ነታ ክሳይ ካብ ብክልተ ፊደል ጌር ተገሊፅዋ ከማ ዳዓቤት እንኳይ ትሳቶም ዝገበርዎ በርክቶም ማለት እየ ሕጂ ሳብ ደገን ኣብዚ ንደለዉ

0: ብጣዕሚ ዝያዳ ንኸተባብዑን ዝያዳ ንቐፃልኹም ዓይነት ንካልእ ክሳብ ግብሪ ከዓ ዝያዳ ነተባብዖም ኣምላኽ ርከብዎ ፅቡቅ ገይሮምልናዮም ሓቅነቶምን ፍቕሮምን ገሊፆምልና
1: ኣብዝብፃሕ በፂሖም እዚ ኩሉ ሓሳብ ሓሲቦምልና ንኣናሲ ብጣዕሚ ብልቢ ተሓዊስና ዕድመን ጥዕና ንሃቦም ንውሉድ ወለድኦም እቲ ፅቡቅ ግብርን ሰናይ ግብርን ኣይጋደፎም ኢልና እምበር ብጣዕሚ ተሓጒስና ኣመስጊና ኣመስጊናስ ንመስገና ይህብና እዮም ተሓሳባቶም ክብረት ሃቦም ዓፅሞም ተኽበር ኢልና እዮም
2: ብጣዕሚ ሕጉሳት ኢና ብጣዕሚ ተሓጒስና ስለምንታይ ደቅና ሲ እቲ ዘሕለፍናዮም ኩሉ ዘኪሮም ነዚ መደባት ዝውፅኦም ገንዘብ ኣይኮነን እቲ ዓብይ ዝገበርዎ እቲ ናህና ዘሕለፍናዮ ኩሉ ፀጋታት እዩ ዓብዪ ፀጋ እዩ ክትብሎ ከለካ ንካልእ ግዜ ከዓኒ ሕብረተሰብ ክሳብ ክንደይ ምትዕቶም ተዓቂቦም ኣብ ዝመሃሩ ነይሮም ክሳብ ክንደይ ኣብ ደረጃ በፂሖም ኣብዚ ቤት ትምህርቲ ከዓ ክሳብ ክንደይ ከዓ እዚ መንግስቲ ነዝዓም ተምሃሮ ከምዝሓልየሎም ኣብዚ ደረጃ በፂሑ ኣብ ኩሉ ፅሕፈታት በፂሖም ዝመሃሩ ዘለዉ እሱ ዕጋ በቲ ይበካ በቲ ዝገበርዎ ኣዝና ሕጉሳት ኢና ብጣዕሚ ኢና ተሓጉስና ዘሕጉስ እዩ ስለምንታይ ሞያካ እዮም ገሊፆምልና እቲ ናህና ሞያ እዮም ገሊፆሞ እቲ ዘሕለፍናዮ ኩሉ ነገራት ባዕሎም ሓደ ሰብ እንድሕር በቲ ሞያካ ባዕሉ ዝገልፀልካ ኮይኑ ንስኻ ከይገለፅካዮ ከለካ ዕጉብ ኢኸ ዝበለፀ ዕጋበት እዩ እዚ ተምሃሮና ከምኡ ገይሮም ንኣና ክገልፁና ከለዉ ኣዝና ንሕጎስ

0: ሕሶታት መደባት ሞዛይክኹም ትከታተሉ ዘለኹም ክብራት ተተዓዘብትና ኣስዒብና ድማ መደብ ኣሰራርሓ መግቢና ሕዝናልኩም ቀሪብና ዘሎና ካብዛ መደብ እዚኣ ንምሃር ክንህሉ ተስፋ ንገብር ርኢና ጥራሕ ክንሓልፎ ዘይኮነ እውን ልክዕ ከምዎ ክንሰርሐን ክንደግሞን ከለና ዝበለፀ ነገር እዩ ናይ ሎሚ ትሕሶኣ ኸ እንታይ ክኸውን ናብ መምህር ዝጋሪ ኸስግረኩም እየ ተኸታተሉና
1: ኩራት ተዓዘብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ ዛዕተር እያ ትበሃል ድሰብ ሕሩጭ ዝኾነ ገዛኻ ዘሎ ኢኻ ትገብር ንሕና ፊኖን ብርስን ቀይሕን እንደገና ድቋስ ናይ ኩሉ ዓይነት ናይ ስምስም ናይ ካሙን ናይ ዝተፈላለየ ቀመማት ንሱ ጌርና ኢና ክንሰርሖ ዘይትኻ ወልዕሉ ክንርስዓት ዘይትግባኣና ግን ኢድና ምሕፃብ እያ እዚኣ ብርስዓ እኳ የለን እንዲ መናብርትና ስለ ዝኾነት ድርስዓ የለን ብዕንጥል ፍንጥንትና ጀሚርና ሓሰርቲ እየ ምስ ሓፀናዮ ከቢእና ኸ ፈግፊግና ንፍፀቦ
2: ብናይ ፓፓዮ ከተብዕጦ ትኽእል ብናይ ኣራንሽ ከተብዕጦ ትኽእል ብናይ በናና ከተብዕጦ ትኽእል ዛዕተር እ ዛዕተር ክሰርሕ ደለየ ዛዕተር እያ ሽማ ጨው ሕጂ ክልቲ ኩባያ ሓርጭ ፊኖ ገይረ ሓንቲ ኩባያ ምልእቲ ኸ ብርስን ቀይሕ እጂ ውራይ ኢለ ሓሲኽ ከብዑጠ እየ ብፅማቕ ናይ ኣራንሽ ፅማቕ ናይ ኣራንሽ ፅማቕ ናይ ኣራንሺ ገይረ ኣቢለ ከብዑጠ እየ ሕጂ ናይ ፆም ስለ ዝኾነ ብሮ ኣይኮና ንገብር ናይ ፆም እየ ዝሰርሐ ደለኹ ዘይቲ ክንገብረሉ ኢና ብዘይ ዘይቲ ስኒኻ ሕዘካ እዩ ጨው ገይረሉ ተደሊኻ ከዓ ሽኮር ክትገብረሉ ትኽእል ኢኻ ፀበቐ ትሕሩጭ ዝተፈላለየ ዓይነት ዛዕተር ጌርና ፅቡቅ ጌርና ምሰብዓጥናዮ ኣብዚ ኢና ክንሰጦ ኣብ ሰጢና መሰንከቲ ናቕባት ጌርና ዛዕተር ተሪርቲ ኮይኑ ከዓ ኣይቁርጦምን እዩ ልስልስ ዝበለ ብዙሕ ከይተረረ ብዙሕ ከዓ ከይለስለሰ ዛዕተር ዛዕተር ሕጂ ዛዕተር እዚ እንታይ ኢና ክንገብሮ ምስ ቆረፅናዮ ኦይል ኦሊቭ ዘይቲ እዩ ስሕጂ ኦይል ኦሊቭ ዘይቲ ድሓር ከምዚ ጌርና ክንሰጥ ክንቆርፂ ኢና ዛዕተር እዚ ጌርና ንቆርፀ መሰንከቲና ቅብኣት ጌርና መሰንከቲና ቅብኣት ጌርና ፈርኖ ንኻርሲና ኢና ንፀንሕ እጅንዚ በዚ ኢና ነዳውሶ ሱ ኢና ክንለኽዮ ትፍልልዩ ሱ እዩ ዝብልከ ሕራሕ ተመሊስና ካብዚኣ ትተርፍ የለን ሕጂ ከምዚ ምስ መላእናዮ ኣብ መሰንከቲና ከምዚ ምስ ገበርናዮ እንታይ ክገብረሉ ሕጂ እቲ ዘብዓጥናዮ ኦይል ኦሊቭ ዘይቲ ጌርና ናይ ኩሉ ዓይነት ቀመም ህውስዋስ ናይ ካሙን ናይ ኮረሪማ ናይ ስምስም ሮዝባራ ሕጂ ከምኡ እታ ዝበሃል እቲ ቀመም እንታይ ጌርና እያ ብኦሊቭ ኦሊቭ ጌርና ነብዕጦ ሕጂ ንዑና ንለኽዮ

እቲ ኩሉ ክሰጦ ወይ መጀመርታ ኣራንሺ ፀሚዮም ፅማቅ ገይረ ጨው ገይረ ቆብ ሽኮር ገይረ ዘይቲ ገይረ ክልተ ኩባያ ሓርጭ ፊኖ ሓደ ኩባያ ሓርጭ ናይ ብርስን ገይረ ዘብዓጥክዎ ነዚ መስል ይበሃል። ኣብ ፈርኖ ወሊዕያ ኣለዎ ኣብ ፈርኖ የክእትዎ

0: በዓለ ደስ ይላላ ካ
1: ዛዕተርና ደስ ይላል። ዛዕተር
0: ከላይ ተኸልዐት ከዓ
1: ሕራይ

ሕራ ባሪ ኩረት ተዓዘብትና ናይ ሎም መዓልቲ ዝሰርሕትናያ ናይ ዛዕተር ሓርጭ ናይ ፊኖ ሓርጭ ናይ ብርስን ዝተጣሕነ ብርስን ቁሩብ ዘይቲ ጨው ጌርና ደብዓጥናዮ ቱቦ ጌርና ከዓ ሰጢጥናዮ እቲ ዘይቲ ኣብ ውሽጢ ዝገበርናሉ ምእንቲ ኣብ ክርምትና ክንሓይከ ከለና ከይስምዓና እሱ ፈሽክ ፈሽክ ይደብሎ ንሱ ጌርና ሰጢጥና ድሓር በታ መቆረፂት ጌርና ቆሪፅናዮ ክሳብ ዝቀይሓልና ከዓ ኣብ ፈርኖ ኣብሲልናዮ ብክነብስሉ ከለና ግን ቆሪፅና ዳሕራይ እንታይ ጌርናሉ ዝተደቆሰ ስምስን ምስ ካሞን ምስ ኣዝሙት ንሱ ዝተወቐጠ ምስ ኦይልኦሊ ብዘይቲ ኣብዒጥና ንሱ ለኸይናዮ ጥዑም ጨና ስለ ዘለዎ ሓሊፍካ ሓሊፍካ ከዓ ቅብኣዊ ነገር ካኣቲ ዝምረፅ ስለ ዝኾነ ከምኡ ጌርናዮ ማለት እዩ ሕጂ ምስ ቁርሲ ክትቅርበ ትኽእል ምስ ድዘለካዮ ምስ ቡን ክትቅርበ ትኽእል ምሻ ክትቅርበ ትኽእል ንሕና ግን ምስ ብርጭቅ ቀሪብና እዮ ባሬ ኩራ ተዓዘትና ናይ ሎም መዓልቲ ዝሰራሕናያ ናይ ዛዕተር ኩኪስ ነዚ ትመስል ዝመፅእ ዘሎ ሰሙን ብካልእ መደብ ክሳብ ንረኸብ ትሓንቀኒ እዩ

ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ዓርቢ 7 ነሓሰ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘሎና ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክትታልኩም ብኽብሪ እናዓደምና ብቐንዲ ኣርእስተ ዜና ንፍለም። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብስነ ምምህርና ዝሰልጠና መምሃራን ቅድመ ትምህርቲ ተመሪቐን። ኣብ ንኡስ ዞባ ሰንዓፈ ንሽማግለታት ዕርቂ ኣብ ስርሖም ዝሕግዞም ኣስተምህሮ ተዋሂቦም። ጨንፈር ሕግን ስርዓትን ዞባ ማእከል ጥሕሰት ሕጋጋትን መምርሒታትን ንምግታእ ቁፅፅራዊ ስራሓት የካይዳ ኣሎም። እስራኤልን ሊባኖስን ኣብ ኢጣልያ ዘካየድኦ ናይ ሻብዓይ ዙርያ ዘርብ ሰላም ብዘይፍረ ከም እተዛዘመ ተገሊጹም። ኣርጀንቲናን ኤኳዶርን ኣብ ሓያሎ ጽላታት ብሓ

0: ዝመጣ ኣካል ናይ ገንዘብን መዐሻግን ስጉምቲ ከም እተወሰደለን ሓቢሩ። ኢንስፔክተር ኣርኣያ ስዒቦ ኣብ 202 ዝወፅእ ኣዋጅ ምክልኻል ፌስታል ሓደ ካብቲ ዕቱብ ምቁፅፃር ዝግበረሉ ምዃኑ ብምዝኻር ኣብዚ ዝተጠቕሰ 6 ኣዋርሕ ፌስታል ሒዘን ዝተረኽባ 4 ትካላትን ጉድለት ዝተረኽበን 15 ትካላት መሸጣ ስጋን ብገንዘብ ከም እተቐፅዓ ገሊጹ። ኣብ መወዳእታ ንሓደጋታት ባርዕ ብዝምልከት ኣብ ዝሃቦ ሓበሬታ ኣብ ቀዳማይ መንፈቕ ብዘጋጠመ 54 ባርዓት ሓዊ 3 ሰባት ክመቱ ከለዉ 5 ከም ዝቆሰሉ ኣብ ንብረት ድማ ልዕሊ 35 ሚልዮን ኣቕፋ ዝግመት ዕንወት ከም ዝወረደ ኣፍሊጡ።
1: ኣብ ንፅባ መንደፈራ ወፋሮ ክረምታዊ ልምዓት ንዝተዋሃቦም ተልእኮ ብግቡእ ይፍፅሙ ከም ዘለዉ ሓላፊት ቤት ፅሕፈት ትምህርቲ ናይቲ ንዕዘባ መምህር ብላለ ኣርኣያ ገሊጻ። እቶም ኣብ 16 ነቕጣታት ዝተዋፈሩ ልዕሊ 1200 ተምሃሮን ኣሌትን ምዕቃብ ማይን ሓመድን ምትካል ፈልስታት ኣግራብ ከምኡውን ድሕነት ትራፊክ እዮም ዝዓምዝ ኣለዉ። ንሳቶም ኣብ ዝሃቦ ርእቶ ንዝተዋሃቦም ስራሕ ብኣለይቶም እናተማዘኑ ብልዕሉ ሞራል የሰላስልዎ ከም ዘለዉ ብምብራህ ድርብ ረብሓታት ከም ዝረኸብሉ ሓቢሮም። ብተመሳሳሊ ተምሃሮ ካልኣይ ደረጃ ንዕዘባ ናፋ ብመምሃራንን ሰሞያ ሕርሻን እናተኣለዩ ብቐንዱ ኣብ ምዕቃብ ማይን ሓመድን ዘተኮረ ኣድማዕ ንጥፈት ታት የሰላስሉ ከም ዘለዉ ወክል ኤሪና ሓቢሩ። ካብ ኣለይቲ መምህር ጅምዕ ሳልሕ ብወገኑ 370 ተምሃሮ ኣብ ዝተመደበሎም ነቕጣታት ተዋፊሮም ንዝተዋህቦም ዕማም ብግቡእ የተግብሩ ከም ዘለዉ ገሊጹ። መበል 28 ወፍሪ ተምሃሮ ንልምዓት ካብ 6 ሓምለ እዩ ን36 መዓልትታት ዝካየድ ዘሎም። ዝስዕብ ዜና ሃገራት ወፃኢ እዩ። ክቡራትን ክቡራንን ተኸታተልትና ንምክተልኩም ደጊመ ብክብሪ ዕደም ኣብ ዜናታት ወፃኢ እስራኤልን ሊባኖስን ኣብ ከተማ ሮማ ኢጣልያ ዘካየድኦ ናይ ሻብዓይ ዙርያ ዘርብ ሰላም ብዘይፍረ ከም እተዛዘመ ተገሊጹ። ወከልቲ ክልቲኤን ሃገራት ኣብ ዝቐረበ ነጥብታት ክረዳድኡ ከም ዘይከኣል እዩ ዝሕበር ዘሎ። እዚ ናይ 6 ሓሰ ዝርብ ማፀልታ ናይቲ ብመንጎኘት ኣሜሪካ ቀዲሙ ዝተኻይደ 6 ዙርያታት ርክብ ምዃኑ ተፈሊጡ። እስራኤልን ሊባኖስን ብ15 ሓምለ ኣብ ኢጣልያ ኣብ ዘካየድኦ ሻርሻይ ዙርያ ዝርብ ዝጥቀስ ፍረ ከም ዘይተረኽቦ ጸብጻባት የረዱ። ክልቲኤን ሃገራት ኣብቲ ኣቐዲመን ዘካየድኦ ክባት ሰራዊት እስራኤል ካብ ደቡባዊ ሊባኖስ ክወፅእ ምቁራፅ ተኽሲ ክግበርን ምንቅስቃስ ሕዝብላህ ዕጥቁ ከውርድን ኣብ ዝርከቦም ነጥብታት ከም እተረዳድኣ ዝዝከር እዩ። ይኹን እምበር እስራኤል ኣብ ሊባኖስ ኣዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ክቐፅል ምዃኑ ትሕብር ስለ ዘላ በቲ ሓደ ንትግባረቲ ስምምዕ ምስ ምውራድ ዕጥቂ ሕዝብላህ ተተሓሕዞ ብምህላዊ ድማ በቲ ካልእ እቲ ስምምዕ ብምልኣት ክትግበር ዘሎ ተኽእሎ ፀቢብ ምዃኑ የእመት። እስራኤል ንዝተበፅሐ ስምምዕ ምቁራፅ ተኽሲ ብምጥሓስ ኣብ ልዕሊ ዕላማታት ሊባኖስ ተደጋጋሚ መጥቃዕትታት ከተካይድ ምጽናሓ እዩ ዝፍለጥ። ኣርጀንቲናን ኤኳደርን ፀጥታ ምክልኻልን ንግድን ኣብ ዝርከብዎም ሓያሎ ፅላታት ብሓባር ክሰርሓ ዘኽእለን ስምምዕ ከም እተፈራርማ ሓቢረን። እቲ ስምምዕ መራሕቲ ክልቲኤን ሃገራት ትማሊ 6 ሓሰ ኣብ ከተማ ኩቶ ኤኳደር ኣብ ዘካየድዎ ዝርቢ ተኸቲሙ። ክልቲኤን ሃገራት ፅላታት ምክልኻልን ፀጥታን ንምድንፋዕ ሓብራዊ ወተሃደራዊ ልምምድን ስሩዕ ፀጥታዊ ምምኽኻርን ከካይዳ ምዃነን ኣብቲ ርክባ ነፂረን። ብዘይካዚ ኣርጀንቲናን ኤኳደርን ዘባዊ ፀጥታ ንምውሓስ ምትሕጋዘን ከም ዘስፍሓ ኣፍሊጠን ኣለዋ። እዚ ከምዚ ኢሉ እንከሎ ሃገራት ኣብ 2025 ኣስታት 2 ቢልዮን ዶላር ንዝነበረ ንግዳዊ ምልውዋጥ ኣብ ዝመፅእ 3 ዓመታት ብልዕሊ ዕፅፊ ንምዕባዩ ከም ዝሰርሓ ገሊፀን። ኣብ ታይላንድ ኣብ ቤት ትምህርቲ ብዝተኻየደ መጥቃዕቲ ፎኪስ ብረት ንፈፃሚኡ ሓዊስካ ብውሕዱ 7 ሰባት ተቐቲሎም። በቲ ሎሚ 7 ሓሰ ዝተፈፀመ መጥቃዕቲ ሁስያት ዝርከብዎም ልዕሊ 30 ቆሲሎም ብምህላዎም ቁፅሪ ምዉታት ክዛይድ ከም ዝኽእል ግምታት ኣሎም። መበገሲ ናይቲ መጥቃዕቲ ዛጊት እኳ እንተ ዘይተነፀረ ነዊሕ ምድለዋት ዝተገብረሉ ክኸውን ከም ዝኽእል ግና ሰመት ፀጥታ ታይላንድ ሓቢሮም። ነቲ ጉዳይ ብዝምልከት ፅዑቅ ምርመራ ይካየድ ከም ዘሎ እቶም ሰመዚ ገሊፆም ኣለዉ። መንግስቲ ጃፓን ኣብ ደቡባዊ ክፋል ሃገሩ ተኸሲቱ ብዘሎ ብርቱዕ ህበብላዊ ማዕበል ዝለዓለ ናይ መጠንቀቕታ መልእኽቲ ኣመሓላሊፉ። በዚ መሰረት እቲ ተፈጥሮዊ ሓደጋ ከውርዶ ዝኽእል ክሰራታት ንምግታእ ልዕሊ 250,000 ነበርቲ ናብ ውሕስ ከባቢታት ክግዕዙ ትእዛዝ ተመሓላሊፉሎም። በቲ ልዕሊ 140 ኪሎ ሜትር ኣብ ሰዓት ብዝሕንበብ ንፋስ ዝተሰነየ ዶልፊን ዝተሰመየ ህበብላዊ ማዕበል ሎሚ 7 ነሓሰ ልዕሊ 500 በረራታት ክስረጽ ከሎ ብርክት ዝበለ ኣብያተ ትምህርትን ካልኦት ትካላትን ንጥፈታትን ወንዚፈን ከም ዝዋዕለ ተቓሊሑ። እቲ ማዕበል

ብግራብቲ ሃገራት ክልሕም ከም ዝኽእል ክኢላታት ሜትሮሎጂ ዓሚቶም ኣለው። ፕረዚደንት ዶናልድ ትራምፕ ኣሜሪካ ሕፅረት ተተኮስቲ ኣጋጢምዋ ከም ዘሎ ንዝለሓኸ ሓበሬታ ኣሉታዊ ምላሽ ይብሉ። ሃገሩ ንነዊሕ እዋን ከዋጋእ ዝኽእል በብዓይነቱ ኣፅዋርን ተተኮስትን ከም ዘለዋ ዝሓበረ ፕረዚደንት ዶናልድ ትራምፕ እቲ ክጋውሕ ዝቐነያ ሓበሬታ ጉጉይ ምዃኑ ኣነፂሩ። ኣሜሪካ ብሰንኪ ኣብ ልዕሊ ኢራን ተካይዶ ዘላ ወታደራዊ ወፍርን ንዩክሬን ትገብሮ ዘላ ወታደራዊ ደገፍን መጠን ዝተኸዘነ ኣፅዋራን ተተኮስታን ከም ዝጎደለ ክእመት ፀኒሕ እዩ። ኣብ ኣሜሪካ ዝመደበሩ ኣህግራዊ ማእከል ስትራቴጂካዊ መፅናዕቲ ኣብ ዝቕ ምክንያት እዚ ኣብ ዘውፅኦ ፀብፀብ ቅድሚ ኪናት ኢራን ልዕሊ 2300 ዝነበረ ቁፅሪ ፓትሪዮት ሚሳይል ኣሜሪካ ኣብዚ እዋን እዚ ናብ ኣስታተ 830 ወሪዱ ክኸውን ከም ዝኽእል ኣሚቱሎም። ብዘይካዚ ኣሜሪካ 600ታዊት ናይቲ ዝነበራ ታድ ዝተሰመየ ዘመናዊ ስርዓተ መከላኸሊ ሚሳይላት ኣኽሊኻቶ ክትከውን ከም ዝኽእል ግምታቱ ሂቡ። ኣሜሪካ ነቲ ዝተራቐቐ ኣፅዋር ኣብ ደቡብ ኮርያ ኣዋዲዳቶ ከም ዝነበረት ዝፍለጥ ኮይኑ ድሕሪ ምውላዕ ኪናት ኢራን ግና ገለ ካብኡ ናብ ዞባ ማእከላይ ምብራቅ ከም ዘጋዓዘተ እዩ ዝግለጽ። ፕረዚደንት ዶናልድ ትራምፕ ምስኪናት ኢራን ብዝተኣሳሰር 87 ቢልዮን ዶላር ህፁፅ ባጀት ክስላዕ ኣብ በዝሓልፎ ርሒ ሓምለ ንባይቶ ሃገሩ ምሕታቱ ዝፍለጥ እዩ። ኣሜሪካ ካብ መወዳእታ ዝሓልፎ ርሒ ለካቲት ኣብ ዘቕፅል ዘሎ ኪናት ኢራን ልዕሊ 37 ቢልዮን ዶላር ወፃኢ ከም ዝገበረት ተኣሚና እያ። ቀጠርን ስዑድ ዓረብን ኣብ ድሕነት ኒክለሳዊ ፀዓት ዘተኮረ ናይ ምርዳእ መዘክር ተፈራሪ

ትጽላት ገዚ ፎፍሪ ገብራ ከም ዘለዎ እየን ዝገልጻ። ስዑድ ዓረብ ኣብ ግዝኣታ ንሰላማዊ መዓላ ዘገልግል ኒክለሳዊ ትካል ንምውዳድ ኣብ ዝሓለፈ ወርሒ ሓምለ ምስ ኣሜሪካ ከም እተረዳድአት ዝዝካር እዩ። ናይ መወዳእታ ዜና። ዴሞክራሲያዊት ሪፐብሊክ ኮንጎ ዘቤታዊ ዕዳጋ ንምርግጋእ ሰደድ ዘይተመስርሐ ንሓሰን ኮባልትን ደው ከተብሎ ከም ዝወሰነ ተሓቢራ። እቲ ብቐጥታ ተግባራዊ ኮይኑ ዘሎ ስጉምቲ ንመጠን ምምስራሕ ማዕድናት ኣብ ውሽጢ ሃገራ ብምስብሑ ኣታዊታት ክብ ዘብል ምዃኑ ሰመዝ ንግዲ ኮንጎ ገሊፆም። ቀንዲ ተጠቃሚት ሰደድ ማዕድናት ኮንጎ ምዃና ዝንገረላ ህዝባዊት ሪፐብሊክ ቻይና በዚ ሓድሽ ውሳኔ ባዕሉታ ክፅሎ ከም እትኽእል የመት። ዴሞክራሲያዊት ሪፐብሊክ ኮንጎ ብፍርያት ኮባልትን ናሓስን ምስ ቀደሞት ሃገራት ዓለምና ከም እትስርዕን ፀብፀባት ዘረዱ። እቶም ክቡራት ማዕድናት ኣብ ምስራሕ ኤሌክትሮኒካዊ ኣቑሑ ኣገዳሲ ጠለብ ከም ዘለዎም ይግለጽ። ጽላት ዕደና ብቐንዱ ድማ ሰደድ ክቡር ማዕድናት ኣስታት ፍርቂ ካብ ጃምላ ሃገራዊ እቶት ኮንጎ ከም ሽፍን ይጥቀስ። ይኹን እምበር ኣብቲ ሃገር ብዘሎ ፀጥታዊ ዘይምርግጋእ ጸጋታታ ብግቡእ ክትጥቀመሉ ከም ዘይከኣለት ናይ ቀረባ ተዓዘብቲ ይገልጽም። ዜና ንምዝዛም ክቡራት ተኸታተልቲ ኣርእስቲ ዜና ክንደግም። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብስነ ምምህርና ዝሰልጠና መምሃራን ቅድመ ትምህርቲ ተመሪቐን። ኣብ ንኡ ዞባ ሰናዓፈ ንሽማግለታት ዕርቂ ኣብ ስርሖም ዝሕግዞም ኣስተምህሮ ተዋሂቦም። ጨንበር ሕግን ስርዓትን ዞባ ማእከል ጥሕሰስ ሕጋጋትን መምርሒታትን ንምግታእ ቁፅፅራዊ ስራሓት የካይዳሎ። እስራኤልን ሊባኖስን ኣብ ኢጣልያ ዘካየድኦ ናይ ሸባዒ ዙርያ ዘርብ ሰላም ብዘይፍረ ከም እተዛዘመ ተገሊፆም። ኣርጀንቲናን ኤኳዶርን ኣብ ሓያሎ ፅላታት ብሓባር ክሰርሓ ዘኽእለን ስምምዕ ተፈራሪመን። ኣብ ታይላንድ ብዝተኻየደ መጥቃዕቲ ፎኪስ ብረት ብውሕዱ 7 ሰባት ተቐቲሎም። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብዚ ፍጻመ።

عزني عزني شو شو شو صاحبك شاي شاي عزبيكو شو شو ودنا

ክቡራት ተኸታተልቲ መደባት ሞዛይክ ስዕብትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ኣብ መዝገብ ክብረ ወሰን ዝሰፈሩ ትሕዝቶታትን ሒዛልና ቀሪባኣላ ገለ ካብ ትሕዝቶኣ ኣብ ድሕነት ፅርግያ ዓብ ተራ ክህልዋ ይኽእል እዩ ዝተባህለት መኪና ተሰሪሓ ሓደ ህንዳዊ ድማ ኣብ ትሕቲ ማይ ብዝገበሮ ፑሽኣብ ኣብ መዝገብ ክብረ ወሰን ክሰፍር በቂዒ ሎ ከምኡ ውን ሳላጣ ቀንዲ መግቢ ጃፓናውያን ምዃኑ እዩ ዝፍለጥ ብዛዕባ ሳላጣ እንታይ እዮም ኢሎም ዘለዉ ኣብ ስዕቡ ዝቐርብ ትሕዝቶ መደብና ክቐርብ እዩ ምክትታልኩም ብኣኽብሮት ንዕድም

ሰላጣ ቀንዲ መግቢ ጃፓናውያን ምዃኑ እዩ ዝፍለጥ። ይኹን እምበር ልዕሊ 600ታዊ ጃፓናውያን ኣብ ግዜ ክረምቲ ከም ዘይምገብዎ ይንገር። ሓደ ጃፓናዊ ሱፐርማርኬት ካብዚ ብምብጋስ ብኽነት መግቢ ንምውጋድ ንህቡብ ተዋሳኢ እቲ ሃገር ታቱያ ፋጅዋራ ክተሓባበሮም ሓቲቶም ኣለዉ። ሰላጣ ዓብ ቕልውላው ኣንጸላልዎ ስለ ዘሎ ገጽካ ክተለቅሐና ትኽእል ዲኻ ተባሂለ ተሓቲተ ብምባል ቃል ብቓሉ ገጸይ ዘለቅሐሉ ስራሕ ኮይኑ ተረኺቡ ኢሉ ጸገም የብሉን ብምባል ድማ ተሰማሚዐ ክብል ታቱያ ተዛሪቡ።

ኣብቲ ብፕላስቲክ ዝተዓሸገ ሰላጣታት ገጽ ናይቲ ተዋሳኢ ታቱያ ፋጅዋራ ይርአ። ምስሊ ናይቲ ተዋሳኢ ዘለዎ ሰላጣ ተርኢ ቪድዮ ኣብ ሓጺር ግዜ ኣብ ማሕበራዊ መራኸቢታት ተዘርጊሓ ብሚልዮናት ግዜ ክትርአ በቂዓላ። ክንዲ ዝኾነ ኣብ ዕዳጋ ቅጽበታዊ ጽልዋ ስለ ዘምጸት ክጓሓፍ ተሓሲቡ ዝነበረ ሰላጣ ክሽየጥ ጀሚሩ ምህላው ክፍለጥ ተኻኢሉሎ። ዓሰርተ ሽሕ ሰላጣ እኳ ብምስሊ ተዋሳኢ ታቱያ ፋጅዋራ ተዓሽጉ እንተሃለወ ብብዝሒ ክጥለብ ተጀሚሩ ዝያዳ ገጽ ናይቲ ተዋሳኢ ኣብ ዕዳጋ ክርአዩ ዴቪድ ራሽ

ኣብ ድሕነት ሓደጋ ዓብ ተራ ክህልዋ ይኽእል እዩ ዝተባህለት መኪና ተሰሪሓ። ዝኾነ መራሕ መኪና ቅድሚኡ ናይ ፅዕነት መኪና እንተላ መብዛሕትኡ ግዜ ቅድሚ ምሕላፉ ኣብ ቅድሚኡ ዘሎ ፅርግያ መኪና ትመፁ ከምዘየላ ንምርኣይ መጀመርታ ካብ ድሕሪት ናይታ ናይ ፅዕነት መኪና ንጎኒ ክወፅእ ኣለዎ። ኣብዚ ድማ ሓደጋ ዘጋጥም። እዚ ብፍላይ ኣብ ሓደ መስመር ዘለዎም ፅርግያታት ብብዝሒ ዝኽሰት ሓደጋ እዩ። ኩባንያ ቴክኖሎጂ ሳምሰንግ ነዚ ፀገም ፍታሕ ክኸውን ይኽእል እዩ ዝበለ መፍትሒ ኣዳልዩ ከም ዘሎ እዩ ዝሕበር። ሳምሰንግ ነዚ ክበሃል ዝፀንሐ ኣብ ግምት ብምእታው ንናይ ፅዕነት መካይን ዝኸውን ቴክኖሎጂ ብምምዕባል ህይወት ሰባት ንምድሓን ዕላማ ሒዙ ካብ 2016 ክሰርሐሉ ፀኒሑሎ። ኣብ ድሕርታ መኪና ዘሎ ስክሪን ብድሕርታ ናይ ፅዕነት መኪና ንዝርከቡ መራሕቲ መካይን ቀትሪ ይኹን ለይቲ ኣብ ቅድሚኦም እንታይ ከም ዘሎ ንኽርዩ ይሕግዝ። እዚ ድማ መራሕቲ መካይን ነታ ናይ ፅዕነት መኪና ንምሕላፍ ውሑስ ድዩ ኣይኮነን ኣብ ዝውስኑሉ እዋን ዝሓሸ ኣረኣእያ ክህልዎም የኽእሎም። ካልእ ከም ብልጫ ዝጥቀስ ብሰንኪ ሃንደበት ፍሬኖ መሓዝ ወይ እንስሳታት ፅርግያ ምስ ሰገሩ ዝስዕብ ሓደጋታት ከጉድል ከም ዝኽእል ይሕበር።

ህንዳዊ ኣብ ትሕቲ ማይ ብዝገበሮ ፑሽኣፕ ኣብ መዝገብ ሰፊሩ። ኣብ ቪየትናም ዝቕመጥ መምህር ዮጋ እዩ። ወዲ 38 ዓመት ከማል ካሎይ ከማል ካብ 220 ጀሚሩ ኣብ ትሕቲ ማይ ብዘካየዶ ዝተፈላለዩ ኣካላዊ ምንቅስቓሳት ንመዝገብ ክብረ ወሰን ጊነስ ጓን ኣይኮነን። ኣብ ጥቅምቲ 225 ኣብ ትሕቲ ማይ ብሓንቲ ትንፋስ ጥራይ 86 ፑሽኣፕ ብምግባር ብቕዓቱ ኣመስኪሩ እዩ። ትካል መዝገብ ክብረ ወሰን ጊነስ ነቲ ፈተነ ብግቡእ ክምርምር ድሕሪ ምፅናሕ ድማ ዝሓለፈ ሰሙን ንከማል ኣብ መዝገብ ክብረ ወሰን ከም ዝሰፈረ ኣበሲርዎ።

ብሉፃት ኣዕሩኽ ዕርክነቶም ንምድልዳል ናይ በይኖም ከተማ ይምስርቱ። ኣብ ኣሜሪካ እዩ ን30 ዓመታት ብሉፃት ኣዕሩኽ ዝኾኑ 4 መጻምድቲ ንሓድሕዶም ብዝያዳ ክቀራረቡን ዕርክነቶም ኣደልዲሎም ዝተረፈ ህይወቶም ብሓባር ንኽስጉሙን ብምባል እዮም ነዚ ሓሳብ ዘንቀሉ። ንሕድሕዶም ጎረባብቲ ምእንቲ ክኾኑ ብምባል ገንዘቦም ኣዋህሊሎም ደቀቕቲ ገዛውቲ ዝሓቆፈት ንእሽተይ ከተማ ምህናፅ ዝብል ሓሳብ ኣንቀሉ።

ላኖ ተባሂሉ ኣብ ዝፅዋዕ ካብ ኦስቲን ቴክሳስ ሓደ ሰዓት ርሒቑ ኣብ ዝርከብ ጥቓሩባ ላኖ ነፍሲ ወከፈን ኣስታት 40,000 ዶላር ኣብ ዝዋግአን ንኣሽቱ ገዛው ተሰፊሮም ምህላዎም እዩ ክፍለጥ ተኻኢሉ ዘሎ። እቶም ኣዕሩኽ ብዝተኻኣሎም መጠን ኣብኡ ግዜ ይሕልፉ ኣለዉ። ብፍላይ ግን ጥሮታ ምስ ወፂኦም ዝተረፈ ህይወቶም ኣብኡ ከሕልፍዎ ወሲኖም ዘለዉ። ነፍሲ ወከፎም ዝቕመጡሉ ገዛ ስፍሓቱ 121 ትርቢዕት ሜትሮ ኮይኑ ብተወሳኺ 457 ትርቢዕት ሜትሮ ዝዓቐኑ ናይ ሓባር ገዛ ኣለዎም። ኣብኡ ድማ ዓበ ክሽነ ዝዘናግዕሉ ክፍልታት የጠቓልል። ንግሆ ንግሆ ንሩባ ናብ ዝጥምት ወገን ናይቲ ገዛ ኮይኖም ቡን ይሰትዩ። ደቆምን ደቂ ደቆምን ድማ ኣብ ከባቢኦም ኣብ ዘሎ መሳጢ ተፈጥሮዊ ቦታታት እናተፃወቱ ባሂልዎም ይዕዘቡ።

ብዕለት 19 ወርሒ 7 ቃል ኪዳኖም ዝኣሰሩ መሳርሕትና ኣባልና ማለት እዩ ጋዜጠኛ ኣንጎሶም ተክለወይኒ ምስ ወይዘሪት ሳሮን ሙሴ ርሑስ ጋማ ክኾነልኩም እናተመነና እዛ ስዒባ ትቐርብ ደርፊ ክንጋብዘኩም ኢና ዳትሓውና ከምኡውን ሳሪ እዛ ደርፊ ናባኹም

0: Hi, Daphne.
1: ደህና ጠፊክ።
0: እሲ ለጋጣሚ ስራሕ ገለ ብኸም እየ ዝፀዓም ንኸመይ ከለካ
1: ገርመክ ብዘይከትኮ የለና ክብል
0: ናይ
1: ልቢ
0: እንታይ
1: ዳ ማዕረ ከምዚ ጠፊክና
0: ኣጋጣሚ ባባ ዱባይ ጌሽ በቃ ስራሕ በዓል ሒዘ ቦታት የጠፍየ ደለኹ
1: ዳንዳን ፀገም የለን እንታይ መደብ ኣለክ
0: ሎማዓንቲ ሳዓ ሽዱሽተ ስራሕ ክዓፅ ድሕሪ ግን ሓንቲ ብ
1: ሓንቲ ልክ ሞ ሽዑ ሸህዳ ደይሰት
0: ሻይ ሕራጭ ቦ ኣበይ ሞ ንራ
1: ዳንዓ ክደስ ዝበለክ ቦታ
0: ንክገርመካ ጥዕ ከም ዝዋዕዋዕ ቦታ ገለ ይፈቱ እዩ ፅሙዋ እየ ዝፈቱ
1: ፅሙዋ እንዲ ጥዑም ብዛዕባ ፍቅሪ ህዲ ኢልካ ከተዕልልቲ ኮይንካ ፅሙዋ ቦታ
0: ይጥዑምስለዚ
1: ነትክምርጫ ደስ ዝበለ
0: በቃ ሞ ሽዱሽተን ፈርኣን ቻሆቴል
1: ሰይሜ ቻሆቴል ፅቡቅ ቦታፅቡቅ ቦታ
0: ሽዱሽተን ፈርኣን ልክ ዓባ ቀነቆፀራ እየ ከምዞም ፃዓድ እየ
1: ቅሰኒ
0: ሓረታት ለማ
1: ሸጊረክም
0: ሞገዛእቶሸበ
2: ተበላሽያ ነገር ካበይ ክተምፅእ ሰልድታፍላ ኣነስተ ሓስብ ያ ቁርቦ እምሮ ኣለካ
1: እሞእንታይ ክብላ ሓሲብካ
2: ሞሊቕካ ኢልካያ እንዲኻ
1: በቃ ቻሆቴል መሪፃ ቻሆቴል
2: ሃራይ ትኣትወኒ ፅባሕ ሰዓት ሓሙሽተ ወጋሕታ እንዳኸዳ ነምህረት ንራኽብ ኣብቲ በረኻ ኣብታ ቤተ ክርስትያን ሰዓት ሓሙሽተ ወጋሕታ ቻው እዚኣ
1: ወሰልዲግ ናባኸ
2: ድሓን ሰዓት ሓሙሽተ ወጋሕታ ጥራይ ንረኽብ ገንዘብ ናባይ ግደፎ ግን ተቆፅራ ንፅባሕ ሰዓት ሓሙሽተ ናይ ምሸት በላ
1: ክልውጣ
2: እወ ክንደ ቻሆቴል ሓበኒኻ ስኻ መስለኒ ኣነ
1: እንታይ ማዓት እዮ ደይ ኣታታይ ወሪድካ ኣታ ብሳሒታታ ቀፅዒካ ነታ

0: ቁርዳይ ትባል ቀዳማይ ነገር ኣነ ኣብ ምንታይ ዓይነት በረኻ ኣብ ሰዓት ሓሙሽተ ደምፅእ ጉዳይ ፍፁም ኣይተረዳእኒ
1: ከይፈትኻ ክትመፅ ነርካዩ ክትምክትትህሉ ከዓ ስለ ዘለካ ኢኻ ሃሊኻ ስማዓኒ ንማርታ ምፍታኻስኻ ገበን ምኳን ትፈልዲ
0: እሞ ንማርታ ፈትያ እንታይ ማወሪድ
1: ቻው ሰልዲኻ የብልካን የብለይን ሰልዲ ኣነ ብገዛ ብጀካ ናይ ማሕበር መለሊኽን ክልተ ሳንዱቕን ዘለኒ የብለይን
0: ብጣሞ ፈትያ ታይ ክገብርስማዕ
1: ክትፈቱ ክትፀልእ እንዳ ማርያም ሰዓት ሓሙሽተ ወጋሕታ መፀውዒ ክትልምን ስለ ዝደለኹ
0: ክትልምንልምንዋመንክልምን
1: ንስኻ ትልምን
0: ንዓባ ዘረባ ለውጠለ መን ክልምን
1: ንስኻ ትልምን
0: ኣነ ክልምን
1: ኖኖ ኣነ ባ ክልምን ኣነ ደፈትያ ንማርታ ንስኻ ትልምን በፍንጫኻ ክማን ትልምን ትፈልጥ ዲኻ ንማርታ ምፍቃርካ ገበን ምኳን
0: እሞ ሕራይ ፈትያ እሞ እንታይ እየ ክገብር
1: ካሜራ ክነምፀልካ ሰልዲ ቻው ሆቴል ክትብልካ ኣይትሓፍር ቻው ሆቴል ቻ ሆቴል ትፈልጦ ዲኻ ዓሌትካ ሙሉእ ሸትካ ከምዘይተኣት ሕሙም ይመስለና ኣነ ዝወል
0: እሞእንታይ ሞ ፈሊጠታ ልብና ደፊናትናታእንታይ ኢኻ ትብል ዘለካ
1: ስማዕ ኣነ ኮ ቻው ሆቴል ቻው ሆቴል ቻው ክትብለካ ክላስ ሕራይ በሊ ቻው ዝሓፍተይ ቻው ዘይትብላ እንታይኣትወካ ቻው ሆቴል እኮ ነብሪ ጎይኒ ኮይ ኣነ ካብ ነብሪካ እከላግስ ኢለ ዘይኣት ሆቴል ነብሪ ጎይኒ ኣነ ኣይኣቱን ቻ ሆቴል
0: ኣጣሞ ፈትየ በቃ ፍቅሪ ተደፊነታ
1: ሓርገፅ ጎይኒ ኣነ ቻ ሆቴል ኣይኣቱና ተሃላ
0: ፍቅሪ ስያ ከደይፈቶ
1: ንክትረግፆ ጥራይ ካ ዋጋ ክንደይ ከም ትኸፍል ክትፈልጥ ኣለካ ቁሩብ ቁሩብ
0: ታይና ሞ ሕዱስ
1: ኣውፃ እዩ ጥራይ ትጫ
2: ማርያም ስለ ማርያም ማርያም ተሃብኩም ማርያም ተሃብኩም ስለ ማርያም
3: ወይ ወይ ወይ ኣክፊድ እንዲ
2: ስለ ማርያም
3: ተማርያም ተሓጉዙ
2: ተተይዳ እዩ ሰብከ ኣንታ መዋና እውን ዶ ክገብረሎ
3: መዋና እውን ክገብረሎ ማርያም ተሃብኩም ስለ ማርያም ኣክፊደ እንዲ በይ ክርከብ ሕጂ ዳ ሰብ
2: ስለ ማርያም ማርያም ተሃብኩም
4: ኣቦ ኣቦ እዚ ወዲ ብዚኣ ክሰርሕ ደሊ ኣሎ
2: እዚ
4: ወዲታይ
2: ስራሕ ክሰር
4: ክልምና ብዚኣ ደሊ ኣሎ
2: ዋ እንታ ክልምናት
0: ገንዘ
2: ተተኾንካ ምስ ዓይነብር ክኸቁላ
0: ንስኹም ስታይ ጎደሎ ዘለኩም እዩ ትልምን ኣለኹም ክልምን ከዓ ንሕና ንደሊና
2: ንስኹ ንደበለ ብዘይ ትልምንን ኢኻ
4: ክልምን
2: ኣይልምንን እዩ
4: ክልምን
2: በሊ ዘይ ሕዛተይ ኣይትልምን እዩ
0: መን ልከ ኣብ ልማኖካ ቦታይ ቦታ ካ ሕዛእተይ ሕዛእትካ ደሎ
2: ኣለወ ኣለዎ ርባ ዓመት የለሚኖሉ
4: ዋ ክንደይ ዓመት ድ ገርኩ
2: ስሳ ይኣትለኹ ሕጂ ወ
4: ታድኣ ትቆቢዕኹም ናይ ወዲ 1ሰርተ ጫማኹም ናይ መንእሰይ ጃኬትኩም ናይ ኣረጊት
2: ተኺቦም ለይ እንታይ ቀዲስ እኳ ናይ ጫማን ናይ
4: ሓንድሓን ኣብዚኣ ክልምን እዩ ኣይዕድልኩም ትርኢ
2: ንርኢ
4: ንርኢ
2: ንርኢ ንርኢ ታታይ ደለይ
0: ልቻንሳደንበይኹምሃበኩምኣለበለ
2: ኣለምን
0: ሕጂ ሞ ኣብ መንገ ኣትኒ ኣብ መንገዲ ድማኖ ናይ ትእተውና
2: ስኹበል መንገዲ ባቡር መስሊ ክነዊሕ መዓት ዝለምና
0: ኸሲመሰለምሰጎጎረረና ይወፃና
2: እንታይ ጎረረ ኣለካ ዕማዊል ተህድም ደሎ ስኽበል መሰኛ ዲኻን ዝኸልመነ
0: መንከ ማ ሕጂ ትኣትኒ ነገር ከቶም ፅኦ
2: ማርያም ታሃብኩም ማርያም
0: ታሃብኩምስ ማርያም ፈታዊት ለኩሉ ምንተስ ማለ ማርያም ስማለ ማርያም ተሓልኻት ክምብርኻት የብርኽ መዓልቲ የውዕላት ክምሕሰማይ ትርከቡ ካብ ሕሰም ድሓኑ ቁፋይ ትርከቡ ብላ ኣሎ ካሓጉዝ ንብላ ኣሎ ክልቡርኻት የ ቅድስኣታ
2: ፅናሕ ፅናሕ
0: ዶስ ማርያም ፈታዊት ለኩሉ
2: ማርያም ታሃብ
0: ማርያም ስማለ ማርያም ተሓል
2: ማርያም ታሃብኩምስ
0: ማርያም
5: ከምዚ ሓሳድ ኣረጊት ለማ ንርእን ሰሚዐን ኣይፈለጥን ኣርባዓ ሚት ለሚነ ኢሉ ሰሓፊዝ ኣርባዓ ሚት
0: ቅድስ
5: ዓውበል ዓውበል ቅድስ ዓው ድምፂ ካውፅ
0: ክብል እየ በቃ እንዳረሶም ክኸይድ
5: ርሰርሰ
0: በቂ ክረስን እየ ጅኻ ቅድስ ማርያም

0: ምእንተ እስማለ ማርያም እስማለ ማርያም ተሓልኻትኩም ብሩኻተ የብሩኽ መዓልተ ውዕላትኩም ሕሰ ማይ ትርከቡ ካብ ሕሰም ድሓንስት ቅድስቲ ማርያም ፈታዊት ላኩሉ ምእንተ እስማለ ማርያም እስማለ ማርያም ተሓልኻትኩም ብሩኻተ የብሩኽ መዓልተ ውዕላትኩም ሕሰ ማይ ትርከቡ ክፋይ ትርከቡ ብላ ኣለኹ ሓጉዝ ንብላ ኣለኹ
1: ለቢን ሲቀጥቅጥ ኣይተትርሮ ኣበቕብቆ
0: ኣንተመኸመኢናብሎመዓልቲመጀመርታናኳይካብብፅሕካሓንልሞዶ
1: ሓቂ ኣበቕብቆ ኣደንግፅ ንሰብ ዳሓር ስለዓይነ ብርኪ እንዳበለካስ ኣው ፅናሕ
0: ፅናሕኣውፅዮ
1: እዚ እንታይ እዩ ምስ ዓይነ ብርኪ ስለ ዓይነ ብርኪ ካብ ናትካ ዝገንጅፍ ዓይኒ የለን ካብ ናትካ ዝነውሒ ኢድ የለን ንምንታይ ኢሎም የመክቱ ክብልካ ንምንታይ
0: ብዛዕባ ኢድ ሰኢድ ጥዕጌርካ
2: ከምዚ ግበሮ ከይትቆልዑ
0: ኣታ እዚኣ ሳታ ሕማቅ ፋልያ ተቆቁረየና እዚ
1: በዚ ኣለምን ለምን ዓውበል ኣይትፍራሕ ዓውበልኣታማዓ
0: ግን ኣይፋልያ እዚኣ ስበል ዳሓን ክነልካ እምበር እዚኣ ሲ እንደ ኣምላኽ ኣይረያ እዚኣ ሲ ቅድስቲ ቅድስቲ ማርያም ፈታዊት ላኩሉ ምእንተ እስማለ ማርያም እስማለ ማርያም ተሓልኻትኩም ብሩኻተ የብሩኽ መዓልቲ ውዕላትኩም ቅድስቲ ማርያም ፈታዊት ላኩሉ ምእንተ እስማለ ማርያም እስማለ ማርያም ተሓልኻትኩም ብሩኻተ የብሩኽ መዓልቲ ውዕላትኩም ካብ ሕሰም ዳሓኑ ሓጉዝ ንብል ኣለኹ ብሩኻተ የ
1: ምክሪ ስማዕ ዝበልኩም ቁበሮ ቁበሮ ቁበሮ ቁበሮ ንዚ ሓምሳ ቅርሺ ብቅርሺ ቁበሮ ነጊረካ ኣሚንካ ምክሪ ብሰብ ምስማዕ ምክሪ ዓርክ እዚኣ ዘውፃእካ ድምፂ ትፈለጥ ኢኻ ደራፊ ነርካ እተትኸውን ዓዲ ብዓዲ ምሸለመካ
0: እዩ
1: ዋላ ንዓይ ኮ ኢኻ ደንጊፅኻኒ ዋላ ንዓይርአይርአይ
0: ቅድስቲ ማርያም ሪኢኻ ተኸቢ ከምዚ ፈታዊት ለኩሉ ምእንተ እስማለ ማርያም እስማለ ማርያም ተሓልኻትኩም ብሩኻተ የብሩኽ መዓልቲ የውዕላትኩም ካብ ሕሰም ዳሓን ቅድስቲ ማርያም ፈታዊት ለኩሉ ምእንተ እስማለ ማርያም እስማለ ማርያም ተሓልኻትኩም ብሩኻተ የብሩኽ መዓልቲ ውዕላትኩም ካብ ሕሰብ ድሕንኩም ስነ ዓይነ ብርኪ ከምዚ ግህሪ ከወፃማ ቅድስቲ ማርያም ፈታዊት ለኩሉ ምእንተ እስማለ ማርያም እስማለ ማርያም
1: ተሓልኻትኩም 80 ቅርሺ ኣኽለካ ይረፍድ ስለ ዘሎ ሕጂ ንማርታ ፅቡ ገይሩ ንቆፀረ ኣኽለካ እዩ ንዓናይ ጃኬት ካልዒ
0: ኩልገንዘብእዚ ዝብል ዘሎ ኣብቲ ሰብ ክመፅእ ምስ ጀመረ እንጀራ ምስተኸፈተ ዲኻ ከምኡ ትብል
1: ኣኽለካ 80 ቅርሺ ካብ
0: ዝናኣተወዲ ብዓይኒ ማርታ ጥራሕ ዲኻ ዝትጥምቶ ይገብሩ
1: ዲታ
0: ናይ ምንታይ 40
1: መነዲኻ ዲ ሓቢርልካ ሓቢረ ለሚንካ
0: ስማዕበሞ ኢድና ሰቆሪፅቆሪና ዘምፀናልካ
1: ለምን ካብኣ ግን ኣይሕልፈልካ ክነግራይ ነዛ ኩላ ሰብ ትኸበትልካ ነገር
0: ክተምስብሎ
1: ለምን ገና ሽሕ ቅርሺ ገፅካ ንመለመኒ ባርናይ ለምን ጥራይ ገና ክትመላእ ኢኻ እዛ ጃኪን
0: ቁርባ ቀላዕሎም ዳሓረካ ክትርኢ ኸኒ ባህከ ይብለካ ኸ ዳሓነ ኣበርትዕ ክልምነ ክትርኢ ኢኻ ሽሕ ቅርሺ ሒዛታ ዘይመፅአሲ ኣነ ይኮንኩ ክትርኢ ኢኻ ቅድስቲ ማርያም ፈታዊት ለኩሉ ምእንተ እስማለ ማርያም እስማለ ማርያም ተሓልኻትኩም ብሩኻተ የብሩኽ መዓልቲ ውዕላትኩም ካብ ሕሰብ ኣልሕኩም ክፋይ ትርከቡ ሕሰብ ኣይትርከቡ ስናዓይነ ብርኪ ቅድስቲ ማርያም ፈታዊት ለኩሉ ምእንተ እስማለ ማርያም እስማለ ማርያም ተሓልኻትኩም ብሩኻተ የብሩኽ መዓልቲ የውዕላትኩም ቅድስቲ ማርያም
3: ውይ
4: ማርታ
3: ስማ ክልፈስ ቅዱስ ዋነ
5: ስራሓት ካይላ ካብ ልዕሊ ኣሽሓት ዓመታት ኣትሒዙ ኣብ ዝተፈላለዩ ሕብረተሰባት ከም ሓደ ኣገዳሲ ንብረት ወይ ኣብ ጥቕሚ ዝውዕል ዝነበረ እዩ ስራሓት ካይላ ዝተፈላለዩ መስራሕት ሓሊፉ ብሓዊ ተጠቢሱ እዩ ናብቲ ዝተደለየ ነገር ወይ ቅርፂ ሒዙ ኣብ ኣገልግሎት ዝውዕል ዘሎ ስራሓት ካይላ እንተዳርኢና ኣብ ኣባይትና እውን ኣብ ዝተፈላለዩ ንጥፈታትና ንጥቀመሉ ኢና ኬንየ እውን ኣብ ኣባይትና ከም መመላኽዒ እውን እንጥቀመሉ ስራሓት ካይላ እዩ ንሎሚ ኣብዛ ስዒባ ትቐር ትሕዝቶ መደብና ኣብዝሓለፈ ሰሙን ብስራሓት ካይላ ዝተምሃሩ ተምሃሮ ናብ መረቕታ በፂሖም ነይሮም ነዚ ዝደስስ ትሕዝቶ እምበኣር ኣብዛ ስዒባ ትቐር ትሕዝቶ መደብና ክቐርብ እዩ ንምሉእ ትሕዝቶ ናፍታ መደብ

0: ኩሉ ብሉፅ ስራሕ ብጭቃዩ ዝጅምር ብውሕሉል ኣእዳውን ብትዕግስትን ብኣእምራዊ ምናንን ተራ ምድሪ ናብ ጽቡቕን ነባሪ ነገር ይቕየር። ብድሕሪ ነፍሲ ወከፍ ዝተዛዘመ ቁራጽ ሲራሚክ ናይ ትምህርቲ ናይ ፈጠራን ቁራጽነትን ዛንታ ኣሎ። ንሎሚ ድማ ተምሃሮ ከመይ ገይሮም ክኢላታት ስነጥበባውያንን ሰብሞያን ከም ዝኾኑ ንምፍላጥ ናብ ውሽጢ ቤት ትምህርቲ ሲራሚክ ክንወስደኩም። ካብቶም ዝመርሕዎም መምሃራንን ሕልሞም ዝሃንፁ ዘለዉ ብሞዮኦም ማሕበረሰቦም ዝቐርፁ ዘለዉ ተምሃሮ ክንሰምዕ ኢና። እዚ ካብ ቤት ትምህርቲ ስነጥበብ ንላዕሊ እዩ። ትውፊት ምስ ምህዞ ዝራኸበሉን ተውህቦ ንኽዓቢ ዕድል ዝወሃበሉን ቦታ እዩ። ስነ ጥበብ ሲራሚክ ብጽባቒኡን ጥቕሙን ካብ ነዊሕ እዋን ኣትሒዙ ዋጋ ዝወሃቦ እዩ። ካብ ናይ ገዛ ስራሓት ሽክላ ክሳብ ስልማት ቅርጽታት፣ ሲራሚክ ኣካል መዓልታዊ ህይወትን ቅርስታትን እዩ። እዛ ቤት ትምህርቲ ሲራሚክ ነዞም ልምድታት ንምዕቃብ ሓድሽ ወለዶ ክኢላታት ስነጥበባውያን እናዳለወ ዝተመስረተ እዩ። ኣብዚ ተምሃሮ ካብ ቅርፂ ጭቃ ንላዕሊ ኣዝዩ ዝዛየድ ትምህርቲ ይመሃሩ። ናይ ፈጠራ ስነ ስርዓት ጸገማት ናይ ምፍታሕ ክእለትን የማዕብሉ። ነፍሲ ወከፍ ትምህርቲ ትዕግስትን ኒሕን ዝሓትት ሞያ ንምምራሕ ዝምህር እውን እዩ።
1: ሕጂኹም ምስ መፁ መጀመርያ ንምህሮም ፈትዮሞ ድዮም ድሌት ኣለዎም ድዩ ድሌት ከም ዘለዎም ርዳእካ ደልዮም የመፅኦም ዘለዉ ዓቃላት ክኾኑ ከም ዘለዎም ትምህሮም ብዓብዩ ድማ ቀዳማይ ሽዑ ክመሃርዎ ዘለዉ ብዛዕባ ሓመድ ሓበድ ካመይ ድመፅእ ካብ ዝተፈላለየ ዲጋታትን ካብ ጉላ ካብ ጎቦ ብዛዕባ እሱ ኢኻ ቀድም ባህሪኻ ከተፅንዕ ዘለካ እሱ ምሄርካ ንሶም ድማ ፅባሕ ንጎቦ ብዓይኒ ንፕሮዳክሽን ኮመርሻል ኣርት ክቕይሩ ክሎም ዘለዎም ድማ ንምህሮም ማለት እዩ ኣብ መወዳእታ።
0: እቲ ጉዕዞ ብመሰረታዊ ነገር እዩ ዝጅምር። ተምሃሮ መጀመርታ ብዛዕባ ዝተፈላለዩ ዓይነታት ጭቃ ብድሕሪ ሲራሚክ ዘሎ ሳይንስን ኣገዳስነት ግቡእ ምድላውን ይመሃሩ። ርእሰ ተኣማንነቶም እናዓበየ ምስ ከደ ስነ ጥበባዊ ቅርፅታት ክፈጥሩ ይጅምሩ።
1: ከምዝ በልኩ ኸ እቲ ምምፃእ መጭሎምሽ ኣፀማሙቕ ኣሎ ተኣሊኹ ጭቃ ይፅሞቕ ይልወስ ክልተ ዓይነት ምልዋስ ኣለና ብእግሪ ብኢድን ብድሕሪ ይኽዘን ሽዑ ንመዓላ ክኣቱ ከሎ ካብታ ፒንችን ትበሃል መቕንጣቅ ማለት እያ ናይ ሰለስተ ወርሒ ኮርስ ኣላ መሊሳ ሰለስተ ወርሒ ስላብ ምስጣጥ ማለት እዩ እሱ ሕጂ ብሓገዝ ሩሎ ጌርካ ከምዚ ምድሃፅ ሳልሴት ኮርስ ድማ ኮይል ፍሕሶ ብፍሕሶ ዝስራሕ ተወሳኺ ናቶም ክሬቲቪቲ ክገብሩ ከም ዘለዎም ድማ እንዳመሃርናዮም ነ
0: ኩሉ መድረኽ ናቱ ብድሆታት ኣለዎ። ሓደ ቁራጽ ኣብ እዋን ምንቃጽ ክስንጠቕ ይኽእል። እቲ ዝስራሕካዮ ዓይነ ጭቃ ዘይተጸብኻዮ ሕብሪ ከውፅእ ይኽእል። ቱክሲ ከምቲ ዝሓሰብካዮ ከይከይድ ይኽእል። ነፍሲ ወከፍ ጌጋ ግን ካልእ ትምህርቲ ይኸውን። ተምሃሮ ክእለቶም ክመሓይሹን ጽንዓት ክሃንጹን ይሕግዞም። እቲ ክፍሊ ሜላታት ዝለማመድሉ ቦታ ጥራይ ዘይኮነስ ርእሰ ተኣማንነት ኣብ ሓደ ፕሮጀክት ዝህነፀሉ ቦታ እዩ።
2: ሕጂ ዳሓኒ ኩሉ ከም ክሳይ ዳሕረ ምስ ለመትካዮ እውን ዳሓኒ ኣብ ምትኳስ ሕጂ መብዛሕትኡ ወላ እቲ ጭቃ ክነቕዓካ ንከሎ ዝኾነ ተምሃራ ይኹን ወላ ንባዕልኻ ውን ኣነ እውን ሳይ ትቕበሎን ኢኻ ሕጂ እታ ምትኳስ

0: ኣብ ሓዊ ክጥበስ እንከሎ ዳርጋ ዝበዝሐ ተምሃራይ ኣይቅበላኒ ምንቃዕ ንባዕሉ ኣይቅበላኒ ንጅሳ ላተውን ቅሩብ
1: ምክባድ እኳ ድሓኒ ብዙሕ ለን ኣብቲ ቁርብ ኣፍታ ናይ መወዳእታ ኣፍታ ናይ ዊል እዛ ኮይል ንብላ ዘለና ብኮይል ብዊል ሓገዝ እንዳሳ ስራሕ በታ ትዘውር ሕጂ ንዓ ማስተር ክገብርዋቲ ኮይኖም ኣድቫንስድ ክላስ ከማ ክህልወላ ይመርፅዮም ወላሶም ከምኡ ንብሎም ኢና እንሻ ላ ክንመፃኢ ነተኣታትዎ ንኹን እታ ዕትሮ ተስርሐካ ማለት እዩ።
2: ብድሕሪ ነፍሲ ወከፍ ዕውድ ተምሃራይ ወፍይ መምህር ደው ኢላ ኣሎ። ጥበብ ናይ ሴራሚክ ምምሃር ካብ ሜላታት ምግላጽ ንላዕሊ እዩ። ብዛዕባ ፈጠራ ምትብባዕ ርእሰ ተኣማንነት ምልዕዓልን ነፍሲ ወከፍ ተምሃራይ ናይ ገዛ ርእሱ ስነ ጥበባዊ ድምፂ ንኽረክብ ምሕጋዝን እዩ።
3: ብጣዕሚ ካይላ ንባዕሉ ሲ ከም ኣነ ክገልፆ ከለኹስ ንይ ከምዚ ናይ ሳይኮሎጂካል ቴራፒ ኮይኑ ዝስምዓኒ ምክንያቱ እቲ ፉልታይም ናትካ ግዜስ ምስ ኢድ ወስተልካ ወላ ኢብን ካብዚ ቤት ትምህርቲ ምስተፈደስካስ ብዛዕባ ትካይላ ኢኻ ትሓስብ እስከ ኮይናትለይ ዶ ሒዛ ሓዲራ ዶ ትኸውን ወይ ከማ ሓድሽ ምልካ የድልያ እዩ ወይ ከማ ሓድሽ ምትሓሓዘ የድልያ ኢልካ ትሓስብ ማለት እዩ። ፉልታይም ናትካ ግዜኻ ስወስተልካ እዩ። ቀንዲ ከዓ ተምሃርኮ ከዓ ከምዚ ኣቐዲሞ መምሃራ ክሕብርና ክነግርኩም ፀንሑ ብጣዕሚ ዓቕሊ እዩ ዘድልየካ። ምክንያቱ ካብታ ትጅምር ስጋብቲ ውድእ ሲ ናይ ሓንቲ መዓልት ናይ ክልተ መዓልቲ ስራሕ ኣይኮነን ስጋብቲ ውድእ መፈፀትና ስጋብቲ በፅሓስ ብጣዕሚ ዓቕሊ ዘድልየካ። ስለዚ ዓቕሊ ተማሂረ እየ ድብል
4: ጭቃ ወይ ሓመድ ክትብል ከለኻስ ከምዚ የርሳሓካ ወይ ይፅቀካ እምበር ከምዚ ናብ ጥቕሚ ዝውዕል ሲ ኣይመስለኒን ነይሩ። ዳሓሽዑ ግን ከምዚ ካብ ጭቃስ ከምዚ ዕትሮታት ክትሰርሕ ገለ ምስ ጀመርና ግን ከምዚ ዝኾነ ሰብሲ ጭቃ ከምዚ ኬርለስ ኮይኑ ክዛረበሉ ተጀሚሩስ ከምዚ እውን ኣሎ ኢለስ ከምዚ ነጥ ጭቃስ ይብሎ እዩ
5: ክትስማዓ ክጀምሩ ማለት እዩ።
2: ምምሃራን ንተምሃሮ ካብ ምቕዳሕ ዝጸንሐ ዲዛይናት ወጻኢ ክሓስቡ ይፈታትኑ። ፈተነ ምህዞን ቀጻሊ ምምሕያሽን የተባብዑ። ነፍሲ ወከፍ ዝተዛዘመ ፕሮጀክት ማእልያ ዘይብሉ ሰዓታት መምርሒ ልምምድን ምትብባዕን ዝውክል እዩ።
0: ሕጂ እቲ ከባቢኻ ደሎ እዩ ንሕና ሓንቲ ትምህርቲ እንድሕር ምሄርናየን ኣብ ከባቢአን ደሎ ሕጂ ንኣብነት ፅቡቕ ነገሩ ኣብ ገዛና ደሎ እቲ መመላኽዒታት ገለ መለ ኣብ ጭቃ ክንሰርሖ ንኽእል ኢና እጂ ወላ መስተይ ገለ ኩሉ ነገራት ማለት እዩ። ግድን ኣይኮናን ማለት ካብ ካልእ ርኢኻ ገለ ዘይኮነ እቲ ዝበዝሐ ኣብዚ ትምህርቲ ንምህረኒና ወላ ትናህና ዝሰራሕናዮ እውን ነርእየ ኢና ምርኣይ ናተን ድማና ክርኤት እናገብራ ከዓ ይምዕብላሉ ማለት እዩ።
1: እዋ ሕጂ እቲ ብዓቕምና ንገብሮም ቀንዲ ብትክክል ሓሳብ ንህቦም እንዳመሃርናዮም ከለና ክጣበቡ ከም ዘለዎም ሓድሽ ፈጠራውነት ካብ ኔቸር ኣብ ህንፃታ ድዩ ኣብ ዘለ ካብ ቅድሚኻ ሲ ክደግሞ ናይ ምኽኣል ክምህዙ ከም ዘለዎም ክፈጥሩ ከም ዘለዎም ንሕብሮም። ተወሳኺ ቱልስ ወላ ተደ ጓነፈካ ባዕልኻ ቱልስ ከም ትሰርሕ ንዓኻ ዝጥዕመካ።
2: ምረቓ መወዳእታ ጉዕዞ ኣይኮነን ብጀመርታ ሓድሽ ምዕራፍ እዩ። ኣብቲ ኣካዳሚ ዝርከቦ ፍልጠት ካብ ሞያ ንላዕሊ ይኸውን። ንስድራ ቤታት ዝድግፍ ስራሕ ዝፈጥር ባህላዊ ስነ ጥበባዊ ስራሓት ህያው ዝገብር ናይ ዕድመ ምሉእ ክእለት ይኸውን።
3: ከምቲ ኣቐዲምና ንሕብሮ ፀናሕና ከምዚ ስራሓት ካሲ ንዓኻ ጥራይ ኣይኮነን ክወፅእ ክኽእል ኣለዎ። ነዲ ስራሕከዮ ኣብ ኤግዚሽናት ክቐርብ ብማሕበራት መጠን ተጠርኒፍካ ከምዚ ኣብ ነ ሰከፍ ግዜ ሲ ቀጻሊ ክተርዮ ክትክእል ኣለካ ትሰራሕካዮ ነገር ሒዝካይኹም ምባል ዶ ይኮነስ ንሜድያ ተቃልዖ ብዝያዳ ከምዚ ኣፍልጦ ኣብ ትምህርቲ ከማን ከም ኣካዳሚ ተተምሃረ ከም ናተይ ርእቶ ውልቃዊ ርእቶ ኣብ ኣካዳሚ ከምቲ ካልእ ትምህርትታት ንምሃሮ እውን ከም ካይላ ትምህርቲ ከም ኣካዳሚ ተኣተወስ እዚ ውልቃዊ ናተይ ርእቶ እዩ እሞ ክህሉ ምስ ደለኹ ማለት እዩ።
0: ሕጂ ነቲ ተምሃረ ባይታ የድልዮ ሕጂ መብዛሕትኡ ተማሂሩስ ከምዚ ኣይሰርሓሉን ገለገል እዩ ተምሃረ ብፍላይ ቦታ ሲኢነ ብለኪ እዩ ኣበይ ክሸጦ ብለኪ እዩ ሕጂ እሳ ባይታ ተዝፍጠር ወይ ከምዚ ማሕበር ተዝእከብ ወይ ገለ ብዙሕ ነገር ስክፈር ይከኣል እዩ ብዙሕ ጥበብ ዘለዎም ተምሃሮ ፈርዮም።
2: ኩሉ ምሩቕ ቴክኒካዊ ክእለት ጥራይ ዘይኮነ ትርጉም ዘለዎ ነገር ናይ መፍት

0: ንምፍጣር ርእሰ ተኣማንነት እውን ሒዙ ይኸይድ። ዓወታቶም ትምህርቲ ንውልቀ ሰባትን ማሕበረሰባትን ብኸመይ ክቕይርዎ ከም ዝኽእል ዘርኢ እዩ።
1: እቶም ብሕጂ ዝኣትዉ ዋላቶም ምሳይ ዝተማሃሩ ከምዚ ሴራሚክሲ ብቐሊል ሞያ ዝረአ ኣይኮኑን። ቀንዲ ቐንዲ ከዓስ ከምዚ ናይ ሃገርና ስራሕት እዩ። ሕጂ ኪኖ ኣብዚ ንሕና ጥራይ ተማሂርና ጥራይ ዘይኮነስ ስጋ ፕሮፌሽናል ክፀረሉ እየ ደሊ። ምክንያቱ ወላ ብዓይኒ ብከላ እንተሪኢኻ እውን ካብዚ ሕጂ ዝስራሕ ዘሎ ፕላስቲካዊ ነገራት ማለት እዩ፣ ብያት ድዩ ኩባያ መስተይ ትድበዝሐ ኣብ ቤትና ንጥቀመሉ ነገራት ተመስርሐ ነገራት እዩ። ውጭ ካብ ዓድና ብቐሊል መንገዲ ሰሪሕና ክንጥቀመሉ ንኽእል ከዓ ካይላ ኣለና ማለት እዩ። ንባዕሉ ካብቲ ብክላ ናይ ፕላስቲካዊ ነገራት እውን እዚ ካይላ ብጣዕሚ ለውጢ ከምፅ እዩ። ሰው ንዑ ክፅዕረሉ ኢኻ ሞርድ ደሊ ማለት እዩ።
2: ካብዚ ወፃእስ ከምዚ ኣክንዲ ኣርቲፊሻል ካብ ካልእ ሃገራት መፅና ክንዲ ነዚ ሃገርና ዝዕብልሎ ኣብዚ ኩላና ሰሪሕና ሓቢርና ሰሪሕናስ ኣክንዲ ካብ ሃገራት ካብ ካልእ ሃገራት ዝመፃና ንሕና ናብ ካልእ ሃገራት ክንሰደድ
0: ናይ ሎሚ ተምሃሮ ናይ ጽባሕ ስነ ጥበባውያን መሃስቲ መምሃራንን እዮም። ብኢዶም ጭቃ እናቐረጹ መጻኢኦም እውን ይቖርጹ ኣለዉ። ነፍሲ ወከፍ ፕሮጀክት ንሰዓታት ዝወስድ ትዕግስትን ፈጠራን ቆራጽነትን ዘንጸባርቕ እዩ። እዛ ናይ ፈጠራውነት ቤት ትምህርቲ ሴራሚክ ስነ ጥበባዊ ክእለቶም እናገለጹ ግብራዊ ክእለት ከማዕብሉ ንዝደልዩ መንእሰያት ማዕጾ ምኽፋቱ ይቕጽል ኣሎ። ተመረቕቲ ድማ ዓወት ብሓደ ለይቲ ከም ዘይርከብ የዘኻኽሩና። ብጻዕርን ብጽንዓትን ብናይ ምቕጻል ድልውነትን እዩ ዝህነጽ።
1: እቶም መዛነይ ወይ ከዓ ብሕጂ ክመሃሩ ዝደልዩ ጭቃስ ከም ሽሙ ጭቃ ጥራይ ኣይኮነን፣ ከምዚ ብዙሕ ውፅኢታዊ ነገራት እዩ ዝገብር። ከም ኖርማል ጭቃሲ ሰብ ጭቃ ጭቃ ኢሉ እዩ ዝንዕቆ። ውሽጢ ጭቃ ከዓስ እቲ ዓብ ነገር ዝገብር ነገር እዩ። ስለዚ ድሕር ብግቡእ ተጠቂምናሉ ሲ ብጣዕሚ ዓብ ስራሓት እዩ። ስለዚ ሞር ሰብ ኣብዚ ክመሃር ቀንዲ ከም ተቐዲመ ዝሓበርኮ ከዓ ግዜኻ ብቐሊል ኣብ ካልእ ማለ ክንተጥፍኦ ኣብ ካይላ ግዜ ካልእኸ ካብ ኩሉ ግዜ ካጥፊእካ ከዓ ውፅኢታዊ ነገር ብምዃኑ ከዓ ሰሪሕካስ ኣብ መዓላ ዝውዕል ምዃኑ ከዓ ስለዚ ዘስ ሞር ኣብዚ ኣድቫይስ ከም ደሊ ክትመሃሩስ ዝበለፀ እየ ድብል
3: ወላ ማሻላ ጥቡቅ ኣንስ ጥቡቅ እንተኣትየንኦ እንተሒዘንኦ መጥን ክሪኦ ኣለዎ ንቅድም ክፍቅሮ እንተኮይናን እንታይ ዓይነት ናይቲ ጭቃ ክሪኦ ኣለዎ ንሪአኒ ናብ ገዛ ካይላ ትምሃር ላ ክገለየን ክብላ ንከልዋስ ወይ ምሃር እቲ ስራሕ ኮብ ገዛ የርአን እቲ ዓይነት ጭቃ ይሕብረን ኩሉ ነገር ብቃወት
0: ክእለትን ምናኔን ነባሪ ስነ ጥበባዊ ስራሕ ይኸውን። ኣብዘን ክፍልታት ዝኣቱ ነፍሲ ወከፍ ተምሃራይ እውን ከምኡ ክበሃል ይከኣል። ብመምርሒ ውፍያት መምሃራንን ንኽመሃሩ ብዘለዎም ቆራጽነትን ኣብ ሕብረተሰብ ኣሰር ክገድፉ ተዳልዮም ኣለዉ።
4: ሕጂ እቲ ናህና ግደ ናይቶም መምሃራን ጌርና ኢና ድብል ኣነ ሕጂ ናቶም ግደ እያ ተሪፋ እቲ መምህርሲ ስጋብታ ዘመረቐካ ብዙሕ ነገር እንታይ ዝበሃል ይገብር እዩ። ሕጂ ትናትካ ከዓኒ ሄልካ ትጅምረሉ ማለሳ ሓደ ዓብ ነገር ከምዚ ኤግዚቢሽን ድዩ ገለ ዝኾነ ባይታ ተዝፍጠር ማስ ክሰርሕሉ ብል ኣነ
5: ክቕፅሎኦ ክዕብኦ ካብዚ ሒዘንኦ ዘለዋ ንላዕሊ ኣብ ካልእ ቦታ ኣወላ ኣብ ናይ ኢንተርየር ዲዛይን ኮይነን ሓቢረን ደን ግሩፕ ኮይነን ኣብ ፌስቲቫል ኣብ በዓላት ኣብ ኩሉ ዝግበር ክርአን ንደሊ ይብለን ኢና ከማን ክንሕግዘክን ተተጠርኒፍክን ኢለየን ወላ ኣብዚ ንሕና ነበርክቶ ክህሉ ይጀኹን ኢለየን ብማሕበር ድሕር ተጠርኒፈን ማለት እዩ ድሕር ተጠርኒፈን ሓይሊ ስለ ዘሎ እዋ
0: ኣብዚ ናይ ስነ ጥበባዊ ስራሓት ሴራሚክ ቤት ትምህርቲ ተውህቦ ዝቕረጸሉ ልምድታት ዝዕቀበሉን መጻኢ ብኢድ ዝፍጥረሉን ጉዕዞ ብምፅምባርኩም የቐንየልና።

ካብተን ኣዘናጋዕቲ ዝኾና ትሕሶታት መደባት ሞዛይክ መደብ ወኪና ሒዝና ክንቀሪብና ዘለና ዝተፈላለዩ ኣዘናጋዕቲ ወይ ኣዘኔይቲ ዝኾኑ ቪድዮታት ሒዛልና ቀሪባኣላ። ናይ ሎሚ ሰሙን ድማ ኤዲተር ሳምሶን እዮብ ዘዋሃዶ ትሕዝቶ ይክኸውን ናብታ መደብ ወይ ከስግረኩ

Allô? Voilà, Carlo! Allô?

0: قشمه
1: يبله ماي يبله ماي
0: متى قلبك قعد عمر ما
2: تحبك.

ትሕሶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይደ ዘሎ ክብራት ተዓዘብትና ተሪፋትና ዘላ ትሕሶ ድማ ተኸታታሊት ፊልም ገፅታያ ክትከውን መበል ሻብዓይ ክፋላ ክስዕብ ተኸታተሉ።

0: ኣነስ ናይ ምንታይ መርገ መወደይ ነይረኒ ሙዚት እንታይ ዶ ኮንኪ ሎሙስካ ናይ በት ፍርዲ
1: ኣደይ ብል ሓንግርፎ ማይ ኣውዒል ከለኹልና ናይ ነብስካ ሓፀ
2: ሚካል ትግርና ደይ ኮንኩ ዛርብ ዘለኹ በይነይ ክደፍኒ በይነይ ክኸውን ደለ ይብለክ ኣለኹ
1: ሓራይ በላይ ትሕረቕ
3: መን ክዝጎጉ ኢልካ
4: ስለዝፈልጠካ ሚልዮን ኣብሓን ስራሕ ንስኻ ብቆም ነዊሕ ፀኒሕ
2: እቲ ሚክ ዳሕኒ ግንታኻ ምዃኑ ክሰምዖ ስለ ዘለኒ ማላስ ክሕለፍ ማነቐሲ ኢለ ክርክበኪ
1: እዚ ጉዳይ ንበይነይ ክመላለሶ ክሳብ ክንደይ ከቢድ ምዃኑ ርዳእካ ድዩ

0: እንታይ እዩ ምክብለካ ተሂኖክ
1: ስቢና ገለባበሊ ዝበሃል የብልክን ፅቡቕ ተዘይብልክ ንኽዶ ኣብቲ ምብፃሕ ኣካየደ ንብልክ ንኽዶ
0: ንስ እንታሓን ገዲፍ እየ
1: ገዲፍ ከዮ ፅቡቕ ብሓደ ኣለና

0: እዚ ዝነግረካ ዘለኹ ምስ ወላ ሓደ ሰብ ክትዘራረቡኒ የብልካ ዋላ ምስ ሚካል ማለት እየ። እዚ ከዓ ንዓኻ ክሓይሽ ኢለ ዝብሎ ዘለኹ እዩ።
1: እንታይ ኻ ክትብለል ኢኻ ፈፂመ ለ ደይ ሓስኩ ዘሎ
0: እቲ ካልኣይ ኣገዳሲ ነጥቢ ከዓ ብዛዕባ እዚ ብቐዳማይ ዘጋጠመካ ሓደጋ እዩ።
1: ዘጋጠመካ እንታይ ዳ እታ ጉዳይ ናብ ቤኒ ጠምዚዝከያ ንክልተና ዲኹን ኣጋጢምና ተሓደጋ
0: እታ መኪና እኮ ባዕልካ ይካሓስካያ ነርካ መስለኒ ሂወት ሰብ ኢኻ ሓሊፍካ። እዚ ከዓ ማዕሪ ክንደይ ከቢድ ገበን ምዃኑ ኣይጠፍአካን።
1: እንታይ ኻ ክትብለለካ ኮይነ ሓስኩኻ
0: ዳንኤል ማዕሪ ክንዶ ዲኻ ዝሃሉ ድሓን ንዓሻ ደርጓሓሉ ካብ ኮነ እዚ ዝፈፀንካ ገበን ዘለኣለም ሸፊነልካ ከይድ እንዳሕዳ ኮይነ ንስኻኻ ሙሉእ ምሕደራ ናይ ሃፍትኻ ናይ ገንዘብካን ከተረክበኒ ኢኻ።
1: ከም ማለት ካ ይብኸመ እምበር ዶ ክትፈልጠካ ሚካኤል ሓወ ኢኻ
0: ክልተ ማራፅ ኣለካ ክልተ ወይ ነዝብለካ ዘለኹ ምግባር ወይ ከዓ ብውሕዱ 20 ዓመት ህወትካን ሰበይትካ ንገዲፍካ ኣብ ሸላ ምንባር
1: ንዓይን ዳንኤል ሓውካ ዕሊፈ ክበካ ትብለን ኣለኻ።
0: መቸም ህወተይን ሰበይተይን በዕለይን ፈልጡ እዩ ትብለኒ እንትኸውን
1: ናይ ህወተይ ስድሓ እንደኾነ ምኾነ በዕለይ ኣለኹ እንተ ሚካል ንመፀኒ ሰብ ከምዘይፈቱ ግን ትፈልጥ ኢኻ።
0: ሕጂ ፅቡቅ ተዛሪብካ። ስለዚ ነዚ ኣነ ሓሲበየ ዘለኹ መሪፅካ ኣለኻ ማለት እዩ።
1: እንታይ ትተሓስቦ?
0: ፅቡቅ ሓወይ ስለ ዝኾንካ ክጭክነልካ ኣይደልኒ፣ ግን ዓስቡ ዘይብሉ ነገር ክኸውን ስለ ዘይክእል ድማ ሙሉእ ስልጣን ምሕደራ ናይ ሃብትኻን ናይ ንብረትካን ከተረክበን ኣለካ።
1: ብኸመይ
0: ንስኻ ሓደ ናይ ኣእምሮ ፀገም ከም ዘለካ ኮንካ ካብ ቅድስቲ ማርያምን ቤት ፍርድን መረጋገፂ ወረቐት ከነውፅ ኢና። እዚ መረጋገፂ እንተዳ ሒዝና ከዓ ንስኻ ከተመሓድር ኣይትኽእልኒ ኢኻ ተባሂሉ ሙሉእ ምሕደራ ናይ ሃፍትኻን ንብረትካ ኣነርከቡ
1: ኣታ ደፍር ኢኻ
0: ክትሓስብ ዶዕድል ክበካ።
1: ስምዓኒ ሚካኤል፣ እዚ ሞ ክኸውን ኢልካ ፅጋ ከይትሓስብ ከይትሓስቦ ኸማ

0: ሕጂ እንታይ ኣብ ካሊእ ክካሪኻ መፅኻ
1: ኣት ማማ ኣነ ከይሓስብ እንዴ ዘለኹም ኩነታት እዳረእኹስ እንታይ ይምልእ ኸሊኒ
0: ዘለናይ ኩነታት ተዝርዳእካን እዩ ከምዚ ኢልካ እዮም ተዛረብካነ ቁሩብ ዘለኹ ስቅያ ትርዳእካ ድዩ
1: ሓቂ ሞ ንዛረብ ማማ እዚ ጌርከየ ዘለኽ ተግባር መፍትሒ ድ ድሓር ካስ ባባ እንታይ ስለ ዝበደል ሳብ ክንዲ ዝቕፅዕ

0: ዝገብር ንፉዕ ኣቦዶ ይኮነን። ከምቲ ንስ ክትፈልጥ ዮ ከዓ ናይ ጥዕና ፀገም ኣጋጢሞ ሓደ ዓመት ኮፍ ኢሉ ሕጂ ሞ ከዓ ዋላ ንኣይ ክጨነቐን ጀሚሩ ዝበሎ
1: ግደፈና በጃ ካይለካ ናይ ውልቅካ ከዓ ክትሓስብ ኣለካ። ከምዚ ርእካ ዘለኹ ግን ፀግዕናት ዩኻ ኮይንካ ኣለኻ።
0: ኣነ ከቀራርበኩም እየ ዝፍትን ዘለኹ ማማ።
1: ከም ሳሓውካ ኣዋርሒ ኮይኑ ዘይሰርሕ ንስኻ ትኾንካ ከምኡ ኣብዛኣተኸ ይስራሕ ዶ ይትቀውም።
0: እቲ ናተይ እንተ ኮይኑ ናይ ክልቲኹም ዘይምስምማዕ ዝፈጠሮ ፀቕጢ ናብ ዝኩሉ ብፅሒ ናይ ባባ ከዓ ሕጂ ስራሕ ጀሚሩ ኣሎ ዶ
1: ግዜ ምስ ሓለፈ ሕጂ እንታይ ግበር ኢካ ትብለን ዘለካ?
0: ኣነ ዳኣ ንገዛና ተመለሲ ነዚ ክስ ከዓ ሰርዝ የብለክ ኣሎ።
1: ከምኡ ዝበሃል ነገር የለን። ሕገይ ዝበኒ ውሳነ ተቐቢለ ሰላም ክረክብ ግደፈኒ።
0: በቃ
1: በቃ
0: ማማ ንዓይ ከማን ከም ወዲ ክቕሩብ ክብረት ኣይትህብኒ እንታይ ብዛዕባ ኣይትሓስብ ንዲኸ
1: ዋ ብዛዕባ ኣይትሓስብ ንዲ ካኢልካኒ ወድ ቴድሮስ እንታይ ክብለኒ ክክፅበ
0: ግደፍ ማማ ግደፍ ወዲ በይኒ ትግበርኒ ወዲ ከ ምዃነይ ካ ኣባይ ትረሰ
1: ወደይ ምዃንካ ይትነግረኒ ኢኻ ሓራይ ዘምፀጋገር ከሪ ትኸይድ
0: ሕጂ ሞ ከዓ ብፍፁም ኣደይዲ ከማን ተጠራጢረ ኣይትሓዝለይ እምበር ከምዚ ዓይነት ዘረባ ኸባ ክሰማዕ ኣይተፅቡኸ
1: ኢለካ ኳየ ተለኣኺ ከም ዝመፅእ ከዳ መዓስ ጠፊኒ
0: ከምዚ ድሕር ኮንኪ ድሕሪ ሕጂ ከማን ክረክበኪ ይደልኒ ምክንያቱ ከማ ከ ዓይነት ኣደላት ንክብል ካፍረኒ
1: ወድ ቴድሮስ እንታ ክብለኒ ክክፅበ ስዲ ስድዎ ስዲ ድሓን ክንረአ ኢና
2: ማማ ረብሪብ ክሪኸ ግምጥለኩ ዶ ድርበክሮ ቆርሽክሪኸ
3: ኣክለኒ ድሓንስ መውቕ ንሱ በዓል
2: ኣረ ዝኾነ ተደሊክበልፅዋኒ
3: ሓራይ ዘባ
2: ሳሎን ኣሎ
3: ኣራሽ

0: ኣነ ድሮ ስራሕ ጀሚረ ፅቡቕ ኣለኹ። ንስኻ ለውጢ ምፅ ኣለኹ ትብልኽ ሕራይ ፅቡቕ እንታይ እቲ ለውጢ ምፅ
1: ቴድሮስ ኣይትጋገ ሰሪሐን ነፍሰይ ዘይኮውን ኣይኮንኩን እንታይ ይመስል ነይረ ድሮ ኣብዘን ሓፀርቲ መዓልታት እንታይ ይመስል ኣለኹ
0: ይ ሙዚት ሓሲምና ብሓንሳብ ጥዒምና ብሓንሳብ ክንኮን ዘይኮንና ኒሒልና ቁርብ ቁርብ ዝዓወደኸመ ናይ ተሓስቡ ንዲኺ ስራሕ ከም ጀመርኩ ነገረክ ኣለኹ ንስኹም ስራሕ ጀሚርኪ ሚልዮን ወድና ውን ብዓቕሚ ይሰርሕ ኣሎ ሰለስቲና እንተ ሰሪሕናስ ኣይኣኽለና እንትብል ንሕና ኮይንና ረኺብናዮ እምበር ክንደይ ድኦም ብሓንቲ ደሞዝ ብዘይዝኾነ ፀገም ናብራ ዝመርሑ ዘለዉ ገንዘብ ስለ ዘለዎም ግን ኣይኮነን ፍቕርን ምከኣልን ስለ ዝሓዙ እዮም
1: ነጨንዳቕ ወዲካ ተመኒኻዮ ካብ መጀመሪ እውን ኣነ ንስኻን ምረኸብና ንሚልዮን ምምፃና ንኮ ንእስነት ኣጋጊና በልቁኑዕ ኣይነበር
0: ተጋጊና ዲና ኣይተጋገና ይፅናሓልና ሞ ወላ እንተተጋገና እውን ከም ጌጋና ንኽድ ኣይትበለ ጌጋ ብጌጋ ይረምኒ ሙዚት
1: እሞ ካብኡ እንተኣለ ብለካኣለኹ ድሓር ከዓ ኣብ ቤት ፍርዲ ውሳነ ፍትሕ ዝፅበይ ዘለዎ ሰብ ሓዳር እንተተላዘብኮ ቁም ነገር ይብሉ
0: ወለዱ ከለዉ ዘኽቲሙ ክነብር ደስ ይልኪ ስነ ኣእምራዊ ሕማቕ ከም ዘሎ ምግላፅ ኣየድልየክን ካብዚ ዝተላዕለ ድማ እዩ ኣብ ዋልዲ ሕማቕ ኣመለኻኽታን ፅልእን ሕዲሩ ዘሎ ምዝረኸቦ ቀልጢፉ ገራጮ ዓቕሊ ይስእን ኣብ ምንቲ ምንታይ እዩ ዝኽሉ ሙዚት
1: ቴድሮስ ስራሕ ኣለ ንክገድፈካ
0: ሓደራ ግን እዚ ግዜ ከይከደ ፅቡቅ ጌርካ ሕሰብሉ
1: ወላ ሓንቲ ዝሕሰብ ይብሉ
0: ኣብ ሓሳብ ክሰብይትእቶ ሙዚት በጃኸ በይኒ ኮይንካ ሕሰብ ከይደ ኣለኹ

0: ሚካኤል ጓለ
1: ከመይ ቀንዲ ኸ ድሓን ደቐኒ ክዛ ጓለ
2: ፅቡቅ እግዚኣብሔር መስገን ፅቡቅ
1: እንታይ ዝሰብር ቆልዓ ኣለዋ እዩ ክንዲ ዝንብረት ተሰይሩ ዘሎ
3: ኣቶሞቶ ይስክደይ ትብሉ ወሊ ግርማ ከይኣተና ክንዛርብ
2: ከመይ ቀንዲኹምካ ዳሓንዲ ክዳለዩ ትምህርቲ ተዛቢርኩም
3: በዚ ቤተክርስትያን ዝፀንሕና ሰቑሒልና ዘቆልዓ ዕልልና ንርአያ ኢልና
2: ሚካኤል ፈኢሎም
1: ከመይ
3: ቀንዲኹምካስፋሕ ዳንኤል ከዳ የለን ድ
2: ዳነይ ንግሆ ስራሕ ረኪበ ኢሉ ውፅኢ ኢሉ ኣሎ
1: ዶ
3: እንታይ ደኣ ናይ ድሓንዲ ደኣ እዚ ፈናጅል ሽዋሕዋሕ ኢሉ
2: ዳሓኒ ፍንጃሊ ካቢድ ዩ ተሲር
1: ዝሰብር ቆልዓ ደኣ ከይተምፅእ
2: እንተልካ
1: እዛ ዝብለቅ
2: ባባ እንታይ ገይርካ ክንደይ ትምሕረኒ ወንታ እንታይ ገይርካ ሰላም ዶይ ትህበኒ ሮስነስያ ክትዛሪብካ ንጎም ድራብ ገዛ ይመፅኸኒ
3: ኣንቲ ቆልዓ ካብ ምሳና ፅርፅርቲ ብል ግዳ ኩም ነገር ደይ ትገብሪ
2: እንታይ ክገብር ዘለኒ እንታይ ክገብር ዘለኒ ስከ ንገሩኒ
1: ትገብረ ጋ ማዓስጠፊእኪ ኣይንእሽተይ ንክደልኽ ወረ ክሳብ መዓሲኺ ዕድልክ እንዳፀልመተ ክነብ
2: እሞ ንስኹም ሽለባማትኹም ንስኹም እንዲኹም ግዲኹም ንትፈልጡ እንታ ክገብር ከም ዘለኒ ኣማኽሩ ንብለኩም ኣለኹም
3: እንቲ ሚካኤል ጓለ ቀስ ሞ በሊ ዛጓለ ዓብዓዋይ ትበሊ ካብዚ ገይር ስናዕና ሓንቲ ውላድናኩ ኢኺ ንሕና ንዛረበክ ዘለና እዚ ጉዳይ ዝኮ ንፅቡቅክ ድኣ እምበር ንሕና ስለዝለበብና ስኽ ስለዝዓሸኸ ማለት ኣይኮነን
2: ዳሓን ዳሓን ትክትብልዎ ዝደለኹም ፅቡቅ ገይሩ ተረዲእ ንሎ ሚካኤል
1: እሞ እንታይ ዳ ወይስ በዕሉ ንፈልጡ ኢልክና
2: ባባ እቲ ዘለኽዎ ፀገም ፅቡቅ ጌርካ ትፈልጥ ኢኻ ነቲ ኣነ ዘለኽዎ ፀገም ነቲ ወሪድ ዘሎ ቀንዛካ ልዕለይ ክርድኦ ዝኽእል ውሉ ሓደ ሰብ የለን
3: ወረ እንታይ ኢና ሕበበ ነብረ ዘለና ኣቦኹ ዝብለክ ደሎ ሲ ንእሽተይ ኹም ዕድል ክተጠቅምሉ እዩ ዝብለክ ደሎ
2: እቲ ቓል ኪዳን ምሒለ ዝኣተኽዎ ኺዳን ከብለክ ኣሎ ከኣንኻ
1: ሚካኤል ኣብ ሓዳሩ እንኮ ረጋ ከምዝፀናሓካ ዝብል ምስ

ዳንኤል ስክዱለል ማንጎ ደፈጨና ዘይባሉ አልወል ንሚካንተ ነገራ ምናልባሽ ንሚካንተ ነገርዋ ሰርሐ ዝበል ሓድሽ ሓሳብ ቀሪባ ክፀናሃለን

0: ሰላም
1: ከመይ ቀኒ ኸና
0: ካነ
1: ሓንዶ ቀና
0: ሰላም
1: ኣዳ ኸደ ሓንዶ ኸይና
0: ዳሓነ ኣብላኹ መስከር ሕጅስ ዳሓና ኣለ ብሓንዲ ኸደ ደለይካ ኣለኹ ግድ ልካኒ
1: ሓቂኻ ስራሕ ግዲ በዝሓካ ኮይኑስ ክረኽበካ ኢለ ክረኽበካ ይከኣልኩ
0: እስ ሓቂ ቅሩብ ስራሕ ፀዕቐና ድሓር ከዓ ሕጂ ዝቐረበ ግዜ ንእሸ ናይ ኮርስ ናይ ሙዚቃ ጀሚረ ሲ ግዜ ምእኸል ኣብኒ
1: ድሓን ፅቡቕ ስራሕ ኣይስሳን ድሓር ከዓ ምእስነትካ ተከናውኖ ምስዕበኻ ዓስብ ኣለዎ ብዝኾነ ብዛዕባ ሰሊና ክዘራርበካ ደሊ
0: ብዛዕባ ሰሊና ዳ እንታይ
1: ሰሊና ንስምካ ካብ ኣፋይ ውፃዕቶ ይትፈልጥኒ ሄኖ ከምዝገበረ ሄኖ ከምዝገበረለ ናበለት ንቕለትካ ክዝርዝር ትበል
0: ወሪድኒ ኣላ እንታይ ገይረላም ሳድ ገበረት ለ ደይ በዛ
1: ሄኖክ ብምህላዊ ኣቦይና ደይን ሓዊ ዘይወለድለ ይብልኒ እያ ትብል
0: እንታይ ኻ ክትብል ከይተረዳአኒ
1: ብቐዳማይ እንድራሌልካ ምስ መጻኸ ተዓዚበካ ሓሚመልካ ና እምበር ናይ ሕማም ኣይኮነትን ነራ
0: ብኸመይ
1: ዝሓመ ሰብ ዘርዮን ፅላኣት ሰብ ዘለዎ ዘርዮን ባህርያት በበይኒ እዩ ናትካ ከዓ ናይ ሕማም ዘይኮነስ ናይ ፅላኣት ሰብ እያ ነራ ምሰሊና ተኸሪቦም እዮም
0: ኣይተቐስናተቐስና
1: ሓቂ ደኣ ሄኖክ ድሕሪኡ ናብ ትካል ጌፅካ ይመፅኻ ትካል ካብ ዝኽፈት እውን መስካፍ ሕጂ ይረእኸ ሄኖክ ትፈልጥ ትኾንኻ ሰሊና ካልእ ዝዓበየ ፀገም ኣለዋ እዚ ድማ ምሳኻ ማለት ምስ ልዕሊ ማንም ትሪዮ ሰብ እንድሕር ዳኣ ተባኢሳ ተወሳኺ ፀቕጢ ክገብረላ ስለ ዝኽእል እየ ምሳኻ ክዛረር መሪፅ
0: ወ ሓቂ ከለ ካብቲ ድኳን ኣነ ይመፃኹን ግን ስለ ዝተባእስና ገለ ይኮኑ
1: ብግልፂ ንዛረብ ሄኖክ ድሮ ኸማ ዝን ክትብል ጀሚራ ዘይነበረ ባህሪ እዩ
0: እዎ ግን ሽግር ስምሳይ የብላን
1: ንሳኸ
0: ኣነ ሽግር የብለ እዩ
1: ኣነ ውን ዝኾነ ሽግር ክህልወኩም ኣይደልኒ ናይ ክልቲኹም ርክብ ኣብ ዝለዓለ ደረጃ ክበፅሐ ዝደሊ ሓተካ ዶ
0: ራይ
1: ብዛዕባ መፃኢ ስታይ ትሓስብ ማለት ብሰሊና ዘረካ ርክብ ብዛዕባ መፃኢኹም ስታይ ትሓስቡ
0: ሚኪ ሓቂ ብዘይ ሕበብ ክነግረካ እተኮይነ ኣነ ኣብ ልዕሊ ሰልና ዘይወዳ ፍቕሪ እዩ ዘለኒ ማለት ኣብ ዝለዓለ ደረጃ ክሳብ መወዳእታ ብሓደ ክነብር ይድሌጠ ከም ሓሳብ እውን እዛ ሓሳብናተይ ሰብ ምስ ኣቕረብ ኩላ ክሳብ ሕጂ ግን መልሲ ይሃበትኒ
1: ድሓን ብዛዕባ እዚ ወላ ሓንቲ ፀገም የብሉ ግን ሓደ ነገር ክትፈልጦ ዝደለኹ ነገር ኣሎ
0: እንታይ እዩ ንሱ

ኩብራት ተኸታተልቲ መደባት ሞዛይክ ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዛረብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹም ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፀጋይ ብምዃይና ምሳኹም ፀኒሕና ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ይክኸውን ምረኸብና ክሳብ ሽዑ ሰነ ቅነ ክኾነልና እናተመንኹ ምስተረፉ መደባት ኤሪቲቪ ብሮምሸት

0: ወለሌና ለሌና ወለሌና ለሌና ወለሌና ለሌና
1: ሓልቶ ዮም ናይ ንእሽ ክፋቐት ክመስለኒ
2: ኣባያ መፀ ክቁልዋላ ክግበአት ክተውሳፍ እንትላ ተናሳይ ኣመል ወዲይክ እዩ
1: ያ ክቅያስ ለታ ጅዋዝ ክያትኣት የ ተዓልኪ ለምፀችኩ ብርእሰይ ሸዓር ክበኣኒ
2: ናይ በዲሮ ፈይ ንትፋቐዱ ገዳምኪ ናይ ንእሽ መትረክብ ይኮን ክምነዮም ፃቸ ይኳን ወገር የገደምኪ ብተረብ እትብል እትሓለ ውሰናቀይ ንከጅል ይዓልኩ
1: ኣማንኪ ተሓልጢ ዘመን ሸበትኩ መራህ ጥዑም ዓላ ከመንናይና ዘመን ቴክኖሎጂ ብሕምሩግ ይዓላኒ
2: ሰብ ንሕምሩግ ይዓላ ዓዳትና ነዲፍ ወኣደብና ለጢፍ እቲ ረስ መጥሓን ወምዕጥን እቲ ኣርዕጨይ ወኣትማሳይ እቲ ፈራሕ ውህዳይ ግልሕድ ንሓለ ውንሰናቃ ንሕልብ
1: ኣለ ኣማንኪ ተሓልቶ ዘመን ሸበትኩማ ረጥዑ ማዓላ ከምእንናይና እብ ዘመን ቴክኖሎጂ ሕምሩግ ይዓላኒ
2: ሰብ ንሕምሩግ ይዓላ ዓዳትና ነዲፍ ወኣደብና ለጢፍ እቲ ረስ መጥሓን ወምዕጥን እቲ ኣርዕጨይ ወኣትማሳይ እቲ ፈራሕ ውህዳይ ግልሕድ ንሓለ ውንሰናቃ ንሕልብ
1: ወኣዝሕና ኮፈልየ ንሓልቶ
2: ብምንኩም ለነጀየኒ እንቱም ኣወለይቲ ተሕመየት ኣለብኩም ሕልብየ ዘመንኩም ኣካ ዋሕረ ሓያት ክጅል ውሕሽ መትሕዝ ወፈረት ዋልደን ብደት
1: ምንኩምስ ሓልቶ ሕና ላቱ ንሓሽመኩም ወንፈራሕኩም ኣለና ይናይናይ ታቢና
2: ኣማንኪቱ ኩልኩም ሓተ ይንቱም ለበዝሐኩም ላኪን ምንና ሕድት ነስአኩም በስ ኣደ መለይ ከበር ሃቢና ሰልማ ተዓወተት ማ
1: ሰልማ በዚ ተዓወተት ተርፈት ሓልቶ
2: ኣዘይማ ይትከበታዋ ምግብ ክቤለዋ
1: ደረጀ ድራሰት ክድህር ሰበት ልት ይናእተየኪኒ ይቤልዋ
2: ያው ሕና ኣለ ድህርጅ ደረጀታ ድራሰት ምን ይደያ ኣፎክ እናእሰርነት ደሬት ባዕቅሉለ
1: ሓልቶ እናእሰርክን ክትትረፍ ገት መንገቢ ንወስክና ኣብዲሃ ኣዘ ላኪን እላ ዕደት ንዎ ሸግልሕ ፀባት ሰበቱ ምን ለከሽነት ፍገሪ ላሸንጠችን ክሪኮ ግላብላኪት
2: በስ ኣላ እላ በስ ኣማንታ እግል ትብዳሕ ኣላ እግላ ምስኪነት ሰልማ ካረፈታ እታን እሽትንታ ካልጠት እንደ ደርሰት እግል ትወስክ ዓለት እግላ ወኣናማ እየ እላ ቅወት እብበርናምጅ ኣብደዮት ቅወት እግል እብድ ኣለ እየ በስ ቅወት እግል ትብዳህ ኣለ እግላ ዳይመን ብጣርና ግን ንትመራሕ ይኩን
3: ዋከጃላ ኣብሕሴን ቤቱ መለይ በይን ክትለ ከሺነት ኣነመን ኣሰቃርኪ ወማንቱ የልእሉ ትመርሒ ወመንቱ ሄ ልቡት ትመርሒ ወመንቱ ልሉ ተበድህ ሌኪ
2: ቅወት እግል ትብዳህ ኣላ እግላ እብልሉ ኢኩም እንትሓት ስናትና እትረፈታና
3: ለግያ ክላቱ ያነ ጥዑም ኣለም ሕሴን ላኪን ያነ ትለከሺነት እትርአስ ግድር ሴንየት ወክባየት ወማዕለቀት ኮስኮስ ወሸራቅራቅ እንደጋእካ ደፋራስ ወኣሳቃር እንትን በስእም ሕሴን ምስል እላ ዕደት ናይላ ቤት ርኤኪ ሻም ትሩድ ኣብጤክም በስ ሻም ትሩድ ምን ኣስቡሕ ኣስክእርድ መሴ ገለት ረፍዓዊ ወገለት ካርያዊ ኣዘም ሕሴን ኢኮን ድራሰት ዶሱ ያዕኒ እግልና እልከራና ግላ ብእስክን ወክድራክባ የለየ ቅድም ሕሴን ኣደ ኣነ ቅወት ግል እብዴት ውን በተበይት ዓንዳቅ ክህልየ ክምንገቢ ቀለም ወበረቀት ርፍዒ ውእሊ መተፋይ ወመትጋሳይ ድመዶሻት ውትዕስ መጎጎታት ውእሊታት ከምቤሉ
2: ኣፉኩም ክንልብል ወዓመልኩም ባሕ ከቡትኩም እግ ናብሽል እግላ እናትፀበር ወማቕጠንኩም ነዲፍ እግ ልልበስ እግና ልፀበር ዲብ ከም ግ ንትከፈል ሕና ሕና ዲብ ከም ግ ንትከፈል ኣብ ሕሴን ሽት እዚ ኣብ ሕሴን በስ ንፍስኩም ቃድሮ ኣነ እግል እድረስቱ ብግስት ልዮ
3: በዓልታ ግቢ በዓልታ ግቢ ምሕሴን ካብ ቀለም ወረሳስ ወደፍተር እንዳረፍዓ ክመድረሰት ክትፈረሪ ኣንሳይት ዳርሰት ህያማን ውሓሰት ትብለከልየኩም ስል ይጋይሰ ምሕሴን ኣንሳይት ዳርሰት ታክያት ናይ ምጅተማዕታ ዋዕድሉ ጠበቀል ክተኣሚሮ ለለግልኪ ኣነሄ ምሕሴን ጁከት ወለት ዕስማን ጁከት ወለት ዕስማን ሓብገቶ ካልእ ወድዋን ረፍዓት ቀለም ብኣማን እግል ተእብደቅ ወት ምን ኣግማም እንደእበይ ሓለኪ ውሳናቀ ክረቢ ክበ
2: ኣናማ ኣብ ሕሴን ኣብ ሕሴን ሸካን ኣብ ሕሴን ሸካን እግል ኣብደዮት ቆየት በገሰ ጁከት ወለት ዕስማን ስበቶ እትቆልኩም ብኣማን እብለኩም
3: ያ ርእሰኒ እሰብት ረቢ ክመን እሰብት እንትመሰ እንቲ ኣነ ፈድቢ እንትፈድቢ ላኪን ወለት ዕስማን ኣነ ግል ይበለኪ እለ ወክድሊ እምትገድም ዓዲ ግል ድራሰት ተዓሳቅሪ ወትነውህሌክ ይኮኑ ወትዳለ እዩ ምሕሴን ይኮን እንት ለግል ድራሰት ወኣብደዮት ቆየት ክተእብድለ ብግስት ለሌኪ ካስብዒኒ ወለት ዕስማን ኣዚ ሕና ምግልጣለብ ምኒናቱ ተመድሓራት እንት ለመድረሰት ሓቆት መምኪ ያዕኒ ብዕራይ ተስታይ ምመደፍ ገዚ

0: ምብዔር ወድ ብሻሪ ምነገል ቀራን ኣሊና ግንኣምር መላይ ፀርና ግን ይፅር
1: ኣላ ሕሴን ምነረዚ መመት እትትቀረቡ ሓረን ዓረቡኩም በፅሓናሁ
0: እላቱ ከኸላስ መስ እንትረብልስ ድየኪ ውሕናቦ በፀርና ክመንፃውርታ ከድም ሕሴን ኣነ መላይ ሽብዒኒ ገጣባጥና ድኮን ኣነ ገድም ግላ ቃድት ልግላ ኣምርት ሃለየክ ለይሆም ናይ ልዓደ ከም መጋሽ በርካ ገይሽ ሃለይኩ ኣሚን ሃለየክ ማሚ እላ ገይሽ ሃለየኩ ብጉስ ሃለየኩ ብጉስ ጠናት ላዋላትኮትኪ ለውላድ ለውላድ ለጃርዲን እሞቱ ደው ኢተሙሎ ቤሎም ወንቲ መሄራ ቂቦም
2: ሰልመ ወለት ኣድም ለብጥረተ ክም ዘራፍ ምልዓል ኩሉ ሸንን ከቦታየ ክም ኣሪባይ ለምንማይ ዋዲ ሳምን ግያሰ ክም ሰገን ከታዕ ትብል ሸንከት ቀደም ምን ቤተ እስግሱግ ሰብ ክወሳግም ክዳር እግልቲ ከማክም ኣለሊ እንኩሉ ግልክኢት መለይ
1: ንሓርካ ኢለ ደብኣር ሃለ ወዳፍእ እልሕላይ ንወስ ርእካ ሓቆካ ሰብ ልሕዘ እዛ ዓለሎት እንደይገብእ ግተኣምራ ለብእካ ሰላድሌጥ ኣተእስትህልየካ ግተኣምር ኣ እለ ግሩሽ ውዕላል ህየኒ ይባኤ ኣምዕል ፈርሓትካ ወብርሃንካ ግዓሊ ልግልካቱ
2: ያ ሰላም ማህየት ናይ ሓተዮም ወእድገበይ እድገንድል ኣዚ በስ እግል እወስክኪ እግል ተወስኪኒ ሰልመል እሲትሪሻይ ለብላየ ቀይሕ ለገረብ ረይሕ
1: ካፌካ እብ ንወስ ግተኣምር ናይ ኖልዮ እንት ሃብኮካ ትሕሻከም ትገብለካ
2: ኣሃበገ እግል ኢትትዓሲ ዲባ ኣኸዲ መስከባ
1: እላ ትጥእሳት ኣመሊ ኢቶም ግተኣምር ሰልማ ለወሮት ገፅ ሓቆት በገሰት ይተቐብል ገፅ ክረእት ልብሉን ሳሚዒ ንታ
2: ዓብ ሰኒ እምር ሓቆቀና እስኪ ሸር ክል ክልአና ስምዒ ሰልማ ለኣሽቃለ ዲቡ ግድብ ተዓልኪ ተዓወትኪ ዲቡ ኣነ ክእኒ ክምሳሊኪ ተመእሳሳት ናይ ለመካትብ እግል እገድም ሓዝህልይኮ እሊ ሽቅለና ሓር ወለ ጀራዲን ደሬኒ ከመሸኮምና
1: ወሌሎ ይከበርሃ እግል እላ ኣሽቃላት እኒ ነትበላቱ ድራርየ ሽቕልካ ይትጠለቕካ
2: ምእቲ ደሓን
1: እንታይ ይኮን ሕና መለሳምናይ ፈስል ኣክለስና ይትከበተውና እሊ ሽቕለ መካቲ ወላ ማእሰሳት ርኢካ ምን ዓስር ክልአ ገፅዓ ሌጥ ኣልሓዝሎ እንታይ ቆቤት መብይ እንታ ሕሻካ
2: ኣነ ቆቤት ኣፈዮ ኣብደይከዋ ኣነ በሊ ሰልአስ ሰነት ሰነት ሰነት ዲብረስ ኣሒድ ሰልአስ ፈስል ዓባይ ገናዳታት እግል ሰልአስ ሰነት 36 ሸهር ላሊ ዲብ ሓፍዝ ዋድሃ ዲብ እደርስ ጅሩስ ዲባን ከምሪ ለኪ ኖስ እዘ እተ እንግሊዝ ሄኒ እፈላፈስ መራ ዚስኢስ ማይ ካብ ወዚስኢስ ማይ ከቲ
1: ጀስስ እንታይ ከፍየካ ደም ኣምርካ ድግባ እንሻላ ኣነ ድሙካና ላገጊ እንደይትእምሩ ሳክት ይትደራግግ እሊ መካት ወላ መእሰሳት የ ግተኣምር ምን ዓስር ክልአ ፈስል ወላዓ ሌጥ ኣልሓዝሎ
2: ከዘንቲ ብትወድለ
1: ኣነ ኣወል ሰጀልኮ እለ ነታርፋቸለ ሰልአ ሰነት ታስዓይ ክዓስራይ ክዓስርሓተ ዕምሪ ኣቤየና ልግባእተን ወምኑማ ወላዓል እሻላ ግልወስክት
2: እለላቱ ተተሚመን ማዕና ናይ ሰልአ ሰነተን ናየ በዝሕ ራብዓይ በሊ ወሓምሳይ ወሱሳይ ወሳብዓይ ወሳምናይ ከታስዓይ ከዓስራይ ከዓስርሓተ ከዓስር ክል ኣላሁ ኣክበር እግል ዓስር ሰነት እንታይ የህደግል እፅናቱ
1: ወቅልቲስርኤካ ሒፋይቱ ወለ ሃድን እንተመርኤካ ግትድረስ ቀድር እንተ በስ በገስ ሰኒ የለን ዓሰላማ
2: ኣማንኪቱ ክነ ክምሰሊክ ያላ ኣርሃት በገስ ቆየት እግል ትእብዲ እትመሳሳት ወዲ መክተብ እግል ትሽቀ ሰልማ ካእደር ይሻ እግል ተእጅዝ ምኑት በው ገርበት ኣነ በስ ኣብያ ሓዳር የአጀዘ እየ ምንገቢ ጠዋል ጃርዲኑ ግል ሕደጎቱ ወድራሰቻል ግል ኣተላልዩት ማዓሰላማ

ምስቲ ኣካን ሽቕልካ መዓል ኣጀኒ ተሓቑብእካ ጅና ካ እቲ ወቅቱ ተጠበ ጅና ምን ሓሊብ እሙግሉ ርከቡ ለወጀቡ መናፍዕት እቲ ወቅቱ ረክቡ ወምን ኩሉ ህየ እማት እብራሓት ሽቕለን ሸቕያ

0: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
2: ሚሳል
0: ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕልመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ ሚሳል
6: ኣብ ቀረባ እዋን ኣብ ኤርቲቪ

0: መደብና ትራን ኣብ ሰሙን እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብዪ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቀባእቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ እዚ ዝነጥፍ ዘሎ ቀባኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፂእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝድስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
2: ዛት የላ ምስተዓደገ ተረሲዕ ደገ
0: ተኸታተልቲ ፊልም ሳውን መበል 26 ክፋል እውን ካብ መደባትና እያ።
3: በሉ ብሩኽ መዓልቲ ምሕረት ውርጠሉ ደቂሽ ዝመስል ሕጂ ዚ ፈጣሪ ምስ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ዳ ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደባትናትና ንሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

0: ጅና ከእዛና እትሊ ሓሊብኦምዎ መናፍዕቱ ነፋዕ ለበየለ ለበየልኮን ምህማት ንቐጥ ኩባ ንህልየኮ ዲበ እንግላ ህርስቱ ምነን ለተርፈ ይሄኒ ምን መተንስያትና ሰኣል ግል እቶም ግል ልሰኣሉ ቀድሮ ግን ወድሓቱ እንሻ ኣሎ ብቕድርትናታ እዛና ሓሊብኦም ወመናፍዕቱ ዲቡ ግን ሄደግቱ ካሊእ ሓሊብኦም ከፈል ትሸቀ ዲብ ጡብ ናይ ለኦም ከፈት ለመፅእ ገለ ማዕሉመት ግል ንሕደግ ዲባቱ ከም ኣንዋዕ ሓሊብኦም ህላ ከፎ ገበይቱ ለልትሕየብ ካሊእ ግለይ እም ነፍዕ ግለይ ጁና ሄነ ምነፍዕ ካሊእ ሄኒ መመደረት መመታክል ሳድፋ ዲብ ለኣጥበዮት ካፊ ሓሊብ ግል ተጥበ ግለ ጅና ግለ ዓልቀት መመታክል ሳድፋ ብዕድማ ኣድውያ ሄኒ ኣድውያ ምግ ትንሳእ ብዲባ ወምግል ትንሳእ ይብእል ግን ሄደግቱ ወካሊህሊ ብኣክር ኣቅበሮት ምደወልቱ ከፈገ ጠይቀት ፍር ብዲባ ብግ ናቀሽቶ ሓሊብእምእምብል እንደህሌና ሙናስብ ምን ክልቀቱ ግለግለ ዓልቀት ለትሸቀ ሓሊብቱ እዚ ምስል ዘመን ንሕነ ግን ንሽቀዮም ቅዲ ንሸሪካት ህለያ ልክዕ ለማዳት ለዲባ ሓሊበኦም ለህለያ እግሉ ፋብሪካ ቀድረ ላኪን ከመ ናይላ ጠቢዓት ይገቢእኒ ሸንኪደ ለሙናፍዓት ለናይላ ጥብ ለሓሊበኦም ዓባይታ ግላ ክፈሉ ትሸቀ ዲባ ክምደወልቶ ለለትዕሰር ነፍሱ ሓቆ ጥፍለት ትወለድ እንደህለየ ክልኦት ሆርሞናት ንብሎም ንሕና መስኡሊን ምንእል ሽቁልሊቶም ሓሊብ ግልትከሬ ኦክሲቶሲን ፕሮላክቲን ሆርሞን ንብሎም ሎም ፕሮላክቲን በዲር ግልትፈርሕ ግልፍረ ሓሊብ ዲበጡብ ትለከድም እል ኣጃህዙ ክልዕሲት ክግል ቀረበት ካሂነ ምስለ ውላደት እል ኣጃህዙ ሆርሞን ሊ ማዕና መስኡል ምና ጃህዘቱ ኦክሲቶሲን ንብሉ ሄነ ልክ ዓልቀት ልጅነ ንኡሽ ቅጥብ ትንክፍ ግል ኣብሉ ኣብ ግል ጥበይ ሓቋንበታ ነፍሲ እቲ ለወክድ ለይ ከም ልትከረ ወድዩ ይባ ምነቐደት ከም ልትከረ ልጅነ ከም ንሳልነስኢ ወድዩ ከናቱ ለትኸልቕ ማዋ ኣወል ትኸልቕ ሓተ ካልእ ይብላ ኣንዋዕ ሃለ ከፈቱ ሓሊብኦም ከፈሉ ታየብ ጠሪቀት ብዙሕ ኣላ ለሒዘት ላኪን ኣወላይት ለጅና ድቁሪ ምነ እሙነሱ እንደላ ምነጥብ ድቁሪ ሓቅፈቱን እንተ ለነሱ ኣወላይት ታታ ማማካን ሓቁ ላመይ ትረከበት ሲት ረዳዓት ዲባት ወድዮ ሓሊብ ምና ጡብ ትሓልቦ ወግለ ጅናት ሓቅ ክፉ ተሂቡ ትብ ረዳዓት ጥባሕቆ ይቀድር መምክን ህቶ ድዒፍ ገቢ ያ ተማሄኒ ምክን ኣካን ብዳደ ይብለስ ብዳልየት መምክን ለጅና ኣካን ብዕድነት ነሱ ኣካን ሓቁ ሓቆ ይዎካን መራዓየት ዲበ ነሱ መምክን ትሓት ሚዛን ሓቀሉ ትወለድ ኣስ ክሽወያ ላይ ገቢ ካን ብዕድት ዲበ ነሱ ህታማምክን ተሓመም ገቢ ኣካን ዲበ ሕለየት መንገቢ እብረዳዓት ግልንሱ ቀድር ሳልስ ገብኣ ምንገቢ ሳልስ ሄኒ ለጅነ ዛቱ መምክን ምንእሲት ብዕዳ ተባሃለ ሓሊብ ዲ ብረዳዓት ነወዴካ ሊመ ግልንሱ ቀድር ኣይዋ ለማ ሓቆይ ህለየት ልግባው ብዕዳ ኣሽያ ለሒዘት ላኪን ለጅና ምነጥብ ድቁሪ ምንለለስ ሕቡ ለእግቡ ይእሌቱ ዲብላ ለእሲት ወልደት ማና ጠብ ደወል ግላ ንበት ብዲቦ ሙባሽራ ሕቶ ሓቆ ለነብትቱ ሓሊብ መለ ልትከሬ እዛ መምክን ወለየት ቦካር ገበት ምንገቢ በሰልፍ ግ ኣወላደ ትበከረ ለት ምንገቢ ግል ተኣኸር ቀድር ሓሊብ ልክራየቱ ስክ ሰለስዮም መምክን ሰብዒን ሰብዓ ክል ሰዓታት ግ ተኸር ቀድረ ላኪን ሳልስ ኣብ ደግም እንደህለየት ትካልእ ሳልስ ወትራብዒ ውልደታ ዋል ምባሽር ግል ትከረየቱ ሓሊብ እክል ዘመን ይነሲ ንውልድ ድልብየላ ለጅነ ህቱ ድወላ ኣንብትውት ሓሊብ ዛቱ ለልትከሬ ካእሊ ኣወለ ሸቢቅቱ ለምህመት ብዲቡ ኣወላይ ኣወላይ እንቡት ዝኣብለ ለበብ ድወላ ሰልፊ ለነሱ ሸቢቅቱ ለምህመት ብዲቡ ብዙሕ ማዕዳት ወማዓድናት ብዲቡ እሊ ብልቀት እንግሊዝ ማና ጎልደን ዋይት ዝብሉ ወመሂን ኮለስትረም ዝብሉ እሊ ሸቢቅ እሊ ኣወል እግሉ ናስኣ መንገቢ ብዙሕ ፋኢደት ብዚቡ ሎም ግል ሕማም ለዳፉ ኣንቲ ቦዲስ ንብሎም ህቶም ኣለው ዲቡ ምን ሕማም ዝዳፍዑ ቅወቱ ግልዕበ ብዙሕ ማዳት ብዲቡ ፕሮቲን እምብሉ ማዳት ለዲብ እሎም እታ ፈጭሕ ሓሊብ ኣወል ለ ሸቢቕ ዲቡቶም ትረከቦ ምኖ ሰለስ ዮም ኣርባዕ ዮም ሓምስ ዮም ኣስኩል ሓሊብ ዝሕብሉ ትቀየር ዝኣቱ ብፃዕዳ ነገይ ብገሲ ኣይዋ ምኖ ኣደጋ ድማ ዘ ምስሉላ ምስላ ኣልቀት ለኒሽ ምስላ እንዛይም ለናብራ ሓቅቅ ምስሉ ጠቢዖ ክልወቅቱ ምን ክልቀቱ ሓሊብ እሊ ምስሉ ነት መዛዘነ ክልወቅቱ ዲብሊ ለሰዓታት ለንዲበን ለሸቢቅ ብዙሕ መናፍት ብዲቡ ፕሮቲን ብዲቡ ዛቱ ለጥፍለት ዓልቀት ለይ ብዲባ ሽንከዳ ንግል ትፍገር ሃላግለ ምንገቢ ኣነ ፃሊ መሓጀቱ ኣወለ ለፈግሩ ኣይዋ ለዓቀይ ምገቢ ዛቱ ምሉ ትፀበር ለሸቢቅ ቱ ለለይ ወዲዩ ለሸቢቅ ዶነሲ ለዓቀይ ዛቱ ለዶላ ፈግር ኣነቱ ቱ ሳዕዱግ ልፍገር ካብ ብዙሕ መናፍዕት ብዲቡ ለሸቢቅ ክእናቱ ኣወለ ትኸልቕ ማና
1: እዚ መናፍዑ
0: መናፍዕት
1: ግለጅና ሚት ለነፍዖ ከፎቱ ግልዕብ ለሰድዮ ብ ሓንገሉ ልግባእ ብ ዓቦቱ ኣፍካሩ ከፎቱ ለሰድዮ
0: ኣይዋ ዲብላ እዚ ልክ ኣንቲቦዲስ ምለዎም ምነእም ባሕሊ በሸቢቅ እንደወደው ዲቡ ትለልተሓላለፎ ማዳት ኣለዎም መዓድናት ኣለው ካልሽዮም ማግኔሽም ሎም ብሎም ልክዕ ምስለ ሸቢቅ እተጅናት ዝተሓላለፈሎም መዓድናት ኣለው ሎም ማዳት ካሊእ ላክቶስ ዓይነት ብዲቡ ቱ ላክቶስ ባዕና ጥብዕ ምን ሽኮርቱ እላ ዘም ብዲቡ ግላጅና ደም ውሕድና ደም ግልኢ ላምፂእ ኤረትሮሳይት ላይፍ ስፓን ብሎ ዘ ብልቀት ናይ ሕክምና ሀቱ ዲቡ እግሉ ሰበት ወደ ለጅና ምን ሕማም ዳፍዕ እግሉ ናይ ሕሳብ ናይ ሓንገል ናይ ማዕናውየት ናይ ሓንገሉ ኩሉ እለላ ኣንቲቦዲስ ሎም ብሎ ለና ምስለ ሸቢቅ ምስለ ሓሊብእሊ ዲቡ ሰበት ዝሓልፎ ሓለት ዓቦት ናቱ ናዩ ምንገቢ ወመዳፋዕት ግል ሕማም ለዳፍዕ ለ ምንገቢ ምስሎም ተለዝሓወል ዲቡ ሎም ምህም ሓጃቶም ካሊእ ቫይታሚን ኢ ምስል እሊ ሸቢቅቱ ምና ለትሓብ ዲብ ሸቢቅቱ ልህላ ቫይታሚን ኢ ምስሊ ኮለስትረም ንብሎ ምስለ ማዳት ምስለጥ ምነኦም ዲባ ጁና ዝተሓፈ ሎም ሎም ኩሎም ሓጃት ሎም ምስለ ሸቢቅ ሰበት መፅኡ ለጅና መበገሲ ምን እሎምቱ ግል ዕቤ ግል ዳፍዕ ምን ሕማም ቫይታሚናት ግል ርከብ ማና
1: እዚ
0: ዲብላ ኮግኒቲቭ ዲቨሎፕመንት ዝበሃል ምስልክዕ ምስላ ምና ሓሊብኦም ዲብላ ኮለስትሮም ብሉ ለና ኣንቲቦዲስ ሎም ንብሎም ን ክልክዕ ምና ዲቡ ሓቀሉ ትሓወሎ ግል ሕሰብ ዝቀድር ብሓለት ተጠወር ናይ ሓንገሉ ልክዕ ምስ ሎም መዓድናት ሎም መዓድናት ኣቆይ ህለው ቫይታሚናት ወለ ኩሉ ዝጠወር ንማና ቅደድ ሎም ድዕፍ ነሳድፎዎ ማና ክዳቱ ሓለ
1: እም ጅናሃ ካፊ ሓሊብ ረክብሃላ ይኮን ከፈተ ምር ጅና ውልድ ክንበሎም ኣብዙሖም በኩል ኣጀኒት ለምስምሳ እዩ ተእምሮ ለእም በክ ሃላ እንዳትበ ትሻቀል ሰፍሪ ሃላ እንዳትበ ትሻቀል ጅና ሰኒ ጠባ ሃላ ሰኒ ልትመወን ሃላ እግል ተኣምር ከፈተ እምር
0: ኣይዋ ቅቡቱ ግልሚ ነስኣልካ ይበለስ ግልካ ሕሙም ህላ ወለ ሰፍራት ውል ተኣምር ይቀድር ንበስ እንታ ዘም ግል ተኣክድ ብዲ በልእሲት ሓተ ካፍ ግል በብዲቡ ክለይ ከፍዩ ህላ ወለ ከፍዩ ህላ ምግል ተዓቀን ብዲባ መስለኪ መሰለ ሓምስ ዮም ሓቆበፅሓ ሓምስ ዮም ሓቆበፅሓ ለጅና ዲባ ምዕል ሓፋዘት ሌት እግሉ ምንገቢ ስክስስ መረት ሸትራ ሃላ ምንገቢ ኣው ሽንከደ ሓፋዘት ኣቆሎ ብሄኒ ኣስክስስ መረት ሸይን ህላ ሓቆ ሸይን ህላ ምንገቢ ካፊ ህብላ ባላቱ ናሕየትሽን ግን ዓቀን ህልና ዘ ዲባ ምዕል 24 ሰዓት ዲቡ ግላ ሓፋዘት ለናዩ ኣብ ሓፋዘት ኣቆሎ ብሄኒ ሽማይ ሽንከደ ምንስስ መረት ወታሓት ሓሙስ ኣስክስስ መረት ንበሉ ምን ወታሓት ሸይን ኣላ ምንገቢ ከፍዩ ያህላኒ ሰበብ ናይ ብካይ በረዶ እልግልግ በቀድር ካሊእ ኣይዶ ሳድፎ መጀኒት ንኣይሽ ብካይ ሙጅተማዕና ኣብዓንጉር ንብሎ ኣብዓንጉር ኢዶ ኣብዓንጉር ኣብዓንጉር ሰሚዕ ብጅናዮ ኣብዓንጉር ሓመት ብል እሲ ለይትወደ ምሳ ምና ኣግቦይናዮ ኣጥበቦቱ ብሕክምና ከማ ገባ ዲብ ሕፍዝ ጥፍል ጠበን ዘለ ምስላ ሓሊብ ኣባላይ ሃዋል ኣተሸወያ ኢላ ሃዋ ሌላ ማዓይትናዩ ይቀድሩኒ مطشوه مطقماطه صادف ديبو اسبازم بلتو صادف ديبو

0: አተመረ ታቆሁ አስሩ በላ ዲቡ ቡጋይስ ካለ ዘይት ይብላል ይሓደግረ ዲባል ኣድውያቱ ምግልንስ ኣድውያ ህላ መምኑዕ ምነስ ማምክን ዘ ብዙሕ ሕፍዝ ጋቢእ ተን ሃላካ ደማነት ናይ ንእክድት ለህልየት መሻክል ኢላ መፅእ ኣድውያ ሕውዳተን ኣሕሰን ደሲት ምን ይትነሲእ ድሐሰት ገበይ ልእሲት ኣድውያ ምን ይትነሲእ ኣዛዛ እግላ ምገብብ ሓኪም ኦመ ጀበረት ዲቦ ምገብእ ናይ ወጃዕ ንብሉ ህልና እሊ ጀበረት ዲቦ ምገብእ ምግል ትንሳእ ብዲባ ብናሃየት ዓፊት ሕፍዝ እንደገብአ ዲቦም እኩዳ ምልህለው እሎም ፓራስታሞል ብሩፎን ዝቀይሕ ሎም ኣንቲባዮቲክስ እምብሎም እሎም ብሓኪም ነቲ ኣዘዛ እግላ ውህታማ ናይ ወጃዕ ጋት ምንገብእ ንወሳእሎም እሎም ትንሳእ ትቀድር መሻክል ኢለመፁ ካሊእ ኣለው ላኪን እግላ ሓሊበኦም እግሎም ለጨቅጦ ሰበት ኣለው ኣድውያ وأكثر أدوية هنا حفظ نقب أتيكونين ممكن مدرت بديبو سبب اللي قال لهم لأن هلا وجع لبيل كوكي وأنتي بيتكس من لهم ناي رخص اللهم بحكي من تعزيز وقلع لهم مدرتنا يوم قل لكل دي بحفظ نقب أكود اللي معناها أكل مشاكلي لما تزيني
1: باتك قدرتها دواء من يتنسى
0: أحسن
1: قدرت من قبه
0: ከብረት መንገቢ ኣድወይ ሕያና ይኮን
1: ጀበረት
0: መንገቢናይ ሓኪም ብለየጣ ግልትንሳእ ብዲባ ግናታ ናይ ኣኸር ልእከች ክማል ብላዕል ኮ ላን ለዋጅብ ሓታ ኣጥበዮት ከፈቶ ኣጠቢኡ ሕየ ረእሲት በምራደ ዝሰክብ ተጥብዮ ትቀድር ግሲትን እንታ በስ ለምህመት ሓጀት ሚቱ ጥፍል ዓልቀት ግል ትደገፍ ብዲባ ከ ምትሓድ ትደገፍ ብዲባ ምሰር ግለጦ ብእክል ሕት ኣቲ ከምሃለ ግል ተእክድ ብዲባ ሲት ሃዋ ገሊል ንሳ ወሊ ወካሊእ ኣክሉ ላ ከፍዮ ላ ወላ ከፍዩ ላ ሄኒ እበሽንቱ ዲባ ምዕል ሄኒ ከማለ ቤና ሃወቐት ብሰዑታት ጋብኣ ምንገቢ ሰዓት ወንስቱ ወለ ክልእ ሰዓት ምንኢረይ ከም ወቅት ዲባ ምዕል ጋ ምንገብ ሰማን ኣስ 1 ክልዕ ሰዓት ብለን ዝዓቀነት ግለ ጅና ብዋጅብ ጠባህ ዝኣከደት ምንገቢ ለብዕድ ግራሁ መፅእ ቀሊልቱ ካዲበለን ተሓፈዝ
1: ልጥብል እንተተጠብዮ ፀናሕካት ለበድል ኣክለይ ውቃት ግትንሳእ በታ
0: ዲበ ኣለዲቡጥብ
1: ከምሰል ፀብጠዩ
0: ኣለ ጥብ ሓቁ ፀብጠዩ ለበርዶ ክእኖም ባላንስ ትበሃል ኣላ ማና ሚዛንየት ኣነ ኣዶቶም ገል ኣጥፋል መወዱ ግል ሓተይቱ ኣክተይሮ እሊ ግል ኢልግባእ እሊ ተጃዋህዙ እግል ሓቁሃ ምን እሊ እንዳ ዓረፈ ይብል ዩ ልትዓዲ ናይ ሂየት ብዙሕ ምሽከለት እዩ ተመፅ ይበኒ ኣክል ባላንስቱ
1: ወቀት ሰበተመት ይብላ እግልና እትምምቱ ወቀት ሓር ብዕደ ርእሲ እንሻ ላ ንትራከብ ሽክረን ሓይሳም ሓይሳት መተቕብለት በርናመጅ ገለ ዳሓም ናዮም ርእስና ናዮም በርናመጅና ዲብላታማ ሓቆ ክልእሳምን ኣብዕ ፅባጥ ንትራከብ

ኣብዚ ሰላምታና ተቐበሉ ፈነወና ምክታል ትርከቡ ዝኽርኩም ተዓዘብትና ከመይ ተምስዩ ሎሚ ዓርቢ 7 ሓሰ ሰዓት 9 ዘለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣዲም ዓብዴ ንምክታልኩም ብክብርና ዓደምኩ ፈለማ ኣርእስተ ዜና። ኣብ ምዞባ ሰንዓፈን ሽማግለታት ዕርቂ ኣብ ስራሖም ዝሕግዞም ኣስተምህሮ ተዋሂቡ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብስነ ምህርና ዝሰልጠና ልዕሊ 160 ምህራን ቅድመ ትምህርቲ ተመሪቐ። ሆስፒታል መውለዳን ዕዳጋ ሓሙስ ጥዕና ደን ዕሸልን ምውሓዝ ዝሕግዝ ኣገልግሎታት የስፋሕ ኣሎ። ኣብ ዜናታት ወፃኢ ስዑድ ዓረብ ፓኪስታንን ቱርክን ስሉሳ ወታደራዊ ስምዕ ተፈራሪመን። እስራኤልን ሊባኖስን ኣብ ኢጣልያ ዘካየዶ ናይ ሻውዓይ ዙርያ ዝርርብ ሰላም ብዘይፈረ ከም ተዛ

ዝመ ተገሊጹ። ኣርጀንቲናን ኤኳዶርን ኣብ ሓያሎ ጽላታት ብሓባር ክሰርሓ ዝኽእለን ስምዕ ተፈራሪመን

0: እዚ ተዋህበ ኣስተምህሮ ዘጋጠሙ ክርክራት ኣብ ክብርታት ሕብረተሰብ መሰረት ብምግባር ብዕርቂ ዝድቀስሉ ተኸራኸርቲ ድማ ካብ ሃልኪ ግዜን ገንዘብን ተናጊፎም ጉዳያቶም ብቐረባ ዝፈትሕሉ ባይታ ምጥጣሕ እዩ። እቲ ኣስተምህሮ ዝሃበ ካብ መደበር ፖሊስ ንእዞባ ሰንዓፈ ኣቶ ኤርምያስ ሓድጉ ሽማግለታት ዕርቂ ንሲቪላውን ገበናውን ጉዳያት ብግቡእ ኣለልዮም ኣብ ኣተሓሕዝኦም ክኽተልዎ ዘለዎም ሕጋዊ መሳልን መረዳእትኦም ካዕብዩ ብምስኽኻር ኣብ መንጎ ፍርድን ዕርቅን ዘሎ ፍልሊ ተገንዚቦም ርጥዓዊ ኣገልግሎት ንምሃብ ኣበርቲዖም ክሰርሑ ተላብዩ። ሓላፊ ምክልኻል ገበን ኮፕራል ኣቶ ብርሃን ሃይለ ብወገኑ ኣብ መንጎ ሰባት ዝፍጠሩ ግርጭታትን ክርክራትን ብፍትሓዊ ሽምግልና ብዕርቂ ክድቅሱ ተራ ሽማግለታት ዕርቂ ወሳኒ ስለ ዝኾነ እቲ ኣስተምህሮ ኣብዚ መዳይ እዚ ኣገዳስነቱ ልዑል ምዃኑ ገሊጹ። ኣዛዚ መደበር ፖሊስ ንእዙባ ሰንዓፈ ምክትል ተለንተ ክፍለ ተስፋ ዮሃንስ ድማ ዕርቂ ንኹሉ ወገን ዝዕግብ ዘላቐ ፍታሕ ዘረጋግጽ ከምኡ ውን ቅርሕንቲ ብምፍዋስ ስኒትን ሓድነትን ዘውሕስ ካብቶም እንሕበነሎምን ቀጻልነቶም ብዕትብ ክንዓይ ዝግባአናን ክብርታት ከም ዝኾነ ሓቢሩ። ተሳተፍቲ ብወገኖም እቲ ኣስተምህሮ ኣብ ኣተሓሕዛ ጉዳያትን ኣገዳስነ ሽምግልና ንዝጸንሖም ግንዛበ ዘማእዝንን ተመክሮ ዝድርዕን ብምዃኑ ቀጻልነት ክህልዎ ተላብዮም። ኣብ ንእዞባ ሰንዓፈ ኣብ ዝርከባ 23 ምምሕዳራት ከባቢ ብጠቕላላ 490 ሽማግለታት ተረቂሖም ዕማማቶም ኣብ መሰለሳል ይርከሙ።
1: ኣብ ዞባ ሰሜን ኣቑሒ ባሕሪ ኣገልግሎት ቅድመ ትምህርቲ ምስፋሕ ብዝወፀ መደብ ኣብ ኣሕዳሪት ቤት ትምህርቲ ፃብራ ናይ ሓደ ወርሒ ስልጠና ስነ ምህርና ዝቐሰማ ካብ ንኡስ ዞባታት ኣዶውሓ ቅሩራ ሸዕብ ኣፍዓበትን ኣቕፋን ዝተዋፅ 163 ሓደስቲ መምህራን ብ4 ሓሰ ተመሪቐን እቲ ምትሕባር ሚኒስትሪ ትምህርትን ናይ ስራሕ መሻርክትን ዝተዋሃበ ስልጠና ውጥን ትምህርቲ ኣገባባት ምዘና ተምሃራይ ስርዓተ ትምህርቲ መምህር ክገብሮ ዝግብኦ ኣተሓሕዛን ናብዮትን ከምኡውን ሜላታት ምልላይ ፀገማት ተምሃራይን ኣገዳስነት ስሉሳዊ ዝምድናን ዘጠቓልለየ ነይሩ። ሓላፍ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሺድ መሓመድ ዑስማን ብወገኑ ስልጠና ብዝተፈላለዩ ምክንያታት ናይ ቅድመ ትምህርቲ ዕድል ከይረኸቡ ዝፀንሑ ቆልዑ ኣብ ከባቢኦም ክመሃሩ ባይታ ዝፈጥር ምዃኑ ብምጥቃስ ሕብረተሰብ ብሓፈሻ ወለድካ ብፍላይ ልዑል ኣድህቦ ክህብዎ ኣተሓሳሲቡ። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ድማ ብልጫታትካ ዓቂብካ ንዝረአ ፀግማት ፍታሕ ምንዳይ ንምዕባለ ትምህርቲ ሓጋዝ ምዃኑ ብምጥቃስ መምህራን ፍልጠቶም ናብ ተምሃሮ ግቡእ ከሰጋግሩን ምሉእ ርእሰ ምትእማን ዘለዎም ህፃናት ከፍርዩን ኣዘኻኺራ። ኣብ ዞባ ሰሜን ኣቑሒ ባሕሪ ብዓመተ ትምህርቲ 2025-2026 ምስተገብረ ወፍሪ 225 ሓደስቲ ነቑጣታት ቅድመ ትምህርቲ ተኸፊተን ኣስታት 14,000 ቆልዑ ዕድል ትምህርቲ ከም ዝረኸቡ ሰነዳት የነፅሩ። ሆስፒታል መውለዳን ዕዳጋ ሓሙስ ጥዕና ደን ዕሸልን ምውሓዝ ዝሕግዝ ኣገልግሎታት ይስፋሕ ኣሎ። ወኪል ኤሬና ዮናታን ዕብየን ዘዳለዉ ትሕዝቶ ፍርቱን ዓንዶም ክተቕርቡ እያ።
2: ሆስፒታል መወለዳን ዕዳጋ ሓሙስ በብእዋኑ ክዓጥቆ ብዝፀንሐ ዘመናዊ መሳርሒታትን ሞያዊ ዓቕሚ ሰብን ኣብ ርእስቲ ክህቦ ዝፀንሐ ኣገልግሎት ክትትል ነብሶ ፀራትን ሕርስን ጥዕና ኣደን ዕሸልን ንምውሓስ ዝሕግዝ ተወሳኺ ኣገልግሎታት ከም እተኣታተወ ሜዲካል ዳይረክተር ዶክተር ዳዊት እስቲፋኖስ ገሊጹ። እቲ ኣገልግሎታት ምርመራ ቅድመ ካንሰር ኣፍ ማህፀን ምስ ወሊድ ዝተኣሳሰር ጥዕናዊ ፀገማት ንዕቤትን ምዕባልን ፍርያምነት መፃመዲ ዝሕግዝ ክትትልን ምስኡ ዝተኣሳሰር መጥባሕትን ከምኡውን ሕክምና ትሕቲ 5 ዓመት ህፃናት የጠቓልል። ኣብቲ ሆስፒታል ኣብ ቀዳማይ መንፈቕ 2026 ልዕሊ 340 ብመጥባሕቲ ዝርከበአን 208 ነፍሰ ጡራት ከም እተገላገላ ዝሓበረ ዶክተር ዳዊት ዝበዝሓ ካብአን ካብ ከተማ ኣስመራ ውፃኢ ካብ ዝርከባ ንኡስ ዞባታት ዝመፃ ብምዃነን መርኣያና ሰረፀ ዝመፅእ ንቕሓት ከም ዝኾነ ኣረድዮም። ጎኒ ጎኒ እዚ ኣፍልጦ ሕብረተሰብ ኣብ ኣገልግሎት ክትትል ቅድሚ ሕርሲ ንምብራኽ ንጎራዝን ፀገም ወሊድ ዘለዎም መፃምድን ኣገልግሎት ሕክምናን ምኽርን መርመራ መንሽሮ ኣፍ ክሳድ ማህፀን ከም ዝውሃብ ብምሕባር ኣዴታት ንድሕነተንን ድሕነት ውላደንን ቀጻሊ ምክትታል ክገብራን ቁልጡፍ ሕክምና ወረድኤት ክረኽባን ተላብዮም። ኣብ መወዳእታ ምስ ምምዳብ እኹል ሞያዊ ዓቕሚ ሰብን መሳርሒታትን ቁፅሪ ንዝለዓለ ኣገልግሎት ሕርሲ ናብ ሃገራዊ መወክስ ሆስፒታል መወለዳን ኦሮታ ዝለኣኻ ነብሶ ጥራት ከም ዝውሓደ ብምሕባር ኣብቲ ሆስፒታል ዝውለዱ ዕሸላት ቅድምን ድሕርን ወሊድ ኩሉ ዓይነት ክታበት ከም ዝረኽቡ ገሊጹ። ሆስፒታል መወለዳን ዕዳጋ ሓሙስ ኣገልግሎት ሕርሲ ክታበት ንትሕቲ 5 ዓመት ህፃናት፣ ምኽንሻብ ደቂ ተባዕትዮ ህፃናት ኣገልግሎት 14 ዓይነታት ክታበት ከምኡውን ኣገልግሎት ጥዕና ፍርያምነት ይህብ።
1: ጨንፈር ሕግን ስርዓትን ዞባ ማእከል ጥሕሰት ሕጋጋትን መምርሒታትን ንምግታእ ቁፅፅራዊ ስራሕት የካየድ ከም ዘሎ ኣብ ቀዳማይ መንፈቅ 2026 ዘሰላሰሎም ንጥፈታት ምምጥቃስ ሓቢሩ። ወኪል ኤሬና ዮናታን ዕብዮ ብዛዕባ እዚ ዘዳለዉ ዜናዊ ፀብጻብ ኣሎ ያሲን ሳልሕ ከቅርቦ እዩ።
3: ጨንፈር ሕግን ስርዓትን ዞባ ማእከል ጥሕሰት ሕጋጋትን መምርሒታት

0: ንምግታእ ኣብ ቀዳሞት 6ዱሽተ ኣዋር ሓያል ቁፅራዊ ስራሓት ከም ዘካየደ ገሊፁ። ግዜያዊ ሓላፊ ናይቲ ጨንፈር ኢንስፔክተር ኣርኣያዳኘው ንኤሪና ኣብ ዝሃቦ ሓበሬታ ካብ ጥሪ ክሳብ ሰነ 226 ኣብዘይ ሕጋዊ ንግዲ ናይ ተጠቃምነት ዕለቱ ዝወደቐ ሃለኽቲ ዕዳጋታትን ዋጋታትን ከምኡውን ካብ ሕጊ ወፃኢ ዝስርሑ ህንፃታት ብዝተካየደ ናይ ምቁፅፃር ስራሕ ጉድለት ዝተረኽበን ትካላት ተኸሲሰን ብጠቕላላ ኣስታት 8 ሚልዮን ናቕፋ ከም እተቐፅዓ ኣብሪሁም። ብዘይካዚ ፍቓድ ንግዲ ንዘይሐደሳን ሕላፍ ሰዓት ክስርሓ ዝተረኽባን ትካላት መስተን ለይታዊ ትሌትን ሚዛን ባኒ ዘጉደላን ፅሬት ዘይሓለዋን ትካላት ሕብስቲ ከምኡውን ዘይምኹኒ ወሰኺ ዋጋ ዝገብራ ትካላት መሸጣ ኣካል ናይ ገንዘብን ምዕሻግን ስጉምቲ ከም እተወሰደለን ሓቢሩ። ኢንስፔክተር ኣርኣያ ስዒቡ ኣብ 202 ዝወፅእ ኣዋጅ ምክልኻል ፌስታል ሓደ ካብቲ ዕቱብ ምቁፅፃር ዝግበረሉ ምዃኑ ብምዝኻር ኣብዚ ዝተጠቕሰ 6 ኣዋርሕ ፌስታል ሒዘን ዝተረኽባ 4 ትካላትን ጉድለት ዝተረኽበን 15 ትካላት መሸጣ ስጋን ብገንዘብ ከም እተቐፅዓ ገሊጹ። ኣብ መወዳእታ ንሓደጋታት ባርዕ ብዝምልከት ኣብ ዝሃቦ ሓበሬታ ኣብ ቀዳማይ መንፈቕ ብዘጋጠመ 54 ባርዓት ሓዊ 3 ሰባት ክመቱ ከለዉ 5 ከም ዝቆሰሉ ኣብ ንብረት ድማ ልዕሊ 35 ሚልዮን ናቕፋ ዝግመት ዕንወት ከም ዝወረደ ኣፍሊጡ።
1: ዝኾርኩም ተዓዘብቲ ስዕብ ዜናታት ሃገራት ውፃኢን ምክታልኩም ደጊምና ብክብሪ ንዕድም። ስዑድ ዓረብ ፓኪስታንን ቱርክን ስሉሳ ወታደራዊ ስምዕ ተፈራሪመን። እቲ መራሕቲ 3ተን ሃገራት ሎሚ 7 ሓሰብ ከተማ ማካ ስዑድ ዓረብ ዝፈርሞ ስምዕ ሓንቲአን ምስ እቲ ትካዕ እተን ካልኦት ስጉምቲ ክወስዳ ዝኽእል ምዃኑ ተገሊፆም። እዚ ሓበራ ወታደራዊ ስምዕ መካ ዝተሰመየ ውዕል ንካልኦት ሃገራት ዘነፃፅረ ከም ዘይኮነ 3ተን ሃገራት ሓቢረን ኣለዋ። እቲ ስምዕ ወታደራውን ፀጥታውን ቅልውላዊ ዞባ ማእከላይ ምብራቅ ከሪሩ ዘለወሉ እዋን ብምኽታሙ ኣብ ፀጥታዊ ሕስነተን ኣበርክቶ ከም ዝህልዎ ይጥቀስ። እዚ ከምዚ ኢሉ እንከሎ እቲ ወታደራዊ ውዕል ን3ለስተን ሃገራት ጥራይ ዘይኮነ ዞባዊ ፀጥታዊ ኣገዳስነቱ ብቐሊል ከም ዘይጥመት እውን ኣሚተን ኣለዋ። ስዑድ ዓረብ ፓኪስታንን ቱርክን ወታደራውን ፀጥታውን ዝምድናታት እኳ እንተፀንሐን ስሉሳ ወታደራዊ ስምዕ ክፈራርማ ግና ናይ ፈለማ ምዃኑ ፀብጻባት የረድኡ። እስራኤልን ሊባኖስን ኣብ ከተማ ሮማ ኢጣልያ ዘካይድዎ ናይ ሻውዓይ ዙርያ ዝርብ ሰላም ብዘይፍረ ከም ተዛዘመ ተገሊፆም። ወከልቲ ክልትን ሃገራት ኣብ ዝቐረበ ነጥብታት ክረዳድኡ ከም ዘይከኣሉ እዩ ዝሕበር ዘሎ። እዚ ናይ 6 ንሓሰ ዝርርብ መቐፀልታ ናይቲ መንጎኝነት ኣሜሪካ ቅዲሙ ዝተካየደ 6 ዙርያታት ርክብ ምዃኑ ተፈሊጡሎ። እስራኤልን ሊባኖስን ብ15 ሓምለ ኣብ ኢጣልያ ኣብ ዘካይድዎ ሻቻይ ዙርያ ዝርርብ ዝጥቀስ ፍረ ከም ዘይተረኽቦ ፀብጻባት የረድኡ። ክልቴን ሃገራት ኣብ ተቐዲመ ዘካይደዎ ርክባት ሰራዊት እስራኤል ካብ ደቡባዊ ሊባኖስ ክወፅእ ምቁራፅ ተኽሶ ክግበርን ምንቅስቃስ ሕዝቡላሕ ዕጥቁ ከውርድድን ኣብ ዝርከቦም ነጥብታት ከም ተረዳድኣ ዝዝከር እዩ። ይኹን እምበር እስራኤል ኣብ ሊባኖስ ዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ክቕፅል ምዃኑ ትሕብር ስለ ዘላ በቲ ሓደ ንትግባረት ስምዕ ምስ ምውራድ ዕጥቂ ሕዝቡላህ ተተሓሕዞ ብምህላዋ ድማ በቲ ካልእ እቲ ስምዕ ብምልኣት ክትግበር ዘሎ ተኽእሎ ፀቢብ ምዃኑ እዩ ዝእመት። እስራኤል ንዝተበፅሐ ስምዕ ምቁራፅ ተኽሲ ምጥሓስ ኣብ ልዕሊ ዕላማታት ሊባኖስ ተደጋጋሚ ምጥቃዕታት ከተካይድ ምፅንሓ ዝፍለጥ እዩ። ኣርጀንቲናን ኤኳዶርን ፀጥታ ምክልኻልን ንግድን ኣብ ዝርከቦም ሓያሎ ፅላታት ብሓባር ክስርሓ ዝኽእለን ስምዕ ከም ትፈራርማ ሓቢረን። እቲ ስምዕ መራሕቲ 2ተን ሃገራት ተማሊ 6 ሓሰ ኣብ ከተማ ኬቶ ኤኳዶር ኣብ ዘካይድዎ ዝርብ ተኸቲሞም። ክልቴን ሃገራት ፅላታት ምክልኻልን ፀጥታን ብድንፋዕ ሓበራ ወታደራዊ ልምድን ስሩዕ ፀጥታዊ ምምኻርን ከካይዳ ምዃንን ኣብ ትርክባ ነልፂረን። ብዘይካዚ ኣርጀንቲናን ኤኳዶርን ዞባዊ ፀጥታን ምውሓስ ምትሕጋዝን ከም ዘስፋሓ ፍሊጠና ኣለዋ። እዚ ከምዚ ኢሉ እንከሎ ክልትን ሃገራት ኣብ 225 ኣስታት 2 ቢልዮን ዶላር ዝነበረ ንግዳዊ ምልዋጥ ኣብ ዝመፅእ 3 ዓመታት ብልዕሊ ዕፅፊ ንምዕባዩ ከም ዝስርሓ ገሊፀን። ኣብ ታይላንድ ኣብ ቤት ትምህርቲ ብዝተካየደ ምጥቃዕቲ ፎኪስ ብረት ንፈፃሚኡ ሓዊስካ ብውሕዱ 7 ሰባት ተቐቲሎም። በቲ ሎሚ 7 ንሓሰ ዝተፈፀመ ምጥቃዕቲ ሩስያ ዝርከብዎም ልዕሊ 30 ቆሲሎም ብምህላዎም ቁፅሪ ምውታት ክዛየት ከም ዝኽእል ግምታት ኣሎ። መበገሲ ናይቲ ምጥቃዕቲ ዛጊት እኳ እንተዘይተነፀረ ነዊሕ ምድላዋ ዝተገብረሉ ክኸውን ከም ዝኽእል ግና ሰብ መዚ ፀጥታ ታይላንድ ሓቢሮም። ነቲ ጉዳይ ብዝምልከት ፅዑቕ ምርምራ ይካየድ ከም ዘሎ እቶም ሰብ መዚ ገሊፆም ኣለዉ። መንግስቲ ጃፓን ኣብ ደቡባዊ ክፋል ሃገሩ ተኸሲቱ ብዘሎ ብርቱዕ ህቡብላዊ ማዕበል ዝለዓለ ናይ መጠንቀቕታ መልእኽቲ መሓላሊፉ። በዚ መሰረት እቲ ተፈጥራዊ ሓደጋ ከውርዶ ዝኽእል ክሳራታት ምግታእ ልዕሊ 40 ሚልዮን ነበርቲ ናብ ውሑስ ከባቢታት ክግዕዙ ትእዛዝ ተመሓላሊፉ ኣሎም። በቲ ልዕሊ 140 ኪሎ ሜትር ኣብ ሰዓት ብዙሕ እምበር ንፋስ ተሰነየ ዶልፊን ዝተሰሚየ ህቡብላ ማዕበል ሎሚ 7 ናሓሰ ልዕሊ 500 በረራታት ክስረዝ እንከሎ ብርክት ዝበለ ኣብያተ ትምህርትን ካልኦት ትካላትን ንጥፈታትን ወንዚፈን ከም ዝውዕላ ተቓሊሑ እቲ ማዕበል ናብ ጉራብቲ ሃገራት ክልሕም ከም ዝኽእል ክኢላታት ሜትሮሎጂ ኣሚቶም ኣለዉ። ፕረዚደንት ዶናልድ ትራምፕ ኣሜሪካ ሕፅረት ተተኮስቲ ጋጢማ ከም ዘሎ ንዝለሓኸ ሓበሬታ ኣሉታ ምላሽ ይብሎ ሃገሩን ንዊሕ እዋን ከዋግኣ ዝኽእል ብዓይነቱ ኣፅዋርን ተተኮስትን ከም ዘለዋ ዝሓበረ ፕረዚደንት ትራምፕ እቲ ክጋዋሕ ዘቐኒ ሓበሬታ ጉጉይ ምዃኑ ኣነፂሮ ኣሜሪካ ብሰንኪ ኣብ ልዕሊ ኢራን ተካይዶ ዘላ ወታደራዊ ፍርን ዩክሬን ትግብሮ ዘላ ወታደራዊ ደገፍን መጠን ዝተኸዘና ኣፅዋራን ተተኮስታን ከም ዝጎደለ ክእመት ፅንሕ እዩ። ኣብ ኣሜሪካ ዝመደበሩ ኣህጉራዊ ማእከል እስትራቴጂያዊ መፅናዕታት ኣብ ዝቕናየ ዝብ ዘውፅኦ ፀብጻብ ቅድሚ ኩናት ኢራን ልዕሊ 2300 ዝነበረ ቁፅሪ ፓትሪዮት ሚሳይላት ኣሜሪካ ኣብዚ እዋን እዚ ናብ ኣስታት 830 ውሪዱ ክኸውን ከም ዝኽእል ኣሚትሎም። ብዘይካዚ ኣሜሪካ 600ታዊት ናይቲ ዝነበራ ታድ ዝተሰሜ ዘመናዊ ስርዓተ መከላኸሊ ሚሳይላት ኣህሊኻቶ ክትከውን ከም እትኽእል ግምታት ሂቦም። ኣሜሪካ ንዝተረቐቐ ኣፅዋር ኣብ ደቡብ ኮርያ ዋዲዳቶ ከም ዝነበረት ዝፍለጥ ኮይኑ ድሕሪ ምውላዕ ኩናት ኢራን ግና ገሊ ካብኡ ናብ ዞባ ማእከላይ ምብራቅ ከም ዘጋዓዝቶ እዩ ዝግለጽ። ፕረዚደንት ዶናልድ ትራምፕ ምስ ኩናት ኢራን ዝተኣሳሰር 87 ቢልዮን ዶላር ህፁፅ ባጀት ክስላዕ ኣብዝሓለፈ ወርሒ ሓምለ ንባይቶ ሃገሩ ምሕታቱ ዝፍለጥ እዩ። ኣሜሪካ ካብ መወዳእታ ዝሓለፈ ወርሒ ለካቲት ኣብ ዝቕፅል ዘሎ ኩናት ኢራን ልዕሊ 37 ቢልዮን ዶላር ወፃኢ ከም ዝገበረት ተኣሚና እያ። ቀጠርን ስዑድ ዓረብን ኣብ ድሕነት ኒኩሌሳዊ ፀዓት ዘተኮረ ናይ ምርዳእ መዘክር ተፈራሪመን። እቲ ምርዳእ ኒኩሌሳዊ ፀዓት ከውርዶ ዝኽእል ሓደጋታት ንምካት ብሓባር ክስርሓ ዝኽእል ከም ዝኾነ ፍሊጠን። ብዘይካዚ እቲ ክልታዊ ምርዳእ ኣብ ልዕሊ ኒኩሌሳዊ ትካላትን ክስዕብ ዝኽእል ግዳማዊ ተፃቦታት ንምግታእ ክተሓጋገዛ ከም ዘኽእለን ኣረድየን። ቀጠርን ስዑድ ዓረብን ዛጊት ኒኩሌሳዊ ትካላት እኳ እንተዘይብለን ኣብቲ ፅላት ገዚፎ ፍሪ ገብራ ከም ዘለዋ እየን ዝገልጻ። ስዑድ ዓረብ ኣብ ግዛኣታ ንሰለማዊ መዓላ ዘገልግል ኒክሌሳዊ ትካል ንምውዳድ ኣብ ዝሓለፈ ወርሒ ሓምለ ምስ ኣሜሪካ ከም ተረዳድአት ዝዝከር እዩ። ዴሞክራስያዊት ሪፐብሊክ ኮንጎ ዘቤታዊ ዕዳጋ ንምርጋእ ሰደድ ዘይተመስርሐ ንሓስን ኮባልትን ደው ከተብሎ ከም ዝወሰነ ተሓቢራ። እቲ ብቐጥታ ተግባራዊ ኮይኑ ዘሎ ስጉምትን መጠን ምምስራሕ ማዕድናት ኣብ ውሽጢ ሃገር ብምስፋሕ ኣታዊታት ክብ ዘብል ምዃኑ ሰመዚ ንግዲ ኮንጎ ገሊፆም። ቀንዲ ተጠቃሚት ሰደድ ማዕድናት ኮንጎ ምዃና ዝንገረላ ህዝባዊት ሪፐብሊክ ቻይና በዚ ሓድሽ ውሳኔ ብኣሉታ ክትፅሎ ከም እትኽእል ይእመት። ዴሞክራስያዊት ሪፐብሊክ ኮንጎ ብፍርያት ኮባልትን ንሓስን ምስ ቀዳሞት ሃገራት ዓለምና ከም ዝስራዕ እዮም ፀብጻባ ዘረድኡ። እቶም ክቡራት ማዕድናት ኣብ ምስራሕ ኤሌክትሮኒካዊ ኣቑሑ ኣገዳሲ ጠለብ ከም ዘሎም እዩ ዝግለጽ። ፅላት ዕደና ብቐንዱ ድማ ሰደድ ክቡር ማዕድናት ኣስታት ፍርቂ ካብ ጃምላ ሃገራዊ እቶት ኮንጎ ከም ዝሽፍን ይጥቀስ። ይኹን እምበር ኣብቲ ሃገር ብዘሎ ፀጥታዊ ዘይምርግጋእ ፀጋታታ ብግቡእ ክትጥቀመሉ ከም ዘይከኣለት ናይ ቅርባ ተዓዘብቲ ይገልፁ። ዝኽርኩም ተዓዘብቲ ዜናታት ምዛም ኣርስታት ዜና ክደግመልኩም ኣብ ንዞባ ሰንዓፈን ሽማግለታት ዕርኪ ኣብ ስርሖም ዝሕግዞም ኣስተምህሮ ተዋሂቡ። ኣብ ዞባ ሰሜና ወቂሕ ባሕሪ ብስነ ምምህርና ስልጠና ልዕሊ 160 መምህራን ቅድመ ትምህርቲ ተመሪቐን። ሆስፒታል መውለዳን ዕዳጋ ሓሙስ ጥዕና ደን ዕሸልን ምውሓዝ ዝሕግዝ ኣገልግሎታት ይስፋሕ ኣሎ። ስዑድ ዓረብ ፓኪስታንን ቱርክን ስሉሳ ወታደራዊ ስምምዕ ተፈራሪመን። እስራኤልን ሊባኖስን ኣብ ኢጣልያ ዘካይዶ ናይ ሸውዓይ ዙርያ ዝርርብ ሰላም ብዘይፍረ ከም ተዛዝመ ተገሊጹ። ኣርጀንቲናን ኤኳዶርን ኣብ ሓያሎ ጽላታት ብሓባር ክሰርሓ ዝኽእለን ስምምዕ ተፈራሪመን። ባርከ ዝኽርኩም ተዓዘብቲ ነስዓ ዝተዳለዉ ዜናታት ኣብ ተዛዚምሎ ስለ ምክታልኩም ነመስግን። ምስትረፍ መደባትና ንሓድገኩም ብወገና ብሩኽ ምሸት።

0: ዋ ኣትታ ወንዳ ጥፈመት ኸይ
1: ትወደከ ደቂስ ዶል ቀልጢ ፈመት
0: ኣነ ዳ ዶንጌል እንዴ ተሰኪ ፈጠን ይሁ እምበር ወድኽስ ደስ ኢል ወደቂስ እግል ፈመት
1: ሎም ዳ ስክርታና ተቐንጢጡንዲ ደቅና ኣብጥቓና ንሕና ኣብጥቓ ደቅና እሙኸ እንዳ ስራሕና ኣብዛ ትካልና መውዓለ ህፃናት ኢሎም ካብ ዝገብሩልና እኳ ውሽጥና ቐስብ ኢሎ እምበር ምስ ሰብ ኣብ ገዛ ገዲፍናዮም ስራሕ ክንወፍር ከለና እኳ ውሽጥና ብሻቕሎት እዩ ዝውዕልኒዮ
0: ናተይ ሻቕሎት እሞ ከዓ ሕልፍ ዝበለ ኣብ ገዛ ገዲፈዮ ክመፅእ ከለኹ ውነይ ኩሉ ምስ ውሉደይ ስለ ዝኸውን ኣብ ስራሕ ብዙሕ ይድምዕኒ ነይረ
2: ክገርመክ ዘና ሓፍተይ ነዚኣ ዝሓሰበ ክሽለም ጥራይ እዩ ዘለዎ
1: ምሽላም ጥራ ስምዕስካ ካብ ክንደይ ሻቕሎት ናይ ውሉድና እኳ ይድሕንና ዘሎ
0: እምበርከ ዋላ ነቲ ውሉድና እኮ ኣብ ዘድልዩ ሰዓታት ክንዕንግሎን ኩነታት ብቕረባ ክንከታተሉን ከለና እኮ ኣብ ዕቤት ኣካላቱን ኣእምሩኡን ዘምፀ ውፅኢት ዓብ እዩ
3: ከምዚ ዝኣመሰለ ዕድል ንምፍጣር መንግስትን ስርዓተ ጥዕናን ሲቪላዊ ማሕበራትን ብውልቅን ከምኡም ዝሳተፎ ዘየቋርፅ ኣበርክቶ ብምግባር ኣዴታት ኣብ ኩሉ ናይ ስራሕ ቦታአን መውዓል ደቀን ቦታ ብምድላው ንደቀን ንኸጥብዋ ምቹእ ባይታ ብምፍጣር ንመጻኢ ወለዶ ውሕስቲ ሃገር ንረክቦም
4: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል
5: ለውጥን ምዕባልን ንምምጻእ
4: ከይዕረፈ ይሓስብን ይሰርሕን ሚሳል
5: ሚሳል
4: ሚሳል
5: ኣብ ኤርቲቪ
4: ኣብ ቴክኖሎጂ
5: ሕርሻ
4: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
5: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
4: ዕድመን ፆታን ብዘይፈሊ
5: ንዅሉ ፈጠራዊ ሓሳባት ከለሊ
4: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ
6: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
7: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ
8: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ
4: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም
5: መደብ ሚሳል
9: ኣብ ቀረባ እዋን ኣብ ኤርቲቪ
3: መደብ ናትራን ኣብ ሰሙኑ እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን በቢግዜኡ ድማ ዝተፈላለዩ ቅብኣቲ ክፈርዩ ፀኒሖም እዮም ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ እዚ ዝነጥፍ ዘሎ ቅብኣይ ማቴዎስ ኣብርሃም ምስስራሓቱ ዘላለ መደብ ኢና ናብኹም ክነብሎም
10: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልማኻ ዝተረ

0: ኩሉ ኩነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
1: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝድስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
2: ዛትየላ ምስተዓደገ ተረሲዕ ደገ
1: ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና እያ።
3: በሉ ብሩኽ መዓልቲ ምሕረት ውርጠሉ ደቂሽ ዝመስል ሕጂ ሲ ፈጣሪ ምስኡ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ብግማ ይሕለፈሉ።
1: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደባትናትና ንሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም 8 ሓሰ ልክዕ ሰዓት 2 ፍርዓን ድሕሪ ቀትሪ ድግማ ሓሙስ 13 ሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

0: ቤት ኮሰ ዶ
1: ብለቀ
0: ቤት
1: ታዘ ወለሰ ነዚ ብርሃና
0: አይ ንግራቲ ገበ ቤት ቤት ነበር
2: አነ ተቃጠለለ እንተ ተረኸበ ጽቡቅ ምልእተ ሓፍተ አይ ተረኽበን ግን እንሃለኹም ከዓነ ኣይገድፈኒ ወላ ኣነ ኸ ንኩለኹም ውን ኣይገድፈኩም ተቃጥሎ
1: ዋይ
3: በስማ የኸፈላ መጋብሬ መንፀሩ ምዃኑ ኸቢከ
4: እዎ ዝርያት እዮ ሽማይሲ ንዓይኖም ክዘርየላ
5: ዘርዩላ ኮ የድብለካ ደሎ
4: ኣንታ ዝዕላል ንዓይ ተገናቢጡኒ
0: ኣርሓ እንታ ከመይ ትበልዎ ፅጋቢ ተሰሚዕካ ዶ
6: ብኣኽሪ እኮ ፃባ ሰትየሳለ ዓድብ ዓዳባኸን ከም ትዛረብ ጌርክና ነቦይ ትዘርጓል ከም ዘላቶ ክፍልጥ እምበር ሽመደለይዎስ ከም ዘይበልኩምሞ ፅቡቅ ገይሮም ፈልጡ እዮም
4: ክሊ ኣቐዲመ ጓላን ወዳን መፍለጥ ኮ ነይረ
7: ተረፍ ሕርቃኑ ኣባ ዓይኖም ንዓይኖም እንተኸልእዎሲ ንወደይ
0: ወይለ ኣባ ዓይኖም ትዛይረኣብ ወዲ
4: ወይ
8: ለከ ያበየ ኣለኹ ዘፈለጥኩ ብድሓ እንዲኻ ድኣ
4: ንተኸዓዘድሊ ነገር ኣይረት ደለይ ወደይ እንታ ዘፈረጥ ወ ተኸዓዛ ተኻሊት ነገር ሲ ወዲ ዘጎደሊኻያ ሞይጣዓኻ
9: ሕማ ወር ዓይነ ከመይ ዘለኒ
10: እንታ ትሕቱር ዳያር ዶ ንመስ ዋሕቲትላ ይነበረ
0: እዚ ኩሉ ድፍረታ ባህ ኢልኒ
11: እሞ ባዕለይ ወጢጦ ከምፃእሳይ ትፀብር
4: ዳይርሓወይ ምርዕዋ ማለት
0: እዩ ኣቶ ዝተሓንቀሲ ኢልና ደፋ ኢልና ንሪኦ

0: ኣቶቶቤክ ትገድፎ ሰናፍ ድያጓልክ
1: ወይ ኣብቲ ቅሩብ ዕልል ኣቢልና ከይንስሕቕ
0: ሲፋሉ ኪዳኣበላ መሲ እንድዩ መሲ እዩ
2: ወይ ዛፃሕ
3: ኣንቲ ተኸዓ ሓንዲ ቀኒ ከመል ቀኒ ሓንዲ ቀኒ ከመል ቀኒ ኣንቲ ሕይ ኮ ናብቲ ብለ ከይድ ክብል ተንሳ ድያ ዋላ ኣይንሳኒ ለማዕድ የርእየኪ ሕይ ክትመፅ ዘለኹ ሞ
2: ሓመድ እኳ ዘይነገፍኩ
3: ኣይ ኣነኸ ኣብዚ ጎደቦ ስራሕ ሒዙ ወጠጦ ቀኒሲ ዋ ንዑ ክደሊ ክብል ኮይ በዚኣ ሕልፍ ክትብሎ ከሎ ክስርኢ ኣቢለኪ
2: ሓመደ እኳ ዘይነገፍኩ ንሓንዲ ካልእ ደሊኸኒ
3: ረኺበየሲ ንዕኡ ናብቲ ቤተይ እንዳበልክዎ ከለኹ እንደ ብማዕደ ርእኪ ኢልኢለ ከመይ ቀኒኸ ድሓን ዶ ቀኒኺ ኣይፋሉ ይፋሉ ድሓን ድሓን ህጂ ድኣ ኣጓጉ ድበኣትኺ ዋ ድሓን ኣብ ቤተይ ኣቢለካ ክመፅእ ድሓን
2: ወይ
3: እስኪ በሎ እንቲ እተ ከዓ ናይ ዳየር ገዲፍ ክተዛረብ ዋ ዳየሪ ኣይቁንኦን እያ ቀኒያ ንሀትኪ ስኢሉ ተሃዋኽ እንዳወስኸሉ ዋ ኩሉ ነገር ንህለኪ ሕማቅ ቅነ ይቀኒያ ኣይናቱን እያ ቀኒያ ዛቕነ
2: ኣይ ጣዓየ እንድ
3: ኣንቲ ንህልኪ ምዝ ሽማይ ኣብ ጓይላ ተባኢሶ ምስ ንህልክ በቃ ከምዚ ዝኣመሰለ ነገር የለን እንቋዕዳ ዓይኑ የፍሰሶን እምበር ከምዚ ዝኣመሰለ ዳንኬራ የለን እየ ዝብለኪ ነዛ ከጥፍኦ ነዛ ክጥሕሮ እንቋዕዳ ዓይኑ በሾካ የበሎ እምበር
2: ወኣነሓወይ እሞ ድሓን ድ
3: ይ ኣንቲ ድሓኒኡ ንሀለክ ሕነ ክብል ነቲ ብርሃን ንሀለክ ክጓዕጥየሉኹ ቋየቆ ፊት ንፊትታ ጓሉ ተዓይኖም ንዑ ምስ ረኣየተ ንሀለኪ በቂ ዓይና ኣፍጢታ ነዛ ክትብሕጭሎ ነዛ ክትቆትሎ ኮይና ያቀኒያ
2: ጠርሾም ድም ኣበይሞ
3: ይ ጉሕጉሕ ኣቢሎም እምበር ጠርሾም በቃ ኣይቀብፅን ንስኻ ክቢፀሞ ኮዮ
2: ጉዳይ ዓይኖም ድ ዝኽሉ
3: ዓይኖም ዓይኒ ነገር ናይ ዝዓዲ ኮይና በቃ ነዚ ዓዲ ጮቅ ኣቢላታ
2: ዓይኖም ደበልካ ሳውኑ ድቃስ ስና
3: ዘሎ ሳውን ዝናሃና ከመይ ሳውን ዝናሃና
2: ክሪኣም ደለኹ ባህላ እዩ
3: ሽዲ በሊ ሕጂ ነገር ተዓርት ሕጂ ነገር ተዓርት ከመይ እቲ ዘሎ ሓሳቡ ሳውን እኮ ነጎድባድ ኮይ ከመይ እቲ ሓሳቡ ዘሎ ከመይ ዝብል ለባ እንታይ መስለክ ተ ከዓ ዳየር እዚ ረሃፅ ናይ ዳየር እዚ ፍረፃማ ናይ ዳየር እዚ መንገዲ ዝኣበየቶ ንዳየር ብመንገዲ ሳውን ኣቢሉ እንተሰለጦ ኢሉ እዩ ናይ ዓይኖም እየ ዝበክ ዘለኹ ናይ ዓይኖም ነገር ሲ ብመገዲ ሳውን እንተሰለጡ
2: ብድሓን ዲ
3: እንታይ ምፈሊጥ ኣነ በለ ከይደ ድሓን ከይደ
2: ተመለሲካ ፅቡቅ ገይኑ ክነዕልል
3: ዎ ክነዕልል ኢና ድሓን እንታይ ደኣ ዝገፅ ዳ ከሰል መሲሉ ምፅ ኢሉ
2: ናይ
3: ድኻም ድ ከይደበለ ድሓን
4: መቸም ተሓጉስና ልኺ
5: መዓልካ ዘምሕረት
4: ስብእናኺ ሰላምታ ዘረስዕኩን ኣቦኢለ ኣቦኢለ ናትክ የሂበኪ ክትፈልጢ ንሱ ክደይ ኮንኩ ጓልኩም ሃቡና ትበሃል በዕሊ ክኸድ ክንቤቶም ኢኺ ወዲ ክሃቡና ክትብል እዮ
5: ክሳብ ኩንዶ ኣይተብ ዝሓለ ይባ
4: ኦሆይ ኣብ ማእኸል ዓድና ከም ጓል መጠን ሰብኣይ ምሉእ ካብንባዕኺ እንታይ ደሊ ክዳ
5: ሰማይ ምስቃል ንብሩ ዘምህረት
4: ግዳ ወረክበኪ ነቲ ወዲ ቀሺ ሳውን ዘሪፍዎ ዶ ሰሚዐኺ
5: ሰሚዐ ዓድና ከዓ ሰኒፉ
4: እንታይ ዘይገበሩ ኢኺ
5: ኣድቢ መሓመድ ፋጭ ውስቲ ይወጣ
4: ንሳውን
5: ዎ እንታይ ደለወይ
4: እፍትሓላ እዛ ጉዳይ
5: ኣታይ ትጃጁ ሰብኣይ ደይኩምካ
4: ኣይ ትጃጁ ኩሉ ሰብ ባበበዛ መዓንታ ክዛረበኒ

0: ባይንታይ ድ
1: ጎብዝና
0: ኣይተዳም ዘምህራት
1: እንታይ መፅእ ንዘይ ሃድድ
0: ኣታታይ ወሪድካ
1: ሰሪ መዓንጣ
0: ብላሽ ኢኻ ዘምህራት
1: ኣይ በሊ ድሓን እንተንዓኹምሞ ኣኸኣሎ ሃብኪ እንተንዓይ ሞ ሰሪ ምጉጓመይ እዛ መዓንጣ ሒዘሲ ኣብዛ ገዛይ ትሕሽል ሰሪ ፍርሕ ብሩኽ መዓልቲ ዓይኖም ብሩኽ መዓልቲ ኣቦ ኸኸሪ ዋድዛ ግራ ስሕው ኢላ ከም ዘላ ቅኒ ኢልኩም ዓተር ግበርዋ እቲ ግራቶም ፀሓይ ኣይተጠፍጢፉስ ንዓይ ከዓ ብዘረባ ክትጠፍጠፈኒ ወይ ዓይኖ
2: ኣስጎኖ ሓያለ ግዜ ቤት ከተመላሊሶሞ ይረኸብኩኹ
3: ገሸቐኒ
2: ናይ ድሓን
3: ናይ ድሓን ሓትና የላት ንብዝባን ዓድሞ ክርአየለ ኸይደቐኒ
2: ግር
3: ኣይሕዩ እንድዩ ኣያበርሀ ነጊርኒ ወዱ ዘጎደለየ ክሎ ምስ በለኒስ ኣይዕረፍኩካ
2: እወደለየ ክነረ
4: ብዕት ኢልና ምእንቲ ክንዕድልሲ ንቤት ክክመፀ
3: ሕይ ፈፂምካ ዘይንገር ድ ኮይኑ
2: ዳሓን ድሓን ድሓን ኣይትሃወኺ ኣይትትሃወኺ
3: ድሓን ዲኻ
2: ሓንቲ ትኻ ቅሰኒ ይደብለክ ኣለኹ
3: ተቐሊኻ መቕናእ
2: ንምንታይ ኢኺ
3: እንታ ክብለኒ ክብል
2: ትሰምዐኒ ኣለኽ ንዲኺ ቤትክ ክመፀኪ ክዕለክ የ ደብለክ ኣለኹ
3: ኣራይበ
2: ስምዕኒዶ ደንቅነ ክትገሽ ዲኽ
3: ሓሳብ ስ የብለይ
2: ግረ እሞድሓን ቤትክ ምስ መፃ ኹን ኣለና ከይደ
3: ማዓልቲ ተሓሚስካ ምቕና እዩ እንታይ ክብለኒ እንተተወሲኽዎ ዳ ኣይ ረኺብክታ ኸዓ

0: ናይ ሳውን ገዲፍ ክልተ ዛረባ ሓንቲ መዓልቲ ክንገጥሞ ዘይንኸ
1: ታይና በልና
0: ክንቀትሎ ተዘየለካ ኢድ ብኢድ ንገጥሞ
1: ሳንዲ ከይ ዝቕፅል ኣዝያ ከይትምላ ሳንዲ ኣይተዓ ክንንስክንጥዕናካ ፅና ነዊሕ ጌርክ
0: ኣትን ሳንደይ ካብዚ ምሕረት ዘፍሊ እንታይ እዩ ዘለክን
1: ዋ ዝሕሸኒ ፈሊጠ ጓሊ ዝሕሸኒ ፈሊጥ ትኮ ዝሕሸ ፈሊጥ እዩ ከም ዝገብር ሳንደይ ዋ በጂ ከይለክና ዓይድሕር ሕጂ ብኣስ ወዲ ብኣስ ክክ ትፅዋዕለ ሳንዋበጃይመሳንይ ብኣስ ወዲ ብኣስ ክፅዋዕለ
0: ትክንዲ ትፈርሐ
1: ረፋኒ ድረፋኒ ኣብዛ

0: ሓደ ምስ ፊት በለ ዚአ ስማዓስከ ሽማሓወ ድላይ ክዛረበካ ትውርድ ኢኻ
1: ድላይ ክበል
0: ብኣምሆ ኣቦይ እናተዛረበካ ከሎ ብዛዕባ ዓይኖም ምንታይ ኢኻ ሓቂ ዘይትነግሩ ንዓይኖም ቃሕ ከም ትብለካ ትነግሮ
1: ባዕለይ ንባዕለየ ክነግሮ
0: ባዕላይ ክነግረኒ ንበል እስኪ ዓይኖም ስ ወለዳ ትረና ዲኣ ተሓፂ ክርን ተበለት ወሳደ ረኺባስ እንታይ ክትብል ኢኻ
1: ኣንተ ከመይዳኣፍ ክክላባት ሽኑሉ ኣንተ ጥዑይ ሓሳብ የብልክኒ
0: ሓቀ እየ ኣጥቂቕካ ሓሰብ ኣይ ጥዑይ ሕሙም ከይኮንካዶ ግዳ ክውስድለ
1: እንታይ ዘይገበርክ እየ
0: ትገብሮ ድኣ ንባዕለ

0: ና ደንቀስ ጌርካ ተረድኦ
1: ኣስገባድያ ተኽሉ ንሾ
0: ዝብሎ ናባይ ግደፎ ንዓይ ምልከ
1: በሊ ትታወኺ ትብልዮም ንወይ ሓይ ክኾነኒ
0: ከከምዚኣ ጌርካ እንተተፀናኒዒካሲ ትዕወት ግዲ ትኸውን
1: ሰይ እጃ ክቕልድል ከፍተለካ
0: ዓይኖም ተላዓላ ድኣ ክብላዓልካ ድ
1: ተኸፈላኸ
0: እዋይ ቡ ኣነ ንስኻ ነይረ እንተዝኾን ሲ
1: ናይ መጃ ክቕሊ ንፅለይ እንታታይ ዘቕላ
2: ካብ ዶንገየሲ ንክዶም ኣብ ከድናክትክረኹ ሓይሽ
3: ኣልዚብና ንንገሮ ብላዕለቱ ኮንካ እውን ምልክት ሕርቃንካ ከይተርእዩ ሓደረኻ ክሳብ ሓሳብ ልብና ዝሰምረልና ራይ
2: ኣቐዲምና ተራሪእና ኣሎ
4: ይና ባኸይና ትበጊስና ፀኒሕና ምስ ደንጎኸና ዳ
5: ናይ ድሓን ዶኹም ዳ ደልኹምኒ ድሓን ዶኹም
3: እንተበርሀ ድሓን ኢና ንሄልካ ወዲ ሰብ ክፋቐር ክሳነ ኩታ ሓቃቆፍ ንብሩ እንድዩ
5: እወ
3: ንሄልካ ወዲ ዘጎ ከዓ ልዑት መስል ጓል ሰብ ረኺቡ እሞ ፅባሕ ምሳና ወረድ በርዓ ክትኸይድ ተሰኒየና
2: እወ ከምኡ ኢና ደሊና
5: ኣይ ኣይ ኣብ ሎሚ ተበፂሑ ዳ ኣነ ተደልየ እዚ ኩሉ በርሀ ገባሪ እከይ እንዳተባሃልኩ ብዓዲ ሕመነረስ ከመይዳ ኣብ ሎሚ ተበፂሑ ተደልየ ዳ
3: በርሀ ደለይቲ ኸ ዓዱ ዘይኮኑ ወዲ ዘጎ እዩ ሒ ድማ ንዓዲ ግደፎ
5: እንታይ መዓት እዩ እንታ
2: በርሀ ማዓት የብልና ትኸይድ ድኻይ ትኸይድን መልሲ ነገርና ኢና ንደካር
5: ድሓን እሞ ንማእሲ ኸ
2: ንፅባሕ
5: ንፅባሕ ንፅባሕ
2: እወ ምክንያቱ እቲ ዓደ ርሑቕ ስለ ዝኾነ መንገዲ ክልተ መዓልቲ እዩ ፅባሕ ከዓ ንብገስ ኣለና
5: እሞ ፅባሕ ዳ ኣብ ኣፉን ዕርበትን መርዓ ዝኣክልሲ ሕጂ ንገር
3: እንታ በለ ልዕለኻ ንዓና ይሕሚምና ዘሎ ወዮ ዝልወስ ዝስንከት ንዝክር ኢሉ እዩ ገይርዎ ሕጂ ንመርዓ ምዃኑ ኢና ንፈልጥ ዘለና
5: ድሓን ድሓን በል እስኪ መዓልትና ይግበሮ ምርኹ መዓልቲ ይግበሮ
3: ድሓንሚን በበረ ለበኻ እናተበጊስና ነርና
5: ወ
3: ሕጂ ዝሕገዝ ኣሎ ሞ ምሳና ኹንኳ ክትዓይ
2: ወ ዝሕገዝ ኣለና እሞ ሕግዝ ሕግዝ ክተብለና
5: ኣብዚ
2: ወ
5: ይ ኣነ ኸ ኣባ ክዳሎ ዳሎ ኣባ ክዳውንተይ ገለ ክቀራርብ ከዓኒ ክዳሎ ከ ኣነ
3: ድሓንሕራይሕራይሕራይድንጉን
5: እያ ሕራይ በርሀ ይልመን እምበር ኣይልምንን እየ ባህ ኣይበሎም ዓዲ ከዓ ክዳውንተይ ቀይረ ኣፃዕድየ ኣብቲ ናይ ክቡራት ቦታ ኣብቲ መርዓ ኮፍ ኢለ ክውዕል እየ ቅድሚት

0: አንተ ገድሽ ታሎ ጎብሮ ዘይገበርና እዩ
1: ዋይ ኩሉ ሙሉ እዩ በዓሹ ማይ ምስ መፁተን ቢሑ ኣስግርቦም ክንብላ
0: ድንቄ ራይ ድሓ ንገብሮ ንብሎም የብሳጋ

0: ንዓድግ ደፊ እዩ ናይ ወዲ ዘጎግ ነሪ
1: ከምኡ እዩ ዝበሃል በሊ ዘንጋ ኸ ንቤት ምፅና ሓራ
2: ዘጓሉ
3: ሎ ጊዜ መፅ እሞ ድማስ ትወዱ ዘጎ ከ ሓያሉ ድኣኻ መፅእናዳርስዮምና ዓዲ ምልእቲ ናባይ ከምትመፅእ ዳ መዓስጠፊእኒ

0: ዓይኖም ትበሃል ጎርዞ ተቐፊዳ ብ ትሕተይ ክትኣት ኣለዎ
1: ሓቀም ጎይታይ እዛ ሓቁ እኳ መቐሰለ
0: ዘርዉ ብዛዕባ ሓዉካ ገዲፍካ ብዛዕባ ናይ ዓይኖም ምቕያድ ሕዞ
1: እሞ ጎይታ

0: መደብና ትራን ኣብ ሰሙኑ እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብዪ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቅብኣቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ እዚ ዝነጥፍ ዘሎ ቅብኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፂእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር

0: ንባህላዊ ኣልባሳት ሽልማትን ኣብ ብሔረ ትግርኛ ዝድስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
1: ዛት የላ ምስተዓደገ ተረሲዕ ደገ
0: ተኸታተሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና
2: በሉ ብሩኽ መዓልቲ ምሕረት ኣውርደሉ ደቂሽ ዝመስል ሕጂ ሲ ፈጣሪ ምስ ኹን ብግማ ይሕለፈሉ እንታይ ምክንብል ኢልና ዳ ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታት እውን ካብ መደባትናትና ንሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም 8 ሓሰ ልክዕ ሰዓት 2 ፍርዓን ድሕሪ ቀትሪ ድግማ ሓሙስ 13 ሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

0: ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከቡ ኩልኹም ደቀይ ከመይ ኣለኹም ኩልኹም ስድራ ቤታት እምበኣር ልክ ኣብታ ሰዓትና ሕጂ ከዓ መደብና መደብ ባህለዊ ቆልዑ ሒዝና ከተፍ ኢልና ኣለና። በብዓይነቱ ንዓኹም ዕግብ ንብሎ ከዓኒ ቀሪብና መፂና ኣለና። መጀመርያ ብሓንቲ ሙዚቃ ክጅምረሉ
1: 12 እንቋቑሖ ድሕር እቲ ካላ 12 ጋይሽ ነታ መኣዲ ንድሕር ከቢቦማ ከክንደይ እንቋቑሖ ከክንደይ ዓፅሚ በፅሖም ሞ ሓሓንቲ ብሽ ሓንቲ እንቋቑሖ ሓንቲ ከዓ ዓፅሚ ሓቀ ሕረ ሽዑ መኣዲ ብሽ ይቕርብ ሽዑ ቲ ጋሻ ንዓይ ንዕዛ ጓለ ወይ ከዓ ንሕዚ ወደይ ድሕር ኢለኩም ኣብቲ ጥቑኸትኩም ትበልዑ ዲኹም ከምዝገርብ ኣይትበልዑ ዲኹም ሽዓቀ ኣብ ሸናኽኩም እንዲኹም ትበልዑ ንሸናኽኩም ኣጣቕዕሉ በል ንሸናኽኩም ሕ ትፋዓት ስለ ዝኾንኩም ንሸናኽኩም ኣጣቕዕሉ ሽዑኡ እቲ ጋሻ ሕጎስ ምሽ እቲ ጓሻ ሕጎስ እንቋቑሖ ብዓባያ ሃህመብል ሃህብል ሃህብል ሃህብል ነዛ እንቋቑሖ ኣኾልስ ኮንስኩም ዶ ሓይኹ ሕጂ ሓይኹ ንሓይኽ ስከ ከመይ ሞ ጥዑም ደናይ ማማ ጥዑም እዩ ሸዓቀ ዳሕራይ ከዓ እቲ ሓደ ጋሻ ከዓ ሕጎስ ምሽ ዓፅምልዕል ኣቢሉ ከዚኣ መበር ከዚኣ ብወሪትኩም ኣቐብል ንብላዓፅ ከመይ ጥዑም ዶ ሓራ ሕጂ እንታይ ክነግረኩም ደለ መሲሉኩም ደርሆ ንዝግንን ንፋኒኖን ጥራይ ኮነ እንቋቑሖ ኣጠቅም መን ፕሮፌሰር ድኸውኒ ፕሮፌሰር ዶክተር ዋ ፕሮፌሰር ዶክተር ድኸውን ካልኦት ካ ኢንጂነር ክኾኑ ከዓ ኣለኹም ዶ ሕራይ ሽዑኡ ኸም ምስኮንኩ ክነግረኩም ነቲ እንቋቑሖ ኣብ መድሃኒት ይኣቱ ኣብ መድሃኒት ክትእትዎ ኢኹም።

ሻምቦ ምሕፀብ ርእሲ ከምዝመግበሩ ሻምቦ ነብስኹም ትሕፀቡን ከም ሓገ ሻምቦ መትሓፀቦ ኣብ ሻምቦ ምሕፀብ ነብሲ ክኸውን እዩ። ካልእ ከዓ ናብ ምንታይ ይኸውን መሲሉኩም? እንድሕር ዓብ ካምፓኒ ናይ ባስታ ስፓጌትን ማኮረንን ክትገብሩ ይኹም ዝዓገ ኣጣውዕሉሞ ነቲ ካምፓኒ ክመፅ ይጀም ኣጣውዕሉሞ ሽዑኡ ነቲ ቋቁሖ ኣብድትዎ ኣብ ስፓጌቲ ስዑታ ማሽን ስርሕ ስርሕ መሰበለቶ ኣብ ገዛና ምስ መፅእ ፅቡቅ መሰኸቸለ ፓስታ ስፓጌቲ ዝመቱ መልዕል እዩ ኢዘልዕሉ ሕጂ ንጠቕልል ስፓጌቲ ሞ ንጠቕልል ንኮልሰስ ጥዑምዶ ኩሉ እዚ ክትገብርዎ ዲኹም እንቋቁሑ ንምላዕ ጥራይ ይኮነ ንመድሃኒት ይኸውን ንሻምቦ ይኸውን ንዲኤምከ ይኸውን ሕጂ ቃቃዊ ደርሆ ክደርፍ እንዲ ሓንቲ ደርፊ ንኣብነት ሓንቲ ቋቁሑ ንድሕር ወሊዳ ከመይ ትበሉ ይመስለኩም? ከምያ ትብል ከምዚ ክበር ከምዚ ክበሩ መክሉ ተቐሪብኩም ኣለኹም ተቐሪብኩም ሓደ ክልተ ስተርሰ ብሓንታ ሓደ ክልተ ስተርሰ ተዓተኸ ሓደ ክልተ ስተርሰ ሓደ ክልተ ስተርሰ ማንታ ከዓ ትወልድ እኳ እንቋቁሑ ሪኢኹም ትወልድ ማንታ እንቋቁሑ እንድሕር ማንታ ወሊዳ ከዓ ሕጉስ እንዳ ትብል ክልተ ግዜ ፓቅማቅ ትብል ቆፅረልኩም ይሕራይ ተቐሪብኩም ከምዚ ግበሩ ሓደ ክልተ ሰለሰ ዋ ደቂሱ ማለትኩም ከምዚ ክንገለ ይኹም እሙ ደቂሶም ተቐረቡ ሓደ ክልተ ሰለሰ ተቐረቡ ሕራይ

ነበረ ያ ነበረ ኣብ ሓደ ስድራ ሓደ ንፉዕ ተምሃራይ ምእዙዝ ብስድርኡ ይነብር ነበረ። እቲ ተምሃራይ ንግሆ ተሲኡ ዓራቱ የንጽፎ ኣፉ ይጉጽጉጽ እሞ ቁርሱ ይበልዕ ነበረ። ድሕሪ ቁርሲ ኣፉ ብኮልጌትን ብራሽን ብግቡእ ይሓጽቦ ነበረ። ንኣሽቲ ኣሕዋቱ ናይቲ ንፉዕ ተምሃራይ ዓብዪ ሓዎም ዝገበሮ እናገበሩ ይዓብዩ ነበሩ። ኣቦን ኣደን እቶም ቆልዑ ወትሩ ሕጉሳት እዮም ዝነበሩ። ኣቦ ካብ ገዛ ወፊሩ ንምሉእ ስድራ ዘብልዕ ዘስቲ ዘኽድንን ኰታ ነታ ገዛ ዘድልያ ናውቲ ብዘይገለ ይቕርበሎም ነበረ። ኣደ ድማ ንዝመጸ ኣስቤዛ ብግቡእ እናማቓርሐት እናካወነት ንምሉእ ስድራ ተከፋፍሎ ነበረት። እታ ስድራ ምዕርግትን ብጎረባብቲ ወትሩ እትነኣድ ለባም ስድራ ቤት እያ ዝነበረት። እታ ስድራ ካብ ዘለዋ ንጽጉማት ትሕግዝ፣ ንርኹባት ተተባብዕ፣ ናይ እንዳማታ ጭንን ዘይትብል እርምቲ ስድራ ቤት እያ ዝነበረት። ኩሉ ነታ ስድራ ዝፈልጣ ሰብ በታ ስድራ ክሕበንን ብኣኣ ክዕልልን ከም ኣብነት ክጠቅስን ይውዕል ነበረ። እቲ ምእዙዝ ተምሃራይ ንሕዋቱ ልክዕ ከምኡ ንክኾኑ ለይቲ ምስ መዓልቲ ይምዕዶም ነበረ። እቶም ወድን ጓልን ይሕዋቱ ልክዕ ከምኡ ማለት ከም በኹሪ ይሓዎም ምእዙዛት ክኾኑ ብልቢ ይህንጠዩ ነበሩ። ኩሎም ቈልዑ እታ ስድራ ቤት ብመምሃራኖም ምኡዳት፣ ብጎረባብቶም ምሩቓት፣ ብመቕርቦም ምሩቓት እዮም ዝነበሩ። ኩሎም ኣብ ከባቢኦም ዘለዉ ጎረባብቲ ደቆም ምሶም ምእዙዛት ቈልዑ ክተዓራረኹ ወትሩ ይህንጠዩን ንደቆም የተባብዕዎም ነበሩ። ገለ ስድራ ቤት እቶም ምእዙዛት ቈልዑ ናብ ገዝኦም መጺኦም ምስ ደቆም ክጻወቱ ወትሩ ይዕድምዎም ነበሩ። እቶም ምእዙዛት ቈልዑ ንስድራና ከነፍቅድ እሞ ክንመጸኩም ኢና እናበሉ ንዝሓተቶም ሰብ ይምልስሉ ነበሩ። ፍትዋት ቈልዑ፣ ፍትዋት ደቀይ፣ ካብዚኣ እንታይ ንምሃር? መንፈዓት፣ ምእዙዝነት፣ ብሉጽነት፣ ትሕትና፣ ተወፋይነት፣ ምቕሉልነት፣ ለውሃት፣ ምትሕግጋዝ። ናብ ዝኾነ ቦታ ክትከይድ ከለኻ ከዓ ንስድራኻ ከየፍ ቀጥካ ከምዘይክየድ ካብዛ ስድራ እዚኣ ክንምሃር ንኽእል።

0: ሙሉእ ሽምክ መን መጀመርያ?
1: ሙሉእ ስመይ ዶክተር ኣርሴማ ሃይለ ኣበሃል ኣመሓዳሪት ከተማ ኣፍዓበት።
0: ኣመሓዳሪት ከተማ ኣፍዓበት ዶክተር ኢኸ ከዓ? ኣፍዓበት ብሓንቲ ንፍዕቲ ዶክተር ትመሓደራላ ማለት እንድዩ? ዝኾነ ሕንቅል ሕንቅሊተ ገለ ለክ መኽፈት ሸውሃት ትኸውን እንታይ ኣለክ?
1: ሕንቅል ሕንቅሊተይ
0: ሰናብ ሰናብተይ
1: ቀያሔ ግን ሓዊ ኮንኩን ማይ ኣለኒ ግን ቀላይ ኣይኮንኩን ከባቤ ግን ከዓ ዓለም ኣይኮንኩን።
0: ቆቆ ኣይኮነትን ተደረር ይብል
1: ኮሚደረ
0: ከመይ ማለት ደስከ ገለፅ እያ
1: ኮሚደረ ሕብራ ቀይሕ ግን ሓዊ ኮነትን ማይ ኣለዋ ግን ከዓ ቀላይ ኣይኮነትን ከባብያ ግን ከዓ ዓለም ኣይኮነትን።
0: ብራዎ እዛ ጓሊ ትገምና
1: ሕንቅል ሕንቅሊተይ
0: ሰናብ ሰናብተይ
1: ክትኣቱ ከላ ፀጊባ ትኣቱ ትወፅእ ከላ ከዓ ጠሚያ ትወፅእ
0: ኣንጭዋ ኣይኮነትን ተደረሪ
1: ጅርባ
0: ጅርባ ጅርባ ብኸመይ እዩ ኣብ ምንታይ ይስቀል?
1: ኣብ ኣድጊ
0: ኣብ ኣድጊ ይስቀል። ሕጂ ስከ ነገር እያ ከመይ ማለት ከ
1: ከም ማለት ይሲ ምክንያቱ ጅርባ ንገዛና ከነእትዎ ከለና ወይ ከዓ ናብ ዝኾነ ቦታ ክንወስዳ ከለና ማይ መሊና ኢና ንወስዳ። ናብቲ ዝነበርናዮ ቦታ ክንመልሰ ከለና ግን እቲ ማይ ስለንቀድሖ ማይ የብላ። ስለዚ ጠሚያ ትወፅ።
0: ብራዎ እዛ ጓለ ንፍዕቲ ብራዎ ብራዎ ብራዎ። ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ መበል 50 ዓመት ክበዓል እዩ። ኣብ ቁፅሪ ክልተ ስርዓተ መስኖ ራእያ ሓዚ ስርዓተ መስኖ። ኣብ ቁፅሪ ሰለስተ ሓወልቲ ታንክታት ኣባፅዕ ዘለዋ ሓዚ። ኣብ ቁፅሪ ኣርባዕተ መቃብር ሓርበኛታት ኣብ ሻምቡቆ ማለት እዩ። ኣብ ቁፅሪ ሓሙሽተ መጓዓዝያ ኣግማል ከዓ መጓዓዝያና እየ ሄራይ። ኣብ ቁፅሪ ሽዱሽተ ሪፈረንደም ሪፈረንደም ክምረፅ ከሎ ማለት እዩ ኤርትራ ዶ ትደልዩ ካልእ። ቁፅሪ ሸውዓተ ናይ ፀባ ከብቲ እነዋለ እዚአን ናይ ፀባ ከብቲ ርኢኽየን። ኣብ ቁፅሪ ሸሞንተ ተጋደልቲ ኣለዋ ደብሪ እስኺ ሒዝከለኺ 20 ሰከንድ ለክ መረፂ ቁፅሪ ኣይነይቲ ሸሞንተ ሸሞንተ ሕራይ ቁፅሪ ሸሞንተ ምስ መፀት ክትመልሲ ኸ ቃዕ ኢላ ክትመፅያ እንታይ ነራ
1: ተጋደልቲ
0: ተጋደልቲ ነራ ትኸውን ትኽእል እያ። እንታይ ነራ ኣይፈለጥኩን ትምልለኺ ዶቶረ ዶክተር ከዓኒ ትኸውን ከዓ ትኽእል እያ ተጋደልቲ። ብድሕሪ እቲ ክመፅእ ክደለኺ ተጋደልቲ ተነራ 20 ኣለኪ ነጥብታት 20 ነጥቢ ረኺብ ክለኽ ማለት እዩ። ሽዱሽተ ተመሊስ ክሱሳ ክኾነልክ ተቃጭላ ተጋደልቲ ፈሊጥክያ። ብጣዕሚ ንፍዕቲ ፈሊጥክያ። ሕራይ ቀፅሊ
1: ቁፅሪ ሓደ
0: ሓደ ቁፅሪ ሓደ ቁፅሪ ሓደ እንታይ ነበረት
1: ቤት ትምህርቲ ሰውራ
0: ቤት ትምህርቲ ሰውራ። ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ኣበይ እዩ ነይሩ ቀደም? ኣብ ሳሕል ኣብ ሳሕል ነይሩ ዜሮ ድበሃል ክትፈልጥዎ ምእንቲ ቤት ትምህርቲ ሰውራ ኣብ ዜሮ ኣብ ሳሕል ነይሩ። እዛ ጓለይ ተደኣ ነይረ ከዓ 20 ነይሩኪ 20 ተደሚርና ኣሉ 40 ኮነልኪ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ከይትርስዒ ኣበይ ከም ዝነበረ ኣብ ሳሕል ኣብ ዜሮ ትበሃል ቦታ። ሕራይ ቀፅሊ ቁፅሪ ዋይ ኣካይዳ ሕራይ
1: ስርዓተ መስኖ ስርዓተ መስኖ
0: ስርዓተ መስኖ ሕራይ ስርዓተ መስኖ ተነረ ከማ ድያ እንዲዒ ተወዳደሩ ከዓ ምሳና ምሳና ተወዳደሩ ዶቶረ ትርእዋ ኣለኹም ሓያልያ ትመስል ደላ ተወዳደሩ ምሳና ን ስርዓተ መስኖ ሕረ ስርዓተ መስኖ ሓዚ እንደገና
1: ቁፅሪ ሸውዓተ
0: ቁፅሪ ሸውዓተ ቁፅሪ ሸውዓተ ኢላላ እንታይ ነራ
1: ናይ ፀባ ከብቲ
0: ናይ ፀባ ከብቲ ናብኡ ክትርኢ ናይ ፀባ ከብቲ ናይ ፀባ ከብቲ ናይ ፀባ ከብቲ ተነራ መሊስክያ ኣለኹ እንትዒ ኣነይፈለጥኩን ተነራ ክትቃጨልያ ናይ ፀባ ከብቲ ተነራ ክንሪኣ ኢና። ናይ ፀባ ከብቲ ናይ ፀባ ከብቲ ልክዕ ሕጂ ሳዕቢ ኣለክ ገና ክልተ ኣለክ ብሕጂ ሽዱሽተ ኢልክለኸ ሽዱሽተ ኢላ ኣላ ሓዚ ንስኻትኩም ከዓ ተወዳደሩ ምሳና ታያ ነራ ሽዱሽተ
1: ሓወልቲ ታንክታት
0: ሓወልቲ ታንክታት ሓወልቲ ታንክታት ሕሰብ ኣይኮነትን ኣጆኸዩ ካዕ ኣብለኺ ከደት ከላ ኣጆኸዩ ሓወልቲ ታንክታት ኣይኮነትን ተቐፂላ ተቐፂላ እንታይ ኣነ ራስከ ሪፈረንደም ድሕሪ ናፅነት እዚ ምርጫ ነይሩ ኣብ 93 ድሓን ሓንቲ መወዳእታ ተሪፋት ክላ ግን ፅቡቅ መፅ ክለኸ ናይ መወዳእታ 5-3-4 ኣለኪ 5-3-4 መረፂ ደስ ዝበለኪ ሓሲብኪ ናይ መወዳእታ ምስ መረፀት ምሳና ክትወዳደሩ ኢኹም ጆኺ 5-3-4 ሓሙሽተ እንታይ ነራ
1: መጓዓዝያ
0: መጓዓዝያ እቶም መጓዓዝያ ማኸይን ድዮም እንታይ ደኣ
1: ኣግማል
0: ደ ክርአና ድሕሪ መጓዓዝያ እንታይ ክንደ ሓምሳለክ ማለት ይሽዑ ዋ ብጣዕሚ ንፍዕቲ ዶቶረ ተምፂ ክያ መጓዓዝያ ሓምሳ መጓዓዝያ ገመል ሕጂ እንታይ እዩ ኣብ ሰውራ ኣበርክቱኡ ነይሩ ዓብ እንታይ ና እዩ ሕጂ ግደሎ ገመል ኣርማና ኣርማና ኮይኑ ኣበይ ኣበይ ይርከብ ንኣብነት ክላ ከብ ድራኽዮ ኣብዚኣ ኣላ ዶ ኣብ ቲቪ ኤራሓቀ ኣላ ካልእ ከ ኣበየላ ክትብል ከለካ ሽዑ ነፋሪቱ ትከይድ ከለካ ሽዑ እንታይ እዮም ዝሓትኻ ኣብቲ ኣየርፖርት ካልእ ኸ ጀካ ታሴራ ፓስፖርት ትርስዕ እያ ፓስፖርት ድሕረ ይብልካ ናብ ዝኾነ ዓዲ ትኸይድኒ ሓራይ ኣብታ ገመልካ ኣሎ ሓራይ ዶ ብራቦ ዘጎለ

0: ሃራይ እንኳዕ ድሓን መጻእ ክዛ ጓል
1: እንኳዕ ድሓን
0: ፀናሕኩም መደባሃለ ቆልዑ ትፈትያ ዶ ኳዕ ፈተኽያ ንሕና ከዓ ስለንፈትወኪ ፀዊዕናኪ ሕጂ ሙሉእ ሽምኪ
1: ኣነ ዶክተር ሪም ሳሙኤል ይበሃል ዞባ ደባ ቕሕ ይበሃል
0: እንታይ ይኽቡ
1: ይሰርሕ
0: ኣማሕዳሪት ኣማሕዳሪት
1: ዞባ ደባ ቕሕ ይበሃል
0: ማዓሳ ዳ ክሰድልና ኢኸ ማለት እዩ ዓሳ ትፈቱ ኢኸዓቀ ፀቡቕ ኣብ ዳዕሮ ኣውለሲ ኢኻ ክትመሃሪ ክንደይ ክፍሊ ሓምሻይ ንፍዕቲ ደኸ መበል ክንደይ ወፂኸ ሻብዒት ብራወዛ ጓለ ሕጂ ኣብዚ ከሪአ ክንደ ትፈልጥ እያ ንክዚኣ ናይ ሃለው ቆልዑ ግን ቅድሚኡ ሲ እንታይ ኣለክ ዕንቅል ሕንቅሊተይ ወይ ገለ
1: ሰናብ
0: ሰናዊት
1: ኣጋር ዘይብላ ሽሕ እያ ዕንታ
0: ኣጋር ደብላ ሽሕ እንታ ኣጋር ደብላ እዚ ድ ተደረሪ ተደረሪ መልስ እያ
1: እንጀራ
0: ኣጋር የብላን ብዙሕ ዩ ብዓይኒ ሓቅኸ ርስዕ ካልይቲ ላ ትክደ
1: ሕርስ ውዒላ ፀብሪ ዘይፅያ
0: ሕርስ ውዒላ ሳኒ ወፅያቕ በእሳኒ እንታይ መርፌ ኣላ ሓቂ ክብራዊ ክብራዊ ሕጂ ክንጀመር ኢና ራይ ራይ በለ ክንጀመር ኢና ሕጂ ተቐራይ ራእያ ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ራይ ቤት ትምህርቲ ሰውራ ኣብ ቁፅሪ ሓደ ሓዚያ ኣብ ቁፅሪ ክልተ ስርዓተ መስኖ እዚ ኮርፖሬሽን ጥሪትን ዘራእትን ደበልዎ ቁፅሪ ሰለስተ ሓወልቲ ታንክታት ኣባፅዕ ዝርከብ

0: ባይ በዓል ጃጓር እየን ኣብ ቁጥሪ ኣርባዕተ መቃብር ሓርበኛታት ሓዚ ኣርባዕተ ኣብ ቁጥሪ ሓሙሽተ መጓዓዝያ ኣግማል እንድን ግን መጓዓዝያ ቃዕ ኣብ ርእስኹ ኣብ ቁጥሪ ሽዱሽተ ሪፈረንደም ድሕሪ ናፅነት ብሪፈረንደም ኤርትራ ነዛ ባንዴራ ንበልቢላታ ዛጓለ ኣራይ ኣብ ቁጥሪ ሸውዓተ ረአ ናይ ፀባ ከብቲ ራይ ኣብ ቁፅሪ ሸሞንተ ተጋደልቲ ሕስክያ ኣሎ ኣብ ርእስ ኣሎ ደረም መረፂ ቁፅሪ ሕጂ ሸሞንተ ኣብ ዝግበር እያ ንቅድሚቲ ክትገብር እያ ሸሞንተ ከይ ትሕወሰና ሸሞንተ እንታይ ነይራ
1: ተጋደልቲ
0: ድኦም ቅድም ነይሮም ዋርሳይ ዳሕራዮም ዋርሳይ ወሪሶም ምውራስ ኳ እዩ ኣራይስከ ተጋደልተ ነይራ መስለኒ ከማዲ ሓቀ ክትከውን ትኽእል እያ ተኣማሚን እያ ወረሳሳስከ ተጋደልቲ እያ ነ ተጋደልቲ ብራዎ ዛጓለ ብቁፅሪ ሸሞንተ ኣትዩ ከለኸ ሸጥ ብለካ እንደገና ሕጂ ሓንቲ ሰዲ ሓደ እንታይ ነይራ ኣብ ቁፅሪ ሓደ ምስ መፀት ትመልሲ እንታይ ነራ
1: ቤት ትምህርቲ ሰውራ
0: ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ኣበይ ድርከብ ቤት ትምህርቲ ሰውራ ቀደም ሳሳሕኣብ ሳሕል ዜሮሮሮ ኣብ ዜሮ ዜሮ እዩ ድበሃል ስክ ዝፈልጥየኒ ክዛጓለይ ፈልጥያ ሕጂ ቤት ትምህርቲ ሰውራ ቀደም ተምሃሮ ቤት ትምህርቲ ሰውራ ኣብ ሳሕል ኣብ ዜሮ ነይሮም ራይ ቤት ትምህርቲ ሰውራ ራየ ሓምሳ ዓመት ከዓ ክብዕል እዩ በዓል ናይ ቤት ትምህርቲ ሰውራ ሃራይ ቀፅሊ ሕጂ ከ እንደገና ቀፅሊ ሓሙሽተ ኢል ከለካ ሓሙሽተ
1: ተጋደልቲ
0: ሓሙሽተ ዝኸው
1: መጓዓዝያ
0: ናይ መን ነረ እንታ ንመጓዓዝያ
1: ኣግማል
0: ድ መን ዝውረን ነይሩ መን ውጥጠ ነይሩ ቀደም መን ውጥጠ ነይሩ
1: ደቂ ሰባትን
0: ተጋደልትን ብራዎ ፅቡቅ ይክዘለኽ ደቂ ሰባት እዮም ጎቶም ገባር ክኾኑ ክእሉ ተጋደልቲ ክኾኑ ክእሉ ደቂ ሰባት ኣብ ኮማ ደቂ ሰባት ነውለ ብጣዕሚ ንፍዕቲ ዛጓለይ ደቂ ሰባት እዮም ፅቡቅ ኣለኽ ሓራይ ሰሓብ እንደከና ራብዒቲ ሳላሳ ነጥቢ ምፅ ክለኺ ሕጂ ስጋዕ ሕጂ ሱሳ ምራ ምፅኺ ሕጂ ራብዒቲ እንታያ ነራ ኣብ ሸውዓተ ቁፅሪ ሸውዓተ እንታይ ነራ ኣብ ቁፅሪ ሸውዓተ ቀልጥፍ እዩ ኣጆኸ እምቦ
1: ናይ ፀባ ከብቲ ናይ ፀባ ከብቲ
0: ናይ ፀባ ከብቲ ቦ እወይ ናይ ፀባ ከብቲ ብራወ ዛጓ ብጣዕሚ ርኢኺ ሕራይ ሰሓቢ ሕጂ ከ ሓንሸይቲ ቁፅሪ ሽዱሽተ ንገርካ ቁፅሪ ሕራይ ሽዱሽተ እየ ክስዕብ ክደላ ቁፅሪ ሽዱሽተ እንታይ ነራ ቀልጥፍ ቁፅሪ ሽዱሽተ ሪፈረንደም እንታይ ማለት ሪፈረንደም ዛጓለ
1: ድሕሪ ናፅነት ኤርትራ ዝወፀት ባንዴራ ኤርትራ ከተንበልብ
0: ምንቲ ከተንበልብ ሪፈረንደም ብራዎ ምክንያቱ ሱ ተጋደልቲ ባሓይ ቦምቦምቦም ኣቢሎም ሰውፅዎም ስኒ ስቅ ኢሎም ክሳይ ገበርኑ ንና ንፈትዋ ኢና ዓድና ምርፅ ሪፈረንደም ናፅነት ኮይና ሪፈረንደም ብጣዕሚ ንፍዕቲ ዘጓለ ሕጂ ናይ መወዳእታ ሓንቲ ላትክ ሓስቢ ክልተ ሰለስተ ኣርባዕተ ኣለክ ክልተ ሰለስተ ኣርባዕተ ኣለክ ሓንቲ ካብዘን ሰለስተ ሕሰብ ቅድ ናይ መወዳእታ ንሳ ተምፂኺ እያ ሙሉእ ንስኹም ከዓ ምሳኸ ሙሉእ ኣምፂኹም ዶ ከምኣ ቀሪብ ከለኹ ሙሉእ ከተምፅእ ሕራይ ምረፂ ክልተ ሰለስተ ኣርባዕተ ኣለክ ኣርባዕተ እንታይ ነራ መፅሓለ ጆኸ ኣጆኸ ኣጆኸ ፋኑስ ብርክሊሎ ፋኑስ ብርክሊሎ ካልአተን መቃብር ሓርበኛታት ፋኑስ ብርክሊሎ ትብል ናይ ሰማዕታት ደርፊ ላብሻሓቀ ናይ ተፎውነት ደርፊ ፈሊጥያ ከዓ ንዓይነት ዜማ ገይረ ፋኑስ ፍርቅሊ ቆብ ተቢልክያ ኢለ ሓጊዘክ ነይረ ግንታሓን ኣምፂኺ ሓምሳ ኣምፂ ክለኺ ኣረይ ሓምሳ ነጥብታት ኣምፂ ክለ ብራዕ ዛጓለ ንፈጥ

ከመይ ነበረ ዓጊብኩም ዶ? ናይ መወዳእታ ሰቂለይ ከይድን ሕጂ እውን ሓንቲ ሙዚቃ ሓንቲ ደርፊ ክጋብዝኩም እዮም ደቀይ ጀባእ ንዓኹም።

እንስሳታት ክውለዱ እንከለዉ ኣዝዩ ዝሕጉሰካ እንተኾነ ነቶም ኣብ ፅንተት ዝርከቡ እንስሳታት ነፍሲ ወከፍ ሓዳስ ህይወት ተስፋ ሒዛ እያ ትመጽእ። እዞም ሕጂ እንዕዘቦም እንስሳታት ኣብ ፅንተት ዝርከቡ ኮይኖም ኣብ ከባቢ ወዲ ሰብ እዮም ምንባሮም ጀሚሮም ዘለዉ። ቁሩብ ምስ ዓኸኹ ድማ ናብቲ መበቆሎም ዝኾነ በረኻ ክስደድ እዮም።

ኣብ ደሴት ናይ ማዳጋስካር እዚ እንኮ ነዞም ቀለቤታይ ዝጭርኦም ሊመር ዝተባህሉ ዓሌት ዘድሕን ማእከል ይርከብ። እዚኦም ንህበይ ዝመስሉ ኣብ ማዳጋስካር ዝርከቡ ምዕቡላት መጥበውቲ ኮይኖም በቲ ምጩው ትርኢቶምን ሽራጣት ጭርኦምን ድማዮም ዝያዳ ዝበሃጉ። እዞም ምስ ወዲ ሰብ ሕውስ ወይ ተመሓዛዊ ባህሪ ዘለዎም ዓሌት ብጉጅለ ተጠርኒፎም እዮም ዝነብሩ። ሕጂ ግን ብዝሒ ቁፅሮም እናም ቆልቆሎ እዩ ዝመፅእ ዘሎ። ምክንያቱ ኣግራብ ብብዝሒ ክቑረፁ ምስ ጀመሩን ብተወሳኺ ድማ እዞም ዓሌት ብዘይሕጋዊ መገዲ ከም እንስሳ ዘቤት ክሽየጡ ኣብ ዝጀመሩሉን ብተዓፃፃፊ ብዝሖማን ቆልቆለ። ኣብዚ ሕጂ እዋን ውሑዳት ኣሸሓት ሊመር ጥራሕዮም ኣብ በረኻ ዝርከቡ። ሎሚ መዓልቲ ግን ኣብዚ ማእከል ሓድሽ ተስፋ ተረኺቡሎ። ምክንያቱ ቅድሚ ውሑዳት ሰዓታት ሓዳስ ዝተወልደት ውላድ ናይ ሊመር ኣላ። እዚ ኦንዘ ዝተባህለ ናባይኦም እዛ ሓዳስ ውላድ ብምውላዳ ብሩህ ተስፋዩ ረኺቡ ዘሎ። ንሱ ከም ዝገልጾ ኣብዚ ማእከል ሓድሽ ውሉድ እንተ ደኣ ተወሊዱ ዳርጋ ኣውደ ዓመት እዩ፣ ኣዝዩ ሕጉስ መዓልቲ ድማ ይብል። ናይ ኦንዞ ሕልሚ ነዚ ሓድሽ ውሉድ ምስዞም ዘለዉ ጉጅለ ናብ በረኻ

ድሕሪ ክልተ ሰሙን ኣሳራ ኣብ ዕቤት ሰውነታ ርኡይ ለውጢ ኣምፀት ካብቲ ዝነበረቶ ብዕፅፊ ወሰኸት። ካብቶም ግጅለ ድማ ብብዝሒ ኣቓልቦ ጥርየት። ምኽንያቱ ልክዕ ከም ወዲ ሰብ እዞም ዓሌት ሓድሽ ዝተወልደ ውሉድ ኣዝዮም እዮም ዝፈትዉ። ንኣሳራ ፍቕሪ ብዝመልኦ ሰውነታ ብመልሓሶም ይሓፅዋ ኣለዉ። እዚ ድማ ነዞም ኣብ ፅንተት ዝርከቡ ዓሌት ምትእስሳ

0: ነዞም ብዘሕጋዊ ኣገባብ ክሽየጡ ዝተሓስቡ እሞ ዝድሓኑ ሊመር ምምጋብ ብዙሓልኪ ዝሓትት እዚ ናይ ድሕነት ማእከል ናይ ገዛእ ርእሱ ሕርሻ ይርከቦ
1: ኣማሪሳሰቱ ማኑሜሄቶኪ ሚስቻካቱ
0: ከም ነፍሲ ወከፍ ወላድ ዝገብሮ ድማ ኦንዞ ነዞም ዝናብዮም ዓሌት ጥዕና ዘለዎ ዓይነት ኣመጋግባዩ ብቐጻሊ ዝቕርበሎም ካሮቲ ኪኩምበር ሳላጣ ገለ ካብኦም ኮይኖም ፍሩታታት ድማ ካብዛ ናይዛ ከተማ ዕዳጋ የምፅኣሎም ሊመር 4 ዝተፈላለዩ ዓይነት ፍሩታታት ክምገቡ ዝኽእሉ ኮይኖም ማንጉስ ግን እቲ ብዝበለፀ ዝፈትዎ ዓይነት ፍሩታ እዩ ኣብ ሰሙን 35 ኪሎ ግራም ፍሩታ ክውድኡ ይኽእሉ
2: ምሰውተና ውን ማኪ
0: ኦንዞ ብቐጻሊ ካብዛ ድኳን ናይ ፍሩታ ዘለዋ ሰበይት እዩ ዝዕድግ ንሳ ድማ ኦንዞ ብቐጻሊ ዝመፅእ ዓሚል ስለ ዝኾነ ብፅቡቕ እያ ትቕበሎ ሰሙናዊ ዝግበር ናይ ፍሩታ ምዕዳግ መስርሕ ዛዚሙ ንኽምግቦም መፅእ ኦንዞ ከም ዝሕብሮ ማንጎ ምጥዕኖኦም ኣዝዩ ፅቡቕ እዩ ጠምዮም ድማ ዮም ፀኒሖም ይብል እዞም ሊመር መግቢ ንኽምገቡ ነንሕድሕዶም ክጋጨው ኢኻ ትዕዘብ እዚ ድማ ንነፍሲ ወከፎም ቦትኦም ንኽፈልጡ ይሕግዞም ኣሳራ ግን ዕድለኛ እያ ምክንያቱ ኣድያ መራሒት ናይዛ ጉጅለ ስለ ዝኾነት ጓል ንግስቲ ብምዃና ድማ ዝደለየቶ ፍሩታ መሪፃ ክትበልዕ ትኽእል ክሳብ 4 ሰሙን ዕድመ ትመልእ ኣስናን ኣይከተውፅን እያ ግን እዚ ነዚ ፍሩታ ንኸተስተመቕር ኣይዓግታን እዩ

ክመፁ ይኽእሉ። እዛ ሕጂ ናብዚ ማእከል ተፀንቢራ ዘላ ንእሽተይ ሊመር ክልተ ወርሒ ዕድመ ዝገበረት ኮይና ካብ ኣዲኣ ፈልዮም እዮም ብዘይሕጋዊ መገዲ ክሸጥዎ ሓሲቦም። ኦንዞ ብሕርቃን ገለ ሕልና ዘይብሎም ሰባት ነዞም ንኣሽቱ ካብ ስድሮኦም ፈላለዮም ክሸጥዎም ብምሕሳቦም ኣዝዩ ዘጉሄካ ይብል። እዚኣኮ ኣዝያ ንእሽተያ ዘላ ካብ ፀባጡባ ናይ ኣዲኣ ፈልዮም ከምዚ ክፈድዋ ግቡእ ኣይኮነን፣ ልክዕ ከም ደቂ ሰባት እኳዮም ይብል። እቶም ብዘይሕጋዊ ሸቐጥ ናብ ናይ ውልቂ ገዛውቲ ዝሽየጡ ሊመር ክሓሙን ክደኽሙን እዮም ዝረኣዩ። ሓደ ካብ ሰለስተ ሊመር ኣብ ውሽጢ 6 ኣዋርሒ ዘይመልእ ግዜ ይመውት። እቲ ዝሕዝን ድማ ወላ እኳ እዞም ዓለይቲ ብዙሕ እንተፀዓሩላ እዚ ሓዳሽ ዝኣተወት ሊመር ብዙሕ ከይፀንሐት ክትመውት እያ ተረኣያ። ንኦንዞ ከምዚ ዝኣመሰለ ኩነታት ክፍጠር ከሎ ምድሓን ናይ ዓለይቲ ሊመር ኣገዳስነቱን ስርሑ ብግቡእ ከሰላስል ከም ዘለዎን እዩ ዘዘኻኽሮ።

0: ድሕሪ 5 ሳምንታት እዞም በብግዚኡ ካብ ዝተፈላለየ ቦታታት ዝተኣኻኽቡ ሊመር ክሰምሩ ጀሚሮም ኣለዉ። ነፍሲ ወከፍ መዓልቲ ሰውነቶም ንኸምኡ ፀሓይ ብምፅላውዮም ዝጅምርዎ። ሎሚ ኣሳራ ሓደ ክትሰግሮ ዘለዋ መስገደል ኣሎ። መብዛሕትኡ እዋን እዞም ዓሌት ኣብ 2 ወርሒዮም ምሕኳር ዝለመዱ። ስለዚ ኦንዞ ንኣሳራ ነዚ ንኽትላመድ መሳልል ሰርሓላ። ንሱ ከም ዝገልጾ ወላ እኳ እዚ መሳልል ኣሳራ ንኽትሓኽሮ ከቢድ እንተኾነ፣ ግን ኣብ ላዕሊ በፂሓ ንኽሪኣ ኣዝዩ ከገድሰኒ ይብል። ናይ ሊመር ኣፃቢዒ ኢድ ልክዕ ከም ናይ ወዲ ሰብ ኮይኑ ንነገራት ዓትዒቱ ንኽሕዝ ይሕግዝ። ብተወሳኺ ኣእጋሮም እውን ልክዕ ከም ኣእዳዎም ይሕግዞም እዩ።
1: ከምኡ ሳራ ታይገን

ድሕሪ ብዙሕ ፈተነ ኣሳራ ኣብ ላዕሊ ደይበት ወንዞ ድማ ንዚ ኣዝዩ ተሓጎሰ። እዚ ነቲ ኣብ በረኻ ዝቕፅል ናይ ህወታ ጉዕዞ ዓብ ስጉሚ እዩ። መሬት ምስ መስአ ኦንዞን መሳርሕቱን ንዕላልን ፀወታን ዝኸውን ነፃ ግዜ ኣለዎም። ኦንዞ ኣብዚ ስራሕ ንኸገልግል ካብ ስድራ ቤቱ ተፈልዩ ዝርከብ። ንበዓልቲ ቤቱ ክርኢ እንተ ደኣ ኮይኑ መገዲ ክልተ መዓልቲ ክጓዓዝ ኣለዎ። ኣብ ቀረባ ግዜ ግን ኦንዞ ዘሐጉስ ዜና ሰምዐ። በዓልቲ ቤቱ ነብሶ ጾርያ ዘላ። እቲ ቆልዓ ምስ ተወልደ ሰበይቱ ናብዚ ማእከል ክትፅምበሮ እያ። ክሳብ ሽዑ ግን ኣድህብኡ ኣብዞም ጉጅለ ሊመርዩ ክኸውን

0: መደብና ትራን ኣብ ሰሙን እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብዪ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቅብኣቲ ክፈርዩ ፀኒሖም እዮም። ንሎም በኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ እዚ ዝነጥፍ ዘሎ ቅብኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፂእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝድስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም። ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባት ናያ
2: በሉ ብርኹ መዓልቲ ምሕነት ኣውርጠሉ ደጊሽ ዝመስል ሕጂ ፈጣሪ ምስ ኹን ብግማ ይሕለፈሉ ናይ ምክንብል ኢልና ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታት እውን ካብ መደባትናትና ንሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም 8 ነሓሰ ልክዕ ሰዓት 2:40 ድሕሪ ቀትሪ ድግማ ሓሙስ 13 ነሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

0: ኣዝማ ሓደ ካብቶም ኣዝዮም ግኑናት ዘይተመሓላለፍቲ ሕማማት ዝበሃሉ ዓይነታት ሕዱራት ሕማማት እዩ። እዚ ሕማም ኣብ ኩሉ ቀጸላታት ናይ ሓደ ሕብረተሰብ ዘጋጥም ኮይኑ ብፍላይ ኣብ ቆልዑትን ህፃናትን ከዓ ብዝያዳ የጋጥም። መፅናዕትታት ውድብ ጥዕና ዓለም ከም ዘረጋግፅዎ ኣብዚ እዋን ኣማይት ሚልዮናት ሰባት ግዳያት ናይዚ ሕማም ኮይኖም ኣለዉ። ኣማይት ኣሸሓት ድማ ብሰንኪ እዚ ሕማም ሂወቶም ስኢኖም። ኣዝማ ሕማም ስርዓተ ምስትንፋስ ምዃኑ ኣማይት ዓመታት ቅድሚ ልደተ ክርስቶስ ተፈልጠ ሕማም እዩ። እዚ ድማ ኣብ ሰነዳት ጥንታዊ ልምዳዊ ሕክምናታት ቻይና፣ ግሪክን ግብፅን ተንጸባሪቑ ንረኽቦም። ዘመናዊ ሕክምና ድማ ናይዚ ሕማም ዝያዳ ኣነፂርዎን ተመራሚሩሉን። ከምኡ ክንዲ ዝኾነ እዚ ሕማም ከውርዶ ዝኽእል ጉድኣት ቀሊል ከም ዘይኮነ ብመፅናዕቲ ተረጋጊጹ። ዝተኻየዱ መፅናዕትታት ከም ዘረጋግፅዎ ኸዓ ካብ 1970 ክሳዕ 1985 ጥራይ ብፍላይ ኣብ ክሊ ዕድመ 5 ክሳብ 34 ዝርከቡ ሰባት ዘውረዶ መጠን ሞት ኣሰንባዲ ኮይኑ ተረኺቡ። ሃገራት ሲንጋፖር፣ ኣውስትራልያ፣ ጃፓን፣ ዓዲ እንግሊዝ፣ ጀርመን፣ እስራኤል፣ ኔዘርላንድ፣ ካናዳ፣ ፈረንሳ፣ ኒውዚላንድን ሕብራት መንግስታት ኣሜሪካን ድማ እተን ቀንዲ ግዳያት ናይዚ ሕማም ኮይነን ተረኺበን። እዚ ማለት ድማ እዚ ሕማም ኣብተን ብኢንዱስትሪ ዝማዕበላ ሃገራት ብዝያዳ ከም ዝረአዩ ዘመላኽት። ብተወሳኺ እዚ ሕማም ኣብቶም ብቁጠባ ዝተሃስዩ ክፋል ናይ ሓደ ሕብረተሰብ እውን ግኑን እዩ። ህልው ኩነታትን ምዕባለታትን ናይዚ ሕማም ዝምስክሩ ሓቂ ድማ ነዚ ኣቐዲሙ ዝተገልጸ እዩ ዘረጋግጽ።
1: ብሓፈሻ እዚ ሕማም ኣዝማ ንብሎ ዘለና ሓደ ካብቶም ሕዱራት ሕማማት ስርዓተ ምስትንፋስ ኮይኑ ብዙሕ ሳዕቤናት ኣብ ሕብረተሰብ ዝኽትል እዩ ማለት እዩ። መጠን ምልከፍቲ እንተርእና ካብ ዝተፈላለዩ ሃገራት ካብ ሓደ ክሳብ 18 ሚታዊት ካብ ህዝበን ኣዝማ ከም ዘለዋ ሪፖርት ሎ ገፊሕ ትረአ እንጂ ግን ብሓፈሻ ከም ዝመስል ማለት እዩ። ኣብ 2025 ውድብ ጥዕና ዓለም ፎርካስት ገይርዎ ዝነበረ ክሳብ 400 ሚሊዮን ሰባት ብኣዝማ ሕማም ኣዝማ ዘለዎም ክህሉ ከም ዝኽእሉ ትንቢት ኣሎ ማለት እዩ። ዓመታዊ ከዓ ክሳብ 250,000 ዝኸውን ሞት ብሰንኪ ኣዝማ ዘጋጥም እዩ ማለት እዩ። እዚ ከዓ ዝበዝሕ ኣብ ትሑት ኣታዊ ዘለዎን ወይ ከዓ ማእከላይ ኣታዊ ዘለዎን ሃገራት ዝርከብ እዩ ሳዕቤን ማለት እዩ። ሕዚ መጠን ሳዕቤኑ ብሓፈሻ ከምዝመስል
0: ኣዝማ ዝሓመመ ውልቀ ሰብ ብባህላዊ ይኹን ዘመናዊ ሕክምና ተፈዊሱ ጠቕሊሉ ክሓዊ ኣይክእልን እዩ። ከምኡ ክንዲ ዝኾነ ግዳይ ናይዚ ሕማም ዝኾነ ሰብ ክገብሮ ዝግብኦ ጥንቃቐታት ኣለዉ።
1: ብሓፈሻ ናይ ኣዝማ ዘለዎም ሰባት ክገብርዎ ዝግብኦም ጥንቃቐ መጀመርታ እታ ሕማም ኣዝማ ኣለካ ክትበሃል ከለካ ትካልጥዕና ብሕክምናዊ መንገዲ ሕማምካ ምስተነፀረ ብድሕሪኡ እቲ ከም ሕሙም ብዙሕ ነገር ክትገብር ክትክእል ኣለካ ማለት እዩ። እንታይ ሓደ ካብቲ ክትገብሮ ዝግብኣካ ከ ዘላዓሉልካ ነገራት ክትፈልጥ ክትክእል ኣለካ። እንታይ ዘበግሶ ካብ ከባቢካ ብዙሕ ነገራት ክትቀስ ክኣል እዩ። ግን እቲ ብዓብዩ እቲ ሕሙም በዕሉ ክፈልጦ እንተኽኣል ዝያዳ ዝሓይሽ ማለት እዩ። ጨና ክኸውን ይኽእል፣ መድሃኒት ክኸውን ይኽእል፣ ዶሮና ክኸውን ይኽእል፣ ዋላ ድዱዕ ኣብ ገዛ ዘሎ ክኸውን ይኽእል። እዚ ዝንፀፍ ኣብ ገዛ መንፀፍ ዝግበር ፎኪስ ዝኾነ ዶሮና ስለ ዝሕሱ ክኸውን ይኽእል። ብዙሓት እዮም እቶም ጠንቅታት። ግን እቲ ሕሙም በዕሉ ፈሊጡ ክከላኸሎም ዝያዳ ዝሓሸ እዩ ዝኸውን ማለት እዩ። ከስተብለሎም ዘለዎ ነገራት ግን ኣብነት ኣብ ገዛ ብዙሕ ድዱዕ ከም ሓደ ዓብዪ ጠንቂ ኣይተሓስቦ እንትኸውን ንስኻ ግን ሓደ ዓብዪ ጠንቂ እዩ። ድሕሪ ኣብ ገዛ ምሳዕትኻ ዝጀምረካ ኣሉ ኮይኑ ማዕበስቲ ናይ ኣዝማ ስለዚ ኣብ ገዛ ገለ ፀገም ከም ዘሎ ነግረካ ኣሎ ማለት ሕጂ ክትመራመረሉለካ ካብኡ ክትርሐቕ እንተኽኢልካ ትዛዕበ ፍታሕ ክኸውን ስለዝክእል ከም ጠንቂ ግን ብዙሓት እዮም እቶም ከላዓሉልካ ዝብሉ ማለት እዩ።
0: ከምዚ ኣቐዲሙ ዝተገልፀ ሕማም ኣዝማ ጠቕሊሉ ክፍወስ ዝኽእል ሕማም ኣይኮነን። ኮይኑ ግን እዚ ሕማም እዚ ዘማዕበለ ሰብ ብዝተፈላለዩ ምኽንያታት ኩነታት ጥዕኑ ምዝብስ ብሰብ ሞያ ሕክምና ዝውሃብዎ መድኒታት ኣለዉ። እዞም መድኒታት ድማ ሰለስተ ዓይነታት ምዃኖም እዮም ሰብ ሞያ ዝገልፁ።
1: እቶም መድኒታት ብሓፈሻ ኣብ ሰለስተ ኢና ንመቕሎም። እቶም ሓደ ዕገዝቲ ንብሎም ወይ ከዓ ረሊቨርስ ንብሎም ነቲ ምልክታት ምስ ኣጋጠመ ዝህዱ እዮም እዚኦም ዘዕጉሱ መድኒታት እዮም ማለት እዩ። እቶም ካልኣዩ ከዓኒ ዝቋፃፀሩ ኮንትሮል ዝገብሩ ምልክታት ናይ ኣዝማ ከይመፃካስ ዝቋፃፀሩ መድኒታት ከዓ ኣብ ሓደ ጉጅለ ንሪኦም ማለት እዩ። ሕጂ ንዚኦም ከዓ እንታይ እዮም ንከይመፅእ ድሕሪ ግዜ ሲ ኣዝማ መጥቃዕቲ ከየጋጥመካ ዝከላኸሉ መድኒታት እዮም ማለት እዩ። እቶም ከዓ ብሳልሳይ ደረጃ ንምድቦም ከዓ እቲ ሕማም ኣዝማ ናይ ምቁፅፃር ዓቕምካ ንድሕር ጎዲሉ ከም ተደረንቲ ትውስኾም መድኒታት ኣለዉ ማለት እዩ። ስለዚ ብሓፈሻ ከምዚ ገርና ንመቕሎም ማለት እቶም መድኒታት ማለት እዩ። حج علامانا ناتهم علوم نت ملكتات زقاطم ملكتات زحقسو ويقع زهدو يوم مالتي كانت زلكا تقمنا مع بس زقلاقول يوم اتم حدا جوجل لقا زقاطا زور يوم مالتي ملكتات كيمتس زقول يوم مالتي حجاب حكمنا كل غزي نزي موحدي علامانا حكمنا مالتي ندبر حدا حجي كيمات قعتنا ازمه واكيد اتاكنا ازمه هي قاطمو انت كغبر علوه ين عينت متات كوسد علوه ابينا درجه يزلو بزح نغرات حكمنا زبريزي ባፈሻ ተመዳህታት ግን አብከም ዝገርና ሀምቆሎም ንግድ ማለት ንሁፁፅ ግዜ ሀገ ዝኾኑ ገደምካ ተምሓደ ጉጅለኻ ንነዊሕ ግዜ ዝከላኸሉልካ ማለት እዩ
0: ስለዚ ሓንሳብ ብሰሞያ ኣዝማ ኣላትካ ተባሂሉ ምስ ዝንገረካ ንሕክምና ክትመላለስ ዘገድደካ ምክንያት ክትፈልጥ ኣገዳሲ እዩ ዕላሙ ድማ
1: ሕጂ ሓደ ሰብ ኣዝማ ኣለካ ምስ ተባሃልካ እቲ ዕላማ እንታይ እዩ ንሕክምና ወይ ፍወሳ ክትከይድ ከለካ ስታይ እቲ ዕላማ ተቐዳሚ እቲ ዕላማ ካብቲ ዘለካ ምልክታት ማዕበስትን ኣዝማ ምግልጋል እዩ ካብ ምዕበስትን ኣዝምካ መጀመርታ ክትጋላግል ክትክእል ኣለካ ካልኣይቲ ኣገዳሲት ነጥቢ ብሰንኪ ማዕበስትን ኣዝማ ካብ ንቡር ስራሕካ ክትበኩን ይብልካ ንቡር ስራሕካ ክትገብር ኣለካ መድሃኒትካ እንዳተወሰድካ ኣብ ግቡእ ናይ ሕክምና ምክፋል ኣቲኻ መድሃኒትካ እንዳወሰድካ ንቡር ስራሕካ ከምትገብር ክገብር ክኽእል ኣለዎ ተዕላማ ነዚ ንምህራም እዩ ማለት እዩ ብከም ሳልሳይ ነጥቢ ከዓ ንህፁፅ ሓገዝ ናብ ሕክምና ትኸደሉ ግዜ ውሑድ ክኸውን ኣሎ ሳሕቲ ዘጋጥም ክኾን ኣሎ ዝበዝሕ ግዜ ስበዓልካ ክትቋፃፀሮ ክትክእል ኣለካ ማለት እዩ ካብ ጎናዊ ሳዕቤት ናይቶም መድሃኒታት ከዓ እናፃኾንካ ክትንብብ እዩ ዝድለ ማለት እዩ ሕጂ ነዚ ንምዋሃድ የናይ ዓይነት መድሃኒት ብየናይ ዓይነት ኣገባብ ዝተዳለወ ከመይ ጌርካ ትጥቀመሉ ዕቱብ ትምህርቲ ናተሓዛት ዝሓትት እዩ ማለት እዩ ከምኡ ስለዝኾነ ካ ዝሕመም ሓደ ካብቶም ኣድህቦ ተዋሂብዎም ብፕሮግራም ደረጃ ቆልሓታ ተገይርሎም ብዕቱብ ንከታተሎም ሕማማት ሓደ ካብኦም ዝግበሮ ማለት እዩ ስለዚ ዕላማ ነዚ እዩ ማለት ሰብ ክፈልጦ ዝግብኦ እዚ ዕላማ ብሰንኪ ናይ ኣዝማ ሕክምና ክትመላለሰሉ ግዜ ውሑድ ክኸውን ክብል ኣሎ ክትዕበት የብልካ ንቡር ስራሕካ ክትገብር ኣለካ ካብ ጎናዊ ሳዕብን ናይ መድሃኒታት ከዓ ክትጋላገል ኣለካ እዚ ሕጂ ምውሃድ ሰብ ናይ ሰብሙያን ዋላ ተሓካሚ ክፈልጦ ዝግብኦ ምውሃድ ምልዛብ ዘድልዮ
0: ኣዝማ ዘማዕበሉ ሰባት ብሓገዝ ሕክምናዊ ክንክንን መድሃኒትን ከም ዝኾነ ጥዑይ ዜጋ ክሰርሑን ከመሓድሩን ይኽእል እዮም ብዘይዝኾነ ፀገም ክነብሩ እንተኮይኖም ግን ብሓካይም ዝእዝዘሎም መድሃኒታት ዓይነታቶምን ኣጠቃቅሞምን ክፈልጡ ይግብኦም
1: ናይ ኣዝማ መድሃኒታት ብዝተፈላለዩ ኣገባብ ክዳለው ይኽእሉ እዮም ብኸኒና መልክዕ ዝዳለው ኣለው እሱ ናቱ ዕላማ ኣለዎ ናቱ ኣገዳስነት ኣለዎ ብመርፍእ ክዳለው ይኽእሉ እዮም እሱ ከዓ መዓስ ዝጥቀመሉ ኣበይቲ ዝጥቀመሉ ናቲ ሕግታት ኣለዎ ብሽረቦ መልክዕ ኣሎ ብፈሳሲ ነጣቢ ንጥቀመሉ ኣሎ ብመጠቀሚ እዚኦም ስፕሬይስ ኢና ንብሎም ብሓፈሻ ከምዚ ከዓ ጌርናካ ክንጥቀም ንኽእል ማለት እዩ ዝተፈላለዩ ኣለው ከምዚኦም ጌርናካ ክንጥቀም ንኽእል ማለት እዚኦም ሕጂ መውሃቢ መድሃኒት ብኣፍካ ከም ኣየር ወይ ከም ጋዝ ወይ ከዓ ከም ፈሳሲ ኮይኑ ተጨንጉዑ ናብ ሳንቡቅ ዘኽይድ ዝንፋሕ ክንብሎ ንኽእል ስፕሬይ ተበልና ውን ውዱእ መስለኒ ነፃግ ማለት እዩ ዝነፅቡ መድሃኒታት ብከምዚ እውን ክዳለው ይክእሉ እዮም ማለት እዩ እዚ ዝተፈላለዩ ዕድላት ኣለና ማለት እዩ ከመይ ዓይነት መንገዲ እቲ መድሃኒት ኣብቲ ዝድለ ቦታ ነብፅሖ ዝተፈላለዩ ዓይነት ኣዳላለዎ ኣለዎ ማለት እዩ
0: እዞም ነዚ ሕማም ንምፍዋስ ይኹን ንምዕጋዝ እንጥቀመሎም መድሃኒታት ነናቶም ፍሉይነትን ኣገዳስነትን ኣለዎም እቲ ዝበለፀ ወይ ድማ ካብ ኩሎም ተመራፂ ኣገባብ ምፍላጥ ድማ ሓጋዚ እዩ
1: ሕጂ ኩሎም መድሃኒታት ብዝተፈላለየ መንገዲ ይዳለው ነናቶም ኣገዳስነት ኣለዎ ኣበይ ናይ ሰዓት ንየናይ ኢካ ክመገዳስ ተሓስቦ ኣለዎ ማለት እዩ ሕጂ ቀንዲ ነቲ ሕሙም ዘገድሶ ኣብቲ ሕክምና ከይዱ ዝግበር እናት ኣለዎ መርፍእ መዓሲኻ ትህበሉ ከኒና መዓሲኻ ትውስኸሉ እናት ኣለዎ እቲ ቀንዲ ኣገዳሲ ወይ ከዓ ንነዊሕ ግዜ ንሕማም ናይ ኣዝማ ክትቋፃፀር ሕሙም ከዝተብለሉ ዝግበ እቲ ዝበለፀ ኣገባብ ግን ብከምዚ መጠቀም ጌርካ ክትቀመሉ ከለካ እዩ ውፅኢታዊ ዝኸውን ወይ ከዓ ውሑስ ዝኹ ነዚ ዕንተይኩም ንብሎ ፀናሕና ዕላማታት ካርመልና ዝኽእል ኣገባብ ነዚ ዓይነት መጠቀሚ ክንጥቀም ከለና ማለት እዩ ዝተፈላለዩ ዲቫይስስ ኣለዎ ዝተፈላለዩ ኣገባባት ኣለዎም ነናቶም ኣገባባት ኣለዎም ነዚኦም ክንጥቀም ከለና ዝያዳ ብሉፅ ወይ ከዓ ውፅኢታዊ ሓገዝ ንረክብ ንኽእል ማለት ብጎኖ ሳዕብን ዝጎደለ ብጥቕሙ ከዓ ዝበለፀ ዝኸውን ማለት እዩ
0: ሓደ ካብቶም ዝተጠቕሱ ኣገባባት ጋዝ ወይ ሃፋዊ መድሃኒት ዝንፀግ መሳርሒ ተጠቒምካ ዝግበር ዓይነት ኣፈዋውሳ እዩ ፍልልያትን ብልጫታትን ናይዞም ነፀግቲ ወይ ተነፋሕቲ መሳርሒታት ድማ
1: ብሓፈሻ ዝተፈላለዩ ዓይነት

0: ዲቫይስስ ወይ ከዓ መሳርሒታት እዮም ዘለዉ። ንኣብነት እዚኣ ብፀቕጢ ናይ ጋዝ እቲ መድኒት ብስጠቕጢ ጋዝ መሊኡ እዩ ዝሎ ማለት እዩ። እዚ ፕሬሽራይዝድ ሜተር ዶዝ ኢንሄለር ንብሎ ውሱን ዓቐን ምስ ጋዝ ተሓዊሱ ተጨንጉዑ ዝህበካ እዚኣ ፕሬሽራይዝድ ሜተር ዶዝ ኢንሄለር ትበሃል። እዚኣ ከዓ ልቀ ከማ እያ ኣብ ውሽጡ ዘሎ መድኒት ኣብዚኣ ዘሎን ኣብዚኣ ዘሎን በበይኒ እዩ እቲ ዕላማ ከዓ በበይኒ እዩ። ሕዚኦም ሓደ ዓይነት ጉጅለ እዮም ብድሕሪኦም ዝመፁ እዚኦም እዮም። እዚ ከዓ ትሩቦ ሄለር ይበሃል ድራይ ፖውደር ኢንሄለርስ ንብሎም ደረቕ ዝኾነ ከም ሕሩጭ ነገር መድሃኒት ዝህበካ ከዓ እዚ ማለት እዩ። እዚኦም ከዓ ከም ሓደ ዓይነት ኣለዎ ማለት እዩ። ሕጂ ብሓፈሻ እዚኦም ናቶም ኣገባብ ኣለዎም። እዚኦም ከዓ ድሒሮም ዝመፁ ምናልባት ነቲ ምልከት እንድሕር ተፀጊምካ ተማዕብሎም ክህዋውሃብ ዝኽእሎም ምርጫ ማለት እዩ። ንናይቲ ሰብ ዝያዳ መሊኹ ክጥቀመሉ ዝኽእል ብመንፅር ናይቲ ክእለት ናይቲ ሰብ ተራእዩ ማለት ምርጫ ትህቦ ማለት እዩ። በዚኣ ዲ ክጥቀም ትኽእል ዲኻ ነዚኣ ነዚኣ ክጥቀም ትኽእል ዲኻ ኢልካ ትምቕሎ ማለት እዩ። ብሳንሳይ ኣገባብ ከዓ ብኤሌትሪክ ተጠቂምካ ኣብ ትካል ጥዕና ብዙሕ ግዜ ንገብሮ ብሓይሊ ናይ ኤሌትሪክ ምስ ፈሳሲ ናይቲ መድሃኒት ተጨንጉዑ ናብ ሳንቦ ብሓይሊ ብድፍኢት ምስ ሃፋ ኮይኑ ናብ ሳንቦ ዘውህብ ኣሎም ማለት እዩ። ሕጂ ብሓፈሻ ሲ ናብ ሳንቦእ ብቐጥታ መድሃኒት መእተዊ ሰለስተ ኣገባባት ኣለና ማለት እዩ። ሓደ በዚኦም ክኾኑ ክእል እዚኦም ፕሬሽራይዝድ ሜተር ዶዝ ኢንሄለር ዝበሃሉ እዚኦም ከዓ ድራይ ፖውደር ሕሩጭ ደረቕ ሕሩጭ እቲ መድሃኒት ብከምኡ ተሰሪሑስ ብከምኡ ከም ትውስዶ ዝገብሩካ እቲ ሓደ ከዓ ብናይ ኤሌትሪክ ሓይሊ ተጨንጉዑ ብሃፋ ተጨንጉዑ ናብ ሳንቦእ ካ ዘቱ ማለት እዩ። ሕጂ እቲ ፍልልዮም እንታይ እዩ ኣብ መንጎ ዞም ፍልልያት እዚኦም እንተልና ናይ ክእለት ሕቶ እዩ። እቲ ሰብሲ ጥበባ ማዕቢሉ ዶ ኣይ ማዕበለ ንክኽእላ እዚኣ እናታ ዝኽእለ ደረጃታት ኣጠቃቅማ ኣለዋ እዚኣ እናት ኣለዋ እቲ ካ ብኤሌትሪክ ኣለዋ ማለት እዩ። እተዘይኮይኑ እቲ ንረክቦ ጥቕሚ ሓደ ዓይነት እዩ። እዚኣ ዝያዳ ትጠቅም እዚኣ ይጠቅምኒ ዝበሃል ነገር የብሉ። ኩላቶም ውፅኢታውያን እዮም፣ ኩላቶም ብቑዓት እዮም። ነቲ ሕማም ንምቁፅፃር እቲ ሕቶ ትኽእሎ ዶ ኣይትኽእሎ ኒና ኢካ ትኽእሎ ማለት እዩ። ዝያዳ ዝውስኑ ማለት እዩ። ሕጂ ብሓፈሻ ኩሎም ብሉፃት እዮም ንብሎም ማለት እዩ። እዚኣ ግን እንቲ ብዙሕ ሰብ ዝፈልጣ ኣብ ዓድና ከም ድልትካ ትርከብ መድሃኒት እዚኣ ናታ ስቴፕስ ኣለዋ ማለት እዩ። ትኽእላ ዶ ይትኽእላ ግን ክእለት ተሓትት ስለ ዝኾነት ሰብ ናብዚ ገፁ ክመርፅ ይኽእል እዩ። ሓንሳ ሓንሳብ ከዓ እዚ ናይ ግዜ ሕጂ ናይ ክልተ መድሃኒታት ሕውስዋ እዚያ ክልተ ኣለዉ ካብቶም ዝቋፃፀሩን ሓደ ከዓ ካብቶም ዝከላኸሉን ብሓንሳብ ተሓዊሱሎ ዚ ከም ብልጫ ክኸውን ይኽእል እዩ። ግን እዚአን ካ ብሓንሳብ ምሕር ተጠቂምካለን እዚኣ ማለት እ ካብ ክልቲኦን ካብ እዚአን ካብ ጥቀም እዚኣ ክትጥቀም ትመርፅ ዶ ይትመርፅ ንሱ ካ ዋጋ ካ ኣለዉ በት እዚኣ ሓዊሶም ክሰርሕዋ ከሎ ናታ ዋጋ ኣላታ ማለት እዩ። ንድሕር ክኢልካ ግን እዚ እቲ ብሉፅ ቆልሓን ፀገም ዘይብሉ ብዝግባእ ክእለት ንሕራ ማዕቢልካ ትጥቀመሎም ማለት እዩ። ሕጃብ መንጎኦም ብዙሕ ፍልል የለና ኣብ ጥቕሚ ግን ኣብ ክእለት ናይቲ ሰብ ግን ፍልልያት ኣለዎም ማለት እዩ። ኣብ ጥቕሞም ግን ኣይፈላለዩ ኣብ ዝህቦ ውፅኢት ፍልል የብሎምን ማለት እዩ።
1: ኣብ ሕብረተሰብና ንፀግም መሳርሒታት ዝጥቀሙ ግዳያት ሕማም ኣዝማ እቶም ኣብ ዝኸፍአ ደረጃ ናይቲ ሕማም ዝበፅሑ ውልቀ ሰባት እዮም ዝብል መረዳእት ኣሎም። እዚ ኣብ ባህላ ዝኸ ቁኑዕ ድዩ?
0: እዚ ሕጂ እቲ ጌጋ ረድኢት እዩ። ምናልባት ሰብ በዓሉ ሲ ከምዚ ኣብ ህፁፅ ሓገዝ ዘሎ ሰብ በዚ ትሐግዞ ትገብረሉ ማስክ ትገብረሉ ከምኡ ስለ ዝመፀ ተሓሳስባ እንተዘይኮይኑ እቲ ዕላማ ነዚ እታ መድሃኒት ከመይ ጌርካ ኣብታ ንሳ ዘላታ ቦታ ተእትዋ እያ። ስለምንታይ እዚ ተመራፂ ኮይኑ እንተደ ኢልና ከኒና እንድሕር ኮይኑ ኮ ከኒና ክትውሕጦ ኢካ ኣብ ጨጎራ ክኣትዩ ክሓቅቂ ናብ ቀጢ መዓንጣ ክከይድዩ ካብኡ ክመፅእ እዩ ተመፅኡ ናብ ደም ክኣትዩ ሽዑ ናብ ሳንቦ ክመፅዩ ሽዕ ክጠቅመካ ክልተ ሰዓት ክወስዶ ዝኽእል እዩ ዝጉዕዞ እዚ። እዚኣ እንድሕር ኢልና ግን ውዝን ሰከንድ ካብ ፍርቂ ደቂቕ ሲ ውፅኢታዊ መልሲ ክትርኢካ ማለት እዩ። ሕጅታ ኢና ንገብ ዘለና ብቐጥታ እቲ ዘድልየካ መድሃኒት ኣብታ ፀገም ዘላ ቦታ ምብፃሕ እዩ ማለት እዩ። ስለዚ ተመራፂ ዘይገብሮ ምክንያት ዋል ሓንቲ የለን። እዚ ጌጋ ጌጋ ኣረዳዳ እዩ። በዚ ጌርካ ክትጥቀም ከለካ ትረክቦ ውፅኢት ዝበለፀን ኣብ ሓፂር ግዜ ከዓ ውፅኢት ትሪኦሉን ጉናዊ ሳዕብን ከዓ ኣዝዩ ዝጎደለን እዩ። ካብቲ ካልእ ዓይነት ኣገባት መርፊ እንድሕርልና መርፊ ኣብ ደም ክኣትዩ ናብ ኩሉ ኣካላትካ ክዝረአ እዩ ናቱ ጎናዊ ሳዕብን ክፈጥር ይኽእል እዩ። እዚ ግን ብቐጥታ ናብታ ተድሊ ዘላ ቦታ እዩ ዝወስድ። ስለዚ ጎናዊ ሳዕብን ኣዝዩ ጎደሎ እዩ። ቁልጡፍ ከዓ እዩ ውፅኢቱ ቁልጡፍ። ትወስዶ መድሃኒትካ ኣዝዩ ውሑድ እዩ። ብማይክሮግራም እዩ ዝዕቀን እዚ ከኒና ብሚሊግራም ኢና ንዕቅኖ። እዚ ግን ብማይክሮግራም ኣዝዩ ውሑድ ዓቐን መድሃኒት ኣብታ ዝድለየ ቦታ ብጣዕሚ እቲ ደሲ ኣገዳሲ ኣገባብ ኣወሳስዳ መድሃኒት ንዚ እዩ ማለት እዩ። ስለዚ ከምኡ ዝብል ርድኢት ሰብ ዝኸበደ ዝመስሎ ከምኡ ዝበሃል ሳይነሳዊ ጭብጢ እዩ።

0: ዓላማን እስያ ተዘድልያካ መድሃኒት ኣብታ ተድልየካ ቦታ እንድሕር ሂብካስ እንታይ ትደሊ ኣለኻ? ስለምንታይ ናብ ሙሉእ ኣካላትካ ክትዘርኦ ትደሊ ኣለኻ? ኣየድልየካ ኣዶምካ ኣትዩ ናብ ኩሉ ኣካላትካ ክዝርአ ዘድልየሉ ምክንያት ዋላ ሓንቲ የለን። መርፊ እንተጌርካይኹም መርፊ እንድሕር ወጊርካ ብደን ኣብ ኩሉ ይኸይድ። እዚኣ ግን ኣብታ ትግብኣ ቦታ ተድልያ ዓቐን እሞከዓ ቅልጡፍ ቀሊል ኣገባብ ስለ ዝኾነ እቲ ብሉፅ ኣገባብ ኣዋሳስዳ እዚ ምዃኑ ሰብ ክርድኦ ግባእ ማለት እዩ። እቲ ክእለት ግን ከመይ ገይሩ ይጥቀመሉ ኣሎ ግን ንሰብ ሙያ እናተዛራረበ ክፈለጥ ግብኦ ማለት እዩ።
1: እዚ ኣገባብ ኣፈሃውሳ ኣዝዩ ኣገዳስን ውፅኢታውን እዩ። መፅናዕትታት ከም ዘረጋግፅዎ ብዙሓት ግዳያት ናይ ዝሕማም ነዚ ኣገባብ ኣፈሃውሳ ብትኽክል ኣይርድዎን እዮም። እቲ ፀገም ከዓ ነቲ መስርሕ ወይ ጥበብ ኣጠቃቅማ ብዝግባእ ዘይምፍለጥ ጥራይ እዩ።
0: ኣብ መንደፈራ ዝተገብረ መፅናዕቲ ነይሩ ብዛዕባ ኣጠቃቅማ ናይ እዚኣ ብሕሙማት ከመይ ይጥቀሙሉ ኣለው ማለት እዩ። 8 ኣገደስቲ ነጥብታት ኣለዋ። ነዚኣ ሲ ጥቀመላ እንተ ኮንካ 8 ኣገደስቲ ስቴፕስ ኣለዋ ክትክተለን ዝግባእካ ኣገባባት። ነተን 8 ብዝምልኣት ንድሕር ተጠቂምካለን እታ ትግባእካ ውፅኢት ክትበክያ ጥቕሚ ክትበክያ እንድሕር ኣብ ጌጋ ጌርካ ግን እቲ ክትረክቦ ዝግባእካ ጥቕሚ ኣይትረክቦን ኢካ ማለት እዩ። ሕጂ ኣብቲ መፅናዕቲ ዝተገብረ ነተን 8 ስቴፕ ብሙልአን ዘተግበረን ነዚ ዝጥቀም ሰብ ኣይነበረ ሓደ ሰብ ጥራሕ ነይሩ ማለት እዩ። ስለዚ ኣይክእልዎን ነይሮም እቲ ስኪል እቲ ጥበብዚ ኣይከኣልዎን ነይሮም ማለት እዩ። ከምኡ እንተዚያ ገይሩ ክጠቕመካ ይክእልኒ። እቲ ዝገርም ከዓ ብደረጃ ሕቶ ክትሓቶም ከለካ እዚኣ ትኽእላ ዶ ወይ ትፈልጣ ዲኻ እንትልካ እንድሕር ሓትትካዮም ከዓ ዋ ክንደይ ዓመት እንዴ ተጠቂመላ ፈልጣ እምበር እዩ ዝብል። ሕጂ እቲ ገባብ ኣጠቃቅማ ግን ብጣዕሚ ጌጋ ከም ዝፀንሐ መፅናዕትታት ተሓቢሩ ማለት ኣብ ኩሉ ዓለም እዩ። ኣባና ጥራሕ ኣይኮነን ኣብ ብዙሕ ሃገራት ዝተገብረ መፅናዕትታት ከምኡ እዩ። እቲ ስኪል ክእለት ጥበብ ስለዝሓትት እሱ ከምዚ ኣይፀንሐ ናፍቲ ግብሪ ማለት እዩ። ሕጂ ተን 8 ነጥብታት ንድሕር ክንሪኦም ኮይና በብሓደ መጀመርታ እዚኣ ተዓፂያ እያ ትመፅእ። ሓዳሽ ክትወሃበካ ንከላ ተዓፂያ እያ ትመፅእ። ምስ ወፀት ሓንቲ ግዜ ንደጊ ክሰዶ ኣለካ እዚ ሕጂ መድሃኒ ዘይብሉ ኣየር ጥራሕ ይኸይዱ ማለት እዩ። ድሕሪኡ ክትኩሻሓ ኣለካ ብዚያ ጌርካ ጉፅጉፅ ኣለካ። ብድሕሪኡ ኣቃሞካ ትኽልካ ቅንዕ ኢልካ ልቁር ክሳትካ ንድሕሪ ቅንዕ ኢሉ ከምዚ ኣቃማ ክህልወካ ክእል ኣለዎ። ኣየር ካብ ሳምቡካ ከተውፅእ ኣለካ ቅድሚ ምጥቃምካ ኢልካ ኣየር እቲኻ ነዚኣ መስእትኸያ ዝኩዕፀ ኣለዎ ብኩሉ ዝኩዕፀ ኣለዎ ክወፅእ የብሉን ቅድሚ ምፅቃጥካ ምስሓብ ክጅምር ኣለካ። እንድሕር ቀዲምካ ፀቂጥከያ ኣብቲ ንሓካ ክጋጨ ይቲ መድሃኒት ስለዚ ኣብ ሳምባ ኣይበፅሕኒ። እንድሕር ምስሓብ ደንጉ ኸያ ከዓ ወይ እንድሕር ቀልጢፍከያ ከዓ ቀዲምካ እንድሕር ስሒብካ ከዓ ትዝድለ መድሃኒት ኣይትወስና። እዚኣ ሕጂ ምውሃብ ትሓትት እዚኣ ተቐዳመይቲ ጥበብ ክሪቲካል ስቴት ትበሃል ወሳኒት ነጥቢ ትበሃል። እዚኣ ብዙሕ ሰብ ክመልካ ተፀጉሞ ማለት እዩ። እንታይ ዝብል ዘለኹ ቅድሚ ምፅቃጥካ ምስሓብ ክትጅምር ኣለካ። ኣስልካ ምስሓብ ትጅምር ሽዑ ትፀቅጥ እቲ ምስሓብካ ትብልካ ትቁፅሎ ቀሲልካ ስሎውሊ ቀሲልካ ኢልካ ትስሕቦ መወዳእታ ስቕ ትብል እቲ ዝኣተወ ኣቦቱ ኮፍ ኢሉ ኣሎ ማለት እዩ። እዚኣ ተውፅ ማለት እዩ ንኣ ገፅካ ፉፍ ክትብል ልካ ነዚያ ምስዓለካ ተተንፍሳ ማለት እዚ ጌርካ ተዓፅዋ። ሕጂ እዚአን ምናልባት በዚ ጥራሕ ጌርካ ተሓበሬታ እኹል ኣይከውኒ እንታይ እዩ ትዝድለ ኣብ መወዳእታ ብሪከመንደሽን ንሕልፎ ክኸውን ክእል እዩ ማለት እዩ። ሕጂ እዚኣ ጥበብ ተሓትት ነዛ ስኪል እዚኣ ምውህሃት ስለተሓትት ሰብ ተፀጉሙ ናብዚኣ ከይድ እዚኣ ከምኡ ይኮነት እዚኣ መፅዓን ጥራሓ ትደሊ ተፃዒና ኣላ። ሕጂ ሽ እዚኣ ወላሓንቲ ከምኡ ድልካኒ ምስሓብ ጥራሕ እዚ ቀልጢፍካ ሙሉእ ብቅልጡፍ ስሒብካ ክትወስዶ ኣለካ ማለት እዩ። ኢልካ ስቕካ ኣላታ ማለት እዩ። እዚኣ ከዓ ተፈለየት ኣገባብ ናታ ማለት እዩ። እዚኣ ከዓ ተመሳሳለኹም ናታ ኣለዋ ኣገባብ ኣለ። እዚኣ ከምዚ ኢላ ተዓፅያ ትመፅእ እዚ ገርካ ትከፍታ ገርካ ዓቐን መድሃኒት ትፅዕን ኢልካ ተንፊስካ ብሙሉእ ሓይሊ ትስሕባ ነዚኣ ከ ማለት እዩ። ተደድልየካ ዓቐን ሂባትካ ኣላ ማለት እዩ። ከምዚ ጌርካ ንድሕር ተጠቂምካሉ እቲ ጎናዊ ሳዕብን ዝበሃል ናብ ካልእ ቦታ ከይዱ ዘይተደልየ ሳዕብን ክሕልፍ ዝግበኦ ብጣዕሚ ዝጉድል ማለት እዩ። ሕጂ ብሓፈሻ ግን ክእለት ከምቲ ዝድለ ኣይነበረን ኣብቲ ዝረከብና መፅናዕቲ ኣዓጋቢ ውፅኢት ኣይነበሮም ማለት እዩ።
1: ስለምንታይ ግን ግዳያት ነዚ ኣገባብ ብግቡእ ዘይመልክዎን ዘይፈልጥዎን እቲ ፀገም ኣበይ ዘሎ?
0: ሕጂ ስለምንታይ እዮም ሕሙማት ነዚ ኣገባብ ብዝግባእ ዘይመልክዎ ዘይተጠቕምሉ ንዝብል ብዙሕ ረቑሒታት ክህሉ ክእሉ እዩ። ሓደ ብባህርያት እዚ ጥበብ ክእለት ስለዝሓትት ምውሃት ስለዝሓትት ማለት እዩ። ከመይ ገይሩ ይጥቀመላሲ ምውሃት ትሓትት ስለዝኾነት ተፀጉሞ ትኽእል እያ። ዋላ ምሂርካዮ ኣረዲኢካያሲ ከተፀጉሞ ትኽእል እያ። እዚኣ ሓንቲ ነጥብና። እቲ መሰረታዊ ነገር ግን ብስነ ስርዓት ኮፍ ኢሉ ስለዘይተምሃረሉ ሕጂ ብቲ መፅናዕቲ ዝገበርናዮ ምስ ሓተትናዮም ትኽእልዋ ዲኹም እዚ ኣጠቃማ ምስ በልናዮም ዝበዝሑ እውን ንኽእል እዮም ዝብሉ እስኪ ፈትንዋ እስኪ ኣርእን ኢልካ ብግብሪ ምስ ረኣያኸዮም ግን ኣይክልዋ ንፀንሑ ማለት እዩ። ብሓር ምስ ተመሊሶም ሽዋዕ ከምዚ ገይሩ ኣገባብ እኮ ኣይረእኽዋና ነ ኣይተማሃርክዋን ዝብል ኣሎ ማለት ሕጂ እዚ ዓበየ ፀገምታይ ኣሎ ማለት እዩ። ነፍሲ ወከፍ ኣዝማ እዚ መድሃኒት ዝግበብ ዝግባእ ትምህርቲ ኣይተዋሃበን ማለት እዩ። ስለዚ ዘይምምሃርና ይፀገም ማለት እዩ። እዚ ከዓ ንሰብ ሙያ ጥዕና ዝምልከት እዩ። ካብ ሕጂን እኒኦም ዝኾነ ኣዝማ ዝሓመ ሰብ ነዚ ዝጥቀም ሰብ መጀመርታ ኣገባቡ ክትምህሮ ኣለካ ማለት እዩ። እዚ ዓበየ ፀገም ሕጂ ዘይምምሃር እዩ ምስኡ ደትሕሪ ዝመፅእ ከዓ እቲ ክእለት ስለተሓትት ተፀጉሞም ስለዝኾነት ማለት እዩ። ብሓፈሽኡ ግን ብዝግባእ እንድሕር ምሂርካዮ እቲ ክእለት እንድሕር ኣማዕቢልዎ እዞም መድኒታት እዚኦም ጥቕሞም ውፅኢቶም ዝተፀንዐ ኣዝዩ ዝተፈልጠ ኣገዳስነቶም ኣዝዩ ዝተረጋገፀ መድኒታት ስለዝኾኑ ነቲ ዕላማታት ናይ ኣዝማ ንብሎ ዘለና ንምህራም ውቕዓት መድኒታት እዮም ማለት እዩ። ሕጂ ኣይተምሃሩን ነታ ክእለትካ ዘይማዕበልዋ ክብሉ ክብሉ እዮም ግን ዝዓበየ ጠንቂ ዘይምምሃሮም እዩ ማለት እዩ።
1: ኣዝማ ግቡእ ክትትልን ፍወሳን ዘድሊ ሕማም እዩ። ስርዓት ምስትንፋስ ዝዓፁ ሕማም ምስ ምዃኑ ድማ ኣብ ሕብረተሰብና ተፈራሒ ሕማም ይገብሮም።
0: ሕጂ ኣዝማ ማለት ምስትንፋስካ ክትዕበስ ከባድ እንድያ ከባድ እያ። ከም ሕዱር ሕማም ፅፅ እናበለ ዝኸይድ ገለ በለ በቲ ሰብሲ ከምዚ ምስ ምንታይ እዩ ዘተኣሳስሮ ይፈርሖ እዩ ሰብ ናቹራሊ። ግን ከምኡ ይኮነን ድሕሪ ኣዝማ ኣለካ ኣዝማ ኣለካ ሽኮርያ እንተለካ ሽኮርያ ኣለካ ፀቕጥተ እንተለካ ፀቕጥተም ኣለካ እቲ ዘገድስ መድሓኒትካ ከመይ ጌርካ ሕማምካ ከመይ ጌርካ ትቋፃፀር እዩ። ስለዚ ደሰክፍ ምክንያት የብሉን። መጀመርታ ሕማምካ ኣብ ትካል ጥዕና መፂኢካ ተዓቂምካ ብዝግባእ ናይ ብሓቂ ኣዝማ ድዩ ኣይ ኣዝማን ንኣዝማ ዝመስል ካልኦት ሕማማትካ ኩሉ ስለዝኽእል ኣብ ሕክምና መጀመርታ ሕማምካ ተነፅር። ብድሕሪኡ ከመይ ጌርካ እተን ዝበለን ዕላማ እዩ ዝምለስ። ፅቡቅ ጌርካ ሂወትካ ትነብር ኣለካ ዲኻ ለይቲ ለይቲ ብሰንኪ ኣዝማ ትዕበስ ኣለካ ዲኻ ንዑ ንምህዳእ ኮይቲ ዕላማ ብዘይ ዝኾነ ማዕበስቲ ሙሉእ ሂወትካ ክትነብር ዘኽእል መድሃኒት ተቐሪቡ እንከሎ ኣዝማ ትሕባኣሉ ምክንያት እንታይ ምክንያት ኣሎ? ስለዚ ሰብ ሽግር ናይ ጥዕና እንተልዩ ኣብ ትካል ጥዕና መፅኡ ይዘራረብ መድሃኒቱ ከዓ ተቐሪቡሉሎ ናፀኹም ማለት እዩ። ነፍሲ ወከፍ ኣዝማ ዘለዎ ሰብሲ ከም ድልቱ ክጎይ ይኽእል ኤክሰርሳይዝ ክገብር ንቡር ንጥፈቱ ክገብር እዩ ተዕላማ ነዚ ንምግባር ከዓ መድሃኒት ተቐሪቡሎ እታ ተድሊ ዘላ እታ ክእለት እታ ጥበብ ተማዕብላ ሞ እቲ ዝድለ ነገር ትገብር ማለት እዩ። ስለዚ ከምኡ ካብ ሕክምና ክሃድም ዝፍትን ወይ ከምኡ እዩ ናይ ኣዝማ መብዛሕቶም ሲ ዋላ ነቲ ማዕበስቲ ከንቅቡል እዮም ተሓስብዎ። ሕጂ ማዕበስትካ ከመይ የላ ስለምንታይ ክትካል ጥዕና ክትከይድ ዘድልየካ ኮ ነቲ ሳምቡኡካ መጠን ክንደይ ትሰርሓላስ መዕቀኒ ስለዘሎ ማሽን ስለዘሎ መዕቀኒ ስለዘሎ ትዕቅኖ ላንግ ፋንክሽን ከመይ የላ ትሪዮ ፅቡቅ ጌራ ድያ ኣየር ተእቱ ተውፅአላ ትሪዮ ውፅኢት ናይቲ መድኒት ካ ቡቅ ጌርካ ትሪኦ እምበር ብደረጃ ተሓሳስባ ናት ዓብሲ ከሎ ኣዝማ ዘለዎ ሰብ ከንቅቡል ሓሲቦ ይኸይድ እዩ ማለት እዩ። እዚ ከዓ ጌጋ እዩ። እቲ ዕላማ ፅቡቅ ጌርና ምፍላጥ ኣገዳሲ እዩ ማለት እዩ። ብዘይ ማዕበስቲ ንቡር ሂወትካ ክንትገብር ምልክታት ናይ ኣዝማ ዘይብልካ ዓይነት ሰብ ክትከውን እዩ ዝድለ ዘሎ ካብ ጎናዊ ሰዕብን ከዓ ዝጎደለ እዚ ከዓ ነዚ በዚ ዲቫይስ ጌርና ክንገብሮ ስለዝኽእል ንቀሊድ እዩ ማለት እዩ።
1: በዚ ኣጋጣሚ ምንባር ንሰሞያ ሕክምናን ግዳያት ናይዚ ሕማም ዝኾኑ ተጠቀምቲ ናይዚ መሳርሕን ዝተዋሃበ ለዋብ ኣሎ።
0: ንሰሞያ ጥዕና ከመሓላልፎ ዝደሊ መልእኽቲ ንዝኾነ ቅድሚ ሕጂ ክወስድ ዝፀንሐ ይኹን ኣይኹን ብዘየገድስ ክነግሮ ዘይኮንና ዘለና መጀመርታ ኣርእየና ክንብሎ ኣለና። እዚኣ ትፈልጣ ዲኻ ወፈልጣ ኣርእየና በል ከመይ ጌርካ ክትቀመላ ኣርእየና ንብሎ ማለት እዩ። መሳርዐና ጌጋታት እንድሕር ፀኒሕዎ ነቲ ጌጋታት ብዝግባእ ክምህሮ ክንክእል ኣለና። ኮፍ ኣቢልና ብስነ ስርዓት ጥቕሙን ስለምንታይ ወስደሎን መዓሲ ውፅኢቱ ክርእን ብከመይ ኣገባቢ ክጥቀመሉ ንዝብል ነገር እኹል መረዳእታ ክወስድ ክኽእል ኣሎ ማለት እዩ። እንድሕር ዘይተረድኦ ግን ዘይፈለጦ ክተጉዝክ ነገር የለን። ዝዓበየ ፀገም ንሱ ይሕጂ ማለት እዩ። ስለሰብ ሙያ ጥዕና ከቢድ ሓላፍነት ዘሎም ሓላፍነቶም ከዓ መጀመርታ ምፍታሽ

ተኽእሎ ናይ ነብሲ ወከፍ ክእለት ኣላደ የላ ንፍታሽ እንተዘየላ ከዓ ምርኣይ ብግብሪ ምርኣይ ማለት እዩ ከተሪኦ ኣለካ ብግብሪ ከመይ ከም ትገብር በይኑ ኮፍ ኣቢልካ ከተሪኦ ክትክል ኣለካ ማለት ስለዚ ናብ ሰብ ሙያ ዘሕልፎ ልቡዋ ንሱ እዩ ማለት እዩ መጀመርታ ናይ ነብሲ ወከፍ ተጠቃሚ ክእለት ክፍትሹ ብትሕሪ ከዓ ብግብሪ ኸሪ እዩ

ምህርካ ቀሊል ንኸቦ ማለት እዩ። ስለዚ ሓላፍነት ናይ ሰብ ሚያጥዕና እዚ መስል ነዚ ልቦዋ ዝሓልፍ ደሊ ማለት እዩ። ተጠቀምቲ ከዓኒ መጀመርታ ጉቡእ ኣጠቃቅማ ናይ መድሃኒቶም ኣለዎም ዶ የለዎምን ምስ ሰብ ሙያ ክትላዘቡ ይኽእሉ ኣሎም፣ ክእለቶም ከፈትሹ ይኽእሉ ኣሎም፣ በዕላቶም ይኽእል ኣለኹ ዶ የለኹም ክፈትሹ ይኽእሉ ኣለዎም ማለት እዩ። ብድሕሪያ እትመፅእ ነፍሲ ወከፍ ክንደይ ይሒዛለ? እዚኣ ክንደይ ይሒዛለ? እዚኣ ንኣብነት 200 ይሒዛለ። 200 ማለት ከም 200 ከዲና ጌርካ ሓሰቡ 200 ይሒዛለ። ስለዚ ነዘን 200 ክትጥቀመለን ክትክእል ኣለክ። ከምተወደአት ብኸመይ ትፈልጥ ዝሕብር ሓበሬታ ይብሉን። እዚ ሕጃብ ገሊኡ እዚአን ኮይ የብለኒ ግን ኣብዚ ቆፃሪ ይግጠሞ ክንደይ ተጠቂምካ ኣለካ ክነግረካ ምእንቲ ኣብዚ ቆፃሪ ይጠቅሙ 120 እንተኮይና 120 ኣብዚኣ ትፅሓፍ 118 ገለመለ ዜሮ መፅሕካ ኣለካ ትነግረካ። እዚ ሕጂ ከምኡ ዶዝ ካውንተር የብሉን ዝቆፅር የብሉን ክንደይ ከም ዝወሰድካ ዝቆፅር የብሉን። ሕጂ እንታይ ክገብር ዘለዎ ነብሰከፍ ተሓካሚ እዚኣ እንዳሕሪ ዝጥቀማሉ ኮይኑ መጀመርታ ክንደይ ሒዛ ኣላ ክፈልጥ ኣለዎ። 200 እንዳሕሪ ሒዛ ኣላ ኮይና 200 ኢሉ ክፅሕፍ ኣለዎ። ኣብ ነፍሲ ወከፍ ዝነፀገላ ግዜ ሓንቲ ኢሉ ቆፅር ኣለኹ። ሓንቲ እንታሕ ተጠቂመ ሓደ ክንደይ ኮይና 199 ኮይና ማለት እዩ። ከማ እንዳለ ወረቀቱ ሒዙ ስጋብቲ ትውድእ 200 ስጋብ ዝበፅሕ ክጥቀመላ ክፈል ኣለ። ሕጂ ብዙሕ ኣብዚ ጌጋታት ዘጋጥምስ እዩ ብዘይ ኣገባብ ጥቀመሉ ጥቀመሉ ጓላ ፍርቂ ከላ ዋይ ጠቅም ና ዘላለ እዚ ጓሕፎ ኣይርዶም ገሊኡ ካ በዓል ዝብፍላይካ ከምትወደቡ ምንም ሓበሬታ ይበካኒ ሓበሬታ እንተዘይሂብካ ይትፈልጦኒ ኢካ ማለት እዩ። ሕዚ እንታይ ካ ትገብር ክንደይ ዓቐን ሒዛ ኣላ ክንደይ ተጠቂምካ መዝገብካ ሒዝካ ተከታተል። ቀሊል ነገር ኣይኮነን ማልያ ዘይብሉ ወፃኢታት ዝውፅ ኣዝዩ ክቡር መድሃኒታት እዩ። እዚ ናይ ኢንሄለር ቴክኖሎጂ ዝበሃል ብሓፈሻ ብጣዕሚ ኣዝዩ ክቡር እዩ። ስለዚ ክንደይ ሒዛ ላ ክትፈልጥ ኣለካ ክንደይ ተጠቂምካ ካ ክትፈልጥ ኣለካ። 200 ከይተጠቀምካ ክተቋርፃ ይብልካ እዚ ክድርብያ ይብል ትድርብዮ ኣለካ ማለት እዩ ኣብ ፍርቂ። እዚኣ ተቀዳመይቲ መልእኽቲ ማለት እዩ። እቲ ኣገባብ ክእለት ከዓ ግድን ክጥቀሙ ይክእሎ ብዝተፈላለየ መንገዲ ዝመፆም ስፍርያት ከዓ ብዙሕ ስለዝኾነ ብዓለም ዘሎ ካብ ደግ ብዝኾነ መንገዲ ክመፅእ ይኽእል እዩ። ነዚ ከዓ ቅድሚ ምኽፋቶም ቅድሚ ምጥቃሞም እታ ንብረት ሒዞማ ናብ ሰብ ሙያ መፅኦም ክላዘብሎ ሕጃብ ሓንሳ ሓንሳ እንታይ ኣጋጥመካ ብቆፃሪ ዘለዎ መፅእ ሞ ይፍትንዎ ገዛ ባዕሎም እዚኣ ከምዚኣ ክገብራ ከለኹ እዚኣ እንድሕር ከምዚ ገይረያ ከምዚኣ እንድሕር ገይርያ ሓንቲ ኣዳለያ ዘላ ወፅያ ሳ ይትምለስ እኒያ ሰ እንድሕር ፀኒሐ ከዓ እንተቢልያ ክልተ ከኒና ከይደን ብላሽ እንታይ ይገብር ከም ዘለኹ ይፈልጥኒ። ሕጂ ቅድሚ ምኽፋትካ እንታይ ክትገብር ኣለካ ነታ መድሃኒት ሒዝካ ናብ ሰብ ሞያ ቀሪብካ እዚአን መፅአና ኣለዋ ሞ ብኸመይ ክጥቀመለልካ ክትዛረብ ትክላለ ብዙሕ ይኹም ዘገጥመ ካብቲ 120 ሱሳ እዚ ሱሳ ተጠቂምካሉ ዝበልካ ታ ክጥቀመሉ ትማለ ዲመፅ ይብለ ኣበዳ ከይዶም ዝገብራ ከምኡ ዝበሃል ነገር የለን ክትንክፋ ይብልካ ንዚኣ ትኺልካ ናብ ሰብ ሙያ ሒዝካያ መፅኢካ ተዘራሪብካ ክንደይ ሒዛ ከም ዘላ ፈሊጥካ ደብተርካ ሒዝካ ኢካ ትጥቀመሉ።

ዝኸበርኩም ተዓዘብቲ በዛኻ ተስተማሃሩ ኣፅናሕኩም ደርፊ ናይ ሎም ሰሙን መደብና ፈሊምና ኣለና። ናብ ዝቕፅል መደብና ክንሰግርም ሓይሊ ኣየር ኤርትራ ናይ ዓመት 226 ስፖርታዊ ውድድራት ኣብዚ ሰሙን እዚ ጀሚሩ ኣሎ። ጋዜጠኛ ኣሚር ዓሊ ናይ

ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ረቡዕ 5 ሓምለ ብወግዒ መገረጁ ቐንጢጡ። ኣብቲ ናይ መኽፈቲ ስነ ስርዓት ዋና ኣዛዚ ሓይሊ ኣየር ኤርትራ ሜጀር ጀነራል ተኽላይ ሃብተ ስላሰ ላዕለዎት ሓለፍቲ ስታፍን ኣባላትን ሓይሊ ኣየር ኤርትራ ከምኡውን ኣባላት መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ተረኺቦም።

ኣብቲ ናይ መኽፈቲ ስነ ስርዓት ዋና ኣዛዚ ሓይሊ ኣየር ኤርትራ ሜጀር ጀነራል ተክላይ ሃብተ ስላሰ ኣብ ዘስምዖ ቃል ውሽጣዊ ስፖርታዊ ውርድራት ሓይሊ ኣየር ኤርትራ ካብ ግዜ ናብ ግዜ ምዕባለታት የርኢ ከም ዘሎን እዚ ዕብየ እዚ ድማ መርኣያ ናይቲ ብደረጃ ሃገር ኣብ ዓውደ ስፖርት ዝካየድ ዘሎ ገዚፍ ወፍሪ ንጥፈታትን ምዃኑ ብምግላጽ ኣባላት ሓይሊ ኣየር ብግድኦም ኣካል ናይዚ ንጥፈታት ኮይኖም ኣብ ዝተፈላለዩ ዓውድታት ስፖርት ብቐጻሊ ዘካየድዎ ውርድራት ብኣእምሮን ኣካላትን ተሃኒፆም ኣፍራይነቶም ከም ዝዕቢ ብምግላጽ ነዚ ውርድራት እዚ ብፅፈት ንክካየድ ዝወደቡ ኣካላት ኣመስጊኑን ዕውት ቅነ ስፖርት ክኾነሎምን ድማ ምንየቱ ገሊጹ።

0: ኣብ ነስ ወከፍ ክልተ ዓመት ዝካየድን ሎሚ ዓመት ድማ ንኻልኣይ ግዜኡ ኣብ ምካያድ ዝርከብ ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ብ8 ክለባት ናክልቲ ፆታ ማለት ፀሓይ በርቂ፣ ሓሊበት፣ ፅንዓት፣ ሮኬት፣ ሕድሪ፣ ፈንቅል፣ ዊናን መሰረትን ጠርኒፉ ብ7 ዓይነታት ውድድር ማለት ኩዕሶ እግሪ፣ ኩዕሶ ስኪዔት፣ ኩዕሶ መርበብ፣ ኣትለቲክስ፣ ቸዝን፣ ቢልያርዶ ንልዕሊ 1 ወርሕን 2 ሰሙንን ክካየድ መደብ ተታሒዙሉሎ
1: እዚ መደብ እዚ ንኻልኣይ ግዜኡ ዝካየድ ዘሎ ውሽጣዊ ውድድር ናይ ሓይሊ ኣየር ኮይኑ ዕላሙኡ ድማ ከምቲ ልሙድ ኣብ ነፍሲ ወከፍ 2 ዓመት ሰራዊትና ኣብ ዝተፈላለየ ዓውደ ሞያታት ናይ ስርሑ ክነጥፍ ፀኒሑ ቁሩብ ዕረፍቲ ዝገብረሉን ዝዛነየሉን ዝዘናግዓሉን እዋን ስለ ዝኾነ ኣብዚ ድማ እዚ ክፍሊ እዚ ክፍሊ ሓበሬታን ጎስጓስን ሓይሊ ኣየር ኣብ ምዝንጋዕ ንሰራዊትና ኣብ ግዜ ዕረፍቱ ብስፖርታዊ ንጥፈታት ይኹን ብባህላዊ ስራሓት ብናይ ስነ ጥበብ ስራሓት ምዝንጋዕ ንገብረሉ ወርሒ ቅንያት ናይ ምዝናይ ብምዃኑ ኣብ ነፍሲ ወከፍ 2 ዓመት ነካይዶ ውድድር እዩ። ከም ካልኣይ ድማ ዝዓበየ ዕማሙ ኩሉ ኣባል ሓይሊ ኣየር ኣብ ውትድርና ዝነጥፍ ዘሎ ብዝተፈላለየ ሞያታት ናይ ስፖርት ሞይኡ ተለልዩ ዝምባሊኡ ተፈሊጡ ናሽም ናይ ሓይሊ ኣየር ኣብ ምብራኽን ብዓብዩ ድማ ንሃገር ዝኾኑ ስፖርታውያን ምፍራይ ስለ ዝኾነ ዕላምኡ ብጣዕሚ ኣገዳሲ ይገብሮ እወ ነዚ ውድድር ንምክያድ ዘካየድናዮ ፃዕሪ ሓደ እቲ ልሙድ እዩ ንዕርፈሉ ግዜ ስለ ዝኾነ ኩሉ ኣብዛ ግዜ እዚኣ መደባት ናይ ስፖርት መደባት ናይ ቅንያት ናይ ባህሊ ናይ ምዝንጋዕ ስለ ዝኾነ ነዚ ወትሩ ንዳለወሉ እዩ ቀጻሊ ስራሕና ስለ ዝኾነ ተዳልዮም ብምፅናሕ እቶም ክፍሊ ጉጅለ ባህሊ ይኹኑ ናይ ስነ ጥበብ ስፖርታውያን ይኹኑ ተዳልዮም ፀኒሖም ንሰራዊትና ዘዘናግዕሉ ቅነ ብምዃኑ ከም መደብ ተታሒዙ ዝስራሓሉ ስለ ዝኾነ ልሙድ እዩ።

0: ውሽጣዊ ውድድራት ሓይሊ ኣየር ኤርትራ ንፈለማ ግዜ ኣብ ዝጀመረሉ ብ4 ዓይነታት ውድድር ዝፈለመ ኮይኑ ኣብዚ ሎሚ ዓመት ንኸላይ ግዜኡ ዘካየደ ዘሎ ውድድራት ድማ ተወሰኽቲ 3 ዓይነታት ውድድር ኣተኣታትዩ ጀሚሩሎም።
1: ካብ ናይ ዝሓለፈ ፍሉይነት ኣለዎ ክንብል እንድሕር ኮይና ምናልባት ኣብ ስፖርት ትስጉም ኣብ ሓደሓደ ግዜ እውን ትደክም ኢኻ ሓያል ስፖርታዊ ውዳቤታት ነይሩና እዩ። ብድሕሪኡ ግን ብምክንያት ምንቅስቃስ ናይ 34 ዙርያ ንድሕሪት ተመሊስና ከም ብሓድሽ ሕጂ ድማ ነቶም ብድሕሪኡ ዝመፁ ዙርያታት 36 35 36 ወዲብና ከም ብሓድሽ ኣቑምና ንኸደሉ ስለ ዝኾና ሓያል ስራሕ ይሓትት ነይሩ። ነዊሕ ግዜ ስለ ዘይነበረ ድማ ንዑ ንኸንርክብ ቁልጡፍ ስለ ዝነበረ ብዙሕ ድኻም ነይርዎ እዩ። ከም ዝትርእይዎ ከዓ ውፅኢቱ ፅቡቅ ኮይኑ ኣብ ዝሓሸ ኣብ ዝበለፀ ደረጃ በፂሕና ኣለና። ሕጂ 8 ጋንታታት ኣብ ውሽጢ ሓይሊ ኣየር ናይ ኩሉ ክፍልታት 8 ጋንታታት ናይ ደቂ ተባዕትዮ 8 ጋንታታት ናይ ደቂ ኣንስትዮ ኣለዉና። ኣብ ኩሉ ዓውዲ ስፖርት ኣብ ኩዕሶ እግሪ፣ ኣብ ባስኬትቦል፣ ኣብ ቮሊቦል፣ ኣብ ኣትለቲክስ፣ ኣብ ጨመተ ተኩሲ፣ ኣብ ቼዝ፣ ኣብ ዳማ፣ ኣብ ቢልያርዶ፣ ኣብ ኩሉ ብክልቲኡ ፆታ ማዕረ ዝኾነ ውዳቤታት ጌርና እዩ ዝካየድ ዘሎ ብ8 ጋንታታት። ስለዚ ዝበለፀ ካብቲ ዝሓለፈ ዝሓየለ ተፃወትና ነለሊሉ ስፖርታውያንና ዝንባሊኦም ፈሊጥና ኣብቲ ዓውዲ ኣሓይሎም ንክሰርሑ ይሕግዘና። ብዓብዩ ብዓብዩ ከዓ መወዳእታ ኣብቲ ናይ ሓይልታት ምክልኻል ዝካየድ ውድድር ኣብ ነፍሲ ወከፍ 2 ዓመት ዝካየድ ናይ ብምሉእ ሓይልታት ምክልኻል ዘካየደ ውድድር ኣብ ከረን ሓያል ዝኾነ ኣሃዱ ሓያል ዝኾነ ኣብ ኩሉ ዓውዲ ስፖርት ዝተረረ ጋንታ ሒዝና ንምብጋስ ይትዕለማ። እቲ ውድድራት ዙርያ ወይ ጂሮን ንብሎ ከምኡ እዩ ክካየድ። ኩለን ጋንታታት ክራኸባየን ብድሕሪኡ እተን ዝተራኸባ ጋንታታት ከዓ በብነጥብን ኣብ ናይ ውዲቕካ ምሕላፍ ክኣትዋየን ብድሕሪኡ ከዓ ንዋንጫ ንደረጃን ተባሂሉ ዝካየድ ውድድር እዩ። ሎሚ ዓመት ዝወሰኽናዮ ነገር እንድሕር ኣሎ ኮይኑ ቅድሚ ሕጂ ኣብ ኩዕሶ እግርን ኣብ ባስኬትቦልን ኣብ ቮሊቦልን ኣብ ኣትለቲክስን ጥራይ ተሓፂርና ነርና። ሕጂ ትኻልእ ዓውደ ስፖርትታት ከም በዓል ቼዝ፣ ከም በዓል ባድሜንተን፣ ከም በዓል ቢልያርዶ፣ ከም በዓል ዝንታይ ካትብሎ እዚ ናይ ኣቐዲሙ ዝፀንሐ ባህላዊ ውድድራት ከም በዓል ጭመራ፣ ዲስከስ ኩሉ ኣተኣታት ኢና ኣብ ኩሉ ዓይነት ስፖርት ኢና ንነጥፍ ዘለና። ኣብዚ ከዓ ከ ከም ዝምባሊኦም ክወዳደሪኦም ካብኡ ከዓኒ ሓያል ጋንታ ኣብ ኩሉ ዓይነት በቲ መኮንን ሓበሬታን ጎስጓስን ዝዞ ዘሎ ኣዋዳድባ ከምኡ ቁመና ክህልወና ኢና ንሰርሕ ዘለና።

ጋንታታት ተዋህበን ናይ መዳለዊ ግዜ ነዊሕ ኣይኮነን። ምክንያቱ ምስቲ ዝፀንሓና ዝተፈላለየ በብክፍሉ ስራሓት ጋንታታት ንክዳለዋ ዝተዋህበን ግዜ ሓፂር እዩ ነይሩ። ካብ ሓደ ወርሒ ደ ነዊሕ ግዜ ስለ ዝነበረ እቲ ቀንዲ ምውድዳብን ኣብዚ ኢና ክንሪኦ በዚ ዝካየድ ዘሎ ውድድር ትርእይዎ እውን ኣለኹም። ኣቃውሞ እንሲ ገለ ትዕድትታት ካብዚ ሕጂ ዝካየድ ዘሎ ውድድራት ክትርድኡ ትኽእሉ እዮም። ኣብዝሓለፈ ውድድራት ዝነበረ ሕፅረታት ዋላ እኳ ዝጋነና ይኹን ኣብ ዕጥቂ ገለ ሕፅረታት ነይሩና፣ ሎሚ ዓመት ግን ብምሉእ እቲ ዝድለ ውዳቤታት ተገይሩ እኹል ዕጥቂ ተረኪቡ እኹል ዕጥቂ ሰኒቀን እየን ኣትየን ዘለዋ። ብቐፃሊ እውን ክትርእይዎ ስለ ዝኾንኩም ኣዝዩ ሓያል ዝኾነ ስጥመት ኣብ ዕጥቂ ይኹን ኣብ ንዋት ኣብ ኩሉ ውዳቤታትና ዝበለፀ እዩ ዘሎ ካብቲ ናይ ዝሓለፈ እወ። እቲ ጉዳይ ዳንነት ዝበዝሐ ዳርጋ ኩሉ ብጀካ ውሑዳት 2-3 ገዲፍካ ካብ መኮንን ሓበሬታን ጎስጓስን ዝመፁኦም እቲ ውዳቤታቶም ከዓ ከምዚ ዝረኣናዮ ብጣዕሚ ፅቡቅ ዝኾነ ውዳቤታት ኣለዎም። ቅድሚ ሕጂ እውን ንፈልጡና ንፈልጦም

ዝኾና ናይ ቅድሚ ሕጂ ኣሰራርሖም ፅቡቕ ነይሩ ብዝሓየለ ሕጂ ከዓኒ ምስኦም ሰጢምና ክንሰርሕ ተመክሮ እንዳማሃረካ ስለ ተኸይድ ኣብ ዝበለፀ እዩ ዘሎ። ከም ትሪእዎ ዘለኹም ከዓ ብሰላም ጀሚርና ብሰላም ክንዛዝም ዓብ ተስፋ ኣለና።

0: ቀንዲ ዕላማ ናይ ስፖርታዊ ውድድር ኣብ ኣባላት ዝፈጥሮ ሓድ ሕድ ምልላይን ትካል ኣብ ዝጠልቦ ዕማማት ብኣድማዕነት ኣብ ምፍጻም ልዑል ኣበርክቶ ክህልዎን ብኻልእ ወገን ድማ ሓደሽቲ ኣባላት ሓይሊ ኣየር ኣብ ስፖርት ዘለዎም ዕቁር ዓቕምን ዝምባሊኦምን ዘለሊሉ መድረኽ ፈጢሩ ኣብ ቀጻሊ ነቲ ኣሃድ ወኪላ ኣብ ዝተፈላለዩ ስፖርታዊ ውድድራት ሓይልታት ምክልኻል ኤርትራ ንእትወዳደር ጋንታ ክንፊ ዝምግቡን ንዓወት ዘብቅዑን ስፖርታውያን ንምፍራይ ምዃኑ ኣብቲ ኣጋጣሚ መዘኻኸሪ ቀሪቦም።
1: ሕጂ ኣብዚ እቲ ቀንዱ እንታይ እዩ? እቲ ቀዳማይ ዕላማ ዋላ ናታቶም ድልየትን ስምዒትን ኣብ ዝበረኸ ደረጃ ክበፅሑ እዩ። ካብቲ ናይ ክፍልታት ኩለን ክፍልታት ኣብ ሓይሊ ኣየር፣ ምክልኻል ኣየር፣ ፅገና ነፈርቲ፣ ሎጂስቲክስ፣ ክፍሊ ልምዓት፣ ዝተፈላለያ ክፍሊ መራኸቢታት ጋንታታት ኣለዋ። ካብኣተን ወፂኦም ናብቲ ዓባይ ጋንታ ናህና ደረጃ ንክበፅሑን ካብኡ እውን ከም ዝብለካ ዝፀናሕኩ ብዓብኡ ንሃገር ደረጃ ንክበፅሑ ዝቃለስዎ እዩ። ተቀዳማይ ካልኣይ እውን ከምዚ ዝሪኦ ዘለካ ኩለን ጋንታታት በቢ ዝረኸብኦ ነጥብን ብልጫን ሽልማት ኣለዎን። ናይ ዋንጫ ሽልማት ኣሎ፣ ናይ ገንዘብ ሽልማት ኣሎ፣ ኩሉ ተቐሪቡለን ኣሎ።
0: ኣብቲ ናይ መኽፈቲ ስነ ስርዓት ጋንታታት ንህብን ልምዓትን ምሕዝነታዊ ግጥም ኣካይደን

his toes. Shaw

0: ውድድር ኩዕሶ ሰኪዔት ኣብ ኤርትራ ናይ ዓሰርተታት ዓመታት ታሪክ ኣለዎ። ኣብ እዋን መግዛእቲ ኢጣልያ ብቐንዱ ብፃዕዱ ዝዝውተር ዝነበረ ኮይኑ ካብ እዋን ግዜያዊ ወተሃደር ምምሕዳር እንግሊዝን ፌደሬሽን ኤርትራ ምስ ኢትዮጵያን ግን ኤርትራውያን ደቀባት እውን ክፅምበርዎ ኽኢሎም። ከም ውፅኢቱ ካብ መወዳእታ 1940ታት ኤርትራውያን ደቀባት ተፃወቲ ዝሓኮፋ ጋንታታት ኩዕሶ ሰኪዔት ቆይመን። መምህር ፍቓዱ ገብረ ስላሴ ካብ ፈለምቲ ደቀባት ተፃወቲ ኩዕሶ ሰኪዔት ብምዃን ኣብ ምምስራት ናይተን ናይ ፈለማናይ ደቀባት ክለባት ፀላው ተራ ዝነበሮ ስፖርታዊ እዩ። ካብቲ ሽዑ እዋን ዝጀመረን ንምሉእ ህይወቱ ዝቐጸለን ንኩዕሶ ሰኪዔት ከም ናይ ህይወቱ መሳነይቲ ብምውሳድ ክሳዕ እታ ካብ ዓለም ዝፈለየላ እዋን ከም ተፀዋታይ፣ ዳኛ፣ ኣሰልጣኒ፣ መስራት ዝተፈላለያ ማሕበራት ኩዕሶ ሰኪዔት ብምዃን ንዝበዝሐ ክፋል ህይወቱ ካብዚ ዓይነት ስፖርት ኣይተፈልየን። መምህር ፍቓዱ ጎኒ ጎኒ እዚ ብተገዳስነትን ፍቕርን ዓብዪ ተወፋይነትን ንዕምሩ መመላእታ ምስኡ ዝቐጽለ ዘፍቅሮ ዓይነት ስፖርት ከም መምህር፣ ሰራሕተኛ ባንክ፣ ኣማኻርን መስራትን ዝተፈላለያ ናይ ንግዲ ማሕበራትን ውፉይ ሃገራውን ብምዃን ብዘገርም መልክዕ ኣመናንጡፍ ህይወት ዘሕለፈ ሰብ እዩ። መምህር ፍቓዱ ገብረ ስላሴ ካብ ኣዲኡ ወይዘሮ ለቶ ሙሴ ወልደ ጋብርን ኣቦ ኣቶ ገብረ ስላሴ ዝነብሽ ኣብ 1931 ዓመተ ምህረት ፈረንጂ ኣብ ዓዲ ወግሪ መንደፈላ ተወሊዱ። ካብኡ ምስ ስድራ ቤቱ ኣብ ኣስመራ ብምምላስ ኣቦ ዓበይን ተማሃረን። ኣብ ግዜ መግዛእቲ ጣልያን ዝፍቀድ ዝነበረ ደረጃ ትምህርቲ ምስ ኣዘመ ድማ ገና ወዲ 14 ክሳብ 15 ዓመት እናሃለወ ከም መምህር ተቆፂሩ ኣብ መቐርካ ስራሕ መምህርና ጀመረ። ኣብኡ ንሓደ ዓመት ድሕሪ ምፅናሕ ከዓ ንኣስመራ ተቐይሩ ስራሕ መምህርና ቐጸለ። ኣብዚ ከም መምህር ኮይኑ ዝሰርሓሉ ዝነበረ እዋናት ብፍላይ ኣብ 1947 ክሳብ 48 ድማ እዩ ንፀወታ ኩዕሶ ሰኪዔት ኣብቲ እዋን ኩዕሶ ኢድ ብዝብል ስም ዝፍለጥ ዝነበረ ብዕቱብነት ዝተተሓሓዞም። ብድሕሪ እዚ ኣባል ናይታ ኣብ 1949 ዝተመስረተት ናይ መጀመርታ ናይ ደቀባት ጋንታ እምኩሉ ኮይኑ ቀጸለ።
1: ኩዕሶ ሰኪዔት ዝበሃል ብጥልያን ወይ ዜጋታት ናይ ጥልያን እዩ ተዓብሊሉ ነይሩ። ዳርጋ ኣብ ክልተ ተኸፊሉ ደቀባት ተፃወቲ ይክእሉን እዮም። ሕጂ ተራ ናይ በዓል መምህር ፍቓዱ ኣብዚ ዓብዩ ሓደ ነቲ ምዓል ባስኬትቦል ኣብ ደቀባት ካልእ ከም ተፃዋታይ ኮይኖም ብዙሕ የገልግሉ ስለ ዝነበሩ ካልእ ጋንታታት ብምስራት ፍለጡ። ኣብ መወዳእታ ከዓ ኣብቲ ምሕደራ ናይ ኩዕሶ ሰኪዔት ኣብኡ ኣትዮም ዘለዎም ክእለት ኣበርኪቶም እዮም።
0: ኣብቲ እዋን ብዘይካ ጋንታ እንኩሉ ካልእ ሰማያዊ ኒል እትበሃል ጋንታ ደቀባት እውን ተመሰረተት እሞ ውድድር ፀወታ ኩዕሶ ሰኪዔት ኣብ መንጎ ደቀባት ኤርትራውያን ዓመረ። መምህር ፍቓዱ ጎኒ ጎኒ እዚ ናይ ተፀዋታይ ንጥፈታቱ ኣብ 1950

0: ምሳን ሓደን ናይ መጀመርታ ጋንታ ደቂ ኣንስትዮ ብእምኩሉ ክምስርትን ከሰልጥንን እውን ካለ
1: ሕጂ እታ እንኩሉ ትበሃል ጋንታ ደቂ ኣንስትዮን ደቂ ተባዕትዮን እዮም ነይሮም። ናይተን ደቂ ኣንስትዮ ሕጂ ከም መሰልጣንን ከም መራሒ ጋንታን ኮይኖም እሶም እዮም ዘማዕብሉ ነይሮም ማዕቢለን ክሳብ ሕጂ እውን ኣለዋ።
0: ካብ 1954 ክሳብ 1957 ኣብ ዝነበረ እዋናት ጋንታታት እንኩሉ ሰማያዊ ኒል፣ ኣስመራ፣ ደጓሊ፣ ሰቲት ኩዓ፣ ኦኣሲስ፣ ኣውዳክስ፣ እስራኤል፣ ኦሎምፒያ፣ ኣፍሪቃ፣ ኣድሉስ፣ ኤርትራ፣ ማክሲማ፣ ስፖርቲንግ፣ ኣልቪትሪ፣ ኣስፐርያ ዝበሃላ ጋንታታት ስሩዕ ውድድራት የካይዳ ነበራ። ኣብዚ እዋን ምምህር ፍቓዱ ናብ ጋንታ ኣፍሪቃ ተመሊሱ ድሕሪ እውን ናብ ጋንታ ደጓሊ ፀወታዊ ቀፀለ።
1: ንኣብነት ኣብ ኣፍሪቃ እቲ ድልየቶም ጥራይ ኣይኮነን ሓያል ጋንታ ፈጢሮም ሲ ናብ ዋንጫ ከም ትመፅ ገርማ እዚ ንዛረበሉ ዘለና ሕጂ ኣብ 1950 ካብ 48 ክሳብ 52 ዘሎ ኣብኡ ኢና ንዛረብ ዘለና ማለት እዩ። ኣብዚ እዋን እዚ ከዓ እቲ ናይ ኤርትራ ናይ ደቀባት ኩዕሶ ሰኪዔት እናማዕበለ መፅዩ
0: ኣብ 1957 ካብ ስራሕ መምህርና ናብ ስራሕ ባንክ ቀየረ። እንትኾነ ካብ ስራሕ መምህርና እውን ኣይተባተኸን። ብቐትሪ ከም ሰራሕተኛ ባንክ እናሰርሐ መሸታዊ ከም መምህር ክሳብ 1970 ዓመተ ምህረት ዓየየ። ኣብ 1958 መምህር ፍቓዱ ከም ኣባል ሽማግለ ስፖርት ከተማ ኣስመራ ኮይኑ ተመርፀ። ውድድራት ኩዕሶ ሰኪዔት ንክልተ ዓመታት ዝኣክል ለስኪሉ ድሕሪ ምፅንሑ ድማ ኣብ 1961 ኣኼባ ኩዕሶ ሰኪዔት ድሕሪ ምክያዱ ተበራቢሩ ቀፀለ። ካብ 1985 ክሳብ 1988 ከም ፕሬዚደንት ፌደሬሽን ኩዕሶ ሰኪዔት ኤርትራ ኮይኑ ነጠፈ።
1: እዚ ፌደሬሽን መጀመርያ ብናይ ጥልያን ብበቶም ዜጋታት ናይ ጥልያን ዝካየድ ነይሩ። መጀመርያ ቀዳማይ ፕሬዚደንት ናይዚ ፌደሬሽን ኩዕሶ ሰኪዔት ኤርትራ ኣቶ በላይ ሃብተ ዝበሃሉ እዮም ነይሮም። ኣቶ በላይ ሃብተ ባንከር እዮም፣ መምህር ፍቓዱ እውን ባንከር እዮም። ሕጂ እዚኦም ካብቶም ብሓባር ዝሰርሑ እዮም። ሕጂ ምስኦም ኣብቲ ምስራት ነይሮም። ካብኡ ቀፂሎም ካብቲ ስፖርት ኣይተኣለዩን ኣይወፁን። ኣብ መወዳእቱ ከዓ ንሶም ከም ፕሬዚደንት ኮይኖም ነቲ ፌደሬሽን መሪሖሞ ጋንታታት ሒዞም ናብቲ ዝነበረ ውድድር ናይ ሽዑ እዋን ኣዲስ ኣበባ ተጓዒዞም ነቶም መንእስያት የተባብዑ ነይሮም። እዚ ከዓ ኣብቲ ምዕባለ ኩዕሶ ሰኪዔት ናቱ ተራ ኣለዎ።
0: መምህር ፍቓዱ ብዘይ ካብ ስራሓት መምህርና ባንክን ምስ ኩዕሶ ሰኪዔት ዝተኣሳሰር ህይወቱን ኣብ ስነ ጽሑፍ ቋንቋ፣ ቁጠባ፣ ንግዲ፣ ሕርሻን ሕግን ንጡፍ ነበረ። ንቋንቋታት ትግርኛ፣ እንግሊዝኛ፣ ጣልያን፣ ፈረንሳ ኣጥዒዩ ዝመልኽ መምህር ፍቓዱ ንሕትመት ዝበጽሓ ናይ ትርጉም መጽሕፍቲ ንእስነትቶም ሳውየር ከምኡውን ዛንታ ክልተ ከተማታት ካልእ መበቆላዊት መጽሓፍ ብሂር ወለድና ኣበርኪቱ እዩ። ብዘይካዚ ንሕትመት ዘይበጽሐ ብርክት ዝበለ እኩብ ጽሑፋት ከም ዘለዎ እውን ሰነዳቱ የመልክቱ። ከም ኣባልን ኣቦ መንበርን ማሕበር መጽሕፍቲ ኤርትራ ኮይኑ እውን ኣገልግል እዩ። ብዘይካዚ ንጡፍ ተጽዋታይ ባይታ ቴንስ፣ ቢልያርዶ፣ ቸስ ምንባር እውን ይዝከር። ኣብ ዝተፈላለያ ክለባት ከም ኦፊሰር ክለብ፣ ናይ ግብረ ሰናይ ማሕበር፣ ሎተሪ ክለብ ከም ኣባልን ብደረጃ ዝተፈላለያ ጽፍሕታት ሓላፍነትን ንጡፍ ኣበርክቶ እውን ገበረ። ኣብ 1962 ጋንታ ኣፍሪቃ ብመሰረት ዕድመ ጋንታ ግሪክ ምሕዝነታዊ ፀወታ ብምክያድ ክረሳሰን ካለ። ጋንታ ኣፍሪቃ ብዘይካዚ ኣብ 1962 ኣብ ማዓስከር ኣሜሪካውያን ወተሃደራት ኣብ ቃኘው ምስ ኣሜሪካውያን ወተሃደራት ገጠሙ። ካብ 1963 ክሳብ 1964 ጋንታታት ኣፍሪቃ YMCA፣ ኤፒስ፣ ጦር ሰራዊት ኣስመራ፣ ዞዲያክ፣ ስቴላ፣ ኣዙራ፣ ስፖርቲንግ፣ ኣየርፎርስ ጁኒየር ወዘተ ዝበሃላ ጋንታታት ተመስሪተን ነበራ።
1: ባስኬትቦል ኣብ ማዓስከራት እዩ ማዕቢሉ። ሓደ ካብኡ ቃኘው ሴሽን ነይሩ። እተን ምሽናት ንብለን ከዓ ከም ላሳሌ፣ ኮምቦኒ፣ ኪዳነ ምህረት ዝኣመሰላየን ነይረን። ሕጂ ኣብ ሕቡራት መንግስታት ኣሜሪካ ዑሶ ሰኬት ኣምታይ ደረጃ ከም ዝነበረን ከም ዘሎ

ንፈልጥ ኢና ኩሉ ግዜ ዋላ ሳቶም ጥራይ ደይ ኮይኑ ብድሕሪኦም ንሕና ኣብኡ ከድካ ምፅዋት ከም ዓብዪ ሃንቀውታ ኢና ንሪኦ ነርና። ምክንያቱ ኣብኡ ብዙሕ ነገር ኢኻ ትምሃር። ካብቲ ሜዳ ጀሚርካ እቲ መሳርሒ እቲ ሕግታት፣ ስለዚ ምስኦም ዝነበረ ርክብ ነቲ ምዕባለ ባስኬት ቦል ደጋፊ ነይሩ።

0: መምህር ፍቃዱ ብዕለት 2 ወርሓደ 1963 ካብ ፀወታ ኩዕሶ ሰኪዐት ኣልየ። ብድሕሪዚ ናብ ዳንነት ኩዕሶ ሰኪዐት ተመሊሱ ንፈለማ እዋን ጋንታታት ኣፍሪቃን YMACN ክፃወታን ከለዋ ዳንየ
1: መንጎኛ ብወለንታ እዩ ነይሩ እጂ ዋላ ነተን መጋጠምታ ክተፃወተን ሕጂ እዚ ሓደ ካብቲ ኣብ ኣበርክቶ እዩ ምክንያቱ ሕፅረት ናይ ደያኑ ስለዝነበረ ንባዕሎም ካብትውስ ናይ ግድን እዩ ዋላ እሱ ጥራይ ኮኑ ከም ዝብለካ ንዓና እውን ኣሰጋጊሮምልና ሕጂ ብፍላይ ድሕሪ ናፅነት ማዕቢሉ ደያኑ ሓውሲ ፕሮፌሽናል ኮይኖም ፕሮፌሽናል እኳ ተዘይብልና ሞቅ ፕሮፌሽናል ግን ዓቕሞም ናብ ኢንተርናሽናል ከም ዝበፅሕ ኮይኑ እዚ ካብቲ ናቶም ዝነበረ መሰረት ዝመፀ እዩ።

0: ከም ዳኛ ኩዕሶ ሰኪዐት ኮይኑ ናቐፀለ ድማ ኣብ 1965 ናይ ኤርትራ ማሕበር ድያኑ ኩዕሶ ሰኪዐት ንኽምስርቱ ምስ መዛንኡ ዘተየ ጎንጎን እዚ ምስ ክለብ ስፖርት ሓማስየን ብዛዕባ ምቋም ጋንታ ኩዕሶ ሰኪዐት ተዘራረበ። እታ ጋንታ ክትምስረት ስለ ዝኽኣለት ድማ ከም ኣሰልጣኒኣ ኮይኑ ተመዘዘን ሰርሐን። ኣብ 1970 ናይ ባንክ ጋንታ ኩዕሶ ሰኪዐት ክትምስረት እንከላ እውን ከም ፕሬዚደንትን ዓላምን ኮይኑ ተመዘዘ። ኣብ ቃልሲ ንናፅነት እውን ኣብ ዝተፈላለየ እዋናት ንሰውራ ብዙሕ ደገፍ ዝገበረ እዩ።
1: ሕጂ ምናልባት ኣብኡ እውን ኣነ ካብቶም ደንጊዮም ዝኣተወ እየ። ቀድመ እዩ ነይሩ ክነግሩ ንከለዉ ናይ ኩሉ ዓይነት ስፖርት እዮም ኣንዳልዮም። ምክንያቱ ፉትቦል ዝኽሉ ሰብ እዩ ትፈትዎ፣ ፉትቦል ዘይፈቱ የለን። ሕጂ ብኡ ተበጊሶም እቲ ውድድራት ናይ ቢልያርዶ፣ ናይ ኩዕሶ እግሪ፣ ጋንታ ናይ ባስኬትቦል ብምቋም እቲ ባንክ ማሕበራዊ ሓላፍነቱ ከምዝፍፅም እቲኡ ዘሎ ሰራሕተኛ ከዓ ኣብዚ ዓይነት ስፖርቶም ዝኣቱ ገይሮም ፅቡቅ ጎዝጓስን ኣበርክቶን ገይሮም ይብልኣኒ።
0: መምህር ፍቓዱ ብስራሕ ትምህርትን ህዙረትን ኣብ ዝተፈላለያ ሃገራትን ከተማታትን ዓለም በፅሐ። ገለ ካብቲ ዝበፅሑ ቦታታት ዋሽንግተን ዲሲ፣ ኒውዮርክ፣ ቦስተን፣ ሂውስተን፣ ኦሃዮ፣ ካልጋሪ፣ ቶሮንቶ፣ ፊንላንድ፣ ስዊድን፣ ጀርመን፣ ጣልያን፣ ግሪክ፣ ግብፂ፣ ኬንያ፣ እንግሊዝ፣ ታንዛኒያ፣ ኡጋንዳ፣ ፈረንሳ ወዘተ ይርከበን። መምህር ፍቓዱ 1953 ዓ.ም ምስ ወይዘሮ ሩት ተስፋፅን ቃል ኪዳን ኣሲሩ ኣቦ 8 ውልዳት ኮይኑ ደቁን ደቁ ደቁን ክሓቁፍ በቐዩ። ብዕለት 29/8/2011 ካብዚ ዓለም ድማ ብሞት ተፈለየ። መምህር ፍቓዱ ንጉዕዞ ሂወቱ ብደቂቕ ዝሰነደ መዝገብ መዓልታዊ ፍጻሜታት ዝነበረ ኮይኑ ካብ 1949 ክሳዕ ግዜ ዕረፍቱ 2011 መዓልታዊ ዝመዝገቦ ቀዳማይ መወገሲ ታሪክ ንምዃን ዘበቅዕ ሰነድ ዳያሪ ገዲፉ እውን ሓሊፉ እዮም።
1: ከም ውልቃ ንክሪኦም ከለኹ መምህርዮም፣ ኣቦዮም፣ መሳርሕቲዮም፣ መፃወትዮም ምስ ኩሉ ደረጃ ዕድመ ተላዚቦም ተራዳዲኦም ክኸዱ ዝኽእሉ ኣብቲ ማሕበራዊ ንጥፈታት ፅቡቕ ኣበርክቶ ዘለዎም እየ ዝገልፆም።

0: ነዚ ፀወታ ኩዕሶ ሰኪዕት ኤርትራ መሰረታ ምትሓዝን ምቕፃልን ዓብኡ ውዕለት ዝገበረ ስፖርተኛ ንምስካር ዝኣክል እምበኣር ስድራ ቤት መምህር ፍቓዱ ገብረስላሴ ምስ ፌደሬሽን ኩዕሶ ሰኪዕት ዞባ ማእከል ብምትሕባር ካብ ዕለት 3 ወርሓደ 224 ክሳዕ ዕለት 13 ወርሓደ 224 ዝቐፀለ ውድድራት ሰሪዑን መዊሉን ነይሩ።
1: ኣብ ኩዕሶ ሰኪዕት ሓደ ተርእዮታት ኣሎ። ካብቲ ስፖርት ምስ ዛሕትልካ ወይ ምስተኣለኻ ብዙሕ ግዜ ከምዚ ናይ ኩዕሶ እግሪ ናይ ጥዕና ኢልካ ኣይትምለስን ኢኻ። ከምኡ ፀገማት ኣለዎ። ሕጂ እዚ ዋንጫ ምድላው ናይ ብዙሓት እዩ ተዳልዩ። ምናልባት ትዝክሮት ኮይንካ ህቡብ ፀዋታ እምቤርቶ ፈሬት ዝበሃል ናትውን ተኻይዱ ነይሩ። ናይ ኣቶ ብርሃነ ዘርዝጊ ተኻይዱ ነይሩ። ናይ መምህር ፍቓዱ እውን ተካይዱ ነይሩ። ምናልባት ናይ መምህር ፍቓዱ ብተዛማዲ ደንጊና እውን ክትብሎ ትኽእል ኢኻ። ምክንያቱ ቅድሚ ኩሎም እዚኣቶም ዝነበሩ እዮም። ሕጂ እቲ ሓደ ነቲ ውድድር ብዙሕ እዩ ዝገብሩ የቐፅሎ እዩ ናብ ዓመት ከምዚ ምጠጥ ዝገብሩ እዮም ዝተካልእ ውድድራት። ካልኣይ ከዓ እቲ መንእሰይ ኩሉ ግዜ ኣብቲ ታሽሙ ተፀሚዱ ኣሎ ማለት እዩ። ኣብቲ ሜዳ ኣብቲ ሕጂ ካምፖ ኣዝማራ ኣብኡ ኩሉ ግዜ ሙሉእ ዓመት ሙሉእ ኣሎ ማለት እዩ። በቲ ስልጠና ኣሎ፣ በቲ ውድድር ኣሎ። ሓንቲ ቻምፒዮንሽፕ ጥራይልካ ሓንቲ ውድድር ጌርካ ዝድቀስ ኣይኮነ ዓመት ሙሉእ እዩ። ሕጂ ንከምዚ ሓጋዚ እዩ፣ ብጣዕሚ ሓጋዚ እዩ።

ዓመታዊ ኣብ ስፖርተኛታት 79 ሚእታዊት ዝበፅሕ መጉዳእቲ ይኽሰት። ካብዚ እቲ 25 ሚእታዊት ዝሕዝ ድማ ኣብ ናይ ጉያ እግሪ ስፖርተኛታት ዘጋጥም መጉዳእቲ እዩ። ኣብ ስፖርተኛታት ዘጋጥም መጉዳእቲ ብተፈጥሮን ክመሓሽ ብዝኽእል ኩነታዊ ማህሰይትን ይፅሎም። እቶም ተፈጥሮኣዊ እንብሎም ፆታ፣ ዕድመ፣ ክብደት፣ ቁመት ኣቐዲሙ ዘጋጠመ መጉዳእትን ዝኣመሰሉ ክኾኑ ከለዉ ኩነታዊ መጉዳእቲ እንብሎም ድማ እንገብሮ ልምምድ፣ እንለብሶ ዕጥቂ፣ እንሽፍኖ ርሕቀት ጉዕዞ ይርከብዎም። ኣብ ዓለም ስፖርት ስፖርታዊ ህልኽን ምጥራይ ኣካላዊ ብቕዓትን ዝደረኾ ስፖርተኛታት ክሳብ ናይ መወዳእቲ ዓቕሞም ክጓዓዙ ዝግደድሉ ኩነት ኣሎም። ኣብ ከምዚ ዝበለ ኩነታት ድማ ብዓይነትን ብብዝሕን ዝተፈላለየ መጉዳእቲ የጋጥም። እዚ መጉዳእቲ በቲ ሓደ ንኽልቲኡ ፆታ ብማዕረ ዘጋጥሙ ክኸውን እንከሎ በቲ ካልእ ድማ ንሓደ ፆታ ጥራይ ዘጋጥም እዩ። ሓደ ካብዞም ጉድኣት እምበኣር ንደቂ ኣንስትዮ ጥራይ ዘጋጥምን ኮይኑ ስሉሳዊ ጉድኣት ደቂ ኣንስትዮ ተባሂሉ ይፅዋዕ። እንተኾነ ኣብ ገለ ዓውደ ስፖርት ንዝነጥፉ ደቂ ተባዕትዮ እውን ሳሕቲ የጋጥሞም እዩ። ስሉሳዊ ጉድኣት ደቂ ኣንስትዮ ጥዕናዊ ኩነታት ኮይኑ ብመሰረቱ ንኣካላዊ ንጥፈታት ደቂ ኣንስትዮ ዝፀሉ መጉዳእት እዩ። ኣብ ብቕዓት ስፖርተኛታት ደቂ ኣንስትዮ ድማ ርኡይ ፅልዋ ኣለዎም። ስሉሳዊ ጉድኣት ደቂ ኣንስትዮ ኣብ ኩሉ ዓውደ ስፖርት ንዝነጥፋ ደቂ ኣንስትዮ ዘጋጥም ኮይኑ ብሕልፊ ከዓ ነተን ብመጠንቲ ዘህልኽኦ ፀዓት ንኣካላተን ዘድሊ መኣዛዊ መግቢ ዘይወስዳ የጥቅዕ። እዚ መጉዳእቲ ሰለስተ ዓይነታት እዩ። እቶም ዓይነታት ቀረብ ፀዓት ዘይስሩዕ ኣመጋግባ፣ ዘይስሩዕ ወርሓዊ ፅግያት፣ ከምኡውን ፍኹሰት ዓፅሚ እዮም።

ዝቐረብ ሰዓት ወይ ዘይስሩዕ ኣመጋግባ ነቲ ኣካላዊ ምንቅስቓስ ወይ ውድድር ንምግባር ዝወሰድናዮ ጠቕላላ ምግቢ ዝተረፈ ሰዓት ዝገልጽ እዩ። ኣብ ኣካላትና ዝህሉ ቐረብ ሰዓት ምስ ዝውሕድ ኣካላት ንጥዕና ኣገደስቲ ዝበሃሉ ንጥፈታት ብግቡእ ንኽዓምም ይሽገር። ገለ ካብቶም ክዓምዎም ዘሸግርዎ ድማ ምሕላው ጥዕና ዓፅሚ፣ ስርዓተ ተዋልዶ ዝኣመሰሉ ንጥፈታት ይርከብዎም። ውሓደ ቐረብ ሰዓት ሚዛን ሰብነትና ንምቕናስ ኢልና ዘይግቡእ ወይ ዘይንውር ኣመጋግባ ብምዝውታርን ኣብ ኣገዳስነት መኣዛዊ ምግብታት እኹል ንቕሓት ካብ ዘይምህላውን ክብገስ ይኽእል እዩ። እዚ ከዓ ዓቐኑ ዝሓለፈ ጾም ምዝውታር፣ ምሳሕ ቁርሲ ወይ ድራር ዘይምውሳድ ወይ እውን ምዝላል፣ ዓቐኑ ዝሓለፈ ቁፅፅር ስርዓት ኣመጋግባ ምኽታል፣ ብብዝሒ ንሽንቲ ዘቃልዑና ንቐልቀል ዘለስልሱ ወይ ኣበራበርቲ ኣነቓቕሕቲ መድሃኒታት ብምጥቃም ክመጽእ ይኽእል።

ዘይስሩዕ ወርሓዊ ፅግያት ስፖርተኛታት ደቂ ኣንስትዮ ምዝንባዕ ወርሓዊ ፅግያት ከጋጥመን ይኽእል እዩ። እዚ ወርሓዊ ፅግያት ንሰለስተ ኣዋርሕ ወይ ልዕሊኡ ዶ ክብል ዝኽእል ኮይኑ ኣመንርያ ብዝብል ስም ይፍለጥ። ምዝንባዕ ወርሓዊ ፅግያት ዝስዕብ ኣካላትና ኣብ ናይ ፀዓት ምዕቃብ ኩነታት ይኣትሞ ነቲ ኣብ ፅግያት ተራ ዘለዎ ሆርሞናዊ መንገዲ መጠናዊ መቆፃፀሪኡ ከም ዝጎድል ይገብሮም። በዚ ከዓ ወርሓዊ ፅግያት ንኣዋርሒ የቋርፅ። ወርሓዊ ፅግያት ንፍርያምነት ጥራይ ዘይኮነ ነቶም ንሓፈሻዊ ኩነታት ጥዕና ኣካላት ዝገልፁ ምልክታት እውን ኣገዳሲ እዩ። ስሩዕ ፅግያት ህላወ እኹል ፀዓት ኣብ ኣካላትና ሚዛን ሆርሞናት ከምኡውን ኩነታት ጥዕና ዓፅሚ ክሕብር ወይ ከረድእ ይኽእል።

ርኩሰት ዓፅሚ እቲ ናይ መወዳእታ ወይ ሳልሳይ ኣካል ስሉሳዊ ጉድኣት ደቂ ኣንስትዮ ፍኹሰት ወይ ጥዕና ዓፅሚ እዩ። እዚ ብሰንኪ ኣብ ኣካላት ዝኽሰት ዋሕዲ ቀረብ ፀዓት ኣብ ዕብት ይኹን ምፅጋን ዓፅሚ ኣገዳሲ ግደ ዝፃወት ኤስትሮጅን ዝተባሃለ ሆርሞን ከም ዝጎደል ብምግባር ዝኽሰት እዩ። መጠን ኤስትሮጅን ኣብ ኣካላት ምዝውሕድ ከዓ መጠን ፅዕቀት ዓፅሚ ይጎድል። በዚ መሰረት ናብ ኦስቶኦፒንኣ ወይ ኦስቶኦፖሪሲስ የምርሓና። መጠን ፅዕቀት ዓፅሚ ምጉዳሉ ምዝቕፅል ከዓ ኣብ ኣካላት ዘጋጥም መንቃዕትን ካልእ ናይ ዓፅሚ ምጉዳእትን ይውስኽ።

ስሉሳዊ ጉድኣት ደቂ ኣንስትዮ። እዚ ማለት ቀረብ ፀዓት፣ ዘይስሩዕ ፅግያት፣ ፍኹሰት ዓፅሚ ኣብ ኩለን ደቂ ኣንስትዮ ብሓደ ደረጃ ዝረአ ኣይኮነን። ገለ ደቂ ኣንስትዮ መጠናዊ ዘይስሩዕ ወርሓዊ ፅግያትን ቀሊል ፍኹሰት ዓፅምን ከጋጥመን እንከሎ፣ ንገሊአን ድማ ልዑል ዘይስሩዕ ወርሓዊ ፅግያትን ከቢድ ፍኹሰት ዓፅምን የጋጥመን። ስሉሳዊ ጉድኣት ደቂ ኣንስትዮ እንወስዶን እንህልኾን ፀዓት ምስ ዘይመጣጠን ዝኽሰት እዩ። እዚ ዘይምዕሩይነት ኣካላትና ካብቲ ንኩሉ ንጥፈታት ክኸውን ብምባል ዝኸዘኖ መጠን ካሎሪ ዝያዳ ዘባኽን ኣካላዊ ምንቅስቓስ ምስ እነዘውትር ዝገሃድ እዩ። ስሉሳዊ ጉድኣት ደቂ ኣንስትዮ ዘድልየና መኣዛዊ ምግቢ ብሕፅረት ቀረብ ቅርፂ ኣካላት ንምሕላው ብዝብል ኣመላኻኽታ ከምኡውን መጠን እንገብሮ ልምምድ ባሃንደበት ብምዝያድ ክመፅእ ይኽእል። ገለገለ ዓይነት ስፖርት ብዝጠልብዎ ዓይነታት ልምምድ ከዓ ንስሉሳዊ ጉድኣት ደቂ ኣንስትዮ ጠንቂ ክኾኑ ይረኣዩ እዮም።

ኣገባብ ምክልኻል ስሉሳዊ መጉዳእቲ ስፖርተኛታት ደቂ ኣንስትዮ። ስሉሳዊ መጉዳእቲ ደቂ ኣንስትዮ ንጡፍ ናይ ቅድመ ምክልኻልን ምምሕዳርን ኣገባብ ዝደሊ እዩ። ነዚ መጉዳእቲ ንምፍዋስ ኣሰልጠንቲ ክኢላታት ስነ ልቦና፣ ስድራ ቤት፣ ናይ ሕክምና ሰራሕተኛታት ብሓዋር ብምስራሕ ንጥዕናን ቀጻሊ ብቕዓትን ስፖርተኛታት ኣብ ግምት ብምእታው ምቹእ ሃዋሁ ምፍጣር የድሊ እዩ። ምክልኻል ናይዚ መጉዳእቲ ቀዲምካ ትምህርቲ ብምፍጣር ጉቡእ ባህርያት ከም ዝዓብዩ ብምግባር ከምኡ ውን ንስፖርተኛታት ደጋፊ ኣከባቢ ብምፍጣር ክፍወስ ይከኣል። ገለ ካብኡ ትምህርትን ስልጠናን ምሃብ ንስፖርተኛታት፣ ኣሰልጠንቲ፣ ስድራ ቤት ብዛዕባ ምልክታትን ናይ ቀጻሊ ሳዕቤኑን ኣፍልጦ ምሃብ ኣገዳሲ እዩ። ከምኡ ውን ኣብ መኣዛዊ መግብታትን ስሩዕ ወርሓዊ ፅግያትን ምስትሑት ቀረብ ሰዓት ዝተኣሳሰሩ ፍልጠት ከም ዝረኽቡ ምግባር

ስፖርተኛታት ኣብ ክንዲ ኣብ ውፅኢት ጥራይ ዘተኩራ ኣብ ፀቕጢ ካብ ዝሸሙ ጉድኣቲ ባህርያት ከም ዝእለያ ብምግባር ጥዕንአን ምስ ውፅኢት ከም ዝተኣሳሰርኦም ኣሰልጠንትን ወደብቲ ስፖርታዊ ውድድራትን ኣተኩሮኦም ናብ ሓደሽቲ ብምቕናዕ ስፖርተኛታት ብኩሉ ፃዕረን ምስ ነፍሰን ከም ዝወዳደራ ውልቃዊ ምምሕያሽ ንምምፃእ ከም ዝፅዕራ ብምግባር ዓወት ማለት ክብደት ምቕናስን ኩሉ ዋጋ ምኽፋልን ከም ዘይኮነ ንኽፈልጣ ምሕጋዘን።

ማእዛዊ ደገፍ ምሃብ ስፖርተኛታት ደቂ ኣንስትዮ ስሩዕ ኣገባብ ኣመጋግባ ብምኽታል ንልምምድን ውድድርን ዘድልየን ፀዓት ንኽረኽባ ምድጋፍ የድሊ። ትምህርቲ ማእዛዊ ምግቢ ክውሰድ ዘለዎ ምግቢ ምስ ጥዕናን ብቕዓትን ሚዛናውነት ብዘለዎ ኣገባብ ከም ዝወስድኦ ምግባር

መጉዳእቲ ደቂ ኣንስትዮ ብኣግኡ ከነለልዩ ይሕግዘና። ሓንቲ ጓል ኣንስተይቲ ስፖርተኛ ብስሉሳዊ መጉዳእቲ ደቂ ኣንስትዮ ከም ዝተጠቕዐት እንተተፈሊጡ መድሃኒታዊ ፍወሳ፣ ተሃድሶ፣ መኣዛዊ ምግቢ፣ ስነልቦናዊ ደገፍ፣ ስሩዕ ልምምድን ውድድራትን ዝኣመሰሉ ኣገባብ ፍወሳ ይወሃባ።

መወዳእታ ስፖርተኛታት ደቂ ኣንስትዮ ብስሉሳዊ መጉዳእቲ እንተ ተጠቂዐን መስበርትን ካልእ ጉድኣትን ከይሰዓበን ከሎ ብግሉፅ መንገዲ ምዝርራብ ኣገዳሲ እዩ። ስፖርተኛታት ደቂ ኣንስትዮ ውፅኢተን ክመሓየሽ ብስፖርት ስመንን ስም ሃገረንን ከፀውዓ ኣሰልጠንቲ ወደብቲ ስፖርታዊ ውድድራትን ስድራ ቤትን ብዛዕባ እዚ መጉዳእቲ ዘለና ኣፍልጦ ብምዕባይ ክንድግፈን ይግባእ።

መደብ ለሰ ስፖርት ናብ ምዝዛም ገፁ እዩ ዝኸይ ዘሎ ዝኸድኩም ተዓዘብቲ ትተርፈና ድማ መደብ ሌላ ስፖርት እያ ክትከውን። ኣብ ናይ ሎሚ መደብ ሌላ ስፖርት ንፕሮፌሽናል ተቀዳዳማይ ክለብ ደቡብ ዝኾነ ከምኡ ውን ሻምፒዮን ኣፍሪቃ ንክልተ ግዜ ብምዃን ዝደመቐ ተስፎም ዕቑባ ማርያም ዘላልዩ ትሕዝቶ ይክህሉ ሰናይ ምግታል

ኣብ ናይ ብሽክለታ ህይወቱ ብዝኸፈሉ ዋጋን ዝረኸቦም ዓወታትን ሓያሎ ተቐዳደምቲ ንኽጸሉ በቒዑ እዩ። ነቲ ኣብ ውሽጡ ዝነበረ ፍቕሪ ናይ ዝዓውዱ ስፖርት ካብ ንእስነቱ ጀሚሩ ብምልላይ ንምዕባዩ ናብ ዝለዓለ ደረጃ ብቕዓት ንምብጻሑን ድማ መስዋእቲ ብምኽፋል ኣብ ውሽጢ ሃገርን ወፃእን ብዘመዝገቦም ዓወታት ስሙ ክዕቢ ዝኽኣለ እዩ ፕሮፌሽናል ተቐዳደማይ ብሽክለታ ተስፎም ዕቑባ ማርያም። ሰላም ዝኸበርኩም ተኸታተልቲ መደብ ለሰ ስፖርት፣ ብሓፈሻ ተኸታተልቲ ንኡስ መደብ ሌላ ስፖርት ድማ ብፍላይ ኣብ ናይ ሎ መደብና ነዚ ክልተ ግዜ ሻምፒዮን ኣፍሪቃ ዝኾነ ተቐዳደማይ ንከነላለየኩም ኢና መዲብና ዘለና ንምክታልኩም ንዕድም ተስፎም

0: ኣብ ወላድዩ ኣቶ ዕቑባ ማርያምሳ ካብ ወላዲቱ ወይዘሮ ተብለጽ ወልደ ጊዮርጊስ ኣብ እግሪ መኸል እዩ ተወሊዱ። ናይ መባእታ ትምህርቱ ካብ ቀዳማይ ክሳብ ራብዓይ ክፍሊ ኣብ እግሪ መኸል፣ ካብ ሓምሻይ ክሳብ ሻምናይ ክፍሊ ድማ ኣብ ቀነ ሓያላ፣ ካብ ታሽዓይ ክሳብ 11 ክፍሊ ድማ ኣብ ካልኣይ ደረጃ ቤት ትምህርቲ ሳን ጆርጆ መንደፈራ ተማሂሩ። ተስፎም ኣብ ትምህርቲ ተገዳስነት ስለ ዝነበሮ ጽቡቕ ዝኾነ ውፅኢታት የመዝግብ ከም ዝነበረ እዩ ዛርብ። ንቤት ትምህርቱ ክኸይድ ከሎ እታ ብወለዱ ንመሳለጢት ንኽትከውን ዝተዓደገትሉ ብሽክለታ ምስ ከምኡ ብሽክለታ ዝነበሮ ምዛኑ ብምዃን እናተቐዳድመ ይኸይድ ምንባሩ ድማ ይዝክር። ምስ ግዜ ድማ ምዝዓውዲ ፍቕሪ ክሓድሮ ጀመረ። ኣብ ማዕከና ዜና ንውድድራት ብሽክለታ ዞባ ማእከል ይከታተሎ ስለ ዝነበረ ድማ ደጋፊ ናይ ገዲም ተቐዳዳማይ መርሃዊ የማነ ከም ዝነበረ እዩ ዝዛረብ።
1: ቱካ ብመጀመርያ ብቲ ሳይክል ኩን ዝውር ጀመርና ብቤት ትምህርቲ ማለት እዮም መሓዙትና ደቂ ዓድና ዓርኸትና ማለት እዮም። ብድሕሪኡ ናብ ውድድር ናይ ቤት ትምህርቲ ተፃዊትና፣ ካብቲ ውድድር ናይ ቤት ትምህርቲ ድማ ብሬድዮ ንሰምዖ ነበርና ቀደም ማለት እዩ። ናይ በዓል ሓብተወሉ ስሞን ኤፍሬም ተወልደ ጎንበሎ ናይዚኦም ሰምዕ ነበር ተደጋጋሚ። ኣነ ግን ቲፎዞ ናይ መርሃዊ የማነ እየ ነይረ ማለት ካብ ቀደመ መርሃዊ የማነ ክፅዋዕ ክሎስ ዋላ ትሽም ደስ ዝብለና ነሩ ማለት እዩ። ኣብ ስፖርት ግን ኣፍሉጦ ዝበሃል ኣይነበረንን።
0: ኣብያተ ትምህርቲ መሰረት ስፖርት ሃገርና ምዃንን ኩሉ ኣፍቃር ስፖርት ዝሰማምዓሉ ሓቂ እዩ። ተስፎም እውን ነቲ ናብ ፀወታታት ብሽክለታ ዘእትዎ መገዲ እዙ ነይሩ። እዚ ተቐዳድማይ ኣብ ቤት ትምህርቲ ኣብ ዝተሰርዐ ውድዳት ብዘይተቓጻጺ ብብሉ ዝኾነ ብቕዓት ክዕወተሉ ከሎ፣ ብድሕር እዚ እውን ኣብ ናይ ንኡ ዞባ ዝተኻየደ ናይ መጻረዪ ውድዳት እውን ነቲ ብቕዓት ክደግሞ ኣይተጸገመን። ኣብ ናይ ዞባ ኣብ ዝተሰርዐ ውድዳት እውን ኣብ ብሉፅ ቁመና ብምዃን ነቲ ውድዳት ብምውዳእ ተስፋ ካብ ዘለዎም ተቐዳድምቲ ናይቲ ዞባ ከም ዝኾነ ንኣፍቃሪ ብሽክለታ መስከረ። ኣብ ፀወታታት ብሽክለታ ኣብያተ ትምህርቲ ክሕፀር ዘይደልዮን ብቕረባ ድማ ነዚ ተቐዳድማይ ዝከታተሎ ዝነበረ መምህር ኣብርሃም ዝተባሃለ ናይ ስፖርት ጉዱስ ነዚ ዓውዲ ፀቒጡ ንክሕዞ ብምልባው ንክስርሕ ኣተባብዖ። ናብ ፌደሬሽን ቅድም ብሽክለታ ንዞባ መንደፈራ ብምኻድ ክምዝገብን ፀወቱ ድማ ንክቕፅልን መንገዲ ከፊትሉ። ተስፎም እውን ኣብ ሳሳይ ዲቪዥን ብምዝጋብ ኣብ ቀዳሚት መዓልቱ ናይ መድረኽ ዓወት ብምዝጋብ መስኡ መለሰ።
1: ድሕሪኡ ናይ ካብ ቤት ትምህርቲ መምህር ኣብርሃም ቺና እጂ ደገ ደሎ ሸወደን ንሱ እዩ ናብ ስፖርት ናይ ብሽክለታ ኮዋደር ኢሉ ዘመዝገበኒ ማለት እያ መንፈራ ናብ በዓል ዋሪ ኢልካ ተመዝገቢኒ እዚኣ ደይርሰዓ ሂወተይ ዋሪ ማለት ፍሳሓየ ዋሪ ሳጉ ማለት እዩ ፍሳሓየ ግን ሽሙ ዋሪ ኢልካስ ተመዝገብ ኢልኒ ካብኣ ዋሪ መዝግበኒ ምሰልኮ ተወርወር ድያ ተወሮ ኢሉ ምስ ሰጉጎኒ ናብ ቺና ከይደማት ከምዚ ዋ ፍሳይ እንዲ ሽማነ የተጋገ ፍሳይ ብሎ ክብለካ ደው ኢሉ ተመዝጊብ ኣትዮ ማለት እዩ። እታ ዝኣቶ ኩላ መዓልቲ ግን ቀዳማይ ኣት ሰለስተ ፀወታ እዩ ነረን ቀዳማይ ካልኣይ ራብዓይ ኣትዮ ማለት እዩ። ድሕሪኡ ናብ ካልኣይ ዲቪዥን ማውንቴን ስጌርና ማለት እዩ። ኣብ ካልኣይ ዲቪዥን ማውንቴን ጋንታ ዓድባር ነረ ኣሰልጣንና ድማ ቤየነ ነይሩ ማለት እዩ። ድሕሪኡ ናይ ንእዞባ ወኪልና ተፃዊትና ናይ መንደፈራ ኮይነ ወኪለ ፃዊት ኣብ ደቀ ምሓረ ኣብ ደቀ ምሓረ ተገብረ ሓሙሻ ይኣትየ ኣብ መንደፈራ ተገብረ ድማ ኣይኣተኹን እቶም ስፕሪንተራ ስለ ሒዜም ተረፍኩ ተቆሪፅና ማለት እዩ። ነጥባ መዝግብ ኣይከኣልኩን። ድሕሪኡ ግን ክለብ ዘባዶ መን ኣተዎ ተፃዊትና ኣብ ደቀ ምሓረ ሰለስተ ካኣቱ ካብ ሓንቲ ካብ ማውንቴን ሰለስተ ካብ ዲያኮርሶ ሰለስተ 2008 ኣብ ደቀ ምሓረ ዝገበርናዮ ሰለስተ ካብ ማውንቴን ሰለስተ ድማ ካብ ዲያኮርሶ ክምረፁ ተባሂሉ ማለት እዩ። ነዚያን ሕጂ ሰለስተ ንሕና ኣነ ወዲ ያቆብ ምሕረታብ ያቆብ ኢልያስ ኣፈወርቂ ሰለስተና ተመሪፅና እቶም ዲያኮርሶ ድማ ሰለስተ ተመሪፆም ነታ ጋንታ ትሕቲ 23 ማለት ካልኣይ ዲቪዥን ንምፅዋት ኢና ኣብ ናይ ዞባ ማእኸል ተሓሲቡ ግን ኣይቀፀለትን እታ ጋንታ ኣይተመስረተትን። ኣነ ንበይነይ ናብቶም ዓበይቲ ናብ በዓል ዳንኤል ሰጊሮ ማለት እዩ።
0: ብድሕር እዚ ናብ ክለብ ዞባ ደቡብ ምፅምባሩ ተስፎም ንብሽክለታ ብዝለዓለ ፍልጠትን ፀዓትን ክሳተፎ ጀመሮም። ክለብ ዞባ ደቡብ ኣብ ከተማ ኣስመራ ብምዕስካር ምስ ናይታ ዞባ ክለባት ክጠማጠም ጀሚራ ብምባራ ምምፃእ ተስፎም ከበርትዓን ንሳያን ተቐዳዳማያን ድማ ኣብ ልቢ ኣፍቀርቲ ቅድም ብሽክለታ ንክቕመጡ ኣይተሸገሩን። ተስፎም ምስ ክለብ ዞባ ደቡብ ብምዃን ዝተሳትፎ በቕሪ ውድድሩ እንተነይሩ ዙር ኤርትራ እዩ። እዚ ተቐዳድማይ በኽሪ ናይ ልሙዳን ፆታ ኣብቲ ፀንከረ ውድድር ዝነበረ ዙር ኤርትራ ክሳተፍ ተመክሮ ክሓፅሮ ንበሩ እዩ። ተስፎም ተዘክርኡ ብከምዚ ካፊሉና ኣሎ።
1: ናይ መጀመርያ ፀወታ ዙር ኤርትራ እዩ። ናይ ኤርትራ መጀመርያ ተኽለ ካብ ማውንቴን ተኽለ ዙር ኤርትራ እ ዙር ኤርትራ ንዓይ ብጣዕሚ ከቢድኒ ማለት እዩ። ምስቲ ተመክሮ ዘየለ ብዝሕ ተፃወትሎ ናይ ምድፋእ ምጉናፅ ኣሎ ንፋስ ኣሎ ዳርጋ

0: እንዳ ወደቕ እንዳተሳኸ ወዲእ ተገደደ ብዙ ኤርትራ 6-7 ግዜ ወዲ ክኸውን እ ኣብዘን 9 ስተጃት ማለት እዩ። ግን እንታ ዝበለፀ ፀወታት ተፃወትከዋ ካብ ባፃ ኣስመራ ማለት እዩ። ካብ ባፃ ኣስመራ ምስቶም ቶፕ 16 ቶፕ 20 ኣትዮ ማለት እዩ። እጂ ብኣነስ ዓቕሞ ከም ዘለኒ ብቕዓት ከም ዘለኒ ሽዑ እዮ ፈሊጠ እየ ማለት ዋላ ቶም ኣሰልጠን እንትኾኑ ማዓሳምሳን ወዲሴል ናነ ሓላባይ ነይሩ ሽዑ ጆሃ ንፉዕ ኢሎም ዘተባብዑን ሰዓት ነይሩ ማለት ሽ ድሕሪኡ ብናይ ዞባ ማእኸል ተካየደ ጃልያ ተፃዊትና ኣብ ጃልያ ፅቡቅ ፀወታ ተፃዊትና ሞኖፖሊ እውን ከምኡ ግን ናይ ሞኖፖሊን ናይ ጃልያን ተሓዊሰን ንሳውዝ ኣፍሪቃ መምረፂ ናሽናል ቲም ውክል ዝኸደ ኣብ ከሎ ንስልጠና ድማ ተባሂላ ኣብዚኣ መፃረ ገርና እታ ናይ ደቡብ ኣፍሪካ ሸዓ ረኪብና ግን ኣነ ምስቲ ዝነበረኒ ፋሲሊቲ ዋላ እቲ ተመክሮ ኣይገሽኩን ኣይኮትኩን በዓል ጃኒ በዓል ተስፋይ ምገሾም ኣነ ተሪፈ በዓል ናቱ ናልተ ብርሃን ገሾም ኣነ ተሪፈ ማለት እዩ።
1: ምስ ግዜ ብቕዓቱ እናበረኸ ብምምፁ ኣብ ዝተፈላለዩ ናይ ብሽክለታ ብቕዓትካ ትዕብየሉ ማለት ከም ናይ ሹካ ዓቐበት ጎልጎል እንተላይ ናይ መገዲ ካብ ግዜ ናብ ግዜ ብቕዓቱ እናበረኸ ብምምፁ ናብ ናይ ክላሲክ ተቀዳድማይ ክፀሪ ብምዃል እውን እቲ ድሒሩ ዘመዝገቦ ዝነበረ ዓወታት ምስኩር እዮም። እዚ ተቀዳድማይ ኣብ ናይ ዞባ ማእከል ውድዳት ምስ ዓበይቲ ተቀዳድምቲ ብምጥምጣም እውን ዓወታት ክሓፍስ ኣይተፀገመን። ኣብ 2011 ብምክንያት 8 መጋቢት ኣህግራዊ መዓልቲ ደቂ ኣንስትዮ ኣብ ከባቢ እንዳማርያም ዝተሰርዐት ውድድር ክዕወት እንከሎ ኣብቲ ዓመት ብፌደሬሽን ቅድም ብሽክለታ ዞባ ማእከል ዝተሰርዐት ውድድር ጭራ ቆረፅ ናይቲ ዓመት እውን ተስፎም ብምዕዋት ኣብ ልቢ ደገፍቲ ብሽክለታ ክቕመጥ ዝኽኣለ ተቀዳዳማ ኣይኮነ።
0: መጀመርያ ኮ እንዳማርያም እዩ እንዳማርያም ኣነ ዝፈትዋ ፀወታ ማለት እዩ መጀመርያ ዓወተይ እንዳማርያም እቲ ቀዳማይ ምውፃእ ማለት እዩ እቲ ቶፕቴን ዋላ በዓል ሞኖፖሊዮ ጃልያ ንፃወት ነርና ግን እቲ ዋላ ስኔማ ሮማ ነይሩ ግንቲ ቀዳማይ ዛኣተ ኩላ ኣብ እንዳማርያም እዮ ማለት እዩ ናይ መዓልቲ ደቂ ኣንስትዮ 8 ማለት እየ 8 መጋቢት መዓልቲ ደቂ ኣንስትዮ ዝነበረ ማለት እዩ ቀዳሚ ኣት እየ ብድሕሪ እውን ናይ ናፅነት 211 መወሲደ እየ 213 መወሲደ እየ ኣብ እንዳ ማርያም ዝግበር ማለት እዩ እዚ ኣብ እንዳ ማርያም ሲ ዋላ ክላሲካት ዋላ ጭራቁረፅ ንባዕሉ እንዳ ማርያም ዝተዓወት ኩሉ ከምኣ ኣብ ሂወተይ ሰብ እውን ትፈዞ ኮን ወይ ድማ ተዓዛባይ ርአ ይፈለጥኒ ኣብ ዝንጎ ድይቦ እዮም ክሪኢ ውዒሎም ምስቲ ማይ ግመ ነበረሉ ግዜ ንዓይ ብሞር ትስሕበኒ ማለት እዩ።
1: ክለብ ዞባ ደቡብ ካብ ግዜ ናብ ግዜ ብቕዓታ እናዓበየት ካብ ተሳታፊት ናብ ተወዳዳሪት ደረጃኣ ብምብራኽ ብሉፅ ዝኾነ ምንቅስቓስ ከተንፀባርቕ ጀሚራ። ብኦሎምፒካዊ ተቀዳዳማይ ብሽክለታ ዳንኤል ተክለ ሃይማኖት እናተቐለሰ ድማ ስባ ብተደጋጋሚ ኣብ ማዕከናት ዜና ውሽጢ ሃገር ክፅዋዕ ጀመረ። ተስፎም ኣብቲ ግዜ ዝነበረት ክለብ ደቡብ ኣብ ዞባ ደቡብ ሓያሉ ተቀዳደምቲ ንኽፈርዩ ምኽንያት ዝኾነት ከም ዝነበረት እዩ ዘኪሩ። ኣብ ዞባ ደቡብ ውድድራት ልሙዳን ማለት ዳይኮርሶ ኣብ ዝተፈላለዩ ዞባታት ይስራዕ ብምባሩ ድማ ተቀዳደምቲ ከምቲ ዝድለዩ ፈርዩን ንክለብ ድማ ክምግቡ ዝኽእሉ ምንባሮም ብምግላፅ ኣብዚ እዋን ግን እቲ ብዝተፈላለዩ ምኽንያታት ኣብ ውሱናት ከተማታት ጥራይ ይካየድ ብምህላው ግን ጎስጋስ ከም ዘድላ ረድዩ። ተስፎም ኣብ ውድዳት ብሽክለታ ዞባ ማእከል ካብቶም ጸሎቱን ተዓወትን ዝኾኑ ተቀዳዳማይ እናኾነ ኣብ ዝመጸሉ ዝነበረ ግዜ ኣብ 2010 ጠቕሊሉ ካብ ብሽክለታ ብምራድ ናብ ዓዱ ከደ። እቲ ምኽንያት ካብዚ ተቀዳዳማይ ኣብቲ ግዜ ናብ ወፃኢ ሃገር ንምጋሽ ኣብ ምድላው ንዝነበረት ሃገራዊት ጋንታ ኤርትራ ክምረፅ ብዘይምዃሉ ካብ ዝተሰምዑ ጓሂ ምንባሩ ክገለጽ እንከሎ እንተኾነ ምስ ብቕዓቱ ክወርድ ከም ዘይብሉ ዘእመንዎ ደገፍቱ ግና እንደገና ንክምለስን ከይጸንሐ ድማ ናብ ብቕዓት ብምምላስ ኣብ ብሉፅ ቁመና ከም ዘሎ ከመስክርን ከኣለ። ተስፎም
0: ኣይኮን ልክዕ ኣለኻ እጂ እንታይ እዩ ኣብ ኩሉ ተፀዋታ እዩ ወይ ድማ ኣብ ኩሉ ስፖርት ኣብ ዓይነት ስፖርት ከይፈላኻ ኣብ ኩሉ ሉ ተፃወቕተዋት ኣሎ ምክንያቱ ንዑ ተስዒርካ ኢኻ ድማ ብዝላዕለ ደረጃ ትበፅሕ ብኣሰንከ ልልካ ተፀዲፍካ ድማ ኦረዲ ትምለስ ኣነታ ሂወት ማለት እዩ ወይ መብልዕ እንጀረኻ ትኸውን ወይ ፍኢትካ ትኸውን ማለት እዩ። እጂ ኣነ ኣብ 2010 ጠቕላላ ሳይክል ገዲፈየ ነይረ ማለት እዩ 2010 ጠቕላላ ካብ ሳይክል ወሪደ ሰዓዲ ኸይደ ናይ ሕርሻ ጀሚረ ነራ ግን ብየዕረኽትና ማሓዙትና ጎሲሶም ኣምፅኦም ናብታ ብሽክለታ ሰቐሎምና ማለት እዩ። ግን ኣብታ ብሽክለታ ሕጂ እዚ ናሽናል ቲም ዘይተመረፅኩ ኢለ ምክንያቱ ሰዓቕም ነርኒ ብቕዓት ነርኒ ናሽናል ቲም ዘይተመረፅኩ ኢለ ኣብ 2010 ኮም ገረ ብሃገረ ፀዲፈ ዘዝኾን እዚ ደረጃ ርአየ ዘለኹ በፅሐ ዘለኹ ኣይመፃናን ማለት እዩ። ሕጂ እንታይ እዩ ኣሎ ገለገለ መዓልትታት ትፅመመሉ ክህሉ ኣሎ እንተዘይተፀሚምካስ ወና ሓንቲ ክትገብር ኣይትኽእልና ወይ ድማ ዓቕል ተዘይገርካስ ወና ሓንቲ ክትገብር ኣይትኽእልና ዋላ

0: ባታውን እንኳ ተዘይ ተጸሚሞም ስታ ዓወት ኣይትመፀነ ተላሓፂ ፀዲፉ ተጋጭ መፅኡ ስፕሪንት ሰር ነዚ ኣ ክትገብር ተዋንካ እንታይ ትገብር ኣለ ዓቕሊ ከልወካ ኣሎ ተፃወርነት ክልወካ ኣሎ ክገብር የ ባህል ድማ ክትኸውን ኣለካ ማለት እዩ።
1: ዓመተ 211 ተስፎም ነቲ ካብ ብሽክለታ ንክወር ዝወሰኖሞ ዳግመ ግምት ብምግባር ዝተመልሳ ትኽሕስ ዓመት ኮይናትሉ እያ። ኣብቲ ዓመት ዝተቐዳደማይ ማልያ ሃገራዊት ጋንታ ኤርትራ ብምልባስ ኣብ ዴንማርክ ኣብ ዝተኣንገደ ውድድራት ሻምፒዮን ዓለም ናይ ትሕቲ 23 ዓመት ክሳተፍ ምስ ኣያታቱ ዝኾኑ ተቐዳደምቲ ነቐለ። ኣብዚ ሻምፒዮን ተስፎም ኣብ ክልቲኡ ውድድራት ማለት ናይ ውልቂ ናይ ግዜ ውድድርን ናይ ጽርግያን ክሳተፍን ከሎ ናይ ክሮኖሜተር ተቐዳዳማይ ምዃኑ እውን ንነብሱ ዝፈለጠላ ኣጋጣሚ ኣብቲ ውድድር ምንባራ እዩ ዝዝገርም።
0: መጀመርያ ተፃወት ክሉ 211 ወርልድ ሻምፒዮን ኣንደር 23 ዴንማርክ ወርልድ ሻምፒዮን ኣንደር 23 ዴንማርክ ተፃወት ክሉ ንመጀመርያ ግዜ ናሽናል ቲም ዝወክል ክሉ ማለት ኣብኡ ሕጂ ሓንቲ ተመክሮ ብልናን እግን ኣብኣ ዘጋጠመትና ንእሽተይ ንሕና ክሮኖሜተር ክንርኢ እንዳኸልና ሽመይ ኣብቲ ናይ ክሮኖሜተር ረኺበ ኣብኡ ሓስ ነይሮም ዝዛውርና ኤርትራውያን ኣብ ዴንማርክ ኣብኡ የና ስባሃል ነይሩ ዩርዮ ኣነስ ኮሮኖ ገብር ኮሮኖ እንተዘይገርካ ድማ ትስረስ ኣብ ፀወት ኣንደርትወይ ስረ ኣይትፃወትና እቶም ኣንደ ዝስርስ ኩልና ንስረስ ረዮም ሰበሎ ንሶም ናብቲ ቁፅረይ ከምፁን ምስ ዕጥቅኻ ውን ዝወዝቦ ብወል ሻምፒዮን ይረአዩ ኮሮኖ ሜተር ማለት እዩ ዕጥቂ ይነበረኒና ምክንያቱ ዋላ ሳይክል እውን የብለ ዋላ ሓንቲ ነበረና ማስክ ገብር ኢለ ሲኮትኩን ኣነ ወረድሎ ይስጣኢና ኣብ ፀዋት ከድና ኣነ ብናይ ፍረቃልሲ ገረ ሳይክል ገረ ኮሮና ኖርማል ዕጥቂ ገረ ናይ ኤርትራ ዕጥቂ ኮይኖም ኖርማል ገረ ማለት እዩ ተፃዊቲ ኣብ ሽዑ እውን ነፍሰይ ኮሮና ክዝውር ዝገምጎም ኳ ሸዓ ኮሮናስ ዝውር ኢለ ነፍሰይ ዝገምጎም ኳ ሸዓ ምክንያቱ ተቀዳማይ ዝወፀ ተሳሳይ ዝወፀስ ኣብ ሕንፃ ዝሓሊፍኒ ሕጂ ናተይ ናቱን ጋግ ናይ ክልተ ደቂቀ ኣብ ማእኸልና ነናይ ደቂቕ ነሩ ኣብ ማእኸልና ሓደ ነይሩ ማለት እዚ ንዓይ ዘርከበኒስ ክልተ ደቂቕ ሂብንሎ ሳሳይ ዝኣተዎ ኣነስ ልክዕ ከማይ ተፃወታ እዩ ኣንደር 23 እዩ ግን ኣነ ኣይተዳለኹን ኣይረሰንኩን ዕጥቂ እውን ይዓጠኩን ሶታ ጃስት ዘዊረ ወዲአ ፀወታ እዩ ናይ ሰንበት ኢኻ ትዳሎ ማለት እዩ ባኣ ድማ ስለ ተፃወትኩ ኣብ ወርልድ ሻምፒዮን ኣንደር 23 ተፃዊትና ሕጂ ሽዑ ኣንደር 23 ዝነበሩ በዓል ባርጊል ሕጂ ቤየሎ ኩሎም እዞም ፕሮፌሽናል ስምሳና ተፃወቶ ኣንደር 23 ሽዑ እዮ ፀወታ ውን ብግቡእ ወዲና ፅቡቅ ወዲና ኣብ ስፕሪንት ዋን ሓንቶም ገብር ኣይከኣልና ግን ኣስናን ዓፅዮምና ሕጂ ኣብ ጂነር እንድሕር ኮንካ ኣንደር 23 ኮንካ ኣስናን ዝዕፅ ኣሎ ብታሕቲ ሕጂ 13 ስኒ ትጥቀም ሸረር ኮይኑና ኣይለመድናዮን ኣብኡ ጥራይሲ ዘውርና ንፈለጥና ሕጂ ነቲ መጋዝና እዮም 53 ስለ ዝኾነ ነቲ ስኳት ዓፀሙና ኣብ ሸዓፍቲ ሽዑ ግዜ 52 ስኒ ዝግባእ ኣብ ናይ ወርልድ ሻምፒዮን ማለት እዩ ትሕቲ 23 ዓመት ስለ ዝኾነ
1: ኣብ 212 ሻምፒዮን ኤርትራ ኣብ ከተማ ከረና ብዝተኻየደሉ ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ብክለባት ዘይኮነ ብዞባታት እቲ ፀወታ ንክካየድ ብዝወሰኖ ውሳነ መሰረት ፕሮፌሽናላት ተቀዳድምቲ ከም ዳንኤል ተክለ ሃይማኖት ካብ ኣውስትራልያዊቲ ክለብ ግሪን ኤጅ ተቀዳድምቲ ፍረቃልሲ ደበሳይ ካልኦትን ተቀዳድምቲ ድማ ካብ ዶብ ኣፍሪቃዊት ኤምቲኤን እውን ኣብቲ ሻምፒዮን ክሳተፉ ክኢሎም ተስፎም ናይ ዞባ ደቡብ ተቀዳዳማይ እናሃለወ ኣብ ዞባ ማእከል ይፃወት ብምባሩ ምስ ሕሪቲ ክለብ ዞባ ማእከል ብምዃን ንክፃወት ሓርየ ኣብዚ ኣጋጣሚ እዚ ተቀዳዳማይ ምስ ክለቡ ደቡብ እናተፃወቱ ኣንጻር ወዲ ክለቡ ዝነበረ ዳንኤል ንክፃወትን ክጠማጠምን በቲ ድማ ንዞባ ማእከል ክዕውትን ኣብ መንጎ ተቐርቀረ ዳንኤል ተክላይ ሃይማኖት ድማ ሻምፒዮን ኮነ እቲ ኣካታዒት ዝነበረት ፍጻመ ከመያ ነይራ ተስፎም ዝኽሩ ኣካፊሉና ኣሎ።
0: ሕጂ ኣብቲ ሽዑ ግዜ ንመጀመርያ ግዜ እዩ ብጋንታታት ተገብሩ ብዞባ ማለት እዩ ዞባ ክንደይ ዞባ ኣለዋ 6 ዞባ እየን ዘለዋና ን6 ብ6 36 ተፀወት ሕጂ ትኮታ ናይ ተፀወታ ውሑድ ግን እቶም ብቓዓት ዘለዎም ኣለዉ ትብሎም ንፃወት ዘለና ሕጂ ኣነ ንክለብ ዞባ ደውደ ኮንኩ ወኪለ ከይደ ንዞባ ማእኸል ወኪለ ከይደ ማለት እዩ ዳንኤል ድማ ንግሪንች ወኪሉ ነብሱ ሻምፒዮን ማለት እዩ መፅ ናይ ኤምቲኤን ነይሮም ናይ ዞባታት ድማ ናይ ዞባ ደቡብ ድማ ሳፖርት ትገብሩና ነይሮም ግን እቲ ዓቕሚ ወይቲ ብቕዓት ትሕስ ስለ ዝብል ነበረ ኣይ ከብሉን ኣይከኣሉን ማለት ክሕዙን ኣይከኣሉን ኣብቲ ሽዑ ግዜ ግን ዳንኤል ምስ ሃደመ ኣነ ጎየ ኣይከኣልኩን ኣነ ውን ንዑ ስካቶ ገር ክለጉበይ ኣይ ደለኹን ምክንያቱ እቲ ጋግ ክፀብብ እዩ ክትሕወስያ ካልእ መጥቃዓትታት ክመፅ ዳንኤል ስኢልና ርኢናዮ ማለት እዩ።

0: የንፈቲኖም ናይዞባ ማእኸል እውን ፈቲኖም ከርክቦ ይከኣሉ እንዳሓራይ ስካ ተስካቶም ዝኮነ ሓሙሽተ ሰብ ተፈሊና ንኸይድ ኣርሃ ደበሳይ ፍራ ቃልሲ ወዲ ቅዱስ ኣነ መክሰብ ካብዚኣ ድማ መሽና እቶም ሓሙሽተ ተፈንጭልና ንኸይድ ኣነን ኣርሃን ፍራ ቃልስን ኣነ ፍራ ቃልስን መጀመርያ ከድና ኣነ ፍራቃልስን ፍራ ቃልሲ ሕጉዝ ኣይከኣልኩን ምክንያቱ ዳንኤል ቅድሚት ስለ ዘሎ ክነርክቦ ይከኣል ኣይደለኹን ንዓይ ወፃኒ እዩ ትሕቲ 23 ቀዳማይ ክኸውን ዋላ ዳንኤል ንርክቦ ቦላታ ውን ካብ ክልቲኦም ድሓመቃ ይኮንኩን ግን እንድሕርታ ፀወታ ፅቃ ብዞባናኹን መጠንቀቕታ ዋሃበን ነይሩ ማለት እዩ ትሽዑ ግዜ ዝነበረ ሰልጠንቲ ግደፍ ይበሃል ነረ እቲ ሓብየ እውን የብር ነረ ብዘይርኢና ብዘየለውሉ ማለት እዩ ኣነ ሕጂ እንታይ ይሓስብ ነረ ንዳንኤል ምርካብ ዶይኮነስ ነተጋግሞ ክነፅባ ቦላታ ምስ ፍራቃልሲ ዋላ ሰዓረኒ ሳልሳይ ታእትስ ትሕቲ 23 ቀዳማይ ይኾን ኣለዋ ብድሕሪት ጉርቦ እንድሕሪ መፅያ ግን ኣስጋኢ ትኾን ኣለ ማለት እዩ ክስዕሩ ንኽእሉ ስካ ተስካቶ ክኾኑ ዝኾነ ነገር ከጋጥመካ ክእል እዩ ነዚ ሓሲቤት ሓብት ዝስሕብ ነረ ማለት እዩ መወዳእትኡ መርሃ ቅዱስን ኣርሃን መፁና ኣርባዕተና ኮይና ካባን ኣርባዕተና ድማ ተሃላሊኽና ኣርሃ ይኸይድ ነርሃነሲ ለርኢ እዩ መርሃዊ ጎዮ ንመርሃዊ ፍረቃሲ ጎዮ እዚያ ሕጂ ሰንሰለት ትኸውን ዳሕራይ ፍረቃርሲ ቦላታ ጅምራ ዳርጋ ርሕቕ ጀሚሮ ነርሃ ብሕንፃፀይ ሓደፈ ኣነ ካልኣይ ኣት ኣነ ማለት ኣርሃ ሳሳይ ፍረቃርሲ ካልኣይ እዩ ቀዳማይን ካልኣይን ኮይና ማለት እዩ ምስ ዳንኤል ኣቴና ወዲና ማለት እዩ
1: ናብ ኣብ ሃገረ ዶብ ኣፍሪቃ ዝርከብ ናይ ዩሲኣይ መሰልጠኒ ማእከል ንኸምርሕ ዕድል ኳ ተመፆ ኣብቲ እዋን ሃገረ ሆላንድ ክካየድ ተሰሪዑ ኣብ ዝነበረ ሻምፒዮን ዓለም ናይ ትሕቲ 23 ዓመት ንኤርትራ ወኪሉ ንኽፃወት ስለ ዝተሓረየ ግን ካብ መገሻ ክተርፍ ክኢሉ ናይ ሻምፒዮን ዓለም እውን ብሰንኪ ቪዛ ክሳተፎ ብዘይምኻሉ ኣብ ሓደ ግዜ ክልተ ዕድላት ብምኽሳሩ ኣብ ናይ ብሽክለታ ዘመኑ ካብ ዝዝክረን ከበድቲ ኣጋጣሚታት ሓንቲ እያ ግን ከምቲ ኣቕዲሙ ዝገለጾ ተስፎም ናቱ ግዜን ኣጋጣምን ከም ዝምፅእ ኣሚኑ ብዲስፕሊን ክሰርሕ ንነብሱ ብምእማን ክሰርሕ ተንሰ ኣብ 2013 ግን ተስፎም ናብ ዶብ ኣፍሪቃ ማህደረ ትምህርቲ ንኽልተ ዓምታት ንክቐስም ዕድል ስለ ዝረኸበ ናብታ ሃገር ብምኻድ ንብሽክለታ ብስነ ፍልጠታዊ ኣምር ክምሃሮን ነቲ ዝተምሃሮ ድማ ኣብ ውድድር ከተግብሮ ከኣለ እንተኾነ እቲ ዝሳተፎ ዝነበረ ውድዳት ብዩሲኣይ ተፈላጥነት ዘይነበሮ ብምንባሩ ኣሉታዊ ተራኳ ተነብሮ ተመክሮ ንክቐስም ከም ዝሓገዞ ዩ ተስፎም ዝዛረብ
0: ኣብ ሳውዝ ኣፍሪካ ሓደ ተማሂርና ማለት እዩ ትምህርቲ ማለት መጀመርያ ዝመሃሩና ኣመጋግባ ኣመጋግባ እንታይ ሰሪሕካ እንታይ ትበልዕ እንታይ ትገብር ኩሉ ነገር ተማሂርና ማለት መሰልጣኒና ድሕሪኡ ትረኒን ናይ ትረኒን ጉዳይ ትረኒን ድማ ከም ኣብዚ ኤርትራ ንገብሮ ነርና ይበልፅ ካብኡ ንገብሮ ምክንያቱ ኣብዚ ኣብ ኩሉ ኣለዎ እቲ ዝነበርናይ ቦታ ጎልጎል እዩ ሓንቲ ዓቐበታ ዘላ እሳ ድማ ኪሎሜተር ገለ እንትኸውን ኣብኣይና ንሰርሕ ከድና ማለት እዩ ካብቲ ዝነበርና ካልእ ኣሎ ዓቐበታት ከም በዓል ኬፕታውን ገለ ተኸድካ ፉል ናይ ዓቐበታት ቦታታት ኣሎ ግን እቲ ፀወታታት ዝግበሩ ኣብቲ ከባቢና ኢናና ሕጂ ከባቢና ስለ ዝኾነ ካብኡ ክትረሓቀ የብልካ ምክንያቱ ንጉሆ እዩ ዝካየድ ፀወታ ብማኪና ለይቲ ኢኻ ትኸይድ ካብ ገዛኻ ከምኡ ስለ ዝኾነ ካብ በዓል ኬፕታውን መፅኻ ፀወቶ ስለዘይ ትኽእል ኣብ ፔቸስትሮም ሳውዝ ኣፍሪካ ነርና ማለት እዩ ካብ ጆሃንስበርግስ ናይ ሰዓትን ፈረቓን ብሚኪና ማለት ትኸድ ሕጂ ኣብኡ ዝነበረ ፀወታ ብጣዕሚ ፅቡቅ እዩ ዋላ ማርሖም ኩሉ ነገሮም ሽልማቶም ገለ ፅቡቅ እዩ ግን እንታይ ነሩ ናይ ዩሲኣይ ኣይኮነን ልክዕ ከምዚ ብዛዓድና ፀወተ ሎካል ፀወታ እዩ ሕጂ ብዩሲኣይ ተፈላጥነት የብልካን ተስፎም ኣብየሎስ ኣይፈልጡን ነሮም ናሽናል ቲም ተዘይኮይኑስ ኣብ ሳውዝ ኣፍሪካስ ኣይፈልጡና ነሮም ምክንያቱ ናይ ዩሲኣይ ነጥብ ይብልካን ናብ ዩሲኣይ ዝፃወቶ ፀወታ ይብልካን ሕጂ ንሕና ካብኡ ተመሪፅና ኣነ መትከል ሜሮን ንናሽናል ቲም ንውክል ነ ንመፅእ ኣብ ናይ ኣፍሪካ ንፃወት ጓቦን ከድና ሩዋንዳ ከድና ከምኡ ኣብ ሻምፒዮን ኣፍሪካ ንኸይድ ከምዚ ኣብኡ ንረአ እምበር ኣብ ሳውዝ ኣፍሪካ ድርእካ ነገር የለን ማለት እዩ
1: ማሊ ሃገራዊት ጋንታ ኤርትራ መሊስካ ክትፃወት ዕድል ተረኺብካ ከምቲ ቀዳዳማይ ዝፈጥረልካ ናይ ርእሰ ምትእማን ብዘይመጠን ዓብዩ ዝበለ ተስፎም እቲ ዕድል ምስ መፅኦ ብዝግባእ ክጥቀመሉ እዩ ተራእዩ ኣብ 2013 ኣብ ሃገሪ ግብፂ ዝተኣንገደ ውድዳት ሻምፒዮን ኣፍሪቃ ሃገራዊት ጋንታ ኤርትራ ኣብ ናይ ደቂ ተባዕትዮ ኦሎምፒካዊ ተቀዳዳማይ ዳንኤል ተክለ ሃይማኖት ሜሮን ርእሶም ሜሮን ተሸመ ተስፎም ዕቁባ ማርያም ከምኡ ድማ ኦሎምፒካዊ መርሃዊ ቅዱስን ዝነበርዋ ሓያል ጋንታ ኣቆይማ ኣንጻር መዘናኣ ሃገራት ንኽፃወት ተዳልያ እዛ ኣብ ከተማ ሻርማ ሼክ ዝተሰርዐት ናይ ፅርግያ ውድድር ተስፎም ምስ ወዲ ጋንቱ መርሃዊ ቅዱስ ብምርዳእ ነቲ ፆታ እናንበቡ ናብ ረብሖም ንምውዓል ክሰርሑ ተረዳዱ ሃገራዊት ጋንታ ኤርትራ ድማ

0: ነዞም ተቐዳድምቲ ንቕድሚት ብምስዳድ ካብ ድሕሪት ክፍጠር ንዝኽእል መጥቃዕታት እናተቆፃፀረት ዕዮ ገዛ ብምፍጻም ንውፅኢት እዞም ክልተ ተቐዳድምቲ ተቃውመት።
1: ኣብቲ ፀወታ ሮድ ሬስ ምስኣተና ግን 160 ኪሎ ሜትር ነይሩ ማይ በቃ ኣይተዕረፍኒ ኣመስተ ሃሩሩ ብጣዕሚ ሃሩ በረድ ኣሎ ሕቆካ ትገብር ወይ ድማ ኣብቲ ብራኳ በረድ የትዮምዋ ቀልጢፊ ዝውዒ ኣብታ ዝነበረ ፀወታ ግን ናይ ብሬካ ወይ ተፈጢራ ማለት ስካቶስካቶም ስኮነ ሳውዝ ኣፍሪካ ሓሳብ ፈቲኖምና ፀጊዐ ናይ ዝተቆርፀ ሰብ ኣይነበረን ካብ ዓላማት ድሕሪዩ ከማእስለ ዘይተዋፀና ናስካቶ ስካቶ ኮይና ኣነ መርሃዊ ንስካቶ ንገብር ዳርጋ 15 ሰባት ገለ ንኸይድ ግሩቦ ፈጢርና ጋጋ ግፍሕና ምስኦም ኮይና ድሕሪ ንዖም ክነትርፎም ኣለና ኣልጀርያ ነይሮም ስፕሪንተራት ሩዋንዳ ነይሮም ካብዚኦም ውን ክተርፍለዎም ታና ስካቶ ስካቶ ኮይኑ ማለት እዩ ስካቶ ስካቶ ምስ ኮነ ዳርጋ ናብ 6 ሰብ ፀሪና ካብዞም 6 ሰብ ክልቴና ሕና ኤርትራውያን ሓደ ሩዋንዳ ሓደ ናሚብያ ዳንክላቨ ሓደ ኣልጀርያ ሓደ ድማ ናይ ሳውዝ ኣፍሪካ ይኸውን ማለት እዩ ካብዚኦም እውን ኣይተዋፃና ተባሂለ ኣስካቶ ስካቶ ጀሚርና ኣነ መርሃውን ምክንያቱ ክልተ ኣለና ኣድቫንቴጅ መርሃዊ ተኮይኑ ንዑ ተጎዮም ኣነ ስካቶ ትገብር ኣነ ስካቶ ትገር መርሃዊ ይከታተል ማለት ሕጂ ብልጫስ ነርና ነዚያ እውን ተቆሪፆም ቶም ኣልጀርያን ኩሎም ተቆሪፆም ኣነ መርሃዊ ዳንክላቨል ንኸድ ላስት 5 ኪሎ ሜትር ማለት እዩ እ እሳታ ሓንቲ ላብ ጌጋ ክላለ ዳርጋ ናብ 20 ገፃ ትኸይደ 20 ሕጂ ኣብቲ 5 ኪሎ ሜትር መሰረፈት ግን 3 ና ተርኢና ኣብ መወዳእታ 2 ኪሎ ሜትር ክተርፋ ከላ ንመርሃዊ እስካቶ ግበር ኢለየ ኣነ ከተረአየ ክዝውረ እስካቶ ግበር ሕጂ ንምንታይ ከማ ትገብር ኣለኹ መርሃዊ እንድሕር ከይዱ እንድሕርቲ ጎይዎ ኣነ ይዕረፍ ቦላታ ድማ ኣነ ገብር ካብ መርሃውስ ኣነ ሓሽ ዳንክላቨርስ ፕሮፌሽናል ተፃዋታ ነይሩ ዩሮፕ ካርድ ነይሩ ሻ ፕሮፌሽናል ተፃዋታ ነይሩ እ ነዚ ሰብዚ ክንስዕሮ ተኮይናስ ገለ ታክቲክ ክንጥቀመልና ስካቶ ስካቶ ገብርሎ ሕጂ ቅድሚ መርሃዊ ዳንክላቨር ስካቶ ገብር ኣነ መርሃዊ ስካቶ ገብረሉ ደ ሰቀኢለ ተራኽቦ ዳንክላቨር ሓሊፍ ንዑ እውን ኣይጎየ መርሃዊ ማለት እዩ ኣብ ሕቆና ተወድቕ ክልጤና ዘዊረ ዘዊረ መርሃዊን ደኺሙ ነር ኣብቲ ግዜ ግን ንእሽተ ሓጊዝኒ ነርክቦ ሰርከብናይ ኣብ ድሕሪኡ ኮፍ ኢላ ኣብ 500 ሜትር ናርኪብና ሕጂሱ ኣብ ኣንጎሎ ምስ ረኣየና ጋግ ነራና እቲ ኣንጎሎ ሕሎ ምስለና ናርኪብና ኣይረኣየና ኣብ 250 ሜትሮ ዝበፅሐ ጀሚረያና ላ ጀምራ ከለ ሰንቢድ ምክንያቱ ደርከብናይ ሳይ መሰሎን ኣስባ ቀዳማይ ኣቴ ማለት ካልኣይ እሱ ሳልሳይ መርሃዊ ሕጅብቲ ሃዋሆ ሽዑ ነበረት ኩላህና ዝኽእልና ሸዓስ ኩላህና መደልያ ምፅና ነናኸና መደልያ ማለት ናይ ጋንታ ደኮስ ነናኸና መደልያ ምፅና እ ፍሊት ትገብራስ ኩሉ ሰብሲ መደልያ ገብሩ ናቱ ማለት እዩ
0: ተስፎም ሻምፒዮን ኣፍሪቃ ብምዃን ዓብዪ ክብሪ ክጎናፀፍን ከሎ ኣብ 216 እውን ነዚ ናይ ኣህጉርና ዝዓበየ ሽልማት ደጊሙ ንኽላበሳ ካብ ፈልማ ናይቲ ዓመታት ሒዙ ክሰርሕ ተበገሰ ኣብቲ ግዜ እቲ ሃገረት ጋንታ ኤርትራ ብፕሮፌሽናላት ተቐዳድምቲ ተሓጊዛ ክብራ ንዕቃብ ናብ ሃገረ ሞሮኮ ኣቕኒዓ ኣብቲ እዋን ሃገረት ጋንታ ኤርትራ ኣብ ናይ ደቂ ተባዕትዮ ብናይ ጋንታ ውድዳት ክሮኖሜትር ተሸላሚት ወርቂ መዳልያ ክትከውን ኣብ ናይ ውልቂ ድማ ብመገዲ ዳንኤል ተክለ ሃይማኖት ተሸላሚት መሓስ መዳልያ ኮይና ኣብ ናይ መወዳእታ መዓልቲ ናይ ፅርግያ ውድድር ሃገረት ጋንታ ኤርትራ ኣዝዩ ብዘገርም ብቕዓት ንፆታ ብምቁፃር ነቲ ኣብቲ ዓለት ዕለት ተልደቱ ማለት መበል 24 ዓመት ዘኽብር ዝነበረ ኣባላት ተስፎም ብምዕዋት ብሉይ ዝኾነ ህያብ ብምሃብ ደጊማ ንባንዴራ ሃገርና ከም እተንበልብል ገይራ
1: ፀወታ ነበረ ዳንኤል ሜሮን ኣሮን ንዕና ክሰርሑና ኢላ እጂ እታ ስፕሪንት ዓቕበት ንእሽተይ ወፂኻ ጎልጎል እያ ነራ ዓቕበት ግን ቅድሚ 3 ሜትር 400 ሜትሮ ተርፋ ከላ እታ ቦላታስ ዓቕበት ኣላታ ንእሽተይ ከም ዝትረባ ዓይነት 8 ሰብ ሃዲሞም ነይሮም ካብቶም 8 ኤርትራውያን መክሰብን መትከል ነሮም ካብቶም ክስዕሩ እዮም ድግበቦምስ ነሮም ብድሕሪኡ ኣነን ኣማኒኤል ንስካቶ ንገብር ኣማኒኤል ቅድም ስካቶ ዝገብረ ንዓይ ኣይረኣየኒ ኣነ ንማኒኤል ጎየዮ እሱ ካኣትዋን ኣነ ካኣትዋን ሓደ ኮይነ ብሓንሳብ ደርጋ ኣማኒኤል ኣጅ ስካቶ ገብረሎ ቲ ሓንቲ ኪሎ ሜትር ምስተረፈት ኣነ ሒዘይኹም ዘለኹ ይረኣየኒ ብድሕሪኡ ሰብ ዘል ጥራየ መሰውን ኣነ ይሕዞ መክሰብ ንዓይ ጎየኒ ሰለስተና ንስራዕ ዝተሰርዓና ዳርጋ ናብ 500 ሜትሮ ምፅና ኣመራፂ የለን በላ በላ ኢለ ኣነ ምክንያቱ ሰለስተን ኣለና ኣብታ ቅድሚት ዘዊሮ ኢሉ ምሰለ ኣነ ከሎ ጀሚረ ቦላታ ከርክቡ ክሓልፉ ከርክቡን ይከኣሉ ወዲ
0: ድሕር ዝዓወት ተስፎም ናይ ፕሮፌሽናል ፀወታ ንኽካይዱ ዕድል ተኸፊትሉ ምስ ኣብ ሕቡራት ኢማራት ዓረብ ዝመደበራ ክለብ ሻርጃህ ድማ ንኽፃወት ውዕል ከተመ። እዛ ክለብ ኮይኑ ውድዳቱ እናካየደ ከሎ ኣብ ስራዕ ዝነበረ ፀወታታት ብሉፅ ኣፍሪቃዊ ተቐዳዳማይ ተባሂሉ ኣብ ዝተፈላለዩ መድረኻት ፀብለል ክብል ክኽእል እንከሎ ምስ ሃገራዊት ጋንታ ኤርትራ ብምዃኑ እውን ኣብ ከም ዙር ጋቦን ዙር ሩዋንዳን ዓበይቲ ዓወታት ብምዝጋብ ክደምቕ ብምኻሉ ዓመት 2016 ኣብ ናይ ብሽክለታ ህይወቱ እታ ዝበለፀት ዓመት ኮይና ሓሊፋ። ነዚ ብቕዓት ዝተዓዘበት ጃፓናዊቲ ክለብ ኢንተር ፕሮ ዝተባሃለት ናይ ኮንቲኔንታል ጋንታ ነዚ ክልተ ግዜ ሻምፒዮን ኣፍሪቃ ዝኾነ ተቐዳዳማይ ብምፍራብ ንኽልተ ዓመታት ንኽፃወት ዕድል ከፊታ። ተስፎም ብሰንኪ ናይ ቪዛ ፀገም ምዛ ክለብ ኣብ ኣጉር ኤሮጳ ክወዳደር ኣይከኣለ ነይሩ። እንተኾነ ግን ኣብ ኣጉር ኤስያ ኣብ ዓበይቲ ፀወታታት ከም ናይ ቂንግ ሃይሌክ ካልእን ብምስታፍ ክደምቕ እንከሎ ኣብ ዙር ጋቦን ብምስታፍ እውን ናይ ካልኣይ ደረጃ ሒዙ ንውድድሩ ፈፂሙ ነይሩ እዩ። ብድሕር ናይ ክልተ ዓመታት ምዛ ክለብ ድሕር ምፍላዩ ኣብ 2019 ኣንፈቱ ናብ ላቲን ኣሜሪካ ዩ ኣቕኒዑ ተስፎም። ምስ ማርቲነክ ዝተባሃለት ክለብ ብምዃን ድማ ምስ ወዲ ሃገሩ ዳንኤል ተክለ ሃይማኖት ብሓባር ብምዃን ተፃወቱ። ክለቦም ኣብ ናይ ካሪብያን ውድዳት ብቕፃል ትሳተፍ ብምባራ ህላወ ናይዞም ተቐዳደምቲ ንዓኣ ወሳኒ እዩ ነይሩ። ምስታ ክለብ ድማ ንሓሙሽተ ዋርሕ ድሕሪ ምፅንሖም ብሰንኪ ኣብቲ ግዜቲ ዝተኸስተ ኮቪድ-19 ስፖርታዊ ንጥፈታት ብምድስካሉ እዞም ተቐዳድምቲ ካብታ ክለብ ከም ዝፋነው ተገብረ። ተስፎም ናይ ኮቪድ ኩነታት ድሕሪ ምብቅዑ ኣብ ወርሒ ግንቦት 2021 ናብ ዱባይ ብምቕናዕ ምስ ክለብ ያሲ ዝተባሃለት ብምፅምባር ክሳብ ዓመት 2023 ምዛ ክለብ ብምፅዋት እውን ነታ ክለብ ኣብ ውድዳት ናይ ግዝኣት ዱባይ ንኽትሕይል ተርኡ ጉልሑ ነይሩ። ኣብ 2024 ተስፎም ናብ ሃገሩ ተመሊሱ ኣብ ናይ ብሽክለታ ህይወቱ ድማ እታ ከመሰረት ኣብ ቅድሚት ትስራዕ ክለቡ ደቡብ ደጊማ ማዕፅዋ ብምርሓው ክፃወተላ ሕቶዋ ኣቕረበትሉ። ተስፎም ነቲ ሕቶ ብኣወንታ እኳ ተተቐበሎ ኣብቲ ዓመት ግን ክምርዖ መዲቡ ብምባሩ ንግዜኡ ክሓብራ ከም ዘይኮነ ኣፍሊጡዋ። ምስ ወይዘሪ ሳሌ ሞጎስ ብዕለት 24 ግንቦት 2024 ድሕሪ ምርዓው ግን ንክለቡ ደቡብ ኣብ ዓመት 2025 እዩ ተፀንቢርዋ። ነዛ ክለብ ድማ ከም ሓለቓ ኮይኑ እናመርሐ ተመክሩ ኣብ ምክፋል ነታ ጋንታ ተወዳዳሪት ኣብ ምግባርን መሪሕተራ ኣብ ምፅዋት ይርከብ። ኣብዚ እዋን ኣቦ ሓደ ውሉድ ኮይኑ ዘሎ ተስፎም ኣብ ከተማ ኣስመራ ኣብ ዝስራዕ ዝተፈላለዩ ውድድራት ብፍላይ ድማ ኣብ ከባቢ እንዳ ማርያም ብዘርእዮ ፀወታ ወትሩ ኣርእስቲ ምስ ሰርሐ እዩ። ንተቐዳድምቲ ኣብ ዘመሓላልፎ መልእኽቲ ግን ራእይ ክህልዎም ነቲ ዝሓልሞ ንክበፅሑ ድማ ብዲስፕሊን ክጓዓዝ እዩ መኺሩ ተስፎም።
1: መጀመርያ ድሌት ዕላማ ስምዒት እዩ ኣብ ሳይክል ዝዘውረካ ምክንያቱ ን20 ዓመት ንዝውሮ ንሕናስ ስምዒት እዩ ገዲዱ ዘጉየና ሰብና ጅሶም ድማ ንብዚ ገሸ ከም ዘገብር የ ደይኮነስ ዕላማን ስምዒትን ክልወካል እታ ሳይክልስ ክተፍቅር ኣለካ ኩሉ ግዜ ምስታ ሳይክል ክተሉ ኣለካ ክገብር የሎ ማዓንተ ዘይተዓዊትካ ፅባሕ ክዕወት እ ድሕር ፅባሕ ክዕወት እያ ትብላ ተስፋ ክትቆርፅ የብልካ ሕጂ ገብርዎ ዘሎ ብግቡእ ትረይኖም መግቦም ኣዳቕሶም ገብርሎም መጀመርያ ስዊንት ፋሲሊቲ ኣብ ናይ ሳይክል እንዳርእናያ ገላ ዓይነት ሳይክል ገጢሞም ኣለዎ ዋላቲ ንሶም ዶ ዝበለሉ ሕጂ ኒትሪሽን ጀል ኩሉ ተፃዋታይ ትሪኦ ኸም ዝጥቀም ሕጂ እዚ ኩሉ ፋሲሊቲ ከለዎም እንታይ ኣለላታ ፀገም ሞራል ደይመላ ሞራል ሕጂ እንታይ እዩ ሓሳብ ተወዲቕካስ ንኩሉ ግዜ ተወደቐ ኣይኮነ ሓሳብ ተሓሚካስ ኩሉ ግዜ ተሓምቕ ኣይኮነ ምክንያቱ ብቃዓስ ትመፅእ ትጠፍእ ሎም ኣለካ ፅባሕካ ኣሎ ክመፅ እዩ ቢናም ኣሎ ንቢናም ዘውድቕ ቦላቲሳ ክመፅ እዩ ሕጂ ብጓቻ ንብጓቻ ብ ብግዜ በዓል ሴክሳስ ማ ዘሎ እንዳርእኒየ በዓል ዶተር ማ ዘሎ እንታይ እዚ ሕጂ እቲ ስቴፕ ክሕዞ ኣሎ ኤገን ኣብዚ ድማ ቦታ ክፈተሎም ኣለዎ ቦታ ማለት እንታይ ኣብ ኤርትራስ ንሕናስ ሞዴል ናይ ኣፍሪካ ወይ ድማ ሞዴል ናይ ዓለም እተኾና ናይ ፀለምቲ ሲ ድጋነን ኣይኮኑ ሞዴል ና ምክንያቱስ መን ፀሊም ኣፍሪካ ወይ ድማ ፀሊም ዓሌት ዘለዎ ስዒሩ ዝፈልጥተሉ ፍራንስ ኣሎ ኮን ሓደ የለ ሕጂ ንሕና እ ኣብ ሃገርና ሰንተር ገርካ ናእሽቲ ቆልዑ ንጅስ ዝመፁ ንቦላታ ዝገብሩ ብግራስሩት ዝብልዎ ናይ ኩዕሾ ናማ ሰንተር ገርካ ንእሽተይ ተማዕብለሉ ግዜ ቦታ ድድፍጠር እቶም ተፃወቲ እቲ ብዛዓዲ ዘሎ ሃፍቲ ምስተረአየ ማለት እዩ ምስተወልዐ
0: ኣብ መወዳእታ ፕሮፌሽናል ተቐዳደማይ ተስፎም ዕቑባ ማርያም ናብ ተቐዳድምቲ ብሽክለታ ኣብ ጉዳይ ድሕነቶም ዝምልከት ሎቦዋ ብምሕላፍ እዩ ተሰናቢቱና።
1: ሕጂ ከመሓላልፎ ዘሊ ግን ሓንቲላ ናይዞም ናይ ማውንቴን ኮኑ እዞም ሳሳይ ዲቪዥን ዋላ ዓበይቲ ኹን ሄርፎን ኮኖም ኣብ ፅርግያ ወይ ድማ ኣብ ፅርግያ እንዳጎየኻ ከለካ ዋላ ብማኪና ስፒድ እንዳስራሕካ ቅድሚካ ጥወ ክላጋይሶም ንዕቆን እዮም እዚ ኩሉ ሓደጋ ቀደም ዘይነሩ እዩ ኣይነበረን ኣብየላዊ ሓዋርና በዓል ደሴት ኣይነበረን ቀደም ብዙሕስ ኣይነበረን ሓደ ክልተ ሕጂ ግን ክንደይ ሰብ ጠፋ ኣሎ

0: እጂ ሓደ መጀመርያ ቦታና ሕዝና ንኽያት ካልኣይ እዚ ሄርፎን ዝበሃል ኣብ እዝኒ ምውታፍ ተርፍ ደድቁፅዕ ዋላ ካብ ፀወታ ክትቆፅዖም ኣለካ ክስምቡዱ ክገድፍዎት ኮይኑ ኣይሰምዑኻነ ጠቕላላ እጂ እዚ በዚ ናይ ፖሊስ እውን ከታተል ነረ ዛረቡሉ ነይሮም ሕጂ ስቴል እውን ኣነ እውን ይዛረበሉ ዝኸፍአ ሳዕበና ዘሎ ሕጂ ኣብ ቅድሜና ክንደኢና ንርኢ ሕጂ እዚኣ ናይ ሻምፒዮን ኤርትራ እንዳተደለና ቆልዓ ኣብዛ እንዳሰገን መኪና ናይ ዘንቢሻ ዘቢጣ ገዲፋቶ ኣብ ቅድሚያ እንዳተጠዋዩ እጂ እንታይ ዝረአየካ እቲ ናቶም ኣበይ ክበፅሑ ይኽእሉ ነይሮም ወለዶም ከንታይ ከፍ ኢሎም እንታይ ሂወት ከፍ ኢሎም ኣብ የብፅሖም ኣሎ ኣብ ዝንኸወቲፍካስ ትሰምዖ ነገር የብልካ ክላክ ክሰማዕ ኣለካ ድምፂ ሰብ ክሰማዕ ኣለካ ድሕሪኻ ዝመፅእ ሰብ ብምንታይ ክሰማዕ በዝንኻ ኢኻ እምበር ተጠወይካ ኮንካ እንትሪአ ብቅድሚካስ ብዓይነካ ብካ ትሪአ ዋላ ጎኖም ጎኖም ንኻትካስ ዘይሰምዑካ እናዕለልካ እዮ እዚኦም ሕጂ ካባናስ ተመክሮኮ ዘለዎ ይወፅዎ እምበር ይሓቱኻ ገለገለሎ ዝሓቱ ከመይ ገብር እንታይ ክገብር ኣለኒ ኣለ ገለ ድማ ሄርፎኖም ዝወጠፉ ዘይሰምዑካ ዋላ ተኣለት ኢልካስ ዘይሰምዓካ እጂ እዛ ሄርፎን ትበሃል ኣብ ብሽክሌታ ክተርፋ ኣለዋ ክትጉዝጎሰላ ድማ ኣለዋ
1: ዝኸበርኩም ተኸታተልቲ መደብለሰ ስፖርት ንሎም ሰሙን ዝተዳልወ ንፕሮፌሽናል ተቐዳዳማይ ተስፎም ዕቑባ ማርያም ዘላልዩ ትሕዝቶ ኣብዚ ይፍፀም ስለምክታልኩም ኣዚና ነመስግን ሰላም

ዝኸበርኩም ተዓዘብቲ ንሎም ሰሙን ዝተዳልዎ መደብ ለሰ ስፖርት ኣብዚ ይፍፀም። ስለምክታልኩም ኣዝና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ናደምቐት ናወስኸት ክትከይድ ናትኩም ተሳትፎ የድልያ እዩ። እቲ ምንታይ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ምዃና ስለ ዝንኣመን ምስ ኩላቶም ኣበላ ስቱድዮ ብሓባር ብምዃን ዝሰናብተኩም ዝመዘሎ ሰሙን ይክኸውን ምረኻብና ሰላም።

0: حس حجز أقل جلوتات يستفحلو. أبزو بعن سبا وفري تمهارون اللي معات عقاب وطيت في ركبو خمزلو تقليتو. بايتو أمريكا مال السنة تابع لروسيا حدش إقدا كتصدق بعبلا لدمتي دقيفو. حيلتات صدتها تركي بزكايرو سرحت لعلمية طرطرات شبارة قيدة. دوب كوريا ጽላ ቴክኖሎጂ ንምምዕባል ናይ ኣስታት 1 ትሪሊዮን ዶላር ወፍሪ ከም ትገብር ገሊጻ። ዝርዝር ዜና ሚኒስተር ትምህርቲ ዶክተር ሐሊማ መሐመድ ካብ 3 ክሳብ 7 ሓሰ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ንዞባታት ኣፍዓበትን ናቕፋን ናይ ስራሕ ዑደት ኣካይዳ። ሚኒስተር ሐሊማ ብዑደታ ምስ ኩነታት ሰበኽሳ ግን ብዝሳነ ፍሉይ ዓውደ ኣዋርሕ ኣገልግሎት ንዝህብ ኣብያተ ትምህርቲ ኣስቃቅ ደባዲብን ቆረጥ ቀያሕን ብምብፃሕ ገስጋስ መስርሕ ምምሃርን ምስትምሃርን ተዓዚባ ከምኡ ውን ምስ ህዝብን ምምሕዳራትን ዘትያ። ኣብቲ ዑደት ሓላፊ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሽድ መሓመድ ዑስማንን ኣመሓዳር ንዞባ ኣፍዓበት ኣቶ ኣሕመድ መሐመድ ንረጀብን ብዛዕባ ህሉ ኩነታት ትምህርትን ዝረአ ሕፅረታትን ብድሆታትን ዝምልከት መብርሂ ሂቦማ። ብዘይካዚ ሚኒስተር ሓሊማ ኣብቲ ንኡዞባ ኣብ መስርሕ ህንፀት ዝርከበ ኣብያተ ትምህርቲ ኣብ ዝበፅሓትሉ እቲ ስራሕ ብዛዕባ ዝቀላጠፈሉ ኩነታት ምስ ዝምልከቶም ኣካላት ተዘራሪባ። ኣብ ንኡዞባ ኣፍ ዓበት ልዕሊ 17,000 ኣብ ስሩዕ ትምህርቲ ዘለዉ ዝርከብዎም ልዕሊ 25,000 ተምሃሮ ኣለዉ። ሚኒስተር ሓሊማ መሓመድ ኣብ ንኡዞባ ናቕፋ ኣብ ዝገበረቶ ተመሳሳሊ ዑደት ኩነታት ኣሕደርቲ ኣብያተ ትምህርቲ ፃብራ ኣስሙድን ቅናራባን ብምብፃሕ ኩነታት ተዓዚባን መብርሂ ተዋሂብዋን። ሆስፒታል መወልዳን ዕዳጋ ሓሙስ ጥዕና ኣደን ዕሸልን ንምውሓዝ ዝሕግዝ ኣገልግሎታት የስፍሕ ኣሎ። ወኪል ኤሪና ዮናታን ይዕብዮን ዘዳለወ ትሕዝቶ ፉርትን ዓንዶም ከተቕርበ።
1: ሆስፒታል መወለዳን ዕዳጋ ሓሙስ በብእዋኑ ክዓጥቆ ብዝፀንሐ ዘመናዊ መሳርሒታትን ሞያዊ ዓቕሚ ሰብን ኣብ ርእስቲ ክህቦ ዝፀንሐ ኣገልግሎት ክትትል ነብሶ ፀራትን ሕርስን ጥዕና ኣደን ዕሸልን ንምውሓስ ዝሕግዝ ተወሳኺ ኣገልግሎታት ከም እተኣታተወ ሜዲካል ዳይረክተር ዶክተር ዳዊት እስቲፋኖስ ገሊጹ። እቲ ኣገልግሎታት ምርመራ ቅድመ ካንሰር ኣፍ ማህፀን ምስ ወሊድ ዝተኣሳሰር ጥዕናዊ ፀገማት ንዕቤትን ምዕባልን ፍርያምነት መፃምዲ ዝሕግዝ ክትትልን ምስኡ ዝተኣሳሰር መጥባሕትን ከምኡ ውን ሕክምና ትሕቲ 5 ዓመት ህፃናት የጠቃልል። ኣብቲ ሆስፒታል ኣብ ቀዳማይ መንፈቅ 2026 ልዕሊ 340 ብመጥባሕቲ ዝርከበአን 1208 ነፍሰ ፆራት ከም እተገላገላ ዝሓበረ ዶክተር ዳዊት ዝበዝሓ ካብአን ካብ ከተማ ኣስመራ ውፃይ ካብ ዝርከባ ንኡሶባታት ዝመፃ ብምዃነን መርኣያና ሰረፀ ዝመፅእ ንቕሓት ከም ዝኾነ ኣረድዩ። ጎኒ ጎኒ እዚ ኣፍልጦ ሕብረተሰብ ኣብ ኣገልግሎት ክትትል ቅድሚ ሕርሲ ንምብራኽ ንጎራዝን ፀገም ወሊድ ዘለዎ መፃምድን ኣገልግሎት ሕክምና ንምኽርን መርመራ መንሽሮ ኣፍ ክሳድ ማህፀን ከም ዝውሃብ ብምሕባር ኣዴታት ንድሕነተንን ድሕነት ውላደንን ቀፃሊ ምክትታል ክገብራን ቅልጡፍ ሕክምና ወረድኤት ክረኽባን ተላብዮም። ኣብ መወዳእታ ምስ ምምዳብ እኹል ሞያዊ ዓቕሚ ሰብን መሳርሒታትን ቁፅሪ ንዝለዓለ ኣገልግሎት ሕርሲ ናብ ሃገራዊ መወክስ ሆስፒታል መወለዳን ኦሮታ ዝለኣኻ ነብሶ ፀራት ከም ዝውሓደ ብምሕባር ኣብቲ ሆስፒታል ዝውለዱ ዕሸላት ቅድምን ድሕርን ወሊድ ኩሉ ዓይነት ክታበት ከም ዝረኽቡ ገሊጹ። ሆስፒታል መወለዳን ዕዳጋ ሓሙስ ኣገልግሎት ሕርሲ ክታበት ንትሕቲ 5 ዓመት ህፃናት ምኽንሻብ ደቂ ተባዕትዮ ህፃናት ኣገልግሎት 14 ዓይነታት ክታበት ከምኡ ውን ኣገልግሎት ጥዕና ፍርያምነት ይህብ።
0: ኣብ ዞባ ዓንሰባ ወፍሪ ተምሃሮ ንልምዓት ዓጋቢ ውፅኢት ይርከቡ ከም ዘለዉ ተገሊጹ። ወከልቲ ኤሪና ሰመረ እዮብን ዑስማን ዓብድላን ዘዳለዎ ፀብፀባሎ ሚካኤል ሓድኩ ከቕርበ እዩ።
2: ኣብ ዞባ ዓንሰባ ንዞባታት ሓጋዝን ሓልሓልን ብወፍሪ ተምሃሮ ንልምዓት ዝሰላሰር ዘሎ ማእቶታዊ ንጥፈታት ውፅኢቱ ዝምስገን ምዃኑ ተሓቢሩ። እቲ ወፍሪ ምዕቃብ ማይን ሓመድን ምስራሕ ክትርታትን ሳላታትን ምኹስኳስ ኣግራብ ምኹዓት ጎዳጉድን ምትካል ፍልስታትን የጠቓልል። ኣዋሃዲ ናይቲ ወፍሪ ኣብ ንዞባ ሓጋዝ መምህር ፈረጅ መሓመድ ኢድሪስ 51 ደቂ ኣንስትዮ ዝርከቦም 969 ተምሃሮ ብኪላታት ሕርሻ መምህራን ኣጋር ሓካይምን እናተኣለ ይነጥፉ ከም ዘለዉ ብምሕባር ንዘርእዎ ዘለዉ ልዑል ናይ ስራሕ ውኒ ሞጊሱ። ኣብ ቤት ፅሕፈት ሕርሻ ንዞባ ሓጋዝ ኪላ ሕርሻዊ ምህንድስና ኢንጂነር ብሂሞት ዓይነ ኣለም ቦጎኑ ዛጊድ 150 ሜትሮ ኩቦ ከትርታት ኣስታት 1 ኪሎ ሜትር ዛላታትን ክስራሕ ከሎ ልዕሊ 15 ኪሎ ሜትር ከም ተፀገነ ከምኡውን 2

0: 1500 ኣግራብ ከም እተኾስኮሰን ፈልሲ ዝኸውን 2000 ጉራጉዲ ከም እተኹዓተን ሓቢሩ። እዚ ከምዚ ኢሉ እንከሎ ኣብ ንዞባ ሓልሓል 314 ደቂ ኣንስትዮ ዝርከቦም 700 ተምሃሮ ኣብ 4 ነቑጣታት ተዋፊሮም ተመሳሳሊ ስራሕ የሰላስሉ ከም ዘለዉ ኣዋሃድ ናይቲ ወፍሪ መምህር ማሕሙድ ኣቡበከር ገሊፆም። እቲ ወፍሪ ኪንዮቲ ኣብ ባይታ ዝስራሕ ኣብ ተምሃሮ ዝኽስክሶ ክብርታት ስራሕ ልዑል ምዃኑ ዝሓበሩ ኣሌቲ መምህራን መደባት ምግራብ ብሰፍሐ ክድፋኣሉ ተላብዮም። ኦፋሮ ቦጎኖም ብመምህራኖምን ክኢላታትን ንዝግበረሎም ደገፍን ምትባዕን ብምስጋን ዝተዋህቦም ዕማም ንምዕዋት ዘለዎም ድልውነት ኣረጋጊፆም።
1: ኣብ ዞባ ሰሜን ኣውቅሒ ባሕሪ ኣገልግሎት ቅድመ ትምህርቲ ንምስፋሕ ብዝወፀ መደብ ኣብ ሓዳሪት ቤት ትምህርቲ ፃብራ ናይ ሓደ ወርሒ ስልጠና ስነ ምምህርና ዝቐሰማ ካብ ነዚ ዞባታት ኣዶብሓ፣ ቅሮራ፣ ሽዕብ፣ ኣፍ ዓበትን ናቕፋን ዝተዋፀዋ 163 ሓደስቲ መምህራን ብ4 ነሓሰ ተመሪቐን። እቲ ብምትሕባር ሚኒስትሪ ትምህርትን ናይ ስራሕ መሻርክቱን ዝተዋሃበ ስልጠና ውጥን ትምህርቲ፣ ኣገባባት ምዘና ተምሃራይ፣ ስርዓተ ትምህርቲ፣ መምህር ክገብሮ ዝግብኦ ኣተሓሕዛን ናብዮትን ከምኡ ውን ሜላታት ምልላይ ፀገማት ተምሃራይን ኣገዳስነት ስሉሳዊ ዝምድናን ዘጠቓለለ ነይሮም። ሓላፊ ጨንፈር ትምህርቲ ዞባ ሰሜን ኣውቅሒ ባሕሪ መምህር ረሽድ መሓመድ ዑስማን ብወገኑ እቲ ስልጠና ብዝተፈላለየ ምክንያታት ናይ ቅድመ ትምህርቲ ዕድል ከይረኸቡ ዝፀንሑ ቆልዑ ኣብ ከባቢኦም ክምሃሩ ባይታ ዝፈጥር ምዃኑ ብምጥቃስ ሕብረተሰብ ብሓፈሻ ወለዲ ከዓ ብፍላይ ልዑል ኣድህቦ ክህብዎ ኣተሓሳሲቦም። ሚኒስተር ትምህርቲ ዶክተር ሓሊማ ማሕመድ ድማ ብልጨታትካ ዓቂብካ ንዝረአ ፀገማት ፍታሕ ምንዳይ ንምዕባለ ትምህርቲ ሓጋዚ ምዃኑ ብምጥቃስ መምህራን ፍልጠቶም ናብ ተምሃሮ ብግቡእ ከሰጋግሩን ሙሉእ ርእሰ ምትእማን ዘለዎም ህፃናት ከፍርዩን ኣሰኻኺራ። ኣብ ዞባ ሰሜን ኣውቅሒ ባሕሪ ኣብ ዓመተ ትምህርቲ 2025-2026 ብዝተገብረ ወፍሪ 225 ሓደስቲ ነቑጣታት ቅድመ ትምህርቲ ተኸፊተን ኣስታት 14,000 ቆልዑ ዕድል ትምህርቲ ከም ዝረኸቡ ሰነዳት የነፅሩ። ዝስዕብ ሃገራዊ ዜናታት እዩ። ዝኸበርኩም ተዓዘብትና ምክትታልኩም ክትቅፅሉ ደጊመ ብክብሪ ዕድም ባይቶ ኣሜሪካ ማለት ሰነት ኣብ ልዕሊ ሩስያ ሓድሽ እገዳ ክፀድቕ ብዓብላሊ ድምፂ ደጊፎም። እቲ ባይቶ ትማል 7 ነሓሰ ኣብ ዘካየዱ ኣኼባ እቲ እገዳ ክትግበር 86 ብ11 ሚታዊት ከም ዝደገፈ እዩ ዝቃላሕ ዘሎም። እዚ ሓድሽ ውጥን ንፅላት ፀዓት ብቐዱ ድማ ነዳድን ባህርያዊ ጋዝን ሩስያ ዕላማ ዝገበረ ምዃኑ ክፍለጥ ተኻኢሉሎም። እዚ ከምዚ ኢሉ እንከሎ እቲ እገዳ ካብ ሩስያ ነዳድን ጋዝን ንሽምታ ቻይናን ህንድን ወሳኽ ቀረፅ ንምግባር ዝዓለመ ከም ዝኾነ እውን ተሓቢሮም። እቲ ውጥን ደገፍ ባይቶ ወከልቲ ህዝቢ ኣሜሪካን ፕረዚደንት ዶናልድ ትራምፕን እንተረኺቡ ኣብ ተግባር ከም ዝውዕል እዩ ዝግለጽ ዘሎም። እቲ እገዳ ምዝትግበር ዲፕሎማስያዊ ዝምድና ኣሜሪካን ሩስያ ንምምሕያሽ ክካየድ ንዝፀንሐ ንጥፈታት ብኣሉታ ክፀልዎ ከም ዝኽእል ይእመት። ብዘይካ ዝቲ እገዳ ኣሜሪካ ኩናት ዩክሬን ብሰላም ንምዕራፍ ምስ ሩስያ ክተካይዶ ንዝፀንሐ ዝርርብ ንድሕሪት ክጎቶ ከም ዝኽእል ይጥቀስ። ሃገራት ምዕራብ እቲ ኩናት ብሰላም ክዓርፍ ድሌት ከም ዘለውን እናገለፃ ነቲ ኩናት ዘጋድድ ስጉምትታት ይወስዳ ከም ዘለዋያ ሩስያ ትወቅስ። ኤውሮጳ ሕብረት ንሩስያ ብቁጠባ ንምድኻም ኣብ ልዕሊያ 21 ዙርያታት እገዳ ከም ዘፅደቐ ዝፍለጥ እዩ። ሓይልታት ፀጥታ ቱርኪ ብ7 ነሓሰ ብዘካየድዎ ሰፊሕ ስርሒት ንሽበራዊ ዕጡቅ ጉጅለ ዳዕሽ ምትእሳር ከም ዘለዎም ዝኸሰስዎም ልዕሊ 100 ጥርጡራት ቀይዶም። እቶም ጥርጡራት ንዳዕሽ ገንዘባውን ንዋታውን ደገፍ ክገብሩ ከም ዝፀንሕዮም ተኸሲሶም ዘለዉ። እዚ ኣብ ልዕሊ 30 ኣውራጃታት ዝተኻየደ ዝተዋሃደ ስርሒት ኣብ ዝተመርፀ ግዜን ቦታን ክቕፅል ምዃኑ ሰመድ ፀጥታ ቱርኪ ሓቢሮም። ቱርኪ ኣንጻር ሽበራ ጥራይ ዘይኮነ ኣንጻር ምስግጋር ዕፀፋርስ ዝቐንዐ ስርሒታት ክተካየድ ምፅናሕ እውን ፀብጻባት የረድኡ። ደቡብ ኮርያ ፅላት ቴክኖሎጂ ንምምዕባል ናይ ኣስታት 1 ትሪልዮን ዶላር ወፍሪ ከም እትገብር ገሊፃ። እቲ ግዙፍ ወፍሪ ብቐንዱ መፍረ ባእታታት ቴክኖሎጂ ማለት ቺፕስ ብዓይነትን መጠንን ንምዕባይ ከምኡውን ኪነታዊ ብልሕን ሮቦትን ንምዕባል ከም ዝኾነ ሰመዚ ናይቲ ፅላት ሓቢሮም። መንግስቲ ደቡብ ኮርያ ነቲ ውጥን ንምትግባር ምስ ዓበይቲ ኩባንያታት ቴክኖሎጂ ሃገሩን ናይ ኣሜሪካን ውዕል ከም ዝኣተወ ኣፍሊጡሎም። እቲ መደብ ክሳብ 2036 ክዛዘም ከም ዝኽእል ብምእማት ከዓ ኣብ ምምዕባል ቁጠባ ሃገሩ ኣገዳሲ ተራ ከም ዝህልዎ ሓቢሮም። ደቡብ ኮርያ ኣብ ምምዕባል ፅላት ቴክኖሎጂ ቁልጡፍ ገዝጋዝ ካብ ዘርእያ ዘለዎ ሃገራት ምዃና ፀብጻባት የረድኦም። ቤት ፍርዲ ክፍለ ሃገር ኒው ሜክሲኮ ሕቡራት መንግስታት ኣሜሪካ ንክባንያ ቴክኖሎጂ ሜታ ብምትሓዝ ሕጋጋት 567 ሚልዮን ዶላር ተወሳኺ መቕፃዕ ትበይኑ ኣሎ። እቲ ቤት ፍርዲ ኩባንያ ሜታ ንጥዕና ቆልዑ ኣብ ግምት ዘየእተወ ንግዳዊ ንጥፈታት ከካየድ ከም ዝፀርሐ ብምክሳስ እዩ ነቲ መቕፃዕቲ ወሲኑ ዘሎ። ትሕሶ መደባት ሜታ ኣብ ልዕሊ ቆልዑ ብሓፈሻ ኣብ ልዕሊ ትሕቲ ዕድመ ተምሃሮ ድማ ብፍላይ ጥዕናዊ ፀገማት ክፈጥር ከም ዝፀንሐ እዩ ዝውቀስ። እቲ ኩባንያ ኣብ መደባቱ

እኹል ናይ ምምያም መስርሕ ከም ዘይፀንሖ ቤት ፍርዲ ክፍለ ሃገር ኒው ሜክሲኮ ብተወሳኺ ሓቢሩሎም። እቲ ቤት ፍርዲ ቅድሚ 5 ኣዋርሒ እውን ነቲ ኩባንያ ብተመሳሳሊ ክሲ 375 ሚልዮን ዶላር መቕፃዕ ተወሲኑሉ ምንባሩ ፀብፀባት የርድኡ። ስዑዲ ዓረብ ፓኪስታንን ቱርክን ስሉሳዊ ወተሃደራዊ ስምምዕ ተፈራሪመን። እቲ መራሕቲ ሰለስቲኤን ሃገራት ትማሊ 7 ናሓሰ ኣብ ከተማ ሜካ ስዑዲ ዓረብ ዝፈረምዎ ስምምዕ ሓንቲኤን ምስ ትጥቃዕ እተን ካልኦት ስጉምቲ ክወስዳ ዝኽእል ምዃኑ ተገሊጹ። እዚ ሓባራዊ ወተሃደራዊ ስምምዕ መካ ዝተሰሚየ ውዕል ንካልኦት ሃገራት ዘነፃፀረ ከም ዘይኮነ ሰለስቲኤን ሃገራት ሓቢረን ኣለዋ። እቲ ስምምዕ ወተሃደራውን ፀጥታውን ቅልውላው ዞባ ማእከላይ ምብራቅ ከሪሩ ኣብ ዘለወሉ እዋን ብምኽታሙ ኣብ ፀጥታዊ ውሕስነተን ኣበርክቶ ከም ዘለዎ ይጥቀስ። እዚ ከምዚ ኢሉ እንከሎ እቲ ወተሃደራዊ ውዕል ንሰለስቲኤን ሃገራት ጥራይ ዘይኮነ ዞባዊ ፀጥታዊ ኣገዳስነቱ ብቐሊል ከም ዘይጥመት እውን ኣሚተን ኣለዋ። ስዑዲ ዓረብ፣ ፓኪስታንን ቱርክን ወተሃደራውን ፀጥታውን ዝምድናሃት እኳ እንተፀንሐን ስሉሳዊ ወተሃደራዊ ስምምዕ ክፈራርማ ግና ናይ ፈለማ ምዃኑ ፀብፃባት የረድኡ። እስራኤልን ሊባኖስን ኣብ ከተማ ሮማ ኢጣልያ ዘካየድኦ ናይ ሻብዓይ ዙርያ ዝርርብ ሰላም ብዘይፍረ ከም እተዛዘመ ተገሊጹ። ወክልቲ ክልቲኤን ሃገራት ኣብ ዝቐረበ ነጥብታት ክረዳድኡ ከም ዘይከኣል እዩ ዝሕብር ዘሎ። እዚ ሓድሽ ዝርርብ መቐፀልታ ናይቲ ብመንጎኘት ኣሜሪካ ቀዲሙ ዝተካየደ 6 ዙርያታት ርክብ ምዃኑ ተፈሊጡ። እስራኤልን ሊባኖስን ብ15 ሓምለ ኣብ ኢጣልያ ኣብ ዘካየድኦ ሻድሻይ ዙርያ ዝርርብ ዝጥቀስ ፍረ ከም ዘይተረኽቦ ፀብፃባት የረድኦም። ክልቲኤን ሃገራት ኣብቲ ኣቐዲመን ዘካየድኦ ርክባት ሰራዊት እስራኤል ካብ ደቡባዊ ሊባኖስ ክወፅእ ምቁራፅ ተኽሲ ክግበርን ምንቅስቃስ ሕዝቡላህ ዕጥቁ ከውርድን ኣብ ዝርከቦም ነጥብታት ከም እትረዳድኣ ዝዝከር እዩ። ይኹን እምበር እስራኤል ኣብ ሊባኖስ ኣዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ክቕፅል ምዃኑ ትሕብር ስለ ዘላ በቲ ሓደ ንትግባረት ስምምዕ ምስ ምውራድ ዕጥቂ ሕዝቡላህ ተተሓሕዞ ብምህላዋ ድማ በቲ ካልእ እቲ ስምምዕ ብምልኣት ክትግበር ዘሎ ተኽእሎ ፀቢብ ምዃኑ ይእመት። እስራኤል ንዝተበፅሐ ስምምዕ ምቁራፅ ተኽሲ ብምጥሓስ ኣብ ልዕሊ ዕላማታት ሊባኖስ ተደጋጋሚ መጥቃዕታት ክተካየድ ምፅንሓ ዝፍለጥ እዩ። ኣርጀንቲናን ኤኳዶርን ፀጥታ ምክልኻልን ንግድን ኣብ ዝርከቦም ሓያሎ ፅላታት ብሓባር ክሰርሓ ዘኽእለን ስምምዕ ከም እተፈራርማ ሓቢረን። እቲ ስምምዕ መራሕቲ ክልቲኤን ሃገራት ብ6 ናሓሰ ኣብ ከተማ ኩዊቶ ኤኳዶር ኣብ ዘካየድዎ ዝርርብ ተኸቲሙ። ክልቲኤን ሃገራት ፅላታት ምክልኻልን ፀጥታን ንምድንፋዕ ሓባራዊ ወተሃደራዊ ልምምድን ስሩዕ ፀጥታዊ ምምኽኻርን ከካይዳ ምዃነን ኣብቲ ርክብ ኣንፂረን። ብዘይካዚ ኣርጀንቲናን ኤኳዶርን ዞባዊ ፀጥታ ንምውሓስ ምትሕግጋዘን ከም ዘስፍሓ ኣፍሊጠን ኣለዋ። እዚ ከምዚ ኢሉ እንከሎ ክልቲኤን ሃገራት ኣብ 2025 ኣስታት 2 ቢልዮን ዶላር ንዝነበረ ንግዳዊ ምልውዋጥ ኣብ ዝመፅእ 3 ዓመታት ብልዕሊ ዕፅፊ ልምዕባዩ ከም ዝሰርሓ ገሊፀን። ዜናዊ መሰናድኦና ንምዝዛም ቀንዲ ነጥብታቱ ሚኒስተር ትምህርቲ ኣብ ንኡስ ዞባታት ኣፍ ዓበት እናቕፋ ናይ ስራሕ ዑደት ኣካይዳ። ሆስፒታል መወለዳን ዕዳጋ ሓሙስ ጥዕና ኣደን ዕሸልን ንምውሓዝ ዝሕግዝ ኣገልግሎታት የስፍሕ ኣሎ። ኣብ ዞባ ዓንሰባዊ ወፍሪ ተምሃሮ ንልምዓት ዓጋቢ ውፅኢት ይርከቡ ከም ዘለዉ ተገሊጹ። ባይቶ ኣሜሪካ ማለት ሰነት ኣብ ልዕሊ ሩስያ ሓድሽ እገዳ ክትፀድቕ ብዓብላል ድምፂ ደጊፉ። ሓይልታት ፀጥታ ቱርኪ ብዘካየድዎ ስርሒት ልዕሊ 100 ጥርጡራት ሽበራ ኣቀይዶም። ደቡብ ኮርያ ፅላት ቴክኖሎጂ ንምምዕባል ናይ ኣስታት 1 ትሪልዮን ዶላር ወፍሪ ከም እትገብር ገሊፃ። ዝኸበርኩም ተዓዘብትና ንሳዕ ዝተዳለወ ዜናታት ኣብ ስዛዚምሎ ምስተረፉ መድባትና ንሓድገኩም ብሩህ መዓልቲ እዩ።

0: መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሒ ፀብሒ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ ይብሎምን ናትናዩ ክንመልሶ ኢና ኢሎም እናፈከሩ በንጻሩ ድማ ናብ ቀይሕ ባሕሪ ካብ ምኻድ ቀይሕ ባሕሪ ናብ ኢትዮጵያ ከም ዝመፅእ ምግባር ዝብል ሓድሽ ማይ ዘይጠዓመ እማመ ሒዞም ቀሪቦም ኣለዉ።
1: የባህር በር ለማግኘት ኢትዮጵያ ወደ ባህር ከምትጓዝ ለምን ባህሩ ወደ ኢትዮጵያ ኣይመጣም የሚሉ ኣማራጮች ይሰማሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ ዝብሉ ኣማራፀይታት ይስምዑ እዮም። ናብ ገምገም ቀይሕ ባሕሪ ካብ ምኻድ ንባሕሪ ብመስረብ ጌርካ ምምፁ ዝብል ኣማራፂታት ዝቕርቡ ምሁራት ኣለዉ። እዚ ማራፂ እዚ ክሳብ ክንደይ ክዕወት ይኽእል?
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ነቲ ዝሓልምዎን ዝብህግዎን ቀይሕ ባሕሪ ብኸመይ ከም ዝውንንዎን ንጹር መንገዲ የብሎምን። ዝጭበጥ ሕጋዊ መርትዖ ስለ ዘይብሎም ሓንሳብ ብሓይሊ ካልእ እዋን ድማ ብሕጊ ብእንካን ሃባን ብታሪኽ ብጂኦግራፍ ብበዝሒ ህዝቢ ብልማኖ ወዘተ እናተባህለ ተጋላባጥን ሓድሕዱ ዝጋጮን እማመታትን ሓሳባትን ይቕርቡ።
1: ኢትዮጵያ በታሪክ ኣጋጣሚ የባህር በር ባጣችባቸው ዓመታት ሁሉ ዳግም መተንፈሻ ለማግኘት በህግ
0: ኢትዮጵያ ብታሪኻዊ ኣጋጣሚ ኣፍ ደገ ባሕሪ ካብ ዝሰኣነትሎም ዓመታት ዳግማይ መተንፈስ ንምርካብ ብሕጊ ብዲፕሎማሲ ብእንካን ሃባን ብኢኮኖምን ብዙሓት ሓሳባት ቀሪቦም ኣለዉ። ካልእ ድማ ምህንድስናዊ ኣማራፂ እዩ። ከምቲ ግብፃውያን መትረብ ስዌዝ መሬት ኩዒቶም መትረብ ብምድላው ዝገበርዎ ነቲ ባሕሪ ስሒብካ ናብ ኢትዮጵያ ክኣቱ ይከኣል እዩ ዝብል ምህንድስናዊ መፍትሒ እዩ።
1: እንደ ግብፁ ስዊዝ ካናል መሬት ቆፍሮ ቦይ በማበጀት ባህሩን ወደ ኢትዮጵያ ስቦ ማስገባት የሚል የኢንጂነሪንግ መፍትሄ።
2: ቀይ ባህር 1000 ኪሎ ሜትር ኦልሞስት ብዙ ሀገሮችን ያካልላል። ስለዚህ ከዛ ውስጥ በኢትዮጵያ ድንበር ጋር ያለው ርቀት ምን ያህል ነው?
0: 1000 ኪሎ ሜትር ገምገም ዘለዎ ቀይሕ ባህሪ ንብዙሓት ሀገራት ይዋስን። ካብ ደቡብ ኢትዮጵያ ክንደይ ዝኣክል ርሕቀት እዩ ዘለዎ? ኣብ ኣርባዕተ ቦታታት 34 43 54 ከምኡውን 63 ኪሎ ሜትር ርሕቀት ኣለዎ። ንሕና መስረብ ክንሰርሕ ከለና ኣብታ ፀበበት ቦታ ኣብ 34 ኪሎ ሜትር ኢና እንመርፅ። ነቲ 34 ኪሎ ሜትር ሰብ ዝሰርሖ መትረብን ወደብን እንተደኣ ተዃዒቱ እቲ ወደብ ኣብ ውሽጢ መሬት ኢትዮጵያ ክስራሕ ይከኣል እዩ። እቲ ወደብ ዝተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
2: ወደቡን በኢትዮጵያ ድንበር ውስጥ መስራት ይቻላል። ከተገነባ በኋላ ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው። በሌላ አባባል ማለት ነው ከዚህ ጀምረን እስከ አሰብ ድረስ ያለው አካባቢ ብንቆፍር ወይም እስከ ቀይ ባህር አካባቢ ያለውን ብንቆፍር ምን ውጤት እናገኛለን?
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዐት ውፅኢቱ ከመይ ክኸውን? ክሳብ ዓሰብ ክሳብ ቀይሕ ባሕሪ ንምኩዓት ቁመቱ፣ ዕምቆቱ፣ ስፍሓቱ ክንደዩ ክኸውን ኢልና ካብ መበገስ ሓሳባት ተመርኩስና ፅንዕናዮ። ካብ ዓሰብ ሰመራ ክሳብ ቱጀራ ዝኸይድ መስመር እዩ። ኣብ ሶማልናትና ዝነበረ ዙቤ ዝበሃል ወደብ ኣሎ። ብኡ እውን ከም ኣማራፂ ክንጥቀም ንኽእል ኢና። ኩሎም ካብ 71 ኪሎ ሜትር ይሓልፉን እዮም።
2: እንደ ኣማራጭ ልንጠቀም እንችላለን ከሚለው ኣንጻር ነው። ሁሉም ግን ከ71 ኪሎ ሜትር በላይ ኣይወስዱም። ከአፋር ወደ ቀይ ባህር አካባቢ ስንሄድ 71 ኪሎ ሜትር ይሄዳሉ። እነኛ 71 ኪሎ ሜትር ሂደን
0: ካብ ዓፋር ናብ ቀይሕ ባሕሪ

0: 71 ኪሎ ሜትር ምስ ጓዓትና ዕምቆቱ 150 ጎኑ 180 ሜትሮ ስፍሓት ክህልዎ እዩ። ንዕኡ ኩዒትና ማያት ቀይሕ ባሕሪ ክነምፆ ንኽእል ኢና። ወደብ ፈጢርና ማለት እዩ።
1: የቀይ ባህርን ውሃ ማምጣት እንችላለን። ወደብ ፈጠርን ማለት ነው። አሁን ቀይ ባህር ውሃውን ያንን ቆፍረ ካመቻቸለት
0: ንቀይሕ ባሕሪ ከም መትረባት ስወፅን ፓናማን ኩዒትና ነቲ ማይ ከም ዝመፅእ ንገብሮ። ወደብ ፈጢርና ማለት እዩ። ብምፅዋዕ ክንጥቀም እዩ ነይሩ ድሌትና።

0: ኢሎሞ ዘለዉ ወፈራምውናን ቅይሕ ባሕሪ ብዘይካቶም ፈሊጦም ጸመሙ ሕጋውነትን ሓቅነትን ከምዘይብሉን ከምዘይዕወትሉን ኣጸቢቖም ይፈልጥ እዮም። እዚ ኩሉ ዓወድ በድን ምዕልባጥን ድማ ኮንዶኾን ንዕወት ዘንቀረዳ እምበር ብሕጊ ይኹን ብሓይሊ ብፍጹም ከምዘይሰልጦም በዞም ፕሮፌሰራትን መሃንድሳትን ቀሪቡ ዘሎ ምህንድስናዊ ሓሳባትን ኣማራጺታትን ሓደ መርኣያ እዩ። እዞም ልሂቃን ከምቲ ግብፃውያን ዝገበርዎ ብምባል እዮም ኣብነታት ዘቕርቡ ዘለዉ። እንተኾነ ናይ ግብፃውያንን በዞም ኢትዮጵያውያን ዝሕለም ዘሎ ሓሳባትን ፈጺሙ ዘራኽብ የብሎን። ግብፃውያን ንመትረብ ስወፅ ኣብ መሬቶምን ኣብ ማያቶምን እዮም ሃኒፆሞ። እዞም ዝሓልሙ ዘለዉ ጎረባብትናኸ ኣብ መሬት መን እዮም መትረብ ክኩዕቱ፣ ማያት መን ስሒቦም ብመሬት መን እዮም ክሕልፍዎ፣ ከምቲ ቅጻሊ ዝምድርዎ ገማግም ቀይሕ ባሕሪ ዝውንንዎን ዝብፅሖም እንተ ደኣ ኮይኑ ንቀይሕ ባሕሪ መትረብ ኩዒቶም ናብ ግዛኣት ኢትዮጵያ ከም ዝኣቱ ምግባር ዝብል ሓሳብ ከ እንታይ ኣድልዮም? ባሕርን ኣፍ ደገ ባሕርን ይብፅሓና ዩ ንምባል ብመራሕትን ሓለፍትን ጉጅለ ብልፅግና ዘይተፋሕሪ ጉድጓድ የለን። ፈራሕ 10 በትሩ ብታሪክ ጂኦግራፍ ስነ ህዝብን ኣልዒሎም ወነንቲ ከም ዝነበሩን ከም ዝግብኦምን ክማጎቱ ይፍትኑ። ብሔረ ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ዓፈር ኢትዮጵያዊ ይብሉን ኣለዉ። ነቶም ኣብ ውሽጢ መግዛእታዊ ዶብ ኣብ ገማግም ደቡባዊ ቀይሕ ባሕሪ ዘለዉ ኤርትራውያን ብሔረ ዓፋር ከይተረፈ ኢትዮጵያውያን እዮም ክሳብ ምባል በፂሖም ኣለዉ። ክትበልዓ ዝደለኻ ባጉንባሕ ዛግራያ ትብላ እዩ እቲ ነገር።
1: ይህ የምታዩት የአፋር ትሪያንግል ይባላል።
0: እዚ ትርእይዎ ዘለኹም ስሉስ ኩርና ዓፋር ማለት ዓፋር ትሪያንግል ይበሃል። ደቂ ዓፋር ኣብ ጅቡቲ ኢትዮጵያን ኤርትራን ኣለዉ። ብስነ ህዝቢ ማለት ዴሞግራፊ እንተዘርኢኹሞ 1.5 ሚሊዮን ህዝቢ ዓፋር ቀይሕ ባሕሪ ከይርኢ ተኸልኪሉ ኣሎ።
1: በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ።
2: ከአሰብ ጀምሮ መቀነቱን ተከትሎ እስከ ዳህላክ ድረስ የአፋሮች መሬት ነው።
0: ካብ አሰብ ክሳብ ዳህላክ ናይ ደቂ ዓፋር መሬት እዩ። ከም ግደ ሓቂ ኤርትራ ዕፁውቲ ማለት ላንድ ሎክ ክትከውን ዘለዋ እምበር ደቂ ዓፋር ኣይኮኑን።
2: እንደውም ሎክ ላንድ መሆን ያለባት ኤርትራ እንጂ የአፋር ህዝብ አይደለም።
3: በጣም ቅርበት ያለው እኛ በደንብ የምንፈልገውን ነገር በቶሎ
0: ኣዝዩ ዝቐረበ ንሕና ብእንደልዮ ብቕልጡፍ ክበፅሓና ዝኽእል ዓሰብ እዩ። ዓሰብ ድማ ብታሪክ ናይ ኢትዮጵያ ሱልጣናት ኣዳል ዝቆፃፀር ወይ ዝነበረ ብሙሉእ ገማግም ቀይሕ ባሕሪ እንተላይ ናይ ኤርትራ ብሙሉእ ዝቆፃፀርዎ ኣዳላውያን ዝበሃሉ ደቂ ሓፋር እዮም።
3: ዘ ሆል ኮስት ላይን ኢንክሉዲንግ ኤርትራን ኮስት ላይን በሙሉ የሚቆጣጠሩት ኣዳሎች ኣዳል የምንላቸው የአፋር ህዝብ ማለት ነው።
0: 1.5 ሚሊዮን ህዝቢ ዓፋር ቀይሕ ባሕሪ ከይርኡ ተኸልኪሎም ኣለዉ ዝብል መግለፂ መራሒ ብልፅግና ዓፋር ይኹኑ ካልኦት ብሄራት የብዙሑ ይውሓዱ ብተፈጥሮ ይኹን ብሕጊ ኢትዮጵያ ትበሃል ሃገር ትኹን ብሄራታ ቀደም ይኹን ሕጂ ቀይሕ ባሕሪ ኣይምልከቶምን እዩ። መራሕቲ ብልፅግና ኣምፂኦሞ ዘለዉ ምጉት ንኣህጉራዊ ሕጊ ዝጻረር ኣህጉራዊ ዶባት ሃገራት ዘዘናብልን ንሰላም ምርግኣትን ቀርኒ ኣፍሪቃ ዝዘርግን እዩ። ቅድምታ ኢትዮጵያ ተባሂላ ኣብ መበል 19 ክፍለ ዘመን ዝቖመት ሃገርን ኤርትራ ብመልክዕ ፈደሬሽን ብኢትዮጵያ ክሳብ እትጉበጥን ዓሰብ ካብ መሳፍንትን ሃፀያትን ኣቢሲንያ ነፃ ኮይና ብሱልጣናት ደቂ ዓፈር ትመሓደር ዝነበረት ምስ ምእታዊ ኢጣልያውያንን ምሕንጻፅ መግዛእታዊ ዶባትን ድማ ኣካልታ ብ1890 ዶባታት ዝተነፀረ ኣብ ውድብ ሕቡራት ሃገራት ግዝእቲ ኢጣልያ ሃገር ኤርትራ ተባሂላ ናይ ዝተሰሜት ሃገር ወደባዊት ከተማያ ነይራ። ብ1991 ድማ ከም ኩሉ ክፋላት ኤርትራ ብኸቢድ መስዋእት ህዝቢ ኤርትራ ካብ መግዛእቲ ኢትዮጵያ ሓራ ኮይና ኤርትራዊት ወደባዊት ከተማ ኮይና ትቕጽላላ። እዚ ኩሉ ብዛዕባ ዓሰብ ብኢትዮጵያውያን ዝቕርብ ዘሎ ዓጀውጀው ቅንጣብ ሓቅነትን ሕጋውነትን የብሉን።
4: 1300 ኪሎ ሜትር የቀይ ባህርን ኮስት በተን በተንም ብለው ቢሆን አፋሮች ይኖሩበታል። በኤርትራ ያለውንም በጅቡቲ ያለውንም እስከ ፖርት ሱዳንም ይኖራሉ አፋሮች።
0: ወላኳ ፋሕ ዝበሉ እንተኾኑ ን1300 ኪሎ ሜትር ገማግም ቀይሕ ባሕሪ ደቂ ዓፋር እዮም ዝነብርዎ። ኣብ ኤርትራ፣ ጅቡቲ ክሳብ ፖርት ሱዳን ዓፋር እዮም ዝነብርዎ። እዛ በዓልቲ

0: ስልጣን ብልጽግና ተወላዲት ኢትዮጵያ ኣፋር ባህሊት እያ። ጂኦግራፊን ስነ ህዝብን ሃገራ ዘይፈለጠት ብዛዕባ ገማግም ቀይሕ ባሕርን ህዝቡን መን ኣበይ ከም ዝነብር ህዝቢ ኣኪባ ተስተምህራላ። ኣብ ኤርትራ ኣየናይ ብሄር ኣበይ ይነብር ሕቶ ኣይኮነን፣ ኣብ ዝመረጾ ብዝደለዮ መንገዲ ይነብራሎን ክነብር እውን እዩ። ከምቲ ናቶም ብብሄር ቋንቋን ሃይማኖትን ዝተሃናኾት ህዝቢ የብልናን። ንኣፍልጦኣን ኣፍልጦቶም ብጌጋ ተስተምህሮም ዘላ ግን እቲ ዝተጠቐሰ ንውሓድ ገማግም ቀይሕ ባሕሪ ኤርትራ ብሔረ ዓፋር፣ ብሔረ ራሻይዳ፣ ብሔረ ሳሆ፣ ብሔረ ትግራን ካልኦት ብሔራትን ዝሓቆፈን ብሓባርን ብስኒትን ዝነብርዎን ምዃኑ ክትፈልጦ ዝግባእ ሓቂ እዩ።
1: እንደዛ ተበትነው ግን የኢትዮጵያ ኬዝን ኢትዮጵያዊ ነኝ ካልክ በቂ ነው።
0: ወላ እኳ ፋሕ ዝበሉ እንትኾኑ ኢትዮጵያዊ የምባል እኹል እዩ። ካብ ፖርት ሱዳን ክሳብ ራስ ዱሜራ ዘሎ ማሕበረሰብ ዓፋር ሓያል ሓላዊ ዶብን ንኢትዮጵያውነት ክብሪ ዝህብን እዩ።
1: ጠንካራ እንደሆነና አሁንም ኢትዮጵያዊነት ትልቅ ክብር የሚሰጠው ጉዳይ ነው። በዛ አካባቢ
2: ከዳህላቅ ጀመረ፣ ከምጽዋ ጀመረ እስከ ታጆራ ድረስ ያለውን ከአንድ ሺህ ኪሎ ሜትር በላይ ያለውን
0: ካብ ዳህላቅ ክሳብ ምጽዋዕን ታጆራን ዘሎ 1000 ኪሎ ሜትር ገማግም ባሕሪ ብዘይካ ህዝቢ ዓፋር ካልኣኡ ዝነብር ህዝቢ የለን። ደቂ ዓፋር ጥራያም ዝነብርዎ
2: ቀይ ባህር ጠራፍ መመሃል ሌላ ማንም ማህበረሰብ ሳይኖር ዓፋር ብቻ ነው የምኖርበት በዛ ጠረፍ ላይ።
3: ቀደም ብሎም በአፄ ምኒልክ ጊዜም ቢሆን
0: አቀዲሙ ኣብ ጊዜ ሃፀይ ምኒልክ ሃፀይ ሃይለ ስላሴን ኢህኣደግን ኣብ ኢትዮጵያ ኣብ ልዕሊ ዝካየድ ፖለቲካዊ ምንቅስቃሳት ሓያል መርገፂ ዝነበረ ህዝቢ እዩ።
3: ኢትዮጵያ ውስጥ በሚደረገው ማንኛውም ፖለቲካ እንቅስቃሴ ውስጥ በጣም ጠንካራ አቋም የነበረው ህዝብ ነው።
0: እዚ ሰብኣይ ናይ ብሓቂ ኣንፈቱ ስሒት ኣሎ። ታሪክ፣ ፖለቲካ፣ ውትድርና ይተሓዋወሰ ኣሎ። ብዘይ ካብ ኢትዮጵያ ኣብ ካልእ ዓፋር ዝበሃሉ የለውን ይብል ኣሎ። ንምዃኑ ንኤርትራን ህዝባን ክወርር ኣንቂሉ ኣገልጋሊ ልኡኽ ስርዓት ብልጽግና ከምዚ ምዝራቡ ዘገርም ኣይኮነን። ንኣይተ ጻድቃን ናሓቶ ግን ኣሎ። ሃፀይ ምኒልክ ኣብ ዘመኑ መዓስ እዋን ምስ ህዝቢ ዓፋር ርክብ ዝነበሮ? ምኒልክ ንደንከልን ዓሰብን ከ ረጊጽዎ ይፈልጥ ድዩ? እቲ መልሲ ኣይፋልን እዩ። ሃፀይ ምኒልክ ግዛኣት ኢጣልያን ዝነበረት ኤርትራን ገማግም ባሕራን ከይረግጽ ምእንቲ ብ1889 ኣብ ውጫለ ዝተገብረ ውዕል ነዚ ሕጂ ተሓዋውሶ ዘሎ ታሪክ እኹል መልሲ እዩ። ዝጠፈሸ ነጋዳይ ናይ ቀደም መዛግብቱ ይፍትሽ ዝብል ምስለ ኣበዋት ንህሉ ኣካይዳ ስርዓት ብልጽግና ዘነጽር እዩ። ባሕሪ ብጻሕናይ ንምባል ዘይተንከፍዎ ርእስቲ የለን። ናይ መወዳእታ መጣልዒት ኢሎም ዝሓሰብዋ ደቂ ዓፋሪና ዝብሉ ተረፍ መረፍ ስርዓት ደርግን ተኸተልቲ ብልጽግናን ከምኡ ውን ዓለም ዝጠለመቶም ጀነራላት ኢና ዝብሉ ኣኻኺቦም ዓፋር እትብል መዝሙር ክኽስዋ ይረአዩ ኣለዉ።
3: ዓፋሮች ቦርደር የላቸውም። እኔ ብዙ ጊዜ ከነሱ ጋር ስለቆዮ
0: ዓፋር ዶብ የብሎምን። ኣነ ብዙሕ ጊዜ ምስኦም ስለ ዝነበርኩ ሓደ ዓብ ቀቢላ ካብ ኣፅቢ ውርድ ኢሉ ከነባ ወይ ድማ ፈረስ ድጌ ኣብ ዝበሃሉ ቦታታት ትረኽቦ፣ ካብኡ ሓሊፍካ እውን ካብ ውሬ ክሳብ ኢራፋይለ፣ ካብ ኣውሳ ክሳብ ዓሰብ ይርከቡ። ኣብ ዘካይድዎ ናይ ንግዲ ምንቅስቃስ ኣብ መንጎ ዓፋር ዶብ ዝበሃል የለን፣ ከም ዝደለይዎ ይረኸቡን ይነግዱን።
3: ይሄ ቦርደር ኣርቲፊሻል ነው። እንደፈለገ ነው የሚገናኙት፣ የሚንቀሳቀሱት፣ የሚነግዱት፣ የሚሰሩት።
0: ኣብ ገማግም ባሕሪ ዘለዉ ብሔረ ዓፋር ይኹኑ ኣብ ካልኦት ከባቢታት ዝነብሩ ኤርትራውያን ነቲ ካብ ግዜ መሳፍንትን ሃፀያትን ጀሚሩ ክሳብ ዕለተ ናጽነቱ ብኢትዮጵያውያን ገዛእቲ ኣብ ልዕሊኡ ዝተፈጸመ ኣሬሜንነት፣ ግፍዒ፣ ዝምታ፣ ምጽናት ዓሌት ረሲዑ ንኢትዮጵያ ክብሪ ዝህብ ኤርትራዊ ኣሎ ኢሎም ምእማኖም ዘስደምም እዩ። ትማሊ ብሰንኪ ገዛእቲ ስርዓታት ኢትዮጵያ ህዝቢ ዝተሰከሙ ኣድራዕ ዝወግአን ተረስዐ ዝተወግአ ግን ኣይርስዕን እዩ እቲ መልሱ። ህዝቢ ዓፋር ንመሳፍንትን ሃፀያትን ኣቢሲንያ መሬቱ ዘየድፈረ ኣብ ግዜ ፖለቲካውን ብረታውን ቃልሲ ህዝቢ ኤርትራ ብኣብነት ዝጥቀሱ ሓያላት መራሕትን ተቓለስትን ዘፍረየ ነቶም ምእንቲ ናጽነት ሃገሮም በረኻ ዝወፈሩ ጀመርቲ ሰውራ ኤርትራ ህዝባዊ ሓይልታት ኣብ ከርሱ ዓቂቡ ዝተኸላኸለ ኣብ ጉዕዞ ቃልሲ ንናጽነት ምስ ኤርትራውያን ኣሕዋቱ መስዋእቲ ዝኸፈለ ሕጂ እውን ዘይከም ሕልሚ ሰበ ስልጣን ብልጽግና ንላዕላውነት መሬቱን ባሕሩን ብትብዓት ዝከላኸል ዘሎ ኤርትራዊ ህዝቢ እዩ። ርሑቕ ከይክርና ኣብ ቅድሚቶም ኣብ ሓምሳታት መሰልና ረጊጾም

0: ጓዕፆፁናን ዝጠለሙናን ውድብ ሕቡራት ሃገራትን ማሕበረሰብ ዓለምን ዳግማይ መሰልናን ናፅነትናን ብድምፅና ዝዘራዕናሉን ረፈረንድም ኢትዮጵያዊ ስምዒት ኣለዎ ዝበሃል ዘሎ ህዝቢ ዓፋር ዝረኣየዎንን ውፅኢት ምርጭን ድማ ንሓሶታትን ሕልምን ሰበስልጣን ብልፅግናን ዕሱባቶምን ህያው ኣብነት እዩ
1: ክነሃርኣላ መሮቶም ሰነታ ክነሃርኣል ነገደህታን ፎርሰታ ኣሳኩ ወዲሪ ዓለም ዱሮ ተህዮልቱ ዱርሚ ከዳ ምነታህያላ ክልዮ ለእኖ ፎርሰት ንምገድኪ ፎርሰት መደ ዱራ እየን ኣልፎርሰ ኢና ዳህበት ላ ተርጃዕ ኣኑ ፎርሰት ዮልቱ ዱረሂ ኣወካ ሰዒዲ ፈርሓና ይፈራሓ ቅያስ መሊ ማሉ ክተይሴ ወላ ንሙ ሓያተካ ይተይሴ ሓያተ ኣብሌ
2: ኩሉም ኢትዮጵያ ውስጥ ያሉ ጎሳዎች የባህር በራ
0: ከምዞም ኣብ ኢትዮጵያ ዘለዉ ኣብ ካልኦት ሃገራት ዘለዉ ቀቢላታት ወይ ብሄራት ኩሎም ኣፍ ደገ ባሕሪ ኣለዎም። ኣብ ካልእ ዘለዉ ሶማላውያን ኣብ ህንዳዊ ውቅያኖስ ኣፍ ደገ ባሕሪ ኣለዎም። ናትና ሶማላውያን ግን ኣፍ ደገ ባሕሪ የብሎምን። ኣብ ኢትዮጵያ ዘለዉ ደቂ ዓፋር ኣፍ ደገ ባሕሪ የብሎምን። ኣሕዋቶም ግን ቀይሕ ባሕሪ ኣለዎም። ኣብ ኢትዮጵያ ዘሎ ኦሮሞ ባሕሪ የብሉን። ኣብ ኬንያ ዘሎ ግን ኣፍ ደገ ባሕሪ ኣለዎ።
3: ጅቡቲ ያለው ሶማሌ ግን ቀይ ባህርን ኣክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም።
0: ኣብ ጅቡቲ ዘሎ ሶማላዊ ቀይሕ ባሕር ኣለዎ። ኣብ ሶማልያ ዘሎ ሶማላዊ ቀይሕ ባሕርን ህንዳዊ ውቅያኖስን ይውንን። ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለዝበደለ እዩ ተኸልኪሉ ዘሎ?
3: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: እዞም መራሕትን ልሂቃንን ስርዓት ብልፅግና ኣበየናይ ዓለም ከም ዝነብሩን ኣበይ ከም ዝተማሃሩን ዘገርም እዩ። ኣብ ሶማል ዘሎ ሶማላዊ ባሕሪ ስለ ዘለዎ ኣብ ኢትዮጵያ ዘሎ ሶማላዊ ባሕሪ ክህልዎ ኣለዎ ዝብል ስነ መጎት ብልፅግና ብኸመይ ክግለጽ? ከም ኣባሃልኦም ልኡላውያን ሃገራት ክፈርስ ኣለዎን። ኣብ ክልተ ጎረባብቲ ሃገራት ዝርከብ ናይ ሓደ ብሄር ህዝቢ ዶባት ፈሪሱ ክትሓወስ ኣለዎ ዶባት ክህሉ የብሉን ማለት እዩ። ከም ስነ መጎት ስርዓት ብልፅግና ኣብ ካልኦት ሃገራት ዘሎ ብልጫታት ኩሉ ግድን ኣብ ኢትዮጵያ ክህሉ ኣለዎ። ንመራሕትን ልሂቃንን ስርዓት ብልፅግና ኣነፂርካ ክግለጸሎም ዝድለ ኣብ ኢትዮጵያ ዘለዉ ሶማላውያን ኦሮሞን ዓፋርን ኣፍ ደገ ባሕሪ ንኽርኽቡ ካብቲ ተዓፂኦሞ ኣለዉ ዝበልኩሞም ናይ ኢትዮጵያ ዶባት መሬቶም ሒዞም ኣፍ ደገ ባሕሪ ናብ ዘለዎም መሰልቶም ኦጋዴን ናብ ሶማል፣ ኦሮሞ ናብ ኬንያ፣ ዓፋር ናብ ኤርትራ ወይ ጅቡቲ፣ በኒሻንጉል ምስ ግድብ ኣባይ ናብ ደቡብ ሱዳን ክፅምበሩ ኣለዎ ማለት እዩ። እዚ ብመራሕትን ልሂቃንን ስርዓት ብልፅግና ዝቐርብ ዘሎ ዘይቅሩዒ መግለፂታት ነቲ ንዶባት ሃገራት ዝምልከት ብ1964 ብሕብረት ኣፍሪቃ ኣብ ዋዕላ ካይሮ ዝጸደቐ ሕጊ ዝጻረርን ዞባዊ ህውከትን ቀውስን ዝፈጥርን እዩ። ከም መግለፂኦም እቲ ብፀቕጢ ኣሜሪካን እንግሊዝን ብ1948 ናብ ኢትዮጵያ ዝተፀንበረ ኦጋዴን ብህንዳዊ ውቅያኖስ ኣፍ ደገ ባሕሪ ንምርካብ ናብቲ ዝነበሮ ግዝኣት ሶማል ክምለስ ኣለዎ ማለት እዩ። ኤርትራ ልዕሊ 1200 ኪሎ ሜትር ገማግም ባሕሪ ትውንን። ኢትዮጵያ ድማ ሃብታም ልሙዕ መሬት ፈለግ ኣባይ፣ ኣዋሽ፣ ኦሞ፣ ዋብሸበሊ፣ ባሮን ካልኦትን ኣለውዋ። ንሕና ካብዞም ኣፍላጋትን ልሙዕ መሬትኩምን ምቐሉና ቃሕ ይብሉና ኣለዉ ኣይበልናን። ከምቲ ዝተባህለ ናትና ኣይንህብን ዘይናትና ኣይንደልን እዩ። ነፍሲ ወከፍ ሃገር ይሕመቕ ይጸብቕ እትውንኖ ተፈጥሮኣዊ ሃብትን ጸጋታትን ኣለዋ። ከም ኩለን ኣብ ትሕቲ መግዛእቲ ዝነበረ ሃገራት ኣፍሪቃ ንጹር መግዛእታዊ ዶባት ኤርትራ ብ1902-1908 ብዝተገብረ ውዕላት ተሓንጺጹ። ካብቲ እዋንቲ ድማ ኤርትራ ትበሃል ሃገርን ኤርትራዊ ዝበሃል ህዝብን ብወግዒ ኣካል ማሕበረሰብ ዓለም ኮይኑ፣ ከም ኩለን ኣብ ትሕቲ መግዛእቲ ዝነበረ ሃገራት ኣፍሪቃ ድሕሪ ካልኣይ ኩናት ዓለም ናጽነተን ዝረኸባ ኤርትራ እውን ከምተን ናብ ትሕቲ ኢጣልያ ዝነበራ ሶማልን ሊብያን ናጽነታ ክትርክብ ተገብአ። እንተኾነ ንረብሓታት ሓያላን ሃገራት ተባሂሉ ካብ 1952 ኤርትራ ብሓይሊ ብስም ፌደሬሽን ኣካል ኢትዮጵያ ከም እትኸውን ተገይሩ። ህዝቢ ኤርትራ ድማ ነቲ ብዓመፅ ዝተመንጠሎ መሰሉ

0: ንምርግጋጽ ብዘካየዶ መሪር ቃልስን ዝኸፈሎ ከቢድ መስዋዕትን ብቕልጽሙ ናጽነቱ ኣረጋጊጹ ኤርትራ ናፃን ልኡላዊትን ሃገር ተባሂላ ባንዴራኣ ኣብ ቅርዓት ውድብ ሕቡራት ሃገራት ኒውዮርክ ማዕረ ዓለማ ክተንበልብልን ከላ ሕጋዊ ጉዳይ ኤርትራ ሽዑ ተዛዚሙ ሕጂ መራሕቲ ብልጽግናን ብጽልኢ ዝኸሓኑ ኢትዮጵያውያን ስለ ዘዕለበጡ ዳግማይ ንድሕሪት ዝምለስን ዝቕየርን ውሳኔን ዝለዓል ምጉትን የለን። 4 ነጥቢ መራሕቲ ብልጽግና ፈለማ ይፍክሩ ድሒሮም ከም ቈልዓ ይበኽዩ ከም ሓያላት የጓዓበኡ ጽንሒሎም ድማ ብሰላማዊ መንገዲና ንደሊ ይብሉ ይስለጦም ኣይስለጦም ድፍረቶም ደረት የብሉን ልኡላዊ መሬትን ባሕርን ኤርትራ ሕምባሻ ኾይኑ ኣይ ተጓዓሚሙ ክወሃቦም ፍቐዱ ሃገራትን መራሕትን ክልሙኑ ይውዕሉ ኣለዉ።
1: ብሕጋዊና ንግግር ሊፈታ ይችላል ኖ
0: ብሕግን ልዝብን ክፍታሕ ይኽእል እዩ። ንብዙሓት ሃገራት ተዛሪበ ኣለኹ ቤት ምኽሪ ክፈልጦ እንተተደልዩ ግን ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃ እንተዛሪበ ኣለኹ። ንቤት ምኽሪ ክገልጾ ዝደሊ ግን ናይ ኢትዮጵያ ኣፍ ደገ ባሕሪ ናይ ምውናን ጉዳይ ዘይተርፍ ስለ ዝኾነ በእጃኹም ሸምግሉና መፍትሒ ምፅሉና ዝብል ይሕቶና።
1: እባካችን ሸምግሉንና መፍትሒ ኣምጡልን እዩ ጥያቄያችን እኛ።
0: ኣብዛ ሓፃር መግለፂ መራሒ ብልጽግና ልመና ሓይሊ ምፍርራሕ የጠቐልል ብሕጊ ክብል ጸኒሑ ምውናን ኣፍ ደገ ባሕሪ ዘይተርፍ ከም ዝኾነ ተኣማሚኑ ይገልጽ። እተን ዝተቐሰን ሃገራት ድማ ልዕሊ ሕጊ ኮይነን ልኣላዊ መሬትን ባሕርን ኤርትራ መንዚዐን ክህበዎ ይምሕፀን።
1: ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ
0: ኢትዮጵያ ንቀይሕ ባሕሪ ክስእኖ 30 ዓመታትን ልዕሊኡ ንዝወሰደ ቃልሲ ከም ዝነበረ ትፈልጡ ኢኹም። ኣብ ውሽጢ እቲ 30 ዓመታት ቃልሲ ብናይ ብዙሓት ምትሕባርያ ኢትዮጵያ ባሕሪ ዝሰኣነት ሕጂ ግን ባሕሪ ንክትረክብ ካልእ 30 ዓመታት ከድልያዩ ኢለ ግን ኣይሓስብን።
1: ሌላ 30 ዓመት ያስፈልጋታል ብዬ ግን ኣላስብም።
0: ሰበ ስልጣንን ልሂቃንን ስርዓት ብልጽግና ባሕርን ዝብል ኣልዒሎሞ ዘለዉ ኣጀንዳ ንጹር መካትዕ ነጥቢ የብሎምን። ኩሎም ነናቶምን ዘዝመስሎምን ፋሕ ዝበለ ሓሳባት እዮም ዘቕርቡ። ከምቲ ዝብልዎ ዘለዉ ባሕሪ ዝብፅሖምን ወነንቱን እንተ ነይሮም ክንዲዝ ምዕልባጥን ልኽዕኽዓን ኣይመድልዮምን።
2: የኤርትራ ኣሰብ ለኛ ይገባናል ስትል ኣንደኛው ኢንተርናሽናል ሕግን ተከተለህ ነው። ምክንያቱም በመጀመርያ ደረጃ ቲፒኤልኤፍ ወይም ደግሞ ኢፒአርዴፍ በለው ከፈለግ ፈርመው ኤርትራን ነፃ ነች ብለው እንዲሁም ከፊት ሆነው በዩናይትድ ኔሽን አልጸደቁ።
0: ሓሳብ ይግባኣልና እዩ ክትብል ፈለማ ኣብ ኣህጉራዊ ሕጊ ተመርኪስካ እዩ። ምክንያቱ ፈለማ ኢህደግ ኤርትራ ናፀያ ኢሎም ፈሪሞም ኣብይ ምስ መፀ ድማ ስዑዲ ኸይዱ ምስ ኢሳያስ ተፈራሪሙ። ኣብ ቅድሚ መንግስቲ ስዑዲ ልኡላውነት ክልቲአን ሃገራት ክንኽብር ተሰማሚዕና ኣለና ኢሎም ፈሪሞም። በዚ ምኽንያት እዚ ድማ ተሸላሚ ኖቤል ኮይኑ
2: ሁለታችንም የሁለታችንንም ሶቨርን ራይት ብኣገር ደረጃ ልናከብር እስማምተናል ብለው ኖቤል ፕራይስ የሚያገኘው በዛ ምክንያት ነው።
0: ኣብዚ ክንፀር ዘለዎ ህዝቢ ኤርትራ ናፅነቱ ብቕልፅሙን ድምፁ እንዳኣንበር ብትካቦ ልማኖን ብምድንጋፅን ናይ ዝኾነ ወገን ኣይረጋገፀን። ንኢህደግ ይኹን ንማሕበረሰብ ዓለም ኣይለመነን ንሰሙን ኣይትኸብሉን። ተጋዳላይ ኢሳያስ ኣፈወርቂ ኣብ ቀዳማይ ዋዕላ ኢህደግ ኣብ ኣዲስ ኣበባ ተረኺቡ ናፅነትና ፍለጡልና ኣይበለን እኳ ደኣ ኣብ ማእከሎም ተረኺቡ ብኩርዓት ብዛዕባ ኤርትራ ዘለዎም መርገፅን ናይ መጻኢ ኣንፈታቶምን እዩ ሓቲትዎም። ኣብቲ እዋን ኢህደግ ንህዝቢ ኤርትራ ናፅነት ክህብን ክኽልእን መሰል ዓቕምን ሞራልን ኣይነበሮን።
3: ካብዚ ኮንፈረንስ እዚ ይኹን ካብኡ ዝወፁ ናይ መንግስቲ ትካላት ክንፈልጦ እንደሊ ከዓ እዚ ስርዓት እዚ ወይ እዚ ሕጂ ዝፍጠር ዘሎ ኩነታት በቲ ናይ ቅድሚ ሕጂ ዝፀንሐ ኣገባብ ፅውፅዋይ ብምፍጣር ኮነ ዝተፈላለየ ምስምሳት ብምምሃዝ ኩናት ክቕፅል ድዩ ዝደሊ ሰላም እዩ ዝደሊ ክንዕዘብ ኢና መፂና። ከም ተቐዲመ ዝበልክዎ ንሰላም ዝተበገሰ ክኸውን ተስፋና ላዕሊ እዩ።
0: ፕረሲደንት ኢሳያስን

0: ስራሕ ብልፅግናን ንልኡላውነት ክልቲአን ሃገራት ንኽብር ኢሎም ኣብ ስዑድ ከይዶም ተፈራሪሞም ምስተባሃለ ድማ ፈለማ ዝሕጂ ወደብ ዶ ኣፍ ደገ ባሕሪ እናበለ ዝርበጥ ዘሎ ማራሕ ብልፅግና ኣብ ስልጣን ኣብ ዝመፀሉ ዕለት ንውዕል ኣልጀርስ ብዘይ ቅድሚ ኩነት ተቐቢለ ኣለኹ ስለ ዝበለን ብ218 ድማ ኣብ ኣስመራ ኣጠቓላሊ ውዕል ሰላም ስለ ዝፈረመን ኣብ መንጎ ክልቲአን ሃገራት ኣንጸላልዩ ዝነበረ ደበና ኩናት ተኣልዩ ናይ ሰላም ተስፋ ስለ ዝመፅን እዩ።
1: ከኤርትራ መንግስቲ ጋር ለዓመታት ሰፍኖ የቆየ ዋለመግባባት እንዲያበቃም ከልብ እንፈልጋለን።
0: እንተኾነ እዚ እውን ካብቶም ቅድሚኡ ዝነበሩ ጥልመት ዝባህርኦም መራሕቲ ስርዓታት ኢትዮጵያ ኣይተፍልየን ኣይሰሙን ኣይሳልስቲ ብዛዕባ ባሕርን ወደባትን ኤርትራ ሓሊሙ
2: የኢንተርናሽናል ኮሚኒቲ ዩናይትድ ኔሽን የሚያውቀው አሁን ያለው ማፕ ነው። አሰብን ጨምራል። ይሄ ሁለተኛው ነገር ነው።
0: ውድብ ሕቡራት ሀገራት እንተላይ አሰብ ዘጠቃለለን ሕጂ ካርታ ይፈልጥ ኢትዮጵያ ብዝሕ ህዝባ 120 ሚሊዮን ኣብ 250 ድማ 200 ሚሊዮን ክበፅሑ ይበሃል። ክንዲዚ ዝኣክል ብዝሒ ህዝቢ ብዘይ ኣፍ ደገ ባሕሪ ክነብር ስለ ዘይክእል ወደብ ስለ ዘድልዮ መፍትሒ ክነምፅእ ኣለና ይበሃል። ክልተ ኣማራፂታት ኣለውና። ቀዳማይ ኣህጉራዊ ሕጊ መሰረት ምግባር እዩ። ሓደ ሰባት ብኣህጉራዊ ሕጊ ክንረኽቦ ንኽእል ኢና ይብሉ። እንተኾነ ኣብ ኣህጉራዊ ደረጃ ኣብ ዓበይቲ ዩኒቨርስታት ካብ ዝምህሩ ዘለዉ ወላ ሓደ ካብኣቶም ብመሰረት ዓለምለኻዊ ሕጊ ንኢትዮጵያ ይብፅሓዩ ኢሉ ፀሓፍ የለን። ብኣህጉራዊ ሕጊ ወደብ ክትውንን ኣይትኽእልን እያ ኢሎም ፀሓፉ ግን ኣለዉ። ስለዚ ኢትዮጵያ ብሕጋዊ መንገዲ ዓሰብ ይግብኣን እዩ ንዝብል መጀመርታ ህወሓት ድሓር ድማ ኣብይ ኣሕመድ ረጊፆሞ እዮም። ኢትዮጵያ ብሕጋዊ መንገዲ ዓሰብ ይብፅሓኒ እዩ እትብለሉ መንገዲ ድማ ዜሮ እዩ። ወላ ሓደ ምሁር ከምኡ ኣይኮነን ኢሉ ዘቕረበ የለን። ካልኣይ ኣማራፂ ብውግእ እዩ። ብውግእ ክትሕዞ ድማ ፈለማ መንግስቲ ኣብ ግምት ክእትዎን ክሓቶን ዘለዎ በዚ ሕጂ ዘለናዮ ቆመና ንዓሰብ ብኩናት ስዕርና ምውናን ጥራይ ዘይኮነ ብቐፃልነት ክንጥቀመሉ ብእንኽእል መንገዲ ዓቂብና ፀጥኡ ክነውሑስ ዓቕሚ ኣለና ዶ? ነዚ ንምትግባር ፖለቲካናን ቁጠባናን ክትፃወሮ ዝኽእል ሓይሊ ኣሎ ዶ ዝብል ሕቶ ቅድሚት ክርአ ክኽእል ኣለዎ። እቲ መልሲ ድማ ኢትዮጵያ ሕጂ ብዘላቶ ኩነታት ይትረፍ ተወዲቡ ናይ ወፃእ ሓገዝ ክእቱ ንሓይሊ ፋኖ ክስዕር ዘይከኣለ መንግስቲ እዩ ዘለና።
2: መልሱ ደሞ አሁን ኢትዮጵያ ባለችበት ሁኔታ እንኳንስ ኦርጋናይዝድ ሆኖ የውጭ እርዳታ ሁሉ ሊያስገባ የሚችል መንግስትን ይቅርና የፋኖን ኃይሎች ማሸነፍ ያልቻለ መንግስትን ያለ
3: ለዚህ ያለ ወደብ መኖር አይቻልም የሚለው የማይሆን ትርክት ነው። ነገር ግን በህጋዊ መንገድ ልናመጣ የምንችልበት ምንም እድል የለም። ስለዚህ አሰብን እና የህዝቡን
0: ብዘይ ወደብ ክንነብር አይንኽእልን ኢና ዝብል ትረኻ ዘይከውን እዩ። ብሕጋዊ መንገዲ ክነምፆ እንኽእል ዕድል እውን ፍጹም የለን። አሰብን ናይ ህዝቢ ሃገራዊ ረብሓን እናተኳተኹ ከም ፈረስ ከጋልቡና ናይ ዝፍትኑ ዘለዉ ሰባት ኣጉል ሕልሚ እዩ። ኩናትን ህልቂትን ክመፅእ ከሎ ንሳቶም ኣብኡ ኣይርከቡን እዮም። ኣብ ከምዚ ዓይነት ናይ ዓያሹ ፀወታ ንሕናን ሓፋሽ ህዝብን ክንእቱ የብልናን። ንህልቂት ዝኸውን ውግእ ክመፅእ እንከሎ መን ኣብኡ ከይዱ ከም ዝመውት ግን ንፈልጥ ኢና።
3: እኛም እንደ ዜጋ ሰፊውም ህዝብ እንደ ህዝብ መግባት የለበትም። ለልቂት የሚሆን የጦርነት ምልመላ ሲመጣ የሄደ የሚሞተው ማን እንደሆነ እናውቃለን።
0: ኣብዚ እዋን ብልሂቃንን ሰበስልጣንን ብልፅግና ዝረአን ስማዕን ዘሎ ፅላልን ዳንኬራን ንጎን ገዲፍና እቲ ኣባይታት ዘሎ እዚ ዝሰማዕናዮ ውሕዳት ለባማት ኢትዮጵያውያን ዝህብዎ ዘለዉ ትንተና እቲ ሓቅን ክውንነትን እዩ። ድሕሪ መላእ ናጽነት ወደባት ኤርትራ ንኢትዮጵያ ሙሉእ ኣገልግሎት ሂብ ከም ዝነበረ ስኑት ታሪክ እዩ። ኢትዮጵያውያን ነቲ በዕሎም ዝተሓሰምዎ ወደባትን ኣፍ ደገ ባሕርን ኤርትራ ሎሚ ተመሊሶም ተዓጺና ተኸልኪልና እናተባህለ ዝገብርዎ ዘለዉ ዋጭዋጭ ወላ እኳ ነቲ ዝደፍእዎ ዘይሓፍስዎ እንተኾኑ ተሃዊኸን ይደፍኦ ተመሊሰን ይሓፍስኦ ኢልናዮም ኣለና።
4: ቀይ ባህርን በይመለከት በተደጋጋሚ ኣንስቻለሁ። ደግሜ ኣቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች?
0: ብዛዕባ ቀይሕ ባሕሪ ብተደጋጋሚ ተዛሪበ ኣለኹ። ደጊመ መርገጽ እየ ይከነጽር። እስራኤል ስለምንታይ ንጎቦታት ጎላን ትቆጻጺራ? እስራኤል ንጎላን ዝቆጻጸረቶ ንሃገራዊ ድሕነታ ንህላዊ ኣሽግር ንኸየጋጥማ ኢላ ስለ ዝኣመነት እዩ።

0: ኢትዮጵያ ኣፍ ደገ ባሕሪ ኣየድልያን ኢሉ ዝኣምን ንሕጊ ተፈጥሮ ዝሰሓተ እዩ። ሰብ ይወልድ፣ ይዓቢ፣ ይኣርግ፣ ይመውት፣ ተፈጥሮ ስለ ዝኾነ ቀይሕ ባሕርን ኢትዮጵያን ድማ ከምኡ እዩ።
1: ሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው።
0: ኣንጭዋ ክንዳ ሓርማዝ ክኸውን የላ ተተኩሳ ሞተት። ህውተታ መራሒ ብልጽግና ነዛ ኢትዮጵያ ትበሃል ሃገር ናበዩ ከም ርሓ ቀሲልካ ዝረአዩ እስራኤል ብ1967 ንጎላን ንልዑላዊ መሬት ሶርያ ብዓመፅን ሓይልን ስለ ዝጎበጠቶ ኢትዮጵያ ድማ ንቀይሕ ባሕሪ ብሓይሊ ክትቆጻጸሮ ኣለዋ ይመገትኡ። ቀይሕ ባሕሪ ንምቁፅጻር እተካይዶ ዘለኻ ዘመተን ወተሃደራዊ ምቅርራባትን ድማ ዓቕሚ ይሃብካዩ መልስና። ወግሐ ጸብሐ ካብ መራሕቲ ብልጽግና ዘስደምሙ መግለጺታት ምስማዕ ኣየቋርጽናን። ኣብ ዓሰብ ዘሎ ትካላት መንግስቲ ኢትዮጵያ ሃኒፅዎሞ ምለሱልና ድማ ይበሃል ኣሎ።
1: ዓሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ።
0: መንግስቲ ኢትዮጵያ ኣብ ዓሰብ ወደብ፣ መዕርፎ ነፈርቲ፣ መንገዲ፣ ሪፋይነሪ ሃኒፁ ምስ ተባኣስናት ሃብቲኡ ተሪፉ። መንግስቲ ኢትዮጵያ መጻረዪ ነዳዲ ወደብ መዕርፎ ነፈርቲ እንተዝወስድ ብኸመይ ክረአ ይከኣል?
1: መንግስቲ ሪፋይነሪውን ፖርቱን ኤርፖርቱን ቢወስድ ከዚህ ኣንጻርስ እንዴት ነው ይታይ?
0: ነዚ ዘይብሱል መራሒ ብልጽግና መልስና ብምስምስ ሃኒፅናዮ ዝበሎ ወደብ፣ መጻረዪ ነዳዲ፣ ጽርግያ፣ ዳግማይ ናብ ገማግም ባሕሪ ኤርትራን ወደባቱን ክረግጽ ማለት ዘበት እዩ። ኣብቲ ኤርትራ ኣብ ትሕቲ መግዛእትኩም ዝነበረትሉ 30 ዓመታት ዘህለቕኩሞ ህዝቢ፣ ዘዕነኹሞን ዝራሰኹሞን ሃብቲ፣ ከም ድሌትኩም ዝተጠቕምኩሎም ወደባትን መዕርፎ ነፈርትን ናብ መጻኢ ዘማዕዱ ልቦና ዘለዎ ህዝቢ ኤርትራ ምእንቲ ሰላምን ስኒትን ምትሕብባርን ጎረባብቲ ህዝብታትን ዞባናን ሰጊርዎ። እንተኾነ ገና ህዝቢ ኤርትራ ዘየልዓሎ ሰፍ ዘይብል ሕቶታት ከም ዘለዎ እንተ ትፈልጡ እዛ ሃጠው ቀጠው ሕቶታት ኣይመልዓልኩምዎን። መራሕትን ልሂቃንን ኢትዮጵያ ብፍጹም ዘይተዋሕጠሎም ጉዳይ ምስ ብዝሖምን ዝረኽብዎ ዝነበሩ ደገፋትን ዝነበሮም ገዚፍ ወተሃደራዊ ሓይልን ብምንጽጻር ከመባህሎም ብውሕዳት ወንበቴታት ተሳዒርና ምባል ስለ ዘሕፍሮም ነቲ መላዕ ዓለም ዝፈልጦ በይኑ ኣንጻር ሓያላት ተቓሊሱ ባሕሩን መሬቱን ዘምለሰ ህዝቢ ኤርትራን መሪሕ ውድቡ ህዝባዊ ግንባርን ንምንእኣስ ብምትሕብባር ካልኦት ያ ኢትዮጵያ ባሕሪ ሲኢና ብምባል ብኻልኦት ሓያላት ከም ዝተሳዕሩ ከምስሉ ይፍትኑ። ኣብዚ እዋን ዘሎ ፍኸራን ተሃዲድን መራሒ ብልጽግናን ኣዳኸርቱን ጻሕታራይ ደርሆስ ርእሲ ብኡ ኣውፀ እዩቲ ምኽርና።

ባይ ገረብ መጣን ክትማሞ ዝወፀ ጨንፍረ ሃይ ተኣገብ

ካብ ፈለግ ናይ ታሪኽ ሓቂቕ ክፍለ ኣፅሊሉ እንሆ ናበይ ከብለ

0: መደብና ትራን ኣብ ሰሙኑ እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብዪ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቅብኣቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ እዚ ዝነጥፍ ዘሎ ቅብኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝደስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
2: ዛትየላ ምስተዓደገ ተረሲዕ ደገ
0: ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና
3: በሉ ብሩኽ መዓልቲ ምሕለት ውርደሉ ደቂሽ ዝመስል ሕጂ ሲ ፈጣሪ ምስኡ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደባትና ትራንስ ሰሙን እዚኦም ሞ ንኽትከታተሉ ብኽብሪ ንዕድም።

መደብና ትራን ቀዳም 8 ሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 13 ሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ዳርጋ ዓረብሲ ከም ዝርድኡ ንገብር ኣህለል ደቂ ዓበይቲ ከፍ ዘየኩም ትማሊ ክትሓልፉ ወላሂ ማሽፍናኩም እምበር ተንሽፍኩም ሰላም ንብልኩም ዓይነት ገይረ እራዳዳ ኣላ ሕጂ ግን ዓረብ ተማሂረ ራሱ ከቢር ኩሽሙ ጠዊል ዓሻ ንጉል ደሪር ንጉል ሽኑ ንጉል ጀማል ዓይነት በፂሐ ኣለኹ ካብዚ ተበጊስና ድማ ዘረባ ክትለምድ ሲህልመድ እንድዩ ኣስማዕና ማራ ኣስማዕና ማራ ብፋጥና ዑስማንን ብዛህራ ዓልን ኣስማዕና ማራ ዓረብ ኣለ

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ መደብ መልሲ ኣብ መስመር ብቁፅሪ ቴሌፎን 1224554 ከምኡ 1224774 እትሳተፍሉ መደብና ጀሚሩ ኣሎ። ናይ መልሲ ኣብ መስመር ሰዓታት ወትሩ ቀዳም ድሕሪ ዜና ዓረብ ቀትሪ ተፈኒ ብቐጥታ ተፈኒ ረቡዕ ምሸት ድማ ድሕሪ ዜና ትግረ ዝድገም መደብ እዩ። ኣብ መስመር ሰብ ኣለና። ሄሎ
1: ሰላም። ሄሎ
0: መርሓባ። መልሲ ኣብ መስመር መን ክብል?
1: ኣዶናይ።
0: ክልተ ሰባት ዲኹም ዘለኹም?
1: ና በይነይ ኣለዎ።
0: ኣብ ክልተ ላይ ናእትና ኣሎ መስለኒ ስቱድዮ ሓንቲ ክንት። ሄሎ ኣዶናይ።
1: ሰማዕካ ኣለ ቤ
0: ኣረይ። ኣዶናይ። ኣዶናይ መን?
1: ኣዶናይ ለምዘን።
0: ካበይ ኻ ኣዶናይ? ካበይ?
1: ካባፅ።
0: ከመይ ኣሎ ባፅ?
1: ሃሩር ገዲፋ ሰላም።
0: ሃሩር ኣሎ ዶ? ፅቡቅ ኣይሰማዓካን ኣለኹ። ትሰማዓኒ እተዳ ኣለኻ ወይ ኣብ ንፋስ ዘለዎ ቦታ ካ ዘለካ መስለኒ። ሄሎ ኣዶናይ።
1: ሰማዓካ ኣለኹ።
0: ሓራ ይበል ክንፍትን ኢና በዛ ደላትላ ሞ ክንቁፅሪ መረፃ ብቀዳማይ ደረጃ ካብ ሓደ ክሳብ 1ሰርተ ሸውዓተ ኣራይ ቁፅሪ ሸውዓተ ተስፋ ግብር ትዕወት እዚኣ ምስ ቋንቋ ምትእሳር ዘለዋ እያ ናይ ትግርኛ ማለት እዩ። መዓር ዝብርብር ሰብ እንታይ ይበሃል? መዓር ዝብርብር ሰብ እንታይ ይበሃል ብትግርኛ? መዓር ዝብርብር ሰብ መዓር ይብርበር እዩ ሓቀይ ተረዲእካሉ
1: ቦታታ
0: ሰብ ሕጂ ነቲ መዓር ዝብርብሮ ሰብ ስም ኣለዎ ወይ መፀውዒ ኣለዎ እንታይ ይበሃል? ሰንካላይ ቁኑዕ መልሲ። ፅቡቅ ኣዶናይ። ሰንካላይ ይበሃል። 110 ተዓዊትካ ኣለኻ። ናብ ካልኣይ ደረጃ ንኽድ
1: ናቅትልዎ
0: ኣራይ ቁፅሪ ክትመለፂ ካብ ካልኣይ ደረጃ ካብ ሓደ ክሳብ 10

0: ሀ አግሮፎቢያ፣ ለ ዜኖፎቢያ፣ ሐ ኤሮፎቢያ፣ መ ዙፎቢያ።
1: ሶስት በመለኪ
0: አክሮፎቢያ፣ ዜኖፎቢያ፣ ኤሮፎቢያ፣ ዙፎቢያ። ፎቢያ ፎቢያ ነው እዚያ።
1: ካብዛን ሸስተ ጉለ ዘይሰማዓል
0: ካብዘን ኣርባዕተ ሓንቲ ኾነ ጉድል
1: ሓንቲ ጉለለ
0: ሓራይ ዙፎቢያ ክነ ጉድል ኣይና። ስለዚ ዜኖፎቢያ፣ ኣክሮፎቢያ፣ ኤሮፎቢያ ተሪፈና ኣሎ ማለት እዩ። ዜኖፎቢያ ቁኑዕ መልሲ። ስለዚ 330 ኮይኑ ልካ ኣሎ። ንቀፅል። ፅቡቅ ሕጂ እንተ ተዓዊትካ 880 ክኾነ ልካ እዩ። እንተ ዘይተዓወትካ ግን እዛ 220 ዝተዓወትካ ወዲላ 110 ክትከውን እያ ማለት ሽልማትካ። ቁፅሪ ምረፅ። ኣዶናይ ቁፅሪ ምረፅ። ኣራይ እዚኣ ምርጫ እንድያ?
1: ኣቤት።
0: እዚኣ ከ ምርጫ እያ መፅሓትካ ደላ።
1: እሺ ኣራሽ።
0: ምርጫ ግን ኣይከነ ጉድለልካን ኢና ማለት እዩ። እዚኣ ሕ ተጠንቂቕካ መልስ።
1: ኣራሽሓንቲ
0: ዕድልያ ዘላትካ ክንብበልካ እየ። ኣብ ከባቢ መጎራይብ ዝነብሩ ኣባላት ብሄረ ናራ ወትሩ ኣብ እዋን ክራማት ካብ ሰናይ ባህግን ሚንዮትን ዝተላዕለ 6ሻይ ዓመት ዝሕፈሶ ክኾነሎም ንሓደ ሰሙን ዘካይድዎ ዝነበሩ ያታው ፅምብል እንታይ ይበሃል? ሀ ኣና ኢላ፣ ለ ረብዓት፣ ሐ ዳዳ፣ መ መዓሳ። ኣብ ከባቢ መጎራይብ ዝነብሩ ኣባላት ብሄረ ናራ ወትሩ ኣብ እዋን ክራማት ካብ ሰናይ ባህግን ምንዮትን ዝተላዕለ 6ሻይ ዓመት ክሕፈሶ ዝሕፈሶ ክኾነሎም ንሓደ ሰሙን ዘካይድዎ ዝነበሩ ያታው ፅምብል እንታይ ይበሃል? ሀ ኣና ኢላ፣ ለ ረብዓት፣ ሐ ዳዳ፣ መ መዓሳ። ንፀርተርያ ሕጂ
1: ሓቶስ
0: መወዳእታ እያ እዚኣ ደግመልካ ግዜ ትኸይድ ስለ ዘላ። ኣና ኢላ፣ ረብዓት፣ ዳዳ፣ መዓሳ።
1: ቆርብ ካሓፍላ ደራበኒ
0: ኣራይ ሓንቲ ደቂቃ ኣላትካ።
1: ኣብዚ
0: የላ እዚኣ ዳ ቀዲመ ነጊረካ እ ኣብቲያ ስለ ዘጉደልኩልካ ብዚኣ ክና ጉድለልካ ኢንክእልኒና ዳ ግዜ ትቀደካ ኣላ ቅልጥፍ ኢልካ መልስ። ኣላኻዶ ረናይ
1: ኣለኹ ኣለኹ
0: እንታይ ኻ ትገብር ዘለኻ ንመንታት ወይ እንታይ ናይ መወዳእታ ክደግመልካ በል። ኣብ ከባቢ መጎራይብ ዝነብሩ ኣባላት ብሄረ ናራ ወትሩ ኣብ እዋን ክራማት ካብ ሰናይ ባህግን ምንዮትን ዝተላዕለ 6ሻይ ዓመት ዝሕፈሶ ክኾነሎም ንሓደ ሰሙን ዘካይድዎ ዝነብሩ ያታው ፅምብል እንታይ ይበሃል? ሀ ኣና ኢላ፣ ለ ረብዓት፣ ሐ ዳዳ፣ መ መዓሳ። እንጂ ዓሰርተ ካሊእት እያ ተሪፋትካ ዘላ። ኣዶናይ
1: ኣና ኢላ።
0: ኣና ኢላ ኣይኮነትን ዳዳ እያ። ስለዚ ኣዶናይ 110 ተዓዊትካ ኣለካ ማለት እዩ። ይቀኒልና፣ ተሳትፎካ
1: ይፈለየና።
0: ይቀኒልና። ናብ ካልእ ደዋል ክንሰግር ኢና። ሄሎ
2: ሄሎ
0: ሄሎ መርሓባ። መልሳ መስመር መን ክብል?
2: ሳብሪና።
0: ሳብሪና መን?
2: ሳብሪና ዚ
0: ካበይ ኸ? ሳብሪና
2: ካብ እምኒ ሓይሊ።
0: እምኒ ሓይሊ ኣራይ ሳብሪና፣ ፅቡቅ ዕድል ምነየልኪ። ኣብ ቀዳማይ ደረጃ ካብ 1-10 ቁፅር ምረፂ። ዘካ ቁፅር 7
2: ቁፅር 9
0: እዚኣ ምርጫ እንድያ? ሓንቲ ዕድል እያ ዘላትኪ።

0: አረ
1: አረ ከም ብበልኬ ኣብ ብሄረ ብሊን ሸዊት መሸላ ብጨራሩ ንኸይብላዕ ከም መስጎጊ ዝጥቀሙላ ወንጭፍ እንታይ ትበሃል? ሀ መስወድ፣ ለ መቕልዒት፣ ሐ ሰርጎ፣ መ ሸሉላ። ኣብ ብሄረ ብሊን ሸዊት መሸላ ብጨራሩ ንኸይብላዕ ከም መስጎጊ ዝጥቀሙላ ወንጭፍ እንታይ ትበሃል? ሀ መስወድ፣ ለ መቕልዒት፣ ሐ ሰርጎ፣ መ ሸሉላ። ሰሚዕኻ ኣይትፈልጥን ኢኸ ክትግምት እዩ ማለት እዩ። ዓይነት ቅኖ ሕራይ መስወድ ኣጉዲልና ኣለና፣ መቕልዒት፣ ሰርጎ፣ ሸሉላ። እታ መስወድ ኣጉዲልና ኣለና። ስለዚ መቕልዒት፣ ሰርጎ፣ ሸሉላ ተሪፈና ኣሎ። ኣራይ ካብታ ግዜ ኸያ ኣለኹ ሳብሪና
0: ኣለኹ።
1: ሰርጎ ኣይኮነትን ሸሉላ እያ። ንኻሊእ ግዜ ናፍልጦ ተኾነኪ ሳብሪና ኣኒልና ስለ ተሳትፈኺ። ናብ ካልእ ደዋሊ ክንከይድ ኢና። ዶ ናይ 110 ተዓዊት ኣሎ ሳብሪና ኣጋጣሚ ኮይኑ ተዓወተትን ሳልሳይ ደዋሊ ንኸይድ ኣለና። ሄሎ መርሓባ። መልሳ መስመር መን ክብል?
0: ሰናይት ባርካ ስምረ።
1: ሰናይት መን?
0: ሰላም ኸይና
1: ካብ ኣስመራ። ኣራይ ሰናይት፣ ፅቡቅ ዕድል ምነየልክ። ቁፅሪ መረፂ ኣብ ቀዳማይ ደረጃ ብዘካ ቁፅሪ 7 9
0: ቁፅሪ 5
1: ኣለዎ። ስፖርት ከመይ ኸ? ትፍትኒ? ኣይትከታተልኒ ኹ ብዙሕ ዜና ናይ ስፖርት ኣይትሰሚዐን ኢኺ?
0: ብዙሕ ኣይኮንኩን ስፖርት።
1: ኣበይ ከተድህብ?
0: ኣቤት።
1: እንታይ ተድህብ ስ ናትከ ሆቢ እንታይ እዩ?
0: ብዙሓን ከምዚ ኣብ ባህሊ ገለ
1: ኣብ ባህሊ ፅቡቅ ዓራይ በሊ እታ ሕቶ ክቅርበልክ እንደ ምርጫ እንድያ ሓንቲ ዕድል እያ ዘላት ኪ ተጠንቂቕኪ መልስ እያ ከም ብበልክ እየ። ልክዕ ርሕቀት ማራቶን ክንደይ እዩ? ሀ 42 ነጥቢ 1 ባዶ ባዶ ኪሎ ሜትር፣ ለ 42 ነጥቢ 195 ኪሎ ሜትር፣ ሀ 42 ኪሎ ሜትር፣ መ 42 ነጥቢ 18 ባዶ ኪሎ ሜትር። ፅኒቓዶ ተሪራ ገምጋም ትሰሚዐዮ ነርክ ዲኺ ማራቶን ክግበር ከሎ ኣብ ዝተፈላለዩ ኣጋጣሚታት ክንደይ ኪሎ ሜትር ከም ዝጎዩ? ለ 42 ነጥቢ 195 ኪሎ ሜትር። ቆንዕ መልሲ ብኸመይ ክመሊስክ እያ? ግምት ድያ? እቲ ባህሊ ጠቂሙ ከሎ ናይ ምግማት ክእለት ከ ኣብ ምንታይ ትነጥፍ? ኣብ ምንታይ ዓይነት ባህሊ ማለት እንታይ ክትገብሪ ኣብቲ ሆቢናትኪ? ኣብ ሳዕሰዒት። ፅቡቅ ኣራይ ሰናይት። ናብ ካልኣይ ደረጃ ንኺድ ደሞ ወይ ሳኽለና? ዓራይ ቁፅሪ ምረፅ። ብካልኣይ ደረጃ ቁፅሪ ሓሙሽተ እዚኣ ኸማን ምርጫ በፂሓ ትክ ዘላ ዕድለኛ ይ ክትመስሊ እንተ ደይፈለጥኪ ትመልስ እያ ትፍትኒ ከም ብበልክ። ሓደ ካብ ቀንዲ ኣካላት ውድብ ሕቡራት ሃገራት ኣይኮነን። ሀ ባይቶ ፀጥታ፣ ለ ሓፈሻዊ ባይቶ፣ ሐ ሴክሬታርያት፣ መ ባይቶ

0: Asian. እንታይ ኢልክኒ? ሀ ባይቶ ጸጥታ ሐ እስኪ ኣንብብለይ እታ መልሲ ሀ ሪክትብ እንደለኹ ሐ ባይቶ ጸጥታ ድያ ዋላ ሰክሬታርያት ሰክሬታርያት ታሕቶ ፅባይ ተረዳት ክንመስለኒ ሓደ ካብ ቀንዲ ኣካላት ውድብ ሕቡራት ሃገራት ኣይኮነን እንድያ ትብል ባይቶ ኣስያን ባይቶ ፀጥታ ጋጃ ናና ኣይኮነትን ባይቶ ኣስያን እያ ባይቶ ኣስያን ዝበሃል ካብ ቀንዲ ኣካላት ውድብ ሕቡራት ሃገራት ኣይኮነን። ሰናይ ሰናይ ቅሬቱ ካልእ ግዜ ትዕወቲ ተስፋ ንግብር ይቀኒልና ናብ ካልእ ደዋሊ ክንሰግር ኢና። ሄሎ
1: ሄሎ፣
0: መርሓባ። መልሲ ኣብ መስመር ናይ ክ
1: ሶፋኒት ሚኬል።
0: ሶፋኒት ሚካኤል ካበይ? ሶፋኒት
1: ደረጃ
0: ኣራይ። ሶፋኒት ናይ ሎሚ ብዙሕ ሽልማት ኣይተወስደን ዘሎ ስኺ ኩሉ ክትወስድ ተስፋ ንገብር። ኣራይ ቁፅሪ መረፅብ ቀዳማይ ደረጃ
1: ሸማንተ
0: ጓል ክንደይ ዓመት እዮም ሶፋኒት?
1: ጓል
0: 12 15 ሰብ ህሉ ዶ ምሳኺ?
1: እዋ ኣለው
0: ኣለው። ካብ ክዛ ዓብ
1: እዋ
0: እዚኣ ምስኦም ተሓጋጊስክ ክትምልስ እያ ክትሓይሻ መስለኒ። ኣራይ ከም ብበልክ ካብዞም ስዒቦም ዝስዕቡ ቃላት ኣፋውያታ እቲ ፍሉይ ዝኾነ ኣውፅኢ ካብዞም ስዕቡ ቃላት ኣፋወያታ እቲ ፍሉይ ዝኾነ ኣውፅኢ ሀ ደጉዓ ለ ወየ ሐ መልቀስ መ ኣውሎ
1: መ ኣውሎ
0: መ ኣውሎ ቆንዕ መልሲ ኣየ ማታ ይኹን ከማን ስለምንታይ ፍሉይ ኮይኑ ኣውሎ ቆንዕ መልሲ ንፈቲ ንፈቲ ሶፋኒት ደጉዓ መልቀስን ወየን ናይ ሓዘኒ ኣውሎ ግን ኣብ እዋን ሓጎስን ደስደስን እዩ ኣውሎ ዝበሃል። ስለዚ 110 ተዓዊት ክለኺ ንቐፅል ወስ ንቐፅል። ኣይ ኣብ ካልኣይ ደረጃ ቁፅሪ ምረፂ 8 ከም ብበልክ የበሊ ንኣህጉር ኤውሮጳን ኤስያን ዝፈልዩ ሰንሰለታውያን እምባታት ወይ ኣኽራናት እንታይ ተባሂሎም ይፅውዑ? ኣራይ ሓንቲ ደቂቃ ኣላትኪ። ያ ትፍትሽ ዘለኸ
1: ሂማላያ ማውንቴን
0: ሂማላያ
1: ማውንቴን
0: ሂማላያ ይኮን ኤሮጳ እያ ትብለላ? ኤሮጳን ኤስያን ዝፈልዩ እያ ትብለላ? ኣብቲ ዶብ ማለት እዩ ሕጂ ኣብ ኤስያ ጥራሕ ኣይኮነን ወይ ኣብ ኤሮጳ ጥራሕ ኣይኮነን።

0: ክንገብረን ንኽእል ቾይስ እንዲ ኩለን ጠቂስክየን።
1: ንእሽተይ ገለ ኣንፈን
0: እዚኣ የቕሬታ ቾይስ የብላን ምርጫ የብላን።
1: ማሓንሳ በል ምስ ክትደለ
0: ትኸይድ ኣላ ሕጂ 20 ካሊት ልክዕ ክንበኪና እታ ግዜ ተ ኣኺላ ግን ክትንውዲ ኢና ተገዲድ ናሕራይ 20 ካሊት ሶፋኒት ሰሚዕክንዶ ኣ 20 ካሊት ትኸይድ ኣላ እታ ግዜ ኣብ ስክሪን ክትርእያ ዘለኺ 15 ገለ ተሪፍ ኣላ። ሶፋኒት
1: ኣቤት
0: ከይዳታ ግዜ
1: ሓደ ሓንሳ ምንሽ
0: ጠጠኸ ነብላይ ንኽእል ኒና ሕጂ ካብ ተዳሃብናኪ ኣኺላ ኣላታ ግዜ ኣኽራን ኦራል እዮም ድበሃሉ። ሶፋኒት ተስፋ ገብር ካሊ ግዜ ተዕወቲ ስለተሰትፎኺ ግን ኣዚና ንመስግን ይቐኒ ኣለና። ዝኸበርኩም ተኸታተልቲ ድሕር ዛ ሓፃር መሰጋገሪት ክንምለስ ኢና ምስ መደብ መልሲ ኣብ መስመር ኢኹም ዘለኹም መደብ መልሲ ኣብ መስመር ወትሮ ቀዳም ቀትሪ ድሕር ዜና ዓረብ ብቐጥታ ተፈኒዩ ረቡዕ ምሸት ድሕሪ ዜና ትግረ ዝድገም መደብ እዩ ክንምለስ ኢና።

0: ምስ መደብ መልሲ ኣብ መስመር ኢኹም ዘለኹም ዝኸበርኩም ተኸታተልቲ ኣብ መስመር ሰብ ኣለና። ሄሎ
1: ሄሎ፣
0: መርሓባ። መልሲ ኣብ መስመር መን ክብል?
1: ኣፍራሕ ባሃል ካባጫ።
0: ኣፍራሕ መን?
1: ኣፍራሕ ማሕሙድ
0: ካባፀ። ሃሩር ከመይ ኣሎ?
1: ኣብኡ ድሓኒ።
0: ተቐማጢ ድኻ ዘዋሪ ከድኪ
1: ተቐማጢ
0: ኣረ ኣፍራሕ በሊ ቁፅር ምረፂ ኣብ ቀዳማይ ደረጃ
1: ቁፅር ሰለስተ
0: ክንደይ ኢልኪ?
1: ሰለስተ
0: ቁፅር ሰለስተ ኣረይ ከም ብበልከ እዚኣ ንክትምልስ እያ። ክልተ ዕድል ክህልዋ እዩ።
1: ክልተ ዕድል
0: ዋ ካብ ኣህጉር ኤውሮጳ ብብዙሕ ህዝቢ ኣብ ቀዳማይ ደረጃ ትስራዕ ሃገር መን እያ?
1: ካብ ምንታይ ወፃኢ?
0: ካብ ኣህጉር ኤውሮጳ ብብዝሒ ህዝቢ ኣብ ቀዳማይ ደረጃ እትስራዕ ሃገር መን እያ? ምርጫ የብላን። ክልተ ዕድል ግን ኣለኪ። ካብ ኣህጉር ኤውሮጳ ብበዝሒ ህዝቢ ኣብ ቀዳማይ ደረጃ እትስራዕ ሃገር መን እያ? ኣፍራሕ
1: ኣሎ።
0: ኣራይ
1: ኤውሮጳ
0: መን? ኣጆ ክፈትን
1: ሓረ
0: ሞ ግዜ ክንበኪና ክንግደድ ኢና። ኣፍራሕ
1: ቤልጅም ትኹም?
0: ቤልጅም ኣይኮነትን። ሓንቲ ዕድል ተሪፋ ትክላ ሕጂ
1: መቕርባ ትሕግዘኒ?
0: ከመይ ምኳኑ ሕግዛ ኢና እዚኣ። እንታይ ሓግዘኪ?
1: ዝኾነ ወላ ሂንታበኒ ከተማ ዝኾነ
0: ከተማ
1: ከተማ ባልካኒ ዝኾነ

0: እታ ሃገር እንደ ለኪ ድሕርታ ካብተን ከተማ ጠቂሳ ክዳ ነታ ሃገር ጠቂሳ እያ ማለት እኒ ቀልጢፍ ክትምልስ እያ ደኺ ኣብ ውሽጢ ሓሙሽተ ካሊት ሓንቲ ሂን ትክበኪ
1: ሓረ
0: ኣብ ሓሙሽተ ካሊት ግን ክትምልስ እያ ኣለኪ
1: ሓረ
0: እታ ሃገር ካብ ኤውሮጳ እውን ዝዓበየት ሃገር እያ ዝዓበየት ሃገር እያ ኣብ ኤሮጳስ እታ ዝዓበየት ሃገር እያ ከይዳ ተሓሙሽተ ካሊት እንዳሓንበር ኣብ ዓለም ዝዓበየት ሃገር ከትፈልጥ እያ ጉሪስ ኣይ ኣክለኪ ሕጂ እዚኣ ስሒትኪ ኣለኽ ሩስያ እያ ታመልሲ ሩስያ ሩስያ 145 ሚልዮን ህዝቢ ይቕመጥ ኣፍራሕ ወይ ህዝቢ ኣለዋ ንካልእ ግዜ ፍልጠት ትኾነኪ ይቐኒልና ተሳትፉ ከ ይፈለየና ኣብ መስመር ካልእ ሰብ ኣለና ሄሎ መርሓባ መርሓባ መን ስማን ፈረጅ ካብ ዓሰብ ቅርብ ድምፂ ካወስኽ ተቢልካ ኣለና ኣነ ፅቡቅ ይሰምዓካን ኣለኹም ኣረ ቁፅሪ ምረፅ ኣብ ቀዳማይ ደረጃ ዓሰብ ከመይ ደሎ ኩነታት ኣየር ሙቅት በልንኺድ ኣብ ቀዳማይ ደረጃ ቁፅሪ ምረፅ ቁፅሪ ሓደ ከም ብበልካ የበል ዑስማን ሃገራዊ ቤተ መዘከር ኤርትራ መዓስ ብወግዒ ተኸፊቱ ወይ ተመስሪቱ ዓመተ ምህረት እንተና ነጊርካና ኣኽእል እዩ ዑስማን ኣለኻ ዶ
2: ኣለ
0: ንፅር ትርያ ታሕቶ 97 ኣይኮነትን ክልተ ዕድል ክበካ ሕጂ እንተዳ እዚኣ ሓቢረካ እታ ክልተ ዕድል ዝነበረት ናብ ሓንቲ ዕድል ኮነ ጉድላ ኢና ተሰማማዕ ኣራይ ትሕቲ 97 እዩ ትሕቲ 97 እዩ 997 ኢልካ ንሓቀይ ስለዚ ቅድሚ እዩ
2: 95
0: ኣይ ኮነትን ዑስማን
2: ሓንቲ ዕድል ኣዋ ሓንቲ ዕድል
0: ኣራይ በል
2: 4
0: ኣይ ኮነትን 92 እያ ዑስማን 31 ናሓሰ 992 ኣረ ናብ ካልእ ደዋሉ ክንሰግር ኢና ሂለው መርሓባ መልሳ መስመር መን ክብል
1: ዮርዳኖስ
0: መን
1: ዮርዳኖስ ወልዱ
0: ካበይ ኸ ዮርዳኖስ
1: ካቤት ንኻ
0: ኣራ ዮርዳኖስ ፅቡቅ ዕድል ምነየልኪ ቁፅሪ ምረፂ ቁፅሪ 2 4 6 10 ኣለዋ እዚኣ ሰለስተ ዕድል ክህበኪ እየ ንክትምልስ እያ እዚኣ እውን ኣራይ ከም ብበልክ እየ ኣባል ሃገራት ቁጠባዊ ውድብ ደቡባዊ ምብራቅ ኤስያ ማለት ኣስያን ክንደይ ሃገራት ይሓቁፍ ወይ ክንደየን ኣብ ስክሪን ከምፃሕ ኣራይ ቁጠባ ውድብ ደቡባዊ ምብራቅ ኤስያ ማለት ኣስያን ክንደይ ሃገራት ይሓቁፍ እያ

ሐ ዓቐብ ጎርዞ ዝኸሎ ሐ ሕጓእና ዝግፈት መ ክሳድ እምባ መቓይሕ ሰ ኩሉ መልሲ ምርጫ እንዳ ሓንቲ ዕድል እያ ሐ ሕጓእና ዝግፈት ክሳድ እምባ መቓይሕ ኩለን ገዛ ድግመና ክሳድ እምባ መቓይሕ ኣብስ መጃና እያ ኢልካ እያ መናሴ ኩለን እየን ኣብስ መጃና ዝርከባ ኣሕፍዚ ከኸባይ ምእሳራርሓ ዓዲ ቁሪ ዓቐብ ጎርዞ ዘኸሎ ሕጓእና ዝግፈት ክሳድ እምባ መቓይሕ ኩሉ መልሲ እያ ምስናይ ቅሬት ሃሊ ግዜ ትዕወት ተስፋ ንገብር ያቐኒልና ናብ ካል ደዋሉ ክንሰግር ኢና ሎ ሎ መርሓ መልሳብ መስመር መን ክብል ሚልዮን መን ካበይ ሃ ሙልዮን ካበይ ፀሎት ካብ ፀሎት ሕራይ ሓራይ ሚልዮን ናብ ቁፅሪ 2ልተን ቁፅሪ 6ዱሽተን እየን ተሪፈን ኣለዋ ቁፅሪ 6ዱሽተ እዚኣ ምስ ታሪክ ምትእሳር ኣለዋ ተማሃራይ ዲኻ ሚልዮን ትግደስ ዲኻ ታሪክ ድሓኒ ኢኻ ሓራይ በልከም ብበልካ ኣብ ብረታዊ ቃልሲ ህዝቢ ኤርትራ ናቕፋ ናፍ ዓበትን ካብ ፀላኢ ናፃ ዝወፃሉ ወርሒ ጥቐስ ክልተ ዕድል እያ ዘላ ትካ እዚኣ ሓንቲ እንድያ ትግባእ ግን ክልተ ክገብረልካ ኢና ወርሒ ናቕፋን ኣፍ ዓበትን ካብ ፀላኢ ናፃ ዝወፃሉ ወርሒ ሲ

0: Allegado, Milen.
1: Adoro, adoro. Casa, mexe.
0: Ah. እሞታ ጊዜ ትኸይድ እንዳ ደላ ሚሊዮን 20 ካሊት ካብ ሕጂ ክፈቅደልካ እየ። ሚሊዮን ከዳታ ጊዜ
1: ኣብ ስዊዘርላንድ ሓንሳ ሚሽ ሓግዘን ሽ
0: ታ ትገብር ዘላ ኣበይ ቀደልያ ዘላ ኣበይ ደልያ ኣላ
1: ኣብ ስዊዘርላንድ ሄርጋን
0: ሳ ቤት ደልያ ኣላ ተመልሲ
1: ንሽ ንሽ ሓንሳ ዝሃ
0: ኣራዮ ፅበካ ይና ኣራዮ ብዓቕሊ ገለ ትፍትሽ ዘለካ ኢኻ ትመስል
1: هو سيرتنج الشبكة
0: يا راي موتا جزي قيدان ديا تعمل سخنة جراكا نخالي جزي فلتت تخونكا ካብ ኣ ትብለና ከይዱ እቲ ግዜ ወዲኻ እቲ ግዜ በል ሕጂ 1ተ ካሊት ክበካየት ኣ ግዜ ክእትዋይ ኤዲተርና 1ተ ካሊት ከይዳ ራያ በዕላኻት መፅያታ መልሲ ሚሊዮን ምስና የቕረቲ እታ ግዜ ኣኺላ እያ ሲኤኤስ ዝበሃል ኮርት ኦፍ ኣርቢትሬሽን ፎር ስፖርት ዝበሃል እዩ ማለት እዩ ካል ግዜ ክትፈልጣ ዝክራ ተስፋ ንገብር ይቀኒልና ብኣ ክንዛዝም ኢና ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ኣብዚ ተዛዚሙ ኣሎ ዝመፅእ ሰሙን ኢና ክንራኸብ ይሓቀኒ እዩ።

ሰላምታ ይብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክብራትን ክብራን ተኸታተልትና ከመይ ቀኒኹም ሰዓትና ኣኺሉ ትሕሶ መርባትና ትራ ናባኹም ክነብሉ ትደልና ኣለና ሞ ክሳብ ንፍፀምታ መደብና ክትከታተሉና ዕድሜና እዩ። ናይ ሎሚ ትሕሶና ኣብ ንኡስ መደብና ፍኖት ህይወት ኣለባብሳን ከምኡውን ስልማት ኣብ ባህሊ ብሄረ ትግርኛ ዘሎ ማለት እዩ እንታይ ይመስል ብሓባር ክንዕዘብ ኢና። ኣብ ንኡስ መደብና ዳህሳስና ድማ ኣብዚ እዋን እዚ ኣብ ዜና ይኹን ኣብ ካልእ ኣጋጣሚታት ክበሃል ንሰምዖ ዘለና ብዛዕባ ብርቂ ማዕድናት ብዙሕ ክበሃል ንሰምዕ ኣለና። ብርቂ ማዕድናት ዝበሃሉ እንታዮም ኣበይ ዝርከብ እዮም እንታይ ኸ ፍሉይነቶም ብሓባር ክንከታተሉ እዮምና። ብዘይካዚ ዓለም ስነ ጥበብ ከምኡን ዘዋርድ ካሜራ እውን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ እንገብሮ ትሕሶ መደባትና ብደርፊ ክፍልም እዩ ሞ ናብዛ ተቐፀል ደርፊ እየ ከስክረኩም ሰናይ ምክትታል

0: ቅብኣ ኣብ መላእ ዓለም ብዙሓት ተኸታተልትን ሰዓብትን ዘለዎ ብዓብ ሸፈነ ዝስርሐሉ ኣካል ስነ ጥበብ እዩ። ልክዕ ከምቲ ሙዚቃ ኣድማሳዊ ቋንቋ ዝብል ኣባህላ ዘሎ ቅብኣ እውን ኣብ ኩሉ ኩርናዓት ዓለም ዝርከቡ ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ቋንቋን ዶብን ራሕቂ ቦታን ከይፀገሞ ድማ ኣብ ኩሉ ኩርናዓት ዓለም ዝርከቡ ኣስተማቕርቲ ከረኸብን ከራደድእን ዝኽእል ረቂቕ ጥበብ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልኦት ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ክስርሓሉ ፀኒሕን ኣሎን። በቢ ግዜኡ ድማ ዝተፈላለዩ ቅድታት ቅብኣ ዝኽተሉ ቀባእቲ ክፈርዩ ፀኒሖም እዮም። ክቡራት ተኸታተልትና፣ ንሎም እምበኣር እዚ ፅዒብና እነላለየኩም መንእሰይ ንንውሕ ዝበለ እዋን ከም ቀባኣይ ተወሳኺ እውን ኣብ ምምልኻዕ ዓባይቲ ማለት ኢንተርየር ዲዛይን ዝነጥፍ መንእሰይ እዩ። ማቴዎስ ኣብርሃም ይበሃል። ኣብ 1998 ኣብ ኣስመራ ተወሊዱ። ናይ ኣካዳሚያዊ ትምህርቱ መባእታ ማእከላይ ደረጃ ከምኡውን ካልኣይ ደረጃ ብቐደም ተኸተል ድሕሪ ምዝዛሙ ናብ ቤት ትምህርቲ ስኒኪነት ኣስመራ ተፀንቢሩ ብዓውዲ ማቴርያል ማናጅመንት ማለት ምሕደራ ንዋት ተመሪዑ። ማቴዎስ ካብ ህፃንነቱ ዝነበረ ተውህቦ ኣለልዩ ጎኒ ጎኒ ትምህርቱ ናይ ቅብኣ ወይ ድማ ናይ ጥበብ ጉዕዙ ካብ ንእስነቱ ፈሊምዎ። ብዘይ ንዓቕ ታራ ወለዱ ተሓጊዙ ድማ ኣብ ክልቲኡ ከይሰነፈ ማዕረ ማዕረ እናሳገመ ቀፂሉ።
1: ተመክሮ ናይ ቅብኣ ኮ ካብ ውሉድ ካብ ዝብል ዳርጋ ስእሊ ዝተተሓሓዘ ሂወት እዩ ዘለኒ። ስድራ ቤተይ ከዓ ነቲ ናተይ ዝንባለ ይሪኦም ናብ ማኣዲ ናይ ስነ ጥበብ ኣብኡ ዓብ ድርኽት ሂቦም ማለት እዩ ንክሳተፍ 212 ኣብ ቤት ምሳትረብ ንክልተ ዓመት ዝኾን ናይ ትምህርቲ ኮርስ ምውሳድ ናይ ቅብኣ ብድሕሪ ከዓ ባዕለይ ብዝገብሮ ማለት እዩ እንዳ ማዕበልኮን እንዳሓየለ ከምዝኸይድ ገብር ኣለኹ ማለት እዩ ውልቃዊ ፃዕሪ ማለት እዩ። ካብ ጅምሮ ዳርጋ 15 ዓመት ኣቢሉ ይኸውን ማለት እዩ ብጥብቂ ካብ ዝሕዞ ኣብኡ ከም መባእታ እዩ። እቲ መባእታዊ ከመይ ጌርካ ርሳስ ትሕዝ፣ ከመይ ጌርካ ናይ ብርሃንን ፅላሎትን ኣምራት ገለ ዘርኢ እዩ። ብድሕሪ ከዓ እቲ ናይ ዩቲዩብ ቱቶሪያልስ ገለ እናምፀኹ ከዓ ነቲ ሞያን ምዕባይን ምዕማቕን ውልቀይ ዝሰርሐሉ ማለት እዩ። ክሳብ ሕጂ ዘለኮስ ተመክሮ ካብቶም መሳርሕተይ እንዳወሰድኩ ከምኡ ዓበይቲ ኣብዚ ዓውዲ ዘለዉ ስነ ጥበበኛታት እንዳተወከስኩ ከዓ ነቲ ሞያ ኣብ ዝሓሸ ደረጃ ንምብፃሕ ሰርሕ ዘለኹ ማለት እዩ።
0: ከምቲ ኣብ መእተዊ ዝመደብ ዝተባህለ ቅብኣ ኣብ ደረጃ ዓለም ዓብ ሸፈነ ዝወሃቦ ኣካል ስነ ጥበብ እዩ። ስለዝኾነ ድማ ከምቲ ንፊልምታት፣ ሲኔማታት፣ ንደርፊ ድማ ኣብ ዝተፈላለዩ ቦታታት ኮንሰርት ብምድላው ንተዓዘብቲ ዘስተማቐርሉ መንገዲ ዝፍጠር ኣብ ቅብኣ እውን ከምኡ ጋላሪታት ተደልዩ ተዓዘብቲ ዝዕዘብሉ ባይታት ተፈጢሩ እዩ። ቅብኣት ከዓ ስራሓቶም ድሕሪ ምፅፋፍ ጥበቦም ምስ ኣፍቀርቲ ጥበብ ዝኾኑ ተዓዘብቲ ንምክፋል ዝተፈላለዩ ምርኢታት ይሰርዑ። እዞም ምርኢታት ወይ ድማ ኤግዚቢሽን ድማ ኣብቶ

0: ተመክሮም ወይኦም ዘይነዓቕ ኣበርክቶኣለዎም። ካብኣይ ማቴዎስ መቕፅልታ ናይቲ ኣብ ዝተፈላለየ ኣጋጣሚታትን ውድድራትን ዘቕርቦ ዝነበረ ስራሕቱ ናይ ባዕሉ ብርክት ዝበሉ ኣሳእል ዝሓቆፈ ንኣርባዕተ ግዜ ስራሕቱን ንምርኢት ማለት ኤግዚቢሽን ኣብፅሕ እዩ።
1: ነቨር ኢን ዲ ኤክስፐሪንስ እያ ትብል እታ ናይ ቀዳሚቲ ኤግዚቢሽን ነበረ ዘይውዳእ ተመክሮ ዘይውዳእ ዘይ ኮሚኒቲ ናይ ቅብኣ ዓውደሲ እንዳተማሃርካ ካብ ተፈጥሮ እንዳመዝገብካ እንዳተማሃርካን ስለ ዝተኸይድ እታ ናይ መጀመርታ ኤግዚቢሽነይ ከምኡ ሰይመያ ማለት እዩ ዘይውዳእ ተመክሮ እያ ትብል እቲ ትሕዝቶታት ናይ ተቕባእታት ከዓ መብዛሕትኡ ነቲ ማዕሙቕ ስምዒት ናይ ወዲሰብ ዝገልፅ እዩ ማለት እዩ። ብፋሻል ኤክስፕሬሽን ገለ እንዳግበርኩ ብገፀ ባህሪ እንዳሳተፍኩ የ ንህዝቢ ቅርብ ገይረ እየ ማለት እዩ። እቲ ዝቐፀለ ኤግዚቢሽን ከዓ ከምኡ ዳርጋ ተተሓሓዘ ሰንሰለታዊ ዓይነት ኣተኣላ እዩ ነይሩ። ክሳብ ኣብዛ ግዜ እዚኣ ናይ ሃይፐር ሪያሊዝም ከም ዕላማ ሒዘ ዮ ዝኸይድ ዘለኹ ቅድሚ ምምፅኡ ናይ ኢምፕሬሽኒዝም ዝበሃል ቅዲ ዝኽተል ኮይኑ እቲ መብዛሕትኡ ቅብኣታት ብነዘ ናይ ፓሎ ናይ ጎደና መብራህቲ ቢጫ ዓይነት ብኡ ኢንስፓየር ዝኾነ ስእልታት እዩ። ተን ሶሎ ዝገበርኮ ክልተ ኤግዚቢሽን ዳርጋ ሓደ ዝተመሳሰለ ኮይነ እቲ ሰንሰለታዊ ምትሕሓዝ ዘለዎን ገይረ የ ክቕርበን ክኢለ ማለት እዩ። ብድሕሪኡ ግን ከምቲ ኣብቲ ኢንተርነት ዝሳትፎ ስእልታተይ ኣብኡውን ብዙሕ ትምህርቲ ስለ እናወሰድኩ ዝመፀኹ እቲ ናይ ሃይፐር ሪያሊዝም ቅዲ ኣዝዩ ዕሙቕ ዝበለ ትሕዝቶ ስለ ዘለዎ ዝያዳ ኣብኡ ኣተኪረ ክሰርሕ ከዓ ብዕላማ ማለት እዩ ሕጂ ዝጀሚረ የ ዘለኹ መንገዲ እዩ።

0: ብዙሕ ዓይነታት ስታይል ወይ ድማ ቅጥቕ ኣለዉ። ኩላቶም ድማ ፈጠራውነትን ስምዒታትን ናይ ሓደ ቀብኣይ ኣጉሊሖም ዘርእዩ እዮም። መዛግብቲ ታሪክ ከም ዝገልጽዎ ናይ ኣኻዊሕ ቅብኣታት እቲ ናይ መጀመርታ ቅዲ ቅብኣ ኮይኑ ምስ በብግዜኡ ዝሰዓበ ምምጻእ ዝተፈላለዩ ምዕባለታት ቴክኖሎጂ ንኣብነት ከም ካሜራን ካልእን ኣብ ቴክኒካት ቅብኣውን ብዙሕ ጽልዋን ለውጡን ገይሩ እዩ። ስለዚ ኣብዚ ሕጂ እዋን ብርክት ዝበሉ ቅድታት ቅብኣ ኣለዉ። ቅብኣቲ ድማ ኣብቲ ንዕኦም ዝምስጥን ዝያዳ ስምዒታቶምን ጥበቦምን ዘርእሉ ቅድታት ከከም ምርጮም ይነጥፉ። ማቴዎስ ዝኽተሎ ቅዲ
1: ሪያሊዝም ነይሩ ቅድሚ ሕጂ ሕጂ ከዓ ሃይፐር ሪያሊዝም ማለት እዩ። ዕሙቕ ዝበለ ብማይክሮስኮፒክ መንገዲስ ነቲ ኩነት ትሪኦ ንዑ ከዓ ክተውፅኦ ትፍትም ማለት እዩ። ሃይፐር ሪያሊዝም ዝበሃል ዕሙቕ ዝበለ ፍጹም ኩነታዊ እዩ ዝብል ብትግርኛ ክትርጉሞ ከለካ ብቐጥታ ግን ከዓ ኣብኡ ዝተረቐቐ ጥበብካ ተሪኤሉ ንኣብነት ከም ኣብዚ ድሕረይ ዘላ ብዙሕ ዘይርድኡካ ናይ ማይ ሕብሪ ኣለው ግን ክብለ ጠቕናይቶም ሕብርታት እናመቃቐልካ ማለት እዩ ከመይ ይኸዱ እንዳረእካ ነቶም ሕብርታት ትሰርሖ እዩ። ሕጂ ዝኾነ ተዓዛባይ መፂእ ክሪኦም ከሎ ከዓ ነቲ ምውሃድ ናይቲ ሕብሪ እቲ ጥበብን ብቐጥታ ክርድኦ ይኽእል እዩ ማለት እዩ። እቲ ሃይፐር ሪያሊዝም ሲ ነቲ መዓልታዊ ንሪኦ ኩነት ብዘጉልሕ መንገዲ እዩ ዝገልፆ ማለት እዩ። ብመጀመርታ ከምኡ ብኡ መንገዲ ና መፅ ዝኾነ ጀማ ክጅምር እንከሎ ብሪያሊዝም እዩ ዝጅምር። እቲ ኩነታዊ ስእሊ ንፁር ናትካ ክእለት ምስ ካልእ ሸር ክትገብረሉ ክትካፍሎ ትኽእል ማለት እዩ ብቐሊሉ ደካይ ድሕሪ ዝመፅእ ከዓ ኣብ ውሑድ ግዜ ብዙሕ ከመይ ጌርካ ተፍሪ ዝብል ሓሳብ እዩ ማለት እዩ ምስ ግዜ ዝመፅእ ኣብኡ ከዓ ነዚ ብዙሕ ግዜ ስለ ዝወስደልካ ኣብቲ ኢምፕሬሽኒዝም ዝያዳ ፀቒጠ ነይረ እንተኾነ እቲ ስምዒት ዝያዳ ናብዚ ደሪኽን ማለት እዩ።

0: ስነ ጥበብ ወይ ድማ ስነ ጥበባዊ ስራሓት ኩሉ ካብ ምስሊ ወይ ነንፀብራቕ ሕብረተሰብ ባህሊ ልምዲ ታሪክ ሓፈሻዊ ካብ ከባባዊ ትዕዝብቲ ስነ ጥበበኛ ዝወፅእ ኣይኮነን። ስራሓት ቀብኣይ ማቴዎስ እውን ካብዞም ዝተጠቕሱ ረቑሒታት ዝርሕቁ ኣይኮኑን።
1: ተምሳጥ ንኸየጥፍእ ንውሽጠይ እውን ከም ፕሮሚስ ኣለኒ ዳርጋ ኣዝየ ምሱጥ እየ በቲ ተፈጥሮ እቲ ከባቢ ዘሎ ነገራት ማለት እዩ። ስለዚ ብቕብኣ ገይረ ነውስ ወከፍ እቲ ኣነ ዝሪኦን ዝምሰጠሉን ስምዒት ዝሃበኒን ከዓ ብተን መሰረታውያን ሕብርታት ዝበሃላ ገይረ ቃሚማ ክሰርሖ ከሎ ከዓ ንሱ እቲ ኢንስፓይሬሽን ናተይሲ እቲ ከባቢ እዩ ዘሎ ተፈጥሮ እዩ። ኣብ ዝተፈላለየ ስእልታት ሰሪሐ ኒ ግን ዝያዳ ኣብ ፖርትሬት ኣብ ምስሊ ናይ ገፅ ናይ ሰብ ዝያዳ ኣብኡ ኣተኪረ ዝሰርሕ ማለት እዩ። ስራሕተይስ መብዛሕትኡ ናብ ዝነበለ እዩ እቲ ምንታይ እዛ ናይ ዓለምና ዛንታ ሲ ዳርጋ ዝበዝሐ ሳብ ናይ ደቂ ሰባት ዛንታ እዩ ዝወስደካ። ስለዚ መዓልታዊ ኣነኻ ምስ እቲ ዝኸዶ መንገዲ ምስ ደቂ ሰባት ዝተተሓሓዘ እዩ። ስለዚ ኢንስፓየር ገብሩኒ እዮም ናይ ፖርትሬት ናይ ገፅሲ ብብዝሒ ይሰርሕ ንሱ እዩ እቲ ከባቢ እዩ ዘሎ ዝያዳ ካ ፖርትሬት ዝፀቅጥ ማለት ብኹም ካልእ ቅድታት ወይ ካልእ ስእልታት እቲ ፖርትሬት ሰብ ብቐሊሉ ክመዝኖ ይኽእል እዩ ሓመኻ ተርእየሉ ትኽእል ኢኻ። ስለዚ እሱ ከዓ ዝያዳ ዝብድሀካ ንክሰርሖ ማለት እዩ ኣን ወዲ ሰብ መልክዑ ንክመፅእ ናይ ንእሽተይ ናይ ዓቐን ፍልልይሲ መልክዕ እቲ ካራክተር ዝበሃል ብጣዕሚ እያ ተጥፍኦ። ስለዚ ናይ ምጥማት ዓቕምኻ ውን ተመስክሮ ኣሎ ሓደ ቅዲ ነቲ ናይ ፖርትሬት
0: ኣሰራርሓ ሓደ ሰብ ካብቲ ካልእ ክፍለ ንውር እዩ። እቲ ፅባቐ ስራሕ ዝፈጠር ድማ ኣብዚ እዩ ማለት ኣብ ፍሉይነቱ ሰብ በቲ ንዑኡ ዝምችኦ መንገዲ ወይ ድማ ዝያዳ ዘባራትዖም ብልፁነት ስርሑ ንክበፅሕ ዝሕግዞን መንገዲ ይመላለስ። እዚ ንኸተግብር ግን ብዙሕ ፃዕርን ምስትውዓልን ዓቕልን ከም ዝሓትት ዝዝንጋዕ ኣይኮነን።
1: ዳርጋ እዚ ኣብ ዘላ ናይ ስቲል ላይፍ ፔንቲንግ ኣብ ካብተን ኣዝየን ዝምስጣኒ ናይ ኣቀማምጣ ናይ ብርሃንን ፅላሎትን እቲ ሚስጢር ኣጉላሕ ኣቢላ ተርእያ ካብቶም ማስተርስ ዝበሃሉ ኣርቲስት ብምቕዳሕ እየ ሰሪሐ እያ። ስለዚ ሓደ ስራሕ ክሰርሖን ከለኻ ትንስኻ ተምፅኦ ዘለካ ቅብኣታት በቶም ዓበይቲ ማስተርስ ዝበሃሉ ኣርቲስት መፅናዕቲ እናወሰድካ ክትከይድ ኣለካ እዩ። ናይ ባሓቂ ከም ድሕሪ ትናቶም ስራሕ ምስ ሰራሕካ ተምፅኦ ለውጢ ሲ ስራሕካስ ብጉሁድ እዩ ዝቕየር። ስለዚ እቲ መፅናዕቲ ከምዚ ይመስል ማለት እዩ ናይ ብዙሓት ዓበይቲ ዝተመስክረሎም ስነ ጥበበኛታት ስራሕት እናደገምኩ ከዓ እቲ ተመክሮ እናዕበኽዎ እየ ዝኸይድ። ስለዚ ከምኡ ዓይነት ፃዕሪ ይሓትት እዩ ማለት እዩ።

0: ጽብኣ ነዊሕ መስርሕ ዝሓልፍ እዩ። ቀብኣይ ነቲ ኣብ ኣእምሩ ኣቐሚጥዎ ዘሎ ሓሳባት ናብ ካንቫስ ናብ ሓደ ጭቡጥ ነገር ንምቕያር ድማ ነዊሕ መስርሕ ይሓልፍ። ንድፊ ተውፅእ፣ ሕብሪ ትቕርብ፣ ተቃምም ወዘተ። ብመንፅር ድማ ስምዒታት ይብርኽ። ሓንቲ ቅብኣ ንክትዳሎ ዘድሊ ነገራት ድማ ከምዚ ዝስዕብ ይመስል።
1: ኣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ በተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ። ስለዚ እቲ መስርሕ ውሕዳት የ መሳርሒ ጨርቅላ ሰለስተ ሕብርካ ኣሎ። እቲ ንስኻ ክትህቦ ደሊኻ ዘለኻ እቲ ንስኻ ክትሰርሖ ደሊኻ ዘለኻ ስእሊ ካራክተር ገለመለ ብምሉእ ከዓ ኣብቲ ዓለባ ይስራሕ። ስለዚ እቲ መስርሕ እዚ ውሕዳት እየን ግን ኣብ ብዙሕ ተመክሮ ትገልፀሉ ትኽእል ኢኻ። ኣብ ኩሉ ኣዕኩርና ዓለም ዘሎ ሰብ ከዓ ብቐሊሉ ብዘይ ምትንታን ማለት እዩ ናይ ስራሕካ ብቐሊሉ ክርድኦ ክእል እዩ ናይ ስእሊ ፅቡቅ ነገሩ ማለት እዩ። ብዛሕትኡ እታ መሰረት ትበሃል እታ ናይ ርእሳት ስእሊ እያ ንሳ ንሕዳ ኣፅፊፍካያት ናይ ብርሃን ንፅላሉ

ተቀዳሚት ማለት እዩ ኣብ ቅባ ክሰርሕ ክሰርሕ ፅኒሕካ ሽዑኡ ኣበይ ተቋ ተዘይፈሊጥካ ንታሕቲ እዩ ዝኸይድ ማለት እዩ ኢልካ ኢልካስ ተፍርሶ ኢኻ ባዕልኻ ስለዚ የኣኽለኒ ዝበልከየስ ተቋርፅ ኢኻ

0: እዚኣ 225 ፌስቲቫል ኤርትራ ኣሳቲፍያ ነይረ። ብዙሕ ካብ ተዓዘብቲ ከዓ ብዙሕ ፅቡቅ ዝኾነ ርእቶ ስለ ዝረኸብኩላ ኢኸ መወከስታ ዝምፅያ ዘለኹ ማለት እዩ። እቲ ቴክኒክ ልዕሊ ማንም ነቲ ሰብ እቲ ዘለዎ ውሽጣዊ ተመክርኡ ውሽጣዊ ስምዒታቱ መፅ ኢሉ ክርያ ንከሎ ትህቦ ባህታ ዝዓበየ ነገር ማለት እዩ፣ ዝዓበየ ትርጉም እዩ። እቲ ማይ ከዓ እቲ ኣብ ዓለም ምስ ካብቲ ኣዝዩ ኣገራሚ ባእታ እዩ። ምስቲ ቆርበት ወዲ ሰብ ተታሒዙ ዝፍጠር ምስሊ ከዓ እቲ ዝዓበየ ትርጉም ናይዛ ብድሕሪ ዘላቕባኣ ማለት እዩ። ኪኖቲ ካልእ ትንታነስ እዚ ዓይነት ስምዒታት ዝሓዘት እያ ንዓይ ማለት እዩ። ከምቲ ዝበልናዮ ብርሳስ ጀሚርካ ንሕዳ ናብ ሕብሪ ተኸይድ ኮንካ ናይ ሕርሳስ ስራሓት ኣፅፍፋ ቢረስ ከመይ ትመፀለ ይትኸውን ኢለ ጀሚርያ ደርጋ ትትሪኦ ከመይ ይርኢ ምስክርነት ናተ እዩ ማለት እዩ። ስለዚ ዳርጋ መፅናዕቲ እዩ ዳ እምበር ፍፁም ስራሕ ሲ ኣይኮነን ንዓይ። ኣብ መስርሕ ግን ሓንቲ ከምቲ ሜት ስራሕ ሰሪሐ ከም ውፅኢት ናቱ ማለት እዩ እየ ሰሪሐ እያ።
1: ኣብዚ ዓለም ብቴክኖሎጂ ቁሸት ተቐይራትሉ ዘላ ዘመን ዘይተተንከፈ ንጥፈት የለን ኢልካ እውን ክድምደም ይከኣል ቅብኣውን ከምኡ። ኣብዚ ግዜ እዚ ኤኣይ ማለት ኣርቲፊሻላዊ ብልሒት ተጠቂምካ እውን ክትቀብኣሉ ኣብ ዝኽእል ደረጃ እዩ ተበፂሑ ዘሎ። ቀብኣይ ማቲዎስ ነዚ ቴክኖሎጂ ቀሪብልና ዘሎ ዕድላት ብዝግባእ እንተተጠቂምናሉ ተረባሕቲ ክንከውን ንኽእል ኢና ክብል ሓሳባት እዩ ይገልጽ። ንሱ ንዘሎ ናይ ማሕበራዊ መራኸቢታት መድረኻት ብምጥቀሙን ስራሓቱ ከላሊ ተመክርኡ ክዕብን ክካፈልን ፀኒሕ እዩ።
0: እቲ ናይ ርሳስ ስራሕ ኣየቋረፅ ኮኖ ውሕ ግዜ ስለ ዝሰርሐሉ ዝነበርኩ ኣብ 224 ምስለኒ እንተዘይተጋግየ ኣብ ገዛ ቡና ሰተኹ ምስ ገዛ ገለገለ ሲ እቲ ናይ ርሳስ ስራሕ ኣየቋረፅ ኮኖ። ስለዚ ከም ሓደ ግዜ ምሸት በዓልቲ ቤተየ ማለት እዩ። እዚ ብምሉእ ትሰርሖ ዘለካ ሲ ሪከርድ ጌርካስ ሼር ዘይትገብሮ ኣብ ኢንስታግራም ኣብ ቲክቶክ ገለገለ ዝብል ሓሳብ ሂዋትኒ ኣይፀልኦኮን ነሶ ካብ ዝሰራሕክዎ ስእልታት ከዓ ኣብ ሶሻል ሚድያ ስፔሻል ኣብ ቲክቶክን ኢንስታግራምን ከሳትፎ ጀሚረ መጀመርታ ትሕት ዝበለ ነይሩ እቲ ውፅኢት ናይ ተረኣይነቱ ድሒሩ ግን ዳዕበየ መፅኡ ኣነ እውን ነቲ እቲ ኣሰራርሓ እናንበብኮ ስለ ዝመፀኹ ብጥብቂ ሒዝዮ እቲ ናይ ኮንሲስተንሲ ኣምር ከዓ ናይ ቀፃልነት ኣምር ከዓ ብጥብቂ ተረዲእኒ ክሰርሐሉ ጀሚረ ማለት እዩ። ስለዚ መጀመርታ ድሓን ትሑት እዩ ነይሩ ድሒሩ ግን ኣብ ሓንቲ ስእሊ ኖርማል ናይ ኣጀንዳ ስትራይፕ ዘለዎ ስእልታት እዩ። ሕጂ ንኣብነት እዚኣስ ንከባቢ 800,000 ግዜ ተረኣያ ማለት እዩ። 600,000 ግዜ ተረኣያ ሕጂ ስቱድዮ ንእሽተያ ግን እቲ ብዙሕ ተረኣይነት ከዓ ኣዝዩ ተስፋ ዝህብ እዩ። ስለዚ ብኦንላይን ብቀጥታ ማለት እዩ ኩሉ ክናዕ ዘሎ ናይ ቅብኣ ኢንተረስት ዘለዎ ሰብሲ ብቐሊሉስ ብኸመይ ክሪኦ ይኽእል ንስራሕካ ኣብ ኤግዚቢሽን ጌርካ ሲ ንከባቢ 340 ሰባት መፂኦም ንድሕዳ ናትካ ሓሳባት ናትካ ስምዒታት ተካፍሎም ኮንካ ኣብኡ ከዓ ብዝተጋነነ ካብ ትፅቢት ናወፀእኸማን እቲ ቪውስ ከይዱ። ስለዚ ምስቲ ዓለምለኻዊ ናይ ምዃን ድሌት ኣነ ብቅብኣ ሲ ሓደ ንእሽተይ ተስፋ ኮይኑ ተዝተረኣየንስ ብቐፃሊ ይሰርሐሉ ኣለኹ ማለት እዩ።
1: ቀብኣይ ማቲዎስ ኣብዚ ናይ 2 ዓመት ናይ ማሕበራዊ መራኸቢታት ተጠቃምነቱ መዓልታዊ ከይሰልከየ ሓድሽ ስራሕ ሒዙ እዩ ናብ ተኸታተልቲ ዝቐርብ። ንሱ ስራሓቱ መደባት ምውፃውን ናይ 100 ደይስ ቻሌንጅ ማለት ናይ 100 መዓልታት ብድሆ ኣብ ትሕቲ ዝብል መደብን ን100 መዓልታት ከየቋረፀ ካብ መጀመርታ ክሳብ መወዳእታ መስርሕ ዘርኢ ቪድዮታት ሒዙ ናብ ተዓዘብቲ ቀሪቡ እዩ።

0: ኣተባብዓ ንስርሑ እውን ጠቓሚ ኮይኑ ስለ ዝረኸቡ ድማ ከም እንደገና ንዓመት መመላእታ ዝቐፀለ ከምኡ ዓይነት መደብ ብምስራዕ መዓልታዊ ተዓዘብቱ ዝጠልብዎ ስእልታትን ካልእን ኣቕሪቡ። ኣብዚ ድማ ክሳብ 3.2 ሚልዮን ግዜ ዝተረኣየ ስራሓት ከም ዝነበሮ ይዕልል። ዕላማ ናይ ቀባኢ ማቴዎስ እንታይ እዩ?
1: ኢልካ ነቲ ናትካ ሕብረተሰብ ምስሉን መልክዑን ናብ ዓለም ከተሳትፎ እዩ እቲ ዕላማ ናተይውን ከምኡ እዩ። ስለዚ ዝሓለፈ እዋን ዳርጋ ኣብ ስምዒታት ኣብ ገለ ዘተኮሩ ብዙሕ ዝተፈላለዩ ስእልታትን ነይሩ። ግን ንከባቢ ተጀሚራ ክሳብ ሕጂ ዘላ ማለት እዩ ንከባቢ 3.2 ሚልዮን ሰባት ተኸታተልቲ ረኺቡ ዘሎ። ሕጂ በቲ ዝሃቡኒ ኮመንት በቲ ዝሃቡኒ ርእቶታት ተወኪሰተሙርኩስ ገይራ ነቲ ስእልታት ዘሎ ኣብኦም ኣይዶላይዝ ክገብርዎ ዝደለዩ ዝተፈላለዩ ኣብ ዓዶም ኣብ ኮታስ በቲ ዝሃቡኒ ኮመንት ሙርኩስ ብምግባይ ነቲ ሂቦም ዘለዎ ስእልታት ዝሎ እናትና ከዓ ታሪካውያን ዝበሃሉ ሞዴል ንብሎም ንሕና ናትና ናይ ታሪክ ሰባት ካብኡ የሳትፎም እዩ ማለት እዩ። እዚ ዓበይቲ ቅብኣታት ንሪአን ከለና ባህውሪ ኮነ ተሰሪሑ ብድሕሪኡ ዝመፀ ብቅድሚኡ ዝነበረ ፃዕሪ ብዙሕ ሓሊፉ እዩ። ስለዚ ሞናሊዛ ንክስራሕ እንድሕዳ ከባቢ 2,000 ዝኾኑ ናይ ንድፊ ስእልታት ንሕዳ ኣዳልዩ ንበሎ ሳኻ ከዓ ነታ ብሕጂ ዝመፅእ ኣዝያ ብልፅቕ ከዓ ዘለዋ በዓት ሕሉ መታ ንክትገብሮ እቲ ናይ ድሮዊንግ በዓትካ ብጥብቂ ክሰርሐሉ ካብ ምባል እዩ። እዚአን ተን ኣብኡ ዘሳትፈ ኣብ ሶሻል ሚድያ ብማሕበራዊ ገፃት ዘሳትፈን ስእልታት እየን። እዚ ተሓፈሻዊ ስእልታት ብፒሮ እዩ። እዚ ናይ ብርዒ ስእልታት ኣዝዩ ፍቱው እዩ። እቲ ምንታይ ኣይቲ ድምሲ ስኒኻ ይረኣየ ከዓ እቲ ቪድዮ ካብ መጀመርትኡ ክሳብ መጠረሽኡ እናተሰርሐ ስለ ዝረኣይ እዚ ከዓ እቲ ዘሳተፍኮ ስእልታት እዩ ማለት እዩ። ስለዚ ንዕኡ ንምርኣይ ኢለ ምፅአን ዜን እተን ክልተ ናይ ስኬችቡክ ተመክሮታተይ ዝሰርሕ ኩለን ማለት እዩ። ዓበይቲ ስነ ጥበበኛታት ንሃገረይ ዝውክሉ ገለ እናመዝገብኮ ከይድ ማለት እዩ። ስለዚ ከምኡ መስል ዳርጋ እዚአን ጀሚረ ክሳብ ሕጂ ስራሕ ኩለን ዘቕዳሕ ኮን እየን ከባቢ 398 ቪድዮታት ማለት እዩ ኣለኒ ቅብኣ ኣብ መስርሕ ዝብል ማለት እዩ።
0: ከምቲ ኣብ መእተዊ መደብና ዝገለፅናዮ ቀባኢ ማቴዎስ ካብዞም ክበሃሉ ዝፀንሑ ናይ ቅብኣ ንጥፈታት ወፃኢ ከም ተወሳኺ ኣብ ምምልኻዕ ዓባይቲ ወይ ድማ ኢንተርየር ዲዛይን እውን ይነጥፍ እዩ።
1: ኣብ ኢንተርየር ዲዛይን ከዓ ብብዝሒ ከምቲ ጠለባት ዝመፀኒ ማለት እዩ። ገሊኡ ሰብ ኣሎ ነቲ ተፈጥሮዊ ነገራት ደስ ዝብሎ በቲ ዝሃበኒ መሰረት ከዓ ዓበይቲ ቅብኣታት ኣብ መንደቕ ኣብ ኮታስ ኣብቲ ደስ ዝበሎ ናቱ ክፋል ናይ ገዛ ብምስራሕ ነቲ ገዛ ከዓ ምስቲ ቅብኣ ምትሓዝ ብዘለዎ መንገዲ ህድኣት ብዝፈጥር መንገዲ ከዓ ነቲ መንደቕ እናለኽኹ ገለ ነቲ ዳርጋ ምስ ቅብኣ ዝተተሓሓዘ እዩ ናይ ኢንተርየር ዲዛይን። ስለዚ ፅባቐ ትፈጥረሉ ማለት እዩ። በቲ ዝሃቡኒ መሰረት እታ ደልዮማ ዘለዎ ቅብኣ ከም ዘለዋ መንደቕ ኣብ ገለ እዩ ዝሰርሐሎም ነረ ሸዑካ ወፅኢ ከዓ ከምኡ ዝረኣዩ ሰባት ከዓ ዕድል ኣብ ገዝኦም ንክሰርሕ ፈጢሮም ኣብ እንዳ ሻሂታት ዓበይቲ ሬስቶራንትታት ከዓ ነቲ ናተይ ናይ ምፅብባቅ ክስተይስ ብከምኡ እየ ጀሚረ ማለት እዩ።
0: ኣብ መወዳእታ ስነ ጥበበኛ ቀባኢ ማቴዎስ ንከምኡ ኣብ ቅብኣ ክነጥፉ ዝደልዩ ቅዱሳት ሰባት ሓሳባት ንክካፍል ብምውካስን ኣብ ስሩሑ ድማ ዓወትን ኣሳልጦን ብምምናይ ድማ ናይ መፃኢ መደባቱ ከተባሃልና ብምሕታት ኢና ተፋኒናዮ።
1: ስእሊ ዳርጋ ንኩሉ ይፀልኦ እዩ ከም ቋንቋ ስለ ዝኾነ ወላ ዝደለኻዮ ሓሳብ ወላ ናብቲ ኤኣይ ንድሕዳ መፅኢኻ ዝደለኻዮ ሓሳብ ሲ ኪኖ ብፅሑፍ ብስእሊ እውን ትረዳዳ ኢኻ። ስለዚ እቲ ኣብ ሓንጎልካ መፅኢ ዘሎ እቲ ብሕልምካ መፅኢ ዘሎ ስእልታት ገለገለ እዩ ሰብ ኣሎ ሕልምታት ዝመፁ ስእልታት ንምድጋም ንምርዳእ ሲ የፀጉሞም። ስለዚ እቲ ቅብኣ እቲ ስእልታት ሲ ንኩሉ እዩ ዝፀሉ ከም ቋንቋ ስለ ዝኾነ ከዓ ኣነ ከዓ ምስ ኮታስ ንምስራሕ እዩ።

0: ዛረብ ንደሊ እንሰርሕ ኣለና ብትዝሓሸ ደረጃ ንንበፅሕ ብጣዕሚ ትምህርቲ ኣገዳስነት ኣለዎ ናቶም ፃዕርኻ ዝያዳ ወሳኒ ማለት እዩ ስለዚ ወላ ውን ዝኾነ ክሕግዞም ዝደልዩ ክሳብዛ በፂሕያ ዘለኹ መድረኽ ክበፅሑ ዝደልዩ ክሕግዞም ንሕዳ ደልዮም ከዓ ብቐጥታ ኣብቲ ናይ ሶሻል ሚድያ ዝርከብ ናይ ኢንስታግራም ብሎ ገለ ሕቶታት ምሃብ ከዓ ክንደጋገፍስ ንኽእል ኢና ማለት እዩ ንሓንቲ ቅብኣት ተጀሚራ ቅብኣ ፕሮሰስ ዝብል ተጀሚሮ ክሳብ ዝውዳእ ተጀሚሮ ክሳብ ዝውዳእ ቪድዮታት ብምቕዳሕ የካፍል ስለ ዝኾንኩ ብቐጥታ ንድሕዳ መፂኦም ንከዓ ተመክሮ ይክህቦም በታ ዘላት ማለት እዩ በታ ዘላት በፂሕያ ዘለኹ ዓቕሚ ክንተሓጋገስ ንኽእል ኢና ማለት እዩ
1: ፀርጉ ስነተይ ዝተቐበለ ሓደራይ ዝፀረግን መን
2: እወ ፀርጉ ስነትኪ ዝተቐበለ ሰውራ እዩ እቲ ሰውራ ድማ ተሓቀኛ ናት ሰውራ ዝለገስክለያ ተዓባብያ ግን መንፈስ ወትሩ ምሳሌ እዩ

ከመ ያለ ኺብ ከመይና ብረ ኣቦይ ክትለካ ሓድገና ቅድሚ ሙሞ

ትሕዝቶ መደባትና ትራኒኹም ኣብ ምክታል ትርከቡ። ብምቕፃል ድማ ንስ መደብና ዳሳስና እያ ተቐሪባ ዘላ። ሎሚ ዳሳስና ብዛዕባ ብርቂ ማዕድናት ገለ ክንለኩም ኢና። ኣብዚ እዋን ዝመቸም ኣብ ዝተፈላለዩ ኣጋጣሚታትን ከምኡውን ኣብ ዜና ተዓዚብናዮ ንድሕር ኮይና ሃገራት ብዛዕባ ብርቂ ማዕድናት ብዙሕ ክብላን ሰብዕናለና ብዙሓት ውዕላት እውን ክኸትማ ንዕዘበና ኣለና። ብርቂ ማዕድናት ዝበሃሉ ካበይ ዝርከቡ ማዕድናት እዮም? እንታይ ፍሉይነቶም ካብቲ ካልእ እንታይ ኢካ ዝበለፁ ዝገብሮም? ብሓባር ንከታተል ናብ ንኡስ መደብና ዳሳስና ከስክረኩም እየ። ሰነ ምክትታል

ነዛ ኣብ መዓልታዊ ህይወትና ካብ ቦርሳና ወይ ጁባና ዘይንፈልያ ኣብ ኢድና ሒዝናያ ዘለና ካብ ነፍሲ ወከፍና ዘይትፍለ መሓዛና ዳርጋ ኮይና ዘላ ሞባይል ቴሌፎን እስከ ንመልከታ ነቲ ልሙፅ ገፃ ነቲ ኣብኡ ዝረአ ማራኺ ሕብርታት ካብቶም ንኣሽቱ መጉልሕ ድምፂ ዝወፅእ ንፁር ዜማ እስካ ሕሰብሉ ሕጂ ድማ ካብታ ቴሌፎን ወፂኹም እትዕቀብሉ መንበሪ ቤትኩም ተዓዘቡ እቲ ንገዛኹም ዘብርህ ዘመናዊ መብራህቲ ማለት ለድ ላይት እታ ብዘይ ድምፂ ልክዕ ከምቲ ዘኽድድ ዘሎ ወናም ሳዕሳዓይ ሰተት እናበለት ብጎተናታት እትሓልፍ ኤሌክትሪክ መኪና ወይ እውን ኣብ ገማግም ባሕሪ ዝሽክርከሩ ዓበይቲ ናይ ንፋስ ሓይሊ መመንጨዊታት እስኪ ንተዓዘቦም እዚ ኩሉ ናይ ዘመንና ዘደንቕ ክስተት ብሓደ ዓብ ምስጢር ዝተኣሳሰረ እዩ ህይወት እዞም ኩሎም ናይ ቴክኖሎጂ ውፅኢታት ኣብ ትሕቲ መሬት ተሓቢኦም ብዘለዉ ፍሉያት ማዕድናት እዩ ዝምርኮስ እዚኦም ብርቂ ማዕድናት ወይ ሳሕቲ ዝርከቡ ባእታታት መሬት ዝበሃሉ ኣብዚ እዋን እዚ ስሞም ገኒኑ ዝዝመረሎም ዘሎ ናይ 21 ክፍለ ዘመን ጀጋኑ እዮም

ስሞም ሳሕቲ ዝርከቡ ብርቂ ማዕድናት ይበሃል እምበር ብዘለዎም ብዝሒ ክርዳኣና ንከሎስ ኣብ ዓለም ውሑዳት ማለት ኣይኮነን። ኣብ ብዙሕ ቦታታት ዓለምና ኣብ ተራ እምነታትን ሓመድን ተበቲኖም ይርከቡ። እቲ ቀንዲ ሳሕቲ ዘብሎም ግን ዝተነጸሉ ምዃኖም እዩ። ከም ወርቂ ወይ ነሓስ ወይ ብሩር ኣብ ሓደ ቦታ ተኣኪቦም ኣይርከቡን። እዞም ማዕድናት እዚኦም ብተናጸል ኣብ ውሽጢ ካልኦት ዓበይቲ ማዕድናት ብውሕድ ዓቐን ተሓቢኦም እዮም ዝርከቡ። ካብቲ ዘለዎ ፈሊኻ ምውፃእ ግዳ ፈታኒ ኩናት እዩ። ዓበይቲ ኣኽራናት ፈንቂልካ ብብዙሕ ዝተሓላለኸ ኬሚካላዊ መስርሕ ተጠቒምካ ውሑዳት ግራም ጥራይኻ ከተውፅእ እትኽእል። ስለዚ ብምኽንያት ኣብ ዓለም ስለ ዘየለው ዘይኮነስ ካብቲ ዝርከብሉ ባይታ ፈሊኻ ንምውፃእ ኣዝዩ ኣጸጋሚ ስለ ዝኾነ እዩ ሳሕቲ ዝርከቡ ብርቂ ማዕድናት ዘብሎም። ስለምንታይ እዮም ደኣ እዞም 17 ባእታታት ክንዲዚ ፍሉያት ዝኾኑ? ኣብ ናይ ስነ ፍልጠት ዓለም ተመራመርቲ ዓውዲ ቴክኖሎጂ ናይ ቴክኖሎጂ ሱፐር ሂሮ ወይ ጀጋኑ ይብልዎም። ካልእ ማዕድን ክገብሮ ዘይክእል ፍሉይ ናይ ማግኔት፣ ናይ ብርሃን ከምኡውን ናይ ኤሌክትሪክ ዓቕሚ ኣለዎም። ንኣብነት ኒዮዲሚየም ዝበሃል ማዕድን ንውሰድ። ምስ ሓፂንን ቦሮንን ተሓዋወስን ከሎ ኣብ ዓለምና ተራእዩ ዘይፈልጥ ብርቱዕ ማግኔት ይፈጥር። እዚ ማግኔት እዚ ክንዲ ሳንቲም ዝኸውን ዓቐን ዘለዎ ቁራፅ ኮይኑ ካብ 100 ዕፅፊ ክብደቱ ንላዕሊ ክስሕብ ዝኽእል ማዕድን እዩ። እዚ ማዕድን እዚ እንተዘይህሉ ነቲ ናይ ኤሌክትሪክ መካይን ዘንቀሳቐሱ ፎኮስቲ ሞተራታት ወይ ነቶም ሓይሊ ንፋስ ዝቐይሩ ዓበይቲ መመንጨዊታት ክስራሕ ኣይምትኽኣለን። ዩሮፒየም፣ ዩትሬንየም ዝበሃሉ ማዕድናት ድማ ካልእ ተፈጥሮኣዊ ተውህቦ ዘለዎም ገለ ካብቶም ብርቂ ማዕድናት ዓለምና እዮም። ኤሌክትሮን ምስ ዝሃርሞም ዘደንቕን ንጹርን ብርሃን ይፈጥሩ። እቲ ኣብ ቴሌቪዥን፣ ላፕቶፕ ወይ ሞባይል እትዕዘብዎ ብሚልዮናት ዝቝጸር ማራኺ ሕብርታት ብምኽንያት እዞም ማዕድናት እዚኦም እዩ ዝመጽእ። ካልኦት ከም ላንታነም ዝበሃሉ ማዕድናት ድማ ነቶም ሓያላት ናይ ካሜራን ቴሌስኮፕን መነጽር ክሰርሑ ከለዉ፣ ሴሪየም ድማ ነቶም መነጽራት ዝያዳ ንጹርነት ንኽህልዎም ይገብሩ። ካባብ ምክልኻል ዝጥቀምሎም ዝተፈላለዩ ኣጽዋራትን መሳርሒታትን ሆስፒታላት ዝጥቀምሉ ናይ ኤምአርኣይ መመርመሪታት ጀሚርካ ክሳብ እታ ኣብ እዝንና እንገብራ ንእሽቶ መስምዒ ወይ ድማ ኤርባድስ ካልእን ውፅኢት ስራሕ ብርቂ ማዕድናት እዩ። እዞም ማዕድናት እዚኦም እምነ መሰረት ናይታ ኣብ ቀረባ መጻኢ እንዕዘባ ብዓውዲ ቴክኖሎጂ ጠርዚ ምዕባለ ዝበጽሐት ዓለም እዮም። ናይ ጥንዲ ተመራመርቲ መሬት እምበሮ መሬት ጥራዩ ኣብ ውሽጡስ መስጢር ኣለዎ ክብሉን ከለዉ ብሓቂ ኣይተጋገዩን። እዞም ብርቂ ዝበሃሉ ማዕድናት ከምቲ ኣብ ዝተፈላለዩ ሕብረተሰብ ዝርከቡ ብተግባሮምን ስርሖምን ጥራይ ዓለም ዝፈልጦም ግን ከም ልቦም ዘይዛረቡ ትጉሃትን ሕቡኣትን ሰባት እዮም። ነዞም ማዕድናት እዚኦም ምርካብ ማለት ተራ ናይ መሬት ምኹዓት ጥራይ ዘይኮነስ ናይ ሃገር ድሕነት፣ ናይ ቴክኖሎጂ ናጽነትን ናብ ጽሩይ ጸዓት ናይ ምግዓዝ ውሕስነትን ማለት እዩ። እዞም ማዕድናት እዚኦም ንዘመናዊ ቴክኖሎጂ ወሰንቲ ስለ ዝኾኑ ንኣቶም ዝተቆጻጸረት ሃገር ናይ መጻኢ ቁጠባ ዓለም ኣብ ኢዳ ጨቢጣቶ ከም ዘላዩ። ንነዊሕ ዓመታት እዚ ናይ ብርቂ ማዕድናት ካርታ ብሓንቲ ዓባይ ሃገር ጥራሕ እዩ ተዓልሉ ጸኒሑ። ንሳ ድማ ቻይና እያ። ቻይና ነዚ ማዕድን እዚ ብብዝሒ ካብ ምውፃእ ሓሊፋ ናይ ምፅራይ መስርሕ እውን ንሳያ እትዕብልሎ። እዚ ድማ ዓብዪ ናይ ፖለቲካን ቁጠባን ጽልዋ ክህልዋ ገይሩሎ። ሕጂ ግን ዓለምና ናብ ተተካኢ ጸዓት ክትሰጋገር ስለ እትደሊ ካልኦት ሃገራት እውን ሓደስቲ ቦታታት ንምድላይ ይጓያ ኣለዋ። ከም ኣውስትራልያ፣ ብራዚል፣ ካናዳ፣ ህንድን ኣሜሪካን ዝኣመሰላ ዓበይቲ ሃገራት መኽዘናት ኣብ ትሕቲ መሬተን ከም ዘሎ እናተረድኣ ዝመጻ ይመስላ። እዚ ዳህሳስ እዚ ናብታ ብሃብቲ ማዕድን እትፍለጥ ኣህጉርና ኣፍሪቃ ውን ገጹ ቀኒዑሎ። ሃገራት ከም ብሩንዲ፣ ማዳጋስካር ከምኡውን ማላዊ ኣብ መሬተን ዓሚቕ ፍተሻ የካይዳ ኣለዋ። ካብዚ ሓሊፍካ ኣብዚ ዘለናዮ ዞባ ቀርኒ ኣፍሪቃ እውን

እቲ ፍሉይ ተፈጥሮ ዘለዎ ናይ ምብራቅ ኣፍሪቃ ተሪር ስንጭሮ ዓብዪ ተስፋ ዘለዎ ናይ ማዕድን ቦታታት ክህልዎ ከም ዝኽእል ተመራመርቲ ይሕብሩ። ታሪክ ብርቂ ማዕድናት ማለት ታሪክ ሚዛናውነት ኣከባቢ ምሕላው ማለት እዩ። ኣብዚ እዋን እዚ ዓለማዊ ዋዒ ንምቁፅፃር ናብ ተሓዳሲ ወይ ተተክአ ፀዓት ከም ፀሓያዊ ፀዓት ናይ ንፋስ መመንጫዊታትን ናይ ኤሌክትሪክን መርበብን ክንሰጋገር ከም ዘለና ዝሕብር መጠንቀቕታ ናይ ተመራመርቲ ምዕቀብ ኣከባቢ ብብዝሒ ዝስምዓሉ ዘሎ እዋን እዩ። ነዞም ተሓዳሲ ፀዓት ዘገልግል መሳርሒታት ክንሰርሕ ከለና ናይዞም ማዕድናት እዚኦም ድሌት ተጠቃምነት እናወስኸ እዩ ዝኸይድ። ይኹን እምበር መስርሕ ዕድና እዞም ማዕድናት እዚኦም ኣብ ቅርፂ መሬት ከቤት በሰላ ስለ ዝሓድግ ጥንቁቕ ኣተሓሕዛን ዳግማይ ናይ ምምስራሕ ብልሓትን ክምዕብል ከም ዝግባእ ተመራመርቲ ስነ መሬት ይገልፁ። እምበኣር ከስ ንምጥዒ እታ ሞባይልኩም ኣብ ኢድኩም ክትሕዝዋን ከለኹም ካብ ጥንቲ ቢሎናት ዓመታት ኣትሒዙ ኣብ ውሽጢ ከዋኸብቲ ዝተፈጥረ ኣብ ውሽጢ ዓሚቕ መሬት ተሓቢኡ ዝፀንሐ ብናይ ወዲ ሰብ ኣእምሮ ድማ ህይወት ዝረኸበ ክቡር ነገር ሒዝኩም ከም ዘለኹም ኣይትረስዑ። እዚኦም ናይቲ ዘመናዊ ዓለምና ምስጢራውያን ማዕድናት እዮም።

ሶር ዝዓርከይ ከምዛጸለከ እያ። እዚ ናይ ዲኤንኤ ሪዛልት ዝኸልዓ ጓልካ ዘይምዃና እዩ ዝዕድር ዘሎ ዲቴይል ከዓ ብወሰብ ሰይደልካ ኣሎ።

0: ሕረያቤል ነዛ ቆልዓ ወሊድካ ምፅናሕካ ኣዝኻ ዕድለኛ ኢኻ። ምክንያቱ በዚ ጋጢምካ ዘሎ ሓደጋ ድሕሪ ደጊም ክትወልድ ዘለካ ተክእሎ ኣዝዩ ፀቢብ እዩ።
1: ብምቕፃል ንኡስ መደብና ፍኖተ ህይወት ተቐሪባላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ፍኖተ ህይወትና ፍፁም ክፍለ ማርያም ኣብ ባህሊ ብሄረ ትግርኛ ዘሎ ደቂ ኣንስትዮ ዝኽተልኦ ባህላዊ ኣለባብሳ እንታይ ይመስል፣ ብዘይክኡ ድማ ንዕኡ ዘሰኒኦ ባህላዊ ስልማት እውን ከመይ ዝበለ እዩ ብሓባር ንከታተል። ኣበይናይ ክሊ ዕድመ እውን ይለብሶኦን ይስለምኦን ይኮና እውን ብሓባር ክንከታተል ኢና። ናብ ፍፁም ክፍለ ማርያም ከስግነኩም ሰናይ ምክትታል።

0: በብዓይነቱ እናተስማት ኣለዉ ክዳውንቲ። ቅድም ግን ኣብቲ ግዜቲ ራዛት የላ ሽፎን ናይሎን የን መፅአን ድሕሪ ጀዲድ ማለት እዩ።
1: ዕንዲ ወደይ ዕንዲ ወደይ መልሽ ክመልሰካ ናብዛ ኸደይ እዋኣና እዋኣና በቃሓኻ ጸለምቲ ሸኾና እንክሰትያ ኸውሑ ደጓድና እንክበልዓ ሳዕሪ ደመንምና በቃሓኻ ጥንቅልዒት ቅርነን መሰንበሳ ይሰትያ ደኒነን ስለምንታይ ንዓኻ ኣሚነን እንዳቦኻ ተምዓበ ዓበይቶም ድጠመየ ደብልዑ ፈትቢቶም ዳዓረቐ ድኸድና ኣምኒቶም ኣታ ዕንዲ ወደይ ዕንዲ ወደይ መሸክ መሰካና ዝኸብደ ንሕሰይ ዝወደይ ኣቦኻድና ካብሓ ሕጅወን መጥዩ ኸበረኻ።
2: ኣብ ሕብረተሰብና ዝተፈላለዩ ፅምብላትን ውቅዕታትን ተኻይዶምን ይካየዱ ኣለውን። እዞም ድግሳት እዚኣቶም ብዝተፈላለዩ ኣልባሳትን ሽልማትን እዮም ዝደምቁን ዝምዕርጉን ዝነበሩ። ይኹን እምበር ሎሚ እናሃሰሱን እናተተክኡን እዮም ዝኸዱ ዘለዉ። ንሎም እምበኣር ምስ መበቀላዊ ኣስማት ኣልባሳትን ሽልማትን ኣብ ብሄር ትግርኛ ዘላለ መደብ ሒዝናልኩም መፂና ኣለና። እሰናይ ምክትታል።
0: ድበልባ ዝበሃል ነይሩ ስረ ዝዘውር እዩ ዘዋራይ ደቂ ሃብታማት ዝገብሮኦ ነይረን። ሕጂ ለሚንካ ኣንገት በላይ ድበልባ ስረ ብታሕቲ ዝምለስ እዩ ኣምባር

0: እዚ ደቂ ሃብታማት ወይ ከዓ ደቂ እቶም መሳፍንቲ ዝበሃሉ ዝሽልመኡ ዝነበረ እየን ሽልማት ዝነበረ በዚ ምርዓዋ ሳተን ዘየብለን ከዓ ልሚነን ወይ ሎሚ ሎም የምፅዎ ሞ ብግሪ መምፅዎ እተን ደቂ ሃብታማት ናተን ብበልዋ ዝበሃል ስረ ነይርወን ካብተን ዘለውን ግን ግድን ኢካ ሒሽካ ትኸይድ ግደይ ድበልዋ ኣይትኸይድና ነራ ኣይትወፅእ ያ ነራ ጓል ስረ ሽዑ መፍትሕ ስረ ተባሂሉ ኣብ ግዜ መርዓ ብያ ትወፅእ ነይራ መፍትሕ ስረ መርዓት ምስ ኣተወት ሰብኣያ ክዳን ክውፅዮ ምስ በላ መፍትሕ ስረ ክፈለኒ ትብሎ ትወሃባ ቅርሺ ሕጂ እሱ መፍትሕ ስረ ከይሃባ ክዳን ኣይተወፅን እያ ጀዲድ መጀመርያ ከምዝገሮም ይኣስርዋ ነይሮም ጓል ገብራይ ትበሃል ተኣስራ ከምዚ ገርካ የማን ፀጋም ገርካስ በዚኣ ትእሰር ብድሕሪኡ ብኢዶም ሰፊዎ ወዳይ ወዳይ ብኢድ ይስፈ ወዳይ ክዳን ናይ ዓበይቲ ኹን ናይ ናእሽቱ ወዳይ ድሕሪ ወዳይ ሽንሽን ከዓ መልሹ መፅ ሽንሽን ከዓ ማኪና ዝሰፈየ መፅእ ኣብዚ ሕብራዊ ግብሪ ኢሎም ሽንሽን ዘለዎ ከዓ ሽንሽን ከዓ ክደና ምስ ተመርዓዋ ከዓኒ እድያት ገብራሉ እድያት ዘለዎ ካብ ሽንሽን እድያት ዘለዎ በዚ ይክደን ጀዲድ ነይሩ ብድሕሪ ጀዲድ በዘቕዘቕ መፅኡ ድሕሪ በዘቕዘቕ ራዛት የላ ድሕሪ ራዛት የላ ሽፎን እንዳበለ ዝጋዕብ ዘለናዮ
1: ብተወሳኺ ኣብዚ ሕብረተሰብ ኣብ ዝተፈላለየ ክሊ ዕድመ ዝግልገለሎም ዝነበረ በቢ ዓይነቱ ኣስማት ዝሓዙ ብርክት ዝበሉ ባህላዊ ኣልባሳት ከም ዝነበሩ እውን ብኣካል ዝተዓዘብናየ ነይሩ
2: እዚኣ እዛ ኢደ ጠባብ እዚኣ ትበሃል እዚኣ ስጓብጓብ ዝከለዉ እዛ ሸራፍ እዚኣ እዚአን ሸራፋት እዚአን እዚ ቀደም ኩሉ ጋሂሉ ይነሩ እዚአን ደቂ ተባዕትዮም ክደንዎ ነሮም ደይ ተመርዓው ወደይ ተመርዓው እየን ክደንዎ ነረን እዚአን እዚአን በዚ ሸራፍ ስጓብጓብ ሰት ከለዉ ስጓብ ኣኹ ኢሎም ከለዉ ክደንዎ ነሮም እዚ ናይ ጓሰብ እዚ እዚ ብድሕሪኡ እዚስረ ብርኪ እዚ ናይ ኣቦታትና እዩ ኢደ ጠባብ ከምዚ ሕጂያ ዝፀናሐ ክነበረት ገረ ኣሲረ ምስኣገሮም ይክደንዎን ኣብ ኩላ ኣትኸይቲ እያ
0: ኩለን ከም እየን እዚአን ሕጂ ስረ ብርኪ ይበሃል እዚ ስረ ብርኪ
2: እዚኣ እንዳ ስረ ብርኪ ስረ ብርኪ እዚኣ እያ ድሓን ኣሳፊ እዩ እንዳተጠይቀ እምበር ኣለዉ ድሰፊይዎን እዚ ፍሉጣት ኣለዉ ድሰፊይዎናቱ እዚ እዚኣ ናይ ኣቦታት እዛ ክዳን እዚኣ ድማ እዚኣ ድማ ናይ ተመርዓወት ጓል ኣንስተይቲ ናይ ተመርዓወት ጓል ኣንስተይቲ እዚኣ ትክደና ነራ ምስ ጀዲዳ እወ ምስ ጀዲዳ እዚኣ ከምዚኣ ኢላ ተቐምቂማ በዚ እታ ይቕምቆም ነሩ ጠለሽ ገርካ መሳቅል እንዳውረድካ ቀደም በዚ ይቕምቆም ነሩ እዚኣ ሽንሽን እያ ትበሃል እወ ሽንሽን እያ ትበሃል እዚኣ ቀደም ትክደኖ ነበርና ነደታትና ክዳን የሎን እምበር ወዳኢኡ ምስ እጅጉኡ ተሸብሸበ ወዳኢ ሌጣ እወይ ከምዚ ክሻ ሌጣ እዩ ነይሩ እዚ ዝሸንሸነ እዚ እዚ ቀደም እዚ ተገሊጡ ተገሊጡ ኣደላ እዚ ረእኻዮ እዚ በዘቕዘቕ እዚ እዚ ንመልክዕ እዩ ወዚ ንኣፍ ልቢ እዚ እዚ ንመልክዕ እዩ እዚ እድያት እዚ ድማ መልክዕ እዩ ዝሕጂ ናይ ዓበይትን ናይ ናእሽትን ትክደኖ እዩ ኣብ ጓላ ጥራየን ዶ ክደኖኦ ነረን ነዚ ክክደና ከሎ ቀደትን ቀደም ተመርዓዋ ሳዱላ ቁኖ ቁነና ነረን ሳዱላ ቁኖ ተቀኒነን ከምዚ ገር ከምዝደንበ ቁነና ነረን ሓማተይ ሳዱላ ከይቁናኒ ሓማተይ ከሊአናኒ ይብለአ ነረን ነዚ መልሸን እወይ ነዚ መልሸን
0: ምስ ተመርዓዋ እንዴ ካሳዱላ
2: ትቁነን
0: ሳዱላ ቁኖ ሕጂ እዚ ምስ ሳዱላ ቁኖ
2: ርእዮም ንሓደ ክረምቲ ዳሕራይ ግዜ ድገም ኢደውኒ ደጎምኩን ሳዱላ ተቆኒንካ ከምዚ ገራ ከምዚ እንዲያ ኣንቋሪቦ ሳዱላ ከይቁናኒ ሓማተይ ከሊአናኒ ትብታሰይትወዲ ነሩ ቀደም ቁኖ ዋላ ቁኖ ብ

0: ኮይኑ እዩ ነሩ ቀደም እወይ ነሩ ብድሕሪኡ ሳርያን እዚ ናይ ወዳት እወይ ሳርያን ናይ ወዳት እዚ ብድሕሪኡ እዚ ክዳን እዚ እዚ ምርጓዶ ከምረዛተላ እዩ ግዜያዊ ዳ ኮይኑ ተኸዲንናዮ እምበሪ ምርጓዶ ከምረዛተላ እዩ እዚ ረዛተላ ኢሎም ዋሎምጥኦም ምኾኑ እዚ እወይ ረጉድ እዩ እቲ ሽፈን መልማኒ እዚ ረኽዮ ረዛተላ እዩ ቅድሚ እዚ ሕልሕሎ እዩ ነሩ ሕልሕሎ ብጡጥን ብፈትሊ ጡጡን ብማዕተብ ጠለሽን ተኣለመይ ሕልሕሎ እዩ ነሩ ብድሕሪኡ እዚ ሕዛብ ዝመፅ እወይ ወላት ሕዛብ ቀዳማይ እንዳሕር ወይና ኣለዎ ወዲ ነበረ ናይ ቀደም
1: ይኹን እምበር ኣብ ዝተፈላለዩ ኣጋጣሚታት ኣብ መንእስያትና ዝረኣዩ ዘይምዕሩይ ኣለባብሳ ክዳንን ሳእንን ንባህልና ዘይውክልን ክእረም ዘለዎ ምዃኑን እየን እዘን ኣዴታና ዝረዳኣ
2: እዚ ሰለስተ ሽማግለ ይበሃል እዚኣ ማዕተብ እዚኣ ከዓ ጥንታዊት ማዕተብ እያ እዚኣ ብካልእ እዩ ሰርኒዮም ቀደም እዚኣ ጥራሕ ትፍለጥ ነራ እዛ ማዕተብ እዚኣ ቀጠልያ እቲ ካልእ ስልማት እኳ ምሳና የለን እዚ ሕዛብ ይበሃል መለብሽድያ ዘለ ክዳውንቲ ጀዲድ እዩ እዚ ከዓ ሸረኽ ወይ ከዓ ሃራምበ ተባሂሉ እዩ ፅዋዕ ሳኣን እዚ ሕጂ ኣብዚ ክንሪኦ ከለና ኣብዚ ገለ ባህልታት ሕጂ ያታዊ ባህሊ ክዳን ተኸዲኖም ሲ ፃዕዳ ጫማታት ገይሮም ፃዕዳ ጥላፍጥላፍ ዘለዎ ጫማ ዘበናዊ ገይሮም ትሪኦም ኢኻ ሕጂ ሕጂ ዋ እቲ ክዳን ጀዲድ ክስታይ ገይሮም ሲ እቲ ሰኣንስ ከምኡ ድ ኣመላልሳ እቲ ንብል ኢና ክንዕልል ከለና ሕጂ እንታይ ክኸውን ኣለዎ እተን ኣካድና ድሕር ባህላዊ ለቡሸማልዮም ኮይኖም እተን ሰኣን ከዓ ወይ ሸረኽ ከምዚኣ ክትከውን ኣለዋ ወይ ከዓ ጥላም ከምብከምዚ ድወደቐትከ ኣለዋ ታሃር ናይ ሃራምበ ሰኒ እንትና ሕጋውያን እተን ናይ ቀደም ሰኣን ዝነበራ
1: ኣብቲ ሽዑ እዋን እተን ወድናማት ኣዴታትና ነቶም በቢ እዋኑ ከም ሞዳ ወይ ፋሽን ዝመፁ ዝነበሩ ባህላዊ ቁኖን ኣልባሳትን እውን ብመንገዲ ኣፋውያታ የዚማሎም ከም ዝነበራ የን እዘን ኣዴታትና ዝዝክራ
2: ሳነይ ኳዮ ክዳነይ ካኪ ክዳነይ ካኪ ንዕክማላእኪ ሳነይ ካዮ ክዳነይ ባኖ ክዳነይ ባኖ ጓልዓድኻ ንትምኖ ደርፉ ትባህላ ጥብቆ ብኢድ ትስፈ ነራ ቅድም ብኢዶም ሰፊዋ ነይሮም ሕጂ ብክዳን ትስፈላ ጥብቆ እያ ትበሃል ነሳ መጀመርያ ቆልዓ ዝክደና ምስ ዓበይ ከዓ ኢደ ጠባብ ኢደ ጠባብ ከዓ እዞም ዓበይቲ ዝክደኑ ከዓ ኢደ ጠባብ ዝበሃል ስረ ሞላ እንግሊዝ ዝበሃል እውን ኣሎ ናይ ኣብዚ ታሕታዊ ቅጥ ንበለ ብዚ ግፍሕ ዝበለ ብዚ ናይ ሞላ እንግሊዝ ብዘበን እንግሊዝ ዝመፀ ኣሰፋፍያ እዩሱ እዚ ሳርያን ከዓ ዝበሃል ነይሩ ሳርያን ከዓ ሓጪር ጌርካ ብዚ ሓጪር ስረ ገይሮም ኢዱ ሓጪር እዚ ሓጪር ገይሮም ሞላጉም መንእሰያት ሕጂ ብዝባህልታት ከማ ዝክደንዎ ዘለዉ ሳርያን እዩ ዝበሃል ትክዳን ግን ቁምጣ ኣብዚ ቁምጣ ጌርካ እዚ መላጉም ብምሉእ እዚ መላጉም ዘሎ ዝተሸለመ እቲ መላጉም ድማ ነይሩ ሳርያን ካኪ እዩ ተባሂሉ ዝፅዋዕ ዝነበሩ ሳኣነይ ኳዮ ክዳነይ ካኪ ገለ ላልካ ዝድረፍ ንስ ካኪ ሳርያን ተባሂሉ ካ ይፅዋዕ ድሕሪ እዩ
0: በላ ናይ ሕጂ ዳ ንድረፍ በሪ ተኸደኒ ናቶም ሰብኡት ክዳን
2: ጀዲድ ሓሊፍ እዩ ሕጂ ናይ
0: ፅንሕነ ሳንደይ ኸዲንካኒ ወዳየ ምረይ ሓንዳየ ተኸዲንካኒ ወዳየ ምረይ ሓንዳየ
2: ኸዲንካኒ ወዳየ ምረይ ሓንዳ
0: ተኸዲንካኒ ጀዲድየ ናብታ ሓውንድድየ
2: እንተኸዲንካኒ ጀዲድየ ናብዛ ሓውንድ
0: ተኸዲንካኒ ጀዲድየ ናብታ ሓውንድ
2: ዲ ናብዛሓ ውንዲ
0: ኮረኮረይ ከይዲ ጀዲደይ ንዕወንብዲ
2: ጀዲደይረኮረይ
0: ከይዲ ጀዲደይ ንዕወንብዲ
2: ጀዲደይረኮረይዲጀዲደይንዕወንብዲ ጀዲደ
0: ካብ ርእዛት የላ ጀዲደይ መዓር ወለላ
2: ጀዲደይካብ
0: ርእዛት የላ ጀዲደይ መዓር ወለላ ጀዲደ
2: ዛት የላ ጀዲደይ መዓር ወለላ ጀዲደይ እዚ ሕጂ ነቲ ዝራዛት የላ ምስ ተኸደና መቓሬቱ ምስ ረኣይኦ ንጀዲድ ደርክ ክዳን የለን ብመሰረቱ ሕጂ ካብ ራዛት የላ ጀዲደይ መዓር ወለላ

0: ኢለን ከዓ ተመሊሸኒ ራዘተላ ምስ ጣዓመኦ መቓሬት ተረዲእ ኣለዋ ጀዲድ ኩሉ ነገራት ትኾንኩ ለይትኻ ትኸውን ነፀላ ትኸውን ኩሉ ነገርያ ትኸውን ጀዲድ ሕጂ መቓሬቱ ምስተረድኦ ራዛቴላ ምስ ተኸደኖኦ ራዛቴላ ክዳ ለይቲ ክትገብራ ይ ትኽእል ኒኻ ራዛቴላ ቁሪ እያ ተቑረካ እያ ጀዲድ ግን እታ ዝበለፀት ክዳን ትኸውን ክዳን ለይቲ ትኸውን ንኩሉ ነገር ስለ ትኸውን ሕጂ ምስ ዝተማቐረ ኣሽዑ ካብ ራዛቴላ ጀዲደ ይመዓር በለላ ጀዲድ ብዙሕ እዩ ተደሪፉ ባዳሕራይኒ ጀዲድ ናብ ራዛቴላ ምስ ተሰጋገረ
1: ንዝተፈላለዩ ኣጋጣሚታት ዝውክሉ ኣቡና ዝፋ ነፀላ ናይ ክልቲ ፆታውን ገለ ካብቶም ኣብዚ እዋን እናሃሰሱን እናተቐየሩን ዝኸዱ ዘለዉ እሞ ክዕቀቡ ዘለዎም ባህላዊ ውርሻታትና ምዃኖም ድማየን እዘን ኣዴታትና ወሲኸን ዘረዳኣ
0: ኣተዓጥቓ ብዙሕ ዓይነት እዩ ዘሎ ኣተዓጥቓ ከበሮ ክትወቅዕ ከለኻ ትዕጥቕ ብዝግቲ ዓጢቕካ ሓንቲ ናይ ዘለፍ ተብሎኒ ይዓጥቁዋ ከም ሰብት ሓደ ኣተዓጥቓ ከዓ ድድግቲ ዓጢቆም በዚኣ የውርድዋዮም በዚያን በዚያ ኣለዎም እዚ እስታ ይገብሩለን እዮም ናይ ጓይላ ናይ ከበሮ ናይ ሳዕሳዒቲ ኮይና ከዓ ሸብሽብካ ብዳሓር ከምዚኣገርካ ተምፃ ናይ ሳዕሳዒቲ ንድሕር ኮይና ናይ ሓዘን ንድሕር ኮይና ድማ ልክዕ ከምቲ ናይ ሳዕሳዒቲ ትመስል ኮይና ብከምዚ ትሕዛኒ ኸሳ ናይ መልቀስ ስለ ዝኾነ ጠዊካ ኢድካ ከምዚኣገርካ ትሕዛ እዚ ናይ ሰውኡት ክንዘፉ ከለዉ ከዓ ክልቲኡ ከዓ ክልቶ መንከቦም ተወንዚፎም ክገሹ ከለዉ እውን ትሪኦም ዓፂኦም ዝገብርዎ እዮም ኣብ ቤተክርስትያን ክኸዱ ከለዉ ሕጂ ኣብና ንጉስ ክትኣቱ ከለካ ማለት ስለኾነ ክትኣቱ ከለካ ድማ ቆቢዕኻን በትርኻን ኣብ ደገ ገዲፍካ ሓደርኩም ወይ መዓልኩም ኢልካ ርእስኻ ድናኣቢልካ ተኣቱ ክወፅ ከለካ ድማ ይቐኒየለ ኢልካ ትወፅእ ወላ ይበድልካ ይበድልካ ተሓጎሳይ ተሓጎስ ይቐኒየለ ኢልካ ትወፅእ ንሱ ባህልና ይቐኒየልና ኢልካ ትወፅእ ናይ ኣንስትቲ ኮይኑ ከዓ ኣብ መዓልቲ ውራይቲ ኮይኑ ከምዛ ሕጂ ገርያ ዘለኹ ዋላ ኣብ ሳዕሳዒትን ስዕስዕና ሓደ ኢድና ውፅኢና ኣብ ውራይቲ ኮንካ እውን ሓደ ኢድካ ኣውፂኢካ ከምዚ ጌርካ ንውንዘፍ ናይ ደቂ ኣንስትዮ ናይ ኣዴታት ማለት እዩ ቀብሪ ክኸውን ከሎ ከዓ ከምዚ ሕጂ በዛ ኣሲርካ ወይ ሓደ ኢድካ ኣውፂኢካ ከምዚ ጌርካ ዘይኮነ ተዓጢቕካ ኢኻ ትኣቱ ተዓጥቓ ናይ ቀብሪ የማን ፀጋም ተወንዚፍካ ትሽብሽቦ ኣብዚ ይሽብሸብ ናይ ኣንስቲ ማለት እዩ ቀብሪ ናይ ቀብሪ ንውንዘፎ ቅዳት ግረን ተዓጢቐን ሸብሽበን ሱ ሳታ ሓጋዊት ናይ እንታይ ድበሃል ድሕሩ ድመፀ ብእድያት ኣብ ዝገርና ኣስርኦ ሕጂ ዋላ ሓደ ኢድና ውፅኢና ከምዝገርና ስመሽና ከምዝገርና ጠውና ከምዝገርና ንውንዘፎ ታያታዊት ባህሊ ናይ ግዜ ሓዘን ግን የማን ፀጋም ሰንዲኻ ብቕናት ገርካ ተዓጢቕካ ትሽብሽባ
1: ልክዕ ከም ኣልባሳት ኣብቲ እዋንቲ ከም መመላኽዒ ደቂ ኣንስትዮ ኮይኖም ዘገልግሉ ዝነበሩ ዝተፈላለዩ ሽልማት እውን ኣብቲ ዝነበረ ዕላል ተላዒሎም እዮም
0: ናይ ሽልማት ንድሕር ኮይኑ ጓል ክትሕፀ ከላ መስቀል ትገብ እዛ ቅርሺ ትበሃል ኣላ እዛ ቅርሺ ገራ ትሕፀ ድሕሪኡ ክትምርዖ ከላ እዚ መስቀል ኣላ እዚ እውን ዝብጦ መስቀል እዚ ሰለስተ ሽማግለ ይበሃል ዝብጦ መስቀል ዝበሃል ኣሎ ከዓ እስካ ዓብዚ ዝወርድ ዝብጦ መስቀል ሰለስተ ሽማግለ ተሓናቂ ሰለስተ እዩ እዚ ትሰርዖ ኣብዚ እውን ኩትሻ ማይምነ ተባሂሉ ዝፅዋዕ ናይ ማይምነ ኩትሻ እዚ ብዙ ናይ ማይምነ ዝፅዋዕ ማይምነ ስራሕ ስለ ዝነበረ ናይ ማይምነ ተባሂሉ ይሽለማ ንስኢዘትሽለ ተላል ዝበሃል ካ ኣብዚ ናይ እዝኒ ቃሊቤት ነይሩ መጀመርያ ክትሕፀ ከላ ተላል ኣብዚ ገይራ ኣብዚ ተላል ገይራ ተሕፀ መርዓ ንድሕር ኮይና ኩትሻ ማይምነ ሰለስተ መስቀል ገራ ተብል ሕጂ ተላል ቅርሺ ናይ ሕፂት እዩ ምስ ተመርዓወት ከዓ መስቀል ሰለስተ ሽማግለ ዝብጦ መስቀል ትገብር ሻም ተኣስር ኣብዚ ሰለስተ ዕንቁ ኣለዮም ፀነያ ንበር ኣልቦን ኣልቦ ተባሂሎም ከምዚ ናይ ብሩር ዓይነት እዮም ዝመስሉቶም ኣልቦን ዝበሃሉ ፀዓዱ ንሶም ዘለዎም ገሮም ሓደ ቀይሕ ሓደ ሰማያዊ ወሲኽን ከዓ ሻም ይበሃል ከዓ እሱ እዚ ከዓ ሽልማት ናይ ታጓል ንሰይቲ ይመስል
1: እቲ ዝነበረ ድሙቕ ባህላዊ ዕላል ድሕረ ባይታ መርዓ ጓል ሓየሎም እውን ገለ ካብቲ ነቲ ዝነበረ ሃዋህ ድምቀት ዝፈጠረሉ ሓቀኛ ዕላል እዩ ነይሩ
2: እኽሊ ማ መርዒ እምበር ንዓይኮ የ መርዓ እውን ንሽዑ ሰብኣየ ንዓይ ክወስለ ንከሎ ቀደም ክወስሊ ንከለዉ ዳሖማይ ናይ ለበሳ ክዳን ገረም እዮም ወሲዶምኒ ደረ ማርያም እንድዩ ናትካ ክዳን ናይ ነበረ ቀደም ተቐዳመይቲ ተመርዓወት እሳ ድመለሰታ ንኩሉ ህዝቢ ድካፈላ ነሩ እንዳሓፀበ ቀደም ሓሙክሽቲ ገርካ ኢ ድሕፀብ ነሩ መቐዒ ገርካ

0: ሽተራገርካ ድሕፀብ ነር ሳሙና ኣይፍለጥኒ ነር ቀደም ብዙሕ ሽግር ይሓልፊ ቀደም እወ ሕጂ በዝን ክዳን ደበሳ ጎረማ ተመሪዖም ርጉማት እንድን ምስኣተኹ ክፀርፋ ንከለዋስ ናይ ለበሳ ክዳን ናይ ለበሳ ፅሕፃሕ መሊኣታ ኩላ ነብሳ ይብላኻ ሕጂ ክምርዖ ከለኹዚ ክተመርዓዊ ሞ ደባላ ስረ ዚኣ እትለበልባልና ተዓርቕያ ዓጥቕያ ኢለናኒ ከመይ ገረ ክዕጠቆ ኢለን ስረ ይፍለጥኒ ነር ቀደም ንሳ ግን ትፍለጥ እያ ራ ተበልበላ ናይ ደቂ ኣንስትዮ ኣዚ ምስ ዕጠቓኒ መብትሒ ስረ ክብለኩ ከሎ ኢለን መብትሒ ስረ ክብለኩ ከሎ ሓሙሽተ ቅርሺ ሃበ ንበል እዮ ይብላኻ እቲ ሓሙሽተ ቅርሺ ብዙሕት እያ ነር ቀደም ሕጂ ንስኻ ደይ ትፈልጦ ፅረፍ መሰምሳያካ ዘን መርዓቲ ኣምሺ ኣምሺ ኢሎምን ክወጣ ከለዋ እቲ ሰብኣያ ገዛ ክዕፀ ኢሉ መፃ ከለዋ ሕጂ መፅኢሉ ስቕሪ ክብለካ ከሎ ንስኻ ትፈልጦ ነገር የብልካን ክቐርበካ ከሎ መፅኢልካ ሽዑ ስኻ እንታይ ከም ድገብረካ ደይ ትፈልጥ መብትሒ ስረ ይወሃብ ትብሎ ሰብኣይካ ድማ ብሹም ይፅዋዕን ይነሩ ነውሪ ዩ ንርቀዶም እወ መብትሒ ስረ ይወሃብ ትብሎ እንታይ መብትሒ ስረ ይወሃብ ብለካ ክመፃካ ከሎ ስሪ እንዳውፀ ናሃረይ መብትሒ ስረ ይወሃብ መብትሒ ስረ ይወሃብ ትብሎ ነታ ድማዕድካ ጥርያ ጥኒዕኻ ዳሃራይ ነዛ ስሪኻ ገፍፍፋ ኢሉ ክቐርበካ ኢሉ ምፅእ ምስ በለ ውይ ትብል ብኣውያት ድሕፀኒ ርቀዶም ሰብ ትሕቲ ዕድ መስለ ድምርዓዋ ሕጂ ትገለገለ ይክርድድ ምስ ከርደና ማይ ገረን ኣገበረ ኣልክዎን ማይ ገረን ማቆርበት ኣልክዎን እዎ ቀደም ዶ ቀደም ዳ ጉዳም ይነሩ እዎ እዛ ትሕቲ ዕድ መሓቆም እንድዮ ወከምከምእወ ሕጂ ምስ ከድካ ሽዑ ትመላለስ ትመላለስ ብኣ ሰኪሕኻ ነቲ ሰብ ኣይትፀልኦ ተኣብዮ እሱ ድማ ገለ ደለካ እተኮይና ሕመያ ስኬማይ ኣይፈትሕኒ ሒማኻይ ትግፋዕ ጓጉድ ፀባይ ትድፋ እስኻ ከመን ትረኣየካ እቲ ቀዳመይ ትደስን በደካ ትረኣየካ ንዓ ፀሊእኻ ትጠፍእ ትኸይድ ነርካ ቀደም እንዳ ሰብ ትዕቆብ ደልዮም ተፀቢዮም እዛ ፍቕርናይ ንበትናኒ ኢሎም ተፀቢዮም ተፀቢዮም ይወስዱኻ በርቀደምሲ ምስ ሕገን ይፋትሓ ነረን እየን ምስ ሕገን ጠፋእ ነረን እየን ከምዚ በዓል ኣነ ሕጂ ኣክንደይ ግዜ ተመላለሸም እዮም ረኪቦም ንካሊእዮም ረኪቦም ንበር እሱ ይረኸበኒ ናዓይ እቲ ካልእ ድሓርባይ ተመራዕኽዎ እሱ ይረኺብኒ ናዓይ ቁርብ ዕድመ ወሲኸ ፈሊጠ ቁርብ ሓሲበ ወ ስንኻ ንኸሽካ ድብሎ ናተይ ዓውያት እያ ክልተ ወርሒ እንዳተቆጥቆጥኩ እንዳተወቃዕኹ የእውዮ ኩላ እዛ ንብሰይ በሰላ እያ በትሪ ገር ቅልጥ ቃለጦ ዩነርቀት ቀጢም በትሪ ዩነር ቃለጦ ቀደም በዛ ቃለጦ ገር ቅልጥ ጠብለን ምቕራ ምስ ከላእኽዎ ወይ ክብል ሓድር ኣንተ በይዶ እወደ ለመንኮን ትኸውን ይብላ ሰይ ተስፋ ዝጊኣ ትኸውን ተእውደላ ይብላ ከምኡ ይብላ ነረን ሰይ ተስፋ ዝጊኣ ትኸውን ተእውደላ ሰይኣ ተእውደላ ጓለይ ደይ ገድፋ ደይ ዕብያ ይብላ ከመይ ገር መንዳርኣያ ስክብል እዩ ይበሃል እዎ ናይ ስጋ ኮይኑዎ ድማ ሱ እዚ ከምኣ እንዳገርኩ ኡይ እንዳበልኩ እንዳታ ሓፂነይ ኣይቆም ኩሉ ንሕጂ ንዕኡ ክሪኦ ከለኹ ድሕሪኡ ክንደይ ሰብኡ ትፈትሐ እየ ተመሪዐ እየ ንዕኡ ክሪኦ ከለኹ ሕልፍቲ ኮይና ትረአየ ንሳ ይስንብድ ንዕኡ ክሪኦ ከለኹ ይሃድም ጠፍእ ኣሎ ነርዎ ኣይ ንሪኦ ንዕኡ ክሪኦ ከለኹ ሸውዓተ ሽንጥረየ ዝሰግር ይጠፍእ ብድሕሪኡ ንቆረቡ ንሰብኡት ረኸዮ እዚ ሰብኣይ ጠሊኣ ተማ ትፍታይ ላይለ እንደዚ ተመጢለ ብክታብ ገርካ ምስ ተተላለየ ገርአ ተመጢለ እዛነይ እወ ሰብኣይ ክርኡ ከለኹ ሽዑ እንታይ ብሉ ንነረም ከምዕሮ ኣብየት ኣብየት ስረ ክወፅእ ከሎ ማዕፆ ክዕፆ ከሎ ክንደይ ትሕፈት ፊት ኣብየት ድማ ብሉሰምዓፈት ይ ድማ ኣነ ትመፀኒ ምሸት ኢለ ፀሓይ ክትዓርብ ከሎ እዛ ልበይ ዕርብ ትብል ነራ ብኣውያት ወዲእ እያ በቲ ሕፃን ክልተ ወርሒቲ ሓፂነይ ነዛ ሓማተይ ኣደይ ሕጂ ስደድኒ ሞ ኣብ ገዛን ፅፋይ ለቐጫስን ክታቢለ ቡንከስቲ የክየ ሕጂ ውፅእ ንኻ እዛ በቲ ሕፃን ንብላ ንረን ሓማተይ ክልተ ወርሒ እንዳተቆጥቆጥ ኩላ ነብሰይ በሰላ እያ እንተትሪዮ ነብሰይ በሰላ እያ ቀደም ድማ ንዕኡ እንተደይረኸቡ ንድዒ ገለ ሽመት ነርዎን ድዩ ንሰበይት ሕጉ ተደጥሽዋኸ መኾም ብያብ ርእሱ ገሮም ኣሊእ ፈላሲ ገብርዎ ፈላሲ ገሮም ኣሊእ ብሉ ብደይ ልቡ ሸጣን እቕትዎ ሽዑ ብደይ ልቡ ኣብ ሸጣን እቕትዎ ነረ መኾም ብያገሮ ማሊዕ እንዳበል ርግፃ ረግፅሉ
1: ኣብዚ እቲ ኣብቲ እዋን ዝድርፍ ዝነበረ ባህላዊ ደርፍታት ነቲ ዝነበረ ክዳውንቲ ብልክዕ ዝገልፅን ዝትንትንን ከም ዝነበረ ካብ ኣፈን ዝረኸብናዮ

0: هي أمنت يوم
1: رزات اللحن يبلو يسلعن اللوح اللحن يبلو يسلعن اللوح رزات اللحن بلا شرقي مود ورقي شفو انت تغدد يلقب دخن شوفو انت تغدد يلقب دخن ኣዝዩ ረቂቕ ስለ ዝኾነት ሽፎን ክልገብ ስለዘይክእል ሕጂስ ሽፎን ምስተቐደደስ ይልገብ ዶኾን ጀዲድ ትልገብ እያ ፈተተላ እውን ትልገብ እያ ሽፎን ግን ሽፎን ምስተቐደደስ ይልገብ ዶኾን ረቂቕ ሽፎን ረቂቕ
0: ኣብ መወዳእታ ነቲ ኣሳልዩ ኣብዚ ዘብፅሓና ክብርታትናን ወቅዕታትናን ናብ ዝመጽእ ወለዶታት መታን ክመሓላለፍ ብዝምልከቶ ኣካል መጽናዕቲ ተገይሩ ክእከብን ክዕቀብን ከም ዘለወየን እዘን ኣድያትና ዝላበዋ ወዳሕንኩም
1: ምዕባለ ምስ ግዜ እንዲኻ ትኸይድ ምስ ግዜ ምዕባለ ክትከይድ ዋላ እንዳጎየኻ ምስ ግዜ ኢኻ ትጎይ ግድን ናብቲ ናይ ቅድም ዝነበርካ እያ ተመለስ ኣይትብሎን ኢኻ ግን ኣብ ግዜ በዕላት ካኸን ከሎ ያታዊ ባህሊ ክተብል ከለካ ነቲ ባህሊ ኩሉ በርቢርካ ካብቲ ካብቲ ሓደ ካብቲ ሓደ ንሕና ብዙሕ ትረሳዕናዮ ኣሎ ሕጂ ዋላ ኣብ ቅድሚት ወፂኻ ክትዛረቦን ቤትካ ክትዛረቦን ሓደ ኣይኮነን ሕጂ ጌርካ ፀሚቕካ በትናት ካብ ባህሊ ክተብረክለካ ብልክዕ ክተምፀለካ እቲ ባህሊ ተኣካድና ኣይናይ ምስ ሳእኒ ይኸይድ ኣይናይ ምስ ክዳን ይኸይድ እንታይ ነይሩ ትብሎ እምበር ነናቱ መድረክ ንዘለዎም ግድን ናብ ናይ ቀደም ግድን ተመለሱ ናብ ናይ ጀሪድ ተመለሱ ናብቲ ተመለሱ ይኮና ንብለለና ግን ብየናይ ምዕባል ነገርና ኢና ብዚ ደረጃ ዝበፂሕና ንክንፈለጥ እንተኮይንና ግን መሰረቱ ክንሕዞ ኣለና እቲ የተወባህልና እየ ዝብል

ኣብ መደብናትና እናቐርቦም ትሕዝቶን መደባትና ገሊኦም ኣዛነይቲ እዮም ገለ ድማ ገለ ሓበሬታ ክትረኽብሎም ምባይልና ናባኸም ነብሎም ገለ ካብቶም ንዓኸም ንምዝናይ ንምዝንጋዕ እንዳልዎም ትሕዝቶ መደብና ፋኒ ክሊፕያ ሄኖክ ፀሃየ ካብተን ካብ ማሕበራዊ ሚድያ ተወኪሱ ከስሕቑና ይኽእል ኦም ዝበሎም ቀሪቡልና ኣሎ ሞ ብሓባር ንከታተሎም።

Ha ha ha!

ኮስሞቲክስ ዝብል ኣምር ካብቶም ዝተቐደሰ ልምዲ ኢሎም ዝወስድዎ ዝነበሩ ግብፃውያን እዩ ቀንዲ መሰረቱ። እዚ ልምዲ ኣብ 3,000 ዓመት ቅድሚ ልደተ ክርስቶስ ከም ዝነበረ እዩ ዝሕበር። ናብቶም ካልኦት ሃገራት ኣፍሪቃ እንተመፂና እውን ቅድሚ 7,000 ዓመት ኣቢሉ እዚ ናይ ኮስሞቲክስ ፍርያት ምጥቃም ከም ዝጀመሩ ታሪክ ይሕብር። ካብዚ ዝጀመረ ድማ በብእዋኑ እናተራቐቐ ናብ ዘለናዮ ዘመን ክበፅሕ ዝኽኣለ ነዊሕ ዕድመ ዘለዎ ልምዲ እዩ። ካብቲ ብልምዲ ኢሉ ዝጀመረ ኪደት ናይ ግብፃውያን እውን ኣብዚ ግዜ ከም ቀንዲ ምንጪ ገንዘብ ኮይኑ ብቢልዮናት ዝቕፀሩ ገንዘብ ዝሓፍስሉ ናይ ፅባቐ መንፀባረቒ ኮይኑ ንረኽቦ። ኮስሞቲክስ ከም ናይ ተኣማንነት ምስጢር ወሲዶም ብዙሓት ውልቀ ሰባት ክጥቀምሉ እውን ንዕዘብ ኢና። ኣብዘን 3 ዓመታት ህውብነት ናይ ኮስሞቲክስ ጥር ዝበፅሕ እዩ። እቲ ቀንዲ ቀላስ ናይ ዝህውብነት እውን ማሕበራዊ መራኸቢታት ከም ዝኾነ ተረጋጊፁ። እዚ ከዓ ሓቅነት ዘይብሉ መዋዕውዒ ብምክያድዮም ናባቐልዎ ደቂ ሰባት ከም ዝሰርጥ ዝገብሮ። መብዛሕትኡ ግዜ ደቂ ኣንስትዮ እኳ ዘዘውትሮኦ እንትኾና ገለ ደቂ ተባዕትዮ እውን ኣብ ተጠቃምነት ኮስሞቲክስ ልዑላ ድህቦ ዘለዎም እውን ኣይተሳእኑን። እዚ ቀንዲ ዕላማ ድማ ነቲ ተፈጥሮዊ መልክዕ ብምሽፋን ሙሉእነት ዝመልኦ ስምዒት ከም ዝስምዓካ ምግባርን ኢሎም ዘዳልውዎ እዩ። ከም ዝገለጽናዮ ኣድናቖት ኮስሞቲክስ በብእዋኑ እናዛየደ ኣብ ዝመፀሉ ግዜና በፂሕና ዘለና። ምዝውታር ኮስሞቲክስ ኣብ መዓልታዊ ህይወት ከም ንውር ተግባር እዩ ኮይኑ ዝካየድ ዘሎ። እዚ ማለት ከዓ ካብ ዘይጥቀም ዝጥቀም ዝበዝሓሉን እቶም ነዞም ፍርያት ዘፍርዩ እውን ዕላማኦም ዝሃርሙሉ ዘመን ኢና በፂሕና ምባል እውን

0: ምግናን ኣይኮነን ብዓለም ለኸዊ መንገዲ ብዝተኻየደ መፅናዕቲ እውን 900ታዊት ዝኾኑ ውልቀ ሰባት ኣብ መዓልታዊ ሂወቶም ነዞም ዝተፈላለዩ ፍርያት ናይ ኮስሞቲክስ ከም ዝጥቀምሉ እዩ ዘብርህ። ብርክት ዝበሉ ፍርያት ናይ ኮስሞቲክስ ከም ናይ ፀጉሪ ርእሲ ናይ ፍሬግረንስ ወይ ድማ ኬሚካላዊ ጨና ትሕዝቶ ዘለዎም ናይ ሰብነት መልከይን ካልእን እውን ካብቶም ከም ውልቃዊ ክንክን ተባሂሎም ንዓለም ዓለቕሊቖማ ካብ ዘለዉ ፍርያት እዮም። እዚ መረጋገፂ ናይ ፅባቐ ተባሂሉ ዝቐረበ ፍርያት እውን ብዙሓት ዓማዊል ብምስሓብ እዩ ከምቲ ኣቐዲምና ዝገለፅናዮ ብዙሕ ናይ ተጠቀምቲ ከስዕብ ዝኽኣለ። በዚ እውን እቶም መርዛማት ዝበሃሉ ናይ ኮስሞቲክስ ፍርያት ብመጠኑ ክበዝሑ ዝጀመሩ። ፍርያት ናይ ኮስሞቲክስ ዝተፈላለዩ ዓይነት ኬሚካል ዝተሓወሶም ብምዃኖም ናይ ብዙሓት ተጠቀምቲ ጥዕና ኣብ ሓደጋ ምእታዎም ብኪላታት ጥዕና ዝተገልፀ ሓቂ እዩ። እዞም ንገልፆም ዘለና ፍርያት ብክሊ ዕድመ እንተተዓዚምና ኣብ ኩሉ ዕድመ ዘለዉ ውልቀ ሰባት እውን ተጠቃምነቶም ልዑል ምዃኑ እዩ ዝሕበር። እዚ እውን ኣብ ዘመናውነት ዝዓብለሉ እዋን ከም ኣገዳሲ ተቆፂሩ ብድፍረት ዝዕየየሉ ዘሎ ኮይኑ ኢና ንረኽቦም። መብዛሕትኡ ግዜ ኣብ ቅድሚ ካልኦት ሰባት ፅቡቓት ኮይኖም ንኽረኣዩ ፅቡቕ ክስምዖምን ከምኡ ድማ ናይ ምኩሓልን ምፅብባቕን ሂወት ንምኽታል ተባሂሉ ዝዝውተር ምዃኑ እውን ይግለፅ እዩ። እዚ ልምዲ ኣብ ደቂ ኣንስትዮ ደቂ ተባዕትዮን ከምኡ ድማ ኣብ ህፃናት እውን ከይተረፈ ዝስራሓሉ ዘሎ ሓደገኛ ባእታ ከም ዝኾነ እዮም ኣብዚ ዓውዲ መፅናዕቲ ዘካይዱ ዝገልፁ። በዚ መዳይ እውን ቁጠባዊ ዕቤት ናይዞም ኣፍረይቲ ትካላት ጥርዚ ክበፅሕ ንዕዘብ። እንተኾነ ግን ከምቲ ዝብልዎ ድዩስ ወይስ ኣንጻር ናይቲ ዝብልዎ ኣድህቦ ብምግባር ክንጥቀመሎም ዝግብአና ሓደገኛ ፍርያት እዮም። በዚ መዳይና እምበኣር ንሎም ሰሙን ከም ዛዕባ ልዕልና ክንዘራረበሎም ዝመረፅና ነዘናብዚ ዓምዲ መፅናዕቲ ዘካይዳ ደቂ ኣንስትዮ ብምዕዳም ድማ ሓሳባትና ክንካፍለኩም ኢና እሞ ክሳብ ፍፃሜ መደብና ምሳና ፅንሑ። ኮስሞቲክስ ክበሃል እንከሎ ብባህላውን ዘመናውን ወይ እውን ዝተፈብረኸ ኢልና ክንፈልዮ ይከኣል እዩ። እዚ ከዓ እቶም ብተፈጥራዊ ፀጋ ተጠቂምና ንዘውትሮም ከም በዓል ጥሽን ካልኦትን ከም ባህላዊ ክውሰዱ ከለዉ እቶም ዝተፈብርኹ ዝበልናዮም ድማ ምስ ዝተፈላለዩ ኬሚካላት ብምትሕውዋስ ናብ ዓማዊል ዝበፅሑ ዘለዉ ፍርያት እዮም። በዚ መዳይ እውን ቀንዲ ኣተኩረና ናብቶም ኣብዚ እዋን ዝፈርዩ ዘለዉ ፆታ ድማ ኣብ ሃገርና ዝበዝሐ ተጠቃምነት ኣብ ደቂ ኣንስትዮ ክሳብ ዝሃለወ ናብዚ ብምትኳር ኢና መደብና ክንፍልም። እዚ መፅናዕታዊ ፅሑፍ ንክዳሎ ዝደረኸ መበገሲ ድማ ኣለዎ።
1: መጀመርያ ነዚ ስነ ፅሑፍ ክነዳለዎ ዝደረኸና ካብቲ ዘንበብናዮም ወይ ከዓ ከባቢና ዘለዎ ነገራት ብዝባኣናዮም ዘጋጠመን ወይ ከዓ እቲ ዘንበብናዮ ዘጋጠመን ኣዝዩ ኣሰቃቂ ሳዕብየን ናይ ኢንዱስትሪያዊ መመላኽዒ እዩ። እቲ ቀዳማይ ዓላማ ናይዚ ስነ ፅሑፍ ዝኾነ ተባ እዚ ኩነታት ተጠቃምነት ኣብ ሕብረተሰብና ናይ ኢንዱስትሪያዊ መመላኽዒስ ከመይ ኣሎ ኣብ ርእሲኡ ከዓ እቲ ሳዕብየን ካብ ሕብረተሰብና ስከመይ ኣሎ ዕላማ ካልአይቲ ዕላማ ድማ ሕብረተሰብና ሲ ወይ ባሕፈሻስ ህዝብስ እንታይ ኣለዎ እንታይ ኣፍልጦ ኣለዎ ብዛዕባ እዚ ኢንዱስትሪ መመላክዒ ዘሎ ሳዕብናት እቲ ኣጋጢሙ ዝብሎ ዘለና ሳዕብና ሲ እንታይ ኣለዎ ዘይኒተን ዕላማ።
0: ኣብዚ ዝተኻየደ መፅናዕቲ ካብ 16 ክሳብ 25 ክሊ ዕድመ ኣብ ዘለዋ ደቂ ኣንስትዮ እዩ ተኻይዱ። ብመጠኑ እውን በቲ ዘለዎን ባይታ ናይ ተጠቃምነት ከምዚ ንዕዘቦ ዘለና ብርክት ዝበላ ናይዞም ብዝተፈላለዩ ኬሚካላት ተዳልዮም ዝቐርቡ ዓይነታት ናይ ኮስሞቲክስ ተጠቀምቲ ከም ዝኾነ እዩ ኣብዚ መፅናዕቲ ተረጋጊፁ።
2: እቲ ቀንዲ ጉድኣት ዝተረኽቦም ኮስሞቲካዊ ፍርያት ዝረኸብናዮም ካሮቲን፣ ጎልድ ስኪን፣ ኣኒዛ ኒው ፌስ፣ ላምባ ሲቪ ክሪሚ ኮይኖም ረኸብና ማለት እዩ። እቲ ዘውርዶ ዓይነት ጉዳታት ድማ ምርቃዕ ቆርበት፣ ምጭምዳድ፣ ምቅርራፍ፣ ምጉዳል ሚዛን ሰብነት ማናስ፣ ምምዝባላ ወርሓዊ ፅግያት ኮይኖም ቶም ሕማማት ረኸብናዮም ማለት እዩ። ነዚ ድማ ብጀካቲ ምጥቃምካ ጥራሕ በዓብ እዩ ጉድኣት ከሎ ኣብቲ ኣጠቃቅማ ጉጉያ ኣጠቃቅማ ጉድኣቶም ወሲኩ ኣለኹ ተረኪቡ ማለት እዩ። ንኣብነት ሕጂ ፈፀጋ ወፂኡ ሓንቲ ጓል ኣብ ክንዲ ናብቲ ዝምልከቶ ኣካል ክኢላ ስነቆርበት ወይ ድማ ፋርማሲስት ሃይዳት ሓክም ንመሓዛኣ እንታይ ኣንፅል ክገፅ ክትብላ

0: ትጠቀመሽ እዚኣ ለ ትጥቀሙ ዘለታ ብሰንኪ ንዓ ኣትኸቲላ ምጥቀሙ ማለት እዩ ኣብዚ ተደለየ ሕማት
1: ኣብዚ ዝተኻየደ መፅናዕቲ ኣብቶም ዝተፈላለዩ ዕላማ ዘለዎም ናይ ኮስሞቲክስ ፍርያት እኳ እንትኾነ ኣብዘን ተጠቀምቲ ደቂ ኣንስትዮ ብብዝሒ ዝዝውተሩ ጉድኣት ዘስዕቡን ግን እዞም ዝስዕቡ እዮም። ከምዚ ክግለፅ ዝፀንሐ ኮስሞቲክሳዊ ፍርያት ግቡእ ኣጠቃቅማን ሰማማዓካ ኣላሊኻን ካብ ዘይምጥቃም ተበጊሱ ብዙሕ ጉድኣት ዘስዕብ ቀሊል ዘይኮነ ፍርያት እዩ። ካብቶም ዝተገልፁ ሓሊፉ እውን ብዝተፈላለዩ መንገድታት ንጥዕናና ኣስጋኣት ሕማማት እውን የስዕበልና እዩ።
2: እቲኦም ዓይነት ጉድኣታት ኣብ ክልተኢና ክፊልናዮም ዘለና ግዜያውን ነባርን። እቲ ግዜ ተባሂሉ ዘሎ ከም በዓል ፈፀጋ ወይ ማዳ ወይ ምቀባፍ ቆብረት ገለ ክኸውን ከሎ፣ እቲ ነባር ንድሕቲ ኮይኑ ግን እቲ ኣዝዩ ኣሰካፍን ኣብዚ ሕጂ ግዜ ኣዝዩ ኣሰካፊ ኮይኑ ዘሎ ጉድኣት ማለት እዩ ምቃዕ ቆብረት እዩ። ሕጂ ቆብረትና ንድሕ ተባቂቁ ናይ ፀሓይ ምፅዋ ክእለትና ስክጎድል እዩ ማለት እዩ። እሱ ዘኸተሎ ከዓኒ ካንሰር ናይ ቆብረት ናይ ፀላም ከብዲ ናይ ኩሊት የጋጥም ማለት እዩ። ኣብ ርእሲኡ ብዙሕ ተጠቃምነት ናይዞም ምንግስታዊ መመላኽዒታት ናይ ምምካን ደረጃ የብፅሕ። እቲ ምምካን ሕጂ ነታ ተጠቃሚት ወይ ተጠቃሚ ጥራይ ዘይኮነ ንኣብነት ነብሰ ፀዋደ ንድሕቲ ኮይና እቲ ትወልዶ ዕሸል መኻን ዕሸል ክትጋላገል ትኽእል ማለት እዩ። ወይ ኣዶ ቆልዓ ንድሕቲ ኮይና ሓራስ ዝጠብብ ቆልዓ ንድሕቲ ሃልይዋ ልክዕ በት ንሳ ተወስቶም ዘላ ኢንስትዋ መመላኽዒታት እቲ ቆልዓ መኻን ዕሸል ክኸውን ይኽእል ማለት እዩ።
1: ተጠቃምነት ናይዞም ፍርያት ኣብ ዝተፈላለዩ ክፋል ናይ ኣካላት እዩ ነይሩ። ምስቲ ቁጠባዊ መዳይ እውን ዝበዝሐ ኣብ ገፅን ፀጉርን ተጠቀምቲ ከም ዝኾና የን ገሊፀን። ኣብ ገለ ድማ ኣብ ናይ ሙሉእ ነብሰን ዝጥቀማ እኳ እንተሃለዋ ሃልኪ ዘድልዮ ብምዃኑ ግን ዋሕዶ ተጠቃምነት ኣብ ሙሉእ ሰብነት ኣሎ። እንተኾነ ግን ካብተን ተጠቀምቲ ናይ ሸውሃት ምዕፃው ምጉዳል ሰብነትን ሕፅረት እስትንፋስን ከም ዘጋጥመን ኣዕሊናና።

0: ኣብዘን ደቂ ኣንስትዮ ብዙሕ ተጠቃምነት ዘስዓበ ፅልዋ ኣለዎ። ነዛ ኣድህቦ ዘድልዮ ፅልዋ እውን ንመጻኢ ብዘይ ምሕሳብ ዝጥቀማ ብምዃነን መብዛሕትአን ግዳይ ከም ዝኾና እዩ ኣብዚ መፅናዕ ተቐሪቡ።
1: እቲ ቀንዲ ኢልና ንጠቕሶ እኳ ብመራኸቢ ብዙሓን ዝግበር ዓይነት መዋዓውዒታት ድዩ ብጀካቲ ቀንዲ ብዕላማ ታርጌት ይርካ እዚኣ ተጠቀማ እዚኣ ፅብቕት እያ ዝበሃል ወላ እውን ኣብ ብብሰ ኣብ ቲክቶክ ገለ ዝርአ ሓንቲ ጓል ክትመላኽዕ ከላ ቀዳም ክትገብራ እንታይ ነታ ብራንድ እያ ገሊጣ ተርእየና እዚ እንታይ ማለት እዩ ኣነ ከምዚኣ ገይረ ይፅብቕ ዘለኹ ሞ ከምኣ ተኸተላ እዩ ዝስም እዚኣ ተቐዳሚ ፀላት ትከውን ከላ ካልኣይ ከዓኒ ኣብ ሙቪታት ኮነ ኣብ ደርፍታት ዝረአ ናይ ህቡባት ሰባት ዝገብሩ ዓይነት መመላኽዒ ማለት እዩ ንዕብርአን ድማ ኣብ ክንዲ ዝኾነ ኣብ ህዝቢ ዝቐርባሉ መርዓ ገልፍላይ ኣጋጣሚ ክህልዎም ከለቶም ተጠቀምቲ ኣብ ክንዲ ብባህላዊ ገይረን ንክለንፀኾና ፅባቃ ዝፍትና ጥሽ ገለ ገይረን ኣብ ክንዲ ዝፍትና ቁልጡፍ ለውጢ ዘርእየ ልክዕ ከምትነትን ህቡባት ሰባት ማለት እዩ ኢለን ናብቲ ኢንዱስትሪያዊ መመላኽዒ ዛዝባ ኮይነን ተራሒበና።
0: ክቡራት ተኸታተልትና ከምዚ ክግለፅ ዝፀንሐ ተጠቃምነት ናይ ዝተፈላለዩ ዓይነት ኮስሞቲክስ ኣብ ሂወትና ዘስዕቡ ሓደጋ ቀሊል ኣይኮነን። እቲ ዘለና ፅባቐ ምነቕ እውን ናትና ስራሕ እምበር ንካልኦት ክኸውን ኣይንፍቀደሉ። ኣብ መወዳእታ ድማ ንዝስዕብ መልእኽቲ ካሕልፋ ኢና ዕድል ሂብና መደብና ዝዛዘምና።
2: ብሓፈሻ ሕጂ እዞም ኩሎም ክንጠቕሶም ዝፀናሕና ሕማማት ከምዚ ብተፈጥሮ ዝመፁና ወይ ዘጋጥሙና ኣይኮኑን ገንዘብና ከፊልና ነምፅኦም ዘለና እዩ ማለት ሕጂ ተተገንዚብናዮስ ብገንዘብናስ ሕማም ንዕድጋ ኣለና ማለት እዩ። ስለዚ ኣብዚ ክንጥንቀቕ ከም ዘለና ማለት እቲ ማዕበ ክንዲ ዝንድሕ ኢፌክት ወይ ማዕበ ክንዲ ዝንድሕ ፀገማት ተሃልይዎ ሲ እቲ ባህላዊ ገርና ጥዕናና ክንሕሉ
1: እዋ ከምቲ ዝበለቶ እንዲዩ እቲ ዝጥቀመሉ ዓይነት መመላክዒ ኢንዱስትሪያዊ ክጥቀማ ከልዋ ደቂ ኣንስትዮና ክዝተውዕላሉ ዘለዎን ንክንደይኻ ንሓፂር ግዜ ንክትፅበልካ ንመዋእል ዕድመታትካ ዝሃስ ነገር ትገብር ንህላውካ ፈሊጠን ንግዜያዊ ፅባቐ ኢለን ንዘይፈልጦ መልክዕ ንምውና ነቲ ኣምላኽ ዝሃበን መልክዕ ንሃይብድላ ሓደ

ب1907 ዓመተ ምህረት ወርሒ ሓሙሽተ ዕለት ሓሙሽተ ሰኑይ መዓልቲ ካብዛ ኢራፋሌ

0: ተኸታተልቲ ድራማ ሳውን 26 ክፋላ ዛዛሚት ትሕሶ መደብ ናይ ክትከውን ናብኣ ከትክረኩም እየ ሰናይ ምክትታል
1: መሰልጠኒ ስነ ፅባቀ ኣባባ ቤት ትምህርትና ዝተፈላለየ ዓይነት ትምህርቲ ንግዱሳት ተምሃሮ ስነ ፅባቀ ብዝሓሸ ዋጋ ኣዳልየተልኩም ኣላ መሰልጠኒ ማእከል ስነ ፅባቀ ኣባባ ብዓይነቱ ፍሉይ ብኣገባቡ ድማ ዝበለፀ ስልጠና ቁኖ ምሻጦ ሜክኣብ ንቃሾ ናይ ኢድን እግርን ከምኡ ድማ ፅፍሪ ምትካልን ምፅራይን ብንፉዓት መምሃራን
2: ብዝያዳ ናተን ናይ ተመምሃራ ንፉዓት መምሃራን ኣለና ናተን ሓይሊ የቐንዲ
1: ክንህበኩም ምካና ብሓጎስ ነበስር
2: ትምህርቲ ኣበባ ስነ ፅባቀ ፀጉሪ ርእሲ ኮይኑ ናይ ቁኖ ኣሎ ከምኡ ናይ ምንቃሽ ካልእ ናይ ምስፋይ ፀጉሪ ገለ ኩሉ ዓይነት ስነ ፅባቀ ፀጉሪ ርእሲ
1: ኣብ ጥጥሑን ብሉፅን ክፍሊታት ምስ ትምህርቲ ዝምጥንን ዝምችእን መሳርሒታት ስልጣና ክንህበኩም ምካና እንደገና ብሓጎስ ነበስር ብሓጎስ ነበስር
2: እዚ ሕጂ ንባዕሉ ዝኾነ ቤዛ ይነበረና ቅድሚ ሕጂ ከምኡ ሕጂ ኣብዚ መወዳእታ ክትበፅሕ ከለካ ከምዚ ክትሪኦ ከለካ ደስ ይብለካ
1: ውፅኢቱ ብዓማውሉ ዘመስከረ ስነ ፅባቀ ኣበባ ኣድራሻና ኣብ ኣስመራ ከባቢ ማይጃሕጃሕ ፊት ዶልቸቢታ ካፌ ዝርከብ ናይ ስነ ፅባቀ መሰልጠኒ ማእከል እዩ መሰልጠኒ ማእከል ኣበባ ብድሓን ምፁ

0: ቤታት ኸደ ደያሲ ክልተ ሰዓ ቤታ ተመላሊሶም ኣይረኸቡ ኳ
1: ናበይ ከይዳ
0: እንታይ መፈለጢ ግና ካብሳ እውን ሓሊፋ ናበይ ከይ ናው እያ
2: እወ ኣሜት እወ ንምሸት ኣብ ፅቡቕ ብቃ በላ ኣመንተይልዎ ፍጣን ክንዳዓሰርቶ ሞ ዋዛ ከይመስለ ኣይ ስጋኽ
3: ክትፈልጢ ንሱ ክደ ይኮንኩ ጓልኩም ሃቡና ትበሃል በዕሊ ክኸድ ክንቤቶም ኢኺ ወዲኸ ሃቡና ክትብል እዩ
4: ከሳኩሉ ኣይተብዝሓለ ይበ
5: ከይትምላሳንደ ኣይተዓኽን ንስኹን ጥዕናኻ ፅና ነዊሕ ጌርክ ኣትንሳንደ ካብዘ ምህረት ዘፍሊ እንታይ እዩ ዘለክን
4: ዋ ዝሕሸ ንፈሊጠ ጓል ዝሕሸ ንፈሊጥ
6: እጃ ክቕልድል ከፈለካ
7: ይኖም ተላዒላ ድኣ ክብላዓልካ ድዩ
6: ተኸፈላኸ
8: ወይ ንሄልካ ውሉ ዘጎ ከዓ ልዑት መስል ጓል ሰብ ረኺቡ እሞ ፅባሕ ምሳና ወረድ በርዓ ክትኸይድ ተሰኒና
0: ወይ ከምኡ ኢና ደሊና
9: ወዲ ዘጎ ከዓ ናበየ በለ ንበርሀ ክዳሃየ ነጊረ ክመፅ ኢልኒ ወፅ እዩ

0: እንታይ ጓለይ ምስ ምስ በለህሉ ይመሓሾ
1: ወዲ ዘጎ ንቆት መስል ጓል ሰብ ረኪብሎ ሞ ፅባሕ መዕልቲ ከምፅወዲ ወዲ
2: ግናያ ሰውን ዛውን ዓዲኣትዩ ክዘመድኣ ጌና ዘይምነገርናዮ
3: እንዳ ዓዶምና ንዑብ ዕድመና ንዑብ መርዓና ስኸይ ብገዛእ ተው ኢሎም ኸ ንዓይካ ወራድ መርዓ እንዳበልና ኣብዚ ከተፍልጥና
4: ብር ተበልኩስ
5: እማ ዕልሚ ብጉምጣሉ እንዳሉ
4: እዋ ንኾ ኮይታይ
5: ዓይኖም ትበሃል ጎርዞ ተቐፊድ ኣብ ትሕተይ ክትኣት ኣለዋ
4: ኣቀሙ ጎይታይ እዚ ሓውቂ ኳን ብቐሰብ
5: ዘሩ ብዛዕባ ሓዉካ ገዲፍካ ብዛዕባ ናይ ዓይኖም ምቕያር ሕዘብ
4: እሞ ጎይታይ እንታይ ተገበርና ሓይሽ
5: ብፀሓይ ቀትሪ ኸይድና ተዘረፍና እያ መን ክልክለና
4: ትንቂ ደይ ኩሉ ብኢድና እዩ
5: ዓስከር ሃረይ ኩሎም ዓሳክር ድልዋት ኣለዉ ድዮም
6: ድልዋት
5: እሞቶ ክርሆና ናብ ዓይኖም ነበር
6: ኣንቱም ጎይታ እዛ ዓይኖም ትበሃል ጎርዞ እቲ ብዕላ ኣለኮ ፀጊምና እዮ ከመይ ዝበለት ጎርዚ ኣንቱም ጎይታ
5: ሰውነታ ኮይ ደስ ዝብለኒ
6: እሞ እንታይ ተዓየና ሓይሽተ
5: ቁሩብ ዓሳክራት ሪፍካ ካብ ቤታ ወጥጊጥኩም ኣምፅዋ
6: እሺ ጎይታ ግዳብ ቐትረሲ ወዳኢና ኸይከው
5: ቀትሪ ነይተንዝዓጅበኒ ኮነንሳው ክንዝብለኩም ግበሩ
4: እሺ ጎይታ

0: አረ ይታ ሀባዝ በልካለ አይቆ ተቆይ ኮነና ጎይ
1: ድላይና ከንገብርሲ ሰላም ተጎልብና ምሐሸ ባህለ
2: ሐውን ሐሰርን ባህር መርሰሎ ናይኖም ቢዴ ለቀብ ከብላ
1: ርክስና ጽይቆ ያ ኮነና ይስክርታይ
2: ከሰማካካ ገድንኒ አነ ዘይሪኦ ንስሓ ስለ ትሪኦ
0: ይግና ንመለስ
3: ወይታ ኣብዚ ናይ ሃሪ ኣነ እውን እሰማማይ እቲ ምንታይ ስጎይታይ ብፀሓይ ቀትሪ ቆልዖም ሰብኢቶም እያ ኣኸይብሉና ከምኡ ኢሎም እውን ከይሃሲና
1: ሓሳብና ቅዱብ እዩ ዘሎ ዘ
2: ወሉ እዚኣም ፃሕና ዘይተርፈና ካብዞም ጓሶ ጥይት ለኪምና ነ
1: ጎይታ ብተሸቕለ ንሕና ንክእሎ ክሳብ ዝኮይነስ ተጎጀልና ክንገብሮ ኢና ንስኹም ችድናዮሞ ይዕረፉ በዓልና ክንገብሮ ኢና
2: ነፍሲ ወከፍ ዓስከር ኣሰር ሃረይ ክሕዛ ኣለዎ እማ ዶ
4: እማንጎይታ
2: ቀለ ሃረይ ኣሳክር ሒዝካዮም ክ ደርቡ ሳዓቦ መንገዲ ምስ ወዲ ዓዲ ግሎ
3: ኣይኹም ጎይታ ንዓይነኸ ደስ ተብል ከመይ ዳኣምሰለ ታርሒ ሕይ ዘሚድና ክነምፅ ኢ
2: ሃይበሉ ንቕሉ
3: ንሽጎሽ ምያታ

0: ንዓኸስ እንታይ ንቃዓንቃዓ ዝቕጣዕ ክብሎ ሳር ምጉጋን ዓድና ያይ ሜላት ሓሲብለይሲ ነዚ መድፈና ኢሎም ከዳልው
1: ኣቕልባሳ ንደ እዛ ዓድና ሓሲቦሞ ዘለዉ መድፈና ንፈረቓ
0: ከመቢሉ
1: ዶ እዋግር እዚ ኩሉ ውራይ ብሕቡቅ ገይሮሞ ምቕናዮም ነይ ያበርሀ ምስኦምውሳዶም ተኸዓ ድማ ልክዕ ከም ዋና ኮይና ኣብ ቤት ወዲ ዘጎም ስውሱ ምባላሲ ይብለክን ኣለኹ ገለ ብልሒ ዝተሓወሶም የላ ይብለክን
0: እንድዕ ንዓኸ ንመርሳ ንደይ ንዓይስ ከምድ ይበልዕኒ
1: ንስኹ እንዳ እንታይ ድ ዝረኣይ ክንመስለክንሳ ንደይ ሕዞ በሎ ኣዳግሞ ሰጉዶ በቃ
0: እንዳሉ
1: ዝረኣይክ
0: ኣበይ ሙሳ ንደይ እንተዝኽእልዎ ንሱ ግርም እኒዮ
1: ዋይ ንስኹ ና ዘይትዒትሳ ንደይ ጥዕና ኩብልክነ
0: ወይ ጉድ ሳውን ፈሪሒካሳትን ውራይ ደባ ድቦ
1: ግደፍኦ ዶ ዝሕርቀናትንሳ ንደ
0: ኣይ
1: ንበዓልክን ክትብላሲ ግደፍኦ ትሕርቃ ወዲ ዘጎ ዕድለኛ እዩ ታቦት ሰተት ታቢሉ
0: ኣብዛ ቤቱ
1: ኣቤት ምረቓ
0: ዋይ ዘይግብሮም ዓድን ሓሪቕኒ እምበር ታቦት ሲ
1: ዋይ ኣንተ ነዞም ዓዱ እንዳካብ ርእሶም ውረዳ ኣሎ በስ ማእም እንደበላሳ ንደይ
0: ገሎ ዶ ፅራይ ኣብዚሕክንኸዛ
1: ኣይ

0: ዝወጃዕ ዶ ኣለካ ኢኻ ገለ እቲ ሕርቃ ብሓንጊጢ ክንፂ ነዚ ፅራይ ግስብ ቢልክነ
1: ኸይትኮን ንዓይ ማሓሸንሳ ንደ
2: መድሓን በላ
0: ብጥዕና ክንተለኸ ዝሃዮ ንዓናይ ተሎ በላ
1: እየራ
0: ብላዓና
1: ኣነስ ሓንሲ ክትፀ
0: ክትባቕጣ
1: ፀኒሒ ለብዚ
0: እንታ ክትባቕጣ
1: ታይሞ ክገብር ኢ ክፀኒ
2: ንጌራ ብላዓና
0: ኣንቶም ቆልዑ እንታይ ዳኣ ትባቕጣ ብዙ ዓይነ ጓል ንዓናይ ሞ እንጀራ ብልዓ ዕያ
2: ትበክል
0: እንታይ ክንዳ ከምትገዝህጣለ ዝንበይና በራት ሓስቢ ከይፈሽለና ከይፈስና ተራ ኢልክን ንታይ ከዓ ልግብ ቢልክን ኣፀውታ ሕራይ ትበልክን ዘንደቂ ቶምቶም ካር ክሳብ ድመፅ
2: ሕራይ መፃና
1: ተለይ በላ ኣርክባኒ ካልኣይ ሰዓይ ተዘርባ
2: እንተደኣ ኣብዚ መዓዲ ተቐሪቡ ከሎ ዝኽፍ
3: ዋይ ነፃና ተኸኣየ ነፃና
2: ንዓናይኮይና
1: ዘለናናና ሳንዲ
2: ኣሕና ከዓ ስንተ ኮይኑ
1: ፀናኣቲ መንፈትዮም ዘለን ሲሎኒ ክፅዋዕና ዝነፃ
0: ሽሉቅ ክኽእላሉ ባልኣ
1: ኣይሪኢ
0: ክባ ኣብሰር ማዕኸላይ ሰብ ካ

0: ንስዋስ ኮፍ ኢልካ ከለካ ድንቂ የዛረ ግርም ትኮን ጋዓንታ
1: ግርም ዝጨለጥካ ያ ግርም ኢካ ትሸይ
0: ኩሉ ሰዓብራይ ተዝግበ ኣሳፊና ንሰቲ ኣታተን
1: ክብቲ ከመጉዋሲ በዕሊ ንፈለጠ ፀበል ግዳ በረካ ይጥዑም
0: ብእውነት በል
1: ስጋ ሳውን
0: ዋ ኣንታ ኣይመካይድ ደኒ ኢኻ ካልኣይ ግዜ ምቕፅላ ኣብራካ ካሕምሸከ
1: ተመርቀፍ ሳውን ዶ ፅላእ እንታይ ዳ ኢኸ ክሸይን ከምዘይፅላሕ ኩሽንቲ ዝመፀኒ
2: ዝኾነ ጥሩ ምልክት ከይነርኢ

Hierba.

0: ስንሳንደ እንታይ ዳ ኮይንክ ንወፂኢኸን ትክስዶ ኢልክን ኢኸን
1: ኣይፋለይ ንቤት ባኸ ይድል እዩ
0: ዋይ ተንሳንደይ ኣሻብከን ኣይ ግርም እንዲና ዘለና
1: ግርም ዶ ኣግርም ኢና ዘለና
0: እንታይ ዳ ኮይንክ
1: ንቤት ክኸይድል ሳንደይ
0: እዎ በዚ ፀላም እዚ ከመይ ኣቢልክን ክትገዳ ተንሳንደይ
1: እንታይ ከይከውን ይኹን
0: እዎ መላዕኸ ኮ ዘይተለሊ
1: ዳሕና ይትሰከፋ ሳንደይ ነደይ ግን ሳንደይ ንቤት ከይደን ኢልክ ንገረአን ይኽን
0: ዶ
1: እዋ
0: ወይ ምሳኽን ዘላ መዓንጣ ሳንደይ
1: ይ
0: በላ ንስኽን ድሓንታ ድልት ክንግበረ ሳንደይ እንታይ ኣነ ግን ካብዚ ዘለኹዋ መአሕ ይብል ነይ ሳንደይ ድሓና ሳንደይ ኣነ ክምለስ እንታይ ሓልዋኒ እየ ክንሓራይ
1: ጎያርሳንደይ
0: ኣማዕድዋኒ
1: ከም ማዕድወክ
0: ሳንደ
1: ወይዘን ሳንደይ

0: ኣትርሰኒ ማዕፀውጋ ሓጊሒን ዝክድቅሳ ዘይጣዕያ
1: ዓይፈንዲ መስል
2: ስኻ ዲፍረንት
0: ደቂ ሳንደ ዝኣ ሳንደ ኣቶ ሳንደ
3: ኣሳንደ ኣይኖ
0: ሳንደ
2: ሃላሉ ትብሉ ኢኸ
3: ናበይ ኣኸላ
2: ሃገርያት ክልተመልሳላ ማለት
3: ክስትንበ
2: ንዓኸ ንዲኣ ዓይኖ ጋዝድኣን ያለ ዘለውሻት
4: ርእተየ ኣንተን እንታይ ኮይነ እዚ ነብሰይ ድዒ ተፃዒኑኒ ኣሎ
5: ዋይ ኣንተ ብነብስኸ ንድኣ
4: ናይ ድሓኒ ግበሮ
5: ኣንተ ምንታይ ኸን ክንዲዚ ትሻቐላ
4: ብሓቂ እዞም ቆልዑ ግዳም ኣለዋ
5: እዋይ ዘይ ቅስንቲ
4: ዓይኖ ዓይኖ ወይና
6: የለዋ ለካ እንዶ ዝነብሰይ ዘይረግአ ወይ ድሓኒ ኮና ጥራይ ድሓኒ ኮና ጥራይ ኣነ
4: ተኸዲኸ
5: ድሓኒና
4: ሓኒና
5: በዓል ዓይኖም ወይና ናበይ ኣቢለን
6: ኣቐድማ ኣቢለን ዓይኖም ንቤት የለን ከይደ ወይና ጭሩ ፅገ ዘለዎኦ ከዓ ስዒቦምና
4: ናይ ድሓና ዶ ኣይኮነት
6: ኣይ ብሓደ እንዲና ፀኒሕና ክንደይ እኳ ክንስሕቕ
5: ብሸዓ ክንዳ መቕነው ነዊት ከንክን እምበሪ
6: ትሻቐላ
5: ድሓ እንታ ከዓ ጓለይ
6: ኣለኹ መላ
5: ድሓንቲ ከዓ ጓለይ እንኳዕ ዳኣ ብሓደ ሃለዋ እምበር እንደዕለይቲ ንእርሰይ ፈሪሁ ውሽጠይ ስንደ ቀሶ
7: ፈሪሕእንታይ ዳ ይዳሓና ኒና
5: ኣንታ ስቂለን ፈሪሀን ተቆሊል ቆሪና ኣለማልካ ምር
7: እንታይ ተረኺቡ
5: በዓል ዓይኖም ወይና ስኢናያን እሞ
7: ድሓ በዓለይ ድሃይን ክገብር ኣሸቐላ ድስኸል
5: ለ ተከዓ ንቤተን ኣቢለን ኢላተን ኣላ ሞ ንቤተን ኣቢልካ እመተን ግብ
7: ሕራይ ግርን ኣሸቐላ ድሓ
5: ሕራይ ሕራይ ወደይ ድሓን ትቆ ስቂልክን ካብዛ ስራሕና ኩር ኣቢልክናና
6: ድሓ ሕይ ከይድና ንመላልኦ ኢና
5: ድሓ ብሓደ ኣፊቱ ዋ ከነና ጓ
8: ኣብዚኣ
0: እሞ ተንሳንዴ ዓይኖምስ ምስ በረኻት እንታይ ዝተሓሓዘ ኣለዎ
9: ኣንተንሳንዴ እሞ ኸይርኣ ክንእና ቤት ወዱ ዘኩ ተመልሰን ኮይኮኑ
0: እሞ ተንሳንዴ እንታይ ዓይና ክልብ ተሓንሕራይ ዘልክንኦ ንዕነና እሞ ከዓ ትሓይ ንግበር
9: መመለስ ንዓናይ ንመለስታይ ኣሞ ከምኡ ሓይሽ
7: በዓል መንኹማንታ
0: ዋይ ወድቀሺ ከሌልካምሲኻ
7: ምንታይ መታ እንዳ ሰብ ተሸቕላ
0: ወረናሃና ሸቕላ ስደሎ ምኾኑ እና ንዶ ዝገደለ ሳንዳ ዓይኖም ስኢና እየ
7: ናበይ ኣቢላ
0: ንዓይስ ንቤት የለና ኒአን ተዓዚረ ድሃይን ክንገብርኢልና ምስ ሳንደይን ምስ ጭሩምን እንተሰዓምናየን ድማ ስኢና
7: እሞ ቤቶም ገጢዕኹም ሪኢኹም ሞዶ
0: ኣይ ማዕፆንጋ ክጊሐን ኣብ ውሻ ጠጋ ዝበሪሓ ፀኒሓትና ኣቴና ሓሰው ትብልና ድማ ስኢና
5: ኢለዋ
7: እሞ ናበይ ኣቢላ ዳ ኣብሃል ቁሩ
0: እንታይ እሞ ክንብድና እንተወድቕሽ
10: ወረ በረኸት ምሳ ነይሩ ኣብዚ ጎደፍኮ ይፀናሓኒ
7: ኣንታ ንስኻ ከቢ ገዲፍካ
10: ኣብዛ ጠቐንደያ ጉርጃ
7: ንኽሉ እትዮም እንታይ ዝበለ ሽጉሽኩ ዓዚራ ተምበሃል ወደ እዚ ንዓና ይስክምርሓኒ
0: ስዋዶ ተፍቲ ጣቢልካ
7: ተንዓና ይስክ
0: ቅድስቲ
8: ዋይ ንዕነ ባዕዩና ንግበ
5: ኣንተነ ኣመተይ ወዲ ቕሺ ዳ እንታይ ኢዱንግዩ
8: ዋ ቅድስቲ ዓቕሊ እንደግበረ እንታይ ኸን ዓቕሊ ክንተፅባ
5: ዋይ እንታይ እዩ እሞ ኣነ ኸይደዶዳ ሃይፈሊጠ ክመፅእ
8: ወይ ገታር ነብራ እንት ጠላዕ ሰብ ኢሉ ኢኽናሲ ክንዲዝሓፍዝቐሉ እዩ እ
5: እንደይ ዝከብደይ እንዲ ምግባር ኣብኒ ምክኣል ስኢ ነ
8: ኣንትን ቅድስቲ ሓፍተ እዚ ነገር ኣት እንደይ ተካብዶኦ እንታይ ክንዲ ዝተካብዶኦ
5: ሸቂለ እንዲ
8: እንታይ ዘሻቅል ኣለክ ንዓናይ ዳ ንእቶ ንዓናይ እሞ
5: ወይ ድሓን ኣነስ ኣብዚኣ ክፀንሕ
8: ይለከ እንታይ ክትባቁጣ ኣብዚኣ ንዛውሻ ጥንስሓደ ንድያ
5: ኣብዚኣ ኮይኑ ክፅበዮ እንተመፁ
8: ቀዲሸ ስንፍላላይ ትኹና ንዓናይ ዳ ንእቶ ንዓናይ እሞ ዕዩና ንግበር
5: ሕራይ
8: እወ ንዓናይ ደኣ
5: ሕራይ ከርክበክን
8: ዓ ጓለይ ንዓናይ ንደእተዋ
5: ንዓናይ ሕራይ ከርክበክን
8: ንዕነ በለ ሕራይ ንዕነ ንዕነ ርክባኒ
7: ኣንታ ቤትካ ገዲፍካ ክልል ክትብለና
11: ኣብዚ ዓንዲ ገዲፍ ይኸ
12: እዝራ ናይ ፅራ እዩ ስኢልካ ደጎል ደጎል ትወስተና
7: ይ በካ ገን እንደ ግዳጨኒ
12: እንተ ከመይ ደብሉ ካልኣልካስኻ
13: ይ ተካል ምሸጥ
7: ስምዕነስክ
13: እየ
7: ንቤት ደቢሉ ኸው ምምሳይ ናብ ሓደ እዩ
13: ስክስክስክስክ
7: ይቲ
13: ትንሳኒ ሰዩ ፅፍሕትሕት ሰማዕ ኣለኹ ምንቅስቃስ
7: ዋ
13: ስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስክስ

0: beanie. Oh, terima kasih Atin. Ayo,
1: nanti
0: terima kasih Dina. Corong cerhana sekali.
2: Semua apa Sandi?
0: Iya, Sandi.
2: Hei, sekami kami nak kabur.
0: Kami kan kabur tu.
2: Wah.
0: Hei, sekarang nak lihat apa fit senani. Berhari anak tu hilang dah kabur. Abet nak bungkir nala namuni. Ait syakalat makamani.
2: Kerai.
0: Corong sekati.
2: Wah. Ait tak dulu tak kalau senani.
0: Entah yang mahu suruh.
2: Abi Atin kerai.
0: Entah yang mahu nubuat Atin Sandi. Entah yang mahu suruh bayi Sandi. Abi Atin kerai berina.
2: Anak kita. Wei getar nabra. ማርያ ደይለ ቅድስቲ ዘይጣዕ ባሕደ ኣፊቱ እንታይ ማለት እዩ ዋልከን ሜታ ከምዝበሉ ኹን ክንደዚ ሸቐልቀል ክትብላ መልሳሉ ነውሪ ድስቲ ወኢለከ
3: ሓቀ ገን መኸየድ እንኳዕ ሃለዎ ኣንበሪ እንታይ ማለት ክን
2: በርከ ብሓደ እንድን ዘለዋ ወይና ጓለ ድሓን ደምሲኹም
0: መስገን
3: ኣብ
0: ሸቀል ክናና ዲኸ እታ ክትረኸባ ክና ንቲ ከምዝገርክ ንልብስ ርትብ ኩታ ወጃእ ኸንብል ኒና ከይተረዳእናስ ቤትና
3: ኣትዩ ንርቡ ቀሊና ቁሩብ ዘና ዴታትና ክሸቐላ ዕን ዘይብሉ
0: ሓቂ ኸ እንተኾነ ዘይሓስብናዮ ዳ
3: ዓይኖም ከበየላ ሕ
0: ኣለዋ ኣብ ቤትና ቡን ሒዘን ኣለዋ
3: ኣይ ወዲ ቀሺ ኸረኺብክንዶ
0: እዎ ረኺብና ኣይንሱ ንዲዳ ነገርና እንተኾነ ስኮፈር ምሳና ቡን ጣዓም ኣወል ጣዓም ኢና ዳሒዝናይ ንበሪ
3: ድሓንድሓን ዘንደቀይምዋል ርጓዕ ድሓን ሓ በላ ኪዳ ኣመት ቡንክንዕላል ከነንግበራ ኪዳ
2: በላ ተሸቂልና እንዳኣልና
3: ኣንቲ ብሓደ ኣፊትዋ ካልከም ኣገር ክንሲ ክፅዓ
2: ሂድ በሉ እዞም ደቀይ ዋይ ነዚኣ እያ ሸቐልቀር ከተብላና ዘምስኽልኮት
3: ነዚኣ ክትብላ ክንሃውፅ ክናና ዋይ ኣብ ዲድ ክንዕ ገዲዱ ገዲዱ
0: ገዲዱንስኻትክንስዋ
3: ሓደ ኣፊቱ
0: ገለ ዶሓይሳ ደይ ከይትረኽ
4: ማይ ርዕና ኮይኑ
0: ኣነሳ
4: ወደ እንታይ ኢልክና መኽን ይኽእል
0: ናይ ናተን ዝጠዓዒምኒ የመፂና ነር ናይ ሳንደይ ዳ ገደል
4: እስከመልቀፅ በረኻ
5: ኣፈይ ዓቢሶም እውን ብሻ መቑሖ ለቢዶም ኣብዛ ዓዲ እንታይ ከም ዘላ ቶሎ ነገር ኢሎም ን ፈርሀ ድማ ነጊረ ዮ
4: ብዛዕባ ዓይኖምከ
5: ዓይኖምከ ኢሉ ሓደ ሓቲትኒ ኣምዳ ውራይ ወዲ ዘጎላ ኢሉ ዮ
0: እዋይ በረኸት
4: ኣንታ ገዲፎም ካብስከዶ ከዘይተውታ ኹንከ
5: ዓይንዓይ መቑሖ ሓሊፍኒ እንደገና ሰብ ገዲፎም ለይ ከይዶም ንዓይኖም ግን ኣሻቦም እንዲዕ በዛ በረኻ ሒዞም ተዓዚሮ
4: በሉ ንስኹም ትሻቀሉ ከብድኻም ሕቋና ያድን ዘም ደቀ ኣብ ዘለኹም መደቁስሙ መሬት ንዝወግሕ ብዓልና ክነብሮም እዩ ከይደ ደቁሱ ፅገር ዓረብ ሒዝኪም ደቅስ
3: ደቂስክዶ ከይትወድቂ ሂድ ብጎቦ ክንትንዲ ሕራይ ብጎቦ ክንመኩሳ ይወድቀሽ
2: ጎቦ ክንዶ
3: ዳሓር ወያ ብሕቕሱንከ ተቐሪብልክን ኣድጊ መፅኡ ቻ ተበልኩ ቻ ተበልኩ ደግዲገ ተመኒኒ
2: ንዕቕክንዕቕክንዕቕክንዕቕክን
3: ሰብኣይ መፁ ድልኦም ሒዞም መፅኦም ቻ ክወቐሩ ተበሉ ነጢሩ ኣብቲ ክስታዮም ሂቡ
2: ዋይ
3: ዘይሸጥክዎ ተዘይሸጥ ኮይኖም
2: ክንደይበልና ሓቆም ሓቆም ብካ ሸጠሞ
3: ናእሩና ግዜ
2: ወደቀሽ ለሓን ደምሲኻ
1: ኣመልካ
2: ምሲኻ ኣንታ ንዓና ብነቑሉኻ ሲ

0: ተቀብለና ብሓደ ኣፊቱ
1: ዕላል ጎራ ዝመዓስሙኖ ኮይኑ ኣወላት ሕና መፅና
0: ሰይ በልፍናስ በረካ በፅሕና ኢና በረካ በፅሕና ኢና
2: ኣባል ዓይኑ እዳዘይተብፅሐኒ

ናትራ ናብ ምክሬት ኣብ ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶታትና ኣብዚ ክንዛዝም ኢና። ተስፋ ንገብር ድማ ገለ ሓድሽ ሓበሬታ ገለ እውን ተዛኒኹምሉ ክትኸኑ ኣብ ቀጻሊ ብካልእ ትሕዝቶታት ኣብ ልክዕ ሰዓት ክኸውን ምረኻብና። ክሳብ ሽዑ ግን ከም ትወትሩ ንብለኩም ኣብ መደባትና ሓሳብኩም ርእቶኹም ነቐፊታኹም ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንና እዩ ክድውልና ክንቅበለኩም ከነእንግረኩምን ድልዋት ኢና። ካብ ቀጥሪ ሚኒስትሪ ዜና ምስ ሰኣላይ ተስፋ ኣለም ሃብ ዘገግሽ ብምዃይና ንሳኹም ፀኒሕና ናይ ዝመፅ ሰሙን ሰባት ይበለና።

Gabamanai.

ኣብዝ ሓለፈ ዘበን ዝተጋህደ ኣብ ግዚኡ መቐይሮን ቅልጡፍ ዕቤትን ዘረጋገፀ መድረኽ ኩሎም ተኽእሎታት ተባሂሉ ዝተዘመረሉ ኢንዱስትርያዊ ሰውራ ኣብ ልዕሊ ተፈጥሮ ቅድሚኡ ተራእዩ ዘይፈልጥ ዕንወት እዩ ኣኸቲሉ። እዚ ኣብ ልዕሊ ተፈጥሮን ኣከባብን ዝወረደ ዕንወት ኣብ እዋኑ ብዝተፈላለየ መዞታት ተዓብሊሉ ክስትብሃለሉ ኣይተኻለን። ኣብቲ እዋን እቲ ብቁጠባዊ ዕቤት ከመይ ጌርካ ኣብ መስርዕ ቀዳሞት ትፅምበርን ንኻልኦት ኣብ ትሕቲ ቁጠባዊ መፃወድኻ ተእትወመን ጥራይ ነይሩ እቲ ቀንዲ ቕኒት። ኣብ ቁጠባዊ ዕቤት ጥራይ ዘድሃበ ፍጥረት ናይ ኩሎም ፍጡራት ምዃና ኣከባቢ ንኹለን ሃገራት ብማዕረ ከም ዝብፅሐን ብመለክዒ ተሓንባቢ ቁጠባዊ ዕቤት ዝሰኸሩ ነታ ናይ ኩሉ ዝኾነት ዓለም ኣብ ሓደጋ እናሸመምዋ

0: ገጥኦም ኣይተረኽበን። እንነብረላ ዓለም ዝተፈላለዩ ቀጸላታት ብዘለዎም ጋዛት ዝተኸበት እያ። እዞም ቀጸላታት እዚኣቶም ነናቶም ፍጥረታዊ ዕማማት ዘለዎም በብሚዛን ኣገዳስነቶምን ዝተፈጥርሉ ተልእኾን ዝተሰርዐ ሚዛን ዝሕልው ኣቃውማ ዘለዎም እዮም። ሓደ ካብዚኦም ናይ ሎሚ ዛዕባና ዝኾነ ቀጸላ ኦዞን እዮም።
1: ኦዞን ዝበሃል ብሰለስተ ኣቶም ናይ ኦክሲጅን ዝቆመ ዝኾነ ሕብሪ ሽታ ዘይብሉ ዓይነት ጋዝ እዩ። እዚ ኦዞን ዝበሃል ጋዝ ኣብ ክልተ ዝተፈላለየ ቀጸላታት ናይ ምድሪ ይርከብ ማለት እዩ። እቲ ከም ንፈልጦ ዝተፈላለየ ቀጸላታት ኣለዋ እዛ ንነብረላ ዘለና ምድሪ። እቲ ኣብቲ ንሕና ንነብረሉ ዘለና ቀጸላ ማለት ትሮፖስፌር ተባሂሉ ዝፍለጥ ቀጸላ፣ ከምኡ ውን እቲ ኸባና 11 ኪሎ ሜትር ኣቢሉ ርሒቑ ዝርከብ እሞ ክሳዕ 50 ኪሎ ሜትር ዝዝርጋሕ ካልእ ቀጸላ ምድሪ ብስትራቶስፌር ዝፍለጥ ቀጸላ ኣብ ክልቲኡ ቀጸላታት ናይ ምድሪ ዝርከብ ዓይነት ጋዝ እዩ ማለት እዩ። እዚ ጋዝ እዚ ምናልባት ኣብ በበይኑ ቀጸላ ዝርከብ ባህርያት እዚ በበይኑ ቀጸላ ዝርከብ ኦዞን ዝበሃል ጋዝ በበይኑ ዓይነት ባህሪ ዘለዎ እቲ ዘለዎ ረብሓታት ኣብቲ ሓደ ቀጸላ ኣብ ስትራቶስፌር ክኾን ከሎ ዝያዳ ጠቃሚ ክኾን ከሎ እቲ ኣብ ከባቢና ዘሎ ኦዞን ግን ናቱ ጎናዊ ሰዕቤን ኣለዎ ማለት እዩ። ሕጂ እዚ ብሓፈሻ እቲ ቀጸላ ኦዞን ኢልና ክንዛረብ ከለና ግን እቲ ኣብ ስትራቶስፌር ዝርከብ ወይ ድማ እቲ ኸባና 11 ክሳብ 50 ኪሎ ሜትር ርሒቑ ዘሎ ቀጸላ ኣብኡ ተወኪርና ኢና ንዛረብ። እዚ ቀጸላ ኦዞን ዝበሃል ብብዝሒ ብፀዓቂ ናይ ኦዞን ጋዝ ዝቆመ ቀጸላ እዩ።

0: ኣብ ጥዑይ ኩነትን መጠንን ቀጸላ ኦዞን ካብ ስግረዶብ ክሊ ኣየር ዝመጹ ጸርግታትን ተጓዳእቲ ባእታታትን ናብ ፍጥረታት ዓለም ገጾም ክሓልፉን ሓደጋን ሞትን ከስዕቡን ዝከኣል ኣይነበረን። ብኸምዚ ንቡር ኩነት ካብ ጥንቲ ክሳብ ምዕባለ ኢንዱስትርያዊ ሰውራ ኣብ መጠን ቀጸላ ኦዞን ካብ ንቡር ወጻኢ ዝኾነ ተርእዮ ከይተረእየ ብንቡር መስርሕ እቲ ቀጸላ እናተሓደሰን እናተተክአን ድሕነት ዓለምና ክዕቀብ ጸኒሑ።
1: ቀንዲ ረብሓ ናይዚ ጠቓሚ ተባሂሉ ዝፍለጥ ኦዞን በቲ ዘለዎ ፀዓቂ ዋላ ውሱን ይኹን ትፀዓቁ፣ ግን በቲ ዘለዎ ፀዓቂ ሓደ ቀፀላ ይፈጥር ማለት እዩ። እዚ ቀፀላ እዚ ካባና 11 ስቃ 50 ኪሎ ሜትር ርሒቑ ዘሎ ኢና ንዛርብ ዘለና። እዚ ቀፀላ እዚ ከዓ ነቲ ካብ ናይ ፀሓይ ዝመፅእ ጩራ ንምክልኻል እዩ ትቐንዲ ዕላሙ። ፀሓይ ቀንዲ ምንጪ ፀዓት እያ ነቲ ምድሪ ዘሎ ሂወታዊ ዋላ ከምኡ ይኹን፣ ግን ኩሉ እቲ ካብ ፀሓይ ዝውፅእ ጨረርታ ንህወታዊ ጠቃሚ ወይ ኣርባሒ ማለት ኣይኮነን፣ ሃሳይ ዝኾነ ጨረርታ እውን ካብ ፀሓይ ይፍኖ እዩ። ስለዚ እቲ ካብ ፀሓይ ዝፍኖ ጨረርታ ብፍላይ እቲ ንደቂ ሰባት ኹን ካልኦት ህወታውያን ኣብ ምድሪ ዘለዉ ህወታውያን ሃሳይ ዝኾነ ጨረርታ ናብ ምድሪ በፂሕቡ ሳዕቤናት ከይምፅእ ሃስያታት ከይምፅእ ተባሂሉ በቲ ተፈጥሮዊ መገዲ ዝቆመ ቀፀላ ኦዞን በዞም ኦዞን ጋዝ ዝቆሙ ማለት እዩ ይጋረድ ማለት እዩ። እቲ ሓደገኛ ዝበሃል ተጋሪዱ ከም ዝምለስ ይግበር። እቲ ንደቂ ሰብ ንካልኦት ህወታውያንና እዚዩ ኣርባሒ ወይ ጠቃሚ ተባሂሉ ዝፍለጥ ጥቕምታት ዘለዎ ጨረርታ ናይ ፀሓይ ከዓ ናብ ምድሪ ከም ዝበፅሕ ይገብር ማለት እዩ። ሕጂ ብሕፅር ዝበለ ክንዛረብ ከልና ቀፀላ ኦዞን ነቲ ካብ ፀሓይ ዝመፅእ ጨረርታ ብኡልትራቫዮለት ሬይስ ዝፍለጡ ጨረርታ ነቶም ጎዳእቲ ዘበሉ ጋሪዱ ከም ፅላል ኮይኑ ጋሪዱ ነቶም ሃስያ ዘይብሎም ዓይነት ጨረርታ ከዓ ናብ ምድሪ ንክዓልቡ የኽእል ማለት እዩ።
0: ቀንዲ ጥቕሚ ቀፀላ ኦዞን ንእንነብረላ ዓለም ኣብኣ ዝርከቡ ፍጡራትን ዝምችእን ዘይጓዳእን ፀርግታት ንክሓልፍ፣ እቲ ተጓዳኢ ፀርግታት ድማ ንክጋረድ ምግባር እዩ።
1: ብባህርያዊ መገዲ ብተፈጥሮዊ መገዲ ቀፀላ ኦዞን ከምቲ ክንብሎ ቀዲምና ክንብሎ ፅናሕና ብፀዓቂ ናይቶም ኦዞን ጋዝ ዝቆመ ስለ ዝኾነ እቶም ኦዞን ጋዝ ከዓ ብባህርያዊ መገዲ እንደገና ክስርሑ ክጠፍኡ ወይ ክዓኑ ባህርያዊ መስርሕ እዩ። ኣብ ትሕቲ ንቡር ኩነታት እዚኦም ንብሎም ዘለና

0: ፀዓቕ ናይ ዞም ኦዞን ጋዝ እቶም ዝስርሑ ካብቶም ዝዓኑ ስለ ዝበዝሕ ሓደ ሚዛናውነት ነይርዎ እዩ እቲ ዝነበረ ኣነባብራ ወይ ድማ እቲ ኩነት ኣብ ቀፀላ ኦዞን ዝነበረ። ብሰንኪ ናይ ሰብ ናይ ደቂ ሰባት ምትእትታው ግን እቲ ፀዓቕ ናይ ኦዞን ካብቲ ዝምስራሕ ማለት ብመገዲ ዩቪ ሬይስ ዝምስራሕ እቲ ዝዓኑ ክበዝሕ ጀሚሩ። እዚ ዘጋጥመሉ ኩነታት ኣብ 20 ክፍለ ዘበን እዩ ማሕበረሰብ ዓለም ክግንዘቦ ክኢሉ ዚ ነገር እዚ። እዚ ከዓ ቀንዲ ጠንቂ ናይዚ ከዓ እቲ ንጥፈታት ናይ ደቂ ሰባት እዩ።
1: ኣብዚ ንቡር መስርሕን መጠን ቀፀላ ኦዞን ምምዝባል ዘስዕብ ድሒሩ ብዘኸተሎ ሓደጋታት ዝተዝተብሃለሉ ምትእትታው ከባቢ ኣብ ግምት ዘየእተወ ሕምባበ ኢንዱስትርያዊ ሰውራን ዝፈጠሮ መድረኽ ኣህላኽነትን ዝጠንቁ ሓደጋ ስዒቡ። ንምዃኑ ካብዞም ንጥፈታት እቶም ቀንዲ ንርቀት ቀፀላ ኦዞን ዝቐሰቡ ኣይነት እዮም?
0: ካብ ንጥፈታት ደቂ ሰባት ቀንዲ ብዙሕ ምክንያታት እኳ ክህሉ ተኽኣሉ እቶም ቀንዲ ርቀት ቀፀላ ኦዞን ዘብኣሱ ወይ ድማ ዘቀላጠፉ ግን እቶም ብጉጅለ ሲኤፍሲ ዝፍለጡ ወይ ድማ ብምፅንባር ናይ ካርቦን ፍሎሪን ክሎሪን ፍሎሪን ካርቦን ዝቆሙ ዓይነት ጋዛት እዮም። እዞም ጋዛት እዚኦም ኣብ ዝተፈላለዩ መዓላ ብብዙሕ ዓቐን ክፈር ይኽኢሎም ማለት እዩ። ብዙሕ መዓላታት ነይርዎም እዩ ብፍላይ ካብ 1940ታት ጀሚሩ እዞም ጋዛት እዚኦም ምስቲ ዝነበሮም ብዙሕ ረብሓታት ብዙሕ ጥቅምታት ኣብ ብዙሕ መዓላ ክውዕሉ ክእሉ ስለ ዝነበሩ ብብዝሒ ካልኩ ክኢሎም። ንኣብነት ክኾነና ሓደ ካብቲ እዚኦም ጋዛት ብብዝሒ ኣብ መዓላ ዝውዕሉሉ ዝነበሩ ኣብ ናይ መዝሓሊታትን መዛማየርን ወይ ድማ እዚ ሪፍሬጅሬሽን ኤር ኮንዲሽንን ተባሂሉ ዝፍለጥ ዓውዲ ኣብዚ ዓውዲ እዚ ብብዝሒ ንዕዑ ንምዝሓል ዝኽእል ጋዝ ንምምስራሕ በዞም ኬሚካላት እዮም ዝስርሑ ነይሮም። እንተኾነት ፍሪጅ ክኾኑ ኤር ኮንዲሽነር ካልኦት ንምዝሓል ንመውዓይ ንጥቀመሎም ንዋት በዚኦም መዝሓሊ ጋዛት እዚኦም በዞም ጉጅለ ክሎሪን ፍሎሪን ካርቦን ብምፅንባር ናይዞም ባእታታት ዝቆመ እዩ ነይሩ ማለት እዩ። ሕጂ እዚኦም ንብሎም ዘለና ዓይነት እዞም ኬሚካላት ነቶም ቅድሚኦም ዝነበሩ ዝተፈላለዩ ሳዕቤናት ዝነበሮም ተኪኦም ነዊሕ ዓመታት ብሕሱር መገዲ ብዝመቸአ ኣገባብ ብዝቐለለ ኣገባብ ክምስርሑ ይኽእሉ ስለ ዝነበሩ እሞ ከዓ እትናቶም ተጠቃምነት ከዓ ብሕሱር መገዲ ብዝቐለለ መገዲ ብኦም ዝሰርሑ ንዋት ንምድላው ኣብ ፍሪጅ ኤር ኮንዲሽነር ይኹን ኣብ ናይ ሕክምናዊ መዓላታት ንዝተፈላለዩ ሕክምናዊ መዓላታት ኣብ ሕርሻዊ መዓላ ኣብ ናይ ንምፅራይ ዝተፈላለየ መዓላ ንምፅራይ ዝኾኑ ዕላማታት ንክውዕሉ ኮታስ ኣብ ብዙሕ ዕላማታት ረብሓ ስለ ዝነበሮም ብዙሕ ተጠቃምነት ነይሮም። ብኣብነት ክኾነና ክሳዕ ኣብ ዓመት ልዕሊ 1,000,000 ሜትሪክ ቶን ዝኣክል በዞም ጉጅለ ኬሚካላት ዝቆሙ ተሰሪሖም ኣብ ሃልኪ ወይ ኣብ መዓላ ውዕሉ ነይሮም። ሕጂ እዞም ኬሚካላት እዚኦም ብብዝሒ ክጥቀምሎም ሰብ መጀመረ እሞ ከዓ ቀጥታዊ ዝኾነ ጎናዊ ሳዕብን ናይ ምምራዝ ወይ ምምራት ዝኾነ ባህሪ ስለ ዘይነበሮም ተጠቃምነቶም እንዳወስኪ ኸይዱ።
1: እዞም ክሎሮ ፍሎሮ ካርቦንስ ብዝብል ዝፍለጡ ባእታታት ወዲ ሰብ ኣብ ዝተፈላለዩ ኢንዱስትርያዊ ፍርያት ከዘውትሮም ጀሚሩ። በዚ መንፅር ብፃዕቂ ናብ ኣከባቢ ክዓርጉ ተራእዩ። መጠኖም እናተዓፃፀፈ ጠንቂ ርቀት ቀፀላ ኦዞን ክኾኑ ተራእዩ። እዞም ጎዳእቲ ንጥረ ነገራት ዘመንጭው ክሎሮ ፍሎሮ ካርቦንስ ኣብ ተጠቃምነት ኢንዱስትርያዊ ፍርያት ኣዝዮም ምቹኣትን ኣብ እዋን እውን መማረፅን መተካእታን ኣይነበሮምን።
0: ኣብ ርእሲ እዚ እንታይ ኣጋጢሙ ሽዑዑ እቲ ዝተወሰኑ ክኢላታት ኣብዛ ሕዱ ዝነጥፉ ነበሩ ክኢላታት እዞም ኬሚካል እዚኦም ቀጥታዊ ፅልዋ ክህልዎም ንኽእል እዩ ዝብል ዝተፈላለየ እማመታት ነይሮም። እዞም ንመሳርዕ ናይ ኦዞን ጋዝ ክባታትኑ ከም ዝኽእሉ እቲ መሳርዕ ናይ ኦዞን ጋዝ ክባታትኑ ተኽኢሎም ከዓ እቲ ቀፀላ ኦዞን ፀዓቕናቱ ክንኪ ብቢሉ ከዓ እቲ ናብ ምድሪ ክዘርቑ ዘይግብኦ ዝነበረ ዓይነት ጨረርታ ከዝርቑ ከም ዝኽእሉ ዝብል ዝተፈላለዩ እማመታት ነይሩ እዩ። እንተኾነ ግን ዝናቶም እማመታት ብዙሕ ሰማዒ ክረከብ ኣይከኣለን። ኣብ 1981 ግን

0: ብዝተገብረ ናይ መፅናዕቲ ማለት ኣብስትራቶስፌር ዘሎ ፀዓቕ ኦዞን ክሳዕ ክንደይ ኣቢሉ ክኸውን ተባሂሉ ብዝተፈላለዩ ብሓገዝ ሳተላይት ተሰኒዮም መፅናዕቲ ካይዶም ነይሮም። ኣብቲ ዘካይድዎ መፅናዕቲ ድማ ኣዝዩ ዘሰንብድ ኣሰንባዲ ዝኾነ ውፅኢት ተረኪቡ። እቲ ኣሰንባዲ ዝገብሮ እንታይ እዩ? ፀዓቒ ናይ ኦዞን ጋዝ ብቅድሚ ሕጂ ተራእዮ ብዘይፈለጥ መገዲ ኣዝዩ ክንቁልቁል ክኢሉ ንኣብነት ክኾነ ናብቲ ግዜ እቲ ዝተረእየስ ክሳዕ 250 ዶብሶን ዩኒት በፂሑ። ዶብሶን ዩኒት ዝበሃል ፀዓቂ ኦዞን ንምዕቃን ንጥቀመሉ መሳርሒ ወይ ዩኒት እዩ። እዚ ቁፅሪ እዚ ምስ መፀ እሞ ከዓ እቲ ናቱ ዝርግሒኡ ናይቲ ውሑድ ፀዓቅ ዘለዎ ኦዞን ጋዝ ዝርግሒኡ ከዓ ኣዝዩ ዓብ ኮይኑ ልክዕ ንምዃን ከባቢ 25 ሚሊዮን ትርቢዒት ኪሎ ሜትር በፂሑ ማለት እዩ። ስለዚ እዚ ኣሃዝ እዚ ብጣዕሚ ኣሰንባዲ ኮይኑ መሊሱ ነዚ ንምፍላጥ ከዓ ተወሳኺ መፅናዕቲ ክግበረሉ ቀሲቡ ማለት እዩ። እቲ ዝተገብረ መፅናዕቲ ከም ዘረጋገፁ ከዓ እዞም ኣቐዲሞም ብዝተፈላለዩ ክኢላታት ዝቐርቡ ዝነበሩ ጉጅለ ምፅንባር ናይ ክሎሪን ፍሎሪን ካርቦን ዝዳለዉ ዝነበሩ ጋዛት እሶም ምዃኑ ክግንዘብ ተኻኢሉ ማለት እዩ።
1: ተጠቃምነት ናይዞም ባእታታት ክቁፀ ብኣጋ ስለ ዘይተኽኣለ እቲ ዘኸተልዎ ዕንወት ንንውሕ ዝበለ ግዜ ቀፀላ
0: ነኳል ኦዞን ተባሂሉ ንፍለጥ እዩ ወይ ምቕዳድ ቀፀላ ኦዞን ተባሂሉ ዝፍለጥ ኣባህል ኣሎ። ዝባህላ እዚ 1984/85 ዝተባህለ ስያሜ እዩ። እዚ ስያሜ እዚ ካበይ መፅ እዩ? ኣብቲ ግዜ እቲ ፀዓቂ ናይ ኦዞን ጋዝ ኣብ ስትራቶስፌር ማለት ኢና ንዛረብ ዘለና ኣብ ከባቢ ኣንታርክቲካ ተራእዮ ብዘይፈለጥ መጠን እዩ ጎዲሉ። እቲ ዝጎደለሉ ምክንያት ከምቲ ቀዲምና ክንጠቕሶ ፅናሕና እዚኦም ኬሚካላት ዋላ ይኹኑ እምበር ቅድሚኡ ተበፂሑ ይፈለጥ ኒ ዝቁፅሪ እዚ እቲ ቁፅሪ እዚ 250 ዶብሶን ዩኒት እዩ። ምናልባት እዚ ንብሎ ዘለና እቲ ቁፅሪ ንመነፃፀሪ ክኾነና ኣፀጋሙ ክኾን ክእል እዩ። ግን ምስቲ ቅድሚኡ ዝነበሩ ዓመታት ክርኢ ከሎ እቲ ዝነበረ ፀዓቂ ናይቶም ኦዞን ጋዝ ልዕሊ 6700 እዩ ዝበፅሕ ነይሩ። እዚ ሓደ ሲሶ ሓደ ርቢዒ ኣቢሉ እዩ ጎዲሉ ማለት እዩ። እሞ ከዓ እቲ ዝርግሒኡ ከዓ ሰፊሕ ዝርግሐስ ነይርዎ ብዘሎ ከባቢ ኣንታርክቲካ ማለት ከባቢ 25 ሚሊዮን ትርቢዒት ኪሎ ሜትር ንዝኣክል ዝርግሐ እዩ። በዚ ፀዓቂ በዚ ውሑድ ፀዓቂ ክርአ ተኻኢሉ በዚ እዩ ድማ እቲ ፀዓቂ ካብዘይ ምህላው ከም ምውሓዱ ዝተለዓለ ቀዳድ ኦዞን ወይ ዝነኸለ ክፋል ኦዞን ተባሂሉ ክስየም ተኻኢሉ።
1: ምፅንቃቕ ቀፀላ ኦዞን ሓደ ካብቲ ኣብ 20 ክፍለ ዘመን ዝተረእየ ዝበኣሰ ኣከባብያዊ ክስተት እዩ ነይሩ። ፀዓቂ ኦዞን ኣብ ስትራቶስፌር ተራእዩን ተሓሲቡን ብዘይፈልጥ መንገዲ ምንቁልቃል ከርኢ ካብቲ ኣብ ሱሳታት ዝነበረ ብዝሒ ብልዑል ሚእታዊት ከም ዘንቆልቆለ ተረጋገፀ። መብዛሕትአን ፀለውቲ ሃገራት ግና እዚ መጠን ዝተጋነነ ምዃኑ ኣብ ቅማረን ጥዕና መዐቀኒ መሳርሒታትን ብዝተፈጥረ ፀገም ዝተንፀባረቀ እምበር ጋህዲ ከም ዘይምዃኑ ክምጉታ ተራእየን እየን። እቲ መፅናዕቲ ከዓ ደጊሙ ኣብ ጥቅምቲ 1982 ክድገም ኣድላይ ዝበሃል ምድላዋት ተገብረ። እቲ ዝተረኽበ ውፅኢት እውን ነዚ ኣሰንባዲ ክስተት መሊሱ ዘጉልሕ እምበር ነቲ ስክፍታታት ዝቕንጥጥ ኣይነበረን። ብ1984 ድማ ኣብ ጃፓን ዝመደበሩ ትካል ምርምር ጠፈር ነቲ ብተኸታታሊ ዓመታት ዝኣከቦ ሓበሬታ ናብ ማሕበረሰብ ዓለም ብወግዒ ኣቕረበ።
0: ሓደ ካብቲ ሳዕቤናት ናይ ጩራታት ፀሓይ ወይ ኡልትራቫዮለት ረይ እቶም ብኦዞን ብቐፀላ ኦዞን ክጋረዱ ዝግብኦም ናብ ምድሪ ምስዝበፅሑ ዘምፅዎ ዝተፈላለዩ ጥዕናዊ ሳዕቤናት ኣሎ። ሓደ ካብቶም ቀንዲ ሳዕቤናት ናይ ካንሰር ናይ ቆርበት ካንሰር ወይ መንሽሮ ቆርበት እዩ። ናይ ዓይኒ ፀገማት ወይ ካታራት ተባሂሉ ዝፍለጥ ሕማም የስዕቡ። ንባዕሉ ብቲ ናይ ስርዓተ ምክልኻል ናይ ደቂ ሰባት ንክጎድል የጋድዱ ማለት እዩ። ሕጂ ኣብቲ ግዜ እቲ ኣብቲ ከባቢ ኣንታርክቲክ ዝነበረ ህዝቢ ዝበዝሐ ዘርዮ ዝረአ ዝነበረ ፀገማት ነይሩ፣ ሕማማት ነይሩ እዩ። እዚ ሕማማት እዚ ከዓ ኣቐዲምና ክንጠቕሶ ፀናሕና ሕማማት እዩ ነይሩ። ሕጂ እዚ ሕማማት እዚ ኣብ ቦትኡ ከሎ ኣብ ርእሲኡ ከዓ እቲ ናይ ዝተወስደ ምስሊ ከዓ ምስ ተረአየ ልክዕኡ እቲ ባህርያዊ ወይ ድማ እቲ ተፈጥሮዊ ኩነት ተርእናዮ

0: ብርእሱ ዝጎድሎ የብሉ ምግቢ ምቁብ እዩ።
1: እዚ ምድሪ ብጨቕጥኣ ዘርኣየትሉ ዘስደምም ክስተት ምስቲ ሳይንሳዊ ርኽበታት ናይ ብርቱዕ ጨረርታ ፀሓይ ዝጠንቆም ሕማማት ከም በዓል ናይ ቆርበት ካንሰርን ካታራክትን ብምስናዩ ንህዝብታት ዓለም ከቢድ ሸቕሎት ክፈጥረሎምን ኣብ መንግስታቶም ሰፊሕ ዝዓቐኑ ህዝባዊ ተቃውሞ ብምልዕዓል ፀቕጢ ክፈጥሩን ጀመሩ። ድሕርቲ ኣብ ከተማ ቬና ዝተጋብአ ዋዕላ ንጠንቂ ምፅንቃቕ ቀፀላ ኦዞን ንምፍላጥ ዓሚቕ መፅናዕቲ እዩ ተኻይዱ። ነቶም ኣቐዲሞም ብማሕበረሰብ ዓለም ሸለል ተባሂሎምን ኣቓልቦ ተነፊግዎምን ዝነበሩ ጠንቂ ርቀት ቀፀላ ኦዞን ዘቀልዑ ሳይንሳውያን መርትዖታት ሓቅነቶም ክረጋገፅ በቶም ኣብ ትሕቲ ውዕል ቬና ዝቆሙ ጉጅለ ክኢላታት ዳግም ክረጋገፅ ጀመረ።
0: ልክዕ እቲ ፍፃሜ ምስ ኣጋጠመ ንዓለም ሓደ ደወል እዩ ነይሩ። እዚ ርቀት ናይ ወይ ድማ እዚ ምቕዳድ ናይ ቀፀላ ኦዞን ምስ ኣጋጠመ ንማሕበረሰብ ዓለም ሓደ ደወል እዩ ነይሩ። ኣብቲ ግዜ ከዓ ብዙሕ ተቃውሞታት ክስዕቡ ክኢሎም እዮም። በቲ ተናጣጠፍቲ ኣብ ኣከባቢ ተወኪሮም ዝነጥፉ ኣካላት ሚድያታት ሕጂ እቲ ዝነበረ ድፊኢት ምስ በዝሐ ብፕሮግራም ውድብ ሕቡራት ሃገራት ወይ ዩኔት ተባሂሉ ዝፍለጥ ሓደ ስምምዕ ንክግበር ዝተወሰነ ምንቅስቃስ ተካይዱ እዩ። ኣብ 1985 ኣብ ከተማ ቬና ኮንቬንሽን ተባሂሉ ቀፀላ ኦዞን ንምክልኻል ሓደ ዋዕላ ቆይሙ ብኡ መጠን ከዓ ሓደ ስምምዕ ተገይሩ ማለት እዩ። እዚ ስምምዕ እዚ ዋላ ዝቆመሉ ዕላማ ቀፀላ ኦዞን ንምክልኻል እንተነበረ ግን ቀንዲ ጠንቅታት ቀፀላ ኦዞን እንታይ እዮም ኣብ ዝብል ሕቶ ናብ ሓደ ስምምዕ ክበፅሑ ይተኽኣሉ። ስለዚ እዚ ከዓ ናበይ ወሲዱ ናብ ተወሳኺ ካልእ መፅናዕቲ ወሲዱ መፅናዕቲ ተኸይዱ ሃገራት በብወገነን ክኢላታት ኣዋፊረን ጥንቅታት ናይ ቀፀላ ኦዞን እንታይ ምኳኑ ንምፍላጥ መፅናዕታት ክገብራ ክኢለን ማለት እዩ። ኣብ 1987 ፕሮቶኮላዊ ስምምዕ ሞንትሪያል ዝፍለጥ ሓደ ስምምዕ ቆይሙ እቲ ቀንዲ ዕላማት ስምምዕ ከዓ እቶም ኣብቲ ግዜ እቲ ክልለዩ ዝኽኣሉ ሃገራት ክሰማዓሎም ዝኽእላ ጥንቅታት ናይ ቀፀላ ኦዞን ዝኾኑ ኬሚካላት ወይ ጋዛት እሶም ብብእዋኑ ንምእላይ እዩ መስራሕ ተጀሚሩ። ልክዕ እዩ ኣብ መዓላ ኣብ ሰፊሕ መዓላ ብዙሕ ተጠቃምነት እውን ስለ ዝነበሮ እዞም ጋዛት እዚኦም ብሓደ ለይቲ ጠጠው ክተብሎም ክተወግዶም ክውነታዊ ክኸውን ኣይክእል እዩ። ምክንያቱ ኣብ ሕክምናዊ መዓላ ሰፊሕ ነይሮም ከም ተቐዲምና ጠቐስናዮ ኣብ መዛሕሌታት መዛህም ኣየር ዳርጋ ኣብ ብዙሕ ዕላማእታት ይውዕሉ ብምንባሮም ብቐጥታ ንዖም ንምእላይ ወይ ጠጠው ንምባል ኣይተኻእለን። በብግዜኡ በብመድረኹ ንኽእል እዩ ግን ሓደ ስምምዕ ተገይሩ እሶም ክእለዩ ከለዉ ከዓ ቅድሚ ምእላዮም ከዓ ንዑም ክትክኡ ዝኽእሉ ዝሓሹ ዓይነት ንዑም ኣማራፂታት ንምቕራብ ከዓ ተወሳኺ መፅናዕቲ ክግበር ሓደ ስምምዕ በፂሑ እቲ ስምምዕ ድማ ክግበር ተኻኢሉ ድሕሪ ዝተወሰነ ግዜ እዞም እቶም ንዑም ክትክኡ ዝኽእሉ ኬሚካላት እንዳማዕበሉ እንዳተማሃዙ እንዳተሰርሑ ክመፁ ምስ ከኣሉ እሶም ከዓ በብግዜኡ እንዳተኣለዩ ከይዶም ማለት እዩ። ኣብዚ እዋን እዚ ዳርጋ ኣብ ዓለም ደረጃ ክንሪኦም ከለና 99% ካብቶም ቀፀላ ኦዞን ከርቅቁ ዝኽእሉ ጋዛት ወይ ኬሚካላት ንኽእለዩ ውሳኔታት ሓሊፉ ዳርጋ ብዙሕ ቦታታት ድማ ክእለዩ ተባሂሎም ኣለዉ።
1: እዝን ካልእን ዘጠቃለለ ርኽበታት ናይቶም ጉጅለ ክኢላታት ድማ ናብ ቤት ፅሕፈት ሰክሬታርያ ኦዞን ቀረበ። ድሕሪቲ ናይ ሕቡራት ሃገራት ኣከባብያዊ ፕሮግራም ማለት ዩንኤፒ ነዊሕ ዝተፃዕረሉ ዲፕሎማስያዊ ዝርርብ ሃገራት ነዞም በከልቲ ጋዛት ንምቁፅፃር ፕሮቶኮላዊ ስምምዕ ሞንትሪያል ኣፅደቓ። ኣብዚ እዋን እዚ ውዕል ኤርትራ እትርከበን 198 ሃገራት ዝሓቆፈ ኣህጉራዊ ኣከባብያዊ ውዕል እዩ። ውዕል ሞንትሪያል ትግባረ ናይቲ ቅድሚኡ ቅድሚ 2 ዓመት ዝተኸተመ ውዕል ቬና ኮይኑ ንተጠቃምነት ቀፀላ ኦዞን ዘርቅቁ ሳብስታንስስ ተባሂሎም ዝፍለጡ በብደረጃ ብምእላይ ንቀፀላ ኦዞን ንምዕቃብን ናብ ንቡር ንምምላስን ዝተተለመ ዓለምለኻዊ ስምምዕ እዩ።
0: ዋላ ብዙሕ ስራሕ ይስራሕ ብዙሕ ግብራዊ ውፅኢታዊ ክኾን ዝኽእል ስራሕ እንተተሰርሐ ኩሉ ሰዕ ናይ ኣከባቢ ጉዳይ ግን እቲ ትገብሮ ንጥፈታት ወይ እቲ ትገብሮ ዕማማት ቀጥታዊ ዝኾነ ውፅኢት ኣብ ዓመት

0: ካብ 2 ዓመት ኣብ 3-4 ዓመት ክመፅእ ኣይትፅበየን ኢኻ። ንዓኒ እውን ነዊሕ መስርሕ ዝወሰደ ብምባሉ ንክፍወስ ከዓ ግዜ ክወስድ ዝኽእል እዩ። እዚ እኳ ተኾነ ኣብ 2021 ምናልባት ንመረዳእታ መታን ክኾነና እዞም ንብሎም ዘለና ጋዛት ልክዕ ካብቲ ንጥቀመሉ ከባቢ ካብዚ ንሕና ንነብረሉ ዘለና ከባቢ ተፈንዮም ወይ ልሒኾም ምስ ወፁ ነዊሕ ኪሎ ሜትር ተጓዒዞም ልዕሊ 10 ኪሎ ሜትር ተጓዒዞም እዮም እቲ ናይ ቀፀላ ኦዞን ናይ ምፅንቃቅ ወይ ፃዕቂ ኦዞን ናይ ምውሓድ ወይ ናይ ምንካይ ዓቕሚ ናይ ምንካይ መስርሕ ዘካይዶ እዚ መስርሕ እዚ ንክካየድ ዝተወሰነ ዓመት ክወስድ ይኽእል እዩ። ካብ 3-5 ዓመት ክወስድ ይኽእል እዩ። ኣብኡ ምስ በፅሑ ድማ ነቲ ፀዓቂ ናይ ኦዞን ጋዝ ንምንካይ ወይ እቲ ቀፀላ ንምርቃቅ ነዊሕ ዓመታት ክፀንሑ ክወስዘሎም ይኽእል እዩ። ክሳዕ 100 ዓመት ክፀንሑ ይኽእል እዮም። ገሊኦም ክሳዕ 50 ዓመታት ዝፀንሑ ኣለዎ። ሕጂ በብእዋኑ በብዓመቱ ድማ እቲ ፀዓቂ እንዳጉደልዎ እንዳነከይዎ ይኸዱ ማለት እዩ። ሕጂ እቲ ንብሎም ዘለና ክሳዕ ሕጂ ዝፀንሑ ቅድሚ 100 ዓመት ኣብ 1970 ዓመት ዝተፈነዉ ገና ክሳዕ ሕጂ እውን ኣብቲ ናይ ምርቃቅ መስራሕ ክህልው ይኽእሉ እዮም። ስለዚ ነቲ ድሕሪኡ ዝመፀ ስራሓት ነቲ ብድሕሪ 1985/87 ድሕሪ እቲ ምቛም ትውዕል ዝመፀ ዕማማ ስራሓት ውፅኢቱ ንሪእየሉ ብዝእዋን እዚ እዩ። ካብ ሕጂ ንድሕሪ ዘሎ ግዜ እዩ። ነዚ መረጋገፂ ክኾነና ዝኽእል ኣብ 2021 ኣብ ጥሪ 2021 ዝወፀ ሓደ መፅናዕቲ ነይሩ። እቲ መፅናዕቲ እንታይ እዩ ዘርኢ? ምስሊ ናይቲ ነኻል ወይ ቀዳድ ኦዞን ተባሂሉ ዝፍለጥ ዝነበረ ፀዓቂ ኦዞን ውሒድዎ ዝነበረ ከባቢ ኣንታርክቲክ ናብቲ ዝነበሮ ይምለስ ከም ዘሎ ዘርኢ ምስልታት ተርእዩ። እቲ ፀዓቂ ክውስኽ ክበዝሕን ክኢሉ ኣሎ ማለት እዩ። እዚ ከዓ ነቲ ኣቕዲሙ ዝተገብረ ስራሓት ንዑ ዘረጋግፅን ነቲ ዝተገብረ ዕማማት ድማ ውፅኢቱ ዘርእን ክኸውን ይኽእል እዩ ማለት እዩ።
1: ነዞም ግኑናት ዝኾኑ መባረዲ ጋዛት ንምእላዮም ዝውሰድ ስጉምትታት ድማ ንኽኢላታት ዝዓውዲ ከቢድ ብድሆ ፈጠረሎም። እቲ ጠንቂ ምፅንቃቕ ቀፀላ ኦዞን እንታይ እዩ ዝብል ዝነበረ ብድሆ ከዓ ብኻልእ ዝዓበየ ብድሆ ማለት መተካእታ ናይዞም ቀፀላ ኦዞን ዝፅንቅቁ ሳብስታንስ እንታይ እዩ ብዝብል ተተክአ። ሃገራት ኮና ዓበይቲ ትካላት ተጠቃምነት ሲኤፍሲ ሙሉእ ብምሉእ ከይእግድኦም ከዓ ካልእ ኣማራጭታት ሳእና። ጉጅለ ኪላታት ውዕል ሞንትሪያል ከዓ ዓብ ባጀት ብምስላዕ ናብ ዝሓሸ መተካእታ ንምስግጋር መፅናዕቱ ቀፀለ። ምስ ግዜ ግና ንዕኦም ክትክኡ ዝኽእሉ ኤችሲኤፍስን ኤችኤፍሲን ዝተባህሉ ጉጅለ ኬሚካላት ኣቓልቦ ናይ ብዙሓት ኣፍረይቲ ትካላትን ሃገራትን ክስሕቡ ጀሚሮም።
0: ከምዝበልናዮ እዞም ጋዛት ሰፊሕ ተጠቃምነት እዩ ዘሎ። ሕጂ ምናልባት ኣብ ሃገርና እቲ ብብዝሕ ንጥቀመሎም እዞም ኬሚካላት ከምዚ ንብሎ ዘለና ኣብ መዛሕሊታትን መዛሃም ኣየር ኣብ መዋዓዓይ ዕላማ ክውዕሉ ዝኽእሉ እዮም። ደረጃ ዓለም ክንሪኦ ከለና ግን እዚኦምን ንዖም ዝመስሉ ዓይነት ኬሚካላትን ኣብ ሕርሻዊ መዓላ ከም ፀረ ባልዕ እውን ንጥቀመሎም ኢና። ኣብ ኢንዱስትራዊ ካልኦት ኢንዱስትራዊ ምዕባለታት ወሰንቲ ዝኾኑ ረባሕታት እውን ኣለዎም። ገለ ንምጥቃስ ኣብ ምድላው ናይ ፍርናሽ ንዑ ንምንፋሕ ዘድሊ ንባዕሉ ኣብ ናይ ኮስሞቲክ ዝተፈላለየ ኣብ ናይ ከም መንፍሒ ክንጥቀመሎም ንኽእል ኢና። ምክንያቱ ቀጥታዊ ዝኾነ ፅልዋ ስለ ዘይብሎም ቀጥታዊ ዝኾነ ናይ ጥዕና ፀገማት ክፈጥሩልና ስለ ዘይክእሉ ኣብ ብዙሕ መዓላ ከም ዝኣትዉ ተገይሩ እዩ ማለት እዩ።
1: እዚ ትልምዚ ግን ቀሊል ዘይኮነ ብድሆዩ ጓኒፍዎም። ከመይሲ እዞም ብኦዲኤስ ዝፍለጡ ሳብስታንስ ኣብ መዓልታዊ መነባብሮ ደቂ ሰብ ኣዝዩ ልዑል ኣገዳስነት ዝነበሮምን ብኣሽሓት ዝቁፀር ፍርያት ዘቐሙ ነበሩ። እዞም ሳብስታንስ ኣብ ዓውድታት ፀረ ባልዕ፣ ሕክምና፣ ህንፃ፣ ኤሌክትሮኒካዊ መሳርሒታትን መጥፋእቲ ሓውን ሰፊሕ ተጠቃምነት እኳ እንተነበሮም ኣብ ዓውዲ መብረዲታትን መዝሃሚ ኣየርን ዝነበሮም ተራ ግን ኣዝዩ ልዑል ነበረ። ተራ መብረዲታትን መዝሃሚ ኣየርን ክጉሰ ዘይክእል ግዙፍ ቁጠባውን ማሕበራውን ረብሓታት ብምንባሩ ከዓ እዩ እቲ ዝዓበየ ኣጀንዳ ናይዚ ውዕል ዝኾነ።
0: ምናልባት ናይ 4 ዓመት ፃዕሪ ወይ ጉዕዞ እዩ እቲ ንብሎ ዘለና ናይ ነዚኦም ንምእላይ ዝተወስደ መስርሕ። ሕጂ እቲ ኩሉ ሰዕ ሓደ ሰፊሕ ተጠቀምነት ዝነበሩ ጋዝ ወይ ኬሚካል ኣሊኻ ብካልእ ክትቀኦ ከለካ ዝመፅእ ጎናዊ ሳዕቢናት እውን ኣሎ። እቲ ጎናዊ ሳዕቢናት ኣብ ቁጠባ ዘምፅኦ ካልኦት ማሕበራዊ ኩነታት ዝፈጥሮ ፅልዋታት ኣሎ። ምክንያቱ ብቐሊሉ መገዲ ሰብ ረኪቡ ኣብ ብዙሕ መዓላ ክጥቀመሉ ዝፀንሐ ብካልእ ብቐሊሉ ክዳሎ ብዘይክእል ኬሚካል ንድሕር ተኪእኸዮ እሱ ዝፈጥሮ ተፅዕኖ ናይ ቁጠባን ማሕበራዊ ኩነታትን ስለ ዘሎ ማለት እዩ። ሕጂ ብደረጃ ዓለም ማዕረ ማዕረቲ ንምእላዩ ዝውሰድ ዝነበረ መስርሕ ማዕረ ማዕሪኡ ንዕዑም ንምትካእ ዝሓሹ መተካእታ ምስ ኣከባቢ ዝሳነዩ መተካእታ ንምፍጣር እሞ ከዓ ማሕበረ ቁጠባ ዝበዝሐ ሕብረተሰብ ካሃስዩ ዘይክእሉ ዓይነት ኬሚካላት ንምድላው እዩ እቲ ዝኸበደ ብድሆ ዝነበረ። ሕጂ ዝብድሆ እዚ ከዓ ናይ ብዙሓት ክኢላታት ዝጠልብ ብዙሓት ምሁራት ዝጠልብ ኣብ ዝተፈላለየ ዓውዲ ዝነጥፉ ምሁራት ማለት እዩ ዝጠልብ ዓይነት ፃዕሪ ወይ ስራሕ እዩ ነይሩ። እዚ ከዓ በብመድረኹ በብግዜኡ እንዳተሰርሐ ንዑም ክትክኡ ዝኽእሉ ኣብ ዝመፅሉ ግዜ ዝተወሰነ ዕድል ነተን ድኻታት ሃገራት እንዳተፈጥረ ንምትኩእ እዩ ነይሩ ቀንዲ ስራሕ። ብተዛማዲ ክትሪኦ ከለካ እቲ ነዚ ተግባራዊ ንምግባር ዝቆመ ስምምዕ እዚ ሞንትሪያል ፕሮቶኮላዊ ስምምዕ ሞንትሪያል እቲ ዝሓሸ ወይ ድማ ድሓን ውፅኢት ዝተረኽቦ ኣከባብያዊ ውዕል እዩ ክንብሎ ንኽእል ኢና። ኣብዚ እዋን እዚ ዳርጋ ኩለን ኣባል ሃገራት ውድብ ሕብራት ሃገራት ኣባሉ ኮይነን ይነጥፋ ኣለዋ።

0: ዳ ዘሎ ኣይምስ ኢሉእውን ዳሕራይ ኣብ ቤት ትምህርቲ ሰውራ ኣለይቲ ገይሮም መን ሕጂ ሰንቢደን እየን በዓል ኣበባ ኢኻ ትሰምዕ መጀመርያ ከመይ ትሰሚዑ
1: መጀመርያ እተን ቀዳሞት ምሳና ዝተዓለማ ንሓይልታት ትኸዳ ነይረን ንሓይለታት ይውዝዓ ነይረን ማለት እዩ። ንሕና ሕጂ ካብተን ዝኸዳ ካብ አን ተረፊና ንስኽ እውን ነርክ ኢኹ ምሳና ኣብ ሓሊበት ማእቶት ነይሩ ፅርግያ ንሰርሕ ማካይን መፃ ነራግፍ ንስከም ከምዚታት ነይሩ። ብድሕሪኡ ተውዚዕ እዋን ተውዚዕ ስለዝኣኸለ ካብ ቤት ትምህርቲ ሰውራ ሲሙ ሃይለ ዝበሃል መፂና ማለት እዩ ክወስደና ካላሽንቲ ዓፃፊት ሒዙ ክፉፉ ዓጢቑ ገለመለ ይመፅ እዩ። ሕጂ ንሕና ትብረት ገለመለ ስለዝረኣና ንሓይልታት ኢና ከምብፆትና እምበር ክፍልታት ደሎ ከማን ኣይመስለና ነይሩ። ድሕሪኡ ንኸይድ ምሸት ነይሩ ንኸይድ ቀብርኦት በፂሕና ኣበይት ወስደና ኣለካ ኢልናዮ። ከንቀዳሞት ብአነትረ ገለመለ እንዳመፃ ንዝወስደአን ነረን ንድፋዕ ከም ቅድሜና ዝተወዝዓ ማለት እዩ። ሕጂ ንሕና ንውሕ ከድና ብእግሪ ካብ ሓሊበት ሰብ እዮም ናበይት ወስደና ኣለካ ገለ ምስ በልናዮ ንሓይልታት ኢሉና ሓይልታት ምስ በለና ሕጂ መሊስና ናሃር ወሲኽና 208 ደቂ ኣንስትዮ ኢና ንቤት ትምህርቲ ሰውራ ሽዑ ዝተወዛዕና ውሕዳት ቁፅሪ ይኮና 208 ደቂ ኣንስትዮ ንቤት ትምህርቲ ሰውራ ተወዚእና። ሕጂ ምስቲ ብዝሕና በቃ
0: ኣዝዩ ኣገዳሲ ነይሩ ማለት እዩ። ካብቲ እዋንቲ
1: ምዝላቅ ናይ ዜሮ እንዲ ነይሩ ካብቶም ፊተውራሪ ካብ ዜሮ ቤት ትምህርቲ ሰውራ ካብ ዜሮ ኣዝሊቆም ቀብሮኦት እዮም ኣዕሪፎም። ሕጂ ኣብ ቀብሮኦት ቦታ ሒዞም ኣብኡ ግዜያዊ ቦታኦም ስለ ዝነበረ ሕጂ ንሕና ንሓይልታት ኢና ኢልና ንኸይድ ነርና ማዕዶ ምስ በፃሕን ሕጂ እዚ መቃሉ ርኢናዮ በላጭ በላጭ ይብል ቆልዑ ጨቕጨቕብሉ ገለገለ እንታይ እዚ ኢልና ከዓ ንሕና እንታይ እዚ ኢልናዮ ኣነ ድሓን ቦታ ከን ዩ ዙ እዩ ቦታ ኹን ገለ ኢልና ወዳሃይለ ተበልና በዚ መጋርያ እዩ መቕሎ በዛ ሃልሓለ ይብል ነፈርቲ ስለ ዘለዋ ከይመፅኦም ክሻፋ ተባሂሉ በዚ መቕሎ በዚ ቆልዓ በዚ ድስቲ ዓበይቲ ገለ ርኢና እንታይ እዩ ኢልና ሽዑ ንግሆ ምስ ኮነ ጫቅጫቅ ብሉ ቆልዑ ክቆርሱ ተሲኦም መጋቦ የብልዖም እተን ካብ ዜሮ ዝመፃ ኣባላት ዋላ መምሃራ እንዲኦም ገለ ኩሉ እዩ ነይሩ። ምክንያቱ ርጉፅ ቦታ ስለዘይሓዙ ዝነበሩ እንታይ እዚ ተበልናዮም ኣብዚ ቦታ ከን ኢሎምና ዎ ኣብዚ እንታይ ሓይልታት ደይበልኩምና እዚ በቃ ቦታ ክንስኻትክን ኢሎምና እንታይ ንገብር ኣብዚ ኢልናዮም ቆልዑት ተኣልያ ንሕና ቆልዑት ከነዕብዶ መፂና ኢና ካብ ገዛና ንሕና ክንዋጋእ ኢና መፂና ንሕና ንድፋዕ ኢና መፂና ንሕና ቆልዑት ከነዕቢ መፃናን ከመይ ጌርና ንሕና ቆልዑት ነዕቢ ከመይ ጌርና ካብ ብፀትና ንፍለኢልና በቃ ኣሻፈረኝና ኣገርጊርና ኢና እዋ ሽዑ ወዲ ሸክ መፂኡ ቦታ ክንያ ትቕበላ ትቕበላ ኣይትቕበላን ከዓ ተቐቢልክና ኢኸን ኣብቲ በፅሖ የብልክን ኢልና ሓምድ ወዲ ሸክ መቸም ዕረ እንዳጣዓመና ሰጊድና ተቐቢልና እያ።
0: ድሕሪኡ ግን ተወሃሂድክን
1: በቃ ናበይዳ ክዳቱ ናበይ ከነብር
0: ሓራይ ብዛዕባ ቤት ትምህርቲ ሰውራ መበል 50 ዓመት ፅምብል ናይ ቤት ትምህርቲ ሰውራ ወርቃዊ ኢዮቤልዩ ክግበር ስለ ዝኾነ ኣብኡ ዕድምቲ ለኽ ዝርዝራት ብዙሕ ክህሉ እንድዩ ሽዑ ነብል እግረ መገዲ ግን ካብ ታዕሊም ወፂኢ ክበይ ኣትኺ ንምባል እየ ኣምፅአ እያ። ግን ሽዑ ከዓ ጉጅለ ባህሊ ኣባል ነርኪ
1: ማለትእንታይ
0: ሩ ተራኪ ሽዑ
1: ደርፊ ደራፊት ነረ
0: ናይ ብሓቂ
1: ናይ ብሓቂ
0: ትዝክርየን ደርፍታት ኣለዋ ዶ?
1: ሓንቲ ደርፊ ደሪፈ
0: ድሓንስምዕናስኪ ንእሽተይ ድሓን
1: ድሓ ንዋላ እውን ኣይርስዓን እንድአ ግንሲ ኣብ ጀልሃንቲ እንድዩ ባህሊ ኣለይቲ ምስተበልና ናይ ቀሕቲ ዕምባባ ባህሊ ነይሩ ናይ ኣለይቲ ባህሊ ነይሩ ኣላይ መድረክናን ጠርናፊናን ከዓኒ ጣዕመ ገብ ስውእ ጣዕመ ገብረ ስላሴ እዩ ጣዕመ ዝህቦ ነሩ ተሰዊኡ እዩ ኣብ ቤት ምሰወራ ምስ ወፀ ድፋዕ ምስ ከደ ተሰዊኡ ሕጂ ኣነ ደራፊት ነረ ጓል እምባያ ደራፊት ነራ ጓል ገባር ሃፀይ ብዙሓት ኢና ነርና ደረፍቲ ሕጂ ሓንቲ ካብተን ኣነ ዝደረፍኮን ሓንቲ ያ ሳይንስ እያ ትብል ነራ
0: ሓንቲ
1: ያ ሳይንስ
0: ሃራይ እስኪ
1: ሓንቲ ያ ሳይንስ ዘይተማሳምስ ንረብሓ ሓፋሽ ሰላም ተንግስ ክምርኮሳየ ክገብራ ዕጥቀይ ክትሕብረኒ ኣብ ገዛ ካልሲ ወጋዕ ዳጋ የለን ብመትከል ፀወታ

0: ፈላና ዋላ ነቶም ጓሶ ፀውዒና ውሰዱ ኢልናዮም ዋላ ብራሽ ክምሉ ኢልናዮም
1: እቲ ቢራ
0: ወ
1: ኣይፈልጥዎ ይጥይቁ ጉድ ረኪቦም
0: ብታዳ ሞ ናይ ፀላእ እንድዩ ናይ ፀላእ ስለዝኾነ ሕጂ ንሕና በቃ ውሰዱ ዝወሰዱ ይውሰዱ ኢልናዮም ንከ ወሲድና ማለት እዩ መዘናግዒ ገለ መለስ ዝኾነካ ካብኡ ንዕና ፈርዖ ኢና ንምልስ ኣብ ዕና ፈርዖ ምስ ተመለስና ዋላ ተንከብቲ ምሳና ዋላ ነፃዓኛ ምሳና እንድዩ ተን ኣድገበቕሊ ማለት እዩ ዕና ፈርዖ ምስ ተመለስና እተን ጥሪት ነተን ኣሃዶታት ነታ ብርጌድ ማለት እዩ ዋላ እንዳ ከቢድ ብረትና ዋላ እንዳ እቶም ኣጋር ሓይልታትና ተመቐይለን ንሕሩድ ዝበልዑን ማለት እዩ ብፅሒቶም ኣልተስ ዕረፍቲ ስለ ዘለና ማለት እዩ ተንዲ ተረፋ ድበዝሓ ኸ ውድብና ፍሉይ እንድዩ ንበተኽ ዓቕሚ ደይብሉ ተባሂሉ ነቲ ሽጉር ሽጉር ህዝብና ዓዲልዎን ሓረስታይ ዓዲልዎም ማለት እዩ እቶም ኣድገ በቕሊ እንድሕር ኮይኖም ግን ባቡርና እንድዮም ንዓና መርከብና እንድዮም ብምንታይ ክንሰርሕ እሶም ንዓና ተጠቂምናሎም ኣባጊዕ ነይረን እውን ኣባጊዕ ከምኡ ንዘይብሉ ተዓዲለን ዝሕረደ ከዓ ተሓሪደ
1: ዓባይ መዘከርታ
0: ኣነ እዚ ኣይርስዓን
1: ካልእ ክስታይ ፈጢሩ ነይሩ ይኸውን ፅጉም ፅጉም ክትዕ
0: ፈትሑሉ ፈትሑሉ ኣነ ኣተስ ሕሰብ እየሞ ክንደይ ሽጉር ድ ነይሩ ግን ውድብና
1: ሓራይ ሕጂ ኣብ ታሪክ ሂወትኪ ተመክሮኺ ገሌ ኮና ክንኣቱ ታቐንዲ መራኸቢትና ኣብ 1978 ደቂ ኣንስትዮ ዝተሰለፍና ካብ ዝተፈላለየ ኩርናዓት ዝመፃናት ዝግሬትኾንኪ ክሳብ ከባቢ ዓዲ ቀይሕ ነይረን ድግሳ ካብቲ ከባቢ ነይረን ከባቢ ሰገነይትን ካብ ሰገነይትን ነይረን ደቂ ኣምሓሪ ከምኡ ሳሓርቲ ከምኡ ካብ ሓማሲን በዓል ትሪንዳድ ክገልፀአን ከለዋ ሕጅስ ክሳብ ኣብ ድፋዕ ከይደን መስዋእቲ ዝኸፈላ ኣለዋ ካብ ኣስመራ ከይተረፈ ካብ ከባቢ ባፅ ካብ ሰምሃር ካብ ተፈላለየ ኩርናዓት ዳርጋ 2,000 ኢና ኮይና እዚ ፍሉይ ታሪክ እዩ ኣብ ሳሕል ኣብ ህዝባዊ ግንባር ክንዲዚ ብዝሐ ደቂ ኣንስትዮ ኣብ ክፍሊ ታዕሊም ወሒዝና ይንፈልጥን ኢና እቲ መጀመርያ ድሕሪኡ ብብዝሒ እንዳመፃ ከይደን ሽዑ ዝወፀት ሽም ሕጂ ትደጋገም ዘላ ዝሰከፈትኒ ግን እታ ካምቦድያ ትብል ቃል እያ ሰኸ ነብረሃ ኢለ የ ብዙሓት ንዝክራ ኣለና ገለገለ ግን ከም ፕሬዚደንት ሽም ዘውፃልና ዘጠምቐልና ይብላ ዋ ፕሬዚደንት ኢሳ ሽዑ ዋና ፀሓፍሲ ምስቲ ኩሉ ፍልጠቱ ከም ሰብኡ ንእስነቱ ከብሊ ንዝፈትዎ ሃገሩ መፂስ ንካልእ ሃገር ክሸጠና ድሕሪ ሕጂ ካምቦድያ ክንትበሃላ ከዓ ኣይወፆም ሕጂ ከመይ እያ መን ይውፅይዋ እስኪ ኣበያታ ቦታ መን ይውፅይዋ ኣባ
0: ኣነ ትዝከረኒ እዛ ካምቦድያ ትብል ቃል ፕረሲደንት ኢሳያስ ዘይኮነ ሲ ኣብ ሓሊበት ንከለና ማእቶት እንዳካየድና ከለና ኮምሬድ ሓድጊ እዩ ሕጂ ቅድሚ ኮምሬድ ሓድጊ ሓድጉ ምባሉ ፊልም ርኢና ነርና ናይ ካምቦድያ ናይ ሰወራ ካምቦድያ ሰወራ ካምቦድያ ሲ ፊልም ኣብ ስክሪን ሮም
1: ኮምሬድ ሓድጉ ሂወት ዘሎ ከይመስሎም
0: እወልሓ ኣብ ስክሪን ገይሮም ኣርዮሙና ሕጂ እቲ ዝእሳተን ዘካይድኦ ነበራ
1: ማእቶታዊ
0: ንጥፈታት እንዲ ነይሩ ሪለየን ቀባበላ ነይረን ቅብብል ምሻለኪ ተሓንቲ ትብ ተሓንቲ ትብ ተሓንቲ ትብ ሕጂ ኣብ ከምዚታት ንሕና ከዓ ኣብ ማእቶት ንጡፋት ኢና ነርና
1: ሕሉፍ ሓሊፉና ዝክርዮ እንድሕሪ ኮንኪ እታ ካምቦድያ ዘራ ጎደታ ሴፍ ዝበሃል
0: ባኮ
1: መፅ ነይሩ
0: መግቢ
1: ከምዚ ፕሮቲን ዓይነት ድዩ ገለ ንጥቀመሉ ሕጂ ገለ ደይበን ገለ ከዓ ብሪለይ ኣብ ቶሚን ዲና ነእትዎ ነርና
0: ኣብ ገረብ ኣበይ ደሎ ቶሚ
1: ኣብትሕቲ
0: ዓብ ገረብ ከምዚ ጫዓታት ገለ መለ ነይሩ ኣብ ትሕቲኡ ይራገፍ እሞኒ ኣብኡ ብራሳ ኢና ንፅፍፎ ነርና ንፋዓት ነረናና ደቂ ገጠር ክነፍዓ መዓት እየን ኣብ ዕንጨይቲ ምውፋር ንፍዓት ኣብ ማእቶት ንፍዓት ኣብ ኩሉ ንፍዓት እየን ነተን ንደቂ ከተማ ዘበልና ሲ መማህራና እየን ነረን ንሕና ከዓ ንዕአን ርኢናስ ንተብዕ ነርና ካብ አን ከይንተርፍ ካብ አን ከይንሰንፍ ክስታይ ንገብር ኒ

0: ሓቦ ኒሕንየ ስንቓና ነይረን ብጣዕሚ ሕጂ ኣብ እግሪ ገረብ ኢዩ ይራገፍ ነይሩ። ኣብ እግሪ ገረብ ተራጊፉ ቴንዳ ይሽፈን ነይሩ። ምክንያቱ ስለምንታይ ኣብ እግሪ ገረብ ክሻፋ ከይረአ ነፋሪት ከይትመፆ ከይትድክዖ ተባሂሉ እዩ። ስለዚ ብድሕሪኣ ብድሕሪ እዛ ፊልም ምስ ረኣና ንሕና ከዓኒ ከም ዓይነት ንጥፈታት ንገብር ስለዝነበርና ይሕጎስ ክሪኤና ንከሎ ማራይ ድሕጎስ ነይሩ ስዎ ኮምሬድ ሓድኩ።
1: ሕጂ እታት ፊልም ክብልዋ ከለዉ ክምላኣ በር ፅቡቅ መፅያ እንያ ዘላ እዚአን ኮ ካምቦድያ የን ገለ ክብሉ ከለዉ እዚአንሲ ጀጋውን እየን ዝበልዎ ገይሩ እዩ ተረዲእዋ። ጉሩህ ጥዑም
0: ሕያዋይ
1: ሕያዋይ እዩ ነይሩ። ካብኣ ሕጂ
0: ናይ ካምቦድያ ትብል
1: ተሽኪል ምስ ወሰደና ዝክርያ ዲኺ ኣብኡ በጥ ምስ በልና ጎልጎል እንዲ ወላ ቡምባ ትተኮስ ወላ መድፍዕ ትምፃእ ንቕ ከይትብላ ተባሂልና
0: ኢሉና
1: እሰን ኣይኮናን ድሕድረጊ ካምቦድያ ንስኽን ይኽን ኢሉ
0: ኢሉና
1: ዋላ ኣፍሮ ነራ ጥቃይ ሰሓቅሙይት ንፅባሒቱ ክርኤና ዋላ ገለ ካምቦድያ
0: ፅውዕ ነይሩ። እዚኣታ መፀውዒት እምበር ፕረሲደንት ኢሳያስ ከምኡ ይበለ ፕረሲደንት ኢሳያስ ዝመለሳ ኣብ ክፍሊ ታዕሊም ምስ መፀና ዝክርቲ ኮይን ክብሊኣ ትመፂልና እዩ ከምዚ ናይ ኣጋምሸ ሰዓት 4 ሚሊታር ተኸዲንካ ብሩባ ተሰራዕ ተባሂልና ሓሙሽተና ሓይሊ ኣብ ሓንቲ ሩባ ተሰሪዕና። እጂ ፕረሲደንት ኢሳያስ ከምዚ ከባቢ ሰዓት 4 እዩ መፅኡ ምስ ብፆት እዩ መፂና ሕታ ሓቲታቶ ጓል ሸሪፍ
1: እዎ ብዛዕባ መነባብሮና ከምዚ ኮይኑ ተፀጊምክን ክፍሊ ታዕሊም ቅድሚ ሕጂ ከምዚ ይነበረ ገለ ኢሉ ድሓድሓ ንኢልና ንሕና ኣብ ጥሜት ኣብ ገለ ዝስማዓና ነገር ኣይነበረ
0: ጠመናን ከዓ ኣይጠመናን ማለት ይ ሲሒ ሰብ እየ ጥሜት ዝበሃል ኮ ፆምካ ትሓድረሉ እዩ ወዲ ዓከር የቅረበና ወዲ ዓከር ብዝተፈላለዩ መገዲ ገርና ንሰት ንበልዖ ነርና ንስንክሶ
1: ነርና
0: ስብቆ ነይሩ ስብቆ ንሰቲ ነርና ሰብ እያ ከምዲስ ኣይጠሜትን ፆም ኣይሓደረትን ሃሂል ኣይሓደረትን። ስለዚ ጥሜት ዝበሃል ኮ ትበልዖን ትሰትዮን ክስእን ከላ ሓድራ እዩ ብዓቕሙ ሲ ሰውራ እንዲታይ ድኣሞኒ ወ ምክንያቱስ ክልተ ዕላማ ሒዝና ኢና ኮወፂና ካብ ገዛና ንመስዋእትን ንናፅነትን። መስዋእቲ እንድሕር ድኣ ሃልዩ ናፅነት ከም ዘላ ካልእ ሲ ኣይዓጅበን። ንሕና ኮ እዘን ዳርጋ 2,000 ደይኮናስ 2,000 ሙሉኣት ደቂ ኣንስትዮ ኢና ወፂና ዝክርቲ ኸንኪ ማና እዚአን ከንታይ እየን እታ ብረት ስለዘይዓጠና ታዕሊም ስለዘይወረድና ኢና እምበር ኩለን ዓመት ሙሉእ ካብ 77 ክሳብታ ዘዝለቐና ላዕለት ኣብ ወሰከ ቦታ በርባዕቲኡ ምብራቅ ማለተይ በርባዕቲኡ ማእዘን ብሰሜን ብደቡብ ብምዕራብ ብምብራቅ ዝመፃ ደቂ ኣንስትዮ ተጋደልቲ ኢና ነርና። እንታይ ንፍለ ነርና ካብኦም ወላ ሓንቲ ደፍሊ ነበረና እንኮ እንታይ ደኣ እታ ወታደራዊ ታዕሊም ስለዘይገበርና እምበር ፖለቲካ ንምሃር ንፈልጥ ነርና ኩሉ ሽግራት ንፈልጥ ነርና። ኣብ ከተማ ኮኒ ሰብ እዮ ኣብ ድፋዕ ከድና በዓል ዓዲ ካንታ ስንክት ነርና ከባቢ ዓዲ ቀይሕ
1: ብዙከባቢየርኢና
0: ነይሮም ከባቢ ሰሓርቲ ብምሉእ ከዓኒ ንምግብና ንወፍር ነርና። ኣብ ዓላ ኣብ ደቂ ኣምሓረ ዝነበረ ሆስፒታላት ከዓኒ ምስ ውግኣት ከዓኒ ላዕልን ታሕትን ንብል ነርና ንሕክም ነቀባብል ነርና ብዓቕምና ንሓፅበሎም ነርና ኩሉ ንገብር ና እንታይ ተሪፋና ነራ እታ ወታደራዊ ሳዕሊምን ታቃታ ምስሓብን ጥርያ ተሪፋና። ስለዚ ሽግር ፈሊጥና ኢና ወፂና ናይ 78 ተጋደልቲ ብደይ ቀልዓልን ብደይ ምግናን ኩላትና ተጋደልቲ ኢና። እንታይ ዳ ብረታዊ እዛ ወታደራዊ ሳዕሊም ጥራይ ስለዘይተዓለምና ኢና ኣንኸም እያ ድብ
1: ንኣባላት ታዕሊም እኳ ንውዕዮም ነርና
0: ማራ ንሓልፎም ነርና
1: ንውዕዮም ዎ ታዚአን በርዶክ እየዳልና እየ ንብሉ ሕራይታ ናይ ጓል ሸሪፍ ኣምፅያ ሕጂ
0: ጓል ሸሪፍ እንታይ ላሓቲታቶ ነራ ኣነ ከምዝመስለኒ እንተጎዲ እንተጉዲለ ከዓ ስኺ ስለዝነበርኪ ነቲ ዓለምቲ ስለዝኮና ብሓንሳብ ስለዝነበርና ምልእላ ተል ከማናሲ ኢላቶ ኣብ ሰውራስ ከማና ዝኣመሰላ ብብዙሕ ደቂ ኣንስትስ ዝተሰለፋ ህልዋዶብ ሃገራት ትፈልጥ ኢላቶ
1: ኣበየነይቲ ሰውራ
0: ኣበየነይቲ ሰውራ ኢላቶ እጂ ፕረሲደንት ኢሳያስ ከ እንታይ ኢልዋ ምናልባት ኢልዋ ካምቦድያ ኢልዋ ሕጂ ከምዚ ክብል ከሎሲ ንሕና ብብስ
1: ካምቦድያ እውን ብክንዲዚ ናትክን ኣይኮን ናትክን ዝተፈለየ
0: እዩ ዘብራ ከማንዲ ድብል ሕጂ ሞራል ዲ ክህበና ክሕጉሰና ድዩ መሊሲ ዲ ከተባብዓና እዚኣ ንዕኡ ትምልከት

ሕጂ እታ ካምቦድያ ብኸመይያ ተጠቒሳ እምበር ፕረዚደንት ኢሳያስ ሽዑኡ ዘጠምቐና ኢለ ነቕርባኣ እታ ቐንዲ ሕጂ መዛረቢተይ ትደጋገም ኣላ በጨቕ ትብል ኣላ ኣብ ፅሑፉ ክትቀርብ ሕጂ ንተወሰና ሰባት ንምሕማይ ዘይኮነ ኩሉ ናብቲ ታዕሊም ዝነበርና ክንቃለስ ኣለና እዚኣ እዚኣ ይኣኸላ ትትረፍ ኤርትራውያን

0: 1979 ኣውግእ ነይረን ቬትናም ን ካምቦድያን እታ ጠንቂ እኳ ካምቦድያ እያ ትመስለኒ ቬትናም ደፊኣት ነቲ ስርዓት ቀይራ ተቆፃፂራታ ሕጂ ካብ ታዕሊም ምስ ወፃና ንሕና ነተን ድሕሬና ዝመፃ ቬትናም ተባሂለን ኣንታ እቲ ታሪክ እውን ከምኡ እኮ እዩ ዘሎ ገለ ኢሎም ነፊአን ግን ኣየድመቓኣን ኣየስመራላን ሃሲሳ ሃሲሳ ኣይተበለትን ንሕና ግን 1ሸ በጨቕ በጨቕ ነብላ ኣለና ኣብ ፅሑፍ ከይተረፈ ሕጂ ንደቅና እንታይ ከነውር ርሲና ስለምንታይ ምን ካምቦድያ ተባሂለን ነይረን ዝበሃል ከይመፅእ እዚኣ ስለ ዘሰከፈትኒ ካምቦድያ ሓደ ብፃይ ብገርሁ ክፍኣት ሃልይዎ ደቂ ካልእ ሃገር ኮይናዮ ኣይኮነን ኤርትራውያን ምዃና ይፈልጥ እዩ ሕጂ ከዓ እዚኣ ካብ ሎምን እኒ ወላ ካባ እያ ትሒዝኪ እዛ ካምቦድያ ትበሃል ተዘይጠቐስና እያ ብኤርትራ ውርነትና እንሕበን መዳርግቲ ኣልቦ ቃልሲ ተኻይዱላ ዝተረክበት ሃገር ንዓ ኢና ንድምቕ እምበር እንታይ እያ ካምቦድያ ተተረስዐት ፅቡቅ እዩ ድሕሪ ሕጂ ኩልና ተቋርፅናያ ዝሓሸ ኮይኑ እስማዓኒ ትብልዮ ነገር ተለክካ ኣክሰብቡቅ
1: ንስያ በቃናት እዮም ከመይ ያ ሓሳቢ ምክንያቱ ብሓንሳብ ስለ ዝነበርና ስጋዕ መጨረሻ ንስኹም እንዳ ዜና ተወዚዕካ ኣነ ቤት ምሰብራ ከኢደ እዚ ክትበሃል ከላስ ብሓንሳብ ኢና ነርና ማለት እየ ድምላእ ኣላ ጉዳይ ስ የብለይን ሓንቲ ያሰ
0: ሕጂ ግን ትደጋገም ስለ ዘላ ዶብ ይገበረላ
1: ይገበረላ
0: ከም ፍረ ግንዳዕ ነፊራ ትጥፋእ ግንዳ ምስተተኮሰት ፍሪኣ
1: ኮፍርፍርፍር
0: ትምነን እዚኣ እውን ሕጂ የቐኒየለይ ኣበባት ስለቲ ዝሃብክና ዕድል እንታ ዝበልኩኺ መበል 50 ዓመት ወርቃዊ እዮቤልዩ ቤት ትምህርቲ ሰውራ ንዓኣ ንወዳድብ ስለ ዘለና ትተሓጋገዝ ንኽኣለኺ ኣባላት ምሳኺ ዝነበራ ሽዑ እንደገና ንዕድመኩም ኢና ስፍሕ ዝበለ ዕላል ክህልወና እዩ ሕጂ ግን የቐኒየለይ ካምቦድያ ንምሓለላ ዶ ኸይኑ ደግማ ዳሕርዓይ
1: ንምሓለላ ንምሓለላ ተጋደልቲ ናይ 78 ዘይንብል
0: ክቡራት ተዓዘብቲ ወላ ጋዜጠኛታት እውን ንኣባላት ዜና መጀመርያ ሓበሬታ ክህብ ካምቦድያ ትብል ሰብ እንተዳኣልያ ንቑረፃ ኤዲት ንግበራ ከምዘይትቃላሕ ንግበር ንሕና ናይ 78 ደቂ ኣንስትዮ እንኾር ዓሉ ታሪክ እንኾር ዓላ ሃገር ስለ ዘሎ ብኡ እኹል እዩ ካምቦድያ ብስም ካምቦድያ ኢና ንፍለጥ ዝበሃል ብካምቦድያ ንፍለጥን ኢና ንሕና እታ ካምቦድያ ኣመፃፃኣኣ ገሊፅና ኣለና ፕረዚደንት ኢሳያስ ከዓ ወሪድዎ ኣየጠምቕናን የቐኒየልና ዝመፅእ ቀዳም ብካሊእ ይራኽበና

ሰላም ኣብ ርሕቕ ናብ ቀረባን ኪንኩም መደብና መደብ ሸውሃት ሳይዳ ተከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ ከመይ ቀኒኹም። ሎሚ እነሪኦ ኣሰራርሓ ምግቢ ከዓ ዓይኒ ዓተር ምስ ቃንጢሻ እዩ ክኸውን። እዚ ንምስራሕ ሓስቤዛ ኣብ ቅድሜና ኣሎ። ኣቐዲመ ግን ከምቲ ኩሉ መዓልቲ ንብሎ ኣዕታዊ ይሕፀብ ኣለኹም

ክልተ ማንካ ጣውላ ኣርሰሜሎ ክጥቀመ ክልተ ሽጉርቲ ቀይሕ ተመቲሩ ተኣትሎ ክልተ ማንካ ጣውላ ፐርሰሜሎ

ፉል ቀመማትናን ዝተረፈ ኣስቤዛናን ማለት ዓይኒ ዓተር ኣብ ጨፉን ከነእቱ ኢና። ሓደ ማንካ ጣውላ በርበረ የእትዋ ኣለኹ።

ከምዚ ኢላ ትስምምዕ መሰበለትልና ሓንሳእ ንክንከድና ኢና ትስምምዕ መሰበለትልና ኣውሪድና መሊስና ኣብ ባዴላ እንዳቆንጠርና ኣባዴላ ክንሰርዓ ኢና ማለት እዩ። ራይ ተሓሪ ጨፉን ከዓ ኩሉ ነገር ምስ ተሰማማዓልና ናእቲና ምስኣ ኸነሰማማዓ ኢና ሓደ ክባያ ሓሪ ጨፉን ይጥቀማ ኣለኹም።

ንራይ ከምዚ ኢላ ትስምምዕ መሰበለትልና መሊስና ኣብ ቅብኣት ዝተለኸ ባዴላ

ዓይነ ዓተር ምስ ማሽሩም ኩሉ ኣገዳሲ ዓይነት ምግቢ እዩ ማለት እዩ። ዓይነ ዓተር ናይ ዓድና በሲሉ ቁሩብ ተሓምቲሉ ማለት እዩ፣ ቁሩብ ተፀፂዩ። ድሓር እንታይ ኢና ክንገብር? ብማንካ ጌርና እናዓቀና ኣባዴላ ክንሰርዕ ኢና ማለት እዩ። ከምዚኣ ጌርና

ዓይኒ ዓተር ብፕሮቲን ሃብታም እዩ። ምስ ቅራፉ ስለ ዝኾነ ከዓ ብፅሕጊ ብቪታሚናትን ማዕድናትን ሃብታም እዩ ማለት እዩ። ቃንጢሻ ከዓ ከምኡ ብጣዕሚ ፅቡቅ ትሕዝቶ እዩ ዘለዎ። ቃንጢሻ ዓሌቶም ዘይንፈልጦም ቃንጢሻ መርዛማት ቃንጢሻ እውን ኣለው እዮም ኣብ በረኻታት ዝፈርዩ። ስለዚ ክንጥንቀቕ ይግባኣና ማለት እዩ። ካብ ዓሌቶም ዝተፈልጠ ወይ ድማ ሰብ ሞያ ካብ ዘፍረይዎም ካብ ናይ ሚኒስትሪ ሕርሻ ክንጥቀም ፅቡቅ እዩ። እቲ ጥዑይ ቃንጢሻ ግን ትሕዝትኡ ብጣዕሚ እዩ ፅቡቅ። ብፕሮቲን ሃፍታም እዩ፣ ብቪታሚናትን ማዕትናድን ሃፍታም እዩ፣ ብኣንቲ ኦክሲደንት ሃብታም እዩ። እዚ ድማ ዝመረተን ዝሃስዩን ነገራት ካብ ኣካላትና ዝፀርግ ማለት እዩ። ንእምሮ ዝሕግዝ ባእታታት ኣለዎ ማለት እዩ። ቅመማዊ ባእታታት ኣለዎ። ስለዚ ብጣዕሚ ኣዝዩ ሃፍታም ዓይነት መግቢ እዩ። ሙሉእ ፅሕጊ እውን ኣለዎ። ሕጊ ማለት ፋይበር ብጣዕሚ ኣገዳሲ እዩ። እሱ ከዓ ከምዚኣ ጌርና ኢና ተኣሽሙ ንገብሮ ንድሓር ተኣ ደሊና ከም በርገር ኣብ ማእኸል ባኒ እቲና ክንምገቦ ንኽእል። ተኣ ደሊና ከዓ ምስ ትኾነ ዓይነት ቀሪብና ከዓ ክንምገቦ ንኽእል ማለት እዩ። ኣብ ስጋ ዘሎ ትሕዝቶ ከዓ ኣብዚ ኣሎ። ምክንያቱ ብፕሮቲን ሃፍታማት እዮም ኩሎም፣ ዋላ እቲ ቃንጢሻ ዋላ እቲ ዓይኒ ዓተር እቶም ኣብኡ ኣትዮም ዘለዎ ቀመማት በብናቶም ከዓ ንናቶም ዝኾነ ትሕዝቶ ኣለዎም።

ብቐሊል ክንረኽቦ ንኽእል ኩላትና። ግን ኣብቲ ትሕዝቶ መፅኻ ከዓ ትሕዝቶ ኣብ ስጋን ኣብ ዝተፈላለየ ከበድቲ ንብሎም ትሕዝቶ ከዓ ዝውንን ማለት እዩ። ስለዚ ክንጥቀመሉ ብጣዕሚ ፅቡቅ እዩ። ብዝተፈላለየ ኣሰራርሓ ክንጥቀመሉ ፅቡቅ እዩ።

ከምዚኣ ገርና ደረቕ ኢለን ክሳዕ ዝወፃልና ኣብ ፎርኖ ከነእትዋ ኢና። ከምዚ ጌርና ኣብ መጎጎ እውን ክነእትዎ ንኽእል ኢና። ዋላ ሓንቲ ፀገም የብሉን፣ እንተዘይፀቢቑ ኣይሓምቕን እዩ። ከምዚኣ ጌርና ስንክታቢልና ኣብታ መጎጎ ጌርና ክንጥፍጥፈንስ ፀገም የብሉን ማለት እዩ። ከምዚኣ ጌርና ስራ ዓቢልና ኣብ ፎርኖ ነእትዋ ማለት እዩ። ፎርኖ ናትወሊዓላ ድርቕ ኢለን ውፅእ ምስ በላልና ንእሽ ደቂሕ ምስ በላልና ኣውፂና ምግቢ ከምዝደለናዮ ዓይነት ጌርና ክንጥቀመሉ ንኽእል። ብሳንዱች ክንጥቀመሉ ንኽእል፣ ምስ ቅጫ ቁሕሎ፣ ብማንካ ፓርኬታ ጌርና ክንጥቀመሉ ንኽእል፣ ምስ ካልእ ዓይነት ምግቢ ክንጥቀመሉ ንኽእል ከምዝደለናዮ ማለት እዩ።

ኣዝዩ ሃብታም ትሕዝቶ እዩ ዘለዋ። ብቕልል ዝበለ ኣሰራርሓ ከዓ ተሰሪሓ ከምቲ ዝበልክዎ ኣዲመ ከዓ ኣብ መጎጎ እውን ክንገብሮ ንኽእል ኢና ማለት እዩ። ከምዚኣ ጌርና ሓዋዊስና ፅቡቅ ጌርና ኣብ መጎጎ እውን ክንገብሮ ንኽእል ኢና፣ ወላ ሓንቲ ሽግር የብላን። ስለዚ ባኒ ኣዳሊና ከም በርገር ጌርና ክንምገቦ ንኽእል። ኣብኡ ከሎ ሰላጣ ሓዊስና ከዓ ከምቲ ክንብሎ ዝቐነና ቅጫድዩ ዝተፈላለየ ነገር ጌርና ክንምገቦ ከዓ ንኽእል ማለት እዩ። እሱ ንበዓሉ ሙሉእ ትሕዝቶ ዘለዎ እዩ ማለት እዩ።

ከምዚኣ ጌርና ንምግቢ ነዳልዋ ሕጂ ከምቲ ክብሎ ዝፀናሕኩ ባኒ ናይ ሳንዱች ኣዳሊና ኣብ ውሽጢ ባኒ ጌርና ወይ ድማ ብዝኾነ ዓይነት ባኒ ኣብ ውሽጢ ባኒ ጌርና ልክዕ ከም በርገር ክንጥቀመሉ ንኽእል ማለት እዩ። ኣብቲ ትሕዝቶ እንተኸይድና ግን ደጋጊማ ክገልፆ ፀኒሐ ኣብቲ ዓይኒ ዓተር ከምቲ ክብሎ ዝፀናሕኩ ብቪታሚናትን ማዕድናትን ምስ ቅራፉ ስለ ዝኾነ ሃፍታም እዩ፣ ብፅሕጊ ሃፍታም እዩ፣ እንደገና ብፕሮቲን ከዓ ሃፍታም እዩ። እቲ ኣብ ስጋ ክንረኽቦ ንኽእል ፕሮቲን ኣብ ዓይኒ ዓተር ኣብ ዓተር ከዓ ንረኽቦ ኢና ማለት እዩ፣ ኣብ ጥሬታት ከዓ ንረኽቦ ኢና ማለት እዩ። ኣብቲ ቃንጢሻ ከዓ ከምቲ ዝበልክዎ ኣቐዲምና እቲ ፅቡቅ ቃንጢሻ ዓሌቱ ካብ እንፈልጦ ቃንጢሻ ክንጥቀም ብጣዕሚ ፅቡቅ እዩ። በዚ ኣጋጣሚ ሚኒስትር ሕርሻ ክላበቦም ዝደሊ ብብዝሒ ተዝፈርየልና ብጣዕሚ ፅቡቅ ነይሩ። ብብዝሒ ኮና ንረኽቦ ደሊካ ኢካ ትረኽቦ። ስለዚ ቃንጢሻ ብብዝሒ እንተዝፈሪ ብጣዕሚ ፅቡቅ ነይሩ። ምክንያቱ ኣብኡ ዘሎ ትሕዝቶ ኣዝዩ ፅቡቅ ትሕዝቶ እዩ። እሱ ድማ ብፕሮቲን ሃፍታም፣ ብቪታሚናትን ማዕድናትን ሃፍታም፣ ብፅሕጊ ሙሉእ፣ እንደገና ኣንቲ ኦክሲዳንት ዝውንን ማለት ንዝመረቱ ነገር ወይ ድማ ንዘየድልዩ ነገር ካብ ኣካላትና ናይ ምፅራግ ነገር ተኽእሎ ዘለዎ፣ እንደገና ንእምሮ ንምስትውዓል ንዘይምርሳዕ ድማ ዝሕግዝ ስለ ዝኾነ ብብዝሒ ክንጥቀመሉ ክንክእል እንተደኣ ኮይና ብዙሕ ፍራይ ክህልዎ ኣለዎ ማለት እዩ። ስለዚ ሎም መዓልቲ እዚ ዝተማሂርናዮ ዘለና ትምህርቲ ኣዝዩ ፅቡቅ ዓይነት ትምህርቲ እዩ። ትቡኣት እዩ ዘሎ ሽጉርቲ ፃዕዳ፣ በርሰሜሎ ሽጉርቲ ድማ ከከምቲ ኩሉ መዓልቲ ንገልፆ ብዙሕ ትሕዝቶ እዩ ዘለዎ ማለት እዩ። እዚኣ ኩሉ ነብሳ ናይ ጥዕና መግቢያ፣ ምክንያቱ ተቀላለየ ኣይኮነትን ኩላ ከምታ ዝረኣናያ እቲ ዓይኒ ዓተር ብማይ በሲሉ፣ እንደገና ናይ ዓድና ዓይኒ ዓተር ኦርጋኒክ ዝኾነ ትሕዝቶ ዘለዎ እዩ። ስለዚ እዚኣ ኣንጢሻ ምስ ዓይኒ ዓተር ናይ ሎሙ መዓልቲ ኣሰራርሓ መግቢ ኣብዚ ኣወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ ኣብ ዘለናዮ ሰሰናዩ

ጠበረ ጸናሕኩም መተቕብለትና ክፈስመንኩም ከም መግለእ ቤለት ፈናታሓልቱ እንደ ፀበጥና ማጻምልና ወእስክተን ጎባ ምስልና ግል ትታብዑነ ህየ ብድግማ ንሰኤትና ዓባይ ተመን እንዳትልና ወለይት ሕላያት በርናምጅ ኣረጥቃነል ንከስትባ ሕላየተ ፈናንሻብ መሓመድ ኣድም እድሪስ ምናትሉ ወክድ ለሃለባህለቱ ብዙሕ ቪድዮታት ክሊብ እለ ቪድዮ እላመህየ ብዙሕ ጀምሁር ለባ ወብዙሕ ሸዓብ ለፈትያታ ዓዚዛላ ትብል ኣርእሳ እግላቱ ናይ እለሳምን በርናምጅና ቦቶ ግል እለሳምን በርናምጅ ኣርጥቀና ግንክሰቱ በርናምጅና ሰብ ደልየና መታብዓት በኪተ ዲብንተምነ ዲበእ ወለይት ሕላየቱ ግል ንትዓዴ

0: ቢሉ መሊቶ
1: ምንንደት ሌና እስክዓን ሰባት ወገል ንደረብ በኩም ወፈንቱ ሄድ መዲነት ከረን መናሰባት ዒድ ሕርየት ብዙሕ ሓልየቱ ለተቀደማ ተሓልፋ ኣውካድ ኣዱል ያመል ህሌና ሕላየት ህሌና ላትብል ሕላየት ፈናኒት ዮሃና ኣምለሶም እግላ ግነቐድም እግልኩምቱ እግለንደትሌት መየ ምን ሓልየት ፈናን ሙሴ ዘካርያት ወድዘኩ ብዙሕ ሓልየቱ ትመላ ቀደመ ናይ ፍትወ ናይ ወጠን ሓቲ ሕላየት በርዱና እዩ መሄ ግነቐድማቱ ለሓልየት እንተ ታብዓኒ ሄነ ግነቕብልቱ ኣዜማ ታብዑና ወምስል ነገታሉ ሰይቻ ዓባይታ

0: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕልመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ኣብ መጋዘም ክሊ ደውና ዝተምር ኣለም ገለ ተዓርውና ተኸበር ከለካ
1: ላኢላሂ ኢላላ ስምዓኒ እብል ኢሉ ከይድ ዘለየ ከመካይድ ረቢ ዳ እንዲኮን ብል ሆስ ከሬና መገብሰኒ ትጠየበካ
0: ኣታም ቀደሞም ዕሉ ከይስሩ እንታ ዓመለታ መትሌት መንገብ የኒ ሃፍ ንበል

0: እንታ ዳሊህለይካ እሊ ሰብ እሊ ገልያል ኦ መንገቡ ወላ ይላቃሎ ዲብካ እሊ ዓብዳላ ትርእዩ ለይካ ክትረነስጊበቱ ሰነት ሓተ ዲብእ መሚመት ኣነ ወቱ ሕጅ ሩባ ምሕና ሓተ ምሽክለቲ ንእሽ ከም ሰል ወደይኮ ቀዋል ኣስሬኒ ወምን ኣብየኩ ረብል በይበል
1: እንደ ወደይካ
0: ወላ በሰ ልምሽክለት ቀላልታ ኣነ ጀማል ኣጀኒት ሃበየኒ ውላ ጀኒት ምስኩም ለፅሑ ብለየኒ ወላ ጀኒት ምስናት መዮ ወላ ጀኒት ዝፀባጥ ከም ሰል ፀባጣ ወዲ እንትኑ ኣየመየኩም ወኣይዓልኩም ምን ምፅእኩም ቤለዎም ለጀኒት ከን ረብል ባርኮም በስሕና ዲብ ሽዕብ መየና ቤለዎም ፍላን ይቤለዎ ውዕላን ይቤለዎ ወእግል የብላካ ህለየኮ እብእማመት እብእማመት ነስአኒ ወጠዋል ሰጅነየኒ ምን ለሃ ረብል እበይ በል ከላስ ክራሄት ገንሓክቡ ረብል እበይ ዓብዳላላ ወጅህል
1: ከበለኒ እንታ ወጀማል በዲርኩም ምስል ሸቃልኩም
0: ኣይዋ ኣይዋ ኣነ ወጀማል በዲርና ምስል ንሸግዓና ሓርከር ጀማል ኣሽቃል ፀባባጣዊ ትሪኦም ህለየካ ወማሻላ ዮም ተጃረት እባ ረስማሊን ጋብኣ ምሎ ርእዮም መሓድ ጋ መለጣል
1: ከጀማል በዓል ብክት ነባ
0: ኣይዋ ኣይዋ ካረ ጀማል ማለይ ሰብ በክቶም ለሸቁል ምን ኣበሎም ፀብጣ ውስክ ዮም ኣለው እቦ بس انت متودى مسلكه دحنو سلامات لهبك ويا ربع انتات العاور منك اسمره بضحكه من قلبي وحرم لا مشكلتكم سلفا غاركا ان شاء الله مثل كنت هاجكت انا وانت
1: حسني تشاو
0: مرحبا
1: مع البكيت
0: خلاص مرحبا
1: يسكن
0: سلمني

0: ያው ማስቆምቶ ከወጣ አላኩ
1: አሎ ሸቶ
0: ታፈለ ከላ
1: ያለ ለእስኪ አትስልዲም አያ በጻ ከብል ያ
2: ሃሎ ሃሎ ሃሎ ኖሪ
0: ሃሎ ጀማል አያ በጻ ከኩ
2: ተአኸርኩኝ ለጁዋቴ ለሃና እታይ ጁዋ ነው ሰጣ በረኪ
0: ኮስ
1: አሃ ምበሌክ
0: ካርስ ለና በላ
1: በልኮኪ ተማሚ እሊ ኦሮ ከዛብቱ በዲርማ መንጆዋ ለጋለ ተሰልት ጋላ
0: ያው ለዘህጊ ያዘው ነው ነው ስለ ሁሉ ህመም አለ رب العافيه
1: ታን ግሲ አንብራህ ግራ አረኪት ከዛ ምን ነው

ሰላም ፈነው ኤርቲቪ ኣብ ምክትል ትርከቡ ክቡራትን ክቡራን ከመይ ተምስኡ ሎሚ ቀዳም ሸሞንተን ሓሰ ምሸት ዝተዳለወ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ሎም ተኽለይ ክትከታተሉና ብክብሪ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ሚኒስተር ትምህርቲ ኣብ ንኡስ ዞባታት ኣፍ ዓበትን ናቕፋን ናይ ስራሕ ዑደት ኣካይዳ ሃገራዊ ማሕበር ፅሙማን ኤርትራ ሎሚ 8 ናሓሰ ኣብ ኣስመራ 5 ጉባኤ ኣቃኒዑ።

0: ናብ ዝርዝሩ ክንሰግር ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ካብ 3 ክሳብ 7 ናሓሰ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ንኡስ ዞባታት ኣፍ ዓበትን ንኣፋ ናይ ስራሕ ዑደት ኣካይዳ። ሚኒስተር ሓሊማ ኣብ ዑደታ ምስ ኩነታት ሰብ ክሳግም ብዝሳነ ፍሉይ ዓውደ ኣዋርሕ ኣገልግሎትን ንዝህባ ዓብየተ ትምህርቲ ኣስቃቕ ደባዲብን ቀሮት ቀያሕን ብምብፃሕ ገስጋስ መስርሕ ምምሃርን ምስትምሃርን ተዓዚባ ከምኡውን ምስ ህዝብን ምምሕዳራትን ዘትያ። ኣብቲ ዑደት ሓላፊ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሺድ መሓመድ ዑስማንን ኣመሓዳሪ ንኡስ ዞባ ኣፍ ዓበት ኣቶ ኣሕመድ መሓመድ ኑሩ ረጀብን ብዛዕባ ህልው ኩነታት ትምህርትን ዝረአ ሕፅረታትን ብድሆታትን ዝምልከት መብርሂ ሂቦማ። ብዘይካዚ ሚኒስተር ሓሊማ ኣብቲ ንኡስ ዞባ ኣብ መስርሕ ህንፀት ዝርከባ ዓብየተ ትምህርቲ ኣብ ዝበፅሓትሉ እቲ ስራሕ ብዛዕባ ዝቀላጠፈሉ ኩነታት ምስ ዝምልከቶም ኣካላት ተዘራሪባ። ኣብ ንኡስ ዞባ ኣፍ ዓበት ልዕሊ 17,000 ኣብ ስሩዕ ትምህርቲ ዘለዉ ዝርከብዎም ልዕሊ 25,000 ተምሃሮ ኣለዉ። ሚኒስተር ሓሊማ መሓመድ ኣብ ንኡስ ዞባ ናቕፋ ኣብ ዝገበረቶ ተመሳሳሊ ዑደት ኩነታት ኣሕደርቲ ዓብየተ ትምህርቲ ፃብራ ኣስሙድን ቅናረባን ብምብፃሕ ኩነታተን ተዓዚባን መብርሂ ተዋሂብዋን። ኣብ 1998 ዝቆመን 13,000 ኣባላት ዘለዎን ሃገራዊ ማሕበር ፅሙማን ኤርትራ ሓምሻይ ጉባኤ ኣካይዱ። ወኪር ኤና ቤተል ሰለሞን ዘዳለውቶ ዜናዊ ፀብፃብ ህዳናይት ክብሪ ህይወት ከተቕርብያ።
1: ሃገራዊ ማሕበር ፅሙማን ኤርትራ ቋንቋ ምልክት ማእከል ስሕበት ኩለንትናዊ ምዕባለ ፅሙማን እዩ ብዝብል ቴማ ሎሚ 8 ናሓሰ ኣብ ኣስመራ ሓምሻይ ጉባኤ ኣካይዱ። ኣብቲ ሚኒስተራት ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ከምኡውን ካብ ዞባታት ዝተወከሉ ኣባላት ማሕበር ዝተረኽብሉ ጉባኤ ኣቦ ወንበር ማሕበር ኣቶ ወልደ ሚካኤል ስእላ ኣብ ዘስምዖ ቓል ስንክልና ፅመት ድሩትነት ኪንዮ ምብህሃል ኣብ ምምሃርን ምስትምሃርን ጎሊሑ ይረአ ምህላው ነዝን ካልእን ብድሆታት ንምቅላል ድማ ብውህደት ምስራሕ ከም ዘድሊ ብምሕባር ጉባኤ ንውሑስ ዕብየትን ምዕባለን ቋንቋ ምልክት ወፍሪ ንምግባር ዝደፍእ ከም ዝኾነ ኣነፂሮም። ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ዋና ዳይረክተር ክፍሊ ማሕበራዊ ድሕነት ኣቶ ምሕረት ኣፍሳሃየ ብግድኡ ፅሙማን ከም ካልኦት ምስንክልና ዝነብሩ ዜጋታት ምዕሩይ ዕድላት ዝረኽብሉ ባይታ ምጥጣሕ መንግስቲ ቀዳምነት ሂቡ ካብ ዝሰርሓሉ ዘሎ ዕማማት ማሕበራዊ ድሕነት ከም ዝኾነ ኣረጋጊፁ። ኣብቲ ኣጋጣሚ ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት፣ ሃገራዊ ማሕበራት ዓይነ ስውራን ከምኡውን ሃገራዊ ማሕበር ኣእምራውን ምዕባላውን ስንኩላን ናይ ምሕዝነት መልእኽቲ ኣቕሪቦም። ማሕበር ካብ 4 ክሳብ 5 ጉባኤ ንዘሰላሰሎ ስራሕ ብዝምልከት ኣብ ዝቐረበ ፀብጻብ መሰላት ፅሙማን ምርግጋፅ መነባብሮኦምን ኣለይቶምን ምምሕያሽ ቋንቋ ምልክት ምምዕባል ዕድላት ትምህርቲ ምስፋሕ ከምኡውን ኣፍልጦ ሕብረተሰብ ምብራኽ ዘጠቓልል ውፅኢታዊ ስራሕ ከም እትዓም ተገሊጹ። ተጋባእቲ ኣብቲ ፀብጻብን ቅዋምን ማሕበር ድሕር ዘካይድዎ ክትዕ ንዝቕፅል 4 ዓመታት እተገልግል ሓዳስ ኣካይዲት ኣካል መሪፆም። ኣብ መወዳእታ ብኣባላት ማሕበር ዝተዳለወ ምርኢት ኢደ ስራሓት ምህዞን ሰንዓን ስእላዊ ምርኢት ከምኡውን ትልሂት ቀሪቡ። ኣብ 1998 ዝተመስረተ ሃገራዊ ማሕበር ፅሙማን ኤርትራ ብደረጃ ሃገር 400 ደቂ ኣንስትዮ ዝርከብኦም ኣስታ 30,000 ኣባላት ኣለውዎም።
0: ካብ 6 ሓምለ ዝካየድ ዘሎ ወፍሪ ተምሃሮ ንልምዓት ኣብ ዝተፈላለያ ንኡስ ዞባታት ዓንሰባ ኣዕጋቢ ውፅኢት ይርከቦ ከም ዘሎ ተገሊጹ። ወከልቲ ኤሪና ሰመረ እዮቡን ዑስማን ዓብደላን ዘዳለዎ ፀብጻብ ሚካኤል ሓድጉ ካርቦ።
2: ኣብ ዞባ ዓንሰባ ንኡስ ዞባታት ሓጋዝን ሓልሓልን ብወፍሪ ተምሃሮ ንልምዓት ዝሰላሰሉ ዘሎ ማእቶታዊ ንጥፈታት ውፅኢቱ ዝምስገን ምዃኑ ተሓቢሩ። እቲ ወፍሪ ምዕቃብ ማይን ሓመድን ምስራሕ ክትርታትን ሳላታትን ምቁስኳስ ኣግራብ ምኩዓት ጎዳጉድን ምትካል ፍልስታትን የጠቓልል። ኣዋሃድ ናይቲ ወፍሪ ኣብ ንኡስ ዞባ ሓጋዝ መምህር ፈረጅ መሓመድ እድሪስ 51 ደቂ ኣንስትዮ ዝርከቦም 969 ተምሃሮ ብኪላታት ሕርሻ መምህራን ኣጋር ሓካይምን እናተኣለዩ ይነጥፉ ከም ዘለዉ ብምሕባር ንዘርእይዎ ዘለዉ ልዑል ናይ ስራሕ ውኒ ሞጊሱ። ኣብ ቤት ፅሕፈት ሕርሻ ንኡስ ዞባ ሓጋዝ ኪላ ሕርሻዊ ምህንድስና ኢንጂነር ብሂሞት ዓይነ ኣለም ቦግኑ ዛጊድ 150 ሜትሮ ኩቦ ከትርታት ኣስታት 1 ኪሎ ሜትር ዛላታትን ክስራሕ ከሎ ልዕሊ 15 ኪሎ ሜትር ከም ተፀገነ ከምኡውን 2500 ኣግራብ ከም እተኮስኮሰን ፈልሲ ዝኸውን 2,000 ጎዳጉዲ ከም እተኳዓተን ሓቢሩ። እዚ ከምዚ ኢሉ እንከሎ ኣብ ንኡስ ዞባ ሓልሓል 314 ደቂ ኣንስትዮ ዝርከቦም 700 ተምሃሮ ኣብ 4 ንቑጣታት ተዋፊሮም ተመሳሳሊ ስራሕ የሰላስሉ ከም ዘለዉ ኣዋሃድ ናይቲ ወፍሪ መምህር ማሕሙድ ኣቡበከር ገሊፆም። እቲ ወፍሪ ኪንዮቲ ኣብ ባይታ ዝስራሕ ኣብ ተምሃሮ ዝኽስክሶ ክብርታት ስራሕ ልዑል ምዃኑ ዝሓበሩ

0: አሌቱ መምህራን መደባት ምግራብ ብሰፍሐ ክድፋሉ ተላቢዮም ወፋሮ ቦጎኖም ብመምህራኖምን ክኢላታትን ንዝግበረሎም ደገፍን ምትባዕን ብምስጋን ዝተዋህቦም ዕማም ንምዕዋት ዘለዎም ድልውነት ኣረጋጊፆም።
1: ኣብ ንኡስ ዞባ ኣቑርደት ተሳተፍቲ ክረምታዊ ወፍሪ ተምሃሮ ኣብ ምውጋድ ጎዳእቲ ልምድታትን ረብሓታት መደብ ንኡስ ርቡሕ ቃፅዖ ሕርሻን ዘተኮረ ኣስተምሮ ተዋሂቡ። እቲ ብኣብያተ ፅሕፈት ሃማድኤን ሕርሻን ዝተዋህበ ኣስተምሮ ተምሃሮ ጎንጎነቲ ዘካይድዎ ዘለዉ መእቶታዊ ንጥፈታት ኣብ ሳዕቤናት ጎዳእቲ ልምድታት ዘለዎም ኣፍልጦ ብምዕባይ ኣብ ሕብረተሰብ እወታዊ ፅልዋ ንምፍጣር ጀሞም ከበርክቱ ከምኡ ውን ብዛዕባ ረብሓታትን ሜላታትን ንኡስ ርቡሕ ቃፅዖ ሕርሻ ኣፍልጦ ከም ዝህልዎም ንምግባር ዝዓለመ ምዃኑ ኣካየድቲ ሓቢሮም። ንኣገዳስነት ኣቲ ኣስተምህሮ ዝጠቐሱ ተሳተፍቲ ዝተዋህቦም ኣስተምህሮ መረዳእትኦም ኣበሪኾም ኣብ ምግታእ ጎዳቲ ልምድታትን ምስፋሕ መደባት ሕርሻ ወልምዓትን ከም ዝሰርሑ ኣረጋጊፆም። ክቡራትን ክቡራንን ቀፂሉ ዝቐርብ ዜና ወፃኢ ንምክትታልኩም ደጊመ ብክብሪ ኤድ ኣብ ዜና ወፃኢ ክንሰግር ኢራን ሉዓላውነታ ኣብ ሓደጋ ናብ ዘእቱ ግዱድ ዘተ ክትፅመድ ከም ዘይኮነት ፕሬዚደንት መስዑድ ፔዘሸኪያን ሓቢሩ። እዚ ዝተገልፀ ፕሬዚደንት ዶናልድ ትራምፕ ኢራን ኣብ ሓፂር ግዜ ኣብ ናይ መወዳእታ ስምምዕ ምስ ዘይትበፅሕ ኣብ ልዕሊኣ ከቢድ መጥቃዕቲ ከም ዘካይድ ድሕሪ ምጥንቃቕ እዩ። ሃገሩ ኩናት ብዝርርብ ንምዕራፍ ድሌትን ቅርብነትን ከም ዘለዋ ዝገለፀ ፕሬዚደንት ፔዘሸኪያን ካብቲ ኣብ ዝሓለፈ ወርሒ ሰነ ዝተበፅሐ ናይ ምርድዳእ መዘክር ወፃኢ ከም ዘይትዛተ ኣነፂሩ ኣሎ። ፕሬዚደንት ትራምፕን ፕሬዚደንት ፔዘሸኪያንን ኩናት ንምቁራፅ ዝኽእል 14 ነጥብታት ኣብ ዝሓዘ ናይ ምርድዳእ መዘክር ኣብ መፋረቅ ዝሓለፈ ወርሒ ሰነ ከም ዝፈረሙ ዝዝከር እዩ። እቲ ምርድዳእ ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ ግጭት ዶ ክብል ኢራን ብመፀበቦ ህርሙዝ ዝካየድ ምንቅስቃስ ንግዳውያን መራኽብ ብዘይ ክፍሊት ክፉት ክትገብር ኣሜሪካ ኣብ ልዕሊ ካብን ናብን ወደባት ኢራን ዝግበር ምንቅስቃስ መራኽብ ኣፅኒዓተው ዝፀንሐት እገዳ ክተልዕል ንኢራን ዳግማይ ሰደድ ነዳዲ ክትጅምር ፍቓድ ክትህብ ደስኪሉ ዘሎ ገንዘብ ኢራን ክትለቅቕን ምስ መሻርክታ ብምትሕብባር ንዳግመ ህንፀት ኢራን ዝውዕል ናይ 300 ቢልዮን ዶላር መደብ ክትስእልን ዝብል እዩ። ወከልቲ ክልቲኤን ሃገራት ኣብ ናይ መወዳእታ ስምምዕ ንምብፃሕ ንሱሳ መዓልታት ዝቕፅል ቴክኒካዊ ዘተ ከካይዱ ኣብ ምርድዳእ ተበፂሑ ምንባር እውን ዝፍለጥ እዩ። ይኹን እምበር ክልቲኤን ሃገራት ኣብ መፋረቅ ዝሓለፈ ወርሒ ሓምለ ሓድሽ ምልውዋጥ መጥቃዕትታት ብምክያድ ንትግባርኡ ኣብ ሓደጋ ከም ዘውደቀኦ ፀብጻባት ይጠቕሱ። ኢራንን ዑማንን ኣብ ጉዳይ ፀጥታ መፀበቦ ህርሙዝ ይዘራረባ ከም ዘለዋ ብምጥቃስ ኣብ ስምምዕ ክበፅሓ ከም እተቃረባ ክገልፃ ቀኒና ኣለዋ። ሚኒስትሪ ምክልኻል ጃፓን ናይ 2027 ባጀት ምክልኻል ሃገሩ ልዕሊ 63 ቢልዮን ዶላር ክበፅሕ ከም ዝኽእል ኣሚቱ። ነቲ ጉዳይ ብዝምልከት ዛጊት ወግዓዊ እማም እኳ እንተዘይቀረበ መንግስቲ ጃፓን ወታደራዊ ዓቕሚ ሃገሩ ንምድፋዕ ክስልዖ ዝፀንሐ መጠን ገንዘብ ክብከብሎ ምዃኑ እዩ ዝሕብር ዘሎ። ዝበዝሐ ካብቲ ናይ ዝመፅእ ዓመት ባጀት ኣብ ሸመተ ዘመናዊ ኣፅዋር ከም ዝውዕል እዮም ሰብ መዚ ምክልኻልቲ ሃገር ዝገልፁ። ዓመታዊ ባጀት ምክልኻላ ናብ 200ታዊት ካብ ጃምላ ሃገራዊ እቶታ ክምምባል ትሰርሕ ዘላ ጃፓን ኣብዚ ዓመት እዚ ነቲ ፅላት 158 ቢልዮን ዶላር ከም ዝሰልዐት ፀብጻባት የረዱ። እቲ ሃገር ወታደራዊ ዓቕማ ክብ ንምባል ምስ ኣሜሪካ፣ ፈረንሳ፣ ደቡብ ኮርያን ኣውስትራልያን ዝርከበን ሃገራት ስምምዓት ክትፍርም ፀኒሓላ። ነቲ ወታደራዊ ምንቅስቓሳት ብዕቱብ ትከታተሎ ከም ዘላ እትገልጽ ቻይና ክመጻእ ዝኽእል ስግኣት ንምምካት ተመሳሳሊ ስጉምቲ ክትወስድ ከም እትኽእል ክተጠንቀቕ ጸኒሓላ። ጃፓን ንጸጥታ ዞባ ኤስያ ባዕሉታ ዝጸሉ ወታደራዊ ወፍሪ ትገብር ከም ዘላ እትወቅስ ሰሜን ኮርያ ብወገና ነቲ ወፍሪ ምላሽ ከም እትህበሉ ሓቢራላ። ኣሜሪካን ኣውስትራልያን ኣብ ዕደና ብርቂ ማዕድናት ዘተኮረ ስምምዓት ከም ዝኸተማ ሓቢረን። ብመሰረት ስምምዕ ኣሜሪካ ኣብ ኣውስትራልያ ኣብ ህንፀት ትካል ዕደና ብርቂ ማዕድናት ብሓፈሻ ስካንዲዩም ድማ ብፍላይ ልዕሊ 400 ሚልዮን ዶላር ወፍሪ ክትገብር እያ። እቲ ወፍሪ ኣካልቲ ፕሬዚደንት ዶናልድ ትራምፕ ኣሜሪካ ኣብ ፅላት ዕደና ልዕሊ 3 ቢልዮን ዶላር ወፃኢ ክትገብር ምዃና ዝሃቦ መግለፂ ምዃኑ ተሓቢሩ። እቲ ስጉምቲ

እቲ ንኣሜሪካ ተመርኳስነት ብርቂ ማዕድናት ቻይና ንምጉዳል ክሕግዛ ከም ዝኽእል ፕሬዚደንት ትራምፕ ኣሚቱሎ። ቻይና ረብሓታታ ንምውሓስ ሰደድ ንሲቪላውን ወታደራውን መዓላዝ ከገልግሉ ዝኽእሉ ፍርያት ከም ዝኸልከለት ዝፍለጥ ኮይኑ ኣሜሪካ በቲ ስጉምቲ ብቐረባ ካብ ዝፅለዋ ሃገራት ምዃና ይጥቀስ። ብርቂ ማዕድናት ኣብ ፍርያት ወታደራዊ፣ ቴክኖሎጂካውን ኤሌክትሮኒካውን ኣቑሑ ኣገዳስነቶም እናዓበየ ይመፅእ ከም ዘሎ ይፍለጥ። ባይቶ ኣሜሪካ ማለት ሰኔት ኣብ ልዕሊ ሩስያ ሓድሽ እገዳ ከጽድቕ በዓል ባሊ ድምፂ ደጊፉ። እቲ ባይቶ ትማሊ 7 ነሓሰ ኣብ ዘካየዶ ኣኼባ እቲ እገዳ ክትግበር 86 ብ11 ሚእታዊት ከም ዝደገፈ እዩ ዝቀልሕ ዘሎ። እዚ ሓድሽ ውጥን ንጽላት ጸዓት ብቐንዱ ድማ ነዳድን ባህርያዊ ጋዝን ሩስያ ዕላማ ዝገበረ ምዃኑ ክፍለጥ ተኻኢሉሎ። እዚ ከምዚ ኢሉ እንከሎ እቲ እገዳ ካብ ሩስያ ነዳድን ጋዝን ንሽመታ ቻይናን ህንድን ወሳኺ ቀረፅ ንምግባር ዝዓለመ ከም ዝኾነ እውን ተሓቢሩ። እቲ ውጥን ደገፍ ባይቶ ወከልቲ ህዝቢ ኣሜሪካን ፕሬዚደንት ዶናልድ ትራምፕን እንተረኺቡ ኣብ ተግባር ከም ዝውዕል እዩ ዝግለጽ ዘሎ። እቲ እገዳ ምስ ዝትግበር ዲፕሎማስያዊ ዝምድና ኣሜሪካን ሩስያ ንምምሕያሽ ክካየድ ንዝጸንሐ ንጥፈታት ብኣሉታ ክጸልዎ ከም ዝኽእል ይእመት። ብዘይካዚ እቲ እገዳ ኣሜሪካ ኩናት ዩክሬን ብሰላም ንምዕራፍ ምስ ሩስያ ክተካይዶ ንዝጸንሐ ዝርርብ ንድሕሪት ክጎቶ ከም ዝኽእል ይጥቀስ። ሃገራት ምዕራብ እቲ ኩናት ብሰላም ክዓርፍ ድሌት ከም ዘለወን እናገለጻ ነቲ ኩናት ዘጋድድ ስጉምትታት ይወስዳ ከም ዘለዋያ ሩስያ እትወቀስ። ኤሮጳዊ ሕብረት ንሩስያ ብቁጠባ ንምድኻም ኣብ ልዕሊኣ 21 ዙርያታት እገዳ ከም ዘጽደቐ ዝፍለጥ እዩ። ሓይልታት ጸጥታ ቱርኪ ብ7 ነሓሰ ብዘካየድዎ ሰፊሕ ስርሒት ምስ ሽበራዊ ዕጡቅ ጉጅለ ዳዕሽ ምትእስሳር ከም ዘለዎም ዝኸሰስዎም ልዕሊ 100 ጥርጡራት ቀይዶም። እቶም ጥርጡራት ንዳዕሽ ገንዘባውን ንዋታውን ደገፍ ክገብሩ ከም ዝጸንሑ እዮም ተኸሲሶም ዘለዉ። እዚ ኣብ ልዕሊ 30 ኣውራጃታት ዝተኻየደ ዝተዋሃደ ስርሒት ኣብ ዝተመርፀ ግዜን ቦታን ክቕጽል ምዃኑ ሰብ መዚ ጸጥታ ቱርኪ ሓቢሮም። ቱርኪ ኣንጻር ሽበራ ጥራይ ዘይኮነ ኣንጻር ምስግጋር ዕፀ ፋርስ ዝቐንዐ ስርሒታት ክተካይድ ምጽናሕ እውን ጸብጻባት የረድኡ። ደቡብ ኮርያ ጽላት ቴክኖሎጂ ንምምዕባል ናይ ኣስታት 1 ትሪልዮን ዶላር ወፍሪ ከም እትገብር ገሊጻ። እቲ ግዙፍ ወፍሪ ብቐንዱ መፍረ ባእታታት ቴክኖሎጂ ማለት ቺፕስ ብዓይነትን መጠንን ንምዕባይ ከምኡውን ኪነታዊ ብልሕን ሮቦትን ንምምዕባል ከም ዝኾነ ሰብ መዚ ናይቲ ጽላት ሓቢሮም። መንግስቲ ደቡብ ኮርያ ነቲ ውጥን ንምትግባር ምስ ዓበይቲ ኩባንያታት ቴክኖሎጂ ሃገሩን ናይ ኣሜሪካን ውዕል ከም ዝኣተወ ኣፍሊጡሎ። እቲ መደብ ክሳብ 2036 ክዛዘም ከም ዝኽእል ብምእማት ከዓ ኣብ ምምዕባል ቁጠባ ሃገሩ ኣገዳሲ ተራ ከም ዝህልዎ ሓቢሩ። ደቡብ ኮርያ ኣብ ምምዕባል ጽላት ቴክኖሎጂ ቅልጡፍ ገስጋስ ካብ ዘርእያ ዘለዋ ሃገራት ምዃና ጸብጻባት የረድኡ። ቤት ፍርዲ ክፍለ ሃገር ኒው ሜክሲኮ ሕቡራት መንግስታት ኣሜሪካ ንኩባንያ ቴክኖሎጂ ሜታ ብምጥሓስ ሕጋጋት 567 ሚሊዮን ዶላር ተወሳኺ መቕጻዕቲ ይበይንሉ። እቲ ቤት ፍርዲ ኩባንያ ሜታ ንጥዕና ቆልዑ ኣብ ግምት ዘይእተወ ንግዳዊ ንጥፈታት ከካይድ ከም ዝጸንሐ ብምኽሳስ እዩ ነቲ መቕጻዕቲ ወሲኑ ዘሎ። ትሕዝቶ መደባት ሜታ ኣብ ልዕሊ ቆልዑ ብሓፈሻ ኣብ ልዕሊ ትሕቲ ዕድመ ተምሃሮ ድማ ብፍላይ ጥዕናዊ ጸገማት ክፈጥር ከም ዝጸንሐ እዩ ዝውቀስ። እቲ ኩባንያ ኣብ መደባቱ እኹል ናይ ምመያ መስርሕ ከም ዘይጸንሖ ቤት ፍርዲ ክፍለ ሃገር ኒው ሜክሲኮ ብተወሳኺ ሓቢሩሎም። እቲ ቤት ፍርዲ ቅድሚ 5 ኣዋርሒ እውን ነቲ ኩባንያ ብተመሳሳሊ ክስቲ 375 ሚሊዮን ዶላር መቕጻዕቲ ወሲኑሉ ምንባሩ ጸብጻባት የረድኡ። ክቡራትን ክቡራንን ዜና ቅድሚ ምዛምና ኣርእስታቱ ክደግመልኩም። ሚኒስተር ትምህርቲ ኣብ ንኡስ ዞባታት ኣፍ ዓበትን ናቕፋን ናይ ስራሕ ዑደት ኣካይዳ። ሃገራዊ ማሕበር ጽሙማን ኤርትራ ሎሚ 8 ነሓሰ ኣብ ኣስመራ 5 ጉባኤ ኣቃኒዑ።

ኣብ ዞባ ዓንሰባ ወፍሪ ተመሃሮ ንልምዓት ኣዕጋቢ ውፅኢት ይርከቦ ከም ዘሎ ተገሊጹ። ኢራን ሉኣላውነታ ኣብ ሓደጋ ናብ ዘአቱ ግዱድ ዘተ ክትፅመድ ከም ዘይኮነት ሓቢራ። ሚኒስትሪ ምክልኻል ጃፓን ናይ 2027 ባጀት ምክልኻል ሃገሩ ልዕሊ 63 ቢልዮን ዶላር ክበፅሕ ከም ዝኽእል ኣሚቱ። ኣሜሪካን ኣውስትራልያን ኣብ ዕደና ብርቂ ማዕድናት ዘተኮረ ስምምዕ ከም ዝኸተማ ገሊፀን። ንምክታልኩ መስገድ መሰርፍ መደባት ኤርቲቪ ክሓርገኩመይ ወገነ ግን ብርኹምሸት

0: ዋ ኣፍታ ወንዳ ተኸመት ኸይ
1: ትወደከ ደቂስ ዶል ቀልጢ ፈመጺ
0: ኣነ ደኣ ዶንጌል እንዴ ተሰኪ ፈጸን ይሁ እምበር ወድኽስ ደስ ኢል ወደቂስ እግል ፈመጺ
1: ሎም ደኣ ስክርታና ተቐንጢጡንዲ ደቅና ኣብጥቓና ንሕና ኣብጥቓ ደቅና እሙኸ እንዳ ስራሕና ኣብዛ ትካልና መውዓለ ህፃናት ኢሎም ካብ ዝገብሩልናኮ ውሽጥና ቐስብ ኢሎ እምበር ምስ ሰብ ኣብ ገዛ ገዲፍናዮም ስራሕ ክንወፍር ከለናኮ ውሽጥና ብሻቕሎት እዩ ዝውዕልኒዮ
0: ናተይ ሻቕሎት እሞ ኸዓ ሕልፍ ዝበለ ኣብ ገዛ ገዲፈዮ ክመፅእ ከለኹ ውነይ ኩሉ ምስ ውሉደይ ስለ ዝኸውን ኣብ ስራሕ ብዙሕ ይድምዕኒ ነይረ
1: ክገርመክሰና ሓፍተይ ነዚኣ ዝሓሰበ ክሽለም ጥራይ እዩ ዘለዎ ምሽላም ጥራ ስምዕስካ ካብ ክንደይ ሻቕሎት ናይ ውሉድና እኳ ይድሕንና ዘሎ
0: እምበርከ ዋላ ነቲ ውሉድና ኮ ኣብ ዘድልዩ ሰዓታት ክንዕንግሎን ኩነታት ብቕረባ ክንከታተሉን ከለና ኮ ኣብ ዕቤት ኣካላቱን ኣእምሩኡን ዘምፀ ውፅኢት ዓብ እዩ
2: ከምዚ ዝኣመሰለ ዕድል ንምፍጣር መንግስትን ስርዓተ ጥዕናን ሲቪላዊ ማሕበራትን ብውልቅን ከምኡ ዝሳተፎ ዘየቋርፅ ኣበርክቶ ብምግባር ኣዴታት ኣብ ኩሉ ናይ ስራሕ ቦታአን መውዓል ደቀን ቦታ ብምድላው ንደቀን ንኸጥብዋ ምቹእ ባይታ ብምፍጣር ንመጻኢ ወለዶ ውሕስቲ ሃገር ንረክቦም።
3: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
4: ለውጥን ምዕባልን ንምምጻእ
3: ከይዕረፈ ይሓስብን ይሰርሕን። ሚሳል
5: ሚሳል
3: ሚሳል
5: ኣብ ኤርቲቪ
3: ኣብ ቴክኖሎጂ
4: ሕርሻ
3: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
4: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
3: ዕድመን ፆታን ብዘይፈሊ
4: ንዅሉ ፈጠራዊ ሓሳባት ከለሊ
3: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ
6: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
7: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ
8: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ
3: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ከምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም
5: መደብ ሚሳል
9: ኣብ ቀረባ እዋን ኣብ ኤርቲቪ

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም? ኣብ ናይ ሎም መዓንቲ መደብና ዝተፈላለየ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ካብ ዝተዳለዉ መደባት ኣብ ሞባይል ዘለዎ ኣማራፅታትን ንዓመተ 2026 ኪንዩን ዝህሉ ቴክኖሎጂካዊ ምዕባልታት ኣብ ዓለም ከመይ ክመስል ምዃኑ ዝትንትን መደብ ሒዝና ቐሪብና ኣለና። ናብቲ ፈለማ ተዳልዩ ዘሎ መደብ ክነብለኩም እምባር ሰናይ ምክትታል። ፈለማ ተዳለያ ዘላ ኣብ ሞባይልና ዘላ ክንገብራ ዝግበኣና ኣብ ማይ ፋይልስ ካብ ዘሎ ኣማራፂ ኮይኑ ብዙሕ ግዜ ንሕና ዘየድልየና ኣፕሊኬሽን ዘየድልየና ስእሊ ዘየድልየና ቪድዮታት ወይ ካልእ ነገራት ንድምፂ ስሞ ሞባይልና ግን ኣይትጎድልን። ሓደ ሕቡእ ግን ክንከፍቶ ዝግበኣና ንዑ ምስ ከፈትናዮ ጥራይ ኣዝዮም ብዙሓት 6,700,9,500 ንልዕሊዩን ዝኸውን ስእልታት ዝተቐመጦ ቦታ ኣሎ። እዚ ስእልታት ተቐሚጦ ዘሎ ቦታ እንተ ዘይደምሲስናዮ ናይ 4-5-6 ልዕሊዩን ጂቢ ቦታ ናይ ሞባይልና ክሕዝ ኽእል እዩ። ነዚ ከመይ ጌርና ንድምስሶ ቀዳመይ ተዳልያ ዘለያ ብኸምዚ ስዕብ ተዳልያ ኣላ። ሕራይ እምበኣር ቀዳመይቲ ንሪኣ ኣማራፂ ኣብ ማይ ፋይልስ ዘሎ ኣማራፂ እዩ። ኣብ ማይ ፋይልስ ምስ ንመፅእ ሓደ ኣዝዩ ኣገዳሲ ኣማራፂ ኣለና። መጀመርያ ናብዛ ላዕሊ ሴቲን ትብልና ኣለትና ናይ ሴቲን ምልክት ምናልባት ኣብናትኩም 3 ነጥቢ ክትከውን ትኽእል እያ። ናብኣ ምስኣተና እዛ ሾው ሂድን ሲስተም ፋይልስ ትብል ደላ ኦን ገይረ ኣለኹ። እዚኣ ኦፍ ክትፀኒሐ የብላን ናብቲ ንደልዮ ዘለና ምእንቲ ክንከይድ እዚኣ ኦን ክትከውን ኣለዋ። ብድሕሪኡ ክንምለስ ኢና። ናብዚኣ ምስ ተመለስና ናብ ኢንተርናል ስቶሬጅ ኣቲና ሙቪስ ትብል ክንርኢ ኢና። ኢንተርናል ስቶሬጅ ሰርች ክንብላ ንኽእል ኢና። ሙቪስ ትብል ንመፂና ናብ ሙቪስ ንኣለዋ። ኣብ ሙቪስ ምስኣተና ኣብታ ላዕሊ እታ ሾው ሂድን ፋይልስ ዝበልናያ እዛ ታምብ ናይልስ ትብል ደላ ማለት እዩ። ናብኣ ክንኣቱ ኢና። ናብ ታምብ ናይልስ ምስኣተና ኣብዚ ትርእዮ ደለኹም ከባቢ ሰለክት እንተደኣ ገይረዮ ከባቢ 633 ፋይላት ኣለኒ። እዚ 633 ስእልታት ሳምሰን ባዕሉ ካብቲ ንሰርሖ ካብቲ ንሪኦ ካብቲ ንውልዖ ቪድዮታት ዝወስዶም ስክሪን ሾትስ እዮም ማለት ወላ እሶም ሃልዮም ኣይሃልዮም ወላ ሓደ ዘገድሰ የብሉን እንትርፎ ቦታ ክመልኣልና ማለት እዩ። ስለዚ ነዚኦም ደሊት ክንብሎም ኣለና። ምናልባት ኣብ ናተይ ኣብ ዝተወሰነ ግዜ የፅርዮ ስለ ዝነበርኩ ውሒዱ ኣሎ ክኸውን ይኽእል። ኣብ ናትኩም ልዕሊ 6,500 ኣብ ናይ ገሊኹም ከም ዝፀንሕ ርግፀኛ እየ። ስለዚ እዚ ብምሉኡ ድሊት ኦል ክንብሎ ኣለና። በዚኣ ድሊት ኦል ንብሎ ሽዑ ናብ ሪሳይክል ቢን እዩ ዝኸይድ። ካብዚ ወፂኡ ማለት ተደምሲሱ ማለት ኣይኮነን። ተመሊስና ናብ ኢንተርናል ስቶሬጅ ምስኣተ ናብ ዝታሕቲ ሪሳይክል ቢን ትብል ንህለትኒ። ናብ ሪሳይክል ቢን መፅአ ሰለክት ምስ ገበልክዎ እንደገና ከምዚ ትሪእዎ ዘለኹም 634 ፋይላት ብምሉኡ ክድምሰስ ኣለዎ ማለት እዩ። እዚ እንተደኣ ተደምሲሱ ሞባይልና ቅልጣፈ ትውስኽ፣ ካብቲ ዝነበራ ቦታ ውን ናይ ከባቢ 3-4 ጂቢ ክትውስኽ ትኽእል ማለት እዩ። ስለዚ እተን ኣገዳሲት ካብ ዝበሃላ ኣብ ፋይል ማናጀር ካብ ዘለዋና እዚኣ ቀዳሚት እያ ማለት እዩ።

ካልአይቲ ተዳልያ ዘላ ቁርብ ኣዘናጋዒት ትመስል ደስ ትብለካ ሕብእቲ ኣማራፂ ከዓ ሞባይል ቻርጅ ኣብ ንገብረሉ ግዜ ቻርጅ ገይራ ዶ ኣይገበረትን ገመድና ድዩ ወይስ ቻርጅ ኢምፖርት ድዩ ወዘተ ንብል ኢና። ብዙሕ ግዜ ንሞባይልና ግን ከነዛርባ ኢና ሎ ማዓንቲ ብኸመይና ነዛርባ እንተ ደኣ ቻርጅ ገይራ ወይ ቻርጅ እንተ ደኣ ኣትያ ቻርጅ ኮይና ኣለኹ ወይ ቻርጀር ኮኔክት ኮይኑሎ ቻርጀር ተላጊቡሎ ዝብል ድምፂ ከምትህበካ ክንገብር ኢና። እዚ ኣዝዩ ብዙሕ ኣማራፂታት እዩ ዘለዎ። ብኸመይና ክንገብሮ ንኽእል ሕጂ እውን ስዒቡ ተዳልዩላ። ሕጂ ንሪኣ ኣዝዚ ኣገዳሲት ኣማራፂ ከዓ ሞባይልና ቻርጅ ኣብ ንእትወላ ግዜ ቻርጅ ትገብር ከም ዘላ ባዕላ ብድምፂ ክትነግረና ትኽእል እያ። ምክንያቱ ሓንሳብ ሓንሳብ እቲ ቻርጅን ኬብል ክኸውን ይኽእል ፀገም ወይ ቻርጅን ፖርት ክኸውን ይኽእል ወይ የእቲናያ ኢልና ከድና ክትኣብየና ትኽእል እያ። ስለዚ እዚኣ ኣገዳሲት ኣማራፂ ኮይና ረኺበ ኣለኹ እሞ ከዓ ሕብእቲ ምስ ምዃና መጠን ክንፈልጣ ኣዝዩ ኣገዳሲ እዩ። ስለዚ መጀመርያ ናብ ሴቲንግ ክኣቱ እየ። ናብ ሴቲንግ ምስ ኣተኹ ኣብዚኣ ሞድስ ኤንድ ሩቲንግስ ትብላላ። ሞድስ ኤንድ ሩቲንግስ ኣብዚ እዚ ዘሎ ስሊፕ ቲያትር ድራይቪን ወዘተ ድብል ዝተፈላለዩ ሞዳት ወይ ሞድስ እዩ። ብድሕሪኡ ናብ ሩቲን ክንኣቱ ኢና ንየማናለት። ኣብ ሩቲን ምስ ኣተና እዛ ቀዲመ ጥቀመሉ ስለ ዝነበርኩ እዩ ድሊት ክብሎ እየ ከም ብሓድሽ ሰት ክንገብሮ። ስለዚ ሞድስ ኤንድ ሩቲንግስ ትብል ኣብዛ ናይ ተደምሮ ምልክት ክንመፅ ኢና። ሕጂ እንታይ ትብል ዘላ ኢፍ ከምዚ እንተደኣ ኮይኑ ዘን ከምዚ ግበሪ ይክብላ። ሕጂ እንታይ ማለት እየ ብዙሕ ኣማራፂታት እዩ ዘሎ ደድ ጥዕመኩም ክትፍትንዎ ትኽእሉ ኢኹም። ኣነ መሪፅ እያ ዘለኹ ግን እንተደኣ ቻርጅን ኬብል የእትየ ቻርጅ ትገብረ ከም ዘለኸ ብድምፂ ንገርኒ ትብለ። ስለዚ ኣድ ዋት ዊል ትሪገር እንትብል ሕቶ ንታሕቲ ወሪደ ኣብዚኣ ቻርጅን ስታተስ ትብላላ። ቻርጅን ስታተስ ገይረ ኣለኹ። ክልተ ዓይነት ቻርጅን እዩ ዘሎ። እቲ ሓደ ብዋይር ብገመድ ንገብሮ፣ እቲ ሓደ ከዓ ብዘይ ገመድ ንገብሮ። ኣብ ክልቲኡ ንገርኒ ኢለ ኣለኹ። ስለዚ ቻርጅ እንተደኣት እዩ ዘንዋት ዘን ኢለ ንገርኒ። እንታይ ማለት እዩ ትነግረኒ ብኖቲፊኬሽን ኖቲፊኬሽን ኢለ ሸው ካስተም ኖቲፊኬሽን ትብል ሰለክት ትገብር። ብድሕሪኡ እንታይ ክትብል ኣለዋ ኣብዚኣ ሕጂ ዩር ፎን ኢዝ ቻርጅን ትብለኒ። ዩር ፎን ኢዝ ቻርጅን ኢለ ኣለኹ። ወላ ክትፍለጠለይ ምእንታን እሱ ክብላ እየ። ኣብዚኣ ሕጂ ነዚ ከተንብቡ እያ ኣብዚኣ ሪድ ዲስ ኖቲፊኬሽን ላውድ ትብል ደላ ግድን ኦን ክገብር ኣለኒ። ምክንያቱ ዓዊላ ከተንበለይ ምእንታን ኣብዚኣ ዳን ወዲእ ኣለኹ። እዚኣ ምስ በልኩ ብድሕሪኡ ግድን ክገብራ ዘለኒ ከዓ ሴቭ ሴቭ ምስ በልኩ እንደገና ሓንቲ ኣላትኒ ንታሕቲ ወሪደ ኣብዛ ሰማያዊት ቲክ ኮይና ትርእዋ ዘለኹም ትሕቲኣ ናይ ድምፂ ምልክት ኣላ። እሳ ከዓ እቲ ድምፂ ክትነግረኒ ስለ ዘለዋ ድምፂ የእትየላ ኣለኹ ማለት እዩ። ድምፂ የእትየላ ዳን ወዲእ ኣለኹ። ስለዚ ሴፍ ኮይና ካብዚ ክወፅእ ክእለ። ኣብዚ ምስ ወፃኹ ሕጂ እንተ ደኣ ቻርጅ ክገብራ እያ ሞባይለይ እንታይ ክትብል እያ ክትርእዋ ይኹም ዩር ፎን ኢዝ ቻርጅን ክትብለኒ እያ ማለት እዩ። ዩር ፎን ኢዝ ቻርጅን እሱ ኢላላ ማለት እዩ። ስለዚ ከምዚ ዓይነት ምልክታት ክትህበና ትኽእል። ዩር ፎን ኢዝ ቻርጅን ኢላ ትንላ። ስለዚ ኣብ ዝኾነ ግዜ ሶኬት ኣብእቱ ኣቢልኩም ላብ ትኸዱ ወይ ቻርጅ ኣብ ትገብሩዋ ግዜ ትገብር ከም ዘላ ጀሚራ ከም ዘላ ክትሕብረና ትኽእል ኣገዳሲት ኣማራፂ እያ ማለት እዩ።

ዩርፎን ኢዝ ቻርጅን ኢላ ሽምካ ክትፅውዓካ ከላ ቅሩብ ገለ ዋንነት ትስማዓካ ኸውን ወይ ሓፍትኻ ወይ ማሓዛኻ ኮይና ትስማዓካ ትኸውን እታ ሞባይል ኣዝያ ፅበቕቲ ኣማራፂት ከም ዝረኸብኩም ኣርግፀኛ ሳልሰይትን ሕጂ እውን ካብአን ብዘይንእስ ኣዝያ ኣገዳሲት ምናልባት ብዙሕ ሰብ ተጠቂምላ ክኸውን ዘይክእል ኢለ ዝሓስበ ከዓ እዚ ሜንተናንስ ሞድ ማለት እዩ። ንሕና ከም ቴክኒሽናት ብዙሕ ግዜ ሰብ ሞባይል ናባና ከምፃእ ከሎ ገሊኦም ኣዝዩ ኣገዳሲ ዶክመንት ኣለኒ እሞ ምሳይ ኮንካ ስራሕ ያብለካ ገሊኦም ኣስጊርካዮ ምፃእ እሞ እዚ

ክንሰርሐልካ ትብሎ ወዘተሎ ምክንያቱ ኣብ ሞባይል ዘሎ ሰነዳት ብዙሕ ምስ ምዃኑ። ሳምሰንግ ግን ነዚ ዝኸውን ኣማራፂ እውን ገይርልና እዩ። እዚ ሜንተናንስ ሞድ እዩ ዝበሃል። ሞባይልካ ንቴክኒሽን ቅድሚ ምሃብካ ክትጥቀመሉ ዘለካ ማለት እዩ። ስለዚ ኣብ ሜንተናንስ ሞድ ኣትያላ ኩሉ ሰነዳትካ ዶክመንትካ በቲስኻ ዝገበርካዮ ፓስወርድ ተሓቢዩ ኣሎ። ስለዚ ክትቦ ከለካ ሞባይል ክሪኣ ክእል እዩ፣ ቻርጅን ፖርት ክቅይር፣ ክፍትን ኩሉ ነገር ክገብር ክእል እዩ። ኣብቲ ገሊ እዩ ማለት እዩ። ንኣብነት ፓወር ተባላሻ ተመፅያ ሙሉእ ናይ ሶፍትዌር ፅገና ዘድልዮቶ ኮይኑ ወዘተ ምናልባት ኣይ ከምዚ ዓይነት ኣማራፂ ኣይጥቀመሉ እንትኸውን ግን ነቲ ዘገድስ ከም በዓል ስፒከር ክትቅይር፣ ማይክሮፎን ስክሪን ክትቅይር ንዝተባላሸዎ ነገር ወዘተ ወዘተ ንዝኾነ ነገር ግን ኣዝዩ ንብዙሕ ዝበሃል ኣማራፂታት ትጠቅም እያ እሞ ከመይ ጌርና ሞባይልና ናብ ሜንተናንስ ሞድ ነእትዋን ከመይ ጌርና ኸ ካብ ሜንተናንስ ሞድ ነውፃን ዝገልፅ ሓፂር ትሕዝቶ ኣዳልየ ኣለኹ። ሕጂ እውን ናብኡ ከብለኩም እየ። ሕራይ እምበር ሕጂ እውን ናብታ ሳልሰይቲ ዝተገልፀት ንምኻድ ሕጂ እውን ናብ ሴቲን የኸኣቱ ሴቲን ምስ መፀኹ ኣብዚኣ ኣብ ናይ ገሌና ባትሪ ኤን ዲቫይስ ኬር ትብል ክትብሉ እያ። ኣብ ገለ ከዓ ዲቫይስ ኬር በይና ባተሪ በይና ክትብሉ ትኽእል እያ። ኣብ ናተይ ዲቫይስ ኬር ትብል ኣብዚኣ ነለት። ኣብ ዲቫይስ ኬር ምስ መፀኹ ንታሕቲ እንተደኣ ወሪደ ኣብዚኣ ሜንተናንስ ሞድ ትብል ኣላ። ሜንተናንስ ሞድ ኣብ ሜንተናንስ ሞድ ምስኣትኹ ተርንኦን ክብላ እየ ተርንኦን። ስለዚ ኣብዚኣ ተርንኦን ክብላ እየ ሪስታርት ክትገብረ ስለዚ እታ ዝሓሸት ሪስታርት ዊዛውት ክሪኤቲንግ ሎግ ተበልናያ ትሓይሽ ምክንያቱ ክትሰልጠና ግድም ስለ ዝኾነት ስለዚ ሪስታርት ምስ በልክዋ ሪስታርት ክትከውን ማለት እዩ።

ኣብዚ ሕጂ ስዊችን ቱ ሜንቴናንስ ሞድ ትብል ኣላ። ናብ ሜንቴናንስ ሞድ ኣቲና ኣለና። ሕጂ ኣብዚ ሜንቴናንስ ሞድ ኣብ ታሕቲ ትብል ኣላ። እዚ እንታይ ኢና ንብል ዘለና? ንኣብነት ኣብ ጋለሪ እንድሕር ዳ ኣትዩ ቴክኒሽን ወይ ዝኾነ ሰብ እዛ ሞባይል እዚኣ ኣብ ሜንቴናንስ ሞድ ምስ ኣተኹ ድሕዛ ሰብ ናተይ ውልቃዊ ሰነዳት ክርእየለይ ኣይክእልኒ ማለት እዩ። ክጥቀም ግን ክእል እዩ። ንኣብነት ካሜራ ክገብር ክእል እዩ፣ ቪድዮ ክስእል ክእል እዩ፣ ክዕሪ ክእል እዩ፣ ክፍትን ክእል እዩ እቲ ዝፀገኖ ወይ ዝገበሮ ነገር። ስለዚ ኣገዳስነት ናይ ሜንቴናንስ ሞድ ነቲ ናትካ ፕራይቨሲ ዝበሃል ማለት እዩ፣ ነቲ ናትካ መሰል ብሕታውነት ወይ ሰነዳትካ ንዓኻ ጥራይ ንክትገብሮ ማለት እዩ። ካብዚ ከመይ ጌርና ንወፅእ ምስ ንብል ሕጂ ካብ ሜንቴናንስ ሞድ ከመይ ጌርና ንወፅእ እንትብል ቀላል እያ። ናብዚ ንታሕ ስዋይፕ ምስ ገበርና ዩርፎን ኢዝ ኢን ሜንቴናንስ ሞድ ትብላላ። ዩርፎን ኢዝ ኢን ሜንቴናንስ ሞድ ትብላላ። ስለዚ ኣብኣ እንተደኣ ክሊክ ገይረ ኣብዚኣ ኤግዚት ትብል መፅያ ማለት እዩ። ስለዚ ኣብኣ ክሊክ ገይረ ኤግዚት ክብል ይኽእል። ከም ተወሳኺ መራፂ ከዓ ከምታ ዝገበርና በታ ዝኣተናያ ከዓ ናብ ሴቲን መፅ ናብ ዲቫይስ ኬር መፅ ኣብኣ ናብ ሜንቴናንስ ሞድ ምስ መፃኹ ኤግዚት ክብላ ክእል ማለት እዩ። ስለዚ ሕጂ እውን ኤግዚት ምስ በልክዋ ሪስታርት እያ ክትገብር። ኮድ ከዓ እቲ ፓተርን እናተይ ከዓ ትሓተና እያ። ሕጂ ፊንገር ፕሪንት ትሓተንላ ፓተርን እናተይ ከዓ ትሓተና እያ ማለት እዩ።

ግንባር ተመሊስና ኣለና ማለት እዩ። ኣብዚ ሜንቴናንስ ሞድ ዝብል ፅሕፈት ፀኒሑ ትታሕቲ ሕጂ ግን ሜንቴናንስ ሞድ ዝብል ስለዘየለ ናፍታ ንቡር ተመሊስና ኣለና። ኮንታክተ ወዘተ ኩሉ እቲ ክረአ ዘሎ ናባይ ተመሊሱ ኣሎ ማለት እዩ። ግንባር ተመሊስና ኣለና ማለት እዩ። ኣብዚ ሜንቴናንስ ሞድ ዝብል ፅሕፈት ፀኒሑ ትታሕቲ ሕጂ ግን ሜንቴናንስ ሞድ ዝብል ስለዘየለ ናፍታ ንቡር ተመሊስና ኣለና። ኮንታክተይ ወዘተ ኩሉ እቲ ክረአ ዘሎ ናባይ ተመሊሱ ኣሎ ማለት እዩ። ናብቲ ብካልኣይ ደረጃ ተዳልዩ ዘሎ ብኸመይና ሓንቲ ሞባይል ብፍላይ ኣብ ሳምሰንግ ሞባይል ፌክ ድያ ኦሪጂናል ንፈልየሉ እንተ መፂና ኣብ ዝሓለፈ እዋን ሓንቲ A16 እዚ ዓይነታ ሞባይል ረኺበ ነይረ። ሓንቲ ከዓ S20 እዚ ዓይነታ ሞባይል ማለት ናይ S ኮይና ኤን መፅን

ስለዚ ክትሪኦ ከለካ እዚአን ኤስ ሳምሰንግ እዩ ተፃሒፍዎን ኤስን ኩሉ ነገራትን ክትሪአን ከለካ ካብተን ከመአን ዝኣመሰላ ዝፈለየን ዋላ ሓደ የብለን። ምስ ረኣኻየን ግን ውሽጠን ናይ ብሓቂ ሳምሰንግ ኣይነበራን። ምናልባት ከምተን ናይ ኤስኪው ዝበሃላ ብሕሱር ንረክበን ሞባይላት ከመአን ከይኮና ኣይተርፍን ውሽጠን ማለት እዩ። ስለዚ እዚ ተጠቀምናሉ ብኸመይ እዩ ኩላትና ክንጥቀመሉ ምእንታን ንኣብነት እዛ ሒዝያ ዘለኹ ትርእዋ ዘለኹም ሓንቲ ካፍተን ኦሪጂናል ትመስል ግን ኦሪጂናል ደይ ፀንሐት እያ ብኸመይ እዩ ንዝብል ሕቶ ሙሉእ መደብ ኣዳለየ ኣለኹ። ሕጂ እውን ናብቲ ሙሉእ መደብ ከብለኩም እየ። ሰናይ ምክትታል ራይ እምበኣር ከምዚ ኣቐዲምና ክንገልፆ ፀንሕና ሓደ ዌብሳይት ተጠቂምና ከመይ ጌርና ሓንቲ ሞባይል ብፍላይ ሳምሰንግ ኦሪጂናል ደ ኣይኮነትን ንፈልጥ ኢና ክንርኢ። ነዚኣ ንምርኣይ ቅልል ዝበለ መስርሕ እዩ ዝሓትት። እዚ samfw.com/imi ኢልና ምስኣተና እዚ ዌብሳይት እዚ ብዛዕባ ሳምሰንግ ሞባይላት ኣዝዩ ዓበይቲ ሓበሬታታት ዝህብ ናይ ሶፍትዌራት ዓይነታት ዝህብ ድላይካ ሶፍትዌራት ናይ ሳምሰንግ ትረኽበሉ እዩ። እዚታት ከምኡ ክኸውን ከሎ ኣብዛ ታሕቲ ኢሚ ቸክ ትብል ኣላ። ኩላትና ከም ንፈልጣ ንዝኾነት ሞባይልና እንተ ደኣ ስታር ሃሽ 06 ሃሽ ኢልና ጠዊቕና እቲ ኢሚ እዩ ዝመፀና። ስለዚ ኢሚ እንድሕር ደኣ ርኢናዮ እታ ኢሚ ኣብዚኣ ነእትዎ ማለት እዩ። ንኣብነት እዚ ቅድሚ ሕጂ ድፈቶንኮ ኢሚታት ኣብ ታሕቲ ትርእዎ ኣለኹም። ናይ ሓንቲ እዛ A16 ሞባይል ሓንቲ ሰብ ሒዛ መፅያትኒ ድሓር እዛ A16 ምስ ረኣኸዋ ግን ናይ ባሓቂ ሳምሰን ኣይኮነትን ፌክ እያ ኖኖ ኣነ ካብ ፅቡቕ ቦታ የ ገዚአ እያ ገለኢላታ ብደገ እያ ገዚኣ ተመስለኒ። ስለዚ እሞ ሳምሰን ከም ዘይኮነት ብኸመይ ረጋግፀልኪለ እታ ኣብዚ ፅሒፍ እያ እታ ኢሚ። ስለዚ ኢሚ ክንፅሕፍ ንኽእል ኢና 35 26 4 27 83 83 እዚኣ እያ። ስለዚ እዚኣ ፅሒፈ እንተ ደኣ ቸክ ኢንፎርሜሽን እንተ ደኣ ኢለያ ኣብዚኣ ንሪኣ ኣለና እዚ ቸኪን ትብላላ ቸክ ኢንፎርሜሽን። እንተ ደኣ ሳምሰንግ ኮይና ልክዕ ከተምፃለያ ካልእ ጥዒቲ እውን ከርአኩም ከመይ ጌርና ከም ዝሰርሓ። ስለዚ እዚ ኩሉ ቸክ ጌራ እዚኣ ረኣይዋ ኢሚ ወይ ከዓ ሴራል ናምበር ኢዝ ኢንቫሊድ ኦር ኖት ኤ ሳምሰንግ ዲቫይስ። ንዓና ግን እዚ ኣብ ሓንቲ ሳምሰን እዩ ፀኒሕና። ስለዚ እዛ ሰብ ሒዛታ ድመፀት እዚኣ ኢሚ ዘላታ ኦሪጂናል ኣይኮነትን ማለት እዩ። ካልእ እንድሕር ዳኣ ርኢና ካልአይቲ ከዓ ኤስ24 ኢላ ዝመፀት ከኣላ ሕሰብዎ ኤስ24 ክንብል ከለና ካብተን ዝኸበራ ሞባይላት እየን። ነዚኣ ስከ ከዓ ነእትዋ ካልኣይ ግዜ እዚኣ እውን ስታር ሃሽ 06 ሃሽ እንተ ደኣ ገይረ እዚ ኢሚ ንሪኢ ኣለና እዚኣ ከዓ 35 82 34 ኣብዚ ፈቲናያ ስለ ነበርኩ ኣብዚ መፂ ኢለይ ኣሎ። እዚኣ እውን ንረኣያ ቸክ ኢንፎርሜሽን ንበላ። ስለዚ ሰብ ኤስ24 ኢሉ ወይ ኤ16 ኢሉ ወይ ኤ15 ኢሉ ወይ ሳምሰን ኢሉ ብሓፈሻ ውሽጣን ግን ሳምሰን ደይኮነ ክገዝእ ብብዝሒ ክረአ ስለ ዝኽእል ንሕና ከም ሞያውያን ህዝብና ንሕግዘሉ ክንሕግዝ እውን ግቡእና ስለ ዝኾነ ኩላትና ሞያውያን ንፈልጦ ኢና። ግን ገለ ካልኦት እውን ወላፍቲ ሞያ ዘየለኹም samfw.com/ኢሜይል ና እዚኣ ምክንያቱ ነፃ እዩ። ካልኦ ብዙሕ ኣማራፂታት እዩ ዘለዎ ግን እዚኣ እያ ተንዓና ተገድሰና። ስለዚ እዚኣ እንድሕሪኢና እዚኣ ከዓ እንታይ ትብላላ ኢሚ ኦር ሴራል ናምበር ኢዝ ኖት ኤ ሳምሰንግ ዲቫይስ። ሕጂ ኣብዚኣ ሓንቲ ካልእ ሞባይል ክህበ ንኣብነት ኣብዚኣ እንድሕር ዳ ርኢናያ ስታር ሃሽ 06 ሃሽ ኢለ ናተይ ሓንቲ ሞባይል ክህበ ጥዒቲ ሳምሰን ኢለ ዳ ሓስባ 35 35 01 35 35 01 እዚኣ እንተ ዳ ርኢናያ ሕጂ ተሓቀኛ ሳምሰን እንተ ደኣ ኮይና ሳልሰይቲ ፈተና ንፍትና ኣለና እቲ ኢንፎርሜሽን ኣብ ዝመፀና ሓበሬታ ረኣይዋ። እዛ ሞባይል እዚኣ ዜድ ፎልድ 6 ምዃና ጋላክሲ ዜድ ፎልድ 6 ምዃና እዚ እቲ ሞዴል ናታ እዩ። ኣበይ ዓዲ ወይ ንመን ዓዲ ተሰሪሓ እዛ ሞባይል እዚኣ ካብ ትስራሕ 365 መዓልትታት ጌራላ ወይ ሓደ ዓመት ጌራላ ፕሮዳክት ዝተሰርሐትሉ ወይ እዛ ሞባይል ዝተሰርሐትሉ ዕለት 16 ወር 1 2025 ምዃኑ ይነግረና ኣሎ። ስለዚ እንተ ደኣ

ጥዒቲ ሳምሰንግ ወይ ጥዒቲ ሞባይል ኮይና እታ ኢሚ ምሳብናያ ኣብዚኣ ኩሉ ከምፀና እዩ። ካብዚ እኒው ካልእ ሓበሬታታት እውን ኣለዎ፣ ግን ብውሕዱ በዛ samfw.com/ኢሚ ጌርና ሓንቲ ሞባይል ኦሪጂናል ድ ኣይኮነትን፣ ብፍላይ ሳምሰን ማለት እዩ ኣይኮነትን ክንፈልጠላ ንኽእል ሓንቲ ኣዝያ ኣገዳሲት ኣማራፂ እያ። ናብቲ ተዳልዩ ዘሎ ሳልሳይን ናይ መወዳእታ ንክፋል ምስ ንኸይድ ድማ ኣማራፂታት ኣብ ሞባይል ምስ ንመፅ እምበኣር ክልተ ኣማራፂታት ኢና ቐሪብና ዘለና። እቲ ቐዳማይ ኣብ ሳምሰንግ ዝርከብ ሓደ ካብ ሂድን ኦፕሽንስ ወይ ሕቡኣት ኣማራፂታት ዝበሃል ክኸውን ከሎ፣ እቲ ካልኣይ ድማ ኣብ ሬድሚ ዘሎ ብሰከንድ ስፔስ ዝፍለጥ ኣብዝሓለፈ ግዜ ከመይ ጌርና ከምጥቀመሉ ሒዘልኩም ክቐርብ እየ ኢለኩም ዝነበርኩ እዩ። ክልቲኡ በብሓደ ብከምዚ ዝስዕብ ተዳልዩሎ ሰናይ ምክትታል ሕራይ እምበኣር ንሎም ማዓንቲ ኣብዝሓለፈ እዋን ኣብ ሳምሰን ድረኣናዮ ነይሩ ብዛዕባ ቻርጅ ክትገብር ከላ ሞባይልካ ቻርጅ ትገብር ከም ዘላ ዝነግር ኣማራፂ ብዙሓት ሰባት ከም ዳሓተትኩምኒ እሱ ጥራይ ደይኮነ ብዙሕ ነገር ኢኻ ክትገብር ትኽእል። ንሎም ማዓንቲ እንተ ደኣ ቴክስት መፂካ ከመይ ጌራ ቴክስት መፂካ ኣሎ ኢላ ከም ትዛረብ ክንገብራ ኢና። ስለዚ ነዚ ንምግባር መጀመርያ ኣብ ሴቲን ክኣቱ እየ። ኣብ ሴቲን ምስኣተኹ ኣብዚ ሞድስ ኤንድ ሩቲንስ ዝብል ኣሎ። ኣብዚ እናሃለና ሞድስ ኤንድ ሩቲንስ ምስኣተና እዞም ዝተፈላለዩ ሞዳት ኣለው ሩቲናት ከ ኣለው ማለት እዩ። ስለዚ ኣብቲ ኣዋኣቲና ኣለና። ኣብዚ ምስኣተና ኣብዛ ታሕቲ ሩቲንስ ትብል ኣላትና። ናብ ሩቲን ምስ መፀና ሕጂ ኣብታ ላዕሊ ተደሙራ ንሕጂ ገይረላ ስለ ዝፀናሕኩ እዚ ክድምስሶ የ ከም ብሓድሽ ምእንቲ ክንጅምሮ ስለዚ ዋላ ሓደ የብለይን ማለት እዩ። ናብ ተደሞሮ መፂና ኢፍ ዘን ድብላ ደለዋ እንታይን ብዙሕ ኣማራፂ እዩ ዘለዎ ብዙሕ። ስለዚ ኣብዝሓለፈ ቻርጅ ንርኢና ሎ ማዓንቲ ከዓ እቲ ናይ ቴክስት እንተደኣ መፂካ ቴክስት ሜሴጅ መፂካ ኣሎ ኢላ ዓብላ ከምቲ ነግረካ። ስለዚ ኢፍ ብላ ኣሎ እንተደኣ ቴክስት መፂኒ ዘን ንገርኒ እየ ክብል ደልየ። ስለዚ ኢፍ ኢለ ኣድ ዋት ዊል ትሪገር ትብላላ ኣብዚኣ መፅ እንታይ ክብል እንተ ደኣ ቴክስት መፂኒ። ካብዚ ዘሎ ኣማራፅታት ሕጂ ብዙሕ ክንመርፅ ንኽእል ኢና እንታይ እደሊ ዘለኹ እዩ ዝምልከት። ከምዚ ትሪዮ ዘለኹም ብዙሕ ኣሎ ሜሴጅ ረሲቭድ ትብላላ ካልእ ብዙሕ ናይ ኤክሰርሳይዝ ወዘተ ወዘተ ዝኩሉ በብሓደ ክትርእይዎ ኣብታ ድላይኩም ክትገብሮ ትኽእሉ ኢኹም። እንተ ደኣ ሜሴጅ ረሲቭድ ኢለ ኣለኹ ስለዚ ኤኒዋን ዝኾነ ሰብ ድ ዋላስ ናይ ገለ ሰባት ጥራይ ንኣብነት ናይ ገለ ሰባት ጥራይ መፂእና ከይሓልፈና ንብሎ እንተ ደኣ ኣሎ ስፔሲፊክ ሰንደርስ ክንመርፅ ንኽእል ኢና። ኣነ ኤኒዋን መሪፅ ኣለኹ ብዚያ። ስለዚ ኣብዚኣ ዳን ክብል ማለት እዩ ኤኒ ሜሴጅ ካብ ዝኾነ ሰብ ኢለ ኣለኹ ዳን። እዚኣ ምስ ወዳእኹ ሽዑኡ ካልእ እውን ክውስኽ ክእል እያ ከምቲ ብቐዳማይ ዝበለናያ ቻርጅን ክኸውን ንኽእል ካልእ ክኸውን ንኽእል። እንተ ደኣ ሽዑ ዘን ክብል እንተ ደኣ ቴክስት መፂኒ ዘን ኣብዛ ተደመሮ ክትወቐ ዘን ኖቲፊኬሽን ኣብዚ ታሕቲ ወሪድና ኖቲፊኬሽን ትብል ክንደሊና ኣብዚኣ ኖቲፊኬሽን ትብል ንህለት ኖቲፊኬሽን ሾው ካስተም ኖቲፊኬሽን ክብል ብድሕሪኡ እንታይ እያ ክትብል ትደልሕ ዘለኻ ቴክስት ኣራይቭድ ወይ ከዓ ሜሴጅ ረሲቭድ ክብላ ክእለ ሜሴጅ ረሲቭድ። ስለዚ እንተ ደኣ ቴክስት መፂኒ ሜሴጅ ረሲቭድ ክትብለ ኣብዚኣ ክንርስዕ ደ ይብልና ሪድ ዲስ ኖቲፊኬሽን ኣላውድ ትብል ደላ ኦን ክንገብር ኣለና። ስለዚ ኣብዚኣ ዳን ኢልና ወዲእና ዳን ኢልና ምስ ወዳእና ኣብ ታሕቲ ሴቭ ክንብል ኣለና ሴቭ ኢለ ኣለኹ። ኩሉ ግዜ ብዛ ታሕቲ ምስ ወረድና ሽዑ እታ እዛ ናይ ድምፂ ምልክት ኣብዚኣ ትረኣየና ደላ እዚኣ ክንርስዕ የብልናን ኣብኣ ቲክ ክንገብር ኣለና። ስለዚ ወዲእ ኣለኹ ዳን ኢለ ማለት እዩ። ስለዚ ሜሴጅ ረሲቭድ ሴቭድ ኢላትንላ እንተደኣ ቴክስት ሜሴጅ መፂኒ መልእኽቲ ክትነግረኒ ማለት እዩ።

ስለዚ ናብታ ካልይቲ ምስሊ መፅ ከዓ ከምዛ ትሪእዋ ዘለኹም ሬድሚ እያ ዘላ። ናብ ሬድሚ መፂና መጀመርያ ኩሉ ግዜ ናብ ሴቲን ኢና ንመፅእ። ኣብ ሴቲን ምስ መፃና ንታሕቲ ውረድ ኢልና ኣዲሽናል ሴቲን ትብል ኣላትና። ኣዲሽናል ሴቲን ምስ በልና ሕጂ እውን ንታሕቲ ክንከይድ ኢና። ኣብዚኣ ሰከንድ ስፔስ ትብል ንህለት ንጠዊቕና ኣለና። ሰከንድ ስፔስ ምስ በልና ሕጂ ተርን ኦን ሰከንድ ስፔስ ክብላየ ኣይነበራን። ሕጂ ካልኣይ ሰከንድ ስፔስ ክሬት ትገብርላ ወይ ትኸፍትላ። ሕጂ እቲ ሰከንድ ስፔስ ዝበሃል ኣክቲቬት ይኸውን ኣሎ። ኣብዚ ከም ዝረአየና ደሎ ክልተ ኣካውንት ካብ ናብ ክንቅይር ንኽእል ምዃንና እያ ተረአየና ደላ። ብድሕሪኡ ኣፍታ ኮንቲኒ ትብል ክንከይድ ኢና ኮንቲኒ። ስለዚ ሴት ናው ትብል ኣማራፅላትኒ ሴት ናው ክብላ የ። ኣብዚ ሕጂ ናይ ተቐዳሜቲ ዝነበረት ንፓተርን ክባ የ ናይ ተቐዳሜቲ ፓተርን ይበይ ኣለኹ። ሕጂ ካልአይቲ ኣካውንት ትኸፍት ስለ ዘለኹ ኖርማል ኤል ኢልና ኮንፊርም ክንብል ኢና ማለት እዩ። ስለዚ ሓዳሽ ከፊትና ኣለና። ኣብዚ ፊንገር ፕሪንት ነታ ካልአይቲ ተድልየካ ድያ ኢላትና ኣየድልየና ኒ ስኪፕ ክብላ የ። ስለዚ ሓደ ነገር ከፊትልና ኣሎ ማለት እዩ። እዚ እቲ ሓደ ኣካውንት እዩ። ካልኣይ ኣካውንት ከዓ ክህልወና እዩ ማለት እዩ። ስለዚ ስዊች ትብል ኣላትና እንተደኣ ናፍታ ሓንቲ ደሊና ስዊች ኣካውንት ክንብል ኢና። ኣብዚ ሕጂ ናይ ተቐዳሜቲ ፓስወርድ ሂብና ኣለና። ስዊች ክንብል እንተደኣ ኮይና እቲ ቀዳማይ ኣካውንት ሂብና ኣለና ማለት እዩ። ሕጂ እንተደኣ ወሊዕና በታ ፓወር ወሊዕና ጥፊእናየ ናፍታ ካልአይቲ ትኸይድ ከምዚ ወሊዕና እንተ ጥፊእናየ ከዓ ናፍታ ካልአይቲ ንኸይድ። እዚኣ ሕጂ ናይታ ካልአይቲ ክንከፍት ኢና ማለት እዩ። ስለዚኣ ናይታ ካልአይቲ ከፊትና ኣለና። በታ ቀዳሜይቲ ምስ ሃብናዮ ፓስወርድ ናፍታ ካልአይቲ ከዓ ሂብናዮ መሊስና። ስለዚ ብከምዚ ኣገባብ ጌርና ካልአይቲ ኣካውንት ዝህልወና ክልተ ግዜ ኣብ ሓንቲ ሞባይል ኮይኑ ክልተ ዝተፈላለዩ ዶክመንታት ህልወና ወይ ድማ ሰነዳትና ንቐምጠሉ ቦታ ህልወና ማለት እዩ።

ናብ በታ ቀዳሚት ክንጅምር ኣልት ሽፍት ምስ ዲ እንተደ ጌርና ዕለት ክትመፀና እያ። ኣልት ሽፍት ሒዝና ዲ እንተደ ጌርና ዕለት ትመፀና። ስለዚ እዚ ሾርት ካት እዩ። ኣብ ክንዲ ኢንሰርት ኢልና ናብ ዴት ንኸይድ ብሾርት ካት ክንጥቀመሉ ንኽእል ማለት እዩ። ካልአይቲ ኣልት ሽፍት ምስ ቲ እንተደ ጌረኻ ህሉ ሰዓታት ነግረና ማለት እዩ። ህሉ ሰዓታት ነግረና። ነጠብጣብ እንተደኣ ክንገብር ደሊና ወይ መስመር እንተደኣ ክንገብር ደሊና ከዓ ሰለስተ ግዜ ናይ ዝጎደሎ ምልክት እንተደኣ ጌርና እሞ ኢንተር እንተደኣ ሃሪምና ራእይዋ ሓደ ክልተ ሰለስተ ኢንተር እንተደኣ ኢለ ሓንቲ መስመር መፅያት እንላ። ሰለስተ ግዜ ኢኳል ገይረ ኢንተር እንተደኣ ኢለ ከዓ ክልተ መስመር ክመፀና እዩ። ሓደ ክልተ ሰለስተ ኢለ ኢንተር ኢለያ ክልተ መስመር መፅያትኒ። ካልእ ሰለስተ ግዜ ናይ ኮኸብ ምልክት ኣብያ ደላ ሽፍቲ ጌርና ቁጥሪ 8 ማለት እዩ። ሽፍቲ ጌርና 8 ሰለስተ ግዜ ኮኸብ ክገብረ ሓደ ክልተ ሰለስተ ኢንተር እንተኢለ ከዓ ነጠብጣብ ሕንፃፅ መፀኒ። መሊሰ ሃሽ እንተደኣ ጌረ ሰለስተ ግዜ ኸ ሽፍት ሰለስተ ማለት እዩ። ኣብ ልዕሊ ሰለስተ እያ ደላ ሃሽ እንተደኣ ሰለስተ ግዜ ጌረያ ሽፍት ኢለ 1 2 3 ኢለ እንተደኣ ኢንተር ኢለያ ከዓ ሰለስተ ሕንፃፅ ድምቕ ዝበለ ይመፀና። ናይ ከቢብ ምልክት እንተደኣ ደሊና ኸ ከቢብ ምልክት እንተደኣ ደሊና ሰርክል ማለት እዩ። ሕጂ ብዚኣ 25 ኢኤፍ ክገብረ 25 ኢኤፍ ኢለ ኣልቲኤክስ እንተደኣ ኢለያ ከባብ ትመፀና። ናይ ስሉስ ኩርናዕ እንተደኣ ደሊኻ 25 ቢ 3 ክገብረ 25 ቢ 3 ኢለ ኣልት ኤክስ እንተደኣ ኢለ ከዓ ስሉስ ኩርናዕ ትመፀና። ካልእ ርቡዕ ኩርናዕ ወይ ስኩር እንድሕር ደሊኻ ርቡዕ ኩርናዕ ወይ ስኩር እንተደኣ ደሊኻ 26 10 ኢለ ኣልት ኤክስ እንተደኣ ኢለኻ ርቡዕ ኩርናዕ ወይ ስኩር መፅያት ንላ ማለት እዩ። ካልእ ንዝኾነ ንፅሕፎ ነገር እንተደኣ ክንድምስስ ደሊና ኩላትና ከም ንፈልጣ ንኣብነት ደሊት ኢለ ሌተር እንተደኣ ኢለ ወይ ከዓ ደሊት ዎርድ እንተደኣ ኢለ ከዓ ከምታ ኩሉ ግዜ ንፈልጣ እንተደኣ ስፔስ ወይ ባክ ስፔስ እንተደኣ ከይደ እዚ በብሓደ ክድምስሶ እየ። እንተደኣ ዎርድ ኩላ እዛ ዎርድ ክድምስሳ ደሊኻ እንታይ ክትጥወቀ ኮንትሮል ክትወቀ ማለት እዩ። ኮንትሮል ገይረ ድሊት እንተደኣ ኢለኻ ዎርድ ብዎርድ ክኾነለይ ማለት እዩ ኮንትሮል። ካልእ ከምዚ ትገብሮ ዘለኹ ስክሪንና እንድሕር ደኣ ሪከርድ ክንገብር ደሊና ስክሪን ሪከርድ ንመምሃር ክኾን ክእል። ከምዚ ዝገብሮ ዘለና ከዓ ዊንዶውስ ምስ ጂ እንተደኣ ገይረ ዊንዶውስ ምስ ጂ እንተደኣ ገይረ ከዓ እዚ ምልክት ናይ ሪከርድ ክመፀለ እዩ። ነቲ ዝደልዮ ከዓ ክጥቀመሉ ይኽእል ማለት እዩ። ካልእ ክህልዋና ካብ ዝኽእላ ዝተፈላለያ ሲምቦልስ ከዓ ናይ ኢድ እንዳፀሓፈ ምልክት እንተደልየ ንኣብነት 270 ዲ ክገብረ 270 ዲ ጌረ ኣልቲ ኤክስ እንተደኣ ጌረ ከዓ እዛ ምልክት እዚኣ ትመፀለይ ማለት እዩ። ስለዚ ዝተፈላለዩ ምልክታት ወይ ሲምቦላት ብሾርትካት ክመፅእ ከም ዝኽእል ኢና ንርኢ ዘለና። ምናልባት ናይ ነብሪ ምልክት እንድሕር ደሊና ኸ ናይ ነብሪ ምልክት ሓደ ኤፍ 405 ጌረ ኣልቲ ኤክስ እንተደኣ ኢለ ከዓ ናይ ነብሪ ምልክት ይመፀኒ። ካልእ ምናልባት ፍርቂ ወይ ሃፍ ሓደ ብልዕሊ ክልተ እንድሕር ክንገብር ደሊና ኸ ቢ ዲ ኢለ ኣልት ኤክስ እንድሕር ጌረያ ሃፍ ትመፀለይ ወይ ፍርቂ ትመፀለይ። ሓደ ሕምሲት ወይ ዋን ፊቭዝ እንተደሊኸ ሓደ ሕምሲት ወይ ዋን ፊቭዝ እንተደሊኻ 21 55 ጌረ ኣልት ኤክስ እንተደኣ ኢለያኻ ሓደ ሕምሲት ትመፀለይ። ካልእ ብዙሕ ግዜ ክንጥቀመላ ካብ ንኽእል ከዓ ናይ ራይት ምልክት እያ። ናይ ራይት ምልክት ራይት እንተደኣ ክገብር ደሊኻ 27 14 ጌረ ኣልት ኤክስ እንተኢለያ ራይት ክትመፀለያ። ኤክስ ናይ ኤክስ ወይ ሮንግ ምልክት እንድሕር ደሊኻ
27 16 ገረ alt x እንተራ ገረኻ ናይ x ምልክት መጻን ማለት እዩ። ካል ብዙ ጊዜ ኪቦርድና እንደዳኣቢና ወይ ኪቦርድ እንተዳኣ ገለ ቃላት ወይ ፊደላት ሲኢናዮም ኦን ስክሪን ኪቦርድ ኣለና። ኣብዚ ምናልባት ኦን ስክሪን ኪቦርድ ኢልና ተፅሒፍና ኣብዚ ክመፀእ ንኽእል እዩ። ኦን ስክሪን እንተዳኣ ኢለ ኦን ስክሪን ኪቦርድ ኣለና። ግን ነዚኣ ከመይ ገይረ ብሾርትካት የምፃ እንተዳኣ ኢለ ከዓ ኮንትሮል ምስ ዊንዶው ምስ ኦ ብሓንሳብ እንተዳኣ ጠዊቀየን ኦን ስክሪን ኪቦርድ ዶ ክትመፀኒ እያ። ስለዚ ኮንትሮል ምስ ዊንዶው ምስ ኦ እንተዳኣ ጠዊቐ ኦን ስክሪን ኪቦርድ መፂንኣሎ ከምዚ ትሪእዮ ዘለኹም ኣብዚ ክፅሕፍ ክእል ማለት እዩ። ካልእ ናይ ኣብ ሽንቲ ቤት ኣብ ወዘተ ንጥቀመሉ ናይ ወዲ ምልክት እንተደኣ ደሊኸ ናይ ወዲ ምልክት እንተደኣ ደልየ 1 ኤፍ 6 ቢ 9 ገይረ ኣልት ኤክስ እንተደኣ ገይረ ናይ ወዲ ምልክት ይመፀኒ። ናይ ጓል ምልክት እንተደልየ ከዓ 1 ኤፍ 6 ቢ ኤ ይገብር። ነዚኣ ገይረ እንተደኣ ኣልት ኤክስ ገይረ ከዓ ናይ ጓል እንስተይቲ ምልክት ይመፀኒ ማለት እዩ። ስለዚ ዝተፈላለዩ ናይ ሾርት ካትስ ኣለውና። ኣብ ዊንዶውስ ኣብ ማይክሮሶፍት ኦፊስ ዎርድ ክንጥቀመሎም ንኽእል ኢና ማለት እዩ። ንሎም ዓንቲ ኣዳልዮም ዝነበርኩ 20 ዝተፈላለዩ ምልክታት እምበኣር ብከምዚ ሾርት ካት ተጠቂምና ክንገብር ንኽእል ማለት እዩ። ባርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ እዚ ክትከታተልዎ ፀናሕኩም ንሎሚ ዝተዳለወ መደብ እዩ ነይሩ። ካብዚ ናይ ሎም መዓንቲ መደብና ገለ ነገር ሓድሽ ረኺብኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብካልእ ብትሕዝቱ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ስለምክህታልኩም ደጊመ የመስግን። ሰናይ ቀና።

0: መደብና ትራን ኣብ ሰሙን እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቅብኣቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ እዚ ዝነጥፍ ዘሎ ቅብኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ ብተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝደስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
2: ዛትየላ ምስተዓደገ ተረሲዕ ብደገ
0: ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና
3: በሉ ብሩኽ መዓልቲ ምሕረት ውርደሉ ደቂሽ ዝመስል ሕጂ ሲ ፈጣሪ ምስ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ዳ ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታት እውን ካብ መደባትናትና ንሰሙን እዚኦም ሞ ንኽትከታተሉ ብኽብሪ ንዕድም።

መደብና ትራን ቀዳም 8 ሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 13 ሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

0: ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከቡ ኩልኹም ደቀይ ከመይ ኣለኹም ኩልኹም ስድራ ቤታት እምበኣር ልክ ኣብታ ሰዓትና ሕጂ ከዓ መደብና መደብ ባህለዊ ቆልዑ ሒዝና ከተፍ ኢልና ኣለና። በብዓይነቱ ንዓኹም ዕግብ ንብሎ ከዓኒ ቀሪብና መፂና ኣለና። መጀመርያ ብሓንቲ ሙዚቃ ክጅምረሉ
1: 12 እንቋቑሖ ድሕር እቲ ሃላ 12 ጋይሽ ነታ መኣዲ ንድሕር ከቢቦማ ከክንደይ እንቋቑሖ ከክንደይ ዓፅሚ በፅሖም ሞ ሓሓንቲ ብስ ሓንቲ እንቋቑሖ ሓንቲ ከዓ ዓፅሚ ሓቀ ሕረ ሽዑ መኣዲ ምሽ ይቕርብ ሽዑቲ ጋሻ ንዓይ ንዕዛጓለ ወይ ከዓ ንዕዝ ወደይ ድሕር ኢለኩም ኣብቲ ጥቁኸትኩም ትበልዑ ዲኹም ከምዝገርብ ኣይትበልዑ ዲኹም ስ ዓቀ ኣብ ሸናኽኩም እንዲኹም ትበልዑ ንሸናኽኩም ኣጣቋዕሉ በል ንሸናኽኩም ሕ ትባዓ ስለ ዝኾንኩም ንሸናኽኩም ኣጣቋዕሉ ሽዑኡ እቲ ጋሻ ሕጎስ ምሽ እቲ ጓሻ ሕጎስ እንቋቑሖ ብዓባያ ሃህ መብል ሃብል ሃብል ሃብል ነታ እንቋቑሖ ኣኮልስ ኮልስኩም ዶ ሓይኹ ሕጂ ሓይኹ ንሓይኽ ስከ ከመይ ሞ ጥዑም ደናይ ማማ ጥዑም እዩ ስዓቀ ዳሕራይ ከዓ እቲ ሓደ ጋሻ ከዓ ሕጎስ ምሽ ዓፅሚ ልዕል ኣቢሉ ከዚኣ መግበር ከዚኣ ብወደድኩም ኣቐብል ንብላዓፅሚ ከመይ ጥዑም ዶ ሕራ ሕጂ እንታይ ክነግረኩም ደለ መሲኢልኩም ደርሆ ንዝግንን ንፋኒኖ ጥራይ ኮነ እንቋቑሖ ኣጠቅም መን ፕሮፌሰር ዝኸውን ፕሮፌሰር ዶክተር ዋ ፕሮፌሰር ዶክተር ዝኸውን ካልኦትካ ኢንጂነር ትኾኑ ከዓ ኣለኹም ዶ ሕራይ ሽዑኡ ኸው ምስኮንኩ ክነግረኩም ነቲ እንቋቑሖ ኣብ መድሃኒት ዚኣቱ ኣብ መድሃኒት ክትእትውዎ ኢኹም ኣብ ሻምቦ ምሕፀብ ርእሲ ከምዚ መግበር ሻምቦ ነብስኹም ትሕፀቡ ደምሓቀ ሻምቦ መተሓፀቦ ኣብ ሻምቦ ምሕፀብ ነብሲ ክኸውን እዩ። ካልእ ከዓ ናብ ምንታይ ይኸውን መሲኢልኩም እንድሕር ዓብ ካምፓኒ ናይ ባስታ ስፓጌትን ማኮረን ክትገብሩ ኢኹም ሻዓቀ ኣጣውዕሉሞ ነቲ ካምፓኒ ክመፅእ ይጀም ኣጣውዕሉሞ ሽዑኡ ነቲ እንቋቑሖ ኣበይተትዎ ኣብ ስፓጌቲ ሽዑታ ማሽን ስርሕ ስርሕ መሰበለቶ ኣብ ገዛና ምስ መፅ ፅቡቅ መሰኸቸለ ፓስታ ስፓጌቲ ዝበቱ መልዕል እዩ ኢዘልዕልና ሕጂ ንጠቕልል ስፓጌቲ ሞ ንጠቕልል ንኮልሰስ ጥዑም ዶ ኩሉ እዚ ክትገብርዎ እንዲኹም እንቋቑሑ ንምላዕ ጥራይ ኮነ ንመድሃኒት ይኸውን ንሻምቦ ይኸውን ንዲኤምከ ይኸውን ሕጂ ቃቃዊ ደርሆ ክደርፍ እንዲ ሓንቲ ደርፊ ንኣብነት ሓንቲ እንቋቑሑ ንድሕር ወሊዳ ከመይ ትበሉ ይመስለኩም ከምኡ ያትብ ከምዚኣ ክበር ከምዚኣ ክበሩ መክሉ ተቐሪብኩም ኣለኹም ተቐሪብኩም ሓደ ክልተ ተርሶ ብዓንታ ሓደ ክልተ ተርሶ ተዓይተኸ ሰብ ሓደ ክልተ ተርሶ ሓደ ክልተ ተርሶ ማንታ ከዓ ትወልድ እኳ እንቋቑሖ ሪኢኹም ትወልድ ማንታ እንቋቑሖ እንድሕር ማንታ ወሊዳ ከዓ ሕጉስ እንያ ትብል ክልተ ግዜያ ፓቅፓቅ ትብል ቆጥረልኩም ይሕራይ ተቐሪብኩም ከምዚ ግበሩ ሓደ ክልተ ሰለሰ ደቂስኩም ማለት ከምዘይኩም ገለ ይኹም እሙ ደቂሶም ተቐረቡ ሓደ ክልተ ሰለሰ ተቐረቡ ሕራይ

ነበረ እያ ነበረ። ኣብ ሓደ ስድራ ሓደ ንፉዕ ተማሃራይ ምእዙዝ ብስድርኡ ይነብር ነበረ። እቲ ተማሃራይ ንግሆ ተሲኡ ዓራቱ የንጽፎ፣ ኣፉ ይጉጽጉጽ እሞ ቁርሱ ይበልዕ ነበረ። ድሕሪ ቁርሲ ኣፉ ብኮልጌትን ብራሽን ብግቡእ ይሓጽቦ ነበረ። ንኣሽቲ ኣሕዋቱ ናይቲ ንፉዕ ተማሃራይ ዓብዪ ሓዎም ዝገበሮ እናገበሩ ይዓብዩ ነበሩ። ኣቦናደን እቶም ቈልዑ ወትሩ ሕጉሳት እዮም ዝነበሩ። ኣቦ ካብ ገዛ ወፊሩ ንምሉእ ስድራ ዘብልዕ ዘስቲ ዘኽድንን ኰታ ነታ ገዛ ዘድልያ ናውቲ ብዘይገለ ይቕርበሎም ነበረ። ኣደ ድማ ንዝመጸ ኣስቤዛ ብግቡእ እናማቓርሐት እናካወነት ንምሉእ ስድራ ተከፋፍሎ ነበረት። እታ ስድራ ምዕርግትን ብጎረባብቲ ወትሩ እትነኣድ ለባም ስድራ ቤት እያ ዝነበረት። እታ ስድራ ካብ ዘለዋ ንጽጉማት ትሕግዝ፣ ንርኹባት ተተባብዕ፣ ናይ እንዳማታ ጭንን ዘይትብል እርምቲ ስድራ ቤት እያ ዝነበረት። ኩሉ ነታ ስድራ ዝፈልጣ ሰብ በታ ስድራ ክሕበንን ብኣኣ ክዕልልን ከም ኣብነት ክጠቅስን ይውዕል ነበረ። እቲ ምእዙዝ ተማሃራይ ንሕዋቱ ልክዕ ከምኡ ንክኾኑ ለይቲ ምስ መዓልቲ ይምዕዶም ነበረ። እቶም ወድን ጓልን ይሕዋቱ ልክዕ ከምኡ ማለት ከም በኹሪ ይሓዎም ምእዙዛት ክኾኑ ብልቢ ይህንጠዩ ነበሩ። ኩሎም ቈልዑ እታ ስድራ ቤት ብመምሃራኖም ንኡዳት፣ ብጎረባብቶም ምሩቓት፣ ብመቕርቦም ምሩቓት እዮም ዝነበሩ። ኩሎም ኣብ ከባቢኦም ዘለዉ ጎረባብቲ ደቆም ምሶም ምእዙዛት ቈልዑ ክተዓራረኹ ወትሩ ይህንጠዩን ንደቆም የተባብዕዎም ነበሩ። ገለ ስድራ ቤት እቶም ምእዙዛት ቈልዑ ናብ ገዝኦም መጺኦም ምስ ደቆም ክጻወቱ ወትሩ ይዕድምዎም ነበሩ። እቶም ምእዙዛት ቈልዑ ንስድራና ከነፍቅድ እሞ ክንመጸኩም ኢና እናበሉ ንዝሓተቶም ሰብ ይምልስሉ ነበሩ። ፍትዋት ቈልዑ፣ ፍትዋት ደቀይ፣ ካብዚኣ እንታይ ንምሃር? መንፈዓት፣ ምእዙዝነት፣ ብሉጽነት፣ ትሕትና፣ ተወፋይነት፣ ምቕሉልነት፣ ለውሃት፣ ምትሕግጋዝ። ናብ ዝኾነ ቦታ ክትከይድ ከለኻ ከዓ ንስድራኻ ከየፍቀድካ ከምዘይክየድ ካብዛ ስድራ እዚኣ ክንመሃር ንኽእል።

0: ሙሉእ ሽምክ መን መጀመርያ?
1: ሙሉእ ስመይ ዶክተር ኣርሴማ ሃይለ ኣበሃል ኣመሓዳሪት ከተማ ኣፍዓበት።
0: ኣመሓዳሪት ከተማ ኣፍዓበት ዶክተር ኢኸ ከዓ? ኣፍዓበት ብሓንቲ ንፍዕቲ ዶክተር ትመሓደራላ ማለት እንድዩ? ዝኾነ ሕንቅል ሕንቅሊተይ ገለ ኣለክ መኽፈቲ ሸውሃት ትኸውን እንታይ ኣለክ?
1: ሕንቅል ሕንቅሊተይ
0: ሰናብ ሰናብተይ
1: ቀያሔ ግን ሓዊ ኮንኩን ማይ ኣለኒ ግን ቀላይ ኣይኮንኩን ከባቤ ግን ከዓ ዓለም ኣይኮንኩን።
0: ቆቆ ኣይኮነትን ተደረር ይብል
1: ኮሚደረ
0: ከመይ ማለት ደስከ ገለፅ እያ
1: ኮሚደረ ሕብራ ቀይሕ ግን ሓዊ ኮነትን ማይ ኣለዋ ግን ከዓ ቀላይ ኣይኮነትን ከባብያ ግን ከዓ ዓለም ኣይኮነት።
0: ብራዎ እዛ ጓሊ ትገምና
1: ሕንቅል ሕንቅሊተይ
0: ሰናብ ሰናብተይ
1: ክትኣቱ ከላ ፀጊባ ትኣቱ ትወፅእ ከላ ከዓ ጠሚያ ትወፅእ
0: ኣንጭዋ ኣይኮነትን ተደረሪ
1: ጅርባ
0: ጅርባ ጅርባ ብኸመይ እዩ ኣብ ምንታይ ይስቀል?
1: ኣብ ኣድጊ
0: ኣብ ኣድጊ ይስቀል። ሕጂ እስከ ነገር እያ ከመይ ማለት ከ
1: ከም ማለተይሲ ምክንያቱ ጅርባ ንገዛና ከነእትዎ ከለና ወይ ከዓ ናብ ዝኾነ ቦታ ክንወስዳ ከለና ማይ መሊና ኢና ንወስዳ። ናብቲ ዝነበርናዮ ቦታ ክንመልሰ ከለና ግን እቲ ማይ ስለንቆድሖ ማይ የብላን። ስለዚ ጠሚያ ትወፅ።
0: ብራዎ እዛ ጓለ ንፍዕቲ ብራዎ ብራ ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ መበል 50 ዓመት ክበዓል እዩ። ኣብ ቁፅሪ ክልተ ስርዓተ ሞስኖ ራእየ ሓዚ ስርዓተ ሞስኖ። ኣብ ቁፅሪ ሰለስተ ሓወልቲ ታንክታት ኣባፅዕ ደለዋ ሓዚ። ኣብ ቁፅሪ 4 መቃብር ሓርበኛታት ኣብ ሻምቡቆ ማለት እዩ። ኣብ ቁፅሪ 5 መጓዓዝያ ኣግማል ከዓ መጓዓዝያና እየ ሄራይ። ኣብ ቁፅሪ 6 ሪፈረንደም ክምረፅ ከሎ ማለት እዩ ኤርትራ ዶ ትደልዩ ካልእ። ቁፅሪ 7 ናይ ፀባ ከብቲ እነዋለ ዜን ናይ ፀባ ከብቲ ርኢኽየን። ኣብ ቁፅሪ 8

0: ብጣዕሚ ንፍዕቲ ፈሊጥክያ። ሕራይ ቀፅሊ
1: ቁፅሪ ሓደ
0: ሓደ ኦኬ ቁፅሪ ሓደ ቁፅሪ ሓደ እንታይ ነበረት?
1: ቤት ትምህርቲ ሰውራ።
0: ቤት ትምህርቲ ሰውራ ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ። ቤት ትምህርቲ ሰውራ ኣበይ ነይሩ ቀደም? ኣብ ሳሕል። ኣብ ሳሕል ነይሩ ዜሮ ድበሃል ክትፈልጥዎ ምእንቲ። ቤት ትምህርቲ ሰውራ ኣብ ዜሮ ኣብ ሳሕል ነይሩ። እዛ ጓለይ እንተደኣ ነይራ ከዓ ዕስራ ነይሩኪ። ዕስራ ተደሚርና ኣሎ ኣርባዓ ኮነልኪ። ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ከይትርስዒ ኣበይ ከም ዝነበረ ኣብ ሳሕል ኣብ ዜሮ ትበሃል ቦታ። ሕራይ ቀፅሊ
1: ቁፅሪ ክልተ
0: ቁፅሪ ዋይ ኣካይዳ ሕራይ
1: ስርዓተ መስኖ ስርዓተ መስኖ
0: ስርዓተ መስኖ ሕራይ ስርዓተ መስኖ ተነይረ ከማ ድያ እንዲ ተወዳደሩ ከዓ ምሳና ምሳና ተወዳደሩ። ዶቶረ ትርእዎ ኣለኹም ሓያልያ ትመስል ደላ ተወዳደሩ ምሳና ን ስርዓተ መስኖ ሕራይ ስርዓተ መስኖ ሓዚ እንደገና
1: ቁፅሪ ሸውዓተ
0: ቁፅሪ ሸውዓተ ቁፅሪ ሸውዓተ ኢላላ እንታይ ነይራ?
1: ናይ ፀባ ከብቲ
0: ናይ ፀባ ከብቲ ናብኡ ክትርኢ ናይ ፀባ ከብቲ ል ናይ ፀባ ከብቲ ናይ ፀባ ከብቲ ተነይራ መሊስክያ ኣለኹ እንትኢ ኣነይፈለጥኩን ተነራ ክትቃጨልያ ናይ ፀባ ከብቲ ተነራ ክንሪኣ ኢና። ናይ ፀባ ከብቲ ናይ ፀባ ከብቲ ልክዕ ሕጂ ሳዕቢ ኣለክ ገና ክልተ ኣለክ ብሕጂ ሽዱሽተ ኢልክለኸ ሽዱሽተ ኢላ ኣላ ሓዚ ንስኻትኩም ከዓ ተወዳደሩ ምሳና እንታይ እያ ነራ ሽዱሽተ?
1: ሓወልቲ ታንክታት
0: ሓወልቲ ታንክታት ሓወልቲ ታንክታት ሕሰብ ኣይኮነትን ኣጆኸዩ ጋዕ ኣብላኺ ከደት ከላ ኣጆኸዩ ሓወልቲ ታንክታት ኣይኮነትን ተቐፂላ ተቐፂላ እንታይ እያ ነራ እስከ ሪፈረንደም ሪፈረንደም ድሕርና ፅነት እዚ ምርጫ ነይሩ ኣብ 93 ድሓን ሓንቲ መወዳእታ ተሪፋት ክላ ግን ፅቡቅ መፅ ክለኸ ናይ መወዳእታ 5-3-4 ኣለኪ 5-3-4 መረፂ ደስ ዝበለኪ ሓሲብኪ ናይ መወዳእታ ምስ መረፀት ምሳና ክትወዳደሩ ኢኹም ጆኺ 5-3-4 ሓሙሽተ እንታይ ነራ?
1: መጓዓዝያ
0: መጓዓዝያ እቶም መጓዓዝያ ማኸይን ድዮም እንታይ ድ
1: ኣግማል
0: ኣግማል እንደ ክርአና ድሕሪ መጓዓዝያ እንተ ክንደ ሓምሳ ለክ ማለት ይሽዑ ብጣዕሚ ንፍዕቲ ዶቶረ ተምፂ ክያ መጓዓዝያ ሓምሳ መጓዓዝያ ገመል ሕጂ እንታይ እዩ ኣብ ሰውራ ኣበርክትኡ ነይሩ ዓብ እንታይ ና እዩ ሕጂ ግደሎ ገመል ኣርማና ኣርማና ኮይኑ ኣበይ ኣበይ ይርከብ ንኣብነት ክላ ከብ ድራክዮ ኣብዚኣ ኣላ ዶ ኣብ ቲቪ ኣራሓቀ ኣላ ካልእ ከ ኣበይ ኣላ ክትብል ከለኹ ሽዑ ነፋሪቱ ትከይድ ከለካ ሽዑ እንታይ እዮም ዶሓትኻ ኣብቲ ኣየርፖርት ታሴራ
1: ሓንቲ
0: ካልእ ኸ ብዘካ ታሴራ ፓስፖርት ትርስዕ እያ ፓስፖርት ድሕረ ይብልካ ናብ ዝኾነ ዓዲ ትኸይድኒ ሓረይ ኣብታ ገመልካ ኣሎ ሓረይ ዶ ብራዎ ዘጓለ

0: ሃራይ እንኳዕ ድሓን መፅእ ክዛ ጓል
1: እንኳዕ ድሓን
0: ፅናሕኩም መደባህለ ቆልዑ ትፈትያ ዶ ኳዕ ፈተኽያ ንሕና ከዓ ስለንፈትወኪ ፀዊዕናኪ ሕጂ ሙሉእ ሽምኪ
1: ኣነ ዶክተር ሪም ሳሙኤል ይበሃል ዞባ ደባ ቅሕ ይበሃል
0: እንታይ ይኽቡ
1: ይሰርሕ
0: ኣብ ማሕዳሪት ኣብ ማሕዳሪት
1: ዞባ ደባ ቅሕ ይበሃል

ሰውጥዎም ስኒ ስቕ ኢሎም ክሳይ ግበርኑ ንሕና ንፈትዋ ኢና ዓድና ምርፅ ሪፈረንደም ናፅነት ኮይነ ሪፈረንደም ብጣዕሚ ንፍዕት ዘጓል ሕጂ ናይ መወዳእታ ሓንቲ ላትክ ሓስቢ ክልተ ሰለስተ ኣርባዕተ ኣለክ ክልተ ሰለስተ ኣርባዕተ ኣለክ ሓንቲ ካብዘን ሰለስተ ሕሰብ ቅድ ናይ መወዳእታ ሳ ተምፂኢኸ እያ ሙሉእ ንስኹም ከዓ ምሳኸ ሙሉእ ኣምፂኹም ዶ ከምኣ ቀሪብ ከለኹ ሙሉእ ከተምፅሕ ራይ ምረፂ ክልተ ሰለስተ ኣርባዕተ ኣለክ ኣርባዕተ ኣርባዕተ እንታይ ኔራ መፅሕለ ኣጆኸ ኣጆኸ ፋኖስ ብርክሊሎ ፋኖስ ብርክሊሎ ካልአተ መቃብር ሓርበኛታት ፋኖስ ብርክሊሎ ትብል ናይ ሰማዕታት ደርፊ ላብሻቀ ናይ ተፎኖ ደርፊ ፈሊጥ ኢኻ ንዓይነት ዜማ ገይረ ፋኖስ ፍርቅል ቆብ ተቢልክያ ኢለ ሓጊዘክ ነረ ግንታሓን ኣምፂኺ ሓምሳ ኣምፂኺ ኣለኺ ኣረይ ሓምሳ ነጥብታት ኣምፂኺ ኣለ ብራዕ ዛጓለ ንፈጥ

ከመይ ነበረ ዓጊብኩም ዶ ናይ መወዳእታ ሰቂለይ ከይድን ሕጂ እውን ሓንቲ ሙዚቃ ሓንቲ ደርፊ ክጋብዘኩም እዞም ደቀይ ጀባእ ንዓኹም

እንስሳታት ክውለዱ እንከለዉ ኣዝዩ ዝሕጉሰካ። እንተኾነ ነቶም ኣብ ፅንተት ዝርከቡ እንስሳታት ነፍሲ ወከፍ ሓዳስ ህይወት ተስፋ ሒዛ እያ ትመጽእ። እዞም ሕጂ እንዕዘቦም እንስሳታት ኣብ ፅንተት ዝርከቡ ኮይኖም ኣብ ከባቢ ወዲ ሰብ እዮም ምንባሮም ጀሚሮም ዘለዉ። ቁሩብ ምስዓኸኹ ድማ ናብቲ መበቆሎም ዝኾነ በረኻ ክስደድ እዮም።

ሕጂ ግን ጉዕዞ ናይ ህይወቶም ንውልቆም ኣይኮኑን ክኸድዎ። ኣብ ጎኖም እዞም ንኽናብይዎም ድልዋት ዝኾኑ ሰባት ኣለዉ። ስለዚ እዞም ኣብ ፅንተት ዝርከቡ ውሉዳት ናብ በረኻ ተመሊሶም ንጀር ናይ ወለዶኦም የውሕሱ ደኾኑ ይኾኑ?

ኣብ ደሴት ናይ ማዳጋስካር እዚ እንኮ ነዞም ቀለቤታይ ዝጭርኦም ሊመር ዝተባህሉ ዓሌት ዘድሕን ማእከል ይርከብ። እዚኦም ንህበይ ዝመስሉ ኣብ ማዳጋስካር ዝርከቡ ምዕቡላት መጥበውቲ ኮይኖም በቲ ምጩ ትርኢቶምን ሽራጣት ጭርኦምን ድማዮም ዝያዳ ዝበሃጉ። እዞም ምስ ወዲ ሰብ ሕውስ ወይ ተመሓዛዊ ባህሪ ዘለዎም ዓሌት ብጉጅለ ተጠርኒፎም እዮም ዝነብሩ። ሕጂ ግን ብዝሒ ቁፅሮም እናም ቆልቆሎ እዩ ዝመፅእ ዘሎ። ምክንያቱ ኣግራብ ብብዝሒ ክቑረፁ ምስ ጀመሩን ብተወሳኺ ድማ እዞም ዓሌት ብዘይሕጋዊ መገዲ ከም እንስሳ ዘቤት ክሽየጡ ኣብ ዝጀመሩሉን ብተዓፃፃፊ ብዙሖማን ቆልቆለ። ኣብዚ ሕጂ እዋን ውሑዳት ኣሸሓት ሊመር ጥራሕዮም ኣብ በረኻ ዝርከቡ። ሎሚ መዓልቲ ግን ኣብዚ ማእከል ሓድሽ ተስፋ ተረኺቡሎ። ምክንያቱ ቅድሚ ውሑዳት ሰዓታት ሓዳስ ዝተወልደት ውላድ ናይ ሊመር ኣላ። እዚ ኦንዘ ዝተባህለ ናባይኦም እዛ ሓዳስ ውላድ ብምውላዳ ብሩህ ተስፋዩ ረኺቡ ዘሎ። ንሱ ከም ዝገልጾ ኣብዚ ማእከል ሓድሽ ውሉድ እንተ ደኣ ተወሊዱ ዳርጋ ኣውደ ኣመት እዩ። ኣዝዩ ሕጉስ መዓልቲ ድማ ይብል። ናይ ኦንዞ ሕልሚ ነዚ ሓድሽ ውሉድ ምዞም ዘለዉ ጉጅለ ናብ በረኻ ብሰላም ንምፍናው እዩ። ኦንዞ ነዞም ሊመር መግቢ ንኽበልዕዩ ዝፅውዖም ዘሎ። ግን እዞም ቀለቤታይ ዝጭርኦም ሊመር ኣብ ዝኾነ ጉዕዞኦም በብውልቆም ኣይኮኑን ዝንቀሳቐሱ። ካብ ዘፍርሖም ነገር ንምህዳም ኮነ ብውሕስነት ንምንባር ኣብ ነንሕድሕዶም እዮም ዝምርኮሱ። እቲ ጸገም ግን እዚ ኣብዚ ማእከል ሓቅነት የብሉን። ምክንያቱ ኩሉ ግዜ እዞም ዓሌት እዚኦም ኣብ በረኻ ብጥርንፍዮም ዝነብሩ። እዚ ማለት ኩሎም ኣሓት ኣሞ፣ ሓትኖ፣ ኣኮ፣ ሓወቦ ማለት እዩ። ኣብዚ ማእከል ዘለዉ ግን ኩሎም ብስጋ ኣይዛመዱን እዮም። ምክንያቱ ኩሎም ካብዚ ብዘይሕጋዊ መገዲ ክሽየጡሉ ዝተሓስቡ ዝደሓኑ እዮም። ስለዚ ኣብዚ ሓንቲ ድልዱል ፍቕሪ ዘለዋ ጉጅለ ንኽምስርቱ እዮም ተኣኪቦም ዘለዉ። ኦንዞ ከም ዝሕብሮ ነፍሲ ወከፍ ኣብዚ ዘለዉ ሊመር ነናቶም ገጸ ባህርዮም ዝውንኑ። እዚ ዲላ ንበሃል። ኣዝዩ ገዚፍ እዩ። ዳርጋ ከም ዓብዪ መራሒ ኮይኑ እዩ ዝቐርብ። እዚ ዝበልዕ ዘሎ ፔኪ ይበሃል። እዚ ድማ ፍረድ ይበሃል። ኣዝዩ ምጩውን መስሓቕን እዩ። ኣነ ድማ ነዚ ኣብ ሊፀ ዝፈትዎ ይብል ኦንዞ። እዚ ሳሚ ይበሃል። ኣዝዩ ገነፃዊ እዩ። ኣሓሊፉ ድማ ክጭነቕ ይረአዩ። ስለዚ ክንጥንቀቕ ኣለና ኢሉ ኦንዞ ዘረብኡ ከይወድአ ሊመር ሳሚ ነጢሩ ገጹ ክሃርሞዩ ዝተረእየ። ኣብዚ በረኻ ብዘይዝኾነ ጸገም ንኽነብሩ እዞም ካብ ዝተፈላለየ ከባቢ ዝተኣኻኸቡ ሊመርን እዚ ኣብዚ ማእከል ዝተወልደ ውሉድን ብቐሊሉ ዘይብተኽ ጥምረትን ምትእስሳርን ክፈጥሩ ኣለዎም። ከም ሓደ ስድራ ነንሕድሕዶም ንኽተሓላለውን ክደጋግፉን ድማ ክመሃሩ ኣለዎም። ምክንያቱ እቲ በረኻ ኣዝዩ ሓደገኛን ብዙሓት ተጸባእትን ዝሓቆፈ እዩ። ኦንዞን እዞም ካልኦት ምስኡ ዝሰርሑ ናበይትን ሓንቲ ሊመ

ከም ዝተወልደት ምስ ዘረጋግፁ መጀመርታ ዝካይድዎ ንጥፈት ነቲ ውላድ ተባዕታይ ድዩ ኣንስታይ ንምፍላጥ ዝግበር መስርሕ እዩ። እዚ ደረቕ ስእሊ ብምውሳድ የረጋግፅዎ፣ ግን ዘይከምቲ እንግምቶ ክብድ ዝበለ መስርሕ እዩ። ደረቕ ስእሊ ምውሳድ ቀሊል እዩ፣ እቲ ዝደለይዎ ቁኑዕ ዝኾነ ኩርናዕ ንምርካብ ግን ኣሸጋሪ እዩ። ምክንያቱ እዞም ዓሌት ብቐጻሊ ስለ ዝንቀሳቐሱ። ተባዕታይን ኣንስተይትን ሊመር መልክዖም ምስ እትሪኦም ብፍጹም ዝኾነ መፈላለዪ የብሎምን። ስለዚ ሓንቲ መፈላለዪት ጥራሕ ያዘላቶም። ድሕሪ ነዊሕ ጻዕሪ ኦንዞ ብልክዕነት ክትሕብሮ እትኽእል ስእሊ ወሰደ። እታ ውላድ ኣንስተይቲ ምዃና ድማ ፈለጠ። ኣሳራ ኢልና ድማ ክንሰሚዐ ኢና። ኣሳራ ወግዓዊ ስም ናይ ማደጋስካር ኮይኑ ትርጉሙ ድማ ክረምቲ ማለት እዩ ይብል። እዚ ኣዝዩ ዝሕጉስ ዜና እዩ፣ ምክንያቱ ኣብዛ ዓመት እዚ ቀዳመይቲ ዝተወልደት ውላድ ስለ ዝኾነት። ነዚ ዘደልሎ ድማ እዞም ሊመር ዝተሰሚዑ ዓሌት ብኣንስተይቲ ስለ ዝምርሑ እዩ። ስለዚ ኣሳራ ሓደ መዓልቲ መራሒት ንክትከውን ትበቅዕ ትኸውን እያ። ኣብ መጀመርታ ግን ክትቀስሞ ዘለዋ ትምህርቲ ኣሎ። ንኣብነት እንታይ ክትበልዕ ከም ዘለዋን ከመይ ገይራ ክትሓኩር ከም ዘለዋን ክትፈልጥ ኣለዋ። እዚ ምስ እትገብር ጥራሕ እያ ካብዚ ማእከል ወፅያ ምስዞም ናይ ዓሌታ ጉጅለ ኣብ በረኻ ክትነብር ትኽእል።

ድሕሪ ክልተ ሰሙን ኣሳራ ኣብ ዕቤት ሰውነታ ፍሉይ ለውጢ ኣምፀት ካብቲ ዝነበረቶ ብዕፅፊ ወሰኸት ካብቶም ጉጅለ ድማ ብብዝሒ ኣቓልቦ ጥረየት ምኽንያቱ ልክዕ ከም ወዲ ሰብ እዞም ዓሌት ሓድሽ ዝተወልደ ውሉድ ኣዝዮም እዮም ዝፈትዉ። ንኣሳራ ፍቕሪ ብዝመልኦ ሰውነታ ብመልሓሶም ይሓፅዋ ኣለዉ። እዚ ድማ ነዞም ኣብ ፅንተት ዝርከቡ ዓሌት ምትእስሳር ክፈጥረሎም እዩ ዝርአ። ኦንዞ ብዛዕባ እዚ ክገልጽ እንከሎ ኣብ ጉዕዞኦም ብቐጻሊ ምዕባለ ይርአ ብምህላው ኣዝዩ ዘቕስነካ ይብል። ንኣሳራ ግን እዚ ምንክብኻብ ናይዞም ሊመር ዓቕላ ዘፅበበላ እዩ ዝመስል። ስለዚ ንመጀመርታ ግዜ ካብ ኣዲኣ ተፈለያ ናይ መጀመርታ ስጉሚ ከተካይድ እያ። በብቑርብያ ክትላመድ ኣብ መጀመርታ ከምዚ እንዕዘቦ ዘለና ፈሪሓ ብቕልጡፍ ናብ ሕቕፉ ኣዲኣ ተመሰት። ብድሕሪኡ ግን ክትደፍር ከኣለት።

0: ነዞም ብዘይሕጋዊ ኣገባብ ክሽየጡ ዝተሓስቡ እሞ ዝድሓኑ ሊመር ምምጋብ ብዙሓት ኪ ዝሓትት እዚ ናይ ድሕነት ማእከል ናይ ገዛ ርእሱ ሕርሻ ይርከቦ
1: ኣማሪሳሰቶ ማኑሜሄቶኪ ሚሲቻካቱ
0: ከም ነፍሲ ወከፍ ወላድ ዝገብሮ ድማ ኦንዞ ነዞም ዝናብዮም ዓሌት ጥዕና ዘለዎ ዓይነት ኣመጋግባዩ ብቐጻሊ ዝቕርበሎም ካሮቲ ኪኩምበር ሳላጣ ገለ ካብኦም ኮይኖም ፍሩታታት ድማ ካብዛ ናይዛ ከተማ ዕዳጋ የምፅኣሎም ሊመር 4 ዝተፈላለዩ ዓይነት ፍሩታታት ክምገቡ ዝኽእሉ ኮይኖም ማንጉስ ግን እቲ ብዝበለፀ ዝፈትውዎ ዓይነት ፍሩታ እዩ ኣብ ሰሙን 35 ኪሎ ግራም ፍሩታ ክውድኡ ይኽእሉ
2: ምስውተናውን ማኪ

ኦንዞ ብቐጻሊ ካብዛ ድኳን ናይ ፍሩታ ዘለዋ ሰበይቲ እዩ ዝዕድግ። ንሳ ድማ ኦንዞ ብቐጻሊ ዝመጻእ ዓሚል ስለ ዝኾነ ብጽቡቕ እያ ትቕበሎ። ሰሙናዊ ዝግበር ናይ ፍሩታ ምዕዳግ መስርሕ ዛዚሙ ንኽምግቦም መጽእ። ኦንዞ ከም ዝሕብሮ ማንጎ ንጥዕኖኦም ኣዝዩ ጽቡቕ እዩ፣ ጠምዮም ድማዮም ጸኒሖም ይብል።

እዞም ሊመር መግብኒ ክምገቡ ነንሕድሕዶም ክጋጭው ኢኻ ትዕዘብ። እዚ ድማ ነፍሲ ወከፎም ቦትኦም ንክፈልጡ ይሕግዞም። ኣሳራ ግን ዕድለኛ እያ፣ ምክንያቱ ኣድያ መራሒት ናይ እዛ ጉጅለ ስለ ዝኾነት። ጓል ንግስቲ ብምዃና ድማ ዝደለየቶ ፍሩታ መሪፃ ክትበልዕ ትኽእል። ክሳብ 4 ሰሙን ዕድመ ትመልእ ኣስናን ኣይከተውፅን እያ። ግን እዚ ነዚ ፍሩታ ንኸሰሰመቕር ኣይዓግታን እዩ።

ድሕሪ 5 ሳምንታት እዞም በብግዚኡ ካብ ዝተፈላለየ ቦታታት ዝተኣኸኽቡ ሊመር ክሰምሩ ጀሚሮም ኣለዉ። ነፍሲ ወከፍ መዓልቲ ሰውነቶም ንኸምኡ ፀሓይ ብምፅላውዮም ዝጅምርዎ። ሎሚ ኣሳራ ሓደ ክትሰግሮ ዘለዋ መስገደል ኣሎ። መብዛሕትኡ እዋን እዞም ዓሌት ኣብ 2 ወርሒዮም ምሕኳር ዝለመዱ። ስለዚ ኦንዞ ንኣሳራ ነዚ ንኽትላመድ መሳልል ሰርሓላ። ንሱ ከም ዝገልጾ ወላ እኳ እዚ መሳልል ኣሳራ ንኽትሓኽሮ ከቢድ እንተኾነ፣ ግን ኣብ ላዕሊ በፂሓ ንኽሪኣ ኣዝዩ ከገድሰኒ ይብል። ናይ ሊመር ኣፃብዒ ኢድ ልክዕ ከም ናይ ወዲ ሰብ ኮይኑ ንነገራት ዓትዒቱ ንኽሕዝ ይሕግዝ። ብተወሳኺ ኣእጋሮም እውን ልክዕ ከም ኣእዳ

0: دوام يحق زميم.
1: Como anda, Sara?
2: Try again.
1: Try again.

0: መደብና ትራን ኣብ ሰሙኑ እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብዪ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቅብኣቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ እዚ ዝነጥፍ ዘሎ ቅብኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝድስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
2: ዛትየላ ምስተዓደገ ተረሲዕብ ደገ
0: ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና እያ።
3: በሉ ብሩኽ መዓልቲ ምሕረት ኣውርደሉ ደቂሽ ዝመስል ሕጂ ሲ ፈጣሪ ምስኡ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ዳ ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደባትናትና ንሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም 8 ሓሰ ልክዕ ሰዓት 2 ፍርዓን ድሕሪ ቀትሪ ድግማ ሓሙስ 13 ሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ኣዝማ ሓደ ካብቶም ኣዝዮም ግኑናት ዘይተመሓላለፍቲ ሕማማት ዝበሃሉ ዓይነታት ሕዱራት ሕማማት እዩ። እዚ ሕማም ኣብ ኩሉ ቀጸላታት ናይ ሓደ ሕብረተሰብ ዘጋጥም ኮይኑ ብፍላይ ኣብ ቆልዑትን ህፃናትን ከዓ ብዝያዳ የጋጥም። መፅናዕትታት ውድብ ጥዕና ዓለም ከም ዘረጋግጽዎ ኣብዚ እዋን ኣማይት ሚልዮናት ሰባት ግዳያት ናይ ዚ ሕማም ኮይኖም ኣለዉ። ኣማይት ኣሸሓት ድማ ብሰንኪ እዚ ሕማም ሂወቶም ስኢኖም። ኣዝማ ሕማም ስርዓተ ምስትንፋስ ምዃኑ ኣማይት ዓመታት ቅድሚ ልደተ ክርስቶስ ተፈልጠ ሕማም እዩ። እዚ ድማ ኣብ ሰነዳት ጥንታዊ ልምዳዊ ሕክምናታት ቻይና፣ ግሪክን ግብፅን ተንጸባሪቑ ንረኽቦም። ዘመናዊ ሕክምና ድማ ናይዚ ሕማም ዝያዳ ኣነጺርዎን ተመራሚሩሉን። ከምኡ ክንዲ ዝኾነ እዚ ሕማም ከውርዶ ዝኽእል ጉድኣት ቀሊል ከም ዘይኮነ ብመጽናዕቲ ተረጋጊጹ። ዝተኻየዱ መጽናዕትታት ከም ዘረጋግጽዎ ኸ ካብ 1970 ክሳዕ 1985 ጥራይ ብፍላይ ኣብ ክሊ ዕድመ 5 ክሳብ 34 ዝርከቡ ሰባት ዘውረዶ መጠን ሞት ኣሰንባዲ ኮይኑ ተረኺቡ። ሃገራት ሲንጋፖር፣ ኣውስትራልያ፣ ጃፓን፣ ዓዲ እንግሊዝ፣ ጀርመን፣ እስራኤል፣ ኔዘርላንድ፣ ካናዳ፣ ፈረንሳ፣ ኒውዚላንድን ሕብራት መንግስታት ኣሜሪካን ድማ እተን ቀንዲ ግዳያት ናይ ዝሕማም ኮይነን ተረኺበን። እዚ ማለት ድማ እዚ ሕማም ኣብተን ብኢንዱስትሪ ዝማዕበላ ሃገራት ብዝያዳ ከም ዝረአዩ ዘመላኽት። ብተወሳኺ እዚ ሕማም ኣብቶም ብቁጠባ ዝተሃስዩ ክፋል ናይ ሓደ ሕብረተሰብ እውን ግኑን እዩ። ህልው ኩነታትን ምዕባለታትን ናይዚ ሕማም ዝምስክሩ ሓቂ ድማ ነዚ ኣቐዲሙ ዝተገልጸ እዩ ዘረጋግጽ።
1: ብሓፈሻ እዚ ሕማም ኣዝማ ንብሎ ዘለና ሓደ ካብቶም ሕዱራት ሕማማት ስርዓተ ምስትንፋስ ኮይኑ ብዙሕ ሳዕቤናት ኣብ ሕብረተሰብ ዝኽትል እዩ ማለት እዩ። መጠን መልከፍቲ እንተርእና ካብ ዝተፈላለዩ ሃገራት ካብ ሓደ ክሳብ 18 ሚታዊት ካብ ህዝበን ኣዝማ ከም ዘለዋ ሪፖርት ሎ ገፊሒ ትርአ እንጂ ግን ብሓፈሻ ከም ዝመስል ማለት እዩ። ኣብ 2025 ውድብ ጥዕና ዓለም ፎርካስት ገይርዎ ዝነበረ ክሳብ 400 ሚሊዮን ሰባት ብኣዝማ ሕማም ኣዝማ ዘለዎም ክህሉ ከም ዝኽእሉ ትንቢት ኣሎ ማለት እዩ። ዓመታዊ ከዓ ክሳብ 250,000 ዝኸውን ሞት ብሰንኪ ኣዝማ ዘጋጥሚ ማለት እዩ። እዚ ከዓ ዝበዝሕ ኣብ ትሑት ኣታዊ ዘለዎን ወይ ከዓ ማእከላይ ኣታዊ ዘለዎን ሃገራት ዝርከብ እዩ ሳዕቤን ማለት እዩ። ሕዚ መጠን ሳዕቤኑ ብሓፈሻ ከም ዝመስል
0: ኣዝማ ዝሓመመ ውልቀ ሰብ ብባህላዊ ይኹን ዘመናዊ ሕክምና ተፈዊሱ ጠቕሊሉ ክሓዊ ኣይክእልን እዩ። ከምኡ ክንዲ ዝኾነ ግዳይ ናይ ዝሕማም ዝኾነ ሰብ ክገብሮ ዝግብኦ ጥንቃቐታት ኣለዉ።
1: ብሓፈሻ ናይ ኣዝማ ዘለዎም ሰባት ክገብርዎ ዝግብኦም ጥንቃቐ መጀመርታ እታ ሕማም ኣዝማ ኣለካ ክትበሃል ከለካ ትካልጥዕና ብሕክምናዊ መንገዲ ሕማምካ ምስተነፀረ ብድሕሪኡ እቲ ከም ሕሙም ብዙሕ ነገር ክትገብር ክትክእል ኣለካ ማለት እዩ። እንታይ ሓደ ካብቲ ክትገብሮ ዝግብኣካ ከ ዘላዓሉልካ ነገራት ክትፈልጥ ክትክእል ኣለካ። እንታይ ዘበግሶ ካብ ከባቢካ ብዙሕ ነገራት ክትቀስ ከኣል እዩ፣ ግን እቲ ብዓብዩ እቲ ሕሙም ባዕሉ ክፈልጦ እንተኸኣል ዝያዳ ዝሓይሽ ማለት እዩ። ጨና ክኸውን ይኽእል፣ መድሃኒት ክኸውን ይኽእል፣ ዶሮና ክኸውን ይኽእል፣ ዋላ ድዱዕ ኣብ ገዛ ዘሎ ክኸውን ይኽእል። እዚ ዝንፀፍ ኣብ ገዛ መንፀፍ ዝግበር ፎኪስ ዝኾነ ዶሮና ስለ ዝሕሱ ክኸውን ይኽእል። ብዙሓት እዮም እቶም ጠንቅታት፣ ግን እቲ ሕሙም ባዕሉ ፈሊጡ ክከላኸሎም ዝያዳ ዝሓሸ እዩ ዝኸውን ማለት እዩ። ከስተብለሎም ዘለዉ ነገራት ግን ኣብነት ኣብ ገዛ ብዙሕ ድዱዕ ከም ሓደ ዓብ ጠንቂ ኣይተሓስቦ እንትኸውን ስኻ ግን ሓደ ዓብ ጠንቂ እዩ። ድሕሪ ኣብ ገዛ ምሳእተካ ዝጀምረካ ሉ ኮይኑ ማዕበስቲ ናይ ኣዝማ፣ ስለዚ ኣብ ገዛ ገለ ፀገም ከም ዘሎ ነገረካ ሉ ማለት ሕጂ ክትመራመረሉ ለካ ካብኡ ክትርሐቕ እንተኽኢልካ ትዝዓበየ ፍታሕ ክኸውን ስለዝክእል ማለት እዩ። ከም ጠንቂ ግን ብዙሓት እዮም እቶም ክላዓሉልካ ዝብሉ ማለት እዩ።
0: ከምዚ ኣቐዲሙ ዝተገልፀ ሕማም ኣዝማ ጠቕሊሉ ክፍወስ ዝኽእል ሕማም ኣይኮነን። ኮይኑ ግን እዚ ሕማም እዚ ዘማዕበለ ሰብ ብዝተፈላለዩ ምኽንያታት ኩነታት ጥዕኑ ምስ ዝብስ ብሰብ ሞያ ሕክምና ዝውሃብዎ መድኃኒታት ኣለዉ። እዞም መድኃኒታት ድማ ሰለስተ ዓይነታት ምዃኖም እዮም ሰብ ሞያ ዝገልጹ።
1: እቶም መድኃኒታት ብሓፈሻ ሰለስተ ኢና ንመቕሎም። እቶም ሓደ ዕገዝቲ ንብሎም ወይ ከዓ ረሊቨርስ ንብሎም ነቲ ምልክታት ምስ ኣጋጠመ ዝህዱ እዮም፣ እዚኦም ዘዕጉሱ መድኃኒታት እዮም ማለት እዩ። እቶም

0: ካልኣይ ከዓኒ ዝቋፃፀሩ ኮንትሮል ዝገብሩ ምልክታት ናይ ኣዝማ ከይመፃካስ ዝቋፃፀሩ መድኒታት ኣብ ሓደ ጉጅለ ንሪኦም ማለት እዩ። ሕጂ ንዚኦም ከዓ እንታይ እዮም ንከይመፅእ ድሕሪ ግዜ ሲ ኣዝማ መጥቃዕቲ ከየጋጥመካ ዝከላኸሉ መድኒታት እዮም ማለት እዩ። እቶም ከዓ ብሳልሳይ ደረጃ ንምድቦም ከዓ እቲ ሕማም ኣዝማ ናይ ምቁፅፃር ዓቕምካ ንድሕር ጎዲሉ ትከም ተደረቲ ትውስኾም መድኒታት ኣለዉ ማለት እዩ። ስለዚ ብሓፈሻ ከምዚ ገርና ንመቕሎም ማለት እቶም መድኒታት ማለት እዩ። ሕጂ ዕላማናና እቶም ኣለዎም ነቲ ምልክታት ዘጋጠመ ምልክታት ዝዕግሱ ወይ ከዓ ዝህድኡ እዮም ማለት እዩ። ካብቲ ዘለካ ፀገም ናይ ማዕበሲ ዘጋላግሉ እዮም። እቶም ሓደ ጉጅሉ ከዓ ዝቋፃፀሩ እዮም ማለት እዩ። ምልክታት ከይመፅእ ዝዕቅሉ እዮም ማለት እዩ። ሕጂ ኣብ ሕክምና ኩሉ ግዜ ነዚ ምውሃድ እዩ ዕላማ ናይ ሕክምና ማለት እዩ። ንድብርሕቲ ሕጂ ከይ መጥቃዕቲ ናይ ኣዝማ ወይ ኣኪት ኣታክ ናይ ኣዝማ ከየጋጥሞ እንታይ ክገብር ኣለዎ፣ የና ዓይነት መድኒታት ክወስድ ኣለዎ፣ ኣብናይ ደረጃ እዩ ዘሎ፣ ብዙሕ ነገራት ኣብ ሕክምና ዝግበር እዙ። ብሓፈሻቶም መድኒታት ግን ኣብ ከምዚ ጌርና ክንመቕሎም ንኽእል ማለት እዩ። ንህፁፅ ግዜ ሓገዝ ዝኾኑ ገሊኦም ከዓ እቶም ሓደ ጉጅለ ከዓ ንነዊሕ ግዜ ዝከላኸሉልካ ማለት እዩ።
1: ስለዚ ሓንሳብ ብሰሞያ ኣዝማ ኣላትካ ተባሂሉ ምስ ዝንገረካ ንሕክምና ክትመላለስ ዘገድደካ ምክንያት ክትፈልጥ ኣገዳሲ እዩ። ዕላሙ ድማ
0: ሕጂ ሓደ ሰብ ኣዝማ ኣለካ ምስ ተባሃልካ እቲ ዕላማ እንታይ እዩ? ንሕክምና ወይ ፍወሳ ክትከይድ ከለካ ስታይ እቲ ዕላማ? ተቐዳሚ እቲ ዕላማ ካብቲ ዘለካ ምልክታት ማዕበስቲ ናይ ኣዝማ ምግልጋል እዩ። ካብ ማዕበስቲ ናይ ኣዝማካ ጀመርታ ክትጋላገል ክትክእል ኣለካ። ካልኣይቲ ኣገዳሲት ነጥቢ ብሰንኪ ማዕበስቲ ናይ ኣዝማ ካብ ንቡር ስራሕካ ክትበኩር የብልካ፣ ንቡር ስራሕካ ክትገብር ኣለካ። መድኒትካ እንዳተወሰድካ ኣብ ግቡእ ናይ ሕክምና ምክትታል ኣቲኻ መድኒትካ እንዳወሰድካ ንቡር ስራሕካ ከምትገብር ክገብር ክኽእል ኣለዎ ዕላማ ነዚ ንምህራም እዩ ማለት እዩ። ቶም ሳልሳይ ነጥቢ ከዓ ንህፁፅ ሓገዝ ናብ ሕክምና ትኸደሉ ግዜ ውሑድ ክኸውን ኣሎ፣ ሳሕቲ ዘጋጥም ክኾን ኣሎ፣ ዝበዝሕ ግዜ ስበዓልካ ክትቋፃፀሮ ክትክእል ኣለካ ማለት እዩ። ካብ ጎናዊ ሳዕብን ናይቶም መድኒታት ከዓ እናፃኾንካ ክትንብብ እዩ ዝድለ ማለት እዩ። ሕጂ ነዚ ንምውሃድ የናይ ዓይነት መድኒት ብየናይ ዓይነት ኣገባብ ዝተዳለወ ከመይ ጌርካ ትጥቀመሉ ዕቱብ ትምህርቲ ናተሓዛት ዝሓትት እዩ ማለት እዩ። ከምኡ ስለዝኾነ ካ ዝሕመም ሓደ ካብቶም ኣድህቦ ተዋሂብዎም ብፕሮግራም ደረጃ ቆልሕታ ተገይሩሎም ብዕቱብ ንከታተሎም ሕማማት ሓደ ካብኦም ዝግበሩ ማለት እዩ። ስለዚ ዕላማ ነዚ እዩ ማለት ሰብ ከሰብ ክፈልጦ ዝግብኦ እዚ ዕላማ ብሰንኪ ናይ ኣዝማ ሕክምና ክትመላለሰሉ ግዜ ውሑድ ክኾን ክብል ኣሎ፣ ክትዕበት የብልካ፣ ንቡር ስራሕካ ክትገብር ኣለካ፣ ካብ ጎናዊ ሳዕብን ናይ መድኒታትካ ክትጋላገል ኣለካ። እዚ ሕጂ ምውሃድ ሰብ ናይ ሰብሙያን ዋላ ተሓካሚ ክፈልጦ ዝግብኦ ምውሃድ ምልዛብ ዘድልዮ እዩ።
1: ኣዝማ ዘማዕበሉ ሰባት ብሓገዝ ሕክምናዊ ክንክንን መድኒትን ከም ዝኾነ ጥዑይ ዜጋ ክሰርሑን ከመሓድሩን ይኽእል እዮም። ብዘይ ዝኾነ ፀገም ክነብሩ እንተኮይኖም ግን ብሓካይም ዝእዝዘሎ መድኒታት ዓይነታቶምን ኣጠቃቅሞምን ክፈልጡ ይግቦም።
0: ናይ ኣዝማ መድኒታት ብዝተፈላለዩ ኣገባብ ክዳለው ይኽእል እዮም። ብኸኒና መልክዕ ዝዳለው ኣለው፣ እሱ ናቱ ዕላማ ኣለዎ፣ ናቱ ኣገዳስነት ኣለዎ። ብመርፍእ ክዳለው ይኽእል እዮም። እሱ ከዓ መዓስ ዝጥቀመሉ ኣበይ ትጥቀመሉ ናቱ ሕግታት ኣለዎ። ብሽረቦ መልክዕ ኣሎ፣ ብፈሳሲ ነጣቢ ንጥቀመሉ ኣሎ፣ ብመጠቀሚ እዚኦም ስፕሬይስ ኢና ንብሎም ብሓፈሻ። ከምዚ ከዓ ጌርናካ ክንጥቀም ንኽእል ማለት እዩ። ዝተፈላለዩ ኣለው፣ ከምዚኦም ጌርናካ ክንጥቀም ንኽእል ማለት እዚኦም። ሕጂ መውሃቢ መድኒት ብኣፍካ ከም ኣየር ወይ ከም ጋዝ ወይ ከዓ ከም ፈሳሲ ኮይኑ ተጨንጊዑ ናብ ሳምቡእ ዘኽይድ ዝንፋሕ ክንብሎ ንኽእል ስፕሬይ ተበልና ውን ውድእ መስለኒ ነፃግ ማለት እዩ። ዝነፅቡ መድኒታት ብከምዚ እውን ክዳለው ይክእሉ እዮም ማለት እዩ። እዚ ዝተፈላለዩ ዕድላት ኣለና ማለት እዩ። ከመይ ዓይነት መንገዲ እቲ መድኒት ኣብቲ ዝድለ ቦታ ነብፅሖ ዝተፈላለዩ ዓይነት ኣዳላለዎ ኣለዎ ማለት እዩ።
1: እዞም ነዚ ሕማም ንምፍዋስ ይኹን ንምዕጋስ እንጥቀመሎም መድኒታት ነናቶም ፍሉይነትን ኣገዳስነትን ኣለዎም። እቲ ዝበለፀ ወይ ድማ ካብ ኩሎም ተመራፂ ኣገባብ ምፍላጥ ድማ ሓጋዚ እዩ።
0: ሕጂ ኩሎም መድኒታት ብዝተፈላለየ መንገዲ ይዳለው፣ ነናቶም ኣገዳስነት ኣለዎ። ኣበናይ ሰዓት ኔናይ ኢካ ክመገዳስ ተሓስቦ ኣለዎ ማለት እዩ። ሕጂ ቀንዲ ነቲ ሕሙም ዘገድሶ ኣብቲ ሕክምና ከይዱ ዝግበር ናቱ ኣለዎ። መርፍእ መዓሲኻ ትህበሉ፣ ከኒና መዓሲኻ ትውስኸሉ ናቱ ኣለዎ። እቲ ቀንዲ ኣገዳሲ ወይ ከዓ ንነዊሕ ግዜ ንሕማም ናይ ኣዝማ ክትቋፃፀር ሕሙም ከዝተብለሉ ዝግበት ዝበለፀ ኣገባብ ግን ብከምዚ መጠቀም ጌርካ ክትቀመሉ ከለካ እዩ። ውፅኢታዊ ዝኸውን ወይ ከዓ ውሑስ ዝኾ ነዚ ዓንተይኩምሎ ዘለና ዕላማታት ካርመልና ዝኽእል ኣገባብ ነዚ ዓይነት መጠቀሚ ክንጥቀም ከለና ማለት እዩ። ዝተፈላለዩ ዲቫይስስ ኣለዎ፣ ዝተፈላለዩ ኣገባባት ኣለዎ፣ ነናቶም ኣገባባት ኣለዎ። ነዚኦም ክንጥቀም ከለና ዝያዳ ብሉፅ ወይ ከዓ ውፅኢታዊ

0: ዝረክብ ንኽእል ማለት ብጎናዊ ሳዕብን ዝጎደለ ብጥቕሙ ከዓ ዝበለፀ ዝኸውን ማለት እዩ።
1: ሓደ ካብቶም ዝተጠቕሱ ኣገባባት ጋዝ ወይ ሃፋዊ መድሃኒት ዝንፀግ መሳርሒ ተጠቒምካ ዝግበር ዓይነት ኣፈዋውሳ እዩ። ፍልልያትን ብልጫታትን ናይዞም ነፀግቲ ወይ ተነፋሕቲ መሳርሒታት ድማ
0: ብሓፈሻ ዝተፈላለዩ ዓይነት ዲቫይስስ ወይ ከዓ መሳርሒታት እዮም ዘለዉ። ንኣብነት እዚኣ ብፀቕጢ ናይ ጋዝ እቲ መድሃኒት ብስጠቕጢ ጋዝ መሊኡ ዝሎ ማለት እዩ። እዚ ፕሬሽራይዝድ ሜተር ዶዝ ኢንሄለር ንብሎ ውሱን ዓቐን ምስ ጋዝ ተሓዊሱ ተጨንጉዑ ዝህበካ እዚኣ ፕሬሽራይዝድ ሜተር ዶዝ ኢንሄለር ትበሃል። እዚኣ ካ ልቀ ከማያት ኣብ ውሽጡ ዘሎ መድሃኒት ኣብዚኣ ዘሎን ኣብዚኣ ዘሎን በበይኒ እዩ፣ እቲ ዕላማ ከዓ በበይኒ እዩ። ሕዚኦም ሓደ ዓይነት ጉጅለ እዮም ብድሕሪኦም ዝመፁ እዚኦም እዮም። እዚ ከዓ ትሩቦ ኢንሄለር ይበሃል። ድራይ ፖውደር ኢንሄለርስ ንብሎም ደረቕ ዝኾነ ከም ሕሩጭ ነገር መድሃኒት ዝህበካ ከዓ እዚ ማለት እዩ። እዚኦም ከዓ ከም ሓደ ዓይነት ኣለዎ ማለት እዩ። ሕጂ ብሓፈሻ እዚኦም ናቶም ኣገባብ ኣለዎም። እዚኦም ከዓ ድሒሮም ዝመፁ ምናልባት ነቲ ምልከት እንድሕር ተፀጊምካ ተማዕብሎም ክዋዋሃብ ዝኽእሎም ምርጫ ማለት እዩ። ንየናይ እቲ ሰብ ዝያዳ መሊኹ ክጥቀመሉ ዝኽእል ብመንፅር ናይቲ ክእለት ናይቲ ሰብ ተራእዩ ማለት ምርጫ ትህቦ ማለት እዩ። በዚኣ ዶ ክትጥቀም ትኽእል ዲኻ ነዚያ ነዚያ ክትጥቀም ትኽእል ዲኻ ኢልካ ትምቕሎ ማለት እዩ። ብሳንሳይ ኣገባብ ከዓ ብኤሌክትሪክ ተጠቂምካ ኣብ ትካል ጥዕና ብዙሕ ግዜ ንገብሮ ብሓይሊ ናይ ኤሌክትሪክ ምስ ፈሳሲ ናይቲ መድሃኒት ተጨንግዑ ናብ ሳንቦ ብሓይሊ ብድፍኢት ምስ ሃፋ ኮይኑ ናብ ሳንቦ ዘውህብ ኣሎም ማለት እዩ። ሕጂ ብሓፈሻ ሲ ናብ ሳንቦ ብቐጥታ መድሃኒት መእተዊ ሰለስተ ኣገባባት ኣለና ማለት እዩ። ሓደ በዚኦም ክኾን ክእል እዚኦም ፕሬሽራይዝድ ሜተር ዘዝን ሂለድ ዝበሃሉ እዚኦም ከዓ ድራይ ፖውደር ሕሩጭ ደረቕ ሕሩጭ እቲ መድሃኒት ብከምኡ ተሰሪሑስ ብከምኡ ከም ትውስዶ ዝገብሩካ እቲ ሓደ ከዓ ብናይ ኤሌክትሪክ ሓይሊ ተጨንጉዑ ብሃፋ ተጨንጉዑ ናብ ሳንቦካ ዘቅቱ ማለት እዩ። ሕጂ እቲ ፍልልዮም እንታይ እዩ? ኣብ መንጎ ዞም ፍልልያት እዚኦም እንተልና ናይ ክእለት ሕቶ እዩ። እቲ ሰብሲ ጥበባ ማዕቢሉ ዶ ኣይ ማዕበለን ንክኽእላ እዚኣ እናታ ዝኽእለ ደረጃታት ኣጠቃቅማ ኣለዋ እዚኣ እናት ኣለዋ እቲ ካብ ኤሌክትሪክ ኣለዋ ማለት እዩ። እተዘይኮይኑ እቲ ንረክቦ ጥቕሚ ሓደ ዓይነት እዩ። እዚኣ ዝያዳ ትጠቅም እዚኣ ይጠቅምኒ ዝበሃል ነገር የብሎም። ኩላቶም ውፅኢታውያን እዮም፣ ኩላቶም ብቑዓት እዮም። ነቲ ሕማም ንምቁፅፃር እቲ ሕቶ ትኽእሎ ዶ ኣይትኽእሎ ኒና ኢካ ትኽእሎ ማለት እዩ። ዝያዳ ዝወስኑ ማለት እዩ። ሕጂ ብሓፈሻ ኩሎም ብሉፃት እዮም ንብሎም ማለት እዩ። እዚኣ ግንንቲ ብዙሕ ሰብ ዝፈልጣ ኣብ ዓድና ከም ድልትካ ትርከብ መድሃኒት እዚኣ ናታ ስቴፕስ ኣለዋ ማለት እዩ። ትኽእላ ዶ ይትኽእላን ግን ክእለት ተሓትት ስለ ዝኾነ ሰብ ናብዚ ገፁ ክመረፅ ይኽእል እዩ። ሓንሳ ሓንሳብ ከዓ እዚ ናይ ግዜ ሕጂ ናይ ክልተ መድሃኒታት ሕውስዋስያ ክልተ ኣለዉ ካብቶም ዝቆፃፀሩን ሓደ ከዓ ካብቶም ዝከላኸሉን ብሓንሳብ ተሓዊሱሎ ዚ ከም ብልጫ ክኸውን ይኽእል እዩ። ግን እዚአን ካ ብሓንሳብ ምሕር ተጠቂምካለን እዚኣ ማለት ካብ ክልቲን ካብ ዚአን ካብ ጥቀም እዚኣ ክትጥቀም ትመርፅ ዶ ይትመርፅ ንሱ ካ ዋጋ ካ ኣለዎ በጡ እዚ ሓዊሶም ክሰርሕዋ ከሎ ናታ ዋጋ ኣላታ ማለት እዩ። ንድሕርቲ ኢልካ ግን እዚ እቲ ብሉፅ ኩልሓን ፀገም ዘይብሉ ብዝግባእ ክእለት ንሕና ማዕቢልካ ትጥቀመሎም ማለት እዩ። ሕጂ ኣብ መንጎኦም ብዙሕ ፍልልይ የለና ኣብ ጥቕሚ ግን ኣብ ክእለት ናይቲ ሰብ ግን ፍልልያት ኣለዎም ማለት እዩ። ኣብ ጥቕሞም ግን ኣይፈላለዩ ኣብ ዝህቦ ውፅኢት ፍልልይ የብሎምን ማለት እዩ።
1: ኣብ ሕብረተሰብና ነፃግ መሳርሒታት ዝጥቀሙ ግዳያት ሕማም ኣዝማ እቶም ኣብ ዝኸፍአ ደረጃ ናይቲ ሕማም ዝበፅሑ ውልቀ ሰባት እዮም ዝብል መረዳእት ኣሎም። እዚ ኣብ ባህላ ዝኸ ቁኑዕ ድዩ?
0: እዚ ሕጂ እቲ ጌጋ ረድኢት እዩ። ምናልባት ሰብ በዓሉ ሲ ከምዚ ኣብ ህፁፅ ሓገዝ ዘሎ ሰብ በዚ ትሐግዞ ትገብረሉ ማስክ ትገብረሉ ከምኡ ስለ ዝመፀ ተሓሳስባ እንተዘይኮይኑ እቲ ዕላማ ነዚ እታ መድሃኒት ከመይ ጌርካ ኣብታ ንሳ ዘላታ ቦታ ትእትዋ ስለምንታይ እዚ ተመራፂ ኮይኑ እንተ ኢልና ከኒና እንድሕር ኮይኑ ኮ ከኒና ክትውሕጦ ኢካ ኣብ ጨጎራ ክኣትዩ ክሓቅቂ ናብ ቀጢ መዓንጣ ክከይድ ዩ ካብኡ ክመፅ እዩ ተመፅኡ ናብ ደም ክኣትዩ ሽዑ ናብ ሳንዶ ክመፅዩ ሽዑ ክጠቅመካ ክልተ ሰዓት ክወስዶ ዝኽእል እዩ ዝጉዕዞ እዚ። እዚኣ እንድሕር ኢልና ግን ውዝን ሰከንድ ካብ ፍርቂ ደቂቕሲ ውፅኢታዊ መልሲ ክትርኢካ ማለት እዩ። ሕጂ ታ ኢና ንገብ ዘለና ብቐጥታ እቲ ዘድልየካ መድሃኒት ኣብታ ፀገም ዘላ ቦታ መብፃሕ እዩ ማለት እዩ። ስለዚ ተመራፂ ዘይገብሮ ምክንያት ዋል ሓንቲ የለን። እዚ ጌጋ ኣረዳዳ እዩ። በዚ ጌርካ ክትጥቀም ከለካ ትረክቦ ውፅኢት ዝበለፀን ኣብ ሓፂር ግዜ ከዓ ውፅኢት ትሪዮሉን ጎናዊ ሳዕብን ከዓ ኣዝዩ ዝጎደለን እዩ። ካብቲ ካልእ ዓይነት ኣገባት መርፍእ ንድሕሪልና መርፍእ ኣብ ደም ክኣትዩ ናብ ኩሉ ኣካላትካ ክዝረአዩ ናቱ ጎናዊ ሳዕብን ክፈጥር ይኽእል እዩ። እዚ ግን ብቐጥታ ናብታ ተድሊ ዘላ ቦታ እዩ ዝወስድ። ስለዚ ጎናዊ ሳዕብን ኣዝዩ ጎደሎ እዩ። ቁልጡፍ ከዓ እዩ ውፅኢቱ ቁልጡፍ ትወስዶ

0: ኣዝዩ ውሕድ እዩ። ብማይክሮግራም እዩ ዝዕቀን እዚ ከኒና ብሚሊግራም ኢና ንሕክኖ። እዚ ግን ብማይክሮግራም ኣዝዩ ውሑድ ዓቐን መድሃኒት ኣብታ ዝድለየ ቦታ ብጣዕሚ እቲ ደሲ ኣገዳሲ ኣገባብ ኣወሳስዳ መድሃኒት ንዚ እዩ ማለት እዩ። ስለዚ ከምኡ ዝብርድኢት ሰብ ዝኸበደ ዝመስሎ ከምኡ ዝበሃል ሳይነሳዊ ጭብጢ የብሉ ማለት እዩ። እቲ ዓላማ ንስያ ተዘድልየካ መድሃኒት ኣብታ ተድልየካ ቦታ እንድሕር ሂብካ እንታይ ትደሊ ኣለካ? ስለምንታይ ናብ ሙሉእ ኣካላትካ ክትዘርኦ ትደሊ ኣለካ? ኣየድልየካ ኣዶምካ ኣትዩ ናብ ኩሉ ኣካላትካ ክዝርአ ዘድልየሉ ምክንያት ወላ ሓንቲ የለን። መርፊእ እንተጌርካ ይኹም መርፊእ ንድሕር ወጊርካ ብደን ኣብ ኩሉ ይኸይድ። እዚኣ ግን ኣብታ ትግብኣ ቦታ ተድልያ ዓቐን ምኻ ቅልጡፍ ቀሊል ኣገባብ ስለ ዝኾነ እቲ ብሉፅ ኣገባብ ኣዋሳስዳ እዚ ምዃኑ ሰብ ክርድኦ ግባእ ማለት እዩ። እቲ ክእለት ግን ከመይ ገይሩ ይጥቀመሉ ኣሎ ግን ንሰብ ሙያ እናተዘራረበ ክፈለጥ ግቦ ማለት እዩ።
1: እዚ ኣገባብ ኣፈዋውሳ ኣዝዩ ኣገዳስን ውፅኢታውን እዩ። መፅናዕትታት ከም ዘረጋግፅዎ ብዙሓት ግዳያት ናይ ዝሕማም ነዚ ኣገባብ ኣፈዋውሳ ብትኽክል ኣይርድእዎን እዮም። እቲ ፀገም ከዓ ነቲ መስርሕ ወይ ጥበብ ኣጠቃቅማ ብዝግባእ ዘይምፍለጥ ጥራይ እዩ።
0: ኣብ መንደፈራ ዝተገብረ መፅናዕቲ ነይሩ ብዛዕባ ኣጠቃቅማ ናይ እዚኣ ብሕሙማት ከመይ ይጥቀሙላ ኣለው ማለት እዩ። 8 ኣገደስቲ ነጥብታት ኣለዋ። ነዚኣ ጥቀመላ እንተ ኮንካ 8 ኣገደስቲ ስቴፕስ ኣሎ ክትክተለን ዝግባእካ ኣገባባት ነተን 8 ብዝምልኣት እንድሕር ተጠቂምካለን እታ ትግባእካ ውፅኢት ክትበክያ ጥቕሚ ክትበክያ እንድሕር ኣብ ጌጋ ጌርካ ግን እቲ ክትረክቦ ዝግባእካ ጥቕሚ ኣይትረክቦን ኢካ ማለት እዩ። ሕጂ ኣብቲ መፅናዕቲ ዝተገብረ ነተን 8 ስቴፕ ብሙልአን ዘተግበረን ነዚ ዝጥቀም ሰብ ኣይነበረን። ሓደ ሰብ ጥራሕ ነይሩ ማለት እዩ። ስለዚ ኣይክእልዎን ነይሮም እቲ ስኪል እቲ ጥበብዚ ኣይከኣልዎን ነይሮም ማለት እዩ። ከምኡ ተዚያ ገይሩ ክጠቕመካ ይክእልኒ። እቲ ዝገርም ከዓ ብደረጃ ሕቶ ክትሓቶም ከለካ እዚኣ ትኽእላ ዶ ወይ ትፈልጣ ዲኻ እንትልካ እንድሕር ሓቲትካዮም ከዓ ዋ ክንደይ ዓመት እንዴ ተጠቂመላ ፈልጣ እምበር እዩ ዝብል። ሕጂ እቲ ገባብ ኣጠቃቅማ ግን ብጣዕሚ ጌጋ ከም ዝፀንሐ መፅናዕትታት ተሓቢሩ ማለት ኣብ ኩሉ ዓለም እዩ። ኣባና ጥራሕ ኣይኮነን ኣብ ብዙሕ ሃገራት ዝተገብረ መፅናዕትታት ከምኡ እዩ። እቲ ስኪል ክእለት ጥበብ ስለዝሓትት እሱ ከምዚ ኣይፀንሐ ናፍቲ ግብሪ ማለት እዩ። ሕጂ ተን 8 ነጥብታት ንድሕር ክንሪኦም ኮይና በብሓደ መጀመርታ እዚኣ ተዓፂያ እያ ትመፅእ። ሓዳሽ ክትወሃበካ ንከላ ተዓፂያ እያ ትመፅእ። ምስ ወፀት ሓንቲ ግዜ ንደጊ ክሰዶ ኣለካ እዚ ሕጂ መድሃኒ ዘይብሉ ኣየር ጥራሕ ይኸይዱ ማለት እዩ። ድሕሪኡ ክትኩሻሓ ኣለካ ብዚያ ጌርካ ጉፅጉፅ ኣለካ ብድሕሪኡ ኣቃሞካ ትኽልካ ቅንዕ ኢልካ ልቁር ክሳብካ ንድሕሪ ቅንዕ ኢሉ ከምዚ ኣቃዋማ ክህልወካ ክኽእል ኣለዎ። ኣየር ካብ ሳምቡካ ከተውፅእ ኣለካ ቅድሚ ምጥቃምካ ኢልካ ኣየር እቲኻ ነዚኣ መስእትኻ ዝኩዕፀ ኣለዎ ብኩሉ ዝኩዕፀ ኣለዎ ክወፅእ የብሉን ቅድሚ ምፅቃጥካ ምስሓብ ክጅምር ኣለካ። እንድሕር ቀዲምካ ፀቂጥከያ ኣብቲ ንሓካ ክጋጨ ይቲ መድሃኒት ስለዚ ኣብ ሳምባ ኣይበፅሕኒ እንድሕር ምስሓብ ደንጉ ኸያ ከዓ ወይ እንድሕር ቀልጢፍካያ ከዓ ቀዲምካ እንድሕር ስሒብካ ከዓ ትዝድለ መድሃኒት ኣይትወስና። እዚኣ ሕጂ ምውሃብ ትሓትት እዚኣ ተቐዳመይቲ ጥበብ ክሪቲካል ስቴት ትበሃል ወሳኒት ነጥቢ ትበሃል እዚኣ ብዙሕ ሰብ ክመልካ ተፀጉሞ ማለት እዩ። እንታይ ዝብል ዘለኹ ቅድሚ መፅቃጥካ ምስሓብ ክትጅምር ኣለከ ኣስልካ ምስሓብ ትጅምር ሽዑ ትፀቅጥ እቲ ምስሓብ ካ ትብልካ ትቁፅሎ ቀስልካ ስሎውሊ ቀስልካ ኢልካ ትስሕቦ መወዳእታ ስቕ ትብል እቲ ዝኣተወ ኣቦቱ ኮፍ ኢሉ ኣሎ ማለት እዩ። እዚኣ ተውፅ ማለት እዩ ናብ ገፅካ ፉፍ ክትብል ልካ ነዚያ ምስዓለካ ተተንፍሳ ማለት እዚ ጌርካ ተዓፅዋ ሕጂ እዚአን ምናልባት በዚ ጥራሕ ጌርካ ተሓበሬታ እኩል ኣይከውኒ እንታይ እዩ ትዝድለ ኣብ መወዳእታ ብሪከመንደሽን ንሕልፎ ክኸውን ክእል እዩ ማለት እዩ። ሕጂ እዚኣ ጥበብ ትሓትት ነዛ ስኪል እዚኣ ምውህሃት ስለተሓትት ሰብ ተፀጉሙ ናብዚኣ ከይድ እዚኣ ከምኡ ይኮነት እዚኣ መፅዓን ጥርሓ ትደሊ ተፃዒና ኣላ ሕጂ ሽ እዚኣ ወላሓንቲ ከምኡ ድልካኒ ምስሓብ ጥራሕ እዚ ቀልጢፍካ ሙሉእ ብቅልጡፍ ስሒብካ ክትወስዶ ኣለካ ማለት እዩ። ኢልካ ስቕ ከኣላታ ማለት እዩ። እዚኣ ከዓ ተፈለየት ኣገባብ ናታ ማለት እዩ። እዚኣ ከዓ ተማሳሳለኹም ናታ ኣለዋ ኣገባብ ኣለ እዚኣ ከምዚ ኢላ ተዓፅያ ትመፅእ እዚኣ ገርካ ትከፍታ እዚኣ ገርካ ዓቐን መድሃኒት ትፅዕን ኢልካ ተንፊስካ ብሙሉእ ሓይሊ ትስሕባኒ እዚኣ ከ ማለት እዩ።

0: ተደጋጋሪ ሂባት ካለ ማለት እዩ ከምዚ ጌርካ ንድሕር ተጠቂምካሉ እቲ ጎናዊ ሳዕብየት ዝበሃል ናብ ካልእ ቦታ ከይዱ ዘይተደልየ ሳዕብየት ክሕልፍ ዝግበኦ ብጣዕሚ እዩ ዝወድን ማለት እዩ። ሕጂ ብሓፈሻ ግን ክእለት ከምቲ ዝድለ ኣይነበረን ኣብቲ ዝረከብናዮ መፅናዕቲ ኣዓጋቢ ውፅኢት ኣይነበሮም ማለት እዩ።
1: ስለምንታይ ግን ግዳያት ነዚ ኣገባብ ብግቡእ ዘይመልክዎን ዘይፈልጥዎን እቲ ፀገም ኣበይ ዘሎ?
0: ሕጂ ስለምንታዮም ሕሙማት ነዚ ኣገባብ ብዝግባእ ዘይመልክዎ ዘይተጠቕምሉ ንዝብል ብዙሕ ረቑሒታት ክህሉ ክእሉ እዩ። ሓደ ብባህርያት እዚ ጥበብ ክእለት ስለዝሓትት ምውሃት ስለዝሓትት ማለት እዩ። ከመይ ገይሩ ይጥቀመላ ሲ ምውሃት ትሓትት ስለዝኾነ ተፀጉሞ ትኽእል እያ። ዋላ ምሂርካዮ ኣረዲእካያ ሲ ከተፀጉሞ ትኽእል እያ። እዚኣ ሓንቲ ነጥብላ። እቲ መሰረታዊ ነገር ግን ብስነ ስርዓት ኮፍ ኢሉ ስለዘይተምሃረ እዩ። ሕጂ ብቲ መፅናዕቲ ዝገበርናዮ ምስ ሓተትናዮም ትኽእልዋ ዲኹም እዚ ኣጠቃማ ምስ በልናዮም ዝበዝሑ እወ ንኽእላ እዮም ዝብሉ እስኪ ፈትንዋ እስኪ ኣርእዩን ኢልካ ብግብሪ ምስ ረኣያካ ግን ኣይክልዋ ንፀንሑ ማለት እዩ። ድሓር ምስተመሊሶም ሽ ከምዚ ገይሩ ኣገባብ እኮ ኣይረእኽዋና ነ ኣይተማሃርክዋን ዝብል ኣሎ ማለት ሕጂ እዚ ዓበየ ፀገምታይ ኣሎ ማለት እዩ። ነፍሲ ወከፍ ኣዝማ እዚ መድሃኒት ዝግባእ ትምህርቲ ኣይተዋሃበን ማለት እዩ። ስለዚ ዘይምምሃርና ይፀገም ማለት እዩ። እዚ ከዓ ንሰብ ሞያ ጥዕና ዝምልከት እዩ። ካብ ሕጂን እኒኦም ዝኾነ ኣዝማ ዝሓመ ሰብ ነዚ ዝጥቀም ሰብ መጀመርታ ኣገባቡ ክትምህሮ ኣለካ ማለት እዩ። እዚ ዓበየ ፀገም ሕጂ ዘይምምሃር እዩ ምስኡ ደትሕሪ እዩ ዝመፅእ ከዓ እቲ ክእለት ስለተሓትት ተፀጉሞም ስለዝኾነት ማለት እዩ። ብሓፈሽኡ ግን ብዝግባእ እንድሕር ምሂርካዮ እቲ ክእለት እንድሕር ኣማዕቢልዎ እዞም መድታት እዚኦም ጥቕሞም ውፅኢቶም ዝተፀንዐ ኣዝዩ ዝተፈልጠ ኣገዳስነቶም ኣዝዩ ዝተረጋገፀ መድታት ስለዝኾኑ ነቲ ዕላማታት ናይ ኣዝማ ንብሎ ዘለና ንምህራም ውቕዓት መድኒታት እዮም ማለት እዩ። ሕጂ ኣይተምሃሩ ነታ ክእለትካ ዘይማዕበልዋ ክብሉ ክህሉ እዮም ግን ዝዓበየ ጠንቂ ዘይምምሃሮም እዩ ማለት እዩ።
1: ኣዝማ ግቡእ ክትትልን ፍወሳን ዘድሊ ሕማም እዩ። ስርዓቲ ምስትንፋስ ዝዓፁ ሕማም ምስ ምዃኑ ድማ ኣብ ሕብረተሰብና ተፈራሒ ሕማም ይገብሮም።
0: ሕጂ ኣዝማ ማለት ሲ ምስትንፋስካ ክትዕበስ ከባድ እንድያ ከባድ እያ። ከም ሕዱር ሕማም ፅፅ እናበለ ዝኸይድ ገለ በለ በቲ ሰብሲ ከምዚ ምስ ምንታይ እዩ ዘተኣሳስሮ ይፈርሖ እዩ ሰብ ናቹራሊ። ግን ከምኡ ይኮነን ድሕሪ ኣዝማ ኣለካ ኣዝማ ኣለካ ሽኮርያ እንተለካ ሽኮርያ ኣለካ ፀቕጥተ እንተለካ ፀቕጥተም ኣለካ እቲ ዘገድስ መድሓኒትካ ከመይ ጌርካ ሕማምካ ከመይ ጌርካ ትቋፃፀር እዩ። ስለዚ ደሰክፍ ምክንያት የብሉን። መጀመርታ ሕማምካ ኣብ ትካል ጥዕና መፅኢካ ተዓቂምካ ብዝግባእ ናይ ብሓቂ ኣዝማ ድዩ ኣይ ኣዝማን ንኣዝማ ዝመስል ካልኦት ሕማማትካ ክህሉ ስለዝኽእል ኣብ ሕክምና መጀመርታ ሕማምካ ተነፅር። ብድሕሪኡ ከመይ ጌርካ እተን ዝበልናን ዕላማ እዩ ዝምለስ። ፅቡቅ ጌርካ ሂወትካ ትነብር ኣለካ ዲኻ ለይቲ ለይቲ ብሰንኪ ኣዝማ ትዕበስ ኣለካ ዲኻ ንዑ ንምህዳእ ኮይቲ ዕላማ ብዘይ ዝኾነ ማዕበስቲ ሙሉእ ሂወትካ ክትነብር ዝኽእል መድሃኒት ተቐሪቡ እንከሎ ኣዝማ ትሕባኣሉ ምክንያት እንታይ ሞ ምክንያት ኣለዎ። ስለዚ ሰብ ሽግር ናይ ጥዕና እንተልዩ ኣብ ትካል ጥዕና መፅኡ ዘራርብ መድሃኒቱ ካ ተቐሪቡሉሎ ናፀኹም ማለት እዩ። ነፍሲ ወከፍ ኣዝማ ዘለዎ ሰብሲ ከም ድልቱ ክጎይ ይኽእል ኤክሰርሳይዝ ክገብር ንቡር ንጥፈቱ ክገብር እዩቲ ዕላማ ነዚ ንምግባርካ መድሃኒት ተቐሪቡሎ እታ ተድሊ ዘላ እታ ክእለት እታ ጥበብ ተማዕብላ ሞ እቲ ዝድለ ነገር ትገብር ማለት እዩ። ስለዚ ከምኡ ካብ ሕክምና ክሃድም ዝፍትን ወይ ከምኡ እዩ ናይ ኣዝማ መብዛሕቶም ሲ ዋላ ነቲ ማዕበስቲ ከንቅቡል እዮም ተሓስብዎ። ሕጂ ማዕበስትካ ከምየላ ስለምንታይ ክትካል ጥዕና ክትከይድ ዘድልየካ ኮ ነቲ ሳምቡኡካ መጠን ክንደይ ትሰርሓላስ መዕቀኒ ስለዘሎ ማሽን ስለዘሎ መዕቀኒ ስለዘሎ ትዕቅኖ ላንግ ፋንክሽን ከመየላ ትሪዮ ፅቡቅ ጌራ ድያ ኣየር ተእቱ ተውፅአላ ትሪዮ ውፅኢት ናይቲ መድሃኒትካ ኣቡ ጌርካ ትሪኦ እምበር ብደረጃ ተሓሳስባ ናት ዓብሲ ከሎ ኣዝማ ዘለዎ ሰብ ከም ቅቡል ሓሲቦ ይኸይድ እዩ ማለት እዩ። እዚ ከዓ ጌጋ እዩ እቲ ዕላማ ፅቡቅ ጌርና ምፍላጥ ኣገዳሲ እዩ ማለት እዩ። ብዘይ ማዕበስቲ ንቡር ሂወትካ ክንትገብር ምልክታት ናይ ኣዝማ ዘይብልካ ዓይነት ሰብ ክትከውን እዩ ዝድለ ዘሎ ካብ ጎናዊ ሳዕብን ከዓ ዝጎደለ እዚ ከዓ ነዚ በዚ ዲቫይስ ጌርና ክንገብሮ ስለዝኽእል ንቀሊል እዩ ማለት እዩ።
1: በዚ ኣጋጣሚ ምንባር ንሰሞያ ሕክምናን ግዳያት ናይዚ ሕማም ዝኾኑ ተጠቀምቲ ናይዚ መሳርሕን ዝተዋሃበ ለዋብ ኣሎ።
0: ንሰሞያ ጥዕና ከመሓላልፎ ዝደሊ መልእኽቲ ንዝኾነ ቅድሚ ሕጂ ክወስድ ዝፀንሐ ይኹን ኣይኹን ብዘ የገድስ ክነግሮ ዘይኮንና ዘለና መጀመርታ ኣርእየና ክንብሎ ኣለና። እዚኣ ትፈልጣ ዲኻ ወ ፈልጣ ኣርእየና በል ከመይ ጌርካ ካትቀመላ ኣርእየና ንብሎ ማለት እዩ። መሳርዐና ጌጋታት እንድሕር ፀኒሕዎ ነቲ ጌጋታት ብዝግባእ ክምህሮ ክንክእል ኣለና ኮፋ ቢል

ናብ ስነስርዓት ጥቕሙን ስለምንታይ ወስደሎን መዓሲ ውፅኢቱ ክርእን ብኸመይ ኣገባቢ ክጥቀመሉን ዝብል ነገር እኹል መረዳእታ ክወስድ ክኽእል ኣሎ ማለት እዩ። እንድሕር ዘይተረድኦ ግን ዘይፈለጦ ክለጉዝክ ነገር የለ ዛዕበየ ፀገም ንሱ እዩ ሕጂ ማለት እዩ። ስለሰብ ሙያ ጥዕና ከቢድ ሓላፍነት ዘሎም ሓላፍነቶም ከዓ መጀመርታ ምፍታሽ ተኽእሉ ናይ ነብሲ ወከፍ ክእለት ኣላደ የላ ምፍታሽ እንተዘየላ ከዓ ምርኣይ ብግብሪ ምርኣይ ማለት እዩ። ከተሪኦ ኣለካ ብግብሪ ከመይ ከም ትገብር በይኑ ኮፍ ኣቢልካ ከተሪኦ ክትክል ኣለካ ማለት። ስለዚ ናብ ሰብ ሙያ ዘሕልፎ ልቦዋ ንሱ እዩ ማለት መጀመርታ ናይ ነብሲ ወከፍ ተጠቃሚ ክእለት ክፍትሹ ብትሕሪ ከዓ ብግብሪ ከሪዩ ክነግሩ ዘይኮኑ ሲ ብግብሪ ከሪኡ ክኽእሉ ኣለዎ ማለት እዩ። ዝተፈላለየ ዓይነት ኣገባባት ከዓ ስለ ዘሎ ብዝተፈላለየ መንገዲ ዝመፅእ ከዓ ነቲ ኩሉ ዘሎ ዝተፈላለየ ዓይነት ስፕሬይስ ከዓ ኣገባቡ ክፈልጥዎ ከዓ ድል ማለት እዩ። ሕጂ እዚኣናታ ክእለት ኣላታ እዚኣናታ ክእለት ኣላታ እዚኣናታ ክእለት ኣላታ እዚኣናታ ክእለት ኣላታ። ስለዚ ነቲ ኩሉ ኣብ ዕዳጋ ዘሎ ክመፅእ ዝኽእል ዝተፈላለየ ዓይነት መጠቀም መድሃኒት ኣገባቡ ክትፈልጦ ክትብለካ ሽዑ ክትምህርካ ቀሊል ንኸቦ ማለት እዩ። ስለዚ ሓላፍነት ናይ ሰብ ሙያ ጥዕና ዝመስል ነዚ ልቦዋ ዝሓልፍ ደኒ ማለት እዩ። ተጠቀምቲ ከዓኒ መጀመርታ ጉቡእ ኣጠቃቅማ ናይ መድሃኒቶም ኣለዎም ዶ የለዎምን ምስ ሰብ ሙያ ክትላዘቡ ይኽእሉ ኣሎም ክእለቶም ከፈትሹ ይኽእሉ ኣሎም ባዕላቶም ይኽእል ኣለኹ ዶ የለኹም ክፈትሹ ይኽእሉ ኣለዎም ማለት እዩ። ብድሕሪያ ትመፅእ ነፍሲ ወከፍ ክንደይ ይሒዛ ኣላ እዚኣ ክንደይ ይሒዛ ኣላ እዚኣ ንኣብነት 200 ይሒዛ ኣላ 200 ማለት ከም 200 ከኒና ገርካ ክሰቡ 200 ይሒዛ ኣላ። ስለዚ ነዘን 200 ክትጥቀመለን ክትክእል ኣለካ። ከም ተወደአት ብኸመይ ትፈልጥ ዝሕብር ሓበሬታ ይብሉን እዙ ሕጂ ኣብ ገሊኡ እዚአን ኮ የብለኒ ግን ኣብዚስ ቆፃሪ ይግጠሞ ክንደይ ተጠቂምካ ኣለካ ክነግረካ ምንቲ ኣብዚ ቆፃሪ ይጠቅሙ 120 እንተኮይና 120 ኣብዚኣ ትፅሓፍ 118 ገለመለ ዜሮ መፅሕካ ኣለካ ኢላ ትነግረካ። እዚ ሕጂ ከም ዶዝ ካውንተር የብሉን ዝቆፅር የብሉን ክንደይ ከም ዝወሰድካ ዝቆፅር የብሉን። ሕጂ እንታይ ክገብር ዘለዎ ነብሲ ወከፍ ተሓካሚ እዚኣ እንድሕሪ ዝጥቀማሉ ኮይኑ መጀመርታ ክንደይ ሒዛ ኣላ ክፈልጥ ኣለዎ 200 እንድሕሪ ሒዛ ኣላ ኮይና 200 ኢሉ ክፅሕፍ ኣለዎ። ኣብ ነብሲ ወከፍ ዝነፀገላ ግዜ ሓንቲ ኢሉ ቆፅር ኣለ ሓንቲ እንድሕሪ ተጠቂመና ሓደ ክንደይ ኮይና 199 ኮይና ማለት እዩ። ከምኣ እንዳለ ወረቀቱ ሒዙ ስጋብቲ ትውድእ 200 ስጋብ ዝበፅሕ ክጥቀመላ ክፈል ኣሎ። ሕጂ ብዙሕ ኣብዚ ጌጋታት ዘጋጥም ምስ እዩ ብዘይ ኣገባብ ጥቀመሉ ጥቀመሉ ጓላ ፍርቂ ከላ ዋይ ጠቅም እያ ዘላለያ እዚኦ ጉሕፎ ኣይርዶም ገሊኡ ካ በዓል ዝብፍላካ ከምተወደቡ ምምንም ሓበሬታ ይበካ ሓበሬታ እንተዘይሂብካ ይትፈልጦኒ ኢካ ማለት እዩ። ሕጂ እንታይ ካ ትገብር ክንደይ ዓቐን ሒዛ ኣላ ክንደይ ተጠቂምካ መዝገብካ ሒዝካ ተከታተል ቀሊል ነገር ኣይኮነን ማልያ ዘይብሉ ወፃኢታት ዝውፅኦ ኣዝዩ ክቡር መድሃኒታት እዩ። እዚ ናይ ኢንሄለር ቴክኖሎጂ ዝበሃል ብሓፈሻ ብጣዕሚ ኣዝዩ ክቡር እዩ። ስለዚ ክንደይ ሒዛ ኣላ ክትፈልጥ ኣለካ ክንደይ ተጠቂምካ ከ ክትፈልጥ ኣለካ 200 ከይተጠቀምካ ክተቋርፃ ይብልካ እዚ ክድርብያ ይብል ትድርብዮ ኣለካ ማለት እዩ ኣብ ፍርቂ እዚኣ ተቐዳመይቲ መልእኽቲ ማለት እዩ። እቲ ኣገባብ ክእለት ከዓ ግድን ክጥቀም ይኽእሎ ብዝተፈላለየ መንገዲ ዝመፆም ስፕሬያት ከዓ ብዙሕ ስለዝኾነ ብዓለም ዘሎ ካብ ደግ ብዝኾነ መንገዲ ክመፅእ ይኽእል እዩ። ነዚ ከዓ ቅድሚ ምኽፋቶም ቅድሚ ምጥቃሞም እታ ንብረት ሒዞማ ናብ ሰብ ሙያ መፂኦም ክላዘብሎ ሕጂ ብ ሓንሳ ሓንሳ እንታይ ኣጋጥመካ ብቆፃሪ ዘለዎ መፅ እሞ ይፍትንዎ ገዛ ብዓሎም ሕጂ እዚኣ ከምዚኣ ክገብራ ከለኹ እዚኣ ንድሕር ከምዚ ገይርያ ከምዚኣ ንድሕር ገይርያ ሓንቲ ኣዳለያ ዘላ ወፂያ ሳ ይትምለስ ኒያ ሰ እንድሕር ፀኒሐ ከዓ እንተቢልያ ክልተ ከኒና ከይደን ብላሽ እንታይ ይገብር ከም ዘለኹ ይፈልጥኒ ሕጂ ቅድሚ ምኽፋትካ እንታይ ክትገብር ኣለካ ነታ መድሃኒት ሒዝካ ናብ ሰብ ሞያ ቀሪብካ እዚአን መፅአን ኣለዋ ሞ ብኸመይ ክጥቀመለልካ ክዛራ ንትክላለ ብዙሕ ረኩም ዘገጥመ ካብቲ 120 ሱሳ እዚ ሱሳ ተጠቂምካሉ ምዝበልካ ስዋ እንታይ ክጥቀመሉ ትማለኒ መፅ ይብለካ ኣበይ ዳ ከይዶትም ዝገብራ ከምኡ ዝበሃል ነገር የለን ክትንክፋ ይብልካ ንዚኣ ትኺልካ ናብ ሰብ ሞያ ሒዝካያ መፂኢካ ተዘራሪብካ ክንደይ ሒዛ ከም ዘላ ፈሊጥካ ደብተርካ ሒዝካ ኢኻ

ዝኸበርኩም ተዓዘብቲ በዛኻ ተስተማሃሩ ኣፅናሕኩም ደርፊ ናይ ሎም ሰሙን መደብና ፈሊምና ኣለና። ናብ ዝቕፅል መደብና ክንሰግርም ሓይሊ ኣየር ኤርትራ ናይ ዓመት 226 ስፖርታዊ ውድድራት ኣብዚ ሰሙን እዚ ጀሚሩ ኣሎ። ጋዜጠኛ ኣሚር ዓሊ ናይ መኽፈቲ ፆወታታት ተኸታቲሉ ዘዳለዎ መደብ ክስዕብ ሰናይ ምክታል።

ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ረቡዕ 5 ሓምለ ብወግዒ መገረጁ ቐንጢጡ። ኣብቲ ናይ መኽፈቲ ስነ ስርዓት ዋና ኣዛዚ ሓይሊ ኣየር ኤርትራ ሜጀር ጀነራል ተክላይ ሃብተ ስላሰን ላዕለዎት ሓለፍቲ ስታፍን ኣባላትን ሓይሊ ኣየር ኤርትራን ከምኡውን ኣባላት መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ተረኺቦም።

ኣብቲ ናይ መኽፈቲ ስነ ስርዓት ዋና ኣዛዚ ሓይሊ ኣየር ኤርትራ ሜጀር ጀነራል ተክላይ ሃብተ ስላሰ ኣብ ዘስምዖ ቃል ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ካብ ግዜ ናብ ግዜ ምዕባለታት የርኢ ከም ዘሎን እዚ ዕብየ እዚ ድማ መርኣያ ናይቲ ብደረጃ ሃገር ኣብ ዓውደ ስፖርት ዝካየድ ዘሎ ገዚፍ ወፍሪ ንጥፈታትን ምዃኑ ብምግላጽ ኣባላት ሓይሊ ኣየር ብግድኦም ኣካል ናይዚ ንጥፈታት ኮይኖም ኣብ ዝተፈላለዩ ዓውድታት ስፖርት ብቐጻሊ ዘካየድዎ ውድድራት ብኣእምሮን ኣካላትን ተሃኒፆም ኣፍራይነቶም ከም ዝዕቢ ብምግላጽ ነዚ ውድድራት እዚ ብፅፈት ንክካየድ ዝወደቡ ኣካላት ኣመስጊኑን ዕውድ ቅነ ስፖርት ክኾነሎምን ድማ ምንየቱ ገሊጹ።

0: ኣብ ብነስወ ከፍ ክልተ ዓመት ዝካየድን ሎሚ ዓመት ድማ ንኻልኣይ ግዜኡ ኣብ ምካያድ ዝርከብ ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ብ8 ክለባት ናይ ክልቲ ፆታ ማለት ፀሓይ በርቂ፣ ሓሊበት፣ ፅንዓት፣ ሮኬት፣ ሕድሪ፣ ፈንቅል፣ ዊናን መሰረትን ጠርኒፉ ብ7 ዓይነታት ውድድር ማለት ኩዕሶ እግሪ፣ ኩዕሶ ስኪዔት፣ ኩዕሶ መርበብ፣ ኣትለቲክስ፣ ቸዝን፣ ቢልያርዶ ንልዕሊ 1 ወርሕን 2 ሰሙንን ክካየድ መደብ ተታሒዝሉሎ
1: እዚ መደብ እዚ ንኻልኣይ ግዜኡ ዝካየድ ዘሎ

ውሽጣዊ ውድድር ናይ ሓይሊ ኣየር ኮይኑ ዕላሙኡ ድማ ከምቲ ልሙድ ኣብ ነፍሲ ወከፍ ክልተ ዓመት ሰራዊትና ኣብ ዝተፈላለየ ዓውደ ሞያታት ናይ ስርሑ ክነጥፍ ፀኒሑ ቁሩብ ዕረፍቲ ዝገብረሉን ዝዛነየሉን ዝዘናግዓሉን እዋን ስለ ዝኾነ ኣብዚ ድማ እዚ ክፍሊ እዚ ክፍሊ ሓበሬታን ጎስጓስን ሓይሊ ኣየር ኣብ ምዝንጋዕ ንሰራዊትና ኣብ ግዜ ዕረፍቱ ብስፖርታዊ ንጥፈታት ይኹን ብባህላዊ ስራሓት ብናይ ስነ ጥበብ ስራሓት ምዝንጋዕ ንገብረሉ ወርሒ ቅንያት ናይ ምዝናይ ብምዃኑ ኣብ ነፍሲ ወከፍ ክልተ ዓመት ነካይዶ ውድድር እዩ። ከም ካልኣይ ድማ ዝዓበየ ዕማሙ ኩሉ ኣባል ሓይሊ ኣየር ኣብ ውትድርና ዝነጥፍ ዘሎ ብዝተፈላለየ ሞያታት ናይ ስፖርት ሞይኡ ተለልዩ ዝምባሊኡ ተፈሊጡ ና ሽም ናይ ሓይሊ ኣየር ኣብ ምብራኽን ብዓብዩ ድማ ንሃገር ዝኾኑ ስፖርታውያን ምፍራይ ስለ ዝኾነ ዕላምኡ ብጣዕሚ ኣገዳሲ ይገብሮ። እወ ነዚ ውድድር ንምክያድ ዘካየድናዮ ፃዕሪ ሓደ እቲ ልሙድ እዩ ንዕርፈሉ ግዜ ስለ ዝኾነ ኩሉ ኣብዛ ግዜ እዚኣ መደባት ናይ ስፖርት መደባት ናይ ቅንያት ናይ ባህሊ ናይ ምዝንጋዕ ስለ ዝኾነ ነዚ ወትሩ ንዳለወሉ እዩ ቀፃሊ ስራሕና ስለ ዝኾነ ተዳልዮም ብምፅናሕ እቶም ክፍሊ ጉጅለ ባህሊ ይኹኑ ናይ ስነ ጥበብ ስፖርታውያን ይኹኑ ተዳልዮም ፀኒሖም ንሰራዊትና ዘዘናግዕሉ ቅነ ብምዃኑ ከም መደብ ተታሒዙ ዝስራሓሉ ስለ ዝኾነ ልሙድ እዩ።

0: ውሽጣዊ ውርድራት ሓይሊ ኣየር ኤርትራ ንፈለማ ግዜ ኣብ ዝጀመረሉ ብ4 ዓይነታት ውርድር ዝፈለመ ኮይኑ ኣብዚ ሎም ዓመት ንኸላይ ግዜኡ ዘካየደ ዘሎ ውርድራት ድማ ተወሰኽቲ 3 ዓይነታት ውርድር ኣተኣታትዩ ጀሚሩሎም።
1: ካብ ናይ ዝሓለፈ ፍሉይነት ኣለዎ ክንብል እንድሕር ኮይና ምናልባት ኣብ ስፖርት ትስጉም ኣብ ሓደሓደ ግዜ እውን ትደክም ኢኻ ሓያል ስፖርታዊ ውዳቤታት ነይሩና እዩ። ብድሕሪኡ ግን ብምክንያት ምንቅስቃስ ናይ 34 ዙርያ ንድሕሪት ተመሊስና ከም ብሓድሽ ሕጂ ድማ ነቶም ብድሕሪኡ ዝመፁ ዙርያታት 36 35 36 ወዲብና ከም ብሓድሽ ኣቑምና ንኸደሉ ስለ ዝኾና ሓያል ስራሕ ይሓትት ነይሩ። ነዊሕ ግዜ ስለ ዘይነበረ ድማ ንኡ ንኸንርክብ ቁልጡፍ ስለ ዝነበረ ብዙሕ ድኻም ነይርዎ እዩ። ከምዚ ትርእይዎ ከዓ ውፅኢቱ ፅቡቅ ኮይኑ ኣብ ዝሓሸ ኣብ ዝበለፀ ደረጃ በፂሕና ኣለና። ሕጂ 8 ጋንታታት ኣብ ውሽጢ ሓይሊ ኣየር ናይ ኩሉ ክፍልታት 8 ጋንታታት ናይ ደቂ ተባዕትዮ 8 ጋንታታት ናይ ደቂ ኣንስትዮ ኣለዉና። ኣብ ኩሉ ዓውዲ ስፖርት ኣብ ኩዕሶ እግሪ፣ ኣብ ባስኬትቦል፣ ኣብ ቮሊቦል፣ ኣብ ኣትለቲክስ፣ ኣብ ጨመተ ተኩሲ፣ ኣብ ቼዝ፣ ኣብ ዳማ፣ ኣብ ቢልያርዶ፣ ኣብ ኩሉ ብክልቲኡ ፆታ ማዕረ ዝኾነ ውዳቤታት ጌርና እዩ ዝካየድ ዘሎ ብ8 ጋንታታት። ስለዚ ዝበለፀ ካብቲ ተሓለፈ ዝሓየለ ተፃወትና ነለሊሉ ስፖርታውያንና ዝንባሊኦም ፈሊጥና ኣብቲ ዓውዲ ኣሓይሎም ንክሰርሑ ይሕግዘና። ብዓብዩ ብዓብዩ ከዓ መወዳእታ ኣብቲ ናይ ሓይልታት ምክልኻል ዝካየድ ውድድር ኣብ ነፍሲ ወከፍ 2 ዓመት ዝካየድ ናይ ብምሉእ ሓይልታት ምክልኻል ዘካየደ ውድድር ኣብ ከረን ሓያል ዝኾነ ኣሃዱ ሓያል ዝኾነ ኣብ ኩሉ ዓውዲ ስፖርት ዝተረረ ጋንታ ሒዝና ንምብጋስ ይትዕለማና። እቲ ውድድራት ዙርያ ወይ ጂሮን ንብሎ ከምኡ እዩ ክካየድ። ኩለን ጋንታታት ክራኸባ የን። ብድሕሪኡ እተን ዝተራኸባ ጋንታታት ከዓ በብነጥብን ኣብ ናይ ውዲቕካ ምሕላፍ ክኣትዋ የን። ብድሕሪኡ ከዓ ንዋንጫ ንደረጃን ተባሂሉ ዝካየድ ውድድር እዩ። ሎሚ ዓመት ዝወሰኽናዮ ነገር እንድሕር ኣሎ ኮይኑ ቅድሚ ሕጂ ኣብ ኩዕሶ እግርን ኣብ ባስኬትቦልን ኣብ ቮሊቦልን ኣብ ኣትለቲክስን ጥራይ ተሓፂርና ነርና። ሕጂ እቲ ካልእ ዓውደ ስፖርትታት ከም በዓል ቼዝ፣ ከም በዓል ባድሜንተን፣ ከም በዓል ቢልያርዶ፣ ከም በዓል ዝንታይ ካትብሎ እዚ ናይ ኣቐዲሙ

ፀንሐ ባህላዊ ውድድራት ከም በዓል ጭመራ ዲስከስ ኩሉ ኣተኣታት ኢና ኣብ ኩሉ ዓይነት ስፖርት ኢና ንነጥፍ ዘለና ኣብዚ ከዓ ከ ከም ዝምባሊኦም ክወዳደሪኦም ካብኡ ከዓኒ ሓያል ጋንታ ኣብ ኩሉ ዓይነት በቲ መኮንን ሓበሬታን ጎስጓስን ዝዞ ዘሎ ኣዋዳድባ ከምኡ ቁመና ክህልወና ኢና ንሰርሕ ዘለና።

ጋንታታት ተዋህበና ይ መዳለዊ ግዜ ነዊሕ ኣይኮነን። ምክንያቱ ምስቲ ዝፀንሓና ዝተፈላለየ በብክፍሉ ስራሓት ጋንታታት ንክዳለዋ ዝተዋህበን ግዜ ሓፂር እዩ ነይሩ። ካብ ሓደ ወርሒ ደ ነዊሕ ግዜ ስለ ዝነበረ እቲ ቀንዲ ምውድዳብን ኣብዚ ኢና ክንሪኦ በዚ ዝካየድ ዘሎ ውድድር ትርእይዎ እውን ኣለኹም። ኣቃውሞ እንሲ ገለ ትዕዝብትታት ካብዚ ሕጂ ዝካየድ ዘሎ ውድድራት ክትርድኡ ትኽእሉ እዮም። ኣብዝሓለፈ ውድድራት ዝነበረ ሕፅረታት ዋላ እኳ ዝጋነና ይኹን ኣብ ዕጥቂ ገለ ሕፅረታት ነይሩና፣ ሎሚ ዓመት ግን ብምሉእ እቲ ዝድለ ውዳቤታት ተገይሩ እኹል ዕጥቂ ተረኪቡ እኹል ዕጥቂ ሰኒቀን እየን ኣትየን ዘለዋ። ብቐፃሊ እውን ክትርእይዎ ስለ ዝኾንኩም ኣዝዩ ሓያል ዝኾነ ስጥመት ኣብ ዕጥቂ ይኹን ኣብ ንዋት ኣብ ኩሉ ውዳቤታትና ዝበለፀ እዩ ዘሎ ካብቲ ናይ ዝሓለፈ እወ። እቲ ጉዳይ ዳንነት ዝበዝሐ ዳርጋ ኩሉ ብጀካ ውሑዳት 2-3 ገዲፍካ ካብ መኮንን ሓበሬታን ጎስጓስን ዝመፁ እዮም። እቲ ውዳቤታቶም ከዓ ከምዚ ዝረኣናዮ ብጣዕሚ ፅቡቅ ዝኾነ ውዳቤታት ኣለዎም። ቅድሚ ሕጂ እውን ዝፈልጡና ንፈልጦም ስለ ዝኾና ናይ ቅድሚ ሕጂ ኣሰራርሖም ፅቡቅ ነይሩ። ብዝሓየለ ሕጂ ከዓኒ ምስኦም ሰጢምና ክንሰርሕ ተመክሮ እንዳማሃረካ ስለ ትኸይድ ኣብ ዝበለፀ እዩ ዘሎ። ከም ትርእይዎ ዘለኹም ከዓ ብሰላም ጀሚርና ብሰላም ክንዛዝም ዓብ ተስፋ ኣለና።

0: ቀንዲ ዕላማ ናይ ስፖርታዊ ውድድር ኣብ ኣባላት ዝፈጥሮ ሓድሕድ ምልላይን ትካል ኣብ ዝጠልቡ ዕማማት ብኣድማዕነት ኣብ ምፍጻም ልዑል ኣበርክቶ ክህልዎን ብኻልእ ወገን ድማ ሓደሽቲ ኣባላት ሓይሊ ኣየር ኣብ ስፖርት ዘለዎም ዕቁር ዓቕምን ዝምባሊኦምን ዘለሊሉ መድረኽ ፈጢሩ ኣብ ቀጻሊ ነቲ ኣሃድ ወኪላ ኣብ ዝተፈላለዩ ስፖርታዊ ውድድራት ሓይልታት ምክልኻል ኤርትራ ንእትወዳደር ጋንታ ክንፊ ዝምግቡን ንዓወት ዘብቅዑን ስፖርታውያን ንምፍራይ ምዃኑ ኣብቲ ኣጋጣሚ መዘኻኸር ቀሪቡ።
1: ሕጂ ኣብዚ እቲ ቀንዱ እንታይ እዩ? እቲ ቀዳማይ ዕላማ ዋላ ናታቶም ድልየትን ስምዒትን ኣብ ዝበረኸ ደረጃ ክበፅሑ እዩ። ካብቲ ናይ ክፍልታት ኩለን ክፍልታት ኣብ ሓይሊ ኣየር፣ ምክልኻል ኣየር፣ ፅገና ነፈርቲ፣ ሎጂስቲክስ፣ ክፍሊ ልምዓት፣ ዝተፈላለያ ክፍሊ መራኸቢታት ጋንታታት ኣለዋ። ካብኣተን ወፂኦም ናፍቲ ዓባይ ጋንታናህና ደረጃ ንክበፅሑን ካብኡ እውን ከም ዝብለካ ዝፀናሕኩ ብዓብኡ ንሃገር ደረጃ ንክበፅሑ ዝቃለስዎ እዩ ተቀዳማይ። ካልኣይ እውን ከምዚ ዝሪኦ ዘለካ ኩለን ጋንታታት በቢ ዝረኸብኦ ነጥብን ብልጫን ሽልማት ኣለዎን። ናይ ዋንጫ ሽልማት ኣሎ፣ ናይ ገንዘብ ሽልማት ኣሎ፣ ኩሉ ተቐሪቡለን ኣሎ።
0: ኣብቲ ናይ መኽፈቲ ስነ ስርዓት ጋንታታት ንህብን ልምዓትን ምሕዝነታዊ ግጥም ኣካይደን

ዝኸበርኩም ተዓዘብቲ ንሓፂር ዕረፍቲ ናብ ናይ ዝተፈላለዩ ስፖርታዊ ክእለታት ዝንፀባርቐሉ ናይ ኩዕሶ እግሪ ማለት እዩ ዝተዳለዉ ቪድዮታት ናባኹም ከነቕርብ ኢና ንዑ ተኸታቲልና ንመለስ።

his toes. Shaw

ውድድር ኩዕሶ ሰኪዔት ኣብ ኤርትራ ናይ ዓሰርተታት ዓመታት ታሪክ ኣለዎ። ኣብ እዋን መግዛእቲ ኢጣልያ ብቐንዱ ብፃዕዱ ዝዝውተር ዝነበረ ኮይኑ ካብ እዋን ግዜያዊ ወተሃደር ምምሕዳር እንግሊዝን ፌደሬሽን ኤርትራ ምስ ኢትዮጵያን ግን ኤርትራውያን ደቀባት እውን ክፅምበርዎ ኽኢሎም። ከም ውፅኢቱ ካብ መወዳእታ 1940ታት ኤርትራውያን ደቀባት ተፃወቲ ዝሓኮፋ ጋንታታት ኩዕሶ ሰኪዔት ቆይመን። መምህር ፍቓዱ ገብረ ስላሴ ካብ ፈለምቲ ደቀባት ተፃወቲ ኩዕሶ ሰኪዔት ብምዃን ኣብ ምስራት ናይተን ናይ ፈለማ ናይ ደቀባት ክለባት ፀላው ተራ ዝነበሮ ስፖርታዊ እዩ። ካብቲ ሽዑ እዋን ዝጀመረን ንምሉእ ሂወቱ ዝቐፀለን ንኩዕሶ ሰኪዔት ከም ናይ ሂወቱ መሳኒቲ ብምውሳድ ክሳዕ እታ ካብ ዓለም ዝፈለየላ እዋን ከም ተፀዋታይ፣ ዳኛ፣ ኣሰልጣኒ፣ መስራት ዝተፈላለያ ማሕበራት ኩዕሶ ሰኪዔት ብምዃን ንዝበዝሐ ክፋል ሂወቱ ካብዚ ዓይነት ስፖርት ኣይተፈልየን። መምህር ፍቓዱ ጎኒ ጎኒ እዚ ብተገዳስነትን ፍቕርን ዓብዪ ተወፋይነትን ንዕምሩ መመላእታ ምስኡ ዝቐፅለ ዘፍቅሮ ዓይነት ስፖርት ከም መምህር፣ ሰራሕተኛ ባንክ፣ ኣማኻርን መስራትን ዝተፈላለያ ናይ ንግዲ

ማሕበራትን ውፉይ ሃገራውን ብምዃን ብዘገርም መልክዕ ኣመና ንጡፍ ህይወት ዘሕለፈ ሰብ እዩ። መምህር ፍቓዱ ገብረስላሴ ካብ ኣዲኡ

0: ኣለወ ከም መምህር ተቆፂሩ ኣብ መቐርካ ስራሕ መምህርና ጀመረ። ኣብኡ ንሓደ ዓመት ድሕሪ ምፅናሕ ከዓ ንኣስመራ ተቐይሩ ስራሕ መምህርና ቐፀለ። ኣብዚ ከም መምህር ኮይኑ ዝሰርሓሉ ዝነበረ እዋናት ብፍላይ ኣብ 1947 ክሳብ 48 ድማ እዩ ንፆታ ኩዕሶ ሰኪዔት ኣብቲ እዋን ኩዕሶ ኢድ ብዝብል ስም ዝፍለጥ ዝነበረ ብዕቱብነት ዝተተሓሓዞም። ብድሕሪ እዚ ኣባል ናይታ ኣብ 1949 ዝተመስረተት ናይ መጀመርታ ናይ ደቂ ባት ካንታ እምኩሉ ኮይኑ ቀፀለ።
1: ኩዕሶ ሰኪዔት ዝበሃል ብጥልያን ወይ ዜጋታት ናይ ጥልያን እዩ ተዓብሊሉ ነይሩ። ዳርጋ ኣብ ክልተ ተኸፊሉ ደቂ ባት ተፃወቱ ይክእሉን እዮም። ሕጂ ተራ ናይ በዓል መምህር ፍቓዱ ኣብዚ ዓብዩ ሓደ ነቲ ምብዓል ባስኬትቦል ኣብ ደቂ ባት ካልእ ከም ተፃዋታይ ኮይኖም ብዙሕ የገልግሉ ስለ ዝነበሩ ካልእ ጋንታታት ብምስራት ፍለጡ። ኣብ መወዳእታ ከዓ ኣብቲ ምሕደራ ናይ ኩዕሶ ሰኪዔት ኣብኡ ኣትዮም ዘለዎም ክእለት ኣበርኪቶም እዮም።
0: ኣብቲ እዋን ብዘይካ ጋንታ እንኩሉ ካልእ ሰማያዊ ኒል እትበሃል ጋንታ ደቂ ባት እውን ተመሰረተት እሞ ውድድር ፀወታ ኩዕሶ ሰኪዔት ኣብ መንጎ ደቂ ባት ኤርትራውያን ዓመረ። መምህር ፍቓዱ ጎኒ ጎኒ እዚ ናይ ተፀዋታይ ንጥፈታቱ ኣብ 1951 ናይ መጀመርታ ጋንታ ደቂ ኣንስትዮ እንኩሉ ክምስርትን ከሰልጥንን እውን ካለ።
1: ሕጂ እታ እንኩሉ ትበሃል ጋንታ ደቂ ኣንስትዮን ደቂ ተባዕትዮን እዮም ነይሮም። ናይተን ደቂ ኣንስትዮ ሕጂ ከመሰልጣንን ከም መራሒ ጋንታን ኮይኖም እሶም እዮም ዘማዕብሎ ነይሮም። ማዕቢለን ክሳብ ሕጂ እውን ኣለዋ።
0: ካብ 1954 ክሳብ 1957 ኣብ ዝነበረ እዋናት ጋንታታት እንኩሉ፣ ሰማያዊ ኒል፣ ኣስመራ፣ ደጓሊ፣ ሰቲት ኩዓ፣ ኦኣሲስ፣ ኣውዳክስ፣ እስራኤል፣ ኦሎምፒያ፣ ኣፍሪቃ፣ ኣድሉዊስ፣ ኤርትራ፣ ማክሲማ፣ ስፖርቲንግ፣ ኣልቪትሪ፣ ኣስፐርያ ዝበሃላ ጋንታታት ስሩዕ ውድድራት የካይዳ ነበራ። ኣብዚ እዋን መምህር ፍቓዱ ናብ ጋንታ ኣፍሪቃ ተመሊሱ ድሕሪ እውን ናብ ጋንታ ደጓሊ ፀወታው ቀፀለ።
1: ንኣብነት ኣብ ኣፍሪቃ እቲ ድልየቶም ጥራይ ኣይኮነን ሓያል ጋንታ ፈጢሮም ሲ ናብ ዋንጫ ከም ትመፅ ገርማ እዚ ንዛረበሉ ዘለና ሕጂ ኣብ 1950 ካብ 48 ክሳብ 52 ዘሎ ኣብኡ ኢና ንዛረብ ዘለና ማለት እዩ። ኣብዚ እዋን እዚ ከዓ እቲ ናይ ኤርትራ ናይ ደቂ ባት ኩዕሶ ሰኪዔት እናማዕበለ መፅዩ እዩ።
0: ኣብ 1957 ካብ ስራሕ መምህርና ናብ ስራሕ ባንክ ቀየረ። እንተኾነ ካብ ስራሕ መምህርና እውን ኣይተባተኸን። ብቐትሪ ከም ሰራሕተኛ ባንክ እናሰርሐ መሸታዊ ከም መምህር ክሳብ 1970 ዓ ም ዓየየ። ኣብ 1958 መምህር ፍቓዱ ከም ኣባል ሽማግለ ስፖርት ከተማ ኣስመራ ኮይኑ ተመርፀ። ውድድራት ኩዕሶ ሰኪዔት ንክልተ ዓመታት ዝኣክል ለስኪሉ ድሕሪ ምፅንሑ ድማ ኣብ 1961 ኣኼባ ኩዕሶ ሰኪዔት ድሕሪ ምክያዱ ተበራቢሩ ቀፀለ። ካብ 1985 ክሳብ 1988 ከም ፕሬዚደንት ፌደሬሽን ኩዕሶ ሰኪዔት ኤርትራ ኮይኑ ነጠፈ።
1: እዚ ፌደሬሽን መጀመርያ ናይ ጥልያን በዞም ዜጋታት ናይ ጥልያን ዝካየድ ነይሩ። መጀመርያ ቀዳማይ ፕሬዚደንት ናይዚ ፌደሬሽን ኩዕሶ ሰኪዔት ኤርትራ ኣቶ በላይ ሃብተ ዝበሃሉ እዮም ነይሮም። ኣቶ በላይ ሃብተ ባንከር እዮም፣ መምህር ፍቓዱ እውን ባንከር እዮም። ሕጂ እዚኦም ካብቶም ብሓባር ዝሰርሑ እዮም። ሕጂ ምስኦም ኣብቲ ምስራት ነይሮም። ካብኡ ቀፂሎም ካብቲ ስፖርት ኣይተኣለዩን ኣይወፁን። ኣብ መወዳእቱ ከዓ ንሶም ከም ፕሬዚደንት ኮይኖም ነቲ ፌደሬሽን መሪሖሞ ጋንታታት ሒዞም ናብቲ ዝነበረ ውድድር ናይ ሽዑ እዋን ኣዲስ ኣበባ ተጓዒዞም ነቶም መንእስያት የተባብዑ ነይሮም። እዚ ከዓ ኣብቲ ምዕባለ ኩዕሶ ሰኪዔት ናቱ ተራ ኣለዎ።
0: መምህር ፍቓዱ ብዘይካ ኣብ ስራሓት ምምህርና ባንክን ምስ ኩዕሶ ሰኪዐት ዝተኣሳሰር ህይወቱን ኣብ ስነ ጽሑፍ ቋንቋ ቁጠባ ንግዲ ሕርሻን ሕግን ንጡፍ ነበረ ንቋንቋታት ትግርኛ እንግሊዝኛ ጣልያን ፈረንሳ ጥዒው ዝመልኽ መምህር ፍቓዱ ንሕትመት ዝበጽሓ ናይ ትርጉም መጽሕፍቲ ንእስነት እቶም ሳዊ

0: ከምኡውን ዛንታ ክልተ ከተማታት ካልእ መበቆላዊት መፅሓፍ ብሂሮ ወለድና ኣበርኪት እዩ። ብዘይካዚ ንሕትመት ዘይበፅሐ ብርክት ዝበለ እኩብ ፅሑፋት ከም ዘለዎ እውን ሰነዳቱ የመልክቱ። ከም ኣባልን ኣቦ መንበርን ማሕበር መፅሓፍቲ ኤርትራ ኮይኑ እውን ኣገልግል እዩ። ብዘይካዚ ንጡፍ ተፀዋታይ ባይታ ቴንስ፣ ቢልያርዶ፣ ቸስ ምንባር እውን ይዝገር። ኣብ ዝተፈላለያ ክለባት ከም ኦፊሰር ክለብ፣ ናይ ግብረ ሰናይ ማሕበር፣ ሎተሪ ክለብ ከም ኣባልን ብደረጃ ዝተፈላለያ ፅፍሕታት ሓላፍነትን ንጡፍ ኣበርክቶ እውን ገበረ። ኣብ 1962 ጋንታ ኣፍሪቃ ብመሰረት ዕድመ ጋንታ ግሪክ ምሕዝነታዊ ፀወታ ብምክያድ ክረሳሰን ከኣለ። ጋንታ ኣፍሪቃ ብዘይካዚ ኣብ 1962 ኣብ ማዓስከር ኣሜሪካውያን ወተሃደራት ኣብ ቃኘው ምስ ኣሜሪካውያን ወተሃደራት ገጠሙ። ካብ 1963 ክሳብ 1964 ጋንታታት ኣፍሪቃ YMCA ኤፒስ፣ ጦር ሰራዊት ኣስመራ፣ ዞድያክ፣ ስቴላ ኣዙራ፣ ስፖርቲንግ፣ ኣየርፎርስ ጁኒየር ወዘተ ዝበሃላ ጋንታታት መስሪተን ነበራ።
1: ባስኬትቦል ኣብ ማዓስከራት እዩ ኣቢሉ ሓደ ካብኡ ቃኘው ሰሽን ነይሩ። እተን ምሽናት ንብለን ከዓ ከም ላሳለ፣ ኮምቦኒ፣ ኪዳነ ምህረት ዳኣመሰላየን ነይረን። ሕጂ ኣብ ሕቡራት መንግስታት ኣሜሪካ ኩዕሶ ሰኬት ኣብ ምንታይ ደረጃ ከም ዝነበረን ከም ዘሎ ንፈልጥ ኢና። ኩሉ ግዜ ዋላ ሳቶም ጥራይ ደይ ኮነ ብድሕሪኦም ንሕና ኣብኡ ከድካ ምፅዋት ከም ዓብዪ ሃንቀውታ ኢና ንሪኦ ነርና። ምክንያቱ ኣብኡ ብዙሕ ነገር ኢኻ ትምሃር። ካብቲ ሜዳ ጀሚርካ እቲ መሳርሒ፣ እቲ ሕግታት። ስለዚ ምስኦም ዝነበረ ርክብ ነቲ ምዕባለ ባስኬትቦል ደጋፊ ነይሩ።

0: መምህር ፍቓዱ ብዕለት 2 ወርሓደ 1963 ካብ ፀወታ ኩዕሶ ሰኪዔት ተኣልየ። ብድሕሪ እዚ ናብ ዳንነት ኩዕሶ ሰኪዔት ተመሊሱ ንፈለማ እዋን ጋንታታት ኣፍሪቃን YMACN ክፃወታ ከለዋ ዳንየ።
1: መንጎኛ ብወለንታ እዩ ነይሩ እጂ ዋላ ነተን መጋጠምታ ኣተፃወተን ሕጂ እዚ ሓደ ካብቲ ዓባበርግቶ እዩ። ምክንያቱ ሕፅረት ናይ ደያኑ ስለ ዝነበረ ንባዕሎም ካብትውስ ናይ ግድን እዩ። ዋላ እሱ ጥራይ ኮኑ ከምዝብለካ እዩ ንዓና እውን ኣሰጋጊሮምልና። ሕጂ ብፍላይ ድሕሪ ናፅነት ማዕቢሉ ደያኑ ሓውሲ ፕሮፌሽናል ኮይኖም ፕሮፌሽናል እኳ ተዘይብልና ሞ ፕሮፌሽናል ግን ዓቕሞም ናብ ኢንተርናሽናል ከም ዝበፅሕ ኮይኑ እዚ ካብቲ ናቶም ዝነበረ መሰረት ዝመፀ እዩ።

0: ከም ዳኛ ኩዕሶ ሰኪዐት ኮይኑ ናቐፀለ ድማ ኣብ 1965 ናይ ኤርትራ ማሕበር ድያኑ ኩዕሶ ሰኪዐት ንኽምስርቱ ምስ መዛንዑ ዘተየ ጎኒ ጎኒ እዚ ምስ ክለብ ስፖርት ሓማስየን ብዛዕባ ምቋም ጋንታ ኩዕሶ ሰኪዐት ተዘራረበ። እታ ጋንታ ክትምስረት ስለ ዝኽኣለት ድማ ገማ ሰልጣን እያ ኮይኑ ተመዘዘን ሰርሐን። ኣብ 1970 ናይ ባንክ ጋንታ ኩዕሶ ሰኪዐት ክትምስረት ንከላ እውን ከም ፕሬዚደንትን ዓላምን ኮይኑ ተመዘዘ። ኣብ ቃልሲ ንናፅነት እውን ኣብ ዝተፈላለየ እዋናት ንሰውራ ብዙሕ ደገፍ ዝገበረ እዩ።
1: ሕጂ ምናልባት ኣብኡውን ኣነ ካብቶም ደንጊዮም ዝኣተወ እየ። ቀድመ እዩ ነይሩ ክነግሩ ንከለዉ ናይ ኩሉ ዓይነት ስፖርት እዮም ኣንዳልዮም። ምክንያቱ ፉትቦል ስኩሉ ሰብ ይትፈቱ ፉትቦል ዘይፈቱ የለን። ሕጂ ብኡ ተበጊሶም እቲ ውድድራት ናይ ቢልያርዶ፣ ናይ ኩዕሶ እግሪ፣ ጋንታ ናይ ባስኬትቦል ብምቋም እቲ ባንክ ማሕበራዊ ሓላፍነቱ ከምዝፍፅም እቲኡ ዘሎ ሰራሕተኛ ከዓ ኣብዚ ዓይነት ስፖርቶም ዝኣቱ ገይሮም ፅቡቅ ጎዝጓስን ኣበርክቶም ገይሮም ዝብልኣኒ
0: መምህር ፍቓዱ ብስራሕ ትምህርትን ህዙረትን ኣብ ዝተፈላለያ ሃገራትን ከተማታትን ዓለም በፅሐ። ገለ ካብቲ ዝበፅሑ ቦታታት ዋሽንግተን ዲሲ፣ ኒውዮርክ፣ ቦስተን፣ ሂውስተን፣ ኦሃዮ፣ ካልጋሪ፣ ቶሮንቶ፣ ፊንላንድ፣ ስዊድን፣ ጀርመን፣ ጣልያን፣ ግሪክ፣ ግብፂ፣ ኬንያ፣ እንግሊዝ፣ ታንዛኒያ፣ ኡጋንዳ፣ ፈረንሳ ወዘተ ይርከበን። መምህር ፍቓዱ 1953 ዓ.ም ምስ ወይዘሮ ሩት

0: ተስፋጽየን ቃል ኪዳን ኣሲሩ ኣቦ 8 ተውልዳት ኮይኑ ደቁን ደቂ ደቁን ክሓቁፍ በቐዩ ብዕለት 29 ወርሒ 8 2011 ካብዚ ዓለም ድማ ብሞት ዝተፈለየ። መምህር ፍቓዱ ንጉዕዞ ሂወቱ ብደቂቕ ዝሰነደ መዝገብ መዓልታዊ ፍጻሜታት ዝነበረ ኮይኑ ካብ 1949 ክሳዕ ግዜ ዕረፍቱ 2011 መዓልታዊ ዝመዝገቦ ቀዳማይ መወገሲ ታሪክ ንምዃን ዝበቅዕ ሰነድ ድያሪ ገዲፉ እውን ሓሊፉ እዩ።
1: ካብ ሙልካ ንኽሪኦም ከለኹ መምህርዮም ኣቦዮም መሳርሕቲዮም መፃወቲዮም ምስ ኩሉ ደረጃ ዕድመ ተላዚቦም ተራዳድኦም ክኸዱ ዝኽእሉ ኣብቲ ማሕበራዊ ነጥፈታት ፅቡቕ ኣበርክቶ ዘለዎም እየ ዝገልፆም።

0: ነዚ ፀወታ ኩዕሶ ሰኪዔት ኤርትራ መሰረታ ምትሓዝን ምቕፃልን ዓብኡ ውዕለት ዝገበረ ስፖርተኛ ንምስካር ዝኣክል እምበኣር ስድራ ቤት መምህር ፍቓዱ ገብረስላሴ ምስ ፌደሬሽን ኩዕሶ ሰኪዔት ዞባ ማእከል ብምትሕባር ካብ ዕለት 3 ወርሓደ 224 ክሳዕ ዕለት 13 ወርሓደ 224 ዝቐፀለ ውድድራት ሰሪዑን መዊሉን ነይሩ።
1: ኣብ ኩዕሶ ሰኪዔት ሓደ ተርዮታት ኣሎ ካብቲ ስፖርት ምስ ዛሕትልካ ወይ ምስተኣለኻ ብዙሕ ግዜ ከምዚ ናይ ኩዕሶ እግሪ ናይ ጥዕና ኢልካ ኣይትምለስን ኢኻ። ከምኡ ፀገማት ኣለዎ። ሕጂ እዚ ዋንጫ ምድላው ናይ ብዙሓት እዩ ተዳልዩ። ምናልባት ትዝክሮ ተኮንካ ህቡብ ፀዋታ እምበርቶ ፈሬት ዝበሃል ናቱ እውን ተኻይዱ ነይሩ። ናይ ኣቶ ብርሃነ ዘርዝጊ ተኻይዱ ነይሩ። ናይ መምህር ፍቓዱ እውን ተካይዱ ነይሩ። ምናልባት ናይ መምህር ፍቓዱ ብተዛማዲ ደንጊና እውን ክትብሎ ትኽእል ኢኻ። ምክንያቱ ቅድሚ ኩሎም እዚኣቶም ዝነበሩ እዮም። ሕጂ እቲ ሓደ ነቲ ውድድር ብዙሕ እዩ ዝገብሩ የቐፅሎ እዩ ናብ ዓመት ከምዝምጠጥ ገብሮ እዮም ዝተካልእ ውድድራት። ካልኣይ ከዓ እቲ መንእሰይ ኩሉ ግዜ ኣብቲ ታሽሙ ተፀሚዱ ኣሎ ማለት እዩ። ኣብቲ ሜዳ እቲ ሕጂ ካምፖ ኣዝማራ ኣብኡ ኩሉ ግዜ ሙሉእ ዓመት ሙሉእ ኣሎ ማለት እዩ። በቲ ስልጠና ኣሎ፣ በቲ ውድድር ኣሎ። ሓንቲ ቻምፒዮንሽፕ ትራይልካ ሓንቲ ውድድር ጌርካ ዝድቀስ ኣይኮነ ዓመት ሙሉእ እዩ። ሕጂ ንከምዚ ሓጋዚ እዩ፣ ብጣዕሚ ሓጋዚ እዩ።

ዓመታዊ ኣብ ስፖርተኛታት 79 ሚእታዊት ዝበፅሕ መጉዳእቲ የኽሰት። ካብዚ እቲ 25 ሚእታዊት ዝሕዝ ድማ ኣብ ናይ ጉያ እግሪ ስፖርተኛታት ዘጋጥም መጉዳእቲ እዩ። ኣብ ስፖርተኛታት ዘጋጥም መጉዳእቲ ብተፈጥሮን ክመሓሽ ብዝኽእል ኩነታዊ ማህሰይትን ይፅሎም። እቶም ተፈጥሮኣዊ እንብሎም ፆታ፣ ዕድመ፣ ክብደት፣ ቁመት ኣቐዲሙ ዘጋጠመ መጉዳእትን ዝኣመሰሉ ክኾኑ ከለዉ፣ ኩነታዊ መጉዳእቲ እንብሎም ድማ እንገብሮ ልምምድ፣ እንለብሶ ዕጥቂ፣ እንሽፍኖ ርሕቀት ጉዕዞ ይርከብዎም። ኣብ ዓለም ስፖርት ስፖርታዊ ህልኽን ምጥራይ ኣካላዊ ብቕዓትን ዝደረኾ ስፖርተኛታት ክሳብ ናይ መወዳእቲ ዓቕሞም ክጓዓዙ ዝግደድሉ ኩነት ኣሎም። ኣብ ከምዚ ዝበለ ኩነታት ድማ ብዓይነትን ብብዝሕን ዝተፈላለየ መጉዳእቲ የጋጥም። እዚ መጉዳእቲ በቲ ሓደ ንኽልቲኡ ፆታ ብማዕረ ዘጋጥሙ ክኸውን እንከሎ፣ በቲ ካልእ ድማ ንሓደ ፆታ ጥራይ ዘጋጥም እዩ። ሓደ ካብዞም ጉድኣት እምበኣር ንደቂ ኣንስትዮ ጥራይ ዘጋጥምን ኮይኑ ስሉሳዊ ጉድኣት ደቂ ኣንስትዮ ተባሂሉ ይፅዋዕ። እንተኾነ ኣብ ገለ ዓውደ ስፖርት ንዝነጥፉ ደቂ ተባዕትዮ እውን ሳሕቲ የጋጥሞም እዩ። ስሉሳዊ ጉድኣት ደቂ ኣንስትዮ ጥዕናዊ ኩነታት ኮይኑ ብመሰረቱ ንኣካላዊ ንጥፈታት ደቂ ኣንስትዮ ዝፀሉ መጉዳእት እዩ። ኣብ ብቕዓት ስፖርተኛታት ደቂ ኣንስትዮ ድማ ርኡይ ፅልዋ ኣለዎም። ስሉሳዊ ጉድኣት ደቂ ኣንስትዮ ኣብ ኩሉ ዓውደ ስፖርት ንዝነጥፋ ደቂ ኣንስትዮ ዘጋጥም ኮይኑ፣ ብሕልፊ ከዓ ነተን ብመጠነቲ ዝህልኽኦ ፀዓት ንኣካላተን ዘድሊ መኣዛዊ መግቢ ዘይወስዳ የጥቅዕ። እዚ መጉዳእቲ ሰለስተ ዓይነታት እዩ። እቶም ዓይነታት ቀረብ ፀዓት፣ ዘይስሩዕ ኣመጋግባ፣ ዘይስሩዕ ወርሓዊ ፅግያት ከምኡውን ፍኹሰት ዓፅሚ እዮም።

ዝቀረብ ሰዓት ወይ ዘይስሩዕ ኣመጋግባ ነቲ ኣካላዊ ምንቅስቓስ ወይ ውድድር ንምግባር ዝወሰድናዮ ጠቕላላ ምግቢ ዝተረፈ ሰዓት ዝገልጽ እዩ። ኣብ ኣካላትና ዝህሉ ቀረብ ሰዓት ምስ ዝውሕድ ኣካላት ንጥዕና ኣገደስቲ ዝበሃሉ ንጥፈታት ብግቡእ ንክዓምም ይሽገር። ገለ ካብቶም ክዓምዎም ዘሸግርዎ ድማ ምሕላው ጥዕና ዓፅሚ፣ ስርዓተ ተዋልዶ ዝኣመሰሉ ንጥፈታት ይርከብዎም። ውሓደ ቀረብ ሰዓት ሚዛን ሰብነትና ንምቕናስ ኢልና ዘይግቡእ ወይ ዘይንቡር ኣመጋግባ ብምዝውታርን ኣብ ኣገዳስነት መኣዛዊ ምግብታት እኹል ንቕሓት ካብ ዘይምህላውን ክብገስ ይኽእል እዩ። እዚ ከዓ ዓቐኑ ዝሓለፈ ፆም ምዝውታር፣ ምሳሕ፣ ቁርሲ ወይ ድራር ዘይምውሳድ ወይ እውን ምዝላል፣ ዓቐኑ ዝሓለፈ ቁፅፅር ስርዓት ኣመጋግባ ምኽታል፣ ብብዝሒ ንሽንቲ ዘቃልዑና ንቐልቀል ዘለስልሱ ወይ ኣብ በራበርቲ ኣነቓቕሕቲ መድሃኒታት ብምጥቃም ክመፅእ ይኽእል።

ዘይስሩዕ ወርሓዊ ፅግያት ስፖርተኛታት ደቂ ኣንስትዮ ምስ ዝንባዕ ወርሓዊ ፅግያት ከጋጥመን ይኽእል እዩ። እዚ ወርሓዊ ፅግያት ንሰለስተ ኣዋርሕ ወይ ልዕሊኡ ዶ ክብል ዝኽእል ኮይኑ ኣመንርያ ብዝብል ስም ይፍለጥ። ምስ ዝንባዕ ወርሓዊ ፅግያት ዝስዕብ ኣካላትና ኣብ ናይ ፀዓት ምዕቃብ ኩነታት ይኣትሞ ነቲ ኣብ ፅግያት ተራ ዘለዎ ሆርሞናዊ መንገዲ መጠናዊ መቆፃፀሪኡ ከም ዝጎድል ይገብሮም። በዚ ከዓ ወርሓዊ ፅግያት ንኣዋርሒ የቋርፅ። ወርሓዊ ፅግያት ንፍርያምነት ጥራይ ዘይኮነ ነቶም ንሓፈሻዊ ኩነታት ጥዕና ኣካላት ዝገልፁ ምልክታት እውን ኣገዳሲ እዩ። ስሩዕ ፅግያት ህላወ እኹል ፀዓት ኣብ ኣካላትና ሚዛን ሆርሞናት ከምኡውን ኩነታት ጥዕና ዓፅሚ ክሕብር ወይ ከረዲእ ይኽእል።

ፍቕሰት ዓፅሚ። እቲ ናይ መወዳእታ ወይ ሳልሳይ ኣካል እስሉሳዊ ጉድኣት ደቂ ኣንስትዮ ፍኽሰት ወይ ጥዕና ዓፅሚ እዩ። እዚ ብሰንኪ ኣብ ኣካላት ዝኽሰት ዋሕዲ ቀረብ ፀዓት ኣብ ዕብት ይኹን ምፅጋን ዓፅሚ ኣገዳሲ ግደ ዝፃወት ኤስትሮጅን ዝተባህለ ሆርሞን ከም ዝጎደል ብምግባር ዝኽሰት እዩ። መጠን ኤስትሮጅን ኣብ ኣካላት ምዝውሕድ ከዓ መጠን ፅዕቀት ዓፅሚ ይጎድል። በዚ መሰረት ናብ ኦስቶኦፒንኣ ወይ ኦስቶኦፖሪሲስ የምርሓና። መጠን ፅዕቀት ዓፅሚ ምጉዳሉ ምዝቕፅል ከዓ ኣብ ኣካላት ዘጋጥም መንቃዕትን ካልእ ናይ ዓፅሚ ምጉዳእትን ይውስኽ።

ስሉሳዊ ጉድኣት ደቂ ኣንስትዮ። እዚ ማለት ቀረብ ፀዓት፣ ዘይስሩዕ ፅግያት፣ ፈውሰት ዓፅሚ ኣብ ኩለን ደቂ ኣንስትዮ ብሓደ ደረጃ ዝረአ ኣይኮነን። ገለ ደቂ ኣንስትዮ መጠናዊ ዘይስሩዕ ወርሓዊ ፅግያትን ቀሊል ፍኩሰት ዓፅምን ከጋጥመን እንከሎ፣ ንገሊአን ድማ ልዑል ዘይስሩዕ ወርሓዊ ፅግያትን ከቢድ ፍኩሰት ዓፅምን የጋጥመን። ስሉሳዊ ጉድኣት ደቂ ኣንስትዮ እንወስዶን እንህልኾን ፀዓት ምስ ዘይመጣጠን ዝኽሰት እዩ። እዚ ዘይምዕሩይነት ኣካላትና ካብቲ ንኩሉ ንጥፈታት ክኸውን ብምባል ዝኸዘኖ መጠን ካሎሪ ዝያዳ ዘባኽን ኣካላዊ ምንቅስቓስ ምስ እነዘውትር ዝገሃር እዩ። ስሉሳዊ ጉድኣት ደቂ ኣንስትዮ ዘድልየና መኣዛዊ ምግቢ ብሕፅረት ቀረብ ቅርፂ ኣካላት ንምሕላው ብዝብል ኣመላኻኽታ ከምኡውን መጠን እንገብሮ ልምምድ ብሃንደበት ብምዝያድ ክመፅእ ይኽእል። ገለገለ ዓይነት ስፖርት ብዝጠልብዎ ዓይነታት ልምምድ ከዓ ንስሉሳዊ ጉድኣት ደቂ ኣንስትዮ ጠንቂ ክኾኑ ይረኣዩ እዮም።

ኣገባብ ምክልኻል ስሉሳዊ መጉዳእቲ ስፖርተኛታት ደቂ ኣንስትዮ። ስሉሳዊ መጉዳእቲ ደቂ ኣንስትዮ ንጡፍ ናይ ቅድመ ምክልኻልን ምምሕዳርን ኣገባቢ ዝደሊ እዩ። ነዚ መጉዳእቲ ንምፍዋስ ኣሰልጠንቲ፣ ክኢላታት ስነ ልቦና፣ ስድራ ቤት፣ ናይ ሕክምና ሰራሕተኛታት ብሓዋር ብምስራሕ ንጥዕናን ቀጻሊ ብቕዓትን ስፖርተኛታት ኣብ ግምት ብምእታው ምቹእ ሃዋሁ ምፍጣር የድሊ እዩ። ምክልኻል ናይዚ መጉዳእቲ ቀዲምካ ትምህርቲ ብምፍጣር ጉቡእ ባህርያት ከም ዝዓብዩ ብምግባር ከምኡ ውን ንስፖርተኛታት ደጋፊ ኣከባቢ ብምፍጣር ክፍወስ ይከኣል። ገለኻኡ ትምህርትን ስልጠናን ምሃብ ንስፖርተኛታት፣ ኣሰልጠንቲ፣ ስድራ ቤት ብዛዕባ ምልክታትን ናይ ቀጻሊ ሳዕቤኑን ኣፍልጦ ምሃብ ኣገዳሲ እዩ። ከምኡውን ኣብ መኣዛዊ መግብታትን ስሩዕ ወርሓዊ ፅግያትን ምስትሑት ቀረብ ፀዓት ዝተኣሳሰሩ ፍልጠት ከም ዝረኽቡ ምግባር።

ስፖርተኛታት ኣብ ክንዲ ኣብ ውፅኢት ጥራይ ዘተኩራ ኣብ ፀቕጢ ካብ ዝሸሙ ጎዳእቲ ባህርያት ከም ዝእለያ ብምግባር ጥዕንአን ምስ ውፅኢት ከም ዝተኣሳሰርኦም ኣሰልጠንትን ወደብቲ ስፖርታዊ ውድድራትን ኣተኩሮኦም ናብ ሓደሽቲ ብምቕናዕ ስፖርተኛታት ብኩሉ ፃዕረን ምስ ነፍሰን ከም ዝወዳደራ ውልቃዊ ምምሕያሽ ንምምፃእ ከም ዝፅዕራ ብምግባር ዓወት ማለት ክብደት ምቕናስን ኩሉ ዋጋ ምኽፋልን ከም ዘይኮነ ንኽፈልጣ ምሕጋዘን

ማእዛዊ ደገፍ ምሃብ ስፖርተኛታት ደቂ ኣንስትዮ ስሩዕ ኣገባብ ኣመጋግባ ብምኽታል ንልምምድን ውድድርን ዘድልየን ፀዓት ንኽረኽባ ምድጋፍ የድሊ። ትምህርቲ ማእዛዊ ምግቢ ክውሰድ ዘለዎ ምግቢ ምስ ጥዕናን ብቕዓትን ሚዛናውነት ብዘለዎ ኣገባብ ከም ዝወስድኦ ምግባር

ጥዕና ስፖርተኛታት ምቁፅፃር ስሩዕ ዝኾነ ጥዕናዊ ክትትል ምክያድ እዚ ስሩዕነት ወርሓዊ ፅግያት ህላውነት ማእዛዊ ምግቢ ጥዕና ዓፅሚ ብስሩዕ ምስ እንከታተሎ ስሉሳዊ መጉዳእቲ ደቂ ኣንስትዮ ብኣግኡ ከነለልዎ ይሕግዘና ሓንቲ ጓል ኣንስተይቲ ስፖርተኛ ብስሉሳዊ መጉዳእቲ ደቂ ኣንስትዮ ከም ዝተጠቕዐት እንተተፈሊጡ መድሃኒታዊ ፍወሳ ተሃድሶ ማእዛዊ ምግቢ ስነልቦናዊ ደገፍ ስሩዕ ልምምድን ውድድራትን ዝኣመሰሉ ኣገባብ ፍወሳ ይውሃባ

መወዳእታ ስፖርተኛታት ደቂ ኣንስትዮ ብስሉሳዊ መጉዳእቲ እንተተጠቂዐን መስበርትን ካልእ ጉድኣትን ከይሰዓበን ከሎ ብግሉፅ መንገዲ ምዝርራብ ኣገዳሲ እዩ። ስፖርተኛታት ደቂ ኣንስትዮ ውፅኢተን ክመሓየሽ ብስፖርት ስመንን ስም ሃገረንን ከፀውዓ ኣሰልጠንቲ ወደብቲ ስፖርታዊ ውድድራትን ስድራ ቤትን ብዛዕባ እዚ መጉዳእቲ ዘለና ኣፍልጦ ብምዕባይ ክንድግፈን ይግባእ።

መደብ ለሰ ስፖርት ናብ ምዝዛም ገፁ እዩ ዝኸይ ዘሎ ዝኽርኩም ተዓዘብቲ ትተርፈና ድማ መደብ ሌላ ስፖርት እያ ክትከውን። ኣብ ናይ ሎሚ መደብ ሌላ ስፖርት ንፕሮፌሽናል ተቀዳዳማይ ክለብ ደቡብ ዝኾነ ከምኡ ውን ሻምፒዮን ኣፍሪቃ ንክልተ ግዜ ብምዃን ዝደመቐ ተስፎም ዕቑባ ማርያም ዘላልዩ ትሕዝቶ ይክህሉ ሰናይ ምግጣል።

0: ኣብ ናይ ብሽክለታ ህይወቱ ብዝኸፈሉ ዋጋን ዝረኸቦም ዓወታትን ሓያሎ ተቐዳደምቲ ንኽጸሉ በቒዑ እዩ። ነቲ ኣብ ውሽጡ ዝነበረ ፍቕሪ ናይ ዝዓውዱ ስፖርት ካብ ንእስነቱ ጀሚሩ ብምልላይ ንምዕባዩ ናብ ዝለዓለ ደረጃ ብቕዓት ንምብጻሑን ድማ መስዋእቲ ብምኽፋል ኣብ ውሽጢ ሃገርን ወፃእን ብዘመዝገቦም ዓወታት ስሙ ክዕቢ ዝኽኣለ እዩ ፕሮፌሽናል ተቐዳደማይ ብሽክለታ ተስፎም ዕቑባ ማርያም። ሰላም ዝኸበርኩም ተኸታተልቲ መደብ ለስተ ስፖርት፣ ብሓፈሻ ተኸታተልቲ ንኡስ መደብ ሌላ ስፖርት ድማ ብፍላይ ኣብ ናይ ሎ መደብና ነዚ ክልተ ግዜ ሻምፒዮን ኣፍሪቃ ዝኾነ ተቐዳደማይ ንከነላለየኩም ኢና መዲብና ዘለና ንምክታልኩም ንዕድም። ተስፎም ካብ ወላድዩ ኣቶ ዕቑባ ማርያም ይሳ ካብ ወላዲቱ ወይዘሮ ተብለፅ ወልደ ጊዮርጊስ ኣብ እግሪ መኸል እዩ ተወሊዱ። ናይ መባእታ ትምህርቱ ካብ ቀዳማይ ክሳብ ራብዓይ ክፍሊ ኣብ እግሪ መኸል፣ ካብ ሓምሻይ ክሳብ ሻምናይ ክፍሊ ድማ ኣብ ቀነ ሓያላ፣ ካብ ታሽዓይ ክሳብ 11 ክፍሊ ድማ ኣብ ካልኣይ ደረጃ ቤት ትምህርቲ ሳን ጆርጆ መንደፈራ ተማሂሩ። ተስፎም ኣብ ትምህርቲ ተገዳስነት ስለ ዝነበሮ ፅቡቅ ዝኾነ ውፅኢታት የመዝግብ ከም ዝነበረ እዩ ዛርብ። ንቤት ትምህርቱ ክኸይድ ከሎ እታ ብወለዱ ንመሳለጢት ንኽትከውን ዝተዓደገትሉ ብሽክለታ ምስ ከምኡ ብሽክለታ ዝነበሮ ምዛኑ ብምዃን እናተቐዳድመ ይኸይድ ምንባሩ ድማ ይዝከር። ምስ ግዜ ድማ ምዝዓውዲ ፍቕሪ ክሓድሮ ጀመረ። ኣብ ማዕከናት ዜና ንውድድራት ብሽክለታ ዞባ ማእከል ይከታተሎ ስለ ዝነበረ ድማ ደጋፊ ናይ ገዲም ተቐዳደማይ መርሃዊ የማነ ከም ዝነበረ እዩ ዝዛረብ።
1: ቱካ ብመጀመርያ ብቲ ሳይክል ኩን ዝውር ጀመርና ብቤት ትምህርቲ ማለት እዮም መሓዙትና ደቂ ዓድና ዓርኸትና ማለት እዮም። ብድሕሪኡ ናብ ውድድር ናይ ቤት ትምህርቲ ተፃዊትና፣ ካብቲ ውድድር ናይ ቤት ትምህርቲ ድማ ብሬድዮ ንሰምዖ ነበርና ቀደም ማለት እዩ። ናይ በዓል ሓብቲ ወሉ ስሞን ኤፍሬም ተወልደ ጎንበሎ ናይዚኦም ሰምዕ ነበር ተደጋጋሚ። ኣነ ግን ቲፎዞ ናይ መርሃዊ የማነ እየ ነይረ ማለት ካብ ቀደመ መርሆ የማነ ክፅዋዕ ክሎስ ዋላ ትሽም ደስ ዝብለና ነሩ ማለት እዩ። ኣብ ስፖርት ግን ኣፍሉጦ ዝበሃል ኣይነበረንን።
0: ኣብያተ ትምህርቲ መሰረት ስፖርት ሃገርና ምዃንን ኩሉ ኣፍቃር ስፖርት ዝሰማምዓሉ ሓቂ እዩ። ተስፎም እውን ነቲ ናብ ፀወታታት ብሽክለታ ዘእትዎ መገዲ እዙ ነይሩ። እዚ ተቐዳደማይ ኣብ ቤት ትምህርቲ ኣብ ዝተሰርዐ ውድዳት ብዘይተቓጻጺ ብብሉፅ ዝኾነ ብቕዓት ክዕወተሉ ከሎ ብድሕር ዚ እውን ኣብ ናይ ንኡ ዞባ ዝተኻየደ ናይ መጻረዪ ውድዳት እውን ነቲ ብቕዓት ክደግሞ ኣይተጸገመን። ኣብ ናይ ዞባ ብዝተሰርዐ ውድዳት እውን ኣብ ብሉፅ ቁመና ብምዃን ነቲ ውድዳት ብምውዳእ ተስፋ ካብ ዘለዎም ተቐዳድምቲ ናይቲ ዞባ ከም ዝኾነ ንኣፍቃሪ ብሽክለታ መስከረ። ኣብ ፀወታታት ብሽክለታ ኣብያተ ትምህርቲ ክሕፀር ዘይደልዮን ብቕረባ ድማ ነዚ ተቐዳድማይ ዝከታተሎ ዝነበረ መምህር ኣብርሃም ዝተባሃለ ናይ ስፖርት ጉዱስ ነዚ ዓውዱ ፀቒጡ ንክሕዞ ብምልባው ንክሰርሕ ኣተባብዖ። ናብ ፌደሬሽን ቅድም ብሽክለታ ንዞባ መንደፈራ ብምኻድ ክምዝገብን ፀወቱ ድማ ንክቕፅልን መንገዲ ከፊትሉ። ተስፎም እውን ኣብ ሳሳይ ዲቪዥን ብምዝጋብ ኣብ ቀዳሚት መዓልቱ ናይ መድረኽ ዓወት ብምዝጋብ መስኡ መለሰ።
1: ኣብ ድሕሪኡ ናይ ካብ ቤት ትምህርቲ መምህር ኣብርሃም ቺና እጂ ደገ ደሎ ሽወደን ንሱ እዩ ናብ ስፖርት ናይ ብሽክለታ ኮዋደር ኢሉ ዘመዝገበኒ ማለት ያ መንደፈራ ናብ በዓል ዋሪ ኢልካ ተመዝገቢኒ እዚኣ ደይርሰዓ ሂወተይ ዋሪ ማለት ፍሳሐየ ዋሪ ሳጉ ማለት እዩ ፍሳሐየ ግን ሽሙ ዋሪ ኢልካስ ተመዝገብ ኢልኒ

0: ከባ ወሪ መዝግበን ምስ በልኮ ተወርወር ጥያ ተወርወር ኢሉ ምስ ሰጉጉኒ ናብቺና ከይደማት ከምዚ ዋ ፍሳይ እንዲሽማነ የተጋጌ ፍሳይ ብሎ ክብለካ ደው ኢሉ ተመዝጊብ ኣትዮ ማለት እዩ። ተዛእቱ ኩላ መዓልቲ ግን ቀዳማይ ኣትዮ ሰለስተ ፀወታ እዩ ነረን ቀዳማይ ቀዳማይ ቀዳማይ ካልኣይ ራብዓይ ኣትዮ ማለት እዩ። ድሕሪኡ ናብ ካልኣይ ዲቪዥን ማውንቴን ስጌርና ማለት እዩ። ኣብ ካልኣይ ዲቪዥን ማውንቴን ጋንታ ዓዲባር ነረ ኣሰልጣንና ድማ ቤየነ ነይሩ ማለት እዩ። ድሕሪኡ ናይ ንእዞባ ወኪልና ተፃዊትና ናይ መንፈራ ኮይነ ወኪለ ፃዊት ኣብ ደቂ ኣምሓረ ኣብ ደቂ ኣምሓረ ተገብረ ሓሙሻ ይኣትየ ኣብ መንፈራ ተገብረ ድማ ኣይኣተኹን ነቶም ስፕሪንተራ ስለ ሒዜም ተረፍኩ ተቆሪፅና ማለት እዩ። ነጥበ መዝግብ ኣይከኣልኩን። ድሕሪኡ ግን ክለብ ዘባዶ መን ኣተዎ ተፃዊትና ኣብ ደቂ ኣምሓረ ሰለስተ ካኣቱ ካብ ሓንቲ ካብ ማውንቴን ሰለስተ ካብ ዲያኮርሶ ሰለስተ 98 ኣብ ደቂ ኣምሓረ ዝገበርናዮ ሰለስተ ካብ ማውንቴን ሰለስተ ድማ ካብ ዲያኮርሶ ክምረፁ ተባሂሉ ማለት እዩ። ነዚአን ሕጂ ሰለስተ ንሕና ኣነ ወዲ ያቆብ ምሕረታብ ያቆብ ኢልያስ ኣፈወርቂ ሰለስተ ኢና ተመሪፅና። እቶም ዲያኮርሶ ድማ ሰለስተ ተመሪፁ ነታ ጋንታ ትሕቲ 23 ማለት ካልኣይ ዲቪዥን ንምፅዋት ኢና ኣብ ናይ ዞባ ማእኸል ተሓሲቡ ግን ኣይቀፀለትን ታ ጋንታ ኣይተመስረተትን። ኣነ ንበይነይ ናብቶም ዓበይቲ ናብ በዓል ዳኒ ሰጊረ ማለት እዩ።
1: ብድሕር ዚ ናብ ክለብ ዞባ ደቡብ ምፅምባሩ ተስፎም ንብሽክለታ ኣብ ዝለዓለ ፍልጠትን ፀዓትን ክሳተፎ ጀመሮም። ክለብ ዞባ ደቡብ ኣብ ከተማ ኣስመራ ብምዕስካር ምስ ናይታ ዞባ ክለባት ክጠማጠም ጀሚራ ብምባራ ምምፃእ ተስፎም ከብርትዓን ንሳያን ተቀዳዳማያን ድማ ኣብ ልብ ኣፍቀርቲ ቅድም ብሽክለታ ንክቕመጡ ኣይተሸገሩን። ተስፎም ምስ ክለብ ዞባ ደቡብ ብምዃን ዝተሳትፎ በኽሪ ውድድር እንተነይሩ ዙር ኤርትራ እዩ። እዚ ተቀዳድማይ በኽሪ ናይ ልሙዳን ፆታ ኣብቲ ፀንከረ ውድድር ዝነበረ ዙር ኤርትራ ክሳተፍ ተመክሮ ክሓፅሮ ንቡር እዩ። ተስፎም ተዘክርኡ ብከምዚ ካፊሉና ኣሎ።
0: ናይ መጀመርያ ፀወታ እዩ ዙር ኤርትራ እዩ። ናይ ኤርትራ መጀመርያ ተኽለ ካብ ማውንቴን ተኽለ ዙር ኤርትራ እያ ኣጂ ዙር ኤርትራ ንዓይ ብጣዕሚ ከቢድኒ ማለት እዩ። ምስቲ ተመክሮ ዘየለ ብዝሕ ተፃወት ኣሎ ናይ ምድፋእ ምጉናፅ ኣሎ ንፋስ ኣሎ ንዓይ ዳርጋ እንዳወደቅ እንዳተሰኣኸ ወዲ ተገደደ ብዙ ኤርትራ 6-7 ግዜ ወዲ ክኸውን ኣብዘን 9 ስተጃት ማለት እዩ። ግን ታ ዝበለፀ ፀወታ ተፃወት ከዋ ካብ በፃ ኣስመራ ማለት እዩ። ካብ በፃ ኣስመራ ምስቶም ቶፕ 16 ቶፕ 20 ኣትዮ ማለት እዩ። እጂ ብኣነስ ዓቕሚ ከም ዘለኒ ብቕዓት ከም ዘለኒ ሽዑ እዮ ፈሊጥ እየ ማለት ዋላ ቶም ኣሰልጠ እንትኾኑ ብዓሳምሳም ወዲሴል ናነ ሓላባይ ነይሩ ሽዑ ጆሃ ንፉዕ ኢሎም ዘተባብዑ ሰዓት ነይሩ ማለት ሽዑ። ድሕሪ ብናይ ዞባ ማእኸል ተካየደ ጃልያ ተፃዊትና ኣብ ጃልያ ፅቡቅ ፀወታ ተፃዊትና ሞኖፖሊ እውን ከምኡ ግን ናይ ሞኖፖሊን ናይ ጃልያን ተሓዊሰን ንሳውዝ ኣፍሪቃ መምረፂ ናሽናል ቲም ወኪል ዝኸደ ኣብ ከሎ ንስልጠና ድማ ተባሂላ ኣብዚኣ መፃረ ገርና እታ ናይ ደቡብ ኣፍሪካ ሸዓ ረኪብና ግን ኣነ ምስቲ ዝነበረኒ ፋሲሊቲ ዋላ እቲ ተመክሮ ኣይገሽኩን ኣይኮትኩን በዓል ጃኒ በዓል ተስፋይ ምገሾም ኣነ ተሪፈ በዓልናቱ ንክትናይ ብርሃን ገሾም ኣነ ተሪፈ ማለት እዩ።
1: ምስ ግዜ ብቕዓቱ እናበረኸ ብምምፁ ኣብ ዝተፈላለዩ ናይ ብሽክለታ ብቕዓትካ ትዕብየሉ ማለት ከም ናይ ሹካ ዓቐበት ጎልጎል እንተላይ ናይ መገዲ ካብ ግዜ ናብ ግዜ ብቕዓቱ እናበረኸ ብምምፁ ናብ ናይ ክላሲክ ተቀዳድማይ ክፀሪ ብምኻል እውን እቲ ድሒሩ ዘመዝገቦ ዝነበረ ዓወታት ምስክር እዮም። እዚ ተቀዳድማይ ኣብ ናይ ዞባ ማእከል ውድዳት ምስ ዓበይቲ ተቀዳድምቲ ብምጥምጣም እውን ዓወታት ክሓፍስ ኣይተፀገመን። ኣብ 2011 ብምክንያት 8 መጋቢት ኣህግራዊ መዓልቲ ደቂ ኣንስትዮ ኣብ ከባቢ እንዳ ማርያም ዝተሰርዐት ውድድር ክዕወት እንከሎ ኣብቲ ዓመት ብፌደሬሽን ቅድም ብሽክለታ ዞባ ማእከል ዝተሰርዐት ውድድር ጭራ ቆረፅ ናይቲ ዓመት እውን ተስፎም ብምዕዋት ኣብ ልቢ ደገፍቲ ብሽክለታ ክቕመጥ ዝኸኣለ ተቀዳዳማ ኣይኮነ።
0: መጀመርያ ኮ እንዳማርያም እዩ እንዳማርያም ኣነ ፈትዋ ፀወታ ማለት እዩ። መጀመርያ ዓወተ እንዳማርያም እቲ ቀዳማይ ምውፃእ ማለት እቲ ቶፕቴን ዋላ በዓል ሞኖፖሊዮ ጃልያ ንፃወት ነርና ግን እቲ ዋላ ስኔማ ሮማ ነይሩ ግን እቲ ቀዳማይ ዛእተ ኩላ ኣብ እንዳማርያም እዮ ማለት እዩ። ናይ መዓልቲ ደቂ ኣንስትዮ 8 ማለት እዩ 8 መጋቢት መዓልቲ ደቂ ኣንስትዮ ዝነበረ ማለት ቀዳማይ ኣትየ። ብድሕሪ እውን ናይ ናፅነት 211 ወሲደ እየ 213 ወሲደ እየ ኣብ እንዳ ማርያም ትግበር ማለት እዩ። እዚ ኣብ እንዳ ማርያም ዋላ ክላሲካት ዋላ ጭራ ቁረፅ ቁረፅ ንባዕሉ እንዳ ማርያም ዝተዓወት ኩሉ ከማ ኣብ ሂወተይ ሰብ እውን ትፈዞ ኮን ወይ ድማ ተዓዛባይ ርኢ ይፈለጥኒ ኣብ ዝንጎ ድይቦ ክሪኢ ውዕሎም ምስቲ ማይ ግመ ነበረሉ

0: ግዜ ንዓይ ብሞር ዝስሕበኒ ማለት እዩ።
1: ክለብ ዞባ ደቡብ ካብ ግዜ ናብ ግዜ ብቕዓታ እናዓበየት ካብ ተሳታፊት ናብ ተወዳዳሪት ደረጃኣ ብምብራኽ ብሉፅ ዝኾነ ምንቅስቓስ ከተንፀባርቕ ጀሚራ። ብኦሎምፒካዊ ተቐዳዳማይ ብሽክለታ ዳንኤል ተክለ ሃይማኖት እናተቐለሰ ድማ ስባ ብተደጋጋሚ ኣብ ማዕከናት ዜና ውሽጢ ሃገር ክፅዋዕ ጀመረ። ተስፎም ኣብቲ ግዜ ዝነበረት ክለብ ደቡብ ኣብ ዞባ ደቡብ ሓያሉ ተቐዳደምቲ ንኽፈርዩ ምኽንያት ዝኾነት ከም ዝነበረት እዩ ዘኪሩ። ኣብ ዞባ ደቡብ ውድድራት ልሙዳን ማለት ዳይኮርሶ ኣብ ዝተፈላለዩ ዞባታት ይስራዕ ምንባሩ ድማ ተቐዳደምቲ ከምቲ ዝድለዩ ፈርዩን ንክለብ ድማ ክምግቡ ዝኽእሉ ምንባሮም ብምግላጽ ኣብዚ እዋን ግን እቲ ብዝተፈላለዩ ምኽንያታት ኣብ ውሱናት ከተማታት ጥራይ ይካየድ ብምህላው ግን ጎስጓስ ከም ዘድላ ረድዩ። ተስፎም ኣብ ውድዳት ብሽክለታ ዞባ ማእከል ካብቶም ጸሎቱን ተዓወትን ዝኾኑ ተቐዳዳማይ እናኾነ ኣብ ዝመጸሉ ዝነበረ ግዜ ኣብ 2010 ጠቕሊሉ ካብ ብሽክለታ ብምራድ ናብ ዓዱ ከደ። እቲ ምኽንያት ካብዚ ተቐዳዳማይ ኣብቲ ግዜ ናብ ወፃኢ ሃገር ንምጋሽ ኣብ ምድላው ንዝነበረት ሃገራዊት ጋንታ ኤርትራ ክምረፅ ብዘይ ምዃሉ ካብ ዝተሰምዑ ጓሂ ምንባሩ ክገለጽ እንከሎ እንተኾነ ምስ ብቕዓቱ ክወርድ ከምዘይብሉ ዘእመንዎ ደገፍቱ ግና እንደገና ንክምለስን ከይፀንሐ ድማ ናብ ብቕዓት ብምምላስ ኣብ ብሉፅ ቁመና ከም ዘሎ ከመስክርን ከኣለ። ተስፎም
0: ኣይኮን ልክዓ ኣለካ ጅታ እዩ ኣብ ኩሉ ተፀዋታ እዩ ወይ ድማ ኩሉ ስፖርት ኣብ ዓይነት ስፖርት ከይፈላኻ ኣብ ኩሉ ሉ ተፃወቕተዋት ኣሎ። ምክንያቱ ንዑ ተስዒርካ ኢኻ ድማ ብዝለዕለ ደረጃ ትበፅሕ ብኣሰንከልልካ ተፀዲፍካ ድማ ኦረዲ ትምለስ ኣነታ ሂወት ማለት እዩ ወይ መብልዕ እንጀረኻ ትኾን ወይ መውጥፊኢትካ ትኾን ማለት እዩ። ጃኣና 2010 ጠቕላላ ሳይክል ገዲፈ ነረ ማለት እዩ 2010 ጠቕላላ ካብ ሳይክል ወሪደ ሰዓዲ ኸይደ ናይ ሕርሻ ጀሚረ ነራ ግን ብየዕረኽትና መሓዙትና ጎሲሶም ኣምፅኦም ናብታ ብሽክለታ ሰቐሎምና ማለት እዩ። ግን ኣብታ ብሽክለታ ሕጂ እዚ ናሽናል ቲም ዘይተመረፅኩ ኢለ ምክንያቱ ሰዓቕም ነርኒ ብቕዓት ነርኒ ናሽናል ቲም ዘይተመረፅኩ ኢለ ኣብ 2010 ኮም ገረ ብሃገረ ፀዲፈ ዝኾን እዚ ደረጃ ርእየ ዘለኹ በፅሐ ዘለኹ ኣይመፃና ማለት እዩ። ሕጂ እንታይ እዩ ኣሎ ገለገለ መዓልትታት ትፅመመሉ ክህሉ ኣሎ እንተዘይተፀሚምካስ ወና ሓንቲ ክትገብር ኣይትኽእልና ወይ ማዕቕል እንተዘይገርካስ ወና ሓንቲ ክትገብር ኣይትኽእልና ዋላ ቦላታ ውን ኮ እንተዘይተፀሚሞም ስታ ዓወት ኣይትመፅን ተላሓፂዙ ፀዲፉ ተጋጩ መፅ እዩ ስፕሪንት ሰር ነዚኣ ክትገብር ተኾንከ እንታይ ክትገብር ኣለካ ዓቕሊ ክህልወካ ኣሎ ተፃወርነት ክህልወካ ኣሎ ክገብር እየ ባህል ድማ ክትኸውን ኣለካ ማለት እዩ።
1: ዓመተ 2011 ተስፎም ነቲ ካብ ብሽክለታ ንክወር ዝወሰኖሞ ዳግመ ግምት ብምግባር ዝተመልሳ ትኽሕስ ዓመት ኮይናት ውልያ ኣብቲ ዓመት ዝተቐዳደማይ ማልያ ሃገራዊት ጋንታ ኤርትራ ብምልባስ ኣብ ዴንማርክ ኣብ ዝተኣንገደ ውድድራት ሻምፒዮን ዓለም ናይ ትሕቲ 23 ዓመት ክሳተፍ ምስ ኣያታቱ ዝኾኑ ተቐዳደምቲ ነቐለ። ኣብዚ ሻምፒዮን ተስፎም ኣብ ክልቲኡ ውድድራት ማለት ናይ ውልቂ ናይ ግዜ ውድድርን ናይ ፅርግያን ክሳተፍን ከሎ ናይ ክሮኖሜተር ተቐዳደማይ ምዃኑ እውን ንነብሱ ዝፈለጠላ ኣጋጣሚ ኣብቲ ውድድር ምንባራ እዩ ዝዝከር።
0: መጀመርያ ተፃወት ኩሉ 2011 ወል ሻምፒዮን ኣንደር 23 ዴንማርክ ወርልድ ሻምፒዮን ኣንደር 23 ዴንማርክ ተፃወት ክሉ ንመጀመርያ ግዜ ናሽናል ቲም ዝወክል ክሉ ማለት ኣብኡ ሕጂ ሓንቲ ተመክሮ ብልናን ግን ኣብኣ ዘጋጠመትና ንእሽተይ ንሕና ክሮኖሜተር ክንርኢ እንዳኸልና ሽመይ ኣብቲ ናይ ክሮኖሜተር ረኺበ ኣብኡ ሓስ ነይሮም ዝዛውርና ኤርትራውያን ኣብ ዴንማርክ ኣብኡ የና ስባል ነይሩ ዩርዮ ኣነስ ክሮኖ ገብር ክሮኖ እንተዘይገርካ ድማ ትስረስ ኣብ ፀወት ኣንደ ትወይ ስረ ኣይትፃወትና እቶም ኣንደ ዝስርስ ኩልና ንስረስ ረዮም ሰበሎ ንሶም ናብቲ ቁፅረይ ከምፁን ምስ ዕጥቅኻ ውን ዝወዝቦ ብወል ሻምፒዮን ይረአዩ ኮሮኖሜተር ማለት እዩ። ዕጥቂ ይነበረኒና ምክንያቱ ዋላ ሳይክል እውን የብለዩ ዋላ ሓንቲ ይነበረና ማስክ ገብር ኢለ ሲኮትኩና ወረድሎ ይስጣኢና ኣምፃወት ከድና ኣነ ብናይ ፍረቃልሲ ገረ ሳይክል ገረ ኮሮኖ ኖርማል ዕጥቂ ገረ ናይ ኤርትራ ዕጥቂ ኮይኖም ኖርማል ገረ ማለት እዩ ተፃዊቲ ኣብ ሽዑ እውን ነፍሰይ ኮሮኖ ክዝውር ዝገምጎም ኳ ሸዕ ኮሮኖስ ዝውር ኢለ ነፍሰይ ዝገምጎም ኳ ሸዕ ምክንያቱ ተቀዳማይ ዝወፀ ተሳሳይ ዝወፀስ ኣብ ሕንፃ ዝሓሊፍኒ ሕጂ ናተይ ናቱን ጋግ ናይ ክልተ ደቂቀ ኣብ ማእኸልና ናይ ደቂቀ ነሩ ኣብ ማእኸልና ሓደ ነሩ ማለት እዩ እዚ ንዓይ ዝርከበኒስ ክልተ ደቂ ሂብኒሎ ሳሳይ ዝኣተዎ ኣነስ ልክዕ ከማይ ተፃወታ እዩ ኣንደር 23 እዩ ግን ኣነ ኣይተዳለኹን ኣይረሰንኩን ዕጥቂ እውን ይዓጠኩን ሶታ ጃስት ዘዊረ ወዲአ ፀወታ እዩ ሰንበት ኢኻ ትዳሎ ማለት እዩ። ብኣ ድማ ስለ ተፃወትኩ ኣብ ወልድ ሻምፒዮን ኣንደር 23 ተፃዊትና እጂ ሽዑ ኣንደር 23 ዝነበሩ በዓል

0: ባርጊል፣ ሓጂቤሎ ኩሎም እዞም ፕሮፌሽናል ስምሳና ተፃወቶ ኣንደር 23 ፀወታ ውን ብግቡእ ዲና ፅቡቅ ዲና ኣብ ስፕሪንት ዋን ሓንቶም ገብር ኣይከኣልና ግን ኣስናን ዓፅዮምና ሕጂ ኣብ ጂነር እንድር ኮንካ ኣንደር 23 ኮንካ ኣስናን ዝዕፅ ኣሎ ብታሕቲ ሕጂ 13 ስኒ ትጥቀም ሸረር ኮይኑና ኣለመድናዮም ኣብኡ ጥራይሲ ዘውርና ንፈለጥና ሕጂ ነቲ መጋዝና እዮም 53 ስለ ዝኾነ ነቲ ስኳቱ ዓፅዮምና ኣብ ሸዓፍ ትሽዑ ግዜ 52 ስኒ ዝግባእ ኣብ ናይ ሻምፒዮን ማለት እዩ ትሕቲ 23 ዓመ ስለ ዝኾነ
1: ኣብ 212 ሻምፒዮን ኤርትራ ኣብ ከተማ ክረ ናብ ዝተኻየደሉ ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ብክለባት ዘይኮነ ብዞባታት እቲ ፀወታ ንክካየድ ብዝወሰኖ ውሳነ መሰረት ፕሮፌሽናላት ተቀዳድምቲ ከም ዳንኤል ተክለ ሃይማኖት ካብ ኣውስትራልያዊቲ ክለብ ግሪን ኤጅ ተቀዳድምቲ ፍረቃልሲ ደበሳይ ካልኦትን ተቀዳድምቲ ድማ ካብ ዶብ ኣፍሪቃዊት ኤምቲኤን እውን ኣብቲ ሻምፒዮን ክሳተፉ ክኢሎም ተስፎም ናይ ዞባ ደቡብ ተቀዳዳማይ እናሃለወ ኣብ ዞባ ማእከል ይፃወት ብምባሩ ምስ ሕሪቲ ክለብ ዞባ ማእከል ብምዃን ንኽፃወት ሓርየ ኣብዛ ኣጋጣሚ እዚ ተቐዳዳማይ ምስ ክለቡ ደቡብ እናተፃወቱ ኣንጻር ወዲ ክለቡ ዝነበረ ዳንኤል ንኽፃወትን ክጠማጠምን በቲ ድማ ንዞባ ማእከል ክዕውትን ኣብ መንጎ ተቐርቀረ ዳንኤል ተክላይ ሃይማኖት ድማ ሻምፒዮን ኮነ እቲ ኣካታዒት ዝነበረት ፍጻመ ከመያ ነይራ ተስፎም ዝኽሩ ኣካፊሉና ኣሎ
0: ሕጂ ኣብቲ ሽዑ ግዜ ንመጀመርያ ግዜ እዩ ብጋንታታት ተገብሩ ብዞባ ማለት እዩ ዞባ ክንደይ ዞባ ኣለዋ 6 ዞባ እየን ዘለዋና ን6 ብ6 36 ተፀወት ሕጂ ትኮታ ናይ ተፀወታ ውሑድ ግን እቶም ብቕዓት ዘለዎም ኣለዉ ትብሎም ንፀወት ዘለና ሕጂ ኣነ ንክለብ ዞባ ደውደ ኮንኩ ወኪለ ከይደ ንዞባ ማእኸል ወኪለ ከይደ ማለት እዩ ዳንኤል ድማ ንግሪንች ወኪሉ ነብሱ ሻምፒዮን ማለት እዩ መፅ ናይ ኤምቲኤን ነይሮም ናይ ዞባታት ድማ ናይ ዞባ ደቡብ ድማ ሳፖርት ይገብሩና ነይሮም ግን እቲ ዓቕሚ ወይቲ ብቕዓት ትሕስ ስለ ዝብል ነበረ ኣይ ከብሉን ኣይከኣሉን ማለት ክሕዙን ኣይከኣሉን ኣብቲ ሽዑ ግዜ ግን ዳንኤል ምስ ሃለመ ኣነ ጎየ ኣይከኣልኩን ኣነ ውን ንዑ እስካቶ ገር ክለጉበይ ኣይ ደለኹን ምክንያቱ እቲ ጋግ ክፀብብ እዩ ክትሕወስያ ካልእ መጥቃዓትታት ክመፅ ንዳንኤል ስኢልና ርእናዮ ማለት እዩ ኤምቲኤን ፈቲኖም ናይ ዞባ ማእኸል ውን ፈቲኖም ከርክቦ ይከኣሉ ዳሕራይ ስካቶ ስካቶ ምስ ኮነ ሓሙሽተ ሰብ ተፈሊና ንኸይድ ኣርሃ ደበሳይ ፍረቓልሲ ወዲ ቅዱስ ኣነ መክሰብ ካብዚኣ ድማ መሽና ኣቶም ሓሙሽተ ተፈንጭልና ንኸይድ ኣነን ኣርሃን ፍረቓልስን ኣነ ፍረቓልስን መጀመርያ ኸድና ኣነ ፍረቓልስ ንፍረቓልስ ክሕጉ ዘይከኣልኩን ምክንያቱ ዳንኤል ቅድሚት ስለ ዘሎ ክነርክቦ ይከኣል ኣይደለኹን ንዓየ ወፃኒ እዩ ትሕቲ 23 ቀዳማይ ክኸውን ዋላ ዳንኤል ንርክቦ ቦላታ ውን ካብ ክልቲኦም ድሓመቃ ይኮንኩን ግን እንድሕርታ ፀወታ ፅቀያ ብዞባናኹን መጠንቀቕታ ዋሃበን ነይሩ ማለት እዩ ትሽዑ ግዜ ዝነበረ ሰልጠንቲ ግደፍ ይበሃል ነረ እቲ ሓብየ እውን የብር ነረ ብዘይርኢና ብዘየለውሉ ማለት እዩ ኣነ ሕጂ እንታይ ይሓስብ ነረ ንዳንኤል ምርካብ ዶይኮነስ ነታጋግሞ ክነፅባ ቦላታ ምስ ፍረቓልሲ ዋላ ሰዓረኒ ሳልሳይታትስ ትሕቲ 23 ቀዳማይ ይኾን ኣለዋ ብድሕሪት ጉርቦ ንድሕሪ መፅያ ግን ኣስጋኢ ትኾን ኣለ ማለት እዩ ክስዕሩ ንኽእሉ ስካቶስካቶ ክኾን ዝኾነ ነገር ከጋጥመካ ክእል እዩ ነዚያ ሓሲብ እቲ ሓብየት ዝስሕብ ነረ ማለት እዩ መወዳእትኡ መርሃ ቅዱስን ኣርሃን መፁና ኣርባዕተና ኮይና ካባን ኣርባዕተና ድማ ተሃላሊኽና ኣርሃ ይኸይድ ንርሃነ ስኢለ ርኢ እዩ መርሃዊ ጎዮ ንመርሃዊ ፍረቓልሲ ጎዮ እዚያ ሕጂ ሰንሰለት ትኸውን ዳሕራይ ፍረቓልሲ ቦላታ ጅምራ ዳርጋ ርሕቕ እዩ ጀሚሮ ንርሃ ብሕንፃፀይ ሓደፈ ያነ ካልኣይ ኣትያነ ማለት ኣርሃ ሳሳይ ፍረቓልሲ ካልኣይ እዩ ቀዳማይን ካልኣይን ኮይና ማለት ምስ ዳንኤል ኣቴና ወዲናዮ ማለት እዩ
1: ናብ ኣብ ሃገረ ዶብ ኣፍሪቃ ዝርከብ ናይ ዩሲኣይ መሰልጠኒ ማእከል ንኸምርሕ ዕድል እኳ ተመፆ ኣብቲ እዋን ሃገረ ሆላንድ ክካየድ ተሰሪዑ ኣብ ዝነበረ ሻምፒዮን ዓለም ናይ ትሕቲ 23 ዓመት ንኤርትራ ወኪሉ ንኽፃወት ስለ ዝተሓርየ ግን ካብ መገሻ ክተርፍ ክኢሉ ናይ ሻምፒዮን ዓለም እውን ብሰንኪ ቪዛ ክሳተፎ ብዘይምኻሉ ኣብ ሓደ ግዜ ክልተ ዕድላት ብምኽሳሩ ኣብ ናይ ብሽክለታ ዘመኑ ካብ ዝዝክረን ከበድቲ ኣጋጣሚታት ሓንቲ እያ ግን ከምቲ ኣቕዲሙ ዝገለጾ ተስፎም ናቱ ግዜን ኣጋጣምን ከም ዝምጽእ ኣሚኑ ብዲስፕሊን ክሰርሕ ንነብሱ ብምእማን ክሰርሕ ተንሰ ኣብ 2013 ግን ተስፎም ናብ ዶብ ኣፍሪቃ ማህደረ ትምህርቲ ንኽልተ ዓምታት ንክቐስም ዕድል ስለ ዝረኸበ ናብታ ሃገር ብምኻድ ንብሽክለታ ብስነ ፍልጠታዊ ኣምር ክምሃሮን ነቲ ዝተምሃሮ ድማ ኣብ ውድድር ከተግብሮ ከኣለ እንተኾነ እቲ ዝሳተፎ ዝነበረ ውድዳት ብዩሲኣይ ተፈላጥነት ዘይነበሮ ብምንባሩ ኣሉታዊ ተራኳ ተነብሮ ተመክሮ ንክቐስም ከም ዝሓገዞ ዩ ተስፎም ዝዛረብ
0: ኣብ ሳውዝ ኣፍሪካ ሓደ ተማሂርና ማለት እዩ ትምህርቲ ማለት መጀመርያ ዝመሃሩና

0: ኣመጋግባ ኣመጋግባ እንታይ ሰሪሕካ እንታይ ትበልዕ እንታይ ትገብር ኩሉ ነገር ተማሂርና ማለት መሰልጣን ኢና። ድሕሪኡ ትረኒን ናይ ትረኒን ጉዳይ ትረኒን ድማ ከም ኣብዚ ኤርትራ ንገብሮ ነርና ይበልፅ ካበ እውን ንገብሮ ምክንያቱ ኣብዚ ኣብ ኩሉ ኣለዎ እቲ ዝነበርናይ ቦታ ጎልጎል እዩ ሓንቲ ዓቐበታ ዘላ እሳ ድማ ኪሎሜተር ገለ እንትኸውን ኣብኣይና ንሰርሕ ከልና ማለት እዩ ካብቲ ዝነበርናዮ ካልእ ኣሎ ዓቐበታት ከም በዓል ኬፕታውን ገለ ተኸድካ ፉል ናይ ዓቐበታት ቦታታት ኣሎ። ግን እቲ ፀወታታት ዝግበሩ ኣብቲ ከባቢና ኢናና እጅ ከባቢና ስለ ዝኾነ ካብኡ ክትረሓቀ የብልካ ምክንያቱ ንጉሆ እዩ ዝካየድ ፀወታ ብማኪና ለይቲ ኢኻ ትኸይድ ካብ ገዛኻ ከምኡ ስለ ዝኾነ ካብ በዓል ኬፕታውን መፅኻ ፀወቶ ስለዘይትኽእል ኣብ ፔቸስትሮም ሳውዝ ኣፍሪካ ነርና ማለት እዩ ካብ ጆሃንስበርግስ ናይ ሰዓትን ፈረቓን ብሚኪና ማለት ትኸድ ሕጂ ኣብኡ ዝነበረ ፀወታ ብጣዕሚ ፅቡቅ እዩ ዋላ ማርሖም ኩሉ ነገሮም ሽልማቶም ገለ ፅቡቅ እዩ። ግን እንታይ ነሩ ናይ ዩሲኣይ ኣይኮነን ልክዕ ከምዚ ብዛዓድና ንፀወተ ሎካል ፀወታ እዩ ሕጂ ብዩሲኣይ ተፈላጥነት የብልካን ተስፎም ኣብየሎስ ኣይፈልጡን ነሮም ናሽናል ቲም እንተዘይኮይኑስ ኣብ ሳውዝ ኣፍሪካስ ኣይፈልጡና ነሮም ምክንያቱ ናይ ዩሲኣይ ነጥብ ይብልካን ናብ ዩሲኣይ ዝፀወተ ፀወታ ይብልካን ሕጂ ንሕና ካብኡ ተመሪፅና ኣነ መትከል እየ ሜሮን ንናሽናል ቲም ንውክል ነርና ንመፅእ ኣብ ናይ ኣፍሪካ ንፀወት ጓቦን ከይድና ሩዋንዳ ከይድና ከምኡ ኣብ ሻምፒዮን ኣፍሪካ ንኸይድ ከምዚ ኣብኡ ንረአ እምበር ኣብ ሳውዝ ኣፍሪካ ድርኤካ ነገር የለን ማለት እዩ።
1: ማሊ ሃገራዊት ጋንታ ኤርትራ መሊስካ ክትፃወት ዕድል ተረኺብካ ከምቲ ቀዳዳማይ ዝፈጥረልካ ናይ ርእሰ ምትእማን ብዘይመጠን ዓብዩ ዝበለ ተስፎም እቲ ዕድል ምስ መፁ ብዝግባእ ክጥቀመሉ እዩ ተራእዩ። ኣብ 2013 ኣብ ሃገር ግብፂ ዝተኣንገደ ውድዳ ሻምፒዮን ኣፍሪካ ሃገራዊት ጋንታ ኤርትራ ኣብ ናይ ደቂ ተባዕትዮ ኦሎምፒካዊ ተቀዳዳማይ ዳንኤል ተክለ ሃይማኖት፣ ሜሮን ርእሶም፣ ሜሮን ተሸመ፣ ተስፎም ዕቁባ ማርያም ከምኡ ድማ ኦሎምፒካዊ መርሃዊ ቅዱስን ዝነበርዋ ሓያል ጋንታ ኣቆይማ ኣንጻር መዘናኣ ሃገራት ንክትፃወት ተዳልያ። እዛ ኣብ ከተማ ሻርማ ሼክ ዝተሰርዐት ናይ ፅርግያ ውድድር ተስፎም ምስ ወዲ ጋንቱ መርሃዊ ቅዱስ ብምርዳ ነቲ ፆታ እናንበቡ ናብ ረብሖም ንምውዓል ክሰርሑ ተረዳዱ። ሃገራዊት ጋንታ ኤርትራ ድማ ነዞም ተቀዳድምቲ ንቅድሚት ብምስዳድ ካብ ድሕሪት ክፍጠር ንዝኽእል መጥቃዕታት እናተቆፃፀረት ዕዮ ገዛ ብምፍፃም ንውፅኢት እዞም ክልተ ተቀዳድምቲ ተቃውመት።
0: ኣብቲ ፀወታ ሮድሬስ ምስኣተና ግን 160 ኪሎ ሜትር ነይሩ ማይ በቃ ኣይተዕረፍና መስተ ሃሩ ብጣዕሚ ሃሩ በረድ ኣሎ ሕቆካ ትገብር ወይ ድማ ኣብቲ ብራኳ በረድ የትዮምዋ ቀልጢፍ ዝውዕ ኣብታ ዝነበረ ፀወታ ግን ናይ ብሬካ ወይ ተፈጢረ ማለት ስካቶ ስካቶ ምስ ኮነ ሳውዝ ኣፍሪካ ሓሳብ ፈቲኖምና ፀጊዐ ናይ ዝተቆርፀ ሰብ ኣይነበረ ካብና ማለት እዩ ድሕሪ ከማ ስለዘይተዋፀና ና ስካቶ ስካቶ ኮይና ኣነ መርሃው ንስካቶ ንገብር ዳርጋ 15 ሰባት ገለ ንኸይድ ግሩቦ ፈጢርና ጋጋ ግፊሕና ምስኦም ኮይና ድሕሪ ንዖም ክነትርፎም ኣለና ኣልጀርያ ነሮም ስፕሪንተራት ሩዋንዳ ነይሮም ካብዚኦም ክተርፍለዎም ታና ስካቶ ስካቶ ኮይኑ ማለት እዩ ስካቶ ስካቶ ምስ ኮነ ዳርጋ ናብ 6 ሰብ ፀሪና ካብዞም 6 ሰብ ክልተና ሕና ኤርትራውያን ሓደ ሩዋንዳ ሓደ ናሚብያ ዳንክላቨ ሓደ ኣልጀርያ ሓደ ድማ ናይ ሳውዝ ኣፍሪካ ይኸውን ማለት እዩ ካብዚኦም እውን ኣይተዋፃና ተባሂላ ስካቶ ስካቶ ጀሚርና ኣነ መርሃውን ምክንያቱ ክልተ ኣለና ኣድቫን መርሃዊ ተኸይሉ ንዕቱ ጎዮም ኣነ ስካቶ ገብር ኣነ ስካቶ ተገረ መርሃዊ ይከታተል ማለት ሕጂ ብልጫስ ነርና ነዚያ እውን ተቆሪፆም እቶም ኣልጀርያን ኩሎም ተቆሪፆም ኣነ መርሃዊ ዳንክራቨል ንኸድ ላስት 5 ኪሎ ሜትር ማለት እዩ እጂ እሳታ ሓንቲ ላብ ጌጋ ክላለ ዳርጋ ናብ 20 ገፃ ትኸይደ 20 ሕጂ ኣብቲ 5 ኪሎ ሜትር ዝተረፈት ግን 3 ኢና ተሪድና ኣብ መወዳእታ 2 ኪሎ ሜትር ክተርፋ ከላ ንመርሃዊ እስካቶ ግበር ኢለ ኣነ ከተረአየ ክዝውረ እስካቶ ግበር ሕጂ ንምንታይ እያ ከማ ዝገብረለኹ መርሃዊ እንድሕር ከይዱ ንድሕርቲ ጎይዎ ኣነ ይዕረፍ ቦላታ ድማ ኣነ ገብር ካብ መርሃውስ ኣነ ሓሽ ዳንክላቨርስ ፕሮፌሽናል ተፃወታ ነ ዩሮፕ ካርድ ነርሻ ፕሮፌሽናል ተፃወታ ዩ ነሩ እ ነዚ ሰብዚ ክንስዕረቲ ኮይናስ ገለ ታክቲክ ክንጥቀማልና ስካቶ ስካትኮ ገብር ኣሎ ሕጂ ቅድሚ መርሃዊ ዳንክላቨር ስካቶ ገብር ኣነ መርሃዊ ስካቶ ገብረሉ ኢለ ስቀኢለ ተላኽ ዳንክላቨር ሓሊፍ ንዕ እውን ኣይጎዩ መርሃዊ ማለት እዩ ኣብ ሕቆና ተወድቕ ክልጤና ዘዊረ ዘዊረ ንመርሃዊን ደኺም ነርሻ ኣብቲ ግዜ ግን ንእሽተ ሓጊዝኒ ነርክቦ ምሰርከብናይ ኣብ ድሕሪኡ ኮፍ ኢላ ኣብ 500 ሜትር ናርኪብና ሕጂ ሱ ኣብ ኣንጎሎ ምስራዐየና ጋግ ነራና

0: والحظ وصلنا هنا ركبنا عرقنا أبكل تمين تنحطان مترون في أسعاد جميرة يعني والله جمرة خلاص سنبيدي ونحن تصدر كبنا يسعين وصلنا بس بقى قدامي أتي مواضي كالاي سو سالساي مرحوي جفتها وشعنا برد كلها نصغرنا شعص كلها نعمة دلام تنا ننها نعمة دلام تنا قانتا ديكوز ننها نعمة دلام تنا جي فليتي تقبرس كله سبسي مدالي أقول ناتو مراتي
1: ተስፎም ሻምፒዮን ኣፍሪቃ ብምዃን ዓብዪ ክብሪ ክጎናፀፍን ከሎ ኣብ 2016 እውን ነዚ ናይ ኣህጉርና ዝዓበየ ሽልማት ደጊሙ ንኽላበሳ ካብ ፈልማ ናይቲ ዓመታት ሒዙ ክሰርሕ ተበገሰ ኣብቲ ግዜ እቲ ሃገረት ጋንታ ኤርትራ ብፕሮፌሽናላት ተቐዳደምቲ ተሓጊዛ ክብራ ንዕቃብ ናብ ሃገረ ሞሮኮ ኣቕኒዓ ኣብቲ እዋን ሃገረት ጋንታ ኤርትራ ኣብ ናይ ደቂ ተባዕትዮ ብናይ ጋንታ ውድዳት ክሮኖሜትር ተሸላሚት ወርቂ መዳልያ ክትከውን ኣብ ናይ ውልቂ ድማ ብመገዲ ዳንኤል ተክለ ሃይማኖት ተሸላሚት መሓስ መዳልያ ኮይና ኣብ ናይ መወዳእታ መዓልቲ ናይ ፅርጋ ውድድር ሃገረት ጋንታ ኤርትራ ኣዝዩ ብዘገርም ብቕዓት ንፆታ ብምቁፃር ነቲ ኣብቲ ዓለት ዕለት ተልደቱ ማለት መበል 24 ዓመት ዘኽብር ዝነበረ ኣባላት ተስፎም ብምዕዋት ብሉ ዝኾነ ህያብ ብምሃብ ደጊማ ንባንዴራ ሃገርና ከም እተንበልብል ገይራ
0: ተፀወታ ነበረ ዳንኤል ሜሮን ኣሮን ንዕና ሰርሑና ኢላ እጂ እታ ስፕሪንት ዓቕበት ንእሽተይ ወፂኻ ጎልጎልያ ነራ ዓቕበት ግን ቅድሚ 3 ሜትር 400 ሜትሮ ተርፋ ኸላ እታ ሞላታስ ዓቐበት ኣላታ ንእሽተይ ከም ዝትረባ ዓይነት 8 ሰብ ሃዲሞም ነይሮም ካብቶም 8 ኤርትራውያን መክሰብን መትከል ነይሮማ ካብቶም ክስዕሩ እዮም ድግበቦም ነይሮም ብድሕሪኡ ኣነን ኣማኒኤል ንስካቶም ዝገብር ኣማኒኤል ቅድም ስካቶም ዝገብር ንዓይ ረአየን ኣነን ማኒኤል ጎየዮ እሱ ካኣትዋን ኣነ ካኣትዋን ሓደ ኮይነ ብሓንሳብ ደርጋኣትና ኣማኒኤል ኣጅ ስካቶ ገብረሎ ማለት ሓንቲ ኪሎሜትር ምስ ተረፈት ኣነ ሒዘይኹም ዘለኹ ይረአየኒና ብድሕሪኡ ሰብል ጥራይ መሰውን ኣነ ይሕዞ መክሰብ ንዓይ ጎየኒ ሰለስተና ንስራዕ ዝተሰርዓና ዳርጋ ናብ 500 ሜትሮ ምፅና ኣመራፂ የለን በላ ኢለ ኣነ ምክንያቱ ሰለስተና ኣለና ኣብታ ቅድሚት ዘዊሮ ኢሉ ምሰለ ኣነ ከሎ ጀሚረ ቦላ ከርክቡን ክሓልፉን ከርክቡን ይከኣሉን ወዲያ
1: ድሕር ዝዓወት ተስፎም ናይ ፕሮፌሽናል ፀወታ ንኽካይዱ ዕድል ተኸፊትሉ ምስ ኣብ ሕቡራት ኢማራት ዓረብ ዝመደበራ ክለብ ሻርጃ ድማ ንኽፃወት ውዕል ከተመ እዛ ክለብ ኮይኑ ውድዳቱ እናካየደ ከሎ ኣብ ስራዕ ዝነበረ ፀወታታት ብሉፅ ኣፍሪቃዊ ተቐዳዳማይ ተባሂሉ ኣብ ዝተፈላለዩ መድረኻት ፀብለል ክብል ክኽእል እንከሎ ምስ ሃገራዊት ጋንታ ኤርትራ ብምዃኑ እውን ኣብ ከም ዙር ጋቦን ዙር ሩዋንዳን ዓበይቲ ዓወታት ብምዝጋብ ክደምቕ ብምኻሉ ዓመት 2016 ኣብ ናይ ብሽክለታ ህይወቱ እታ ዝበለፀት ዓመት ኮይና ሓሊፋ ንዚ ብቕዓት ዝተዓዘበት ጃፓናዊቲ ክለብ ኢንተርፕሮ ዝተባሃለት ናይ ኮንቲኔንታል ጋንታ ነዚ ክልተ ግዜ ሻምፒዮን ኣፍሪቃ ዝኾነ ተቐዳዳማይ ብምፍራም ንኽልተ ዓመታት ንኽፃወት ዕድል ከፊታ ተስፎም ብሰንኪ ናይ ቪዛ ፀገም ምዛ ክለብ ኣብ ኣጉር ኤሮጳ ክወዳደር ኣይከኣለ ነይሩ እንተኾነ ግን ኣብ ኣጉር ኤስያ ኣብ ዓበይቲ ፀወታታት ከም ናይ ቂንጋ ሃይለክ ካልእን ብምስታፍ ክደምቕ ከሎ ኣብ ዙር ጋቦ ብምስታፍ እውን ናይ ካልኣይ ደረጃ ሒዙ ንውድድሩ ፈፂሙ ነይሩ እዩ ብድሕር ናይ ክልተ ዓመታት ምዛ ክለብ ድሕር ምፍላዩ ኣብ 2019 ኣንፈቱ ናብ ላቲን ኣሜሪካ ዩ ኣቕኒዑ ተስፎም ምስ ማርቲነክ ዝተባሃለት ክለብ ብምዃን ድማ ምስ ወዲ ሃገሩ ዳንኤል ተክለ ሃይማኖት ብሓባር ብምዃን ተፃወቱ ክለቦም ኣብ ናይ ካሪብያን ውድዳት ብቕፃል ትሳተፍ ብምባራ ህላወ ናይዞም ተቐዳደምቲ ንዓኣ ወሳኒ እዩ ነይሩ ምስታ ክለብ ድማ ንሓሙሽተ ዋርሕ ድሕሪ ምፅንሖም ብሰንኪ ኣብቲ ግዜ ዝተኸስተ ኮቪድ-19 ስፖርታዊ ንጥፈታት ብምድስካሉ እዞም ተቐዳድምቲ ካብታ ክለብ ከም ዝፋነው ተገብረ ተስፎም ናይ ኮቪድ ኩነታት ድሕሪ ምብቅዑ ኣብ ወርሒ ግንቦት 2021 ናብ ዱባይ ብምቕናዕ ምስ ክለብ ያሲ ዝተባሃለት ብምፅምባር ክሳብ ዓመት 2023 ምዛ ክለብ ብምፅዋት እውን ነታ ክለብ ኣብ ውድዳት ናይ ግዝኣት ዱባይ ንኽትሕይል ተርኡ ጉልሑ ነይሩ ኣብ 2024 ተስፎም ናብ ሃገሩ ተመሊሱ ኣብ ናይ ብሽክለታ ህይወቱ ድማ እታ ከመሰረት ኣብ ቅድሚት ትስራዕ ክለቡ ደቡብ ደጊማ ማዕፅዋ ብምርሓው ክፃወተላ ሕቶዋ ኣቕረበትሉ ተስፎም ነቲ ሕቶ ብኣወንታ እኳ ተተቐበሎ ኣብቲ ዓመት ግን ክምርዖ መዲቡ ብምባሩ ንግዜኡ ክሓብራ ከም ዘይኮነ ኣፍሊጡዋ ምስ ወይዘሪ ሳሌ ሞጎስ ብዕለት 24 ግንቦት 2024 ድሕሪ ምርዓው ግን ንክለቡ ደቡብ ኣብ ዓመት 2025 እዩ ተፀንቢርዋ ነዛ ክለብ ድማ ከም ሓለቓ ኮይኑ እናመርሐ ተመክሩ ኣብ ምክፋልን ነታ ጋንታ ተወዳዳሪት ኣብ ምግባርን መሪሕተራ ኣብ ምፅዋት ይርከብ ኣብዚ እዋን ኣቦ ሓደ ውሉድ ኮይኑ ዘሎ ተስፎም ኣብ ከተማ ኣስመራ ብዝስራዕ ዝተፈላለዩ ውድድራት ብፍላይ ድማ ኣብ ከባቢ እንዳማርያም ብዘርእዮ ፀወታ ወትሩ ኣርእስቲ ምስሰርሐ እዩ ንተቐዳድምታ ብዘመሓላልፎ መልእኽቲ ግን ራእይ ክህልዎም ነቲ ዝሓልሞዎ ንክበፅሑ ድማ ብዲስፕሊን ክጓዓዝ እዩ መኺሩ ተስፎም
0: መጀመርያ ድሌት ዕላማ ስምዒት ኣብ ሳይክል ዝዘውረካ ምክንያቱ ን20 ዓመት ንዝውሮ ንሕናስ ስምዒት እዩ መገዲ

ዲዞግ ኢና ሰብና ጅሶም ድማ ንኽብዚ ገሸ ከም ዘገብር የ ደይኮነስ ዕላማን ስምዒትን ክልዎ ካብታ ሳይክልስ ክተፍቅር ኣለካ ኩሉ ግዜ ምስ ሳይክል ክተሉ ኣለካ ክገብር የሎ ማዓንተ ዘይተዓዊትካ ፅባሕ ክዕወት እያ ድሕር ፅባሕ ክዕወት እያ ትብላ ተስፋ ክትቆርፅ የብልካ ሕጂ ገብርዎ ዘሎ ብግቡእ ትረይኖም መግቦም ኣዳቕሶም ገብርሎም መጀመርያ እሱውንቲ ፋሲሊቲ ኣብ ናይ ሳይክል እንዳርእናያ ገላ ዓይነት ሳይክል ገጢሞም ኣለዎ ዋላቲ ንሶም ዝወዝበለሉ ሕጂ ኒትሪሽን

0: معدو ترمز الله تايزي حجي تستيب كحزو الله اجينا بزن ما بوتا خفت الله مالو بوتا مالت انتاي ابيير تراس ان احنا اس موديل ناي افريكا وين ما موديل ناي عالم تخونا ناي تسلم تسي دقانا ناي كورا موديل نا مهنا عرس من تسليم افريكا وين ما تسليم على دلو سعر دول فرنسا هون حدا يلا حجينا احنا سي ابا هاقرنا سنتر كاركا ناقش تقولعو ني جيسز مصو ني بولاتاز قولو بي جراس روت زبلو ناي كوعشو انا ما سنتر كاركا نيشتاي ተማዕብለሉ ግዜ ቦታ ደዲ ፍጠር እቶም ተፃወቲ እቲ ብዛዓዲ ዘሎ ሃፍቲ ምስ ተረኣየ ማለት እዩ ምስ ተወልዐ
1: ኣብ መወዳእታ ፕሮፌሽናል ተቀዳድማይ ተስፎም ዕቁባ ማርያም ናብ ተቀዳድምቲ ብሽክለታ ኣብ ጉዳይ ድሕነቶም ዝምልከት ሎቦዋ ብምሕላፍ እዩ ተሰናቢቱና
0: ሕጂ ከመሓልፎ ዘሊ ግን ሓንቲላ ናይዞም ናይ ማውንቴን ኮኑ እዞም ሳሳይ ዲቪዥን ዓበይቲ ኹን ሄርፎን ኮኖም ኣብ ፅርግያ ወይ ድማ ኣብ ፅርግያ እንዳጎየካ ከለካ ዋላ ብማኪና ስፒ እንዳስራሓ ቅድሚካት ወይ ክላካይ ሰምዕዋን እዮም እዚ ኩሉ ሓደጋ ቀደም ዘይነሩ እዩ ኣይነበረን ኣብላዊ ሓዋርና በዓል ደሴት ኣይነበረን ኮ ቀደም ብዙሕ ሰ ኣይነበረን ሓደ ክልተ ሕጂ ግን ክንደይ ሰብ ጠፋ ኣላ ሕጂ ሓደ መጀመርያ ቦታና ሒዝና ንርያት ካልኣይ እዚ ሄርፎን ዝበሃል ኣብ እዝኒ ምውታፍ ዝተርፍ ደዲቁፅዑ ዋላ ኣነ ካብ ፀወታ ክቆፅዖም ኣለካ ክስምቡዱ ክገድፍዎቱ ኮይኑ ኣይሰምዑካነ ጠቕላላ ሕጂ እዚ በዚ ናይ ፖሊስ ውን ከታተል ነረ ዛረብሉ ነሮም ሕጂ ስቴል ውን ኣነ ውን ይዛረበሉ ኣለኩ ዝኸፍአ ሳዕበና ዘሎ ሕጂ ኣብ ቅድሜና ክንደ ኢና ንርኢ ሕጂ እዚያ ናይ ሻምፒዮን ኤርትራ እንዳተደለና ቆልዓ ኣብዛ እንዳሰገን መኪና ናይ ዘንቢሻ ዘቢጣ ገዲፋቶ ኣብ ቅድሚያ እንዳተጠዋዩ ሕጂ እንታይ ዝረአየካ እቲ ናቶም ኣበይ ክበፅሑ ክእሉ ነሮም ወለዶም ከ እንታይ ከፍ ኢሎም እንታይ ሂወት ከፍ ኢሎም ኣብ የብፅሖም ኣሎ ኣብ እዚ ንኸወቲፍካስ ትሰምዖ ነገር የብልካ ክላ ክሰማዕ ኣለካ ድምፂ ሰብ ክሰማዕ ኣለካ ድሕሪኻ ዝመፅእ ሰብ ምንታይ ክሰማ በዝንካ ኢኻ እምበር ተጠቢኻ ኮንካ ትሪኦ ብቅድሚኻስ ብዓይነካ ብካ ትሪኦ ዋላ ጎኖም ጎኖም ንካትካስ ዘይሰምዑካ እናዕለልካ እዮ እዚኦም ሕጂ ካባናስ ተመክሮኸ ዘለዎ ይወፅዎ እምበር ይሓቱኻ ገለገለሎ ዝሓቱ ከመይ ገብር እንታይ ክገብር ኣለኒ ኣለ ገለ ድማ ሄርፎኖም ዝወጠፉ ዘይሰምዑካ ዋላ ተኣለተልካስ ዘይሰምዓካ እጂ እዛ ሄርፎን ትበሃል ኣብ ብሽክልታ ክተርፋ ኣለዋ ክትጉዝጎሰላ ድማ ኣለ
1: ዝኸበርኩም ተኸታተልቲ መደብ ለሰ ስፖርት ንሎም ሰሙን ዝተዳለወ ንፕሮፌሽናል ተቀዳዳማይ ተስፎም ዕቁባ ማርያም ዘላሊ ትሕዝቶ ኣብዚ ይፍፀም ስለምክታልኩም ኣዚና ነመስግን ሰላም

ዝኸበርኩም ተዓዘብቲ ንሎም ሰሙን ዝተዳልዎ መደብ ለሰ ስፖርት ኣብዚ ይፍፀም። ስለ ምክታልኩም ኣዝና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ናደምቐት ናወስኸት ክትከይድ ናትኩም ተሳትፎ የድልያ እዩ። እቲ ምንታይ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ምዃና ስለ ዝንኣመን ምስ ኩላቶም ኣበላ ስቱድዮ ብሓባር ብምዃን ዝሰናብተኩም ዝመዘሎ ሰሙን ይክኸውን ምረኻብና ሰላም።

0: ምስዛልኩም ብክብርና ዓደምኩ ብቐንዳ ኣርእስተ ዜና ፍለም። ሚኒስተር ትምህርቲ ኣብ ንኡስ ዞባታት ኣፍ ዓበትና ኣፋን ናይ ስራሕ ዑደት ኣካይዳ ሆስፒታል መወለዳን ዕዳጋ ሓሙስ ጥዕና ኣደን ዕሸልን ንምውሓዝ ዝሕግዝ ኣገልግሎታት የስጥፍሓ ኣሎ። ኣብ ዞባዓን ሰባ ወፍሪ ተምሃሮ ንልምዓት ዓጋቢ ውፅኢት ይርከቡ ከም ዘለዎ ተገሊጹ። ባይቶ ኣሜሪካ ማለት ሰነት ኣብ ልዕሊ ሩስያ ሓድሽ እገዳ ከጽድቕ ብዓብላሊ ድምፂ ደጊፉ። ሓይልታት ጸጥታ ቱርኪ ብዘካየደዎ ስርሒት ልዕሊ 100 ጥርጡራት ሽበራ ቀይዶም። ደቡብ ኮርያ ጽላት ቴክኖሎጂ ንምምዕባል ናይ ኣስታት 1 ትሪልዮን ዶላር ወፍሪ ከም እትገብር ገሊጻ። ዝርዝር ዜና ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ካብ 3 ክሳብ 7 ነሓሰ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ንኡስ ዞባታት ኣፍ ዓበትን ናቕፋን ናይ ስራሕ ዑደት ኣካይዳ። ሚኒስተር ሓሊማ ኣብ ዑደታ ምስ ኩነታት ሰብ ክሳግን ብዝሳነ ፍሉይ ዓውደ ኣዋርሒ ኣገልግሎት ንዝህብ ኣብያተ ትምህርቲ ኣስቃቅ ደባዲብን ቆሮት ቀያሕን ብምብፃሕ ገስጋስ መስርሕ ምምሃርን ምስትምሃርን ተዓዚባ ከምኡ ውን ምስ ህዝብን ምምሕዳራትን ዘትያ። ኣብቲ ዑደት ሓላፊ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሽድ መሓመድ ዑስማንን ኣመሓዳር ንኡስ ዞባ ኣፍ ዓበት ኣቶ ኣሕመድ መሓመድ ንረጀብን ብዛዕባ ህሉ ኩነታት ትምህርትን ዝረአ ሕፅረታትን ብድሆታትን ዝምልከት መብርሂ ሂቦማ። ብዘይካዚ ሚኒስተር ሓሊማ ኣብቲ ንኡስ ዞባ ኣብ መስርሕ ህንፀት ዝርከባ ኣብያተ ትምህርቲ ኣብ ዝበፅሓትሉ እቲ ስራሕ ብዛዕባ ዝቀላጠፈሉ ኩነታት ምስ ዝምልከቶም ኣካላት ተዘራሪባ። ኣብ ንኡስ ዞባ ኣፍ ዓበት ልዕሊ 17,000 ኣብ ስሩዕ ትምህርቲ ዘለዉ ዝርከብዎም ልዕሊ 25,000 ተምሃሮ ኣለዉ። ሚኒስተር ሓሊማ መሓመድ ኣብ ንኡስ ዞባ ናቕፋ ኣብ ዝገበረቶ ተመሳሳሊ ዑደት ኩነታት ኣሕደርቲ ኣብያተ ትምህርቲ ፃብራ ኣስሙድን ቅናራባን ብምብፃሕ ኩነታት ተዓዚባን መብርሂ ተዋሂብዋን። ሆስፒታል መወለዳን ዕዳጋ ሓሙስ ጥዕና ኣደን ዕሸልን ንምውሓዝ ዝሕግዝ ኣገልግሎታት የስፍሕ ኣሎ። ወኪል ኤሪና ዮናታን ይዕብዮን ዘዳለወ ትሕዝቶ ፉርቱን ዓንዶም ከተቕርበ።
1: ሆስፒታል መወለዳን ዕዳጋ ሓሙስ በብእዋኑ ክዓጥቆ ብዝፀንሐ ዘመናዊ መሳርሒታትን ሞያዊ ዓቕሚ ሰብን ኣብ ርእስቲ ክህቦ ዝፀንሐ ኣገልግሎት ክትትል ነብሶ ፀራትን ሕርስን ጥዕና ኣደን ዕሸልን ንምውሓስ ዝሕግዝ ተወሳኺ ኣገልግሎታት ከም እተኣታተወ ሜዲካል ዳይረክተር ዶክተር ዳዊት እስቲፋኖስ ገሊጹ። እቲ ኣገልግሎታት ምርመራ ቅድመ ካንሰር ኣፍ ማህፀን ምስ ወሊድ ዝተኣሳሰር ጥዕናዊ ፀገማት ንዕቤትን ምዕባልን ፍርያምነት መፃመዲ ዝሕግዝ ክትትልን ምስኡ ዝተኣሳሰር መጥባሕትን ከምኡ ውን ሕክምና ትሕቲ 5 ዓመት ህፃናት የጠቓልል። ኣብቲ ሆስፒታል ኣብ ቀዳማይ መንፈቕ 2026 ልዕሊ 340 ብመጥባሕቲ ዝርከበአን 1208 ነፍሰ ጡራት ከም እተገላገላ ዝሓበረ ዶክተር ዳዊት ዝበዝሓ ካብአን ካብ ከተማ ኣስመራ ውፃይ ካብ ዝርከባ ንኡስ ዞባታት ዝመፃ ብምዃነን መርኣያና ሰረፀ ዝመፅእ ንቕሓት ከም ዝኾነ ኣረድዩ። ጎኒ ጎኒ እዚ ኣፍልጦ ሕብረተሰብ ኣብ ኣገልግሎት ክትትል ቅድሚ ሕርሲ ንምብራኽ ንጎራዝን ፀገም ወሊድ ዘለዎም መፃምድን ኣገልግሎት ሕክምና ንምኽርን መርመራ መንሽሮ ኣፍ ክሳድ ማህፀን ከም ዝውሃብ ብምሕባር ኣዴታት ንድሕነተንን ድሕነት ውላደንን ቀፃሊ ምክትታል ክገብራን ቅልጡፍ ሕክምና ወረድኤት ክረኽባን ተላብዮም። ኣብ መወዳእታ ምስ ምምዳብ እኹል ሞያዊ ዓቕሚ ሰብን መሳርሒታትን ቁፅሪ ንዝለዓለ ኣገልግሎት ሕርሲ ናብ ሃገራዊ መወክስ ሆስፒታል መወለዳን ኦሮታ ዝለኣኻ ነብሶ ጥራት ከም ዝውሓደ ብምሕባር ኣብቲ ሆስፒታል ዝውለዱ ዕሸላት ቅድምን ድሕርን ወሊድ ኩሉ ዓይነት ክታበት ከም ዝረኽቡ ገሊጹ። ሆስፒታል መወለዳን ዕዳጋ ሓሙስ ኣገልግሎት ሕርሲ ክታበት ንትሕቲ 5 ዓመት ህፃናት፣ ምኽንሻብ ደቂ ተባዕትዮ ህፃናት ኣገልግሎት 14 ዓይነታት ክታበት ከምኡውን ኣገልግሎት ጥዕና ፍርያምነት ይህብ።
0: ኣብ ዞባዓን ሰባ ወፍሪ ተምሃሮ ንልምዓት ዓጋቢ ውፅኢት ይርከቡ ከም ዘለዉ ተገሊጹ። ወከልቲ ኤሪና ሰመረ እዮብን ዑስማን ዓብድላን ዘዳለዎ ፀብፀባሎ ሚካኤል ሓድጎ ከቕርበ እዩ።
2: ኣብ ዞባዓን ሰባ ንኡስ ዞባታት ሓጋዝን ሓልሓልን ብወፍሪ ተምሃሮ ንልምዓት ዝሰላሰር ዘሎ ማእቶታዊ ንጥፈታት ውፅኢቱ ዝምስገን ምዃኑ ተሓቢሩ። እቲ ወፍሪ ምዕቃብ ማይን ሓመድን ምስራሕ ክትርታትን ዛላታትን ምቁስኳስ ኣግራብ ምኹዓት ጎዳጉድን ምትካል ፍልስታትን የጠቓልል። ኣዋሃዲ ናይቲ ወፍሪ ኣብ ንኡስ ዞባ ሓጋዝ መምህር ፈረጅ መሓመድ ኢድሪስ 51 ደቂ ኣንስትዮ ዝርከቦም 969 ተምሃሮ ብኪላታት

0: ሕርሻ መምህራንን ኣጋር ሓካይምን እናተኣለዩ ይነጥፉ ከም ዘለዉ ብምሕባር ንዘርእይዎ ዘለዉ ልዑል ናይ ስራሕ ወኒ ሞጊሶም ኣብ ቤት ፅሕፈት ሕርሻ ንዞባ ሓጋዝ ክኢላ ሕርሻዊ ምህንድስና ኢንጂነር ብሂሞት ዓይነ ኣለም ብወገኑ ዛጊድ 150 ሜትሮ ኩቦ ከትርታት ኣስታት 1 ኪሎ ሜትር ዛላታትን ክስራሕ ከሎ ልዕሊ 15 ኪሎ ሜትር ከም ተፀገነ ከምኡውን 2500 ኣግራብ ከም እተኮስኮሰን ፈልሲ ዝኸውን 2000 ጉራጉዲ ከም እተኩዓትን ሓቢሩ እዚ ከምዚ ኢሉ እንከሎ ኣብ ንዞባ ሓልሓል 314 ደቂ ኣንስትዮ ዝርከቦም 700 ተምሃሮ ኣብ 4 ንቑጣታት ተዋፊሮም ተመሳሳሊ ስራሕ የሰላስሉ ከም ዘለዉ ኣዋሃድ ናይ ትወፍሪ መምህር ማሕሙድ ኣቡበከር ገሊፆም እቲ ወፍሪ ኪንዮቲ ኣብ ባይታ ዝስራሕ ኣብ ተምሃሮ ዝኽስክሶ ክብርታት ስራሕ ልዑል ምዃኑ ዝሓበሩ ኣሌቲ መምህራን መደባት ምግራብ ብሰፍሐ ክድፋኣሉ ተላብዮም ኦፋሮ ብወገኖም ብመምህራኖምን ክኢላታትን ንዝግበረሎም ደገፍን ምትባዕን ብምስጋን ዝተዋህቦም ዕማም ንምዕዋት ዘለዎም ድልውነት ኣረጋጊፆም
1: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣገልግሎት ቅድመ ትምህርቲ ንምስፋሕ ብዝወፀ መደብ ኣብ ሓዳሪት ቤት ትምህርቲ ፃብራ ናይ ሓደ ወርሒ ስልጠና ስነ ምምህርና ዝቐሰማ ካብ ነ ዞባታት ኣዶብሓ ቅሮራ ሽዕብ ኣፍ ዓበትና ኣፋን ዝተዋፀዋ 163 ሓደስቲ መምህራን ብ4 ናሓሰ ተመሪቐን እቲ ብምትሕባር ሚኒስትሪ ትምህርትን ናይ ስራሕ መሻርክቱን ዝተዋሃበ ስልጠና ውጥን ትምህርቲ ኣገባባት ምዘና ተምሃራይ ስርዓተ ትምህርቲ መምህር ክገብሮ ዝግብኦ ኣተሓሕዛ ናብዮትን ከምኡውን ሜላታት ምድላይ ፀገማት ተምሃራይን ኣገዳስነት ስሉሳዊ ዝምድናን ዘጠቃለለ ነይሮም ሓላፊ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሽድ መሓመድ ዑስማን ብወገኑ እቲ ስልጠና ብዝተፈላለየ ምክንያታት ናይ ቅድመ ትምህርቲ ዕድል ከይረኸቡ ዝፀንሑ ቆልዑ ኣብ ከባቢኦም ክምሃሩ ባይታ ዝፈጥን ምዃኑ ብምጥቃስ ሕብረተሰብ ብሓፈሻ ወለዲ ከዓ ብፍላይ ልዑል ኣድህቦ ክህብዎ ኣተሓሳሲቦም ሚኒስተር ትምህርቲ ዶክተር ሓሊማ ማሕመድ ድማ ብልጨታትካ ዓቂብካ ንዝረአ ፀገማት ፍታሕ ምንዳይ ንምዕባለ ትምህርቲ ሓጋዚ ምዃኑ ብምጥቃስ መምህራን ፍልጠቶም ናብ ተምሃሮ ብግቡእ ከሰጋግሩን ሙሉእ ርእሰት ምትእማን ዘለዎም ህፃናት ከፍርዩን ኣሰኻኺራ ኣብ ዞባ ሰሜና ቀይሕ ባሕሪ ኣብ ዓመተ ትምህርቲ 2025-2026 ብዝተገብረ ወፍሪ 225 ሓደስቲ ነጥብታት ቅድመ ትምህርቲ ተኸፊተን ኣስታት 14,000 ቆልዑ ዕድል ትምህርቲ ከም ዝረኸቡ ሰነዳት ይነፅሩ ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታልኩም ክትቅፅሉ ደጊመ ብክብሪ ዕድም ባይቶ ኣሜሪካ ማለት ሰነት ኣብ ልዕሊ ሩስያ ሓድሽ እገዳ ክፀድቕ ብዓብላሊ ድምፂ ደጊፎም እቲ ባይቶ ትማል 7 ናሓሰ ኣብ ዘካየዱ ኣኼባ እቲ እገዳ ክትግበር 86 ብ11 ሚታዊት ከም ዝደገፈ እዩ ዝቃላሕ ዘሎም እዚ ሓድሽ ውጥን ንፅላት ፀዓት ብቐዱ ድማ ነዳድን ባህርያዊ ጋዝን ሩስያ ዕላማ ዝገበረ ምዃኑ ክፍለጥ ተኻኢሉሎም እዚ ከምዚ ኢሉ እንከሎ እቲ እገዳ ካብ ሩስያ ነዳድን ጋዝን ንሽምታ ቻይናን ህንድን ወሳኺ ቀረፅ ንምግባር ዝዓለመ ከም ዝኾነ እውን ተሓቢሮም እቲ ውጥን ደገፍ ባይቶ ወከልቲ ህዝቢ ኣሜሪካን ፕረዚደንት ዶናልድ ትራምፕን እንተረኺቡ ኣብ ተግባር ከም ዝውዕል እዩ ዝግለ ዘሎም እቲ እገዳ ምዝትግበር ዲፕሎማስያዊ ዝምድና ኣሜሪካን ሩስያ ንምምሕያሽ ክካየድ ንዝፀንሐ ንጥፈታት ብኣሉታ ክፀልዎ ከም ዝኽእል ይእመት ብዘይካ ዚ እቲ እገዳ ኣሜሪካ ኩናት ዩክሬን ብሰላም ንምዕራፍ ምስ ሩስያ ክተካይዶ ንዝፀንሐ ዝርርብ ንድሕሪት ክገቶ ከም ዝኽእል ይጥቀስ ሃገራት ምዕራብ እቲ ኩናት ብሰላም ክዓርፍ ድሌት ከም ዘለውን እናገለፃ ነቲ ኩናት ዘጋድድ ስጉምትታት ይወስዳ ከም ዘለዋያ ሩስያ ትወቅስ ኤውሮጳ ሕብረት ንሩስያ ብቁጠባ ንምድኻም ኣብ ልዕልያ 21 ዙርያታት እገዳ ከም ዘፅደቐ ዝፍለጥ እዩ ሓይልታት ፀጥታ ቱርኪ ብ7 ናሓሰ ብዘካየድዎ ሰፊሕ ስርሒት ምስ ሽበራዊ ዕጦ ጉጅለ ዳዕሽ ምትእሳር ከም ዘለዎም ዝኸሰስዎም ልዕሊ 100 ጥርጡራት ቀይዶም እቶም ጥርጡራት ንዳዕሽ ገንዘባውን ንዋታውን ደገፍ ክገብሩ ከም ዝፀንሑ እዮም ተኸሲሶም ዘለዉ እዚ ኣብ ልዕሊ 30 ኣውራጃታት ዝተኻየደ ዝተዋሃደ ስርሒት ኣብ ዝተመርፀ ግዜን ቦታን ክቕፅል ምዃኑ ሰመት ፀጥታ ቱርኪ ሓቢሮም ቱርኪ ኣንፃር ሽበራ ጥራይ ዘይኮነ ኣንፃር ምስግጋር ዕፀፋር ዝቐንዐ ስርሒታት ክተካየድ ምፅንሓ እውን ፀብጻባት የረድኡ ደቡብ ኮርያ ፅላት ቴክኖሎጂ ንምምዕባል ናይ ኣስታት 1 ትሪልዮን ዶላር ወፍሪ ከም እትገብር ገሊፃ እቲ ግዙፍ ወፍሪ ብቐንዱ መፍረ ባእታታት ቴክኖሎጂ ማለት ቺፕስ ብዓይነትን መጠንን ንምዕባይ ከምኡውን ኪነታዊ ብልሕን ሮቦትን ንምምዕባል ከም ዝኾነ ሰመዚ ናይቲ ፅላት ሓቢሮም መንግስቲ ደቡብ ኮርያ ነቲ ውጥን ንምትግባር ምስ ዓበይቲ ኩባንያታት ቴክኖሎጂ ሃገሩን ናይ ኣሜሪካን ውዕል ከም ዝኣተወ ኣፍሊጡሎም እቲ መደብ ክሳብ 2036 ክዛዘም ከም ዝኽእል ብምእማት ከዓ ኣብ ምምዕባል ቁጠባ ሃገሩ ኣገዳሲ ተራ ከም ዝህልዎ ሓቢሮም ደቡብ ኮርያ ኣብ ምምዕባል ፅላት ቴክኖሎጂ ቁልጡፍ ገዝጋዝ ካብ ዘርእያ ዘለዎ ሃገራት ምዃና ፀብጻባት የረድኦም ቤት ፍርዲ ክፍለ ሃገር ኒው ሜክሲኮ ሕቡራት መንግስታት ኣሜሪካ

ኩባንያ ቴክኖሎጂ ሜታ ብምትሓዝ ሕጋጋት 567 ሚልዮን ዶላር ተወሳኺ መቕጻዕ ትበይንሎም። እቲ ቤት ፍርዲ ኩባንያ ሜታ ንጥዕና ቆልዑ ኣብ ግምት ዘየእተወን ንግዳዊ ንጥፈታት ከካይድ ከም ዝፀርሐ ብምኽሳስ እዩ ነቲ መቕጻዕቲ ወሲኑ ዘሎም። ትሕሶ መደባት ሜታ ኣብ ልዕሊ ቆልዑ ብሓፈሻ ኣብ ልዕሊ ትሕቲ ዕድመ ተምሃሮ ድማ ብፍላይ ጥዕናዊ ፀገማት ክፈጥር ከም ዝፀንሐ እዩ ዝውቀስ። እቲ ኩባንያ ኣብ መደባቱ እኹል ናይ ምምያ መስርሕ ከም ዘይፀንሖ ቤት ፍርዲ ክፍለ ሃገር ኒው ሜክሲኮ ብተወሳኺ ሓቢሩሎም። እቲ ቤት ፍርዲ ቅድሚ 5 ኣዋርሒ እውን ነቲ ኩባንያ ብተመሳሳሊ ክሲ 375 ሚልዮን ዶላር መቕጻዕ ተወሲኑሉ ምንባሩ ጸብጻባት የርድኡ። ስዑዲ ዓረብ፣ ፓኪስታንን ቱርክን ስሉሳዊ ወተሃደራዊ ስምምዕ ተፈራሪመን። እቲ መራሕቲ ሰለስቲኤን ሃገራት ትማል 7 ነሓሰ ኣብ ከተማ ሜካ ስዑዲ ዓረብ ዝፈረምዎ ስምምዕ ሓንቲኤን ምስ ትጥቃዕ እተን ካልኦት ስጉምቲ ክወስዳ ዝኽእል ምዃኑ ተገሊጹ። እዚ ሓባራዊ ወተሃደራዊ ስምምዕ መካ ዝተሰሜየ ውዕል ንካልኦት ሃገራት ዘነፃፀረ ከም ዘይኮነ ሰለስቲኤን ሃገራት ሓቢረን ኣለዋ። እቲ ስምምዕ ወተሃደራውን ፀጥታውን ቅልውላው ዞባ ማእከላይ ምብራቅ ከሪሩ ኣብ ዘለወሉ እዋን ብምኽታሙ ኣብ ፀጥታዊ ውሕስነተን ኣበርክቶ ከም ዘለዎ ይጥቀስ። እዚ ከምዚ ኢሉ እንከሎ እቲ ወተሃደራዊ ውዕል ንሰለስቲኤን ሃገራት ጥራይ ዘይኮነ ዞባዊ ፀጥታዊ ኣገዳስነቱ ብቐሊል ከም ዘይጥመት እውን ኣሚተን ኣለዋ። ስዑድ ዓረብ፣ ፓኪስታንን ቱርክን ወተሃደራውን ፀጥታውን ዝምድናሃት እኳ እንተፀንሐን ስሉሳዊ ወተሃደራዊ ስምምዕ ክፈራርማ ግና ናይ ፈለማ ምዃኑ ጸብጻባት የረድኡ። እስራኤልን ሊባኖስን ኣብ ከተማ ሮማ ኢጣልያ ዘካየደኦ ናይ ሻብዓይ ዙርያ ዝርርብ ሰላም ብዘይፍረ ከም እተዛዘመ ተገሊጹ። ወክልቲ ክልቲኤን ሃገራት ኣብ ዝቐረበ ነጥብታት ክረዳድኡ ከም ዘይከኣል እዩ ዝሕብር ዘሎ። እዚ ሓድሽ ዝርርብ መቐፀልታ ናይቲ ብመንጎኘት ኣሜሪካ ቀዲሙ ዝተካየደ 6 ዙርያታት ርክብ ምዃኑ ተፈሊጡ። እስራኤልን ሊባኖስን ብ15 ሓምለ ኣብ ኢጣልያ ኣብ ዘካየደኦ ሻድሻይ ዙርያ ዝርርብ ዝጥቀስ ፍረ ከም ዘይተረኽቦ ጸብጻባት የርዶም። ክልቲኤን ሃገራት ኣብቲ ኣቐዲመን ዘካየደኦ ርክባት ሰራዊት እስራኤል ካብ ደቡባዊ ሊባኖስ ክወፅእ ምቁራፅ ተኽሲ ክግበርን ምንቅስቃስ ሕዝቡላህ ዕጥቁ ከውርድን ኣብ ዝርከቦም ነጥብታት ከም እትረዳድኣ ዝዝከር እዩ። ይኹን እምበር እስራኤል ኣብ ሊባኖስ ኣዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ክቕፅል ምዃኑ ትሕብር ስለ ዘላ በቲ ሓደ ንትግባረት ስምምዕ ምስ ምውራድ ዕጥቂ ሕዝቡላህ ተተሓሕዞ ብምህላዋ ድማ በቲ ካልእ እቲ ስምምዕ ብምልኣት ክትግበር ዘሎ ተኽእሎ ጸቢብ ምዃኑ ይእመት። እስራኤል ንዝተበፅሐ ስምምዕ ምቁራፅ ተኽሲ ብምጥሓስ ኣብ ልዕሊ ዕላማታት ሊባኖስ ተደጋጋሚ መጥቃዕታት ክተካየድ ምፅንሓ ዝፍለጥ እዩ። ኣርጀንቲናን ኤኳዶርን ፀጥታ ምክልኻልን ንግድን ኣብ ዝርከቦም ሓያሎ ፅላታት ብሓባር ክሰርሓ ዘኽእለን ስምምዕ ከም እተፈራርማ ሓቢረን። እቲ ስምምዕ መራሕቲ ክልቲኤን ሃገራት ብ6 ነሓሰ ኣብ ከተማ ኩዊቶ ኤኳዶር ኣብ ዘካየድዎ ዝርርብ ተኸቲሙ። ክልቲኤን ሃገራት ፅላታት ምክልኻልን ፀጥታን ንምድንፋዕ ሓባራዊ ወተሃደራዊ ልምምድን ስሩዕ ፀጥታዊ ምምኽኻልን ከካይዳ ምዃነን ኣብቲ ርክብ ኣንፂረን። ብዘይካዚ ኣርጀንቲናን ኤኳዶርን ዞባዊ ፀጥታ ንምውሓስ ምትሕግጋዘን ከም ዘስፍሓ ኣፍሊጠን ኣለዋ። እዚ ከምዚ ኢሉ እንከሎ ክልቲኤን ሃገራት ኣብ 2025 ኣስታት 2 ቢልዮን ዶላር ንዝነበረ ንግዳዊ ምልውዋጥ ኣብ ዝመፅእ 3 ዓመታት ብልዕሊ ዕፅፊ ልምዕባዩ ከም ዝሰርሓ ገሊፀን። ዜናዊ መሰናድኦና ንምዝዛም ቀንዲ ነጥብታቱ ሚኒስተር ትምህርቲ ኣብ ንኡስ ዞባታት ኣፍ ዓበት እናቕፋ ናይ ስራሕ ዑደት ኣካይዳ። ሆስፒታል መወለዳን ዕዳጋ ሓሙስ ጥዕና ኣደን ዕሸድን ንምውሓዝ ዝሕግዝ ኣገልግሎታት የስፍሕ ኣሎ። ኣብ ዞባ ዓንሰባ ወፍሪ ተምሃሮ ንልምዓት ዓጋቢ ውፅኢት ይርከቡ ከም ዘለዉ ተገሊጹ። ባይቶ ኣሜሪካ ማለት ሰነት ኣብ ልዕሊ ሩስያ ሓድሽ እገዳ ክትጸድቕ ብዓብላል ድምፂ ደጊፉ። ሓይልታት ፀጥታ ቱርኪ ብዘካየድዎ ስርሒት ልዕሊ 100 ጥርጡራት ሽበራ ኣቀይዶም። ደቡብ ኮርያ ፅላት ቴክኖሎጂ ንምምዕባል ናይ ኣስታት 1 ትሪልዮን ዶላር ወፍሪ ከም እትገብር ገሊፃ። ዝኸበርኩም ተዓዘብትና ንሰዓት ዝተዳለወ ዜናታት ኣብ ስዛዝምሎ ምስተረፉ መድባትና ንሓደገኩም ብሩህ መዓልቲ እዩ።

0: መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሐ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ ይብሎምን ናትናዩ ክንመልሶ ኢና ኢሎም እናፈከሩ፣ በንጻሩ ድማ ናብ ቀይሕ ባሕሪ ካብ ምኻድ ቀይሕ ባሕሪ ናብ ኢትዮጵያ ከም ዝመፅእ ምግባር ዝብል ሓድሽ ማይ ዘይፀዓመ እማመ ሒዞም ቀሪቦም ኣለዉ።
1: የባህር በር ለማግኘት ኢትዮጵያ ወደ ባህር ከምትጓዝ ለምን ባህሩ ወደ ኢትዮጵያ ኣይመጣም የሚሉ ኣማራጮች ይሰማሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ ዝብሉ ኣማራፀይታት ይስምዑ እዮም። ናብ ገምገም ቀይሕ ባሕሪ ካብ ምኻድ ንባሕሪ ብመስረብ ጌርካ ምምፅኡ ዝብል ኣማራፂታት ዝቕርቡ ምሁራት ኣለዉ። እዚ ማራፂ እዚ ክሳብ ክንደይ ክዕወት ይኽእል?
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ነቲ ዝሓልምዎን ዝብህግዎን ቀይሕ ባሕሪ ብኸመይ ከም ዝውንንዎን ንጹር መንገዲ የብሎምን። ዝጭበጥ ሕጋዊ መርትዖ ስለ ዘይብሎም ሓንሳብ ብሓይሊ ካልእ እዋን ድማ ብሕጊ ብእንካን ሃባን ብታሪኽ ብጂኦግራፍ ብበዝሒ ህዝቢ ብልማኖ ወዘተ እናተባህለ ተጋላባጥን ሓድሕዱ ዝጋጮን እማመታትን ሓሳባትን ይቕርቡ።
1: ኢትዮጵያ በታሪክ አጋጣሚ የባህር በር ባጣችባቸው ዓመታት ሁሉ ዳግም መተንፈሻ ለማግኘት በህግ
0: ኢትዮጵያ በታሪካዊ አጋጣሚ አፍ ደገ ባህሪ ካብ ዝሰኣነትሎም ዓመታት ዳግማይ መተንፈስ ንምርካብ ብሕጊ ብዲፕሎማሲ ብእንካን ሃባን ብኢኮኖምን ብዙሓት ሓሳባት ቀሪቦም ኣለዉ። ካልእ ድማ ምህንድስናዊ ኣማራፂ እዩ። ከምቲ ግብፃውያን መትረብ ስዌዝ መሬት ኩዒቶም መትረብ ብምድላው ዝገበርዎ ነቲ ባሕሪ ስሒብካ ናብ ኢትዮጵያ ክኣቱ ይከኣል እዩ ዝብል ምህንድስናዊ መፍትሒ እዩ።
1: እንደ ግብፁ ስዊዝ ካናል መሬት ቆፍሮ ቦይ በማበጀት ባህሩን ወደ ኢትዮጵያ ስቦ ማስገባት የሚል የኢንጂነሪንግ መፍትሄ።
2: ቀይ ባህር 1000 ኪሎ ሜትር ኦልሞስት ብዙ ሀገሮችን ያካልላል። ስለዚህ ከዛ ውስጥ በኢትዮጵያ ድንበር ጋር ያለው ርቀት ምን ያህል ነው?
0: 1000 ኪሎ ሜትር ገምገም ዘለዎ ቀይሕ ባህሪ ንብዙሓት ሀገራት ይዋስን። ካብ ደቡብ ኢትዮጵያ ክንደይ ዝኣክል ርሕቀት እዩ ዘለዎ? ኣብ ኣርባዕተ ቦታታት 34 43 54 ከምኡውን 63 ኪሎ ሜትር ርሕቀት ኣለዎ። ንሕና መትረብ ክንሰርሕ ከለና ኣብታ ፀበበት ቦታ ኣብ 34 ኪሎ ሜትር ኢና እንመርፅ። ነቲ 34 ኪሎ ሜትር ሰብ ዝሰርሖ መትረብን ወደብን እንተደኣ ተዃዒቱ እቲ ወደብ ኣብ ውሽጢ መሬት ኢትዮጵያ ክስራሕ ይከኣል እዩ። እቲ ወደብ ዝተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
2: ወደቡን በኢትዮጵያ ድንበር ውስጥ መስራት ይቻላል። ከተገነባ በኋላ ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው። በሌላ አባባል ማለት ነው
3: ከዚህ ጀምረን እስከ አሰብ ድረስ ያለው አካባቢ ብንቆፍር ወይም እስከ ቀይ ባህር አካባቢ ያለውን ብንቆፍር ምን ውጤት እናገኛለን?
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን? ክሳብ ዓሰብ ክሳብ ቀይሕ ባሕሪ ንምኩዓት ቁመቱ፣ ዕምቆቱ፣ ስፍሓቱ ክንደዩ ክኸውን ኢልና ካብ መበገስ ሓሳባት ተመርኩስና ፅንዕናዮ። ካብ ዓሰብ ሰመራ ክሳብ ቱጀራ ዝኸይድ መስመር እዩ። ኣብ ሶማልናትና ዝነበረ ዙቤ ዝበሃል ወደብ ኣሎ። ብኡ እውን

0: ከም ኣማራፂ ክንጥቀም ንኽእል ኢና። ኩሎም ካብ 71 ኪሎ ሜትር ይሓልፉን እዮም።
1: ኣማራጭ ልንጠቀም እንችላለን ከሚሉ ኣንጻር ነው። ሁሉም ግን ከ71 ኪሎ ሜትር በላይ ኣይወስዱም። ካፋር ወደ ቀይ ባህር አካባቢ ስንሄድ 71 ኪሎ ሜትር ይሄዳሉ። እነኛ 71 ኪሎ ሜትር ሂደን
0: ካብ ዓፋር ናብ ቀይሕ ባሕሪ 71 ኪሎ ሜትር ምስኩዓትና ዕምቆቱ 150 ጎኑ 180 ሜትሮ ስፍሓት ክህልዎ እዩ። ንዕኡ ኩዒትና ማያት ቀይሕ ባሕሪ ክነምፆ ንኽእል ኢና። ወደብ ፈጢርና ማለት እዩ።
1: የቀይ ባህርን ውሃ ማምጣት እንችላለን። ወደብ ፈጠርን ማለት ነው። አሁን ቀይ ባህር ውሃውን ያንን ቆፍረ ካመቻቸለት
0: ንቀይሕ ባሕሪ ከም መትረባት ስወፅን ፓናማን ኩዒትና ነቲ ማይ ከም ዝመፅእ ንገብሮ። ወደብ ፈጢርና ማለት እዩ። ብምፅዋዕ ክንጥቀም እዩ ነይሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና።
1: ምፅዋዕ ንመጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: በዞም ልሂቃን ብዛዕባ ዝቀረበ መፅናዕቲ ቅድሚ ምዝራብና ተኸታተልቲ ስርዓታትን ሰብ ፍሉይ ረብሓን ኢትዮጵያውያን ነዝልዒሎሞ ዘለዉ ወፈራ ምውናን ቀይሕ ባሕሪ ብዘይካቶም ፈሊጦም ፀመሙ ሕጋውነትን ሓቅነትን ከምዘይብሉን ከምዘይዕወትሉን ኣፀቢቖም ይፈልጡ እዮም። እዚ ኩሉ ዓወድ በድን ምዕልባጥን ድማ ኮንዶኾን ንዕወት ዘንቀዶ ዳኣ እምበር ብሕጊ ይኹን ብሓይሊ ብፍጹም ከምዘይሰልጦም በዞም ፕሮፌሰራትን መሃንድሳትን ቀሪቡ ዘሎ ምህንድስናዊ ሓሳባትን ኣማራፂታትን ሓደ መርኣያ እዩ። እዞም ልሂቃን ከምቲ ግብፃውያን ዝገበርዎ ብምባል እዮም ኣብነታት ዘቕርቡ ዘለዉ። እንተኾነ ናይ ግብፃውያንን በዞም ኢትዮጵያውያን ዝሕለም ዘሎ ሓሳባትን ፈጺሙ ዘራኽብ የብሉን። ግብፃውያን ንመትረብ ስወፅ ኣብ መሬቶምን ኣብ ማያቶምን እዮም ሃኒፆሞ። እዞም ዝሓልሙ ዘለዉ ጎረባ ብትናኸ ኣብ መሬት መን እዮም መትረብ ክኩዕቱ? ማያት መን ስሒቦም ብመሬት መን እዮም ክሕልፍዎ? ከምቲ ቅጻሊ ዝምድርዎ ገማግም ቀይሕ ባሕሪ ዝውንንዎን ዝብጽሖም እንተ ደኣ ኮይኑ ንቀይሕ ባሕሪ መትረብ ኩዒቶም ናብ ግዛኣት ኢትዮጵያ ከም ዝኣቱ ምግባር ዝብል ሓሳብ ከ እንታይ ኣድልዮም? ባሕርን ኣፍ ደገ ባሕርን ይብጽሓናይ ንምባል ብመራሕትን ሓለፍትን ጉጅለ ብልጽግና ዘይተፋሕሪ ጉድጓድ የለን። ፈራሕ 10 በስሉ ብታሪኽ ጂኦግራፍ ስነ ህዝብን ኣልዒሎም ወነንቲ ከም ዝነበሩን ከም ዝግብኦምን ክማጎቱ ይፍትኑ። ብሔረ ዓፋርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ዓፋር ኢትዮጵያዊ ይብሉን ኣለዉ። ነቶም ኣብ ውሽጢ መግዛእታዊ ዶብ ኣብ ገማግም ደቡባዊ ቀይሕ ባሕሪ ዘለዉ ኤርትራውያን ብሔረ ዓፋር ከይተረፈ ኢትዮጵያውያን እዮም ክሳብ ምባል በፂሖም ኣለዉ። ክትበልዓ ዝደለኻ ባ ጉንባሕ ዛግራያ ትብላ እዩ እቲ ነገር።
2: ይሄ የምታዩት የአፋር ትሪያንግል ይባላል።
0: እዚ ትርእይዎ ዘለኹም ስሉስ ኩርና ዓፋር ማለት ዓፋር ትሪያንግል ይበሃል። ደቂ ዓፋር ኣብ ጅቡቲ ኢትዮጵያን ኤርትራን ኣለዉ። ብስነ ህዝቢ ማለት ዲሞግራፊ እንተዘርኢኹሞ 1.5 ሚልዮን ህዝቢ ዓፋር ቀይሕ ባሕሪ ከይርኢ ተኸልኪሉ ኣሎ።
2: በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ።
3: ከአሰብ ጀምሮ መቀነቱን ተከትሎ እስከ ዳህላክ ድረስ የአፋሮች መሬት ነው።
0: ካብ ዓሰብ ክሳብ ዳህላክ ናይ ደቂ ዓፋር መሬት እዩ። ከም ግደ ሓቂ ኤርትራ ዕፁውቲ ማለት ላንድ ሎክ ክትከውን ዘለዋ እምበር ደቂ ዓፋር ኣይኮኑን።
3: እንደውም ሎክ ላንድ መሆን ያለባት ኤርትራ እንጂ የአፋር ህዝብ አይደለም።
4: በጣም ቅርበት ያለው እኛ በደንብ የምንፈልገውን ነገር በቶሎ
0: ኣዝዩ ዝቐረበ ንሕና ብእንደልዮ ብቕልጡፍ ክበፅሓና ዝኽእል ዓሰብ እዩ። ዓሰብ ድማ ብታሪክ ናይ ኢትዮጵያ ስልጣናት ኣዳል ዝቆፃፀርዎ ዝነበረ ብሙሉእ ገማግም ቀይሕ ባሕሪ እንተላይ ናይ ኤርትራ ብሙሉእ ዝቆፃፀርዎ ኣዳላውያን ዝበሃሉ ደቂ ዓፋር እዮም።
4: ዘ ሆል ኮስት ላይን ኢንክሉዲንግ ኤርትራን ኮስት ላይን በሙሉ የሚቆጣጠሩት ኣዳሎች ኣዳል የምንላቸው የአፋር ህዝብ ማለት ነው።
0: 1.5 ሚሊዮን ህዝቢ ዓፋር ቀይሕ ባሕሪ ከይርኡ ተኸልኪሎም ኣለዉ ዝብል መግለፂ መራሒ ብልፅግና ዓፋር ይኹኑ ካልኦት ብሄራት ይብዝሑ ይውሓዱ ብተፈጥሮ ይኹን ብሕጊ ኢትዮጵያ ትበሃል ሃገር ትኹን ብሄራታ ቀደም ይኹን ሕጂ ቀይሕ ባሕሪ ኣይምልከቶምን እዩ። መራሕቲ ብልፅግና ኣምፂኦሞ ዘለዉ ምጉት ንኣህጉራዊ ሕጊ ዝጻረር ኣህጉራዊ ዶባት ሃገራት ዘዘናብልን ንሰላም ምርግኣትን ቀርኒ ኣፍሪቃ ዝዘርግን እዩ። ቅድምታ ኢትዮጵያ ተባሂላ ኣብ መበል 19 ክፍለ ዘመን ዝቖመት ሃገርን ኤርትራ ብመልክዕ ፌደሬሽን ብኢትዮጵያ ክሳብ እትጉበጥን

0: ዓሰብ ካብ መሳፍንትን ሃፅያትን ኣቢሲንያ ነፃ ኮይና ብሱልጣናት ደቂ ዓፈርቲ መሓደር ዝነበረት ምስ ምእታዊ ኢጣልያውያንን ምሕንጻፅ መግዛእታዊ ዶባትን ድማ ኣካልታ ብ1890 ዶባታት ዝተነፀረ ኣብ ውድብ ሕቡራት ሃገራት ግዝእቲ ኢጣልያ ሃገረ ኤርትራ ተባሂላ ናይ ዝተሰሜት ሃገር ወደባዊት ከተማያ ነይራ። ብ1991 ድማ ከም ኩሉ ክፋላት ኤርትራ ብከቢድ መስዋእት ህዝቢ ኤርትራ ካብ መግዛእቲ ኢትዮጵያ ሓራ ኮይና ኤርትራዊት ወደባዊት ከተማ ኮይና ትቕፅል ኣላ። እዚ ኩሉ ብዛዕባ ዓሰብ ብኢትዮጵያውያን ዝቕርብ ዘሎ ዓጀውጀው ቅንጣብ ሓቅነትን ሕጋውነትን የብሉን።
1: 1300 ኪሎ ሜትር የቀይ ባህርን ኮስት በተን በተንን ብለው ቢሆን አፋሮች ይኖሩበታል። በኤርትራ ያለውንም በጅቡቲ ያለውንም እስከ ፖርት ሱዳንም ይኖራሉ አፋሮች።
0: ወላኳ ፋሕዝ በሉን ተኾኑ ን300 ኪሎ ሜትር ገማግም ቀይሕ ባሕሪ ደቂ ዓፋርዮም ዝነብርዎ ኣብ ኤርትራ ጅቡቲ ክሳብ ፖርት ሱዳን ዓፋርዮም ዝነብርዎ። እዛ በዓልቲ ስልጣን ብልፅግና ተወላዲት ኢትዮጵያ ዓፋር እየ ባህሊት እያ። ጂኦግራፊን ስነ ህዝብን ሃገራ ዘይፈለጠት ብዛዕባ ገማግም ቀይሕ ባሕርን ህዝቡን መን ኣበይ ከም ዝነብር ህዝቢ ኣኪባ ተስተምህራላ። ኣብ ኤርትራ ኣየናይ ብሄር ኣበይ ይነብር ሕቶ ኣይኮነን፣ ኣብ ዝመረፆ ብዝደለዮ መንገዲ ይነብራሎን ክነብር እውን እዩ። ከምቲ ናቶም ብብሄር ቋንቋን ሃይማኖትን ዝተሃናኾት ህዝቢ የብልናን። ንኣፍሉጣን ኣፍልጦቶም ብጌጋ ተስተምህሮም ዘላ ግን እቲ ዝተጠቐሰ ንውሓድ ገማግም ቀይሕ ባሕሪ ኤርትራ ብሔረ ዓፋር፣ ብሔረ ራሻይዳ፣ ብሔረ ሳሆ፣ ብሔረ ትግራን ካልኦት ብሔራትን ዝሓቆፈን ብሓባርን ብስኒትን ዝነብርዎን ምዃኑ ክትፈልጦ ዝግባእ ሓቂ እዩ።
1: እንደዛ ተበትነው ግን የኢትዮጵያ ኬዝን ኢትዮጵያዊ ነኝ ካልክ በቂ ነው።
0: ወላ እኳ ፋሕ ዝበሉ እንትኾኑ ኢትዮጵያዊ የምባል እኹል እዩ። ካብ ፖርት ሱዳን ክሳብ ራስ ዱሜራ ዘሎ ማሕበረሰብ ዓፋር ሓያል ሓላዊ ዶብን ንኢትዮጵያውነት ክብሪ ዝህብን እዩ።
1: ጠንካራ እንደሆነና አሁንም ኢትዮጵያዊነት ትልቅ ክብር የሚሰጠው ጉዳይ ነው። በዛ አካባቢ
2: ከዳህላክ ጀመረ፣ ከምጽዋ ጀመረ እስከ ታጆራ ድረስ ያለውን ከ1000 ኪሎ ሜትር በላይ ያለውን
0: ካብ ዳህላክ ክሳብ ምጽዋዕን ታጆራን ዘሎ 1000 ኪሎ ሜትር ገማግም ባሕሪ ብዘይካ ህዝቢ ዓፋር ካልኣኡ ዝነብር ህዝቢ የለን። ደቂ ዓፋር ጥራያም ዝነብርዎ
2: ቀይ ባህር ጠረፍ መመሃል ሌላ ማንም ማህበረሰብ ሳይኖር ዓፋር ብቻ ነው የምኖርበት። በዛ ጠረፍ ላይ
3: ቀደም ብሎም በአፄ ምኒልክ ጊዜም ቢሆን
0: አቀዲሙ ኣብ ጊዜ ሃፀይ ምኒልክ ሃፀይ ሃይለ ስላሴን ኢህኣደግን ኣብ ኢትዮጵያ ብልዕሊ ዝካየድ ፖለቲካዊ ምንቅስቃሳት ሓያል መርገፂ ዝነበረ ህዝቢ እዩ።
3: ኢትዮጵያ ውስጥ በሚደረገው ማንኛውም ፖለቲካ እንቅስቃሴ ውስጥ በጣም ጠንካራ አቋም የነበረው ህዝብ ነው።
0: እዚ ሰብኣይ ናይ ብሓቂ ኣንፈቱ ስሒት ኣሎ። ታሪክ፣ ፖለቲካ፣ ውትድርና ይተሓዋወሰሎ። ብዘይ ካብ ኢትዮጵያ ኣብ ካልእ ዓፋር ዝበሃሉ የለውን ይብል ኣሎ። ንምዃኑ ንኤርትራን ህዝባን ክወርር ኣንቂሉ ኣገልጋሊ ልኡኽ ስርዓት ብልፅግና ከምዚ ምዝራቡ ዘገርም ኣይኮነን። ንኣይተ ጻድቃን ናሓቶ ግን ኣሎ። ሃፀይ ምኒልክ ኣብ ዘመኑ መዓስ እዋን ምስ ህዝቢ ዓፋር ርክብ ዝነበሮ? ምኒልክ ንደንከልን ዓሰብን ከ ረጊፅዎ ይፈልጥ ድዩ? እቲ መልሲ ኣይፋልን እዩ። ሃፀይ ምኒልክ ግዛኣት ኢጣልያን ዝነበረት ኤርትራን ገማግም ባሕራን ከይረግፅ ምእንቲ ብ1889 ኣብ ውጫለ ዝተገብረ ውዕል ነዚ ሕጂ ተሓዋውሶ ዘሎ ታሪክ እኹል መልሲ እዩ። ዝጠፈሸ ነጋዳይ ናይ ቀደም መዛግብቱ ይፍትሽ ዝብል ምስለ ኣበዋት ንህሉ ኣካይዳ ስርዓት ብልፅግና ዘነፀር እዩ። ባሕሪ ብፃሓናይ ንምባል ዘይተንከፍዎ ርእስቲ የለን። ናይ መወዳእታ መጣልዒት ኢሎም ዝሓሰብዋ ደቂ ዓፋሪና ዝብሉ ተረፍ መረፍ ስርዓት ደርግን ተኸተልቲ ብልፅግናን ከምኡ ውን ዓለም ዝጠለመቶም ጀነራላት ኢና ዝብሉ ኣኻኺቦም ዓፋር እትብል መዝሙር ክኸስዋ ይረአዩ ኣለዉ።
3: ዓፋሮች ቦርደር የላቸውም። ኣነ ብዙ ግዜ ከነሱ ጋር ስለቆየሁ
0: ዓፋር ዶብ የብሎምን። ኣነ ብዙሕ ግዜ ምስኦም ስለ ዝነበርኩ ሓደ ዓብ ቀቢላ ካብ ኣፅቢ ውርድ ኢሉ ከነባ ወይ ድማ ፈረስ ድጌ ኣብ ዝበሃሉ ቦታታት ትረኽቦ፣ ካብኡ ሓሊፍካ እውን ካብ ቡሬ ክሳብ ኢራፋይለ፣ ካብ ኣውሳ ክሳብ ዓሰብ ይርከቡ። ኣብ ዘካይድዎ ናይ ንግዲ ምንቅስቃስ ኣብ መንጎ ዓፋር ዶብ ዝበሃል የለን፣ ከም ዝደለይዎ ይረኸቡን ይነግዱን።
3: ይሄ ቦርደር ኣርቲፊሻል ነው፣ እንደፈለገ ነው የሚገናኙት የሚንቀሳቀሱ።

0: የሚነግዱት የሚሰሩት።
1: አብ ግማግም ባህር ዘለው በሄር አፋር ይኹኑ አብ ካልወት ከባቢታት ዝነብሩ ኤርትራውያን ነቲ ካብ ጊዜ መሳፍንትን ሃጽያትን ጀሚሩ ክሳብ ዕለተና ጽነቱ ብኢትዮጵያውያን ገዛእቲ ኣብ ልዕሊዩ ዝተፈጸመ ኣሬሜንነት ግፍዒ ዝምታ ምጽናት ዓሌት ረሲዑ ንኢትዮጵያ ክብሪ ዝህብ ኤርትራዊ ኣሎ ኢሎም ምእማኖም ዘስደምም እዩ። ትማሊ ብሰንኪ ገዛእቲ ስርዓታት ኢትዮጵያ ህዝቢ ዝተሰከሙ ኣድራዕ ዝወግአ እንተረስዐ ዝተወግአ ግን ኣይርስዕን እዩ እቲ መልሱ። ህዝቢ ዓፋር ንመሳፍንትን ሃጽያትን ኣቢሲንያ መሬቱ ዘየድፈረ ኣብ ግዜ ፖለቲካውን ብረታውን ቃልሲ ህዝቢ ኤርትራ ብኣብነት ዝጥቀሱ ሓያላት መራሕትን ተቓለስትን ዘፍረየ ነቶም ምእንቲ ናጽነት ሃገሮም በረኻ ዝወፈሩ ጀመርቲ ሰውራ ኤርትራ ህዝባዊ ሓይልታት ኣብ ከርሱ ዓቂቡ ዝተኸላኸለ ኣብ ጉዕዞ ቃልሲ ንናጽነት ምስ ኤርትራውያን ኣሕዋቱ መስዋእቲ ዝኸፈለ ሕጂ እውን ዘይከም ሕልሚ ሰበ ስልጣን ብልጽግና ንሉኣላውነት መሬቱን ባሕሩን ብትብዓት ዝከላኸል ዘሎ ኤርትራዊ ህዝቢ እዩ። ርሑቕ ከይክርና ኣብ ቅድሚቶም ኣብ ሓምሳታት መሰልና ረጊጾም ዝጓዕፀፁናን ዝጸለሙናን ውድብ ሕቡራት ሃገራትን ማሕበረሰብ ዓለምን ዳግማይ መሰልናን ናጽነትናን ብድምፅና ዝደራዕናሉን ረፈረንድም ኢትዮጵያዊ ስምዒት ኣለዎ ዝበሃል ዘሎ ህዝቢ ዓፋር ዝረኣየዎንን ውፅኢት ምርጭኡን ድማ ንሓሶታትን ሕልምን ሰበ ስልጣን ብልጽግናን ዕሱባቶምን ህያው ኣብነት እዩ።
2: ክነሃርኣለዋ መረቶም ሰነታ ክነሃርኣሉ ነገደህታን ፎርሰታ ኣሳኩ ወዲሪ ዓለም ዱረት ህዮልቱ ዱርሚ ካዳእ ምነታህያላ ክልዮ ለእኖ ፎርሰት ንምገደኪ ፎርሰት መደ ዱራ እየን ኣልፎርሰ ኢና ዳህበት ላ ተርጃዕ ኣኑ ፎርሰት ዮልቱ ዱረሂ ኣወካ ሰዒዲ ፈርሓናይ ፈራሓ ቅያስ መሊ ማሉ ክተይሴ ወላ ንሙ ሓያተካ ይተይሴ ሓያተ ኣብለ
3: ኩሉም ኢትዮጵያ ውስጥ ያሉ ጎሳዎች የባህር በራ
1: ከምዞም ኣብ ኢትዮጵያ ዘለዉ ኣብ ካልኦት ሃገራት ዘለዉ ቀቢላታት ወይ ብሄራት ኩሎም ኣፍ ደገ ባሕሪ ኣለዎም። ኣብ ካልእ ዘለዉ ሶማላውያን ኣብ ህንዳዊ ውቅያኖስ ኣፍ ደገ ባሕሪ ኣለዎም። ናትና ሶማላውያን ግን ኣፍ ደገ ባሕሪ የብሎምን። ኣብ ኢትዮጵያ ዘለዉ ደቂ ዓፋር ኣፍ ደገ ባሕሪ የብሎምን። ኣሕዋቶም ግን ቀይሕ ባሕሪ ኣለዎም። ኣብ ኢትዮጵያ ዘሎ ኦሮሞ ባሕሪ የብሉን። ኣብ ኬንያ ዘሎ ግን ኣፍ ደገ ባሕሪ ኣለዎ።
4: ጅቡቲ ያለው ሶማሌ ግን ቀይ ባህርን ኣክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም።
1: ኣብ ጅቡቲ ዘሎ ሶማላዊ ቀይሕ ባሕር ኣለዎ። ኣብ ሶማልያ ዘሎ ሶማላዊ ቀይሕ ባሕርን ህንዳዊ ውቅያኖስን ይውንን። ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
4: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
1: እዞም መራሕትን ልሂቃንን ስርዓት ብልጽግና ኣበይ ናይ ዓለም ከም ዝነብሩን ኣበይ ከም ዝተማሃሩን ዘገርም እዩ። ኣብ ሶማል ዘሎ ሶማላዊ ባሕሪ ስለ ዘለዎ ኣብ ኢትዮጵያ ዘሎ ሶማላዊ ባሕሪ ክህልዎ ኣለዎ ዝብል ስነ መጎት ብልጽግና ብኸመይ ክግለጽ? ከም ኣባሃልኦም ልኡላውያን ሃገራት ክፈርስ ኣለዎን። ኣብ ክልተ ጎረባብቲ ሃገራት ዝርከብ ናይ ሓደ ብሄር ህዝቢ ዶባት ፈሪሱ ክተሓወስ ኣለዎ ዶባት ክህሉ የብሉን ማለት እዩ። ከም ስነ መጎት ስርዓት ብልጽግና ኣብ ካልኦት ሃገራት ዘሎ ብልጫታት ኩሉ ግድን ኣብ ኢትዮጵያ ክህሉ ኣለዎ። ንመራሕትን ልሂቃንን ስርዓት ብልጽግና ኣነጺርካ ክግለጸሎም ዝድለ ኣብ ኢትዮጵያ ዘለዉ ሶማላውያን ኦሮሞን ዓፋርን ኣፍ ደገ ባሕሪ ንኽረኽቡ ካብቲ ተዓጺኦሞ ኣለዉ ዝበልኩሞም ናይ ኢትዮጵያ ዶባት መሬቶም ሒዞም ኣፍ ደገ ባሕሪ ናብ ዘለዎም መሰልቶም ኦጋዴን ናብ ሶማል፣ ኦሮሞ ናብ ኬንያ፣ ዓፋር ናብ ኤርትራ ወይ ጅቡቲ፣ ቤኒሻንጉል ምስ ግድብ ኣባይ ናብ ደቡብ ሱዳን ክጽምበሩ ኣለዎ ማለት እዩ። እዚ ብመራሕትን ልሂቃንን ስርዓት ብልጽግና ዝቐርብ ዘሎ ዘይቁርዒ መግለጺታት ነቲ ንዶባት ሃገራት ዝምልከት ብ1964 ብሕብረት ኣፍሪቃ ኣብ ዋዕላ ካይሮ ዝጸደቐ ሕጊ ዝጻረርን ዞባዊ ህውከትን ቀውስን ዝፈጥርን እዩ። ከም መግለጺኦም እቲ ብጸቕቲ ኣሜሪካን እንግሊዝን ብ1948 ናብ ኢትዮጵያ ዝተጸንበረ ኦጋዴን ብህንዳዊ ውቅያኖስ ኣፍ ደገ ባሕሪ ንምርካብ ናብቲ ዝነበሮ ግዝኣት ሶማል ክምለስ ኣለዎ ማለት እዩ። ኤርትራ ልዕሊ 1200 ኪሎ ሜትር ገማግም ባሕሪ ትውንን። ኢትዮጵያ ድማ ሃብታም ልሙዕ መሬት ፈለጊ ኣባይ፣ ኣዋሽ፣ ኦሞ ዋብ

0: ጀበሊ ባሮን ካልኦትን ኣለውዋ። ንሕና ካብዞም ኣፍላጋትን ልሙዕ መሬትኩምን ምቐሉና ቃሕ ይብሉና ኣለዉ ኣይበልናን። ከምቲ ዝተባህለ ናትና ኣይንህብን ዘይናትና ኣይንደልን እዩ። ነፍሲ ወከፍ ሃገር ይሕመቕ ይጸብቕ እትውንኖ ተፈጥሮኣዊ ሃብትን ጸጋታትን ኣለዋ። ከም ኩለን ኣብ ትሕቲ መግዛእቲ ዝነበረ ሃገራት ኣፍሪቃ ንጹር መግዛእታዊ ዶባት ኤርትራ ብ1992/98 ብዝተገብረ ውዕላት ተሓንጺጹ። ካብቲ እዋንቲ ድማ ኤርትራ ትበሃል ሃገርን ኤርትራዊ ዝበሃል ህዝብን ብወግዒ ኣካል ማሕበረሰብ ዓለም ኮይኑ፣ ከም ኩለን ኣብ ትሕቲ መግዛእቲ ዝነበረ ሃገራት ኣፍሪቃ ድሕሪ ካልኣይ ኩናት ዓለም ናጽነተን ዝረኸባ ኤርትራ እውን ከምተን ናብ ትሕቲ ኢጣልያ ዝነበራ ሶማልን ሊብያን ናጽነታ ክትርክብ ተገብአ። እንተኾነ ንረብሓታት ሓያላን ሃገራት ተባሂሉ ካብ 1952 ኤርትራ ብሓይሊ ብስም ፌደሬሽን ኣካል ኢትዮጵያ ከም እትኸውን ተገይሩ። ህዝቢ ኤርትራ ድማ ነቲ ብዓመፅ ዝተመንጠሎ መሰሉ ንምርግጋጽ ብዘካየዶ መሪር ቃልስን ዝኸፈሎ ከቢድ መስዋእትን ብቕልጽሙ ናጽነቱ ኣረጋጊጹ። ኤርትራ ናጻን ልዑላዊትን ሃገር ተባሂላ ባንዴራኣ ኣብ ቅርዓት ውድብ ሕቡራት ሃገራት ኒውዮርክ ማዕረ ዓለማ ክተንበልብልን ከላ ሕጋዊ ጉዳይ ኤርትራ ሽዑ ተዛዚሙ። ሕጂ መራሕቲ ብልጽግናን ብጽልኢ ዝኸሓኑ ኢትዮጵያውያን ስለ ዘዕለበጡ ዳግማይ ንድሕሪት ዝምለስን ዝቕየርን ውሳኔን ዝለዓል ምጉትን የለን። 4 ነጥቢ። መራሕቲ ብልጽግና ፈለማ ይፍክሩ፣ ድሒሮም ከም ቈልዓ ይበኽዩ፣ ከም ሓያላት የጓዓብኡ፣ ጽንሒሎም ድማ ብሰላማዊ መንገዲና ንደሊ ይብሉ። ይስለጦም ኣይስለጦም ድፍረቶም ደረት የብሉን። ልዑላዊ መሬትን ባሕርን ኤርትራ ሕምባሻ ኾይኑ ኣይ ተጓዓሚሙ ክወሃቦም ፍቐዶ ሃገራትን መራሕትን ክልሙኑ ይውዕሉ ኣለዉ።
1: ብሕጋዊና ንግግር ሊፈታ ይችላል ኖ
0: ብሕግን ልዝብን ክፍታሕ ይኽእል እዩ። ንብዙሓት ሃገራት ተዛሪበ ኣለኹ። ቤት ምኽሪ ክፈልጦ እንተተደልዩ ግን ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ። ንቤት ምኽሪ ክገልጾ ዝደሊ ግን ናይ ኢትዮጵያ ኣፍ ደገ ባሕሪ ናይ ምውናን ጉዳይ ዘይተርፍ ስለ ዝኾነ በእጃኹም ሸምግሉና መፍትሒ ኣምፅሉና ዝብል ይሕቶና።
1: እባካችሁን ሸምግሉንና መፍትሒ ኣምፅሉን እዮ ጥያቄያችን እኛ።
0: ኣብዛ ሓጻር መግለጺ መራሒ ብልጽግና ልመና ሓይሊ ምፍርራሕ የጠቐልል። ብሕጊ ክብል ጸኒሑ ምውናን ኣፍ ደገ ባሕሪ ዘይተርፍ ከም ዝኾነ ተኣማሚኑ ይገልጽ። እተን ዝተቐሰን ሃገራት ድማ ልዕሊ ሕጊ ኮይነን ሉኣላዊ መሬትን ባሕርን ኤርትራ መንዚዐን ክህበዎ ይምሕፀን።
1: ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ
0: ኢትዮጵያ ንቐይሕ ባሕሪ ክስእኖ 30 ዓመታትን ልዕሊኡ ንዝወሰደ ቃልሲ ከም ዝነበረ ትፈልጡ ኢኹም። ኣብ ውሽጢ እዚ 30 ዓመታት ቃልሲ ብናይ ብዙሓት ምትሕባርያ ኢትዮጵያ ባሕሪ ዝሰኣነት። ሕጂ ግን ባሕሪ ንኽትረክብ ካልእ 30 ዓመታት ከድልያዩ ኢለ ግን ኣይሓስብን።
1: ሌላ 30 ዓመት ያስፈልጋታል ብየ ግን ኣላስብም።
0: ሰበ ስልጣንን ልሂቃንን ስርዓት ብልጽግና ባሕርን ዝብል ኣልዒሎሞ ዘለዉ ኣጀንዳ ንጹር መካትዒ ነጥቢ የብሎምን። ኩሎም ነናቶምን ዘዝመስሎምን ፋሕ ዝበለ ሓሳባት እዮም ዘቕርቡ። ከምቲ ዝብልዎ ዘለዉ ባሕሪ ዝብፅሖምን ወነንቱን እንተ ነይሮም ክንዲዚ ምዕልባጥን ልኽዕኽዓን ኣይመድልዮምን።
2: የኤርትራ ኣሰብ ለኛ ይገባናል ስትል ኣንደኛው ኢንተርናሽናል ሕግን ተከተለ ነው። ምክንያቱም በመጀመርያ ደረጃ ቲፒኤልኤፍ ወይም ደግሞ ኢፒአርዴፍ በለው ከፈለግ ፈርመው ኤርትራን ነፃ ነች ብለው እንዲሁም ከፊት ሆነው በዩናይትድ ኔሽን አጸደቁ።
0: ሓሳብ ይግባአልና እዩ ክትብል ፈለማ ኣብ ኣህጉራዊ ሕጊ ተመርኪስካ እዩ። ምክንያቱ ፈለማ ኢህደግ ኤርትራ ናጻያ ኢሎም ፈሪሞም። ኣብይ ምስ መፀ ድማ ስዑዲ ኸይዱ ምስ ኢሳያስ ተፈራሪሙ። ኣብ ቅድሚ መንግስቲ ስዑዲ ልኡላውነት ክልቲአን ሃገራት ክንኽብር ተሰማሚዕና ኣለና ኢሎም ፈሪሞም። በዚ ምኽንያት እዚ ድማ ተሸላሚ ኖቤል ኮይኑ
2: ሁለታችንም የሁለታችንንም ሶቨርን ራይት በአገር ደረጃ ልናከብር እስማምተናል ብለው ኖቤል ፕራይስ የሚያገኘው በዛ ምክንያት ነው።
0: ኣብዚ ክንጸር ዘለዎ ህዝቢ ኤርትራ ናጽነቱ ብቕልጽሙን ድምፁን ደኣንበር ብትካቦ ልማኖን ብምድንጋጽን ናይ ዝኾነ ወገን ኣይረጋገጸን።

0: ንኣህደግ ይኹን ንማሕበረሰብ ዓለም ኣይለመናን ንሶሙን ኣይትኸብሉን። ተጋዳላይ ኢሳያስ ኣፈወርቂ ኣብ ቀዳማይ ውዕላ ኢህኣደግ ኣብ ኣዲስ ኣበባ ተረኺቡ ናጽነትና ፍለጡልና ኣይበለን እኳ ደኣ ኣብ ማእከሎም ተረኺቡ ብኹርዓት ብዛዕባ ኤርትራ ዘለዎም መርገፅን ናይ መጻኢ ኣንፈታቶምን እዩ ሓቲትዎም። ኣብቲ እዋን ኢህኣደግ ንህዝቢ ኤርትራ ናጽነት ክህብን ክኽልእን መሰል ዓቕምን ሞራልን ኣይነበሮን።
1: ካብዚ ኮንፈረንስ እዚ ይኹን ካብኡ ዝወፁ ናይ መንግስቲ ትካላት ክንፈልጦ እንደሊ ከዓ እዚ ስርዓት እዚ ወይ እዚ ሕጂ ዝፍጠር ዘሎ ኩነታት በቲ ናይ ቅድሚ ሕጂ ዝፀንሐ ኣገባብ ፅውፅዋይ ብምፍጣር ኮነ ዝተፈላለየ ምስምሳት ብምምሃዝ ኩናት ክቕፅል ድዩ ዝደሊ፣ ሰላም እዩ ዝደሊ ክንዕዘብ ኢና መፂና። ከም ተቐዲመ ዝበልክዎ ንሰላም ዝተበገሰ ክኸውን ተስፋና ላዕሊ እዩ።
0: ፕረሲደንት ኢሳያስን መራሒ ብልፅግናን ንልዑላውነት ክልቲአን ሃገራት ንኽብር ኢሎም ኣብ ስዑድ ከይዶም ተፈራሪሞም ዝተባሃለ ድማ ፈለማ ዝሕጂ ወደብ ዶ ኣፍ ደገ ባሕሪ እናበለ ዝርበጥ ዘሎ መራሒ ብልፅግና ኣብ ስልጣን ኣብ ዝመፀሉ ዕለት ንውዕል ኣልጀርስ ብዘይ ቅድሚ ኩነት ተቐቢለ ኣለኹ ስለ ዝበለን ብ2018 ድማ ኣብ ኣስመራ ኣጠቓላሊ ውዕል ሰላም ስለ ዝፈረመን ኣብ መንጎ ክልቲአን ሃገራት ኣንጸላልዩ ዝነበረ ደበና ኩናት ተኣልዩ ናይ ሰላም ተስፋ ስለ ዝመጸን እዩ።
2: ከኤርትራ መንግስቲ ጋር ለዓመታት ሰፍኖ ይቆየ ዋለመግባባት እንዲያበቃም ከልብ እንፈልጋለን።
0: እንተኾነ እዚ እውን ካብቶም ቅድሚኡ ዝነበሩ ጥልመት ዝባህርኦም መራሕቲ ስርዓታት ኢትዮጵያ ኣይተፍልየን ኣይሰሙን ኣይሳልስቲ ብዛዕባ ባሕርን ወደባትን ኤርትራ ሓሊሙ
3: ኢንተርናሽናል ኮሚኒቲ ዩናይትድ ኔሽን የሚያውቀው አሁን ያለው ማፕ ነው። አሰብን ጨምራል። ይሄ ሁለተኛው ነገር ነው።
0: ውድብ ሕቡራት ሀገራት እንተላይ አሰብ ዘጠቃለለን ሕጂ ካርታ ይፈልጥ። ኢትዮጵያ ብዝሕ ህዝባ 120 ሚሊዮን ኣብ 2050 ድማ 200 ሚሊዮን ክበፅሑ ይበሃል። ክንዲዚ ዝኣክል ብዝሕ ህዝቢ ብዘይ ኣፍ ደገ ባሕሪ ክነብር ስለ ዘይክእል ወደብ ስለ ዘድልዮ መፍትሒ ክነምፅእ ኣለና ይበሃል። ክልተ ኣማራፂታት ኣለውና። ቀዳማይ ኣህጉራዊ ሕጊ መሰረት ምግባር እዩ። ሓደ ሰባት ብኣህጉራዊ ሕጊ ክንረኽቦ ንኽእል ኢና ይብሉ። እንተኾነ ኣብ ኣህጉራዊ ደረጃ ኣብ ዓበይቲ ዩኒቨርስታት ካብ ዝምህሩ ዘለዉ ወል ሓደ ካብኣቶም ብመሰረት ዓለምለኻዊ ሕጊ ንኢትዮጵያ ይብፅሓዩ ኢሉ ፀሓፍ የለን። ብኣህጉራዊ ሕጊ ወደብ ክትውንን ኣይትኽእልን እያ ኢሎም ፀሓፉ ግን ኣለዉ። ስለዚ ኢትዮጵያ ብሕጋዊ መንገዲ ዓሰብ ይግብኣን እዩ ንዝብል መጀመርታ ህወሓት ድሓር ድማ ኣብዪ ኣሕመድ ረጊፆሞ እዮም። ኢትዮጵያ ብሕጋዊ መንገዲ ዓሰብ ይብፅሓኒ እዩ እትብለሉ መንገዲ ድማ ዜሮ እዩ። ወላ ሓደ ምሁር ከምኡ ኣይኮነን ኢሉ ዘቕረበ የለን። ካልኣይ ኣማራፂ ብውግእ እዩ። ብውግእ ክትሕዞ ድማ ፈለማ መንግስቲ ኣብ ግምት ክእትዎን ክሓቶን ዘለዎ በዚ ሕጂ ዘለናዮ ቆመና ንዓሰብ ብኩናት ስዕርና ምውናን ጥራይ ዘይኮነ ብቐጻልነት ክንጥቀመሉ ብእንኽእል መንገዲ ዓቂብና ጸጥኡ ክነውሑስ ዓቕሚ ኣለና ዶ? ነዚ ንምትግባር ፖለቲካናን ቁጠባናን ክትፃወሮ ዝኽእል ሓይሊ ኣሎ ዶ ዝብል ሕቶ ቅድሚት ክርአ ክኽእል ኣለዎ። እቲ መልሲ ድማ ኢትዮጵያ ሕጂ ብዘላቶ ኩነታት ይትረፍ ተወዲቡ ናይ ወፃኢ ሓገዝ ክእቱ ንሓይሊ ፋኖ ክስዕር ዘይከኣለ መንግስቲ እዩ ዘለና።
3: መልሱ ደግሞ አሁን ኢትዮጵያ ባለችበት ሁኔታ እንኳንስ ኦርጋናይዝድ ሆኖ የውጭ እርዳታ ሁሉ ሊያስገባ የሚችል መንግስትን ይቅርና የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ።
4: ለዚህ ያለ ወደብ መኖር አይቻልም የሚለው የማይሆን ትርክት ነው። ነገር ግን በህጋዊ መንገድ ልናመጣ የምንችልበት ምንም እድል የለም። ስለዚህ አሰብን እና የህዝቡን
0: ብዘይ ወደብ ክንነብር አይንኽእልን ኢና ዝብል ትረኻ ዘይከውን እዩ። ብሕጋዊ መንገዲ ክነምፆ እንኽእል ዕድል እውን ፍጹም የለን። ዓሰብን ናይ ህዝቢ ሃገራዊ ረብሓን እናተኳተኹ ከም ፈረስ ከጋልቡና ናይ ዝፍትኑ ዘለዉ ሰባት ኣጉል ሕልሚ እዩ። ኩናትን ህልቂትን ክመጽእ ከሎ ንሳቶም ኣብኡ ኣይርከቡን እዮም። ኣብ ከምዚ ዓይነት ናይ ዓያሹ ፀወታ ንሕናን ሓፋሽ ህዝብን ክንእቱ የብልናን። ንህልቂት ዝኸውን ውግእ ክመጽእ እንከሎ መን ኣብኡ ኸይዱ ከም ዝመውት ግን ንፈልጥ ኢና።
4: እኛም እንደ ዜጋ ሰፊውም ህዝብ እንደ ህዝብ መግባት የለበትም። ለልቂት የሚሆን የጦርነት ምልመላ ሲመጣ የደም የሚሞተው ማን እንደሆነ እናውቃለን።

0: ኣብዚ እዋን ብልሂቃንን ሰበስልጣንን ብልፅግና ዝረአን ስማዕን ዘሎ ፅላልን ዳንኬራን ንጎን ገዲፍና እቲ ኣባይታት ዘሎ እዚ ዝሰማዕናዮ ውሕዳት ለባማት ኢትዮጵያውያን ዝህብዎ ዘለዉ ትንተና እቲ ሓቅን ክውንነትን እዩ። ድሕሪ መላእ ናፅነት ወደባት ኤርትራ ንኢትዮጵያ ሙሉእ ኣገልግሎት ሂብ ከም ዝነበረ ስኑት ታሪክ እዩ። ኢትዮጵያውያን ነቲ በዕሎም ዝተሓሰምዎ ወደባትን ኣፍ ደገ ባሕርን ኤርትራ ሎሚ ተመሊሶም ተዓፂና ተኸልኪልና እናተባህለ ዝገብርዎ ዘለዉ ዋጭዋጭ ወላ እኳ ነቲ ዝደፍእዎ ዘይሓፍስዎ እንተኾኑ ተሃዊኸን ይደፍኦ ተመሊሰን ይሓፍስኦ ኢልናዮም ኣለና።
1: ቀይ ባህርን በይመለከት በተደጋጋሚ ኣንስቻለሁ። ደግሜ ኣቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች?
0: ብዛዕባ ቀይሕ ባሕሪ ብተደጋጋሚ ተዛሪበ ኣለኹ። ደጊመ መርገጽ ኣይከነጽር። እስራኤል ስለምንታይ ኣነ ጎቦታት ጎላን ትቆጻጺራ? እስራኤል ንጎላን ዝቆጻጸረቶ ንሃገራዊ ድሕነታ ንህላዊ ኣሽግር ንኸየጋጥማ ኢላ ስለ ዝኣመነት እዩ። ኢትዮጵያ ኣፍ ደገ ባሕሪ ኣየድልያን ኢሉ ዝኣምን ንሕጊ ተፈጥሮ ዝሰሓተ እዩ። ሰብ ይወልድ፣ ይዓቢ፣ ይኣርግ፣ ይመውት፣ ተፈጥሮ ስለ ዝኾነ ቀይሕ ባሕርን ኢትዮጵያን ድማ ከምኡ እዩ።
1: ሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው።
0: ኣንጭዋ ክንደ ሓርማዝ ክኸውን የላ ተተኩሳ ሞተት። ህውተታ መራሒ ብልፅግና ነዛ ኢትዮጵያ ትበሃል ሃገር ናበዩ ከምርሓ ቀሲልካ ዝረአዩ እስራኤል ብ1967 ንጎላን ንልዑላዊ መሬት ሶርያ ብዓመፅን ሓይልን ስለ ዝጎበጠቶ ኢትዮጵያ ድማ ንቀይሕ ባሕሪ ብሓይሊ ክትቆጻጸሮ ኣለዋ ይመገትኡ። ቀይሕ ባሕሪ ንምቁፅጻር እተካይዶ ዘለኻ ዘመተን ወተሃድራዊ ምቅረባትን ድማ ዓቕሚ ይሃብካዩ መልስና። ወግሒ ጸብሐ ካብ መራሕቲ ብልጽግና ዘስደምሙ መግለጺታት ምስማዕ ኣየቋረጽናን። ኣብ ዓሰብ ዘሎ ትካላት መንግስቲ ኢትዮጵያ ሃኒጽዎሞ ምለሱልና ድማ ይበሃል ኣሎ።
1: ዓሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ።
0: መንግስቲ ኢትዮጵያ ኣብ ዓሰብ ወደብ፣ መዕርፎ ነፈርቲ፣ መንገዲ፣ ሪፋይነሪ ሃኒፁ ምስ ተባኣስና ሃብቲኡ ተሪፉ። መንግስቲ ኢትዮጵያ መጻረዪ ነዳዲ ወደብ መዕርፎ ነፈርቲ እንተዝወስድ ብኸመይ ክረአ ይከኣል?
1: መንግስቲ ሪፋይነሪውን ፖርቱን ኤርፖርቱን ቢወስድ ከዚህ ኣንጻርስ እንዴት ነው ይታይ?
0: ነዚ ዘይብሱል መራሒ ብልጽግና መልስና ብምስምስ ሃኒፅናዮ ዝበሎ ወደብ፣ መጻረዪ ነዳዲ፣ ጽርግያ ዳግማይ ናብ ገማግም ባሕሪ ኤርትራን ወደባቱን ክረግጽ ማለት ዘበት እዩ። ኣብቲ ኤርትራ ብትሕቲ መግዛእትኩም ዝነበረትሉ 30 ዓመታት ዘህለቕኩምዎ ህዝቢ፣ ዘዕነኹምዎን ዝራሰኹምዎን ሃብቲ፣ ከም ድሌትኩም ዝተጠቕምኩሎም ወደባትን መዕርፎ ነፈርትን ናብ መጻኢ ዘማዕድው ልቦና ዘለዎ ህዝቢ ኤርትራ ምእንቲ ሰላምን ስኒትን ምትሕብባርን ጎረባብቲ ህዝብታትን ዞባናን ሰጊርዎ። እንተኾነ ገና ህዝቢ ኤርትራ ዘየልዓሎ ሰፍ ዘይብል ሕቶታት ከም ዘለዎ እንተ ትፈልጡ እዛ ሃጠውቀጠዉ ሕቶታት ኣይመልዓልኩምዎን። መራሕትን ልሂቃንን ኢትዮጵያ ብፍጹም ዘይተዋሕጠሎም ጉዳይ ምስ ብዙሖምን ዝረኽብዎ ዝነበሩ ደገፋትን ዝነበሮም ገዚፍ ወተሃደራዊ ሓይልን ብምንጽጻር ከም ኣባህሎም ብውሕዳት ወንበቴታት ተሳዒርና ምባል ስለ ዘሕፍሮም ነቲ መላእ ዓለም ዝፈልጦ በይኑ ኣንጻር ሓያላት ተቓሊሱ ባሕሩን መሬቱን ዘምለሰ ህዝቢ ኤርትራን መሪሕ ውድቡ ህዝባዊ ግንባርን ንምንእኣስ ብምትሕብባር ካልኦት ያ ኢትዮጵያ ባሕሪ ሲኢና ብምባል ብኻልኦት ሓያላት ከም ዝተሳዕሩ ከም ስሉ ይፍትኑ። ኣብዚ እዋን ዘሎ ፍኸራን ተሃዲድን መራሒ ብልጽግናን ኣዳኸርቱን ጻሕታራይ ደርሆስ ርእሲ ብኡ ኣውፀ እዩቲ ምኽርና።